0: 600 ya, 600.
1: Wah, anta tak tegabur. Liki, sebab tu. Wah.
2: Misalkan kehilangan.
3: ደጊምና ተመሊስና ኣለና ክቡራትን ክቡራን እንተኸታተልትና ትሕዝቶታትና ከመይ ይቐርብ ኣሎ የዛነየኩም ክህሉ ተስፋ እንዳገበርኩ ካብዚ ብምቕፃል ክልተ ደርፍታት ክህልዋና የን ከምቲ ክቐርብ ዝፀንሐ ማለት እዩ። ሓንቲ ናይ ነፍሲሄር ገዲም ድምፃዊ የማነ ገብረ ሚካኤል ባርያ ካብ ደርፍታቱ ኣብ ሕልሚ ምሳኺ ሓዲረ እትብል ደርፉ ክትከውን እያ። ካብኣ ቀፂላ ምጭውተይ እትብል ኣብ 25 ዝደረፋ ድምፃዊ ሮቤል ገብረ ማርያም ክትከውን እያ። ተኸታቲለን ክቐርባ የን።

0: ቀፂለን ዚ ኣርባ ደርፍታትና ክቡራትን ክቡራን እንተኸታተልትና ምስ ድምፃዊ ሮቤል ገብረ ማርያም ኢና ፀኒሕና ከም ዝተዓዘብኩሞ ካብዚ ብመቕፃል ናብ ናሆም ገብረየስ ክንሰግር ኢና። ናይ ንሆም ንሎሚ መሪፅናልኩም ዘለና ደርፊ ክመፀኪ እየ ትብል ክትከውን እያ። ካብኣ ተኸቲላ እትቐርብ ደርፊ ናብ ገዲም ድምፃዊ ዑስማን ዓብደሪሒም ክንሰግር ኢና። ናይ ዑስማን ደርፊ ብዙሕ እዩ። ንሎሚ መሪፅናያ ዘለና ደርፊ ግን ፀብሒ ፆም እትብል ደርፊ ክትከውን እያ።
1: ل نبعجز هلو سمعنا الخرب

ትሕዝቶታትና ናብ ምዛም ገፂኡ ክቡራትን ክቡራንን ተኸታተልትና ኣብዘን ዘለዋና ደቃይቕ ማለት እዩ ናብኹም እነቕረበ ደርፍታት ክልተ ክኾና የን። ሓንቲ ኣብ ፌስቲቫል 2025 ዝተደርፈት ብግጅለ ባህሊ ዞባ ደቡባዊ ቀይሕ ባሕሪ ብዓፋር ማለት እዩ ናይ ድምፃዊ ስዒድ ኢብራሂም ሆርሳ እትብል ደርፊ ክትከውን እያ። ካብ ቀፂላ ናብ ድምፃዊ ስያስ ሳልሕ ራሻ ጥዑም እየ ዘለኹ እትብል ደርፊ ክንጋብዘኩም ኢና።

ናይ ሎሚ ሰሙን ትሕዝቶ መደብርመት እዚ ዝተዓዘብኩሞ ይፀኒሐ ክቡራትን ኣፍቀርትን ትሕዝቶ መደብርመት ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ክኸውን ምረኸብና ክሳብ ዝመፅእ ሰሙን በቢ ዘለናይ ወገን ሰላምን ጥዕናን ንኽልና

0: ትሕዝቶ ናይዚ ዝተመስርሐ ቪድዮ እዚ ወካሊ ናይቲ ብዙሕን ሓድሕድ ከተበላልፆ እምብዛ ዘሸግርን ቅያ እዩ። እዞም ንሪኦም ዘለና ጀጋኑ ካብ መራሕቲ ጋንታ ክሳብ መራሕቲ በጠሎን እውን መሬት ዝተንከፈ ዕማም ዝፍፅሙ መራሕቲ እዮም። ኩናት ቅድመ ውግእ ዝፍፀም ንዝብል ወታደራዊ ስነ ሓሳብ ይትግብሩ። ካብቲ ብዙሕን ረቂቕን ሓይሊ መሪሕነት ህዝባዊ ግንባር ብግብራዊ ተመክሮ ዝተረጋገጸ እዝን ቁፅፅርን እዩ። ንቑኑዕ ሓበሬታ ከም ምንጪ ሓይሊ ብምጥቃም ከ ወድዓዊ ቁኑዕ ዘይተጋነነ ክሳብ እቲ ናይ መወዳእታ ሓቂ ንምብፃሕ ብዘይምሕላል ይሰርሕ። ግነት ወይ ምግናን ሓደ ካብ ጽዩም ልምድታት እዩ ኣብ ህዝባዊ ግንባር። መቕሉልነትካ መግለፂ ፍልጠትን ብቕዓትን እዩ። ንጸላይኻ ከም ግናዕ ጻዕዳ ኢድካ ምፍላጥ ዓቕምን ብቕዓቱን ብልክዕ መስፈር ምምዛን ከዓ ከም ባህሊ ዝሰረፀ ኣገባብ እዩ።
1: ንመጥቃዕቲ እዚ ዋላ እኳ ኣብዚ ውድብ ዝተፈላለየ ቅድሚ ሕጂ ከምኡ ፍፀምቲ ኮነ ከም ተመክሮ ንዓይ ከም ውልቂ እዚ መጥቃዕቲ እዚ ብግብሪ በዕለይ ምስታፈ እቲ ስርሒት ከዓ ዕውት ኮይኑ ምውፅኡ ኣብኡ ዝነበረ ሓፈሻዊ ናይ ተጋደልቲ ተወፋይነት ናይ ተጋደልቲ ቆራፅነትን ብኡ መጠን ከዓኒ ተዓወት ኣብዝሓፀረ ናይ 30 ደቂቃ ምውድኡ ንዓይ ከም ሓደ ኣብንታሽም ኮይኑ ስምዓኒ።

መሪሕነት ህዝባዊ ግንባር ካብ ልደቱ ክሳብ ሙሉእ ግብዝኑ ካብ ንኡስ ዓቕሙ ክሳብ ደርማስ ብቕዓቱ ዝተኸተሎ መስመር ሓቂ ብልክዕን ቁኑዕን መረዳእታ

0: ምራሕ እዩ። ብወድዓዊ ንባብ መድረኽ ብቕኑዕ ገምጋም ግስጋስ ዓቕምን ብቕዓትካን እናዕበኻ ናይ ምሕሳብን ምትግባርን ክእለትካ እናዓዘዝካ ምጓዓዝ ኣብ ገዛ ርእስኻ ተኣማሚንካ ንኹሉ እንተታት ምድላው
1: ኣብ ከምዚ ኩነት እንተደኣ ተወቃዕ ሓሊፋ ግን ብከምዚ ልክዕ በቲ ዝገምገምናዮ መሰረት ተኽሲ ይግፅእ።

0: ነፍሲ ወከፍ ካልኢት ኣብ ምድሪ ኤርትራ ናይ ገዛ ርእሳ ምዕራፍ ፅሒፋ ትሓልፍ። ኣብ ብስብርባር ደቓይቕ እውን መወዳእታ ዘይብሎም ምንቅስቓሳት ይፍጠሩ። እቲ ምንቅስቓስ እቲ ንጥፈታት እቲ ትግሃት፣ ንቕሓት፣ ሓቦን ተስፋን ጽንዓትን ተጸዋርነትን ብዓብዪ ድማ መንፈስ ሓርበኛት ይሃንጽ። ብእምነት ዝተጓዓዘ እግሪ ሰጣሕ ጐላጉል ሰጢሑ ጫፍ ዘይርከቦ ጥርዚ ሓኺሩ ፈርሲ ዳንጉ ኣይረዝዝን። ቃዕ ኣብ ዝበለ ፀሓይ ሃፈስታ ምድሪ ኣብ ዝሸልቆ ምድሪ ይግስግስ። ክሳብ መወዳእታ ይቕጽል። ትርጉምን ዕዙዝ ዕላማን ዝቐለሶ ጉዕዞ ሓርነት ኤርትራ ብቕኑዕ ምርጫን ንጹር መንገድን ስለ ዝተቓለሰ፣ ባርኣይነት ስለ ዝተመርሐ፣ ብምሉእ ተበጃውነት ስለ ዝተተግበረ እቲ ክኸውን ይኽእል ዘይበሃል ዝነበረ ግድል ተፈቲሑ ሓቅታት ብልክዕን ብኣንጻባራቕን ዓወት ተዛዚሙ
1: ንኔው እንዳተወርወርካን እንዳጐይኻን ዝኾነ ቦታ መሓዝ ነይሩ። ምኽንያቱ ትብራ ኸነጥም ዝተታሕዘ ጸላእይ እንታይ ከም ዝገብር ጠፊእዎ ነናሓዱ ክተሓገዝ ፈጺሙ ኣይከኣለን። እንደገና እቲ ብየማን ዝነበረ ኣሃዱና ናሕና ማለት እዩ ኣብታ ናይ ብሪጌድ መምርያ ትበሃል ዝነበረት ቀያሕ ቦታ 14.5 ተተኺልላ ነይሩ። ብዝኣተወት ጋንታ ናሕና ኣብ ውሽጢ ክልተ ደቂ ሕኹር ምስ በለት ገለ ክልተ ቦምባ ምስ ደርቤት እቲ ቦታ ሒዝንያ። እቲ 14.5 ከዓኒ ክንትኩሰሉ ንኽእል ኢልና ተቋፂርና ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ኸነጥብን ቲየማና ይደሎ ዝቐይሕ ቦታ ናይ ብሪጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረፍሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝድ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስ ዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከሏ እቲ ዝትኩስ ዝነበረ ናይ ታንክ መድፋዕ ዓጅታት ካልእ ሓይሊ ናይ ጸላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓጸላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያ ትበሃል ዝነበረ ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዝይሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዜካ ዝጠቐስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስቲን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጥያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጥያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረነ ተኩቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነ ክናሮ ንኸይመፅእ ወላ እኳ ቀዲመን ኣሃታት ናብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቕድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቕድሚ ዘጥቃዓ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድናሉ። ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕ እውን ኣውሪድና ከነኽቦ ፈቲና ብሩባ ሩባ ይኹን ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅአን ኣብ መወዳእታት እቲ ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት እቲ ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኽበብኦ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።

0: ጽነትና ተሓርሓሪ ሓይሉ ምስከም ፈለ ካብ ዕንጋለድ ህፃን
1: ቅድሚ 38 ዓመት መጋቢ 1988 ህዝባዊ ግንባር ነቲ ኣጋር መካናይዝድን ሰራዊት ሓይሊ ኣየርን ኢትዮጵያ ብወታደራውያን ኣማኽርቲ ሕብረት ሶቪየት ነበር ተደጊፎም ጽኑዕ እርድናቕፋ ዝሃነፀ ወታደራዊ ሰራዊት ኢትዮጵያ ራዕሪዑ ሃደሽደሽ ከም ዘበሎ ኣሚኑ እቲ እምነትቲ እቲ ናይ ምትግባር ብቕዓትን ርእሰ ተኣማንነትን ግን ካብ ማና ዝወረደ ህያብ ኣይነበረን

0: ድሕሪ ሓፈሻዊ ምዝላቕ ካብ 1978 8 ወራራት እዩ ሓሊፉ ካብ ምክልኻል ናብ ጸረ መጥቃዕ ተሰጊሩ። ድሕሪ 10 ዓመት ከ ካልእ ለውጢ ተፈጢሩ። ተሪርን ጽኑዕን እምባ ዝተሃንፀ ሰራዊት ህዝባዊ ግንባር ናብ ደምሳሲ ስልቲ ኩናት ኣምርሕ እዩ። ኣብቲ 10 ዓመት ዝወሰደ ጽዑቕ ስራሕ ተሰርሐ። ስለያዊ ሓበሬታ ኣሃዱ ህዝባዊ ግንባር ናብ መሰጋገሪ ጫፍ ረገጸ። መሪሕነት ህዝባዊ ግንባር ናደው ሕጂ ክንበልዖ ኣለና ናብ ዝብል ውሳነ በጽሐ። ሰራዊት ተርጊ ክፍጽም ተልእኮ ተዋህበ።
1: ፅፈጥረ ኣሎ ብኤም
2: ድሓን ደሰልተካሉ
1: እዋ ኩሉ ፀፊፍ ሄጅዳ
2: ዳርጋ ተማዕራሪ
1: ተማዕራሪ ይኸሉ ሕጂ ስቲ ናይ ሸክ ዛይድ እሱኢታት ገለ ጥራሕ ሃባሃ ንድሕሪ ታሽሙ ኮይኑ እቲ ናይ ወዲ ቀሻ እቲ ምሳናት ነበረት ነዋይ
2: ባላ
1: ዳርጋ ምስቲ ናይ ኣቦይሮንዳ ዋላ ኩሉ ኩሉ ዝሓር ክንበካ እሞ ንዑ ፀፍፍ ተቢልካሲ ብወገና ድልው ይደሎ ኣሎ።
0: ሓያልን ዘይዕርፍን መኸተን ምርብራብን ወታደራዊ ሓይሊ ኢትዮጵያ ተስፋ ይቑሪፅዎም። ናይ መጀመርታ ህቦብላ ንፋስ ጥፋኣት ክሸቦ ጀመረ። ወታደራውያን ኣመኽርቲ ሕብረት ሶቪየት እውን ነቲ መድረኽ ክትንትንዎ ተሰምዑ። ከም ሳዕብኑ ኣዛዝና ደው እዝ ብርጋዴር ጀነራል ታረኩ ያይነ ብኮሎኔል መንግስቱ ሃይለ ማርያም ብናይ ሞት ስጉምቲ ተቐጽዐ። ቀዳማይ ሰሙን መጋቢ 1988 ኮሎኔል መንግስቱ ሃይለ ማርያም ከም ግዜያዊ ኣዛዝና ደው ንኮሎኔል ጌታነ ሃይለ መዘዞም። ነቲ ኣብ ግንባር ናቕፋ ዝዓረደ ሰራዊት ህዝባዊ ግንባር ንመጥቃዕቲ ክዳሎ ኣዘዞም። ኣስታት 20,000 ኣጋር ሰራዊት፣ መካናይዝ ሰራዊት፣ ሎጂስቲክን ሓይሊ ኣየርን ክድግፎ ምዃኑ እውን ኣፍለጦም። ነዚ ሓበሬታ ዝረኸበ መሪሕነት ህዝባዊ ግንባር ናይ ምድህላል ስልቲ ተጠቒሙ ኣብ ግንባር ናቕፋ ውዕውዕ ስፖርታዊ ግጥማት ወደበ። ናቕፋ ዘይትመክኽ ሓይልያ ተቐይራም።
3: ካልእ ክሳብቲ ብቕድም ኣጥቂዑ ናባና ዝኣቱ ትብየማነ ፀጋም ዘሎ ናሕና ቀዳማይ ቦጠለና ካባነ ፀጋም ኣሎ ናይ ብርጌድና ማለት እዩ ብጀካ ዚ ናይ ካልኣይ ብርጌድ ኣሃዱ ስጋ ብንሱ ደፊኡ ናባና ዝሕወስ ወይ ድማ ምሳና ዝኣስር ጢኢት ክቐብለና ዝኽእል ዓቕሚ ወይ ንዓ ናባና ነጢሩ ክበፅሕ ዝኽእል ዓቕሚ የለን። ነብሲ ወከፍ ሰብ ኣብ ገዛእ ርእሱ ተኣማሚኑ ትስራሕ ክውድኦ ከም ዝኽእል ኣብ ግምት ኣትዩ ኸይድ ኣለዎ። ናይ ተኽሲ ናይ ጥይትን ቦምባን ናይ ምውዳእ ሕተው ናብ ግምት ክኣት ኣለዎ። ንሓደ ምሉእ መዓልቲ ብውሕዱ ከዋጋኣና ከም ዝኽእል ክኸውን ኣለዎ ትጠያይትና። በዚ መሰረት ሓንቲ ጥይት ንሓደ ሰብ ዝብል ጭሮ ሒዝና ክንብገስ ኣለና። ስለዚ እቲ ቅድሚ ሕጂ ንዳልወሉ ዝነበርና በብግዜኡ ፀላኢ ውሕድ ከም ምዃኑ ድኹም ዓቕሚ ከም ዘለዎ ብናይ ዋርድያ ሓለዋታትና ብካልእ ዝተፈላለየ ዝርዳኣና ንፈልጦን ዝነበርና ሕጂ ሎም ምዕልቲ ማለት ፅባሕ ናይ ንግሆ ወዲእናዮን ተዓዊትናሉን እቲ ናይ ኩልና ድልየ ዝነበረ ክንውዕል ምዃንና ብዝለዓለ ሞራልን ብዝለዓለ ድልየትን ክንብገስ ከም ዘለና ጥራይ እንተዘይኮይኑ ካልእ ብዙሕ ክንብሎ ንኽእል ነገር የለን። እዚ ኣተኣሳሲርና ክንገልፆ ንኽእል ብዘካቲ ንንቕሓትናን ንኻልእ ኣካዳሚያዊ ዓቕምናን ክብ ንምባል ካብ ሓደ ዓመት ንላዕሊ ዝገበርናዮ ኣብ ውሽጢ ዝኣሃዱ እዚ ከም ምስቆምና ማለት ክፍለ ሰራዊት 16 ኣብ ዝሓፀረ እዋን ካብ ወርሒ ንላዕሊ ዝወሰደ ግዜ ብዝያዳ ኣብ ምጥቃዕ ዘተኮረ እሞ ናይ ለይቲ ውግእ ባህርያት ዘለዎ ወታሃደራዊ ትምህርቲ ክንወስድ ከም ዝወራሕና ንኩልና ብሩ እዩ። ብግቡእ እውን ኩልና ከም ዝጨረሽንያ ነፍሲ ወከፍ ሰብ እውን ናይ ተኽሲ ልምምድ ከም ዝገበረ ብረቱ ከም ዝፈተነ ነፍሲ እውን ክሳብ ክንደይ ቴንሽን ከም ዝመልኽ ከም ዝፈተነ ብሩህ እዩ። ስለዚ ኣብዚ ክንገብሮ ዝቐነና ናይ ዝተፈላለየ ቅርፂ መሬት ዘለዎ ዓይነት ተዕሊም እዚ ኣሃዱ ወላ እኳ ብወግዒ እስኻ ኮማንዶ ኢኻ ተባሂሉ ተዘይተገልፀሉ ካብቲ ክግበር ዝቐነየ ተዕሊምን ዘለና

ና ስነ ኣእምራዊ ምቅራባትን ክተረዲእናያ ከም ዘለናን ግምግምናያ ከም ዘለናን ምስቲ ተዋሂብና ዘሎ ዕላማ ወይ ሸቶ ኣነፃፂርና ክንሪኦ ከለናን ኩማንዶ ዓይነት ስርሒት ነካይድ ከም ዘለና ወይ ድማ ልክዕ ከም ናይ ኩማንዶ ኣሃዱ ኮይና ንኣቱ ከም ዘለና ብሩህ እዩ። ምክንያቱ እቲ ዝገበርናያ ተዕሊም ልክዕ ንዕኡ ዘመልክት ከም ዝነበረ እቲ ናይ ሕጂ ስራሕ ሰሊኽ ኳ ንንቕጣታት ናይ ፀላ ኣብ ከባቢኻ ዘሎ የማነ ፀጋም ኣብ ቅድሚኻ ዘሎ ፈንጢስካ ኣብ ውሽጢ መስመር ፀላኢ ኣቲኻ ነቲ መምርያን ካልእ ኣገደስቲ ንብረትን ንምድምሳስ ስለ ዝኾነ ከምዚ ዓይነት ስርሒት ወላ ብወግዒ ኩማንዶ ተባሂሉ ተዘይተገልፀ ካብቲ ኩማንዶታት ዘካይድዎ ስርሒታት ዘይፍለ ስለ ዝኾነ ብተዘዋሩ መንገዲ እውን ዝኣሃድና ከም ኩማንዶ ምዃኑ ብሩህ ማለት እዩ።

0: ሕሉፍ ታሪኻት።
1: ሰራዊት ኢትዮጵያ ንናቕፋን ምጥቃዕ እናተሸባሸበ ኩናት ግንባር ናቕፋ ተበገሰ። ኣብ ሓመድ ድበናደው ተረኺብና ኣሎና። ነውሶ ከፍካኻ ሓሓደ ባዴላ ክድርብ ትዕደም ዝብል ቃል ኣስምዐ ውጩ። በንጻሩ ሰራዊት ኢትዮጵያ ቀዳሚት ጥይት ተኰሱ። ብልጭታ ጥይት ብሰማያት ቀምጨዋይ ተራየም። ወጋሕታ 17 መጋቢ 1988 ህዝባዊ ግንባር ጸረ መጥቃዕ ተበገሰ። ኣብ ቅድሚቲ ሓይሊ ደው ክብል ዝኽእል ዓቕሚ ኣይተረኽበን። ካብ ብከባቢ ፈልከት ናብ ጎላጎል ኣዝህራ፣ ካብ ምብራቕ ናብ ምዕራብ ጽዑቅ ኩናት ቀጸለም።
2: ኣብ ቀደም ብሎ በታሕሳስ ወር ውስጥ በሁለተኛ ክፍለ ጦር ግንባር ውጋ ተከፍቶ ነበር። በአጭር ጊዜ ነው ውጋው ያበቃው። ከዛ ቀጥሎ ደግሞ በናዶ ኢዝ ላይ ማለትም በሶስቱ ክፍለ ጦሮች ላይ ጦርነት ተከፈተ። ለ53 ሰዓት ያላይ ያህል ማለትም ውጋው ከተጀመረበት ጊዜ ጀምሮ እስካበቃበት ጊዜ ድረስ ለ53 ሰዓታት ያህል ውጋ ተካሂዷል። ከዛ በጠቅላላ የናዶ ኢዝ ተደምስሶ የተረፈው ጦር ወደ ምዕራብ ማለትም ወደ ከረን መንገድ አፈግፍጓል። አዎ፣ በመጀመሪያ ጦሩ ማፈግፈግ ሲጀምር ለማስተባበር ሞክረን ነበር፣ አልተቻለም። ከዛ በኋላ ወደ ከረን መንገድ በግራ በኩል ነበር ይሄን ነው ሰሜናዊ ባህሪ በሚባል አካባቢ ነበር የተያዝኩኝ የተማረኩኝ። ያው ከዛ ተመልሼ ወደዚህ መጥቻለሁ።
1: ሰራዊት ደርግ ካብ ብቀምጨዋይ ብሕዳይ ናብ ድሕሪት ኣንሰሓቡም ኣንፈቶም ኣጥፉ T-54 T-55 ታንክ ተዓግታም ንዓሽሩም ክሓልፋ ሃቀና። ድሕሪ 12 ሰዓት ክሳድ ዓሽሩም ተቐርጸ። ሰራዊት ሓቂ ናብ ኣፍዓበት ሓለፈ። 19 መጋቢት ሓርነት ኣፍዓበት ተቓልሐ። ኣስታት 50 ታንክታት ተማረኻ። ኣስታት 100 መካይን፣ ኣስታት 60 መዳፍዕ፣ ኣስታት 20 መዳፍዕ ከበድቲ ጸረ ነፈርቲ ሮኬት ብብዝሒ ንኣሽዱ ኣጽዋርን ተተኰስትን ኣብ ኢድ ህዝባዊ ግንባር ኣተወ። ብ21 መጋቢት ናብ ቲያትር ውግእ ዝበጽሐ ጋዜጠኛን ኣሰናረ ጋዜጣ ቶሮንቶ ሳን ፒተር ወርዚንግተን ድሕሪ ኩናት ድየን ቢን እቲ ዝዓበይ ዓወት ክብል ገለጾም። ኣብቲ ኩናት ልዕሊ 8,000 ምዉትን ውግእን ልዕሊ 5,000 ምሩኽ ኮይኑ ተዛዘመ። ብዘይካዚ ኣበስታት 15 ወተሃደራዊ ኣማኽርቲ ሕብረት ሶቪየት ብኮሎኔል ይቬጌኒ ሶክሮቭ ዝምርሑ 12 መኮንናት ተመልሱ። ኮሎኔል ዩሪ ፒትሮቪች ካሊስትሮቭን ዩቬኒ ኒኮላቪች ይችራይፈንን ለተናል ኣሌክሳንደር ቪክቶሮቪች ኮቫልዲንን ተማርኹም።
3: እንተኮይኑ ፅቡቅ እዩ ውግእ ፅቡቅ ክነብር ከሎ ንሕና ብዚኣተንያ ቦታ ብዙሕ ዘጋጠመና ነገር የለን። ምክንያቱ በትን ወገና ዝነበራ ኣፅናሓና ኣይከኣላ ጨርጊፍና ደሽካ ብቴን ነይርና እቲ ደሽካ ጌርና ንሕና ደሽካ ብቴን እኳ ብዙሕ ይሰራሕና ኣሎ ደሽካ ግን ስጋባ ብዙ ፅቡቅ እንዳሰርሐ ናብ መጠረሽታ ኣብዚ ካላስ ኣውሪድኒ ዛዕባ ተቃውሞ ናትን ብዙሕ ኣይርእና ናና ዝተዓቕሙ ናትና እናተን ሰማይ ንምድርኒ ክፅንሓና ኣይከኣላ ናነ በዚ ከዓ ተዓዊትና ኣሎን ካብዚ ቦታ ዝበፅሕና። ንዓይ በታ ተሓሳስባ ናተይ ፅቡቅ ኮይኑ ስማኒ ምክንያቱ ምስ ተሓሲብናን ብናራሲ እዚ ቦታ ዝወሪኡ ቅድሚ ሕጂ ከም ሕክያ ንሰምዐ ነበራ ብርተ ኮይኑ ስምዓኒ ከምኡ ተፀበናን ግን ምስ ርኤና ኸ ከምዚ የፀበና ኸ ከምኡ ይፀንሐና ንኣነ ሓቂ ዕውት ንፅቡቅ ንምዃን እንታይ ከምልክተልካ ዝኽእል
4: መጀመርታ እቲ ኣብ ማፃፃኣና ንሕና ብሰሜናዊ ባሕሪ ኣቢልና ናብዚ ቦታ ዝመፅና

0: ድሕርዚ ኣብ ጉዕዞም ከለና ከም ሓፈሻዊ መደብ ዕላማ ንከተማ ፋዕበት ከም ምዃኑ እቲ ስራሕና ተገሊፅልና ኣብዚ ክንመፅእ ከለና እቲ ዝነበረና ፅፉፍ መገዲ ፅፉፍ ስራሕ ክንውድእ ከለና እቲ ቀንዲ ንዓይ ዝመሰጠኒ ግን ኣብ መወዳእታ ናይቲ መጥቃዕቲ ምስዘገርም ቅልጣፍን ኣብ ውሽጢ ሓፂር ሰዓታት ንዝሰፍሐ ከተማ ኣብ ዓበት ምቁፃርና እዩ።
1: ብዛዕባ እዞም ተማሪኹም ዘለዉ ደቂ ሶቪየት እንታይ ተሰምዐካም ስማረኩም?
0: ብዛዕባ ናይ ደቂ ሶቪየት ሎሚ መጀመርታ ንማርኩም ዘለና ብምዃኑ ሓጎሰይ ኣብ ዝወሰን ይብሉ
2: ብደንደን ዲቡ ክነታታከ ወዴና ኣለና ዲቡ ዲብ እባ ድሕሪት ናይ ምንግራ ናይ ጨጋር ዲቡ ኣቴና ዲቡ ከማን እንዳ ዲቡ ላዕለይ ኣምሓሩ ወላ ሓቲ ሒለት ያደበኒ ዲቡ ኣቴና ወላ ላልትማረክ ማረክና ወላ ለልቀትር ከማን ቃተልና ዲቡ ወላ እምበር ፀገም እዩ ኣዕላ ግናኒ ፅቡቅ ግሩም ኩም ሰልዓልና
3: ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን ቲየማናይ ዘሎ ዝቀይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ርሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃላ ማካይን ነረን። ስለዚ ኣብኡ 4 ሞተራይዝድ ነረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንኪ መድፋዕ ዕጅታት ካልእ ሓይሊ ናይ ፀላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓፀላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያ ትበሃል ዝነበረ ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዝይሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዜካ ዝጠቀስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስቲን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጥያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጥያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረ ነተውክቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንከይገብር ወይ ብሸነክናሮ ንከይመፅእ ወላ እኳ ቀዲመን ኣሃታትና ብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንከይምለስ ብታሕቲ እውን ሃሃዲሙ እቲ ብቅድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቅድሚ ዘጥቃዓ ዘሎ ኣሃታትና ሃሃዲሙ ባና ንከይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሎ። ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕእውን ኣውሪድና ከነኽቦ ፈቲና ብሩባ ሩባ ይኹም ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅአን ኣብ መወዳእታ እቲ ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት እቲ ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናክበብኦ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኢ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራሉ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።
4: ተጋደልቲ ሰራዊት ሓቂ መምሃራን ሓቀኛ ቃልሲ እዮም። እዞም ኣኽራናት እዚኣቶም ድማ ትምህርቲ ፅንዓት እዮም። እቲ ተመክሮ እቲ ትምህርቲ ብቐሊል ክትንተን ዝኽእል ኣይኮነን። ምኽንያቱ ብዋጋ ደምን ትንፋስን ብዋጋ መውጋእትን መስዋእትን ይተሃኒፁ። ነዚ ብቕዓት እዚ ንምድላብ 100 ግዜ ምውዳቕ 101 ግዜ ብምትሳእ ተረኺቡ። እዚ ብቐሊል ወታደራዊ ዓወት ጥራይ ኣይግለፅን እዩ። ምኽንያቱ ነዚ ዘይሰዓር ህዝቢ ኤርትራ ገድሊ ስንቅልቡ መርሓም መንገዱ ኣንጉዕ ዓፅሙ ልዕልና መንፈሱ ዝሃነፀ ሕመረት መንነቱ ስለ ዝኾነን

0: እዚ ሰላምታና ተቐብሉ ፈነወና ኣብ ምክታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ሰዓት 5 ኣኺሉ ንሎም ረቡዕ 29 ሓምለ ዝተዳለወ ሃገራውን ዜናታት ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ እንዕድም ረቢል በረኸት ምሳኪ ኢላ ቋንቋ ምልክት ሰናይት በረኸት ብምዃይና ብቐንዲ ርእሲ ዜና ንፍልም። ሻምናይ ዓመታዊ ዋዕላ ውዳቤታት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ብወግዒ ተኸፊቱ። ኣብ ሆስፒታል ከረን ንልዕሊ 400 ዜጋታት ዕውት መጥባሕቲ ሓበላ ዓይኒ ተኻይዱ። ሃገራዊ ማሕበር ሓርበኛታት ሱንኩናልን ኩናት ኤርትራ ንኣባላቱ ልዕሊ 2 ሚልዮን ናቐፋ ልቓሕ ከም ዝዓደለ ገሊጹ። ኣሜሪካን ስዑድ ዓረብን ኣብ ኢራቅ ኣብ ልዕሊ ዝርከቡ ብኢራን ከም ዝድገፉ ዝገለጾም ሚልሻታት ደብዲበን። ፕረዚደንት ትራምፕ ምስ መራሕቲ ዩክሬንን እስራኤልን ውፅኢታዊ ዘተ ከም ዘካየደ ሓቢሩ። ኤኳቶርያል ጊንን ጋቦንን ብጉዳይ ኣከራኽርቲ ደሴታት ጸንሐን ዘይምቅራው ብዘተ ከም ዝዓረፈ ገሊጸን። ዝርዝር ዜና። ሻምናይ ዋዕላ ውዳቤታት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ጽኑዕ መሰረት መቕድም ራእይ ብዝብል ቴማ ትማሊ ኣብ ዳላስ ቴክሳስ ብወግዒ ተኸፊቱ። ኣብዚ ብሓላፊ ውድባዊ ጉዳያት ህዝባዊ ግንባር ንዴሞክራሲን ፍትሕን ኣቶ ዩሱፍ ሳይቅ ዝተኸፍተ ዓመታዊ ዋዕላ ካብ ዝተፈላለያ ግዝኣታትን ከተማታትን ሕቡራት መንግስታት ኣሜሪካ ዝመፁ ኣብ ዝተፈላለየ ክልታት ዕድመ ዝርከቡን ንዝተፈላለያ ውዳቤታት ዝወከሉን ብርክዝ ዝበሉ ዜጋታት ይሳተፉ ኣለዉ። ኣብዚ ክሳብ 31 ሓምለ ብዝተፈላለየ ንጥፈታት ዝቕፅል ዋዕላ ኣብ መድረኻዊ ኣገዳስነት ዲፕሎማሳዊ ገስጋስ ምሕያል ውዳቤታት ከምኡውን ኣብ ድኽመታት ዕድላትን ብድሆታትን ዘተውከረ እዋናዊ መግለፂታት ብሓላፊ ውድባዊ ጉዳያት ህግደፍ ኣቶ ዩሱፍ ሳይቅ ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ኣሜሪካ ኣቶ ብርሃነ ግብሪ ህይወትን ካልኦትን ይቐርብ ኣሎ። ኣብ ሆስፒታል ከረን ንልዕሊ 400 ዜጋታት ዕውት መጥባሕቲ ሓበላ ዓይኒ ተኻይዱ። ወኪል ኤሪና ኣልማዝ ወልደ ገብርኤል ብመልክዕ ፀብጻብ ዘዳለዎ ተትሕዝቶ ኣሎ። ኣርሴ ማስመሮም ክተቐርቦ እያ።
1: ጉጅላ ሓካይም ዓይኒ ኣልበሰር ምስ ኤርትራውያን ሞያውያን ብምትሕብባር ካብ 20 ክሳብ 26 ሓምለ ኣብ ሆስፒታል ከረን ንልዕሊ 400 ዜጋታት ዕውት መጥባሕቲ ሓበላ ኣካይዶም። ኣብዚ ንሰሙን ዝቐፀለ ወፍሪ መርመራታት ዓይኒ ካብ ዝተኻየደሎም ማስታት 3,000 ዜጋታት እቶም 406 መጥባሕቲ ከም እተገብረሎም፣ ገለ ድማ መነፀር ዓይኒ ከም እተዓደሎም ኣብ ሚኒስትሪ ጥዕና ሓላፊ ሃገራዊ መደብ ምክልኻልን ምቁፅፃርን ዑረት ኣቶ ኣለም ዘካርያስ ገሊፆም። እቲ ወፍሪ ኣካል ናይቲ ዑረት ንምክልኻል ብደረጃ ሃገር ዝካየድ ፃዕሪ ከም ዝኾነ ብምሕባር እዚ ምስ ጉጅለ ሓካይም ኣልበሰር ብምትሕባር ዝግበር ሕክምናዊ መጥባሕቲ ኣካልናቱ ከም ዝኾነ ሓቢሮም። ሕማማት ዓይኒ ብሓፈሻ ሓበላ፣ ትራኮማን ነድሪ ዓይኒ ድማ ብፍላይ ብሕክምና ብቐሊሉ ክፍወስ ከም ዝኽእል፣ ግቡእ ሕክምና ኣብ እዋኑ እንተዘይረኺቡ ግና ዑረት ከም ዘስዕብ ብምጥቃስ ናይ ዓይኒ ፀገም ዘለዎ ዜጋ ናብ በዓል ሞያ ቀሪቡ ክምርመር፣ መጥባሕቲ ዝተገብረሉ ድማ ብሓካይም ንዝተዋህቦ ምኽርን መድሃኒትን ብግቡእ ክጥቀመሉ ተላብዮም። ሜዲካል ዳይረክተር ዞባ መወከስ ሆስፒታል ከረን ዶክተር ያፌት ሃይለ ሚካኤል ብግድዩ እቲ ብምውሃድ ምስ ጉጅለ ሓካይም ኣልበሰር ዝተገብረ መጥባሕቲ መቐፀልታ ናይቲ ኣብቲ ሆስፒታል ክካየድ ፀንሐ ንጥፈታት ከም ዝኾነ ብምሕባር ንጉጅለ ሓካይም ዓይኒ ኣልበሰር ኣመስጊኖም። ጉጅለ ሓካይም ዓይኒ ኣልበሰር ኣብ ዝሓለፈ ዓመታት ኣብ ኩሎን ዞባታት ሃገርና መርመራታት ንፀርታን መጥባሕትን ከካይድ ምፅንሑ ዝፍለጥ ኮይኑ ኣብ ዞባ ዓንሰባ ሕክምናዊ ኣገልግሎት ዝሃበ ሎሚ ዓመት ንመበል 15 ግዜ እዩ።
0: ሃገራዊ ማሕበር ሓርበኛታት ሱንኩላን ኩናት ኤርትራ ንኣባላቱ ብዝኸፈቶ ናይ ልቓሕ ዕድል ልዕሊ 2 ሚልዮን ናቐፋ ከም ዝዓደለ ገሊጹ። ወኪል ኤሪና ቤትኤል ሰሎሙን ዘዳልወቶ ትሕዝቶ ይስዕብ።
2: ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ማሕበረ ቁጠባዊ ኩነታት ኣባላቱን ምምሕያሽ ብዘካይዶ ዘሎ ፃዕሪ ኣብ ቀዳማይ መንፈቕ ናይ 2026 ልዕሊ 2 ሚልዮን ናቕፋ ልቓሕ ከም ዝዓደለ ብ28 ሓምለ ኣብ ዘካይዶ ግምጋም ገሊጹ። ማእከላይ ባይቶ ኣብ ዝቃንዖ መበል 12 ስሩዕ ኣኼባ ልቓሕ ንዝሓተቱ ምዕዳል፣ ምድላው ፕሮጀክትታት፣ ምትካል ጅርባ ባየጋዝ፣ ምእካብ ክፍሊት ኣባልነት፣ ንኣባላት ዝውሃብ ኣገልግሎታትን ካልእ ንጥፈታትን ኣብ ቀዳማይ ዓመት ካብ ዝተዓሙ ንጥፈታት ማሕበር ምዃኖም በሪሁ። ኣቦ ወንበር ማሕበር ኣቶ ፍሳሓ ተስፋ ሚካኤል ኣብ ዝሃቦ መግለፂ ንሓርበኛ ኩነታት ስንኩላን ናይ ምጥያስ ንጥፈታት ሓደ ካብቲ ብኣተኩሮ ዝስርሓሉ ዘሎ መደባት ምዃኑ ብምጥቃስ ኣብ ርሑቕ ከባቢታት ዝርከቡ ስንኩላን ብሕርሻ ናይ ምጥያስ መደባት ብሰፊሑ ከም ተሰላሰለ ሓቢሩ ምዝተፈላለዩ መሻርክቲ ብምውሃድ እውን ኣብ ምምሕያሽ ቁጠባዊ ሂወቶም ዘተኮረ መደባት ከም ዝትግበር ኣፍሊጡ ኣብ ዝቐረበ ፀብጻብ ንቢትን 56 ስንኩላን ምርኩስ ክዕደል ከሎ ን72 ኣባላት ድማ ልዕሊ 70,000 ናቕፋ ንመሐከሚ ዝውዕል ወፃኢታት ከም ተገብረ ተገሊጹ ኣብ መወዳእታ ተሳተፍቲ ሰነዳት ኣባላት ማሕበር ብፅፈት ክተሓዝ ተሳትፎ ደቂ ኣንስትዮ ኣብ ማሕበር ንምዕባይ ክስራሕ ስንኩላን በብከባቢኦም ንዝርከባ ትካላት ምንቅስቓስ ኣካላት ብግቡእ ክጥቀሙለን ዘይተመልሰ ልቓሕ ንምምላስ ክስራሕ ከምኡ እውን ሕፅረት ኣገልግሎት መጓዓዝያ ቆላሕታ ክግበረሉ ዝብልን ካልእን ርእቶታት ኣቕሪቦም ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ 19754 ምዝጉባት ኣባላት ኣለውዎ።
0: ምብፃሕን ምርኣይን ታሪካውን ልምዓታዊ ንዞባታት ንመረዳእትኻ ስለዘስፍሕ ዜጋታት ኣብ ናይ ዕረፍቲ ግዜኦም ብውዱ መልክዕ ቅርስታትን ታሪካዊ ኣሰራትን ትሕቲ ቅርፃዊ ህንፃውን ሕርሻዊ ልምዓት ከምኡ ውን ቀያታት ዝተፈፀመሉ ቦታታት ንምፍላጥ ዑደት ከዘውትሩ መዘኻኽሪ ቀሪቦም። ኣብ ንኡዞባ ዓዲ ቀይሕ ሓላፊ ኣሃዱ ሓበሬታን ጓስጓስን ቱሪዝም ኣቶ ተስፋይ ግርማይ እቲ ንኡዞባ ብታሪካውን ልምዓታውን ቦታታት ሃፍታም እኳ እንተኾነ እቶም ነዚ ንምፍላጥ ዑደት ዘካየዱ ጉዱሳት ውሑዳት ከምዝኾኑ ብምጥቃስ ብጉጅለን ብውልቅን ብቐንዱ ድማ ብደረጃ ኣብያት ትምህርቲ ክድፍኣሉ ተማሕፂኑ ንዑደት ዝመፁ ደቂ ሃገርን ወፃእተኛታትን ቁፅሮም እናበዝሐ ይመፅእ እኳ እንተሎ ገና ኣብቲ ዝድለ ደረጃ ከምዘይበፅሐ ብምሕባር ተምሃሮ ኮሌጅ ትምህርትን ስነ ቋንቋን ብጥርኑፍ ከምኡ ውን ካብ 21 ሃገራት ዝመፁ ልዕሊ 300 ዜጋታት ብውልቅን ብጉጅለን ዝርከቦ ዑደት ክተባባዕ ከም ዘለዎ ገሊፁ ንኤርትራውያንን ወፃእተኛታትን በፃሕቲ ኣብ ምቕባልን ምእላይን ዝነጥፍ ኣባል ሃገራዊ ቤት መዘከር ኣቶ ኢብራሂም ዑመር ብወገኑ ብኣካል እትበፅሖን እትሪኦን ልዕሊ እቲ ብምስልን ስእልን እትዕዘቦ ስለ ዝኾነ መንእስያት ንፀጋታት ሃገሮም ከዝተማቐሩ ተሓሳሲቦም ኣብ ንኡዞ ብዓዲ ቀይሕ ብዙሓት ቅርስታትን ኣሰራትን እኳ እንተለዉ በፃሕቲ ብብዙሒ ዑደት ዝፍፅምሉ ታሪካዊ ቦታታት ግን ቋሓይቶ ዲጋ ሳፊራ ዓዲ ኣሉቲ መቓብር ግብፂ ዕሽካ ትኾንዳ ሕሽመለን ደርዓን የጠቓልል። ኣብ ንኡዞባ እምኒ ሓይሊ ንልዕሊ 3 ኣዋርሕ ብክልሲ ሓሳብን ግብርን ዝተዋሃበ ሞያዊ ስልጠና ዝቐስሙ 86 መንእስያት ተመሪቖም እቲ ብምትሕባር ሃማትዕ ዝተዋሃበ ስልጠና ቴክኖሎጂ ኮምፒተር ደረቕን ተንቀሳቓስን ስእሊ ከምኡውን ምትካል ድሽ ዘጠቓልል ምንባሩ ሓላፊ ቤት ፅሕፈት ሃማትዕ ኣብቲ ንኡዞባ መንእሰይ ሸዊት ወልዳ ይሓቢሩ ተመረቕቲ ኣብ ዝሃቦዎ ርእቶ ንዝቐሰምዎ ስልጠና ኣብ ረብሕኦም ረብሓ ሕብረተሰቦምን ከም ዘውዕልዎ ገሊፆም ግዜዊት ኣመሓዳሪት ንእዞባ እምኒ ሓይሊ ወይዘሮ ትርሓስ ፍቓዱ ድማ ኣብ መንእስያት ዝግበር ወፍሪ ውፅኢታውን ኣዕጋብን ንክኸውን መንእስያት በብመይኦም ኣበርክትኦም ክዕዝዙን ንከባቢኦም ብእወታ ክፀልውን ኣዘኻኺራ መደበር ፖሊስ ንኡዞባ ጎሊጅ ኣብ መምሕደራት ከባቢ ንዝነጥፉ ወለንታውያን ኣባላት ከማዊ ፖሊስ ኣብ ስርሖም ዝሕግዞም ስልጠና ወዲቡ እቲ ስልጠና ኣብ መንጎ ገበናት በደላትን ሓደጋታትን ዘሎ ፍልሊ ከምኡውን ዝምድና ፖሊስ ምስ ከማዊ ፖሊስ ብሰፊሑ ንምብራህ ዝዓለመ ምዃኑ ዝሓበረ ኣዛዝ መደበር ፖሊስ ንኡዞባ ተለንተ ተስፋ ልደት ወልደ ሚካኤል ከማዊ ፖሊስ ኣብ ምኽባር ሰላምን ፀጥታን ዝምስገና ዝተዋፅኦ ከም ዘለዎ ብርሂቡ ተለንተ ተስፋ ልደታ መወዳእታን ኣገዳስነት ምሕያል ከማዊ ፖሊስ ብምጥቃስ ስልጠንቲ ብህዝብን መንግስትን ዝተገብረሎም ሓላፍነት ብትግሃት ከተግብሩ ተላብዩ ተሳተፍቲ ብግድኦም ዝተዋሃቦም ስልጠና ኣብ መዓልታዊ ንጥፈታቶም ሓጋዚ ከም ዝኾነ ብምሕባር ተመሳሳሊ ስልጠናታት ብቐፃሊ ክውደብ ከምኡ ውን ግቡእ መምርሒ ስራሕ ክወሃቦም ዝብል ለዋዋታትን ርእቶታትን ኣቕሪቦም ኣብ ንእዝባ ጉልጅ ኣብ 16 መምሕደራት ከባቢ ዝነጥፉ 352 ምዱባት ኣባላት ከማዊ ፖሊስ ኣለዉ። ዝስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብር ንዕድም። ዜና ወፃኢ ኣሜሪካን ስዑድ ዓረብን ኣብ ኢራቅ ኣብ ልዕሊ ዝርከቡ ብኢራን ከም ዝድገፉ ዝገለፆ ሚልሻታት ደብዳብ ከም ዘካየደ ሓቢረን እቶም ሚልሻታት ኣብ ዞባ ማእከላይ

ኣብ ልዕሊ ዝርከብ ረብሓታት ሃገሩ መጥቃዕትታት ከካይዱ ምፅርሖም ዝጠቐሰ ማእከላይ እዝ ኣሜሪካ እቲ ዝተኻየደ መጥቃዕቲ ናይ መልሰ ግብሪ ስጉምቲ ምዃኑ ኣረዲኡ ነቲ ስጉምቲ ዝኾነ ነቲ ኢራን ብወገና ኣብ ዮርዳኖስ ኣብ ልዕሊ ዝርከብ ወተሃደራዊ መደበር ኣሜሪካ መጥቃዕቲ ሚሳይላትን ድሮናትን ከም ዘካየደ ኣፍሊጣ ኣላ እዚ ከምዚ ኢሉ እንከሎ ሓለዋ ሳውራ ኢራን ብመፀባቢ ሆርሙዝ ክሓልፋ ዝፈተና ሰለስተ ናይ ነዳዲ መራኽብ ከም ዘጥቅዐ ገሊፆም እዚ ሓድሽ ምዕባለታት ንዲፕሎማሳዊ ዘተ ባይታ ንምኽፋት ተባሂሉ ንሳልስቲ ዘዕረፈ ምልውዋጥ መጥቃዕትታት ኣሜሪካን ኢራንን ዳግማይ ክውላዕ ዝደፋፍእ ምዃኑ ይግለጽ እዚ ከምዚ ኢሉ እንከሎ እዚ ኣሜሪካን ስዑድያን ኣብ ግዛኣት ኢራቅ ዘካየድኦ ደብዳብ ንቕልውላው ዞባ ማእከላይ ምብራቕ መሊሱ ከስፍሖ ከም ዝኽእል ይሕበር ፕረዚደንት ኣሜሪካ ዶናልድ ትራምፕ ምስ ፕረዚደንት ዩክሬን ቮላድሚር ዘለንስኪ ኣብ ከተማ ዋሽንግተን ዲሲ ተራኺቡ ውፅኢታዊ ዘተ ከም ዘካየደ ሓቢሩ ፕረዚደንት ትራምፕ ዝርዝር ናይቲ ዝተኻየደ ርክብ እኳ እንተዘይገለፀ ፕረዚደንት ቮሎድሚር ዘለንስኪ ግና እቲ ዘተ ኣብ ወተሃደራዊ ደገፍ ብቐንዱ ድማ ኣብ ምዕባል ስርዓተ ሚሳይል ዘተኮረ ምንባሩ ሓቢሩ ፕረዚደንት ትራምፕ ዩክሬን ፀረ ሚሳይል ክተማዕብል ኣብ ዝሓለፈ ቀረባ ግዜ ፍቓድ ከም ዝሃበ ዝፍለጥ ኮይኑ እዚ ናይ 28 ሓምለ ዝርርብ መቐፀልተኡ ክኸውን ከም ዝኽእል እዩ ዝእመት እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ኣብ ተመሳሳሊ ዕለትን ቦታን ምስ ቀዳማይ ሚኒስትር እስራኤል ቤንያሚን ነታንያሁ ተራኺቡ ከም ተዘራረበ ኣፍሊጦም እቲ ርክብ ኣብ ቅልውላዊ ዞባ ማእከላይ ምብራቅ ከምኡ ውን ኣብ ምምዕባል ኩሉ መድያዊ ዝምድና ኣሜሪካን እስራኤልን ዘተኮረ ምንባሩ ተገሊጹሎም ፕረዚደንት ትራምፕን ቀዳማይ ሚኒስትር ነታንያሁን ኣብ ዝሓለፈ ውርሒ ለካቲት ኣብ ልዕሊ ኢራን ሓበራዊ ወተሃደራዊ ስርሒት ካብ ዘበግሱ ንድሓር ቀታዊ ዝርርብ ከካይዱ ንፈለማ እዋን ምዃኑ ፀብጸባት የረድኡ ኢኳቶርያል ጊንን ጋቦንን ብጉዳይ ልእላውነት ንኣሽቱ ኣከራኽርቲ ደሴታት ዝፀንሐን ንኣስታት 50 ዓመታት ዝቐፀለ ዘይምቅዳው ብዘተ ከም ዝዓረፈ ገሊፀን እቲ ዘይምቅዳው ብመንጎኝነት ውድብ ሕቡራት ሃገራትን ኣፍሪቃዊ ሕብረትን ከም ዝደቀሰ ዝገለፃ ክልትኤን ሃገራት እቲ ናይ ሰላም ተበግሶ ኩሉ መድያዊ ዝምድንአን ንምምዕባል ባይታ ከም ዘጣጣጥሕ ይቕሬታ ከም ዘጣጥሕ ኣፍሊጠን ክልትኤን ጎራብቲ ሃገራት ብሰንኪቲ ካብ 1970ታት ጀመረ ዘይምቅዳው ወግዓዊ ቁጠባውን ንግዳውን ዝምትናታት ከም ዘይፀንሐን እዩ ዝጥቀስ ኢኳቶርያል ጊኒ ኣብ ትሕቲ ግዝኣት እስጳኛ ጋቦን ድማ ኣብ ትሕቲ ግዝኣት ፈረንሳ ምንባረን ዝጠቕሱ ፀብጸባት እቲ ዘይምቅራው ሓድጊ መግዛእቲ ምዃኑ የረድኡ እተን ሰለስተ ንኣሹ ደሴታት ብመሰረት ውዕል ፓሪስ ናይ 1900 ልኡላዊ ኣካል ኢኳቶርያል ጊኒ ምዃነን ኣህጉራዊ ቤት ፍርዲ ፍትሒ ኣብ ወርሒ ግንቦት 2025 ናይ መወዳእታ ውሳነ ምሃቡ ዝዝከር እዩ እተን ደሴታትን ኣብ ከባቢኣን ዝርከብ ሞያዊ ኣካልን ርቡሕ ፀጋታት ነዳድን ባህርያዊ ጋዝን ከም ዘለዎ ዮም ዝግለጽ መንግስቲ ኣሜሪካ ምስ ዓበይቲ ኩባናታት ምክልኻል ሃገሩ ን7ተ ዓመታት ዝፀንሐ ወተሃደራዊ ስምዕ ከቲሙ እቲ ናይ ቢልዮናት ዶላር ስምዕ ብቐንዱ ኣብ ምፍራይ ዝተራቕ ሚሳይላትን ፀረ ሚሳይላትን ዘተኮረ ምዃኑ ቤት ፅሕፈት ምክልኻል ኣሜሪካ ፔንታጎን ሓቢሩ እዚ ውዕሉ እዚ ዝኽተም ዘሎ ኣሜሪካ ምስ ምውላዕ ኩናት ዩክሬን ከምኡ ውን ኣብ ልዕሊ ኢራን ዘበግሰቶ ወተሃደራዊ ወፍሪ መጠን ኣፅዋራ ከም ዘንቆልቆለ ኣብ ዝግለፀሉ ዘሎ እዋን እዩ በዚ ድማ እዚ ሓዱሽ ወተሃደራዊ ስምዕ ዝጎደለ ኣፅዋር ንምትካእ ክኸውን ከም ዝኽእል ወተሃደራውን ክእላታት ይእምቶ ኣሜሪካ ካብ መወዳእታ ወርሒ ለካቲት ናይዚ ዓመት እዚ ኣብ ልዕሊ ኢራን ወተሃደራዊ ወፍሪ ካብ እተበግስ እንድሓር ኣስታት 38 ቢልዮን ዶላር ወፃኢ ከም ዝገበረት ምሕባራ ዝፍለጥ እዩ ብዘይካዚ ኣሜሪካ ኩናት ዩክሬን ኣብ 222 ካብ ዝውላእ ንድሓር እቲ ሃገር ልዕሊ 75 ቢልዮን ዶላር ዝግመት ወተሃደራዊ ደገፍ ከም ዝገበረት ይግለጽ ፕረዚደንት ዶናልድ ትራምፕ ንዓመተ 227 ንምክልኻል ዘገልግል 1.7 ትሪልዮን ዶላር ክስላዕ ዕማመ ድሕሪ ምቕራቡ ኮንግረስ 1.15 ትሪልዮን ዶላር ክስላዕ ምድጋፉ ይዝከር ኤሮጳዊ ሕብረት ንንግዳዊ ዝምድናታት ባዕሉታት ፀሉ ንጥፈታት ካብ ምክያድ ክትሕየብ ህዝባዊት ሪፓብሊክ ቻይና ፀዊዓ ቻይና ነዚ ፀውዒት ዘቕርበት እቲ ሕብረት ኣብ ልዕሊ ዝተወሰነ ሰደድ ፍርያታ ናይ ድረታ ስጉምቲ ከም ዝወሰደ ብምኽሳስ እያ እቲ ስጉምቲ ፍልልያቶም ንምፅባብ ክካየድ ንፀንሐ ዲፕሎማሳዊ ንጥፈታት ዝዓናቐፍ ምዃኑ ሚኒስትር ጉዳያት ወፃኢ ቻይና ትማሊ 28 ሓምለ ኣብ ዘውፅኦ መግለፂ ኣጠንቂቖ ሃገሩ ነዚ ኤሮጳዊ ሕብረት ወሲድዎ ዘሎ ስጉምቲ ተማጣኒ መልሰ ግብሪ ክትህበሉ ምዃና እውን እቲ ሚኒስትሪ ኣነፂሩሎም ኣብ መንጎ ክልቲኦም ወገናት ዝኽሰት ንግዳዊ ዘይምቅዳው ንዘካይድዎ መጠን ንግዳዊ ምልውዋጥ ክተጉድሎ ከም ዝኽእል ይእመት
ቻይናን ኤሮጳዊ ሕብረት

ኣብ 225 ናይ ኣስታት 830 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካይዱ ፀብፀባት ይጠቕሱ። እስራኤል ንዝተበፅሐስ ምዕቁራት ተኽሲ ትጥሕሶ ከም ዘላ መንግስቲ ሊባኖስ ትማሊ 28 ሓምለ ደጊሙ ኸሲሱ። እቲ ኣብ ዝሓለፈ ወርሒ ሰነ ብመንጎኒነት ኣሜሪካ ዝተበፅሐ ስምዕ እስራኤል ክተካይዶ ንፅንሐት መጥቃዕትታት ክተቋርፆን ሰራዊታ ካብ ደቡባዊ ሊባኖስ ክትስሕብን ዝብል ንጥብታት ዝርከበ እዩ ነይሩ። ይኹን እምበር እስራኤል ኣብ ልዕሊ ሰራዊት ሃገሩ ከይተረፈ ተደጋጋሚ መጥቃዕትታት ተካይድ ከምኡውን ተቋፃፂራቶ ኣብ ዘላ ከባቢታት ንዘለዋ ዓድታትን ከተማታትን ትዕኑ ከም ዘላ ፕረዚደንት ጆሴፍ ኦን ወቒሱ ኣሎ። እስራኤል ሰራዊታ ካብ ገለ ክፋል ደቡባዊ ሊባኖስ ድሕሪ ምስሓባ ሰራዊት ሊባኖስ ክሰፍሮ ከም ጀመረ ክቀላሕ እኳ እንተቐልኒ እስራኤል ብእትኽተሉ ዘላ ወተሃደራዊ ፖሊስታት ግን እቲ ተበግሶ ውፅኢታዊ ክኸውን ከም ዘይክእል ይእመት። ሩስያን ሪፓብሊክ ደቡብ ኣፍሪቃን ኣብ ምዕባል ፅላት ምክልኻል ዘተኮረ ስምዕ ከቲመን። እቲ ስምዕ ትማሊ 28 ሓምለ ኣብ መንጎ ሰብመዝ ምክልኻል ክልጤን ሃገራት ኣብ ከተማ ሞስኮ ኣብ ዝተኻየደ ዝርርብ ተበፂሑ። ብመሰረቲ ስምዕ ክልጤን ሃገራት ርዑ ተሃደራዊ ልምምዳት ከካሂዳን ሓበሬታ ክልዋ ወጣን ምዃነን ተፈሊጡ ኣሎ። ብዘይካዚ ሩስያን ደቡብ ኣፍሪቃን ብዝርዝር ዘይገለጾ ብርክት ዝበለ ሓበራዊ ወተሃደራዊ ፕሮጀክትታት ከበግሳ ምዃነን ሓቢረን። ሩስያ ምስ ሃገራት ኣፍሪቃ ዘለዋ ወተሃደራዊ ፀጥታዊ ቁጠባውን ዲፕሎማሳውን ዝምድናታት እናሰፍሐ ይመፅእ ከም ዘሎ ፀብፀባት የረዱ። ዜናታት ንምዛም እምበኣር ኣርእስተ ዜና ክደግመልኩም፣ ሻሙናይ ዓመታዊ ዋዕላ ውዳቤታት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ብወግዒ ተኸፊቱ። ኣብ ሆስፒታል ከረን ንልዕሊ 400 ዜጋታት ዕዉት መጥባሕቲ ሓበላ ዓይኒ ተኻይዱ። ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ንኣባላቱ ልዕሊ 2 ሚልዮን ናቕፋ ልቓሕ ከም ዝዓደለ ገሊጹ። ኣሜሪካን ስዑድ ዓረብን ኣብ ኢራቅ ኣብ ልዕሊ ዝርከቡ ብኢራን ከም ዝድገፉ ዝገለጾ ሚሊሻታት ደብዲበን። ፕረዚደንት ትራምፕ ምስ መራሕቲ ዩክሬንን እስራኤልን ውፅኢታዊ ዘተ ከም ዘካየደ ሓቢሩ። ኢኳቶርያል ጊንን ጋቦንን ብጉዳይ ኣከራኽርቲ ደሴታት ጸንሐን ዘይምቅዳው ብዘተ ከም ዝዓረፈ ገሊጸን። ሓፈሻዊ ዜናታት ተዛዚሙሎ ምስ ዝተረፉ መደባትና ንሓድገኩም ብወገና ብርኹም ምሸት።

ነገ ደስተኒ ሕሽመለ ንተብልም ዝኸበርኩም ተኸታተልቲ መደብ ሃገር ከመይ ትቕኒዩ ንሎም ውን ሰዓትና ኣኺሉ ዘተፈላለዩ ትሕሶታት መደብ ሃገር ብምሓዝ ኣብ ሰዓትና ተረኽብና ኣሉና ንስኻትኩም ድማ ክሳብ ፍፃሚ መደብና ምሳና ክትሓብሩ ብኸብሪ ንዕድም።

ክብራት ተኸታተልትና ትሕዝቶ መደማገር ብደርፊ ፈሊሙ ዘሎ ሕጅ ድማ ናብታ ስዒባ ትቐፅል ትሕዝቶ መደማገር ተኸታታሊ ፊልም ሕዳጋት ክስክረኩም።

0: ኣብ ሃገርና ይኹን ኣብ ዓለምና ካብ ዝወሃብ ዓይነታት ትምህርቲ ምስ እንጠቅስ ቀዳማይ ምሃብ ኣገልግሎት ትምህርቲ ንተፈጥሮኣውን ባህርያውን ጸገም ዘለዎም ኣካል ሕብረተሰብ ንኣብነት ከም ቤት ትምህርቲ ዓይነ ስውራን፣ ቤት ትምህርቲ ጽሙማን፣ ቤት ትምህርቲ ናይ ኣእምሮ ጸገም ዘለዎም ከምኡ ውን ቤት ትምህርቲ ዘይምዕሩይ ጠባይ ዘለዎም ክጥቀስ ይካል። ካልኣይ ካብ ስሩዕ ቤት ትምህርቲ ንዝወፁ ተምሃሮ ዝወሃብ ዓይነት ትምህርቲ ንኣብነት ኮረስፖንደንስ ኤዲኬሽን ማለት ብስምምዕ ምስ ሓደ ትካል ይኹን ኮሌጅ ካብ ስራሕኻ እናሰራሕኻን ከለኻ እትወስዶ ዓይነት ትምህርቲ ዲስታንስ ኤዲኬሽን ማለት ናይ ርሕቐት ዝውሰድ ትምህርቲ። ሳልሳይ ኣብ ፍሉይ ቦታታት ዝወሃብ ዓይነት ትምህርትን ልምምድን ንኣብነት ቤት ትምህርቲ ቴክኒካል፣ ቤት ትምህርቲ ሕርሻ ካልእን የጠቓልል። እቲ ኣብ ራብዓይን መወዳእታን ዝውሃብ ዓይነት ትምህርቲ ድማ ምሃብ ስሩዕ ኣካደማዊ ትምህርቲ እዩ። ስለዚ ብሓፈሻ ኣዋሳስዳ ዓይነት ትምህርቲ ኣብዘና ቐዲመን ክግለጻ ዝጸንሐ 4 ዝተሓፅረ ጥራሕ ስለ ዘይኮነ ኣዝዩ ብዙሕን መወዳእታት ዘይብሉን መስርሕ ሒዙ ካብ ዓመት ናብ ዓመት እናወሰኽን እናማዕበለን ይመጽእን ይኸይድን ኣሎ። ብሕጽር ዝበለ ቅርጽን ትርጉምን ትምህርቲ እዚ ኣብ ላዕሊ ክጥቀስ ዝጸንሐ እዩ። ሓደ ዝተምሃረ ዜጋ ምሁሪ ክበሃል እንተደኣ ኮይኑ በቲ ዝተምሃረሉ ዓውደ ትምህርቲ ይኹን ብኻልእ ወሳነ ተራን ኣበርክቶን ኣብ ሕብረተሰብን ህይወቱን ክጻወት ኣለዎ ኢሎም ዝገልጹ ሊቃውንት ኣለዉ። ነዚ ኣምር እዚ ብዝግባእ ዝተረድኡ ውፍያት መምህራን ኣብ ቤት ትምህርቲ ባርካ ኣለዉ። ተምሃሮ ኪነቲ ሒዞሞ ዘለዉ ስሩዕ ኣካደማዊ ትምህርቲ ኣብ ኮሌጃት ክጸንሖም ዝኽእል ዓውድታት ትምህርትን ዝምባሊኦም ብኣግኡ ኣለልዮም ዝሕሾም ዝመርጽሉ ኣገባብ ዝሕግዝ ዓውደ መጽናዕቲ ከዳሉ በቒዖም እዮም።
1: ሎሚ መምህራን ተምሃሮን

0: ማሕበራዊ ሳይንስ ቤት ትምህርትና ቤት ትምህርቲ ካልኣይ ደረጃ ባርካ ሶሻል ሳይንስ ፎር ሶሻል ዴቨሎፕመንት ኣብ ታሕቲ ዝብል ቴማ መዓልቲ ማሕበራዊ ሳይንስ ዝተፈላለየ ቅርበት ወይ ኣቕርቦት የእንግዶም ኣለዉ። እዞም ተምሃሮ ነፃ ባይታ ተኸፊትሎም ብዝከኣሎም መጠን ዘድሊ መፅናዕቲ ከካይዱ ፀኒሖም ነቲ ኣብ መዓልታዊ ኣካዳሚያዊ ትምህርቶም ዝመሃርዎ ክለሳ ሓሳብ ድማ ብዝተኸኣለ መጠን ክገልፅዎን ኣባይታ ከርእይዎን ፈቲኖም ኣለዉ።
1: ዓውድታት ባህርያዊ ስነ ፍልጠት ኣዝየን ብዙሓት እኳ እንተኾና ንገለ ምስ ንጠቅስ ሕክምና፣ ኩሎም ዓይነታት ምህንድስና፣ ሕርሻ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወዘተን። ብተወሳኺ ዓውድታት ማሕበራዊ ስነ ፍልጠት እውን ብተመሳሳሊ ብዙሓት እየን። ንገለ ምስ ንጠቅስ ዓውደ ትምህርቲ ስነ ጽሑፍን ስነ ቋንቋን፣ ጋዜጠኛት፣ ቁጠባ፣ ፋይናንስ፣ ቱሪዝም፣ ስነ ሕብረተሰብ፣ ሕጊ፣ ፖለቲካዊ ስነ ፍልጠትን እየን። ዓውደ ትምህርቲ ስነ ቋንቋ ማለት ስነ ፍልጠታዊ ፍልስፍና ደቂ ሰባት ኣብ ስነ ቋንቋ ኮይኑ ሓፈሻዊ ዝኾነ መግለፅን መብርህን ናይ ቋንቋታት ዓለም መበገስን መሰረታውያን ዝኾነ ቋንቋ ምፍላጥ ወይ ምምርማር ከምኡ ድማ ቆልዑ ነቲ ምስተወልዱ እምበር ከይተወልዱ ዘይፈልጥዎ ቋንቋ ዓለም ብቐሊሉን ብዕምቆትን ከም ዝፈልጥዎን ዝለማመድዎን ዝሕግዝ መፅናዕቲ ምክያድ ከምኡ ድማ ምስ ዓበዩ ከመይ ገይሮም ነቲ ካብ ወፃኢ ዝኾነ ቋንቋታት ዓለም ኣብ ምልምማዱን ምፍላጡን ዝሕልፎ ግዜን ምቅናይ ናይ ሓንጎል ደቂ ሰባትን ኣስፊሑ ዝዝቲ ዓውደ ትምህርቲ። ዓውድታት ትምህርቲ ስነ ጥንትን ስነ ሕብረተሰብን። እዚ ዓውድታት እዚ ኣብ ሃገርና ዘሎ ቅርስታትን ፀጋታትን ነቲ ገና ዘይተመዝመዘ ቱሪዝማዊ ፀጋታት ሃገርና ሓበሬታ ንኸተመሓላልፍን ንኸተውርስን ኣብ ምዕቃቦም ከዓ እወንታዊ ተራ ክትፃወት ዘኽእል ዓውድታት እዩ። ፖለቲካዊ ስነ ፍልጠት ከም ኣካል ማሕበራዊ ስነ ፍልጠት ርእሱ ኽኢሉ ኣብ ዩኒቨርስታትን ኮሌጃትን ዓለምና ክፅናዕ ካብ ዝጅምር ነዊሕ እዋን ኮይኑዎሎም። ፖለቲካዊ ስነ ፍልጠት ኣብ ህንፀት ሃገርን ሃገርነትን ዝህልዎ መስርሕ ብስነ ፍልጠታዊ ኣገባብ ዝቓኒ ዓውደ ፍልጠት እዩ። ኣገዳስነት ፖለቲካዊ ስነ ፍልጠት ኣብ ዝምድናታት ሃገር ምስ ዓለም ውሽጣዊ መስርሕ ህንፀት ሃገርን ሃገርነትን ዓብ ምዃን እዩ ዝሕበር።

0: ሕጂ ስናይተይ መበገሲ እ ዓመት ዓመት ኣብ ዘስተፈላለየ ቤት ትምህርትታት ዘስተፈላለየ ምድባት ይካየድ ብማሕበራዊ ስነፍልጠት ዘይኮነስ ብኢንጂነሪንግ ደይ ወይ ሳይንስ ደይ ተባሂሉ ኣብ ዘስተፈላለየ ቤት ትምህርትታት ይኽበር። ኣብዚ ቤት ትምህርትና ከዓ እዮሪኦም ኩሉ ግዜ እጂ ዓሚ ንየለበንስ መምህር ነይረ ንሕና ኸ ኣይንገብር ንዲና ንሕና ኸ ከምዚ ዓይነት ሓሳብ ኣለና ዝብሉ ተምሃሮ ብዙሕ ይመፁሉ ነይሮም። ካብዚ ጀመረ እቲ ሓሳበይ ማለት እዩ ንሕና ኸ እንተኮይና ናይ ማሕበራዊ ስነፍልጠ መዓልቲ ዘይንገብር ልክዕ ከምቶም ካልኦት ቤት ትምህርትታት ዝገብሮ ዘለዉ ፈጠራውነት ሓሓድሽ ነገራት ዝገብሩ ንሕና ከዓ ነዞም ተምሃሮ ባይታ ዘይንህቦም ብዝብል ሓሳብ ኢና ጀሚርና ማለት እዩ።
1: ንሕና ንሕሰብ ኢናት ነዚ ሓደ ረኣይ ሒዝና ኢና እሱ ከዓ እዞም ተምሃሮ እዚኦም ኣብቲ ናይ ሶሻል ሳይንስ ዘለዎም ተገዳስነት ተመዝሚዙ እቲ ሳብጀክት ወይ እቲ ዓውደ ትምህርቲ ማዕርክ ንደይ ክምዕብል ከም ዝኽእል ማዕርክ ንደይ ሓሳባት ከም ዘሎ ማዕርክ ንደይ ሰፊሕ ምዃኑ ኣብ ነንሕድሕዱ ምትእሳር ከም ዘሎ ከምኡውን ምስቲ ካልእ ናይ ናቹራል ሳይንስ ወይ ባህርያዊ ስነ ፍልጠት ተባሂሉ ዝሕሰብ እውን ምስኡ ዝተሓሓዝ ነገራት ምህላው ከነርኢ ኢልና ብምሕሳብ ናይ ና ጌርናያ
2: እንታይ ዝብል ኣባህል ኣሎ ንሓንቲ ገረብ ክተኽላ እታ ዝበለፀት ግዜ ቅድሚ 20 ዓመት እያ ተኻልይቲ ዝበለፀት ግዜ ካ ኣሎ ማዓንቲ እያ ትምህርትና ኸ ወላ ዝመደብ ቅድሚ ሕጂ ተገይሩ ኣይ እምበር እዚ ደፋር ስጉምቲ ወሲዱ ኣብ ግብሪ ከውዕሎ ምኻሉ ኣዝዩ ምስጋና ግቦ ማለት እዩ መደብካ እዚ ፅፉፍን ፅቡቕን ነይሩ ማለት እዩ
3: ኩሉ ሞያ ስነናቱ ክብሪ ኣለዎ ሶሻል ሳይንስና

ናቱ ክብርሎ ናቹራል ሳይንስ ድማ ናቱ ክብርሎ ሕጂ እቶም ሶሻል ሳይንስ እቲ ናና ዓቕሚ ክነርእዮ ስለ ዝደለና ኢና ማለት እዩ። ስለዚ ብዙሕ ጥቕምታት እዩ ዘለዎ ብሂስትሪ እንድሕር ጀሚርካ እ ከምኡ ኢልና ውን ክንገልፅ ፀኒሕና ኢና። ብዙሕ ጥቕምታት ኣለዎ። ኢትስ ቤዝ ኦፍ ኦል ቲንግስ ኩሉ ነገራት ኣብ ፓስት ዘጋጠመ ኣብ ሕሉፍ ዘጋጠመ ንዓና ሕሉፍ ስለ ዘፅናዕና ኢና ሕሉፍ ስለ ዘፅናዕናስ ንዓናስ እንታይ ጥቕሚ ኣለዎ ብዙሕ ሓሳባት ክመፀና ይኽእል እዩ ማለት እዩ። ሕሉፍ

0: ሕጂ ናህና ናይ መጻኢ መደባት ንሕንፅል ድማና ካብ ሕሉፍ ኢና ንብገስ ኣብ ሕሉፍ ብዙሕ ጌጋታት የጋጥም እዩ ነዚ ንኸይኒ ደግሞ ሂስትሪ ፅኒዕና ኢና ንፈልጦ ሂስትሪ ስለ ዘፅናዕና እቲ ኣብ ሕሉፍ ኣጋጢሙ ዘሎ ጌጋታት ክንእርሞ ንኽእል ማለት
1: እዩ ናይ ሎማዓንቲ ዝገበር ናይ ማሕበራዊ ትምህርቲ ወይ ከለ ማሕበራዊ ስነፍልጠት እናትና ዓላማ እያ ስሎጋን ወይ ቴማ እናትና እንታይ ትብል ነራ ማሕበራዊ ስነፍልጠት ንማሕበራዊ ዕቤት እያ ትብል ነረ ወይ ማሕበራዊ ምዕባል እያ ትብል ነረ እዚ ኸለ እንታይ ና ደሊና እቲ ትምህርትን እቲ ሕብረተሰብን ብሓንሳብ ተጠርኒፉ ከም ዝኸይድ ንምግላፅ ኢና ሓደ ኣብ ማሕበራዊ ስነፍልጠት እንታይ ዕቢና እቲ ናይቲ ሕብረተሰብ ወይ ከይ ምዕባለ ናይቲ ሕብረተሰብ ከላይ ከም ዝወሓስ ንምርኣይ ኢና ወይ ከለ ክልትዩ ቢንቶ ምዃኑ ማሕበራዊ ስነፍልጠት ንማሕበራዊ ትምህርቲ ዕቤት ቢንቶ ምዃኑ ክነርኢ ስለ ዘለና ናታ ቴማ ተጠቂምና ኣላ ማለት እዩ
2: መጀመርያ ልምምድ ጌርና ኢና ነዊሕ ግዜ ትሬን ጌርና ኢና ከመይ ክኸውን ኣሎ ኣብ ኣመራርፃ ደርፊ ምስቲ መዓልቲ ዝኸይድ ደርፊ ኣመራርፃ ነዊሕ ትሬን ጌርና ከምዚኣ ክነእዘባ ፀናሕና ቅሪብና ኣለና ማለት እዩ
3: ኣነ ሒትያ ዝነበርካ ርእስቲ ፖለቲካል ሳይንስ እዩ ፖለቲካል ሳይንስ ብጣዕሚ ሰፊሕ ትምህርቲ እዩ ኣብ ሓደ ግዜ ኣብ ሓደ ወርሒ ትውድኦት ዓይነት ትምህርቲ ኣይኮነን ካብዚ መፅናዕቲ እዚ ዝፈለጥ ክኮን እንተሎ ብዛዕባ ዝኾነ ነገር ክትዛረብ ወይ ከተቐርብ ትኾንካ ፅቡቅ መፅናዕቲ ክትካይድ ከም ዘለካ እዩ እዚ ሰብ ንሰምዖ ኢና ብዛዕባ ፖለቲካ ዝዛረብ ብዛዕባ መሪሕነት ክዛረብ ንሰምዐ ኢና ግን ፖለቲካ እንታይ ከም ምዃኑ ግን ዝፈልጦ ብዙሕ ሰብ የለን እዚ ብዛዕባ ዝኾነ ነገር ክትዛርብ ብዛዕባ ዝኾነ መሪሕነት ክትዛርብ ብዛዕባ ዝኾነ ጋቨርመንት ክትዛርብ ትኾንካ መጀመርያ ፖለቲካ እንታይ ከም ምዃኑ ትምትእስሳር ናይ ፖለቲካን ሓይልን መሪሕነትን ካ ክትፈልጦ ኣለካ ማለት እዩ
4: ኦኬ እንግሊሽ ሕጂ ዝተፈላለዩ ብራንችስ እዩ ዘለዎ ዝተፈላለዩ ጨንፈራት ኣለዎ እዚኦም ድማ ስቴሮታይፕ ኤንድ ዲስክሪሚኔሽን ኤንድ ስቴሮታይፕ ግእዝ ኣሎ እናትና ብዓብኡ ማለት እዩ ሊንግስቲክስ ብሓፈሻ ሊንግስቲክስ ኣሎ ላንጉጅ እዚ ኢታት ኣሎ ማለት እዩ እዚ ክንፈላለዩ ከለና ላንጉጅ ማለት ቋንቋ እዩ ሊንግስቲክስ ድማ እቲ መበቀል ቋንቋ እቲ ቋንቋስ ብኸመይ መፅኡ ዝነግረና ወይ ድማ ዝሕብረና ዓውደ ትምህርቲ እዩ ማለት እዩ
5: ክል ግዜ ብሉፅነት ክመፅእ እንከሎ ፍልልያት ካ ትፈጥር ሕዚ እቶም ተምሃሮ ከዓ ሶሻል ሳይንስ ካብ ናቹራል ሳይንስ ዝለዓለ ኢልካ ክትነብሮም ከለካ እንታይ ይኮናሉ ፍልልያት ኣብቶም መንእሰያት ተምፅእ ኣለካ ማለት እዩ ሕዚ መንእሰይ ዝበሃል ካ ክሉ ግዜ እንታይ እዩ እቲ ፒላርስ ዓንዲ ናይ ሕብረተሰብ መንእሰይ እዩ ሕጂ መንእሰይ በቲ ዝከኣሎ መጠን በቲ እሱ ዘሎ ብቕዓት እንተ ኣብ ማሕበራዊ ስነፍልጠት ኮይኑ ድዩ እንተ ባህርያዊ ስነፍልጠት ኮይኑ ድዩ ማዕረ ዝኾነ ኣበርክቶ ንሕብረተሰቡ ከገልግል ዝኽእል ዝኾነ ኢና ጌርናዮ ኤግዚቢሽን ማለት ካብ መጀመርቱ

ሕጂ ቀዳማይ ቀዳማይ ፀላብ እንታይ እተይና ስድራ ቤት ሓገዝ ትኾንሎ ማለተይ ሕጂ ናይ በቲ መምህር እንዳጎስጎሰ ወላዲ ዘይሕግዝ እንተኾይኑ ወላ ሓንቲ ወላዲ እንዳሓገዘ መምህር ዘይጎስጎስ እንተኮይኑ ከ ወላ ሓንቲ እታ ኤፌክትስ ሓንቲ እያ ማለት እዩ እቲ ፅቡቅ ውፅኢት ኣብቲ ተምሃራይ ከነምፅእ እንተኮይና ግን እንታይ ክኾን ኣሎ ወለዲ እቲ ብቕዓት ናይ ውላዶም ኣብ ምንታይ ምዃኑ ኣብ ባህርያዊ ስነፍጠር ድዩ ዝምርከስ ወይስ ኣብቲ ማሕበራዊ ስነፍጠር ድዩ ወይስ ኣብቲ ባህርያዊ ክፈልዮ ክኽእል ኣለዎ ማለት እዩ ሕጂ ገሊኦም ወለዲ እንታይ ይብሎም ነቶም ተምሃሮ ማለት እዩ ማሕበራዊ ስነፍጠት ክትኣቱ የብልካ ንምንታይ እቲ ማሕበራዊ ስነፍጠት ከምዚ ከምዚ እዩ ገለ እዩ ተፀለውቲ ኢኻ ክትከውን ገለ ወይ ሕማቅ ኣቨሬጅ ኢኻ ክተምፅእ ሕማቅ ዝኾነ ውፅኢት ኢኻ ክትሕዝ ዳሕራይ ገለ ኢሎም እንታይ ገብሮ ማለት እቲ ወላዲ ንባዕሉ ኣይቅበሎን ማሕበራዊ ትምህርቲ ሕጂ እቲ ቀንዲ ሓሳብ ናይዛ ኤግዚቢሽን ከማይ ንስ እዩ ነቲ ወለዲ ነቶም ወለዲ ዝበሃሉ ዘለዎ ሲ ነቲ ብቕዓት ናይ ማሕበራዊ ስነፍጠት ማዕረ ባህርያዊ ስነፍጠት ምዃኑ ንኸነርኢ ማለት እዩ ንመፅእ ኸ እቲ ተምሃራይ ብዝያዳ ነቒሑ ኣብ ከምዚኣስ ኣነስ ሂስትሪ እንተኣተየ ክምዕብል ኽእል እየ ጂኦግራፊ እንተኣተየ ክምዕብል ኽእል እየ ዋላ ኣብቲ ፋይን ኣርትስ ኣተየ እውን ምስ ዝኾነ ኣበርክቶስ ክገብር ይኽእል እየ ኢሉ ሲ ሓሳብ ንኸምፅእ እቲ መጀመርቶ ማለት እዩ ሕዚ ልክዕ ከምቲ ኣብ ሓደ ሃገር ዶክተር ኣሎ ብዓብኡ ኸ ፈላላይካ

0: እቲ ባይታ ዘንፀባርቕሉ ዘሎ እቲ ብቕዓቶም ዝኸፍሉ ዘለዎ ባይታ በበይን ክኸውን ይኽእል እዩ። ዶክተር ዝሰርሖ ስራሕን እቲ ጃዝ ዝሰርሖ ስራሕን በበይን ክኸውን ይኽእል እዩ። ግን ፍራድ ተዘይሃልዩ ዶክተር ጥራሕ ሃልዩ ወላ ሓንቲ ትርጉም የብሉን። ዶክተር ሃልዩ ፍራድ ተዘይሃልዩ ወላ ሓንቲ እቲ ዶክተር ናይ ባህርያዊ ስነፍልጠት ክኾን ከሎ እቲ ጃጅ ከዓ እቲ ፍራድ ከዓ ናይ ማሕበራዊ ስነፍልጠት ክኾን ኣሎ ማለት እዩ። ሕዚ ክልቲኦም ግን ማዕሪ ኮይኖም እምነት ሕብረተሰብ ዘገልግልዎ ሓደ ካብ ሓደ ሲ ዝልዕል ኣይኮነን። እቲ ባህርያት እዩ ዝፈላለ፣ እቲ ባህርያት ናይ ስራሕ እዩ ዝኣ ዝፈላለ እምበር እቲ ብቕዓት ወይ ድማ እቲ ኣገልግሎት ዝህብዎ ዘለዉ ክልቲኦም እንታይ ጥቕምን ኣለዎ ማለት ነቲ ሕብረተሰብ።
1: መብዛሕትኡ ሕብረተሰብና ከዓ ነቲ ሶሻል ሳይንስ ወይ ኣርት ሎ ናይ ዶኹማ ተምሃሮ ወይ ገለ እዩ ኣተሓሳስባ ዝሕደረ ማለት እዩ። ስለዚ ሓደ እቲ ተምሃራይ የጓሳግስ ከምኡውን ሕብረተሰብ ኣብ ማሕበራዊ ስነፍልጠት ዘለዎ ርዴት እውን ክበብል ይሓስብ ማለት እዩ።
2: እዚ ናይ ማሕበራዊ ስነፍልጠት ዝበሃል ትምህርቲ ኩሉ ግዜ ኣብ ምፅሓፍ ኣብ መፅናዕቲ ምግባር እዩ። ሓደ ተምሃራይ ናብ ካኣቱ እንድሕር ኮይኑ ናይ ምንባብ ልምዲ ከጥር ክኽእል ኣለዎ። ብዘይብኡ እዚ ሳብጀክት ዝዓውደ ትምህርትታት እዚ ብዙሕ ሰብ ከም ናይ ሕማቓት ተምሃሮ ነጥቢ ዘይብሉ ተምሃራይ ኢሉ ይሓስቦ እዩ። ከም ዓይኒ ሓቂ እንድሕር መፂና ግን እዚ ዓውደ ትምህርቲ እዚ ኣብ ዝወድኡ እሶም እዮም ኩሉ ነቲ ሕብረተሰብ ዘማዕብል ነገራት ኣብ ምምእዛን ናይቲ ሕብረተሰብ ዝሰርሑ ምስቶም ምስ ከምኦም ዘሎ ናይ ባህርያዊ ስነፍልጠት ዝበሃል ዓውደ ትምህርቲ። ስለዚ ሓደ ተምሃራይ ናይ ምፅናዕቲ ክእለታቱ ዓብ ክክብ ክንብል ናይ ምንባብ ክእለቱ ዓብ ንክብል ድማ ኣብ ከምዚ ዓይነት ዓውደ ትምህርቲ ክኣቱ ይኽእል እዩ።
3: ኣነ ኮ ናይ ሕማቓት እዩ ናይ ንፋዓት እዩ ዝበሃል ነገር የለና ኣብ ስትሪም ምብረፅ ማለት እዩ። ትቐንዲ ዘገድስ ነገር ንዓኻ እንታይ ደስ ይብለካ ኣብ ምንታይ ክትሰርሕ ትኽእል እዩ ማለት እዩ ትወሳኒ። ኣነ ብዛ ነብሰይ ፐርሰናሊ 98 ኣቨሬጅ ኣለኒ ናይ ዩኒት ቀዳማይ ኣለኹ ናይ ቤት ትምህርቲ ናይ ዝብኑ ቤት ትምህርቲ ዝመርጦ ስትሪም ከዓ ኣርት ስትሪም ወይ ሶሻል ሳይንስ ስትሪም እዩ ማለት እዩ።
4: እንድሕር ንፍዕ ኮይንካ መብዛሕትኡ ሰብ ናብ ባህርያዊ ዘሎ ሳይንስ ናብ ነይ ማይ ነፍሒ ናብ ወቅት ከድ ከም ዘለካ እዩ ዝደፈአካ ዶክተር ገለ እዩ ኣብ ዓድና ቀንዲ ዝኽበር። እዞም ተምሃሮና ግን ኩሎም ዶክተር ክኾኑ ይክእሉን እዮም። ካብዛ ነፍሰይ ጀሚርካ ኣነ እውን ዶክተር ኣይኮንኩን ወይ ከምኡ ዓይነት ዘለዎ ሙያታት ክሕዙ ይክእሉን እዮም። እዚ ሓቂ ከምዘይኮነሎም ማዓንቲ በዚ ዝርኣናዮ በዘን ሳብጀክታት በዘን ዓውደተ ትምህርትታት ኣጉሊሕና ርኢናዮ ኣለና። ሰብ ነናቱ ዓይነት ክእለት እዩ ዘለዎ ነናቱ ዓይነት ከ ፍልጠት ኣለዎ ክገብሮ ዝኽእል ኣድማዕነት እውን ኣለዎ። እዞም ተምሃሮና ከዓኒ ተገዲዶም ከምኡ ሓሳብ ስለ ዘሎ እቲ ሕብረተሰብ ወላ ወለዶም ዘይኮነስ ብዓሎም ዳ ብድሌቶም ካኣትው ኢና ንደልደልና ከም ዝሪኦ ዘለና ከምኡ ናይ ሕማቐት ተባሂሉ ይኣቱ ኣብኡ ከዓኒ ኣብእውን ክቕፅሉ ኣይክእሉን እዮም። እቶም ኣብ ሳይንስ ወይ ኣብቲ ባህራዊ ትምህርቲ ንብሎ ዘለና ዳኣቱ ከዓኒ ከይፈትህዎ ጥራይ ንሱ ክኸውን ስለ ዘሎ ኢሎም ከዓ ይኸዱ። እዚ ነገር ዝክንቂሮ ንደሊ ንሕና ዘለና ካብኣተን ዕላማታት እየን ዘን ሰብ ዘዝተፈላለየ ክእለታት ኣለዎ ኣብ ዘዝተፈላለየ ከዓ ክድምዕ ይኽእል እዩ። ናይ ግድን ዶክተር ጥራይ ኮንከን ክትኮን ዘለካ ወረባ እቶም ካልኦት ከ ደያኑ ኸ ባዕልኹም ጋዜጠኛታት ከ እቶም ፖለቲሽንስ ትበሃሉ ኸ እቶም ኣብ ቢዝነስ ዘለዉ ኣብ ባንክ ትሰርሑ ኸ እዚ ኸ ዓብ ሞያ ኣይኮነን ድዩ ንሓንቲ ሃገር ክትፈሪ ኩሉ ዓይነት እዩ ዘድልያ ሰብ
5: ነኖ እዚ ናይ ሕማቓት ኣይኮነን። ምክንያቱ እዚ ነቲ ናትና ንኣብነት ሕጂ ኣብ ሂስትሪ እንድሕር መፂና ታሪክና ሕሉፍ ታሪክና ኢና ንግር ዘለና ዝኾነ ሰብ ደይፈልጦ ነገር ማለተይስ ዝኾነ ቫስት ዝኾነ ታሪክ እዩ ዘለና ኣዝዩ ገፊሕ ዝኾነ ታሪክ እዩ ዘለና። ነዚ ድማ ዘይፈልጥዎ ኣድቂቖም ደይፈልጥዎ ሰባት ብዙሓት እዮም ካባይ ጀሚርካ ማለት እዩ። ስለዚ ነዚ ንኽንሕብር ድማ ሕግዘና ማለት እዩ። ኣብ ቋንቋ እንድሕር መፂና ድማ ቋንቋና መበቀል ቋንቋና ሕጂ ንኣብነት ግእዝ እዩ። ግእዝ ድማ ብዙሕ ሰብ ዘይፈልጦሎ እቲ ቁፅርታት ኣፀሓሐፍዎ ኣነበብኡ ዘይፈልጦ ብዙሓት እዮም ዘለዉ። ስለዚ ነዚ ድማ ንኸነንብብን ንኽንፈልጥን ይሕግዘና እዩ። ስለዚ ድማ ናይ ሕማቓት ኣይኮነ
6: እወ ለክዕ ከምታ ዝበልክያ ንመጀመርታ ግዜ እዩ ተኻይዱ። እዚ ድማ ኩሉ ግዜ ንሕና እውን ነታ ቀንዲ ዝፀቐጥናላ መጀመርቱ ክንካይዶ ስለዝደለና ለውጢ ወይ ከለ ናይ ሓሳብ ለውጢ ክነምፅእ ስለዝደለና ኢና። መብዛሕትኡ እዋን ማሕበራዊ ትምህርቲ ወይ ማሕበራዊ ስነፍልጠት ናይ ሕማቓት እዩ ኢሉ ስለዝሕሰብ እዚ ሓሳብ እዚ ክቕየር ስለዝደለና እዩ እ ኣብ ተምሃሮና ከመይ ነይሩ ዝበል ሕቶ ከላይ ብጣዕሚ ፅቡቅ እዮም ተቐቢሎሞ ኩሉ ትኽትርእዎ ዝወዓልኩም ብተምሃሮና ንሕና ጀስት ከም ሓጊዝናዮም ጥራይና እምበር ሓሳባቶም ናቶም እዩ ምድለዋቶም ብሙሉ ናት እዩ። ስለዚ እቲ ዝወዓለሲ ፅቡቅ መርኣያ እዩ። ብጣዕሚ ፅቡቅ እዮም ተቐቢሎሞ ዘለዎም ብቓት እዮም ኣውፂኦም ሉ እሶም ውን ነቶም ተምሃሮ እውን ብጣዕሚ ሓጊዝዎም ዘለዎም ብቕዓት ንኸውፁ ወይ ከለ ኣበይ ነፍዑ ንኽፍትሽ

0: ሓደ ተምሃራይ እቲ ክሰርሖ ዝደሊ ንመጻኢ ኣብ ሂወቱ እንታይ ክኸውን ንደሊ ኣቐዲሙ ሓስበሉ ኣለዎ። ብፍላይ ከም ተምሃራይ ኮይኑ ኣብ ሃይ ስኩል ወይ ድማ ኣብዚ ካልኣይ ደረጃ ምስ በፅሐ ተቐዳማይ ክሓስቦ ዘለዎ ነገራት ንመጻኢ እንታይ ክኸውን ኣለኒ ሓደ ሰት ኦፍ ጎልስ ወይ ድማ ዕላማታቱ ከነፃፅር ክኽእል ኣለዎ። ናብዚ ንኽኣቱ እንድሕር ኮይኖም ናብዚ ዓውደ ትምህርቲ እዚ ድማ እቲ ክገብርዎ ዘለዎም መጀመርታ ናይ ምንባብ ክእለቶም ዓብዲ ኣይኮነን ክርዩ ኣለዎም። ማዕር ክንደይ ምስ ናይ እተን ዓውደ ትምህርትታት ኣብ ማሕበራዊ ስነ ፍልጠት ዘለዋ ማዕር ክንደይ ፍትወትን ማዕር ክንደይ ተገዳስነትን ኣለዎም ኣብ ግምት ክእቱ ኣለዎም። ክልእ ስለ ዝመርሃኹስ ግን እቲ ሓደ ካብቲ ሓደ ሓይሽን ኢልካ ውን ክትፈልዮ ስለ ዘይትኽእል እዞም ተምሃሮ እዚኦም እቲ ናቶም ዕላማታት እንድሕራ ነፂሮም ፈሊጦም ኣብ መወዳእቱ እንታይ ዓይነት ዓውደ ትምህርቲ ክመርፁ ከም ዝደልዩ ክበፅሕዎ ይኽእሉ እዮም።
1: ነቶም ድመፁ ከላይ ፅቡቅ ኣርኣያ እዩ ናቶም ድሌታቶም ንክፈልጡ እውን ነቶም ምናልባት ኣብዚ ዝወዓለ ኤግዚቢሽንና ቆልዑት ነሮምና እዮም ዓበይቲ ነሮምና እዮም ብፍላይ ነቶም ዘይመረፁ ብቕዓቶም ንኸለልዩ እውን ሓጊዝና ዝብል ርዲት ኣለኒ።
2: ንመጻኢ ከምዞም ዝሓለፉ ኣቦታትና ኣያታትና ማለት እዩ ብሙዚቃ ተመክሮ ዘለዎም ከምኦም ንሃገረይ ከገልግል ሙዚቃ ዘለኒ ክእለታ ማዕቢለ ነብሰይ ንሃገረይ ክኸውን ተስፋ ገብር።
3: ኣነ ኣምላኽ ተፈቂዶ ትምህርተይ ወዲየ ሕጊ ክውድእ ደሊ ማለት እዩ ሎ ኮይነ ሎየር ኮይኑ ድማ ንሃገረይ ፍትሒ ኣምንጋስ ክሰርሕ ደሊ።
4: ኣነ ናይ ኣርት እንድሕር ኮይነ ሳይኮሎጂስት ይኸውን ደሊ እንድሕር ኣብ ሳይንስ መፂና ድማ ናይ ስነ ልቦና ይኸውን ደሊ እንድሕር ኣብ ሳይንስ መፂና ወይ ድማ ኣብ ናቹራል ሳይንስ እንድሕር መፂና ድማ ሚድዋይፍ ይኸውን ደሊ ወይ ድማ ኦብስቴትሪክ ዶክተር።
5: ዝኾነ ይኹን ዓውዲ ትፈትዎ ዝኾነ ዓውዲ ክኾን ኣለዎ ፅዒርካ ጥራይ ካብቲ ዝደለካዮ ደረጃ ክትበፅሕ ትኽእል ማለት እዩ ፃዕዱን ብዙሕን ስራሕን ከዓ ይሓትት እዩ ማለት እዩ። እዚ ኣነ ካብ ቀደመይ ምንባብ ብፈቱ ምፅናዕ ብፈቱ ምሽምዳድ ፈቱ ስለ ዝነበርኩ ባዕለይ ሶሻል ሳይንስ ክመርፅ ከም ዘለኒ ፈሊጠ ማለት እዩ ብኡ ከዓ ፖለቲካል ሳይንስ ወይ ለው ካ ክምሃር ደሊ ማለት እዩ።
1: ቀንዲ ንሕና ክንብሎ ንደሊ ማለት እዩ በዛ መዓልቲ እዚኣ ማሕበራዊ ስነ ፍልጠት ካብ ባህርያዊ ስነ ፍልጠት ይዓቢ ኮና ንዝምዘልና ንሓንቲ ሃገር ክልቲኡ ማዕረ ማዕረ ከም ዘደሊ እዞም ተምሃሮ ከዓኒ ንኩሉ ብሓደ ባይታ ክፈተሎም ከም ዘለዎ ንክሪኦ ሕጂ ሓደ ሰብ ኮሌጅ ክኣቱ ወይ ማይነፍሒ እንታይ ከም ዝፅበዮ ብናቹራል ሳይንስ ወይ በዚ ባህርያዊ ሳይንስ ይፈልጥ እዩ እንታይ ኣለዋ ማይነፍሒ ኢንጂነሪንግ ገለ ንብል ብሶሻል ሳይንስ ወይ ብማሕበራዊ ስነ ፍልጠት ግን ስጋብ ሕጂ ብፍላይ ኣብ ሴኮንደሪ ወይ ካልኣይ ደረጃ ቤት ትምህርታት ብዙሕ ኣይግበርን እዩ። ስለዚ ብሕጂ እውን እንታይ ይፅበዮም ኣለው ብፍላይ እዞም ዓሳይ ክፍሉ ኣለው እንታይ ፅበዮም ኣለው እንታይ እንታይ ርእዮም ክኣት ከም ዘለው እዩ ትናህና ዕላማ ማለት እዩ።
6: ከምዚ ሃይ ስኩል ተምሃሮ ዝሓስቦ ሓሳብ ኣይኮነን እዚ ከምዚ ኣብ ኮሌጃት ትሪኦ ዓይነት ሓሳባት እዩ ኣብ ኩሉ ማለት ኣብ ሂስትሪ ይኹን ኣብ ጂኦግራፊ ይኹን ኣብ ኢንግሊሽ ይኹን ዋላ ኣብቲ ናይ ሚዚክ ፋይን ኣርት ዘለዎ ከማኒ ክንሪኦም ከለና እቲ ብቕዓቶም ብጣዕሚ ፅቡቅ እዩ ዘሎ ሕዚ ንሶም ደኺሞም ስለዝኾኑ ከመስግኖም ይደሊ ዳሕራይ ከዓ ቤት ትምህርቲ ከዓ ብዓብዩ ማለት እዩ።

ሰላም ተኻታተልትና ፍቅርትን መጽሓፍ ንሎሚ ኣብ ድሃይ ሕትመት ክልታ ኣገደስቲ መጽሕፍቲ ቀሪብናልኩም ኣለና። ታሪኽ ካምዝንታው ዘይተረፍ ዕዳ ብሌትናል ኮኖርየል ባህታ ሚካኤል፣ ከምኡውን ጥበብ ኣተዓባብያ ደቅና ብጋዜጠኛ ጴጥሮስ መንግስት ዝተዳለዋ መጽሕፍቲ ከነላልየኩም ኢና። እዛ ብሌትናል ኮኖርየል ባህታ ሚካኤል ዝተጻሕፈት ታሪኽ ካምዝንታው ዘይተረፍ ዕዳ ዘርእስታ መጽሓፍ ኣብ ቅዲ መዘክራዊ ድርሰት እትስራዕ ኮይና ኣብ 181 ገጻት ዝተዘርግሑ 11 ምዕራፋት ዘካተተት እያ። ምስቲ ዛንታ ዝኸዱን ተወሳኺ መብርሂ ክህቡ ዝኽእሉን ኣስኣል እውን ኣብዛ መጽሓፍ ሰፊሮም ኣለዉ። ገምገምትን ኣስተማቐርትን ናይዛ መጽሓፍ ብመጀመርታ መዘክራዊ ድርሰት ኣብ ሰፊሕ ታሪኽ ከመይ ከም ዝረአዮም ክብርህኪ ኢሎም ከምዚኦም ዓይነት መጽሕፍቲ ብጉዕዞ ውልቀ ሰባ ቢሎም ንሓፈሻዊ ታሪኽ ከይጐሰዩ ሓቀኛ ተመክሮ የመሓላልፉ። ኣብ መዘክር ባህላዊ፣ ታሪኻዊ፣ ፖለቲካውን ማሕበራውን ዛንታ ይትንክፉ። ኣብ ዝተወሰነ ነገር ብምትኳርካ ነገራት ብዕንቆትን ብስምዒትን ይድህስሱ። እዛ መጽሓፍ እውን ከምዚ ዓይነት ትሕዝቶ ሒዛ ዘላ እያ።

ኣብዛ መጽሓፍ ካብ 1958 ክሳብ ዚ ዘለናዮ መድረኽ ዝተሓለፈ ውልቃውን ሓበራውን ዛንታ ተጠቓሊሉ ኣሎ። ታሪኽ ምርሳዕ ብርሃን ዓይኒ ካብ ምስኣን ዝንእስ ኣይኮነን። ስለዚ ዝኽርታት ክስነድ እዩ ዘለዎም። እንተዘይተሰኒዶም ድሓር ትርእዮ ነገር የለን። ስለ ዝኾነ እምበኣር እዛ መጽሓፍ ካብ ዓዲ ንፋስ ኣስመራ ዛግር ኣብ ዝተፈላለየ ከባቢታት ሳሕል እንደገና ኣስመራ ደቀ ምሓረ ኣሜሪካ ብምጥቃስ ገፊሕ ዛንታን ሰፊሕ ቦታን እያ ተርእየና ብምባልዮም ገምጋሞምን ምስትምቓሮምን ኣቕሪቦም። ሳልሰይቲ መጽሓፍ ንሕትመት ዘብቅዐ ሌተናንት ኮሎኔል ባህታ ሚካኤል ኣብ መወዳእታ ቃሉ ኣስሚዑ ነይሩ። መድረኽ ብዝፈጠሮ ምስኩላትና ብዙሕ ፍሉይ ፍጻመ ዝሓዘ ዛንታ ኣለና። ስለዚ ካብ ምሳና ሒዝናዮ ንሓልፍ ከነትርፎ እዩ ዘለና። ዘይከኣል የለን እናበልና ብዙሕ ነገር በዲህና መጺና ኢና።

ነዛ ባህላውን ብተግባር ኢናዮ ኢና ሕጂ እውን ዘይከኣል የለን እንተኢልና ክንገብሮ ንኽእል ኢና። እንተኽኢልና ንጽሕፍ እንተ ዘይክኢልና ድማ ንዝጽሑፉ ንዘንትወሎም ሰቕመ ባል ግን ጽቡቕ ኣይኮነን። ዓብዪ ነገር ጌርና ክንስና ንእሽቶ ነገር ክተርፈና የብሉን። ደቅናን ደቂ ደቅናን ከዓ ዝጭበጥ ታሪኽ ክነጽንሓሎም ኣለና። ስለዚ የ ነዛ መጽሓፍ ታሪኽካ ምዝንታው ዘይተርፍ ዕዳ ክብላኪ ኢለ ከማርእስቲ ጥራይ ዘይኮንኩ ንነፍሲ ወከፍ ሰብ ንምዝኽኻር እውን እየ ከምኡ ክብላ ዝደለኹ ብምባል እዩ ሓሳቡ ዛዚሙ።

እዛ ብጋዜጠኛ ጴጥሮስ መንግስ ዝተጻሕፈት ጥበባት ዓባብያ ደቅና ዘርስታ መጽሓፍ ኣብ 186 ገጻት ዝተዘርግሑ ቀንዲ ዕማም ወለዲ ውጥናት ዓባብያ ደቅና ንውልድና ከም ዘለዎ ምቕባል ኣቲ ዓባብያ ደቅና ካብ መንምሃሮ ምዕባይ ቈልዑ ኣብ ወጻኢ ብወለዲ ብቐጻሊ ዝለዓሉ ሕቶታት ዝብሉ 6 ምዕራፋት ዝሓዘት ኮይና ናብ ደቀቕቲ ዝርዝራት እትወርድ እዋናዊትን ኣገዳሲትን መጽሓፍ እያ።

ኣብዛ መጽሓፍ ርእይቶኦም ካብ ዝሃቡ ዳይረክተር ጨንፈር ድሕነትን ቆልዑን ስድራ ቤትን ምንስትሪ ዕዮን ማሕበራዊ ድሕነትን ተስፉ ሰሎሙን መጽሓፍ ጥበባት ዓባብያ ደቅና ንዅሎም ኣብ ቅድሚ ወሊድን ኣብ ናይ ወሊድ ዕድመን ዘለዉ መንስያት ውሉድ ዘዕቢ ዘለዉ ወለዲ እናሓጐታትን ኣባሓጐታትን እተምህርን እተማእዝንን ብልጽቲ መጽሓፍ እያ። ጸሓፊ ኣብ ተመክሩኡን ፍልጦቱን ከይተደረተ ናይ ዝተፈላለዩ ክኢላታትን ተመክሮታትን ርኽበታት ናብ ክውንነት ሕብረተሰብ ኤርትራ ኣቕሪቡ ስለ ዘዳለዋ መሃሪትን መወከሲትን ክትከውን እያ ዝብል እምነት ኣሎኒ ይበል። በዓል ሞያ ስነ ልቦና መምህር ኣብ ኮሌጅ ትምህርትን መጽናዕቲ ቋንቋን ዓዲ ቐይሕ ጳውሎስ ዘካርያስ ብወገኑ ኩሉ ወላዲ ኩሉ ብሕጂ ክወልድ ዝሓስብ ኩሉ መምህር ኰታስ ኩሉ ምስ ቈልዑ ርክብ ዘለዎ ሰብ ነዛኣበ ክብርታት ሕብረተሰብናን ዘመናዊ ስነ ፍልጠትን ዝተመርኰሰት መጽሓፍ ከንብባን ንቕሓቱ ኣዕብው ንደቁ ንተምሃሩኡን ብእወታዊ መንገዲ ከኣለ ንምሕፀን ብምባል ሓሳቡ ኣካፊሉ። ካብ ምኒስትሪ ጥዕና ክኢላ ኣእምራዊ ጥዕና ሰሎሙን ነማርያም ብወገኑ መጽሓፍ ጥበባት ዓባብያ ደቅና ወለዲ ነፍሶም ንኽፍትሹ እትሕግዝ ኮይና ርኺበ እያ። ንቈልዑ ካብ ሕፃንነቶም ብግቡእ እንተኾስኩስናዮም ጥዑይ ኣእምሮ ኣተሓሳስባን ባህርያትን ይህልዎም። እዛ መጽሓፍ ንጽርትን ብውሕሉል ኣገባብን ጽፉፍ ቋንቋን ዝተጻሕፈትን ስለ ዝኾነት ከ ተነባቢት እያ። ብዅሉ እንትንኦም ብቑዓት ቈልዑ ንኽንውንን እዛ መጽሓፍ ዓብዪ ኣበርክቶ ከም ዘለዋ እተኣማምን። ብምባልዮም እዞም ናይ ዝተፈላለየ ዓውዲ ክኢላታት ርእይቶኦም ሂቦም ብላ እዛ ብጋዜጠኛ ጴጥሮስ መንግስት ዝተጻሕፈት ጥበብ ኣተዓባብያ ደቅና እትብል መጽሓፍ ንምንባቡ ቐሊል ንምርድኡ ፎኪስን ጥዑሙን ኣገባባ ጻሕሕፋ ትኸቲላ ዘላ መጽሓፍ ክንደይ ዓይነት ወለዲ ከም ዘለውን ናቶም ኣሉታውን ኣወንታውን ኣገባባት ምህናጽ ርእሰ ምትእመማን ደቅና ንኽሰምዑና ክንገብሮ ዘለና ሜላ ሕርቃን ፍርሒ ሓጐስን ሓዘንን ተቈጻጸር ተቈጻጸር ዝብል ስምዒታት ካ ምግታእ ንደቅና ምስማዕ ሕግን ምዕባይ ደቅናን ኣብ መንጎ ኣሕዋት ዝረአ ምትልላኽ ደቅናን ስርቅን ሓሶትን ወልፍን ስምዒታትን ካልኦት ደቀቕቲ ዝርዝራትን ዝሓዘት እያ። እዛ መጽሓፍ ብተወሳኺ ኣብ ርእስቲ ዘለውዋ ብርክት ዝበሉ ኣሳል ኣብ ነፍሲ ወከፍ መዓልቲ ምስ ደቅና ዘጋጥመና ፍጻመታትን መፍትሒኦምን እውን ኣስፊራ ኣላ። ንደቅና ብፍልጠትን ብንቕሓትን ክንመርሖም እትሕግዝ ብኣእምሮ ብኣካል ብመንፈስ ብሞራልን ድልውነትን ብቑዓት ቈልዑ ከነዕቢ እዛ ጥበባት ዓባብያ ደቅና ትብል መጽሓፍ መሪሕ ክትኮነና እያ። ሕይወት ጥዕምትን ውፅኢታዊትን ንኽትከውን ኣብዛ ዓብዪ ቈልዒ እዩ ዝምርኮስ። ስለዚ

ኣዒንቲ ካብተን ኣዝየን ተነቀፍቲ ክፋል ኣካላትና ስለ ዝኾና ልዑል ክትትልን ጥንቃቐን ዝሓታ የን። ኣዒንቲ ዝተፈላለየ ክፋላት ዝሓቑፋ የን። ነውሶ ከፍ ክፋል ዓይንኻ ጉቡዕ ማማ እናሰላሰለት ትነጥፍ።

0: ኣዒንቲ ክርእያ እንተኮይናን ብመጀመርያ ዝጸልወን መጠን ብርሃን ኣብ ሓደ ኣከባቢ እዩ። ምጡን ብርሃን ንዓይንቲ ብዘይዝኾነ ጸገም ኣተኪረን ክጥምታን ንጡፍ ስርሕን ከሰላስላን ይኽእለን። መጠን ብርሃን ዓቑኑ ምስዝሓልፍ ወይ ምስዝጐድል ከዓ በንጻሩ ሃስያ ኣብ ዓይኒ ይጅምር። ንምዃኑ ኣዒንቲ ዝጸርኦ ዓይነት ብርሃን ክሳብ ክንደይ ዓቕን ክህልዎ ይግባእ? ኣብ ግዜ ቐትርን ምሸትን ንኣዒንቲ ዘድልየን ዓቕን ብርሃን ከ ይፈላለዶ? ካብቲ ብተፈጥሮ እተዋህበና እንሪዮ ብርሃን ማለት ፀሓይ፣ ወርሒ፣ እቲ ብደቂ ሰባት ዝማዕበለ ብርሃን እንታይ ፍሉይነትን ሃስያን ክህልዎ ይኽእል? ዓይነታት መብራህታትን ዓቕኖምን ብኸመዮም ዝፈላለዩ? እቶም ንኣዒንቲ ኣዝዮም ጐዳእቲ ዝበሃሉ ዓይነታት መብራህትን ሕብርታቶምን ከ ከመይ ዝኣመሰሉ እዮም ዝብሉን ካልኦት ሕቶታትን ኣብዚ መደብ ክምለስ እዩ። ሰናይ ምክትታል።
1: መብራህቲ ማለት እዚ ፀዓት ኮይኑ ናብ ውሽጢ ዓይንና ኣትዩ መስርሕ መስረቲና ዝበሃል ወይ ከዓ መትና ዓይኒ ተራኺቡ ምስሊ ዝፈጥር እዩ። መብራህቲ ማለት ንሕና እንሪኦሉ እዩ ምህናስ ድፍጠረሉ እዩ ሓይ ኢነ ፀዓት ኮይኑ ምስ ናይ መትናዊ ዓይነ ተራኺቡ ዝፍጠር ምስሊ እዩ ማለት እዩ። ሕጂ እዚ ብርሃን እዚ ወይ ከዓ እዚ መብራህቲ እዚ ኣብ ኩሉ ግዜ ንኣብነት ኣብ ብርሃን ኩሉ ግዜ ንሓና ሞዴል ንብሎ ኣብ ቀትሪ ዝጥቀመሉ መብራህቲ ንኣብነት እዚ ናይ ፀሓይ ብርሃን ኣብ ምሸትካ ፀልማት ማለት እዩ። ልክ ኣካላትና ከዓ ብኡ መጠን ዝተኣሳሰረ እዩ። ንኣብነት ኣብ ግዜ ለይቲ ኣብ ግዜ ቀትሪ ትድቅሶ ኣብ ግዜ ለይቲ ትድቅሶ በበይኒ እዩ። ምክንያቱ ለይቲ ሆርሞንስ ኣለዉ ወይ ከዓኒ እዚ ሜለኒን ፕላስ ዶፓሚን ዝበሃሉ ክልተ ሆርሞንስ ኣለዉና። እዞም ሆርሞንስ እዚኦም እቶም ሜለኒን ኣብ ግዜ ምሸት ዝፍጠሩ ኮይኖም ንናይ ድቃስ ፕሮሰስ ኩሉ መስርሕ ነቲ ኣይሪስ ዝበሃል ኣሎ ወይ ከዓ ብሌን ዓይኒ ንብሎ እቲ ብሌን ዓይኒ ብርሃን ኣግፊሑ ወይ ከዓ ኣብ ግዜ ፀልማት ኣግፊሑ ንክርኢ ዘግፍሖ መስርሕ ኣሎ። ልክዕ ከም ናይ ቀትሪ ማለት እዩ፣ ከም ናይ ምሸት ማለት እዩ። እዚ ዶፓሚን ዝበሃል ከዓ መብዛሕትኡ ካብ ኣካላትና ተመንጭዩ ኣብ ግዜ ቀትሪ ኮይኑ ዝሰርሕ ዓይንና ፅብብ ዝበለ ብርሃን ክቋፀር ብርቱዕ ብርሃን ስለ ዘሎ ብርሃን ክቋፃፀር ዝሕግዝ ማለት እዩ።
0: ካብቶም ብተፈጥሮ ዝተዓደሉና ብርሃናት ማለት ኣብ ግዜ ቀትሪ ፀሓይ፣ ኣብ ግዜ ለይቲ ከዓ ወርሒ፣ እቶም ብደቂ ሰባት ዝተመሃዙ መብራህትታት ኣብ ባህርያቶምን ከስዕብዎ ዝኽእሉ ሳዕብናትን ኣዝዮም ዝተፈለዮም ዓቐኖም ሓሊናን ጉቡእ መከላኸሊ ምስ ዘይንገብረሎም ድማ ኣዝዮም ሓደገኛታት ይገብሮም። ብፍላይ ኣብዚ ሎሚ እዋን ምስ ቴክኖሎጂካዊ ምዕባለ ተኣሳሲሩ ዓይነታት መብራህትን ዓቐኖምን እናበርትዐ ይመፅእ ስለ ዘሎ ጉቡእ ጥንቃቐ ክንገብር ንግደድ።
1: ሕጂ እዚ ናይ ብርቱዕ ብርሃን ዝበልካዮ ኣብ ዝኾነ ዝረአ ዘሎ ዝበልካዮ ኸዓኒ ንኣብነት ኣብ ግዜ ፀልማት ንብል ከለና ኣካላትና ልክዕ ብኡ መጠን ልክዕ እቲ ተፈጥሮና ማለት እዩ ከምዚ ዶፓሚን ሜለኒን ዝበሃል ኣብ ኣካላትና ስለ ዝፍጠር እቲ ምግፋሕ ወይ ከዓ እቲ ብሌና

0: ብዓብኡ ብርሃን ማለት ሕጂ ኣብ ክልተም መቕሎ ንኽእል ኢና። እዚ ኣልትራ ቫይለት ንብሎ ምስ ዝከኣለ እቲ ዌቭ ሌንግዝ ናቱ ታሕቲ ካብብላን ዓይንና ንኣብነት ካብ ፀሓይ ብርሃን ዳይረክት ዝመፅእ ኣሎ ካብ ባሕሪ ተንፀባሪቆ ድመፅእ ኣሎ ካብ ብርሃን ልሙፅ ነገር ተንፀባሪቆ ድመፅእ ኣሎ። ሕጂ ኩሎም እዚኦም እዞም ጩራ እዚኦም ንዓይንና ኩሉ ግዜ ዓይንና ክከታተሎ ክዓግቶ ዝግብኦ ናቱ ዓቐን ወይ ከዓ ዌቭ ሌንግዝ ንብሎ ኣሎ። ሕጂ እቲ ዝበዝሐ ዝዓግቶ እዚ ጉልማሽ ዓይንን እቲ ናይ ተፈጥሮዊ ለንስን እዩ ዝበዝሕ ዝዓግቶ ነቲ ብርቱዕ ብርሃን ማለት እዩ። እቲ ዌቭ ሌንግዝ ወይ ከዓ እቲ ንብሎ ዘለና ካብኡ ንላዕሊ ዝኸውን ግን ይሓልፍ እሞ ኣብ ኮርና ፀገም ገብር ኣብ ጉልማሽ ዓይኒ ማለት እዩ ኣብ ተፈጥሮዊ ለንስ ኣብ ውሽጢ ረቲና ከዓ ፀገም ገብር ማለት እዩ። ስለዚ እቲ መብዛሕትኡ ንሕና ንጥቀመሉ እዚ ቪዚብል ላይት ወይ ከዓ ዝርአ እዚ ፃዕዳ ብርሃን ንብሎ እሱ ከዓ 7 ሕብርታት ዝሓዘ እዩ። ንኣብነት ቪቢጎር ይበሃል ብዶኔትድ ክኸውን ከሎ ንኣብነት ቫዮለንት ኢንዲጎር ዝበሃል ኣሎ ብሉ ግሪን ን የሎው ኦራንጅ ሬድ። ሕጂ ዓይንና ድመችኦ እቲ ዝበዝሐ ዌቭ ሌንግዝ ዘለዎ ካብ ግሪን ንላዕሊ ዘሎ ግሪን የሎው ኦራንጅ ሬድ ዘሎ ሕጂ እዚ ፅቡቅ ዩ ዓይንና ንብሎ ማለት እዩ። ካብኡ ንታሕቲ ግን እቲ ኢነርጂ ሃይ ኢነርጂ ስለ ዘለዎ ወይከዓ ፀዓት ስለ ዘለዎ ናብ ውሽጢ ዓይንና ምስኣተወ ነቲ ዝመፅእ በሰላታት ኣብ ውሽጢ ዓይኒ ዓብ ፀገም ምፃልካ ማለት እዩ። ድሓር ኣይርዳእካን እዩ ከምቲ ሕዱር ስለ ዝኾነ እቲ መጀመርያ ኣይርዳእካን እዩ ግን ቀስ እንዳለ እናሓደረ ኣብ መብዛሕትኡ ግዜ እዚ ንብሎ ዘለና ኤጀላይቲ ማኩላር ዲጀነሬሽን እዚ ናይ ዓፅሚ ዓይኒ ወይከዓ እዚ ናይ ሓበላ ቀልጢፍካ ቅድሚ ዕድመ ቅድሚ እቲ ዕድሜካ ክበፅሖ ዝግብኦ ናይ ሓበላ ፀገም ትገብር ማለት እዩ። እዚኦም ሕጂ ብሰንኪቲ ካልእ ናቱ መስርሕ ዝኸኣለ ዘምፅኦ ንብሰንኪ ናይ ብርሃን እዩ ማለት እዩ።
1: ኣብ እንድቅሰሉ ኾነ እንዕርፈሉ ክፍሊ ቀጻልን ተለዋዋጥን ምውሳኽ ዓቕን ብርሃን ከነዘውትር ከም ዘይብልናዩ ብኽኢላታት ዝምከር ብፍላይ እንጥቀመሉ መብራህቲ ሕብርታት ዝበዝሖን ካብኡ ናብኡ ከዓ ብዝያዳ ሰማያዊ ሕብሪ ምስ ዝኸውን ከነወግዶ ከም ዘለናዮም ወሲኾም ዝሕብሩ
0: ኣብ ሓደ ሩም ንኣብነት ካብ ሽሕ ስጋብ 10,000 ኬልቪን ወይ ከዓኒ እቲ ከለር ቴምፕሬቸር ንብሎ ማለት እዩ። እጂ እዚ ከለር ቴምፕሬቸር ምስ ናትካ ዝተኣሳሰር ነገር ኢኻ ትገብሮ ዘለካ እቲ ብርሃን እቲ ሩም ክንደይ ከልቪን ሒዙሎ እቲ ብርሃን እሱ ይደቀን ከለር ቴምፕሬቸር ማለት እቲ ብርሃን ዝዕቅኖ ማለት እዩ። ንኣብነት ሕጂ እንታይ ንብሎ ዎርም ኣሎ ዳርክ ዎርም ኣሎ ሚዲየም ኣሎ።

0: ክኸል ንኽ ንብሎ እዚ ሕጂ ብኡ መሰር ማለት እዩ እቲ ከልቪን እንዳዊ ሓደ ከይድ ከሎ ናብ ወርሚ ክኾኑ ኣሎ ማለት እዩ ሕጂ እዚ ወርሚ እዚ መብዛሕትኡ ካብ 2700 ስጋብ 3000 ከልቪን እንድሕር ኮይኑ እዚ መብዛሕትኡ ግዜ ከምዚ ምስ ስራሕናትካ ደ ተኣሳሰር ነገር ከሉ እስኻሲ ፅቡቅ ጌርካ ንክትሪዮ ነገራት ዝሕግዝ ዓይነት መሳርሒ ማለት እዩ ጀስት ድቕቕ ድበለ ከም በዓል ጋራጅ ገለ መለ ዘለዎም ወይ ከዓ እዚ ቡቲክ ገለ መለ ዘለዎም ሕጂ እዚ ዓይነት ክሳይ ክጥቀሙ እንድሕር ኮይኖም ማለት ብዙሕ ደየሸግሮም እንተኮይኑ እዚ ዓይነት ወርም ንብሎ ወይ ከዓኒ ካብ 2700 ስጋብ 3000 ከልቪን ንብሎ ማለት እዩ ካብ 3000 ስጋብ 5000 ዘሎ ከዓኒ መብዛሕትኡ ግዜ ዘን ሆስፒታላት ላቦራቶሪስ ገለ ዘለዎ ከዓኒ እዚ ዓይነት ብርሃን ወይ ከዓ ከለር ቴምፕሬቸር ክጥቀም ኣለዎ ማለት እዩ እቲ ዝበዝሐ ንብሎ እዚ ካብ 6500 እዩ ማለት እዩ እዚ ሕጂ ንኣብነት ከምዚ ልክዕ ከምዚ ናይ ብርሃን ናይ ቀትሪ ብርሃን ንሪኦ ነገራት ልክዕ ከምኡ እቲ ናይ ቀለይቲስ ልክዕ ከምኡ ክኸውን ኣለዎ እዚ እቲ ዝበዝሐ ማለት እዩ 6500 ማለት እዩ እዚ ንድሕር ኮይኑ ሕጂ እንታይ የድልየካ ንኣብነት ደቀቕቲ ነገራት ክትፈልዮም ደቀቕቲ ነገራት ንክትፈልዮ ዝገድሰካ እተኮይኑ ስጋብ 6500 ከልቪን ክትጥቀም ትኽእል ኢኻ ካብኡ ንላዕሊ እንድሕር ኮይኑ ግን ንብለካ ሕጂ ሕጂ እቲ ሰብኣዊ ዛእቲ እዩ ዛእቱ ናብቲ ተገልጋልን እቲ ኣገልጋልን ዘሎ ሰብ ዝሽገር ሕጂ ምሲ ሕጂ ካብዚ ንላዕሊ ብርሃን እንድሕር ኮይኑ እቱ ምስ በለ ቀልጢፉ ይደጉሖ ሕጂ ምድጓሕ ተመፅኡ እታ ኣኽላካ ፅና ኮይ ማለት እዩ እውን ሕዱር ሳዕብን ወይ ከዓ ህፁ ሳዕብን ከተመፅእ ማለት እዩ እቲ ሕዱር ሳዕብን እተዓንቶ እዩ ዝበልኩ ማለት እዩ ህፁእ ሳዕብን ከዓ ቀልጢፉ ድጉሕ መሰበለካ ምክንያቱ ሩብ ግፍሕ ሒሉ ስለ ዘሎ እትናትካ ብሌን ዓይኒ ቀልጢፉ ብርሃን ልዕሊ ዓቐን ብርሃን ኣትዩሎ ማለት ቁሩብ ግዜ ክትበለካ ነቲ ብርሃን ክትፀወረት ኮንካ መጀመርያ ግን ብጣዕሚ ይደጓሓካ ምስ ደጓሓካ ኣብ ውሽጢ ዓይኒ ወይ ከዓ ኣብ ውሽጢ እቲ ንሕና ክንሪኦሉ ንኽእል ዝለዕለ ናይ ምርኣይ ዝዕቁነሎ ውሽጢ ረቲና ይጉዳእ ማለት እዩ ክጉዳእ ይጅምር ማለት እዩ ስለዚ ካብ 6500 ከልቪን ንላዕሊ ክጥቀመሉ የብልካን እቲ ብርሃን ወይ ከዓ ክለር ቴምፕሬቸር ንብሎ ማለት እዩ ስለዚ እዚ እቲ ዝውዙ ሕጂ ኣብ ክትሪኦ ከለካ ኣብ ዋላ ኣብቲ ኢመጅ ክትሪኦ ከለካ ኣብ 3000 ከመይ ነይሩ ኣብ 4500 ትከለር ክትሪኦ ከለካ ፍፁም ኣይደጓሓካን በቃ ንዓኻስ ደስ ዝብለካ ከምዚ ምሻሎ ቀትሪ ኮይኑስ ግን ሰግለለት ዘለዎ ነገር ልክዕ ከምኡ ኮይኑ ንረአካ ሕጂ ካብ ፀልማት መፅኢኻ ናብ ሓደ ብርቱዕ ብርሃን ዘለዎ ልሕርኣትኻ እዚ ጎዳ እዩ ይጎዳእካ እዩ ብርቱዕ ብርሃን ናብ ውሽጢ ዓይንኻ ይኣቱ ብኡ መሰረት ከዓኒ ካልእ ደታ ደነ ፀገማት ሕዶር ሕማም ዋላ እቲ ህፁፅ ሕማም ከስዕበልካ ይኽእል ማለት እዩ ኣብ ንኣሽቱ እንታይ እዩ እቲ እታ ተፈጥራዊ ለነስ ንብሎ ፅሩ እዩ ሕጂ ቀልጢፉ ብርሃን ድስሕብ እንደገና እታ ብለን ዓይኒ ከዓ ኣብ ቆለዋ ካብ ቁሩብ ግፍሕ ህብል ሕጂ ብርሃን ንኸኣቱ ቀልጢፉ እዩ ዝኣቱ ማለት ህፁፅ ሳዕብን ኣብ ቆለዋ ይረአ እዩ ኣብ ማእኸላይ ዕድመ ዘለዎም ዝሓሸ እዩ ኣብ ዕብይ ዝበለ ዕድመ ዘለዎ ግን ግድን ናይ ቅድሚ ሕጂ ዝፀንሖ ንኣብነት ሕጂ ከምዚ ኣውዶር ንብሎ ኣብ ግዳም ስርሑሲ ምሉእ ምሉእ ኣብ ግዳም ጥራሕ ዝሰርሕ እንድሕር ኮይኑ ብዙሕ ከዓ እዚ ናይ መከላኸሊ ከምዚ ናይ ብሉ ፊልተር ንብሎ ወይ ከዓ ናይ ፀሓይ ብርሃን መከላኸሊ ዘይጥቀም እንተኮይኑ ግድን ሕዱር ሕማም ኣለዎ ኣብዚ ዝብለካ ነገር እቱ ምስ በለ ግን ካብ 5000 ስኒ ካብ 5000 ንላዕሊ ከልቪን ክኸውን የብሉ ከምዚኦም ዕበይ ዝበሉ ሰባት እቲ ብርሃን ነዚ ማእኸላይ ዕድመ ዝሓሸ እዩ ኣብ ንኣሽቱ ከዓ እቲ ዝኸፈ እዩ ኣብ ዓበይቲ ከዓ ዝኸፈ እዩ ማለት እዩ ሕጂ ኩሉ ግዜ እቲ ሓደ ሕዱር ሕማም ክህልዎ ኢልካ ዝኣመንካ ካብ 5000 ካልቪን ንላዕሊ ክኸውን የብሉ እቲ ከለር ቴምፕሬቸር ከዓ እቲ ብርሃን ማለት እዩ እዚ 5000 ማለት እንታይ ማለት እዩ ኩል ማለት እዩ ከምዚማለት ዝሕል ዝበለ ዓይነት ብርሃናዊ ክኸውን ኣለዎ ስለዚ እቲ ዕድመ ይፈላለ እዩ
1: ዓቐኑ ዝሓለፈ ብርሃን ናብ ዓይንትና ምስ ዝኣቱ ብቕጽበት ዘይምችእነት ይስማዓና እዩ ብተወሳኺ ቀንዛርሲ ድርቀት ዓይኒ ንዝበኣሰ ጸገማት ጥዕና እውን ክንቃላዕ ንኽእል
0: ብዓብዩ እቲ ጠንቂ እንታይ እዩ ብርሃን ስኒ ንሓደ ስለምንታይ እዩ ተጠቂሙ ዘሎ ብኣፍልጦ ድዩ ብዘይ ኣፍልጦ ብዘይገደስ ማለት እዩ ጠንቂ ናይ ብርሃን ዘምፀ ፀገማት መወዳእታ ዘይብሉ ዘሎ ሕጂ ኩሉ ግዜ ዓይንኻስ ብጥዕና ክንነብር ኣለዋ ብጥዕና ከምዚ ብሙሉእ ኣካላትካ ብጥዕና ክነብር ዘለዎ ዓይንኻ ከዓ ብጥዕና እንተነራ ትናትካ ምርኣይ ስጋብ ተቅድሜካ ዘሎ ክነብር ኣለ ክትነብር ኣለካ ማለት እዩ እዝተኮይኑ ብምንታይ ዳ ይጉዳእ ናይ ምርኣይ ክእላትካስ ብምንታይ ይጉዳእ ተወሳኺ ካልእ ሕዱር ናይ ኣመጋግባ ካጋልመለ ካልእ እኳ ተወሳኺ ተሎ ወይ ከዓ ሕዱር ሕማም ተለካ ዝተወሳኺ እንተሃለወ እቲ ዝበዝሐ ንኣብነት ካብ 11 ስጋብ 15% እዚ ማለት ሚልዮን ስኒ ኣብ ዓመት WHO ካብ ደውፅኦ ማለት እዩ ናይ ሓበላ መጥባሕቲ ይገብሩ ማለት እዩ ካብዚኦም እቶም 20% ብናይ ብሰንኪ ናይ ዘይስሩዕ ኣጠቃቅማ ብርሃን ማለት እዩ ወይን ኣብ ግዳም ስርሖም ምስ ናይ ግዳም ምትእሳር ወይ ከዓ ምስ ዳይረክት ምስ ናይ ፀሓይ ብርሃን ምትእሳር ዘለዎም ዝኾነ መከላኸሊ ኣይጥቀሙን ንኣብነት እቲ ኣልትራቫይለት ናቱ ኣለዎ ብሉ ላይት ንብሎ ከዓ እቲ ሃይ ማለት ብርቱዕ ዝበለ ወቭ ለንግዝ ዘለዎ ወይ ከዓ እቲ ኢነርጂ ትፅዓት ናቱ ዝበዝሐ እዩ ንሱ ከዓ ቀጢፉ ጎዳኢ እዩ ዋላ እኳ ኣካላትና ክዓግቶ እንተፈተነ ድሕሪ ግዜ ግን እቲ ዝብለካ ዘሎ እንዳኣተወ ካልእ ፀገማት ኣምፀልካ ማለት እዩ ስለዚ ንድሕሪ 20 ሚታዊት ብሰንኪ ናይ ብርሃን ዝመፀ ናይ ሓበላ ናይ ከምዚ ኤጅ ሪላትድ ማኩላ ዲጀነሬሽን ማለት በስ ዕድመ ዝረአ ናይ ማኩላ ፀገም ወይ ከዓ ደምፆ ዘሎ ዝኩሉ ለውጢ ብርሃን እዩ ማለት እዩ ስለዚ ንስኻ ኣብ ትገብሮ ዝኾነ ናይ መዓልታዊ ስራሕካ ንኣብነት ኮምፒተር ክጥቀም ትኽእል ቴሌቭዥን ክጥቀም ትኽእል ኩለን ዘን ስማርት ፎንስ ንብለን ቴሌቭዥን ቲቪ ኩለን ዚአን ትጥቀመለን ኩሉ ካብዘን ዝብለካ ደለዉ እዚ ሰማያዊ ብርሃኒ ካብዚ ናይ ዩቪ ላይትን ዝከላኸል ዓይነት ክትገብረሉ ኣለካ ምክንያቱ ድሕሪ ግዜ ግድን እዚ ሕዱር ዝብሎ ሳዕብን ግድን ክመፀካ እዩ ሕጂ ካብዚ ክትከላኸል መብዛሕትኡ እዚ ኦፊስ ወርከርስ ንብሎ ወይ ከዓ ዛ ብኦፊስ ዝሰርሕ ምስ ሞባይል ምስ ገለ ምትእሰር ዘለዎ ነገራት እዚ ኩሉ ኩለን ሕጂ እዚ ዲጂታላይዝ ዓለም እቲ ዝኸፍአ እቲ 20% ዝበልናዮ ሜቢ ክውስኽ እዩ ማለት እዩ እቲ ፀገማሲ እንዳወስኸ ይከይድ ምክንያቱ ጠቃቅማና ስለ ተገድ ብዓብዩ ኣብቲ ናይ ስራሕ ሸቐጥ ከዓኒ ንምንታይ ንስኻ ንዓኻ ዝጎዳእካ ነገርሲ ትገብር ንዓኻ ዝጎዳእካ መጀመርያ ኮ ሰብ ነብሲ እዩ ክከላኸል ዘለዎ ሕጂ ብኣፍልጦ ክትገብሮ ከለካ ካብ 65 ከልቪን ካብኡን ላዕሊ ብርሃን ወይ ከዓ ክለር ቴምፕሬቸር ካብኡን ላዕሊ እትገብሮ እንድሕር ኮንካሲ ንዓኻ ውዕላ ሓዲሩ እስኻኻ ንነዊሕ ግዜ ትቕመጥ ዘለካ ስለዚ እስኻኻ ትብደል በዚ ዝብሎ ዘለኹ ማለት እዩ ቀልጢፍካ ሓበላ ፀገም ትገብር ቀልጢፍካ ናይ ረቲና ፀገም ትገብር ከምኡ ናይ ዓፅሚ ዓይኒ ኩሉ እዚ ፔኒኩላ ንብሎ ብሰንኪ ናይ ፀሓይ ዝመፅእ ኩሉ ብርሃን ባዕሉ እዚ ናይ ካንሰር ናይ ቆርበት ናይ ሸፋሽፍቲ ጉልማሽ ዓይኒ ቆርበት ናይ ካንሰር ዝበሃል ከምዚ በዛልሰል ካርሲኖማ ንብሎ ወይ ከዓ ስኳመሰል ካርሲኖማ ንብሎ እዚኦም ኩሎም ብሰንኪቲ ናይ ብርሃን ዝመፅእ ፀገም እዩ ብፍላይ ከዓ እቲ ብዙሕ ፀዓት ናይ ዌቭ ሌንግ ፀዓት ዘለዎ ዘምፆ ለውጢ ዘምፆ ፀገማት እዩ ስለዚ ኣብ ሓደ ናይ ስራሕ ትካል ልክዕ በቲ ኣፍልጦ ብኣፍልጦ ዝተወሳነየ ንሰብ ዘይጎደጉሕ ንዓኻ ዘይደጉሕ ኩሉ ግዜ ዓይንኻ ደሲሐካ ዘቐንዝወካ ወይ ከዓ ርእስኻ ድሕመካ ዘንባዓካ እንድሕር ኮይኑ እቲ ብርሃን ናትካ ልዕሊ ዓቐን ከይደሎ ማለት እዩ ስለዚ ፀገም ገይረልካ ኣሎ ማለት እዩ ስለዚ እዚ ፀገማት እዚ ብኣፍልጦ እንተኮይኑ እቲ ዝሓሸ እዩ ኣክንዲ ኩሉ ምስ ካልእ ዘይኮነስ ልክዕ ምስናኻስ ንዓኻ ጥዕናኻ ማዕርክ እንደ ሃሳይ ክኸውን ይብሉ ኩሉ ግዜ ንጥዕናኻ ዝሕሉ ነብስኻ ዝሕሉ ንዓይንኻ ናትካ ናይ ምርኣይ ዝሕሉ ክኸውን ኣለዎ ዝብል እምነት እዩ ዘለና

እቲ ብሌን ዓይኒ ብርሃን ብዓቐን ምስናትካ ዝኸይድ ብዓቐን እያ ትቕበል። ንኣብነት ኣብ ሓደ ፀልማ ተኣትየ ከተለካ ጎፊሑ ኣለዎ እቲ ጎፊሑ ኣሎ ምክንያቱ ብርቱዕ ብርሃን ክኣቱ ኣለዎ እቲ ዝኾነ ምስሊ ክትርክብ ትኾንካ። ሕጂ ንኣብነት ኣብ ክትግድቅሰሉ ዘለካ ዓይነት ብርሃን፣ ኣብ ትምገበሉ ብርሃን፣ ኣብ ትሰርሓሉ ኩሉ እዚ ንናቱ ዝኸኣለ ኣፍልጦሉ እዩ ማለት እዩ። ኣብ ትሕቲ ኮቦርታ ኣትካ ወይ ከዓ መብራህቲ ጥፍእካ ቴሌቭዥን ምርኣይ ሕጂ እዚ ጉዳይ እዩ። ምክንያቱ ገፊሑ በቲ ሓደ ኣብ ኣከባቢኻ ከምታ እንተ ይዘልኮ ሜሌኒን ኤንድ ዶፓሚን ዝበሃሉ ካብ ኣካላትካ ዝፈርዩ ነገራት ንክድቅስ ሓስቡ ንድሕር ኣለዉ ኮይኖም እስኻ ሕጂ እቲ መብራህቲ ትጥቀምተ ኣለካ ሓደ ኣብ

ናኻ ጸገመ ምጻልካ እዩ ብዓብዩ ኣብ ጠዕናኻ ካልኣይ ከዓኒ ብርቱዕ ብርሃን ናብ ውሽጢ ዓይንካ ኣትሎ ስለዚ እታ ንጸላእ ዘለና ከዓ ንሕና ይኮና ገዲናያ ዘለና በዓልና ኢና ንሕና ነምፅኦ ዘለና ኣካላትና ገፊሑ ከሎቲ ብለን ዓይኒ ብርቱዕ ብርሃን ምስ ተጠቀምና ጸልማት ገርና ኣብ ብርሃን ምጠቀምና ብርሃን ኣትዩ ኣብ ውሽጢና ድሕሪ ኣብ ሓፂር ግዜ ማለት እዩ እቲ ሕዱርን ህፁፅ ሳዕብን ዝበሃል ዘምፅእ ጠንቂ ይኸውን ማለት እዩ ስለዚ ከነወግዶ ዝግባአና ነገራት ብዙሕ ንዓይንና ጥዕና ዝኾኑ እዝብለካ እዩ ንኣብነት ልክ እቲ ትሪዮ ነገራት ሲ ምስቲ መብዛሕትኡ ኩሉ ግዜ ናና መሰረት እቲ መዓልታዊ ማለት እ መዓልቲ ዘላ ፀሓይ ካብኡ ዝበርትዕ ክኸውኑ የብሉ እቲ ዝበርትዕ ፀሓይ ፋዱስ እንተኮይኑ ካብኡ ዝበርትዕ ክኸውኑ የብሉ ንኣብነት ንምንታይ ድና መከላኸሊ ፀሓይ ንጥቀም ካብ ሰዓት 6ዱሽተ ወይ ከዓ ካብ ሰዓት 1ሰርተ ስጋብ ሰዓት 4ርባዕተስ ናይ ፀሓይ መከላኸሊ ክንገብር ኣለና እቲ ዝበርትዓሉ ነገራት ሕጂ ብርቱዕ ከዓ ንሕና ንጥቀም ኣለና ዲጂታላይዝ ዝኾነ መከላኸሊካይ ንጥቀም ኒና ዘለና እዚ ንባዕሉ ሓደ ዓብ ፀገም እዩ ስለዚ እቲ ኣካላትና ክድቅስ እንዳደለየስ ንሕና ግን ከይ ፈተና ኣለርት ንገብሩ ኣለና ማለት ሲ ነባራብሮ ኣለና ርኢና ብሉ ላይት ዝበሃል እዚ ሓደገኛ ዝኾነ ነገር ማለት እዩ ስለዚ ኣብ ግዜ ጸልማት ወይ ከዓ ኣብ ትሕቲ ከቦርታ ኮንካ ወይ ከዓ ቴሌቭዥን ኣጥፍእኻ መብራህቲ ምርኣይ እዚ ክውገድ ዘሎ ወይ ከዓ ላፕቶፕ ኩሉ ክውገድ ኣሎ ብርሃን ኩሉ እቲ ከባቢኻ ምስኡ ምስ ጠናኻ ዘይኮኑ ምክንያቱ ምሕሳይ ተጀሚሩ ጠንቂ ጀሚሩ ኣሎ ማለት እዩ ዓይና ክትሓሲ ቀንዛ ርእሲ ካልእ ዘይተርዳእካ እሳይ ርዳእካ ናይ ከምኡ ምዃኑ እዚታት ተጀሚርካ ይብርታዕ ኣሎ ማለት እዩ ስዑ ድሕሪ ግዜ ቀልጢፍካ ስኻ እቲ ናይ ዕረት መንገዲ ብሰንኪ እዚ ናይ ዕድመ ዝመፅእ ናይ መትናዊ ዓይኒ ድመፅእ ፀገም ንስኻ ቀልጢፍካ ተጠቀዓ ማለት እዩ።

0: ከምቲ ብግዜ ቀትሪ ብሓካይም ካብ ናይ ፀሓይ ብርሃን ክንከላኸል ዝሕብረና ኣብ ግዜ ምሸት እውን እንተኾነ ካብ ሰማያዊ ብርሃን ክከላኸል ዝኽእል ኣዝዩ ውፅኢታዊ ዝኾነ መነፅር ዓይኒ ከነዘውትር እዩ ዝምከር።
1: ሕራይ እጅ እቲ መብዛሕትኡ እዚ ብሉ ላይት ንብሎ ወይ ከዓ እዚ ሰማያዊ መብራህቲ ዝበሃል መብዛሕትኡ ግዜ ሱ እዚ እንታይ ሱ እቲ ኢነርጂናቱ ድበሳዕ ድበርታ እዩ ድበርታ ኢነርጂ ንድሕር ኣለዎ ከዓኒ ንውሽጢ ኣካላትና ኣትዩ እቲ ዝሃስየና ካእሱ እዩ ፎክስ ዝበለ ኢነርጂ ከም በዓል እዚ ቀይሕ ብጫ ኦራንጂ ዓይነት ተኮይኖም ግን ትዳሓሸ እዩ። ስለዚ ሕጂ መብዛሕትኡ ግዜ ዋላ ንሕና ንእዝዞ ንኣብነት እዚ ብሉ ፊልተር ዝበሃል ዳብሳክተ ዝተወንካስ ብሉ ፊልተር ዘለዎ ነቲ ብሉስ ዘውፅእ ምክንያቱ ብሉ ፊልተርኒ ዩቪ ላይትኒ እዚኦ ንኣካላትና ጎዳኢት ኢልና ንኣምን። ስለዚ መብዛሕትኡ ግዜ እዚ ብሉ ዓይነት ሕብርታት መብዛሕትኡ ግዜ ጎዳኢ ምኳኑ እቲ ዝበዝሐ ፀዓት ዘለዎ እዩ ንዓይንና ከዓ ጎዳኢ ስለ ዝኾነ እዚ ዓይነት ኣጠቃቅማ ኣብ ነውሰካፍ ክስታይና ክንጥቀም የብልና። እንታይ ደኣ እቲ ዝሓሸ ከማ ናብ ሬድ ወይ ከዓ የሎ ወይ ከዓ ናብ ገፁ ንጥቀመሉ ትዝሓሸ ማለት እዩ። ስለዚ ብሉ ክንጥቀም የብልና ብሉ ላይት ኩሉ ግዜ ፊልተር ክንገብሮ ኣለና ክንዓክቶ ኣለና እቲ ካልእ ዝሓሸ ናብ በዓል ሬድ የሎው ገፅና ክተጠቀምና ትዝሓሸ ሕብሪ ክኸውን ማለት እዩ።

ዝኸበርኩም ተኸታተልቲ መደብ ዕዱም መድረኽ ጋሻ ማእገር ናይ ሎሚ ትሕዝቶ መድረኽ ዕዱም ጋሻ ማእገር ኣብ ቅርዓት ኤክስቦ ተረኽና ባህልን መንእስያትን ኣብ ትሕቲ ዝብል ይከኸና ርእስና ኣብዚ ድማ ኣብ ዝተፈላለዩ ቦታታት ዝረኸምናዮ መንእስያት መንእስያትና ኣብ ምዕቃብ ባህልን ክብርታትና ከመይ ኣለዉ ከምኡ ድማ ከመይ እንተኾና ኢኸ ዝያዳ ባህልና ዓቂብና ንቶም ብሕጂ ዝመፁ ዘሎ ወለዶታት እንመሓላልፈሎም ዝብል ይክኸውን ክሳብ ፍፃሜ ምሳና ክትሓብሩ ብክብሪ ንዕድም።

ስመይ መርያም ዓብደላ ይበሃል። ኣብ ጨንፈር ባህሊ ዞባ ዓንሳባ እየ ዝሰርሕ። ኣብ ኣዋህዲ ሽማገለ መዓላት ከዓ ኣዶ ወንበር ኮሚቴ ያታውት ልሂትን ሙዚቃን እየ ራ መንእሰያት ኣብ ምዕቃብ ባህሊ እንተኮይኑ ሓደ እቲ ፌስቲቫል ሓደ ካብቲ ኣጋባብ

ምዕቃብ ባህሊ እዩ። ባህሊ ክንብል ከለና ኣዝዩ ሰፊሕ ንኣጋባብ መነባብሮ ናይ ሓደ ሕብረተሰብ ብኩለንትንኡ ዝገልፅ እዩ። ሕጂ ባህሊ ካብ ወለዶ ናብ ወለዶ እንዳተሰጋገረ ክሳብ ሕጂ መፅኡ ዘሎ ንክሰጋገርን ንኸይ ኣብ ሓደ እዋን ከዓ መንነቱ ብሓንሳብ ንከይጥፍእን ከዓ ብዙሕ ክግበር ዘለዎ ነገራት ኣሎ። ሓደ ካብኡ እዚ ብሃገር ደረጃ ተፀቂጡሉ ዝግበር ዘሎ ሃገራዊ ፌስቲቫል እዩ። ሕጂ ፌስቲቫል ኣብ ምትሕልላፍ ባህሊ ካብ ወለዶ ናብ ወለዶ እንታይ ተራ ኣለዎ እንታይ ኢልና ኣዝዩ ዓብይ ተራ ኣለዎ ብላ ነ ንኣብነት ኤርትራሲ ብዓብያ ንክትበፅሓ ኣዝያ ብኩሉ ማለት እዩ ወፃኢታት ኹን ብድኻም ኹን ባህል ኹን ብኩሉ ኣዝዩ ክትበፅሖሲ ነቲ ባህሊ ክንትፈልጥ ናይ ነፍሲ ወከፍ ትሽዓተ ብሄርን ኣብ ውሽጡ ዘሎ ኣጋባብ መነባብሮን ክትፈልጥ ኣዝዩ ሰፊሕ ግዘን ባጀትን የድልየካ። ሃገራዊ ፌስቲቫል ግን ነዚ ኩላ ኤርትራ እንታይ ከም ትመስል ኣብ ሓደ ቅርዓት ኣኪቡ ንመንእሰያትን ንናእሽቱን ኣብ ውሽጥን ኣብ ወፃን ንዘለዉ ንከፍልጥ እዩ ትዕላማ ማለት እዩ። እዚ ሕጂ ዓብ ተራ ኣለዎ ብላና ሓደ ኣብ ነፍሲ ብሄር ትግረ እንተኮይኑ ኣብቲ ከባቢኡ ከዓ ትግረ ጥራይ እንተለዉ ትግረ ጥራይ ዝፈልጥ ኣብ ፌስቲቫል ምስ መፀካ ግን ክንደይ ዞባታት ኣለዋ ኣብ ኤርትራ ክንደይ ነፍሲ ወከፍ ዞባ ከዓ ክንደይ ብሄር ሒዛ ትመፅእ ኣብቲ ነፍሲ ወከፍ ብሄር ምስ ኣታኻካ እንታይ እንታይ ዓይነት መነባብሮ ትርኢ ብፍላይ ኣብቲ ያታዊ ድኳና ኣባይቲ ወይ ያታዊ መነባብሮ ናይ ሓደ ሕብረተሰብ ናይ ነፍሲ ወከፍ ዞባ ዘሎ ዘለዋ ብሄራት ነናተን መነባብሮ ኣብ ምንታይ ገዛ ቆመጡ እንታይ መግቢ ምገቡ ኣብ ውሽጢ ገዝኦም እንታይ እንታይ ኣቑሑ ትጥቀሙ ዝኩሉ ኣብዚ ኣሎ ማለት እዩ። ሕጂ እዚኣ ብሓፈሻ ንኩሎም መንእሰያት ብፍላይ ድማ ካብ ኤርትራ ወፃኢ ንዝነብሩ ኣዝያ ኣገዳሲት ባህሊ ከዓ ካብ ወለዶ ናብ ወለዶ ንክሰግር ዓብዪ ተራ ዘለዎ ክቅፅልን ብዝሰፈሐ መንገዱን ብዝሓሸን ክቅፅል ዘለዎ ዓብዪ መደብ እዩ። እዚ ጥራይ ዘይኮነ ከዓ ዋላ ኣብቲ ሓድነት ናይ ህዝቢ ከዓ

ኣነ ስመይ ኣማንኤል ጎይቶም ይበሃል። ካብ ዞባ ደቡብ ከዓ ምዞም ንሪኦም ዘለና ጉጅለ ባህሊ ከም ኣቦም በርያታ ውትሌትን ሙዚቃን ኮይነ መፅኦ ዘለኹ መንእሰያትና ኣና ኣብዚ እዋን እዚ ማለስ ኩላ ኣነ ሃባይ ጀሚርካ ክንጥንቀቆን ክንመሃረሉን ዘለና ብፍላይ ኣብዚ ቁልጡፍ ናይ ዓለም ናይ ፅልዋ ናይ ንብራዝ ባህሊ ኣማሻሽጣና ንበሎ ኣካዳድናና ንበሎ ኣዘራርባና ንበሎ ብዓብዪ ከዓ እቲ ክብርታት ናይ ሕብረተሰብ ንክህባርና ኩሉ እዚ ከይጠፍእ ክንፃወቶ ዘለና ትራ ማለት እዩ። ንሕና ከም ዞባ ደቡብ ኩለን ዞባታት ከዓ በቢ ዓውደን ኣብዚ ሃገራዊ ቅልዓት እዚ ዝመፃ ዘለዋ ነዚ ዓይነት ክብርታት እዚ ነቲ ናይ ኣቦታትና ዝነበረ ከመይ ገርና ንዕቁቦ ማለት እዩ። ምክንያቱ ባህልታትና ንድሕር ዓቂምና ክብርታትና ተዓቂምና ሃገራውነትና ዓቂምና ኣለና ማለት እዩ ወይ ሓድነትና ዓቂምና ኣለና ማለት እዩ። ብኡ መጠንካ ኣዘራርባና ንበሎ ኣማሻሽጣና ንበሎ ኣካዳድናና ንበሎ ኣካይዳና ንበሎ ብምሉ እዚ መንእሰይ ናቱ ማለት እዩ ንናቱ መሲሉ ንድሕር ከይዱ ሃገራዊ ክብሩ ኩሉ ነቶም ኣቦታትና ነተን ኣዴታትና መሲልና ንድሕር ከይድና ሃገራዊ ክብርታትና ክንዕቅብ ንኽእልና ማለት እዩ። ድሕር ካብ ዝወፃእ ከይድና ግን መንእሰያት ተፀለውቲ እዮም ብቁልጡፍካ ብሞባይል ንበሎ ብካልእ ንበሎ ብብዙሕ ነገር ፅልዋ ናይ ለውጡ ብዙሕ ነገር ስለ ዘሎ ኣብዚ ክንጥንቀቅ ኣለና ከም መንእሰያት ማለት እዩ። ምክንያቱ መንእሰያት መጀመርያ ባህልካ ካ ትዕቅብ ናትካ ክብሪ ማለት እዩ ናትካ ካይዳ ናይ ዓድኻ ንዓኻ ክትመስል ኣለካ። ንሕና ከዓ ንደቅና ነቶም ድመፁ ወለዶ እንታይ ንገድፈሎም ማለት እዩ ከምቲ ንሕና ካብ ቦታትና ዘምፀናዮ ትልይታትና እንታይ ድምስል ከምዚ ክብሎ ዝፀንዓ ኩሉ ኣማሻጭጣና ኣብ ኩለን ብሄራትና ኣብ ኩለን ዞባታትና እንታይ ይመስል ኣስተውዒልና ተኸድና ንሕና ባህልና ዓቂብና ኣለና ማለት እዩ።

ሽመ ኣንጀል ኣባቶ ካብ ዞባ ጋሽባርካ ንዞባ ባረንቱ ሃራ ብሓፈሻ ክንሪኢ ከለና ሎሚ ኣብዚ ግዜ መንእሰያት ኣብ ባህሊ ኣብ ምእቃብ ዘለዎም ተገዳስነት ቁሩብ ካብቲ ዝነበሮ እንዳዋሃደ ይኸይድ ስለ ዘሎ ኣብ ምእቃብ ባህሊ ናይ ባሓቂ መንእሰያት እዮም ታራ ክፃወቱ ዘለዎም ኣብ ከተማታት ዘለዉ እቲ ኣብ ገጠር እንታይ ይገብር ኣመፃፅኣቲ ብሄር ከመይ ኣሎ ከመይ ነይሩ ኣብ ንምፍላጥ እንዳተዳህሰ ትኸይድ ስለ ዘላ ኩላ መንእሰያት ካብ ዓዲ ካብ ዓበይቲ መፅናታዊ ኣካይዳ ብመፅናእታዊ ካብ ቀደም ዝነበረ ባህሊ እንዳተዳሰሰ

0: ምስ ትሕሶታት ስም ድማ ገሪኹም ዘለኹም ዝኸበርኩም ተኸታተልትና ከምቲ ኣብ መእተዊ መደባትና ዝሓበርናኩም ንምክንያት ፌስቲቫል ኤክስፖ ተጠቂምና ኣብዚ ፌስቲቫል ኤክስፖ ዝረኸብና መንእሰያት ኣብ ባህሊ ምዕቃብ ዘለዎ ተራ ወይ ድማ መንእሰያት ኣብ ምዕቃብ ባህሊ ክንገብሮ ዘለና ግደ እንታይ ከም ዝኾኑ ኣብ ዝተፈላለዩ ቦታታት ኬንያና ናባኹም እነቕርቦ ዘለና። ሕጂ እውን ከምዚ እትርእዩኒ ዘለኹም ኣብ ድኮና መናባብሮ ኣባይቲ ብሄረ ዓፋር ተረኺበ ምዚ ኣብ ጎነዩ ዘለዎ መንእሰይ ጀማል ብምዃን ተራ ምዕቃብ ባህሊ ኣብ መንእሰያት ከመይ ክኸውን ከም ዘሎ ኢና ሓደ ብሓደ ክንዕልል። ሕጂ እውን ደጊምና ምክተልኩም ምሳና ክኸውን ብክብሪ ዕድም።
1: ባህሊ ምትእሳር ኣለዎ። ምትእስሳር ማለት ባህሊ ኩሉ ግዜ ሕብረተሰብ እቲ ባህሊ ናቱ ሲ ቀንዲ ክውርስ ዝግብኦ ክፈልስ ዝግብኦ እዩ። እቲ ባህሊ ከ ካብ ኩሉ ነገር ምስቲ ጥዕና ሕጂ ሓደ ቅሳነት እዩ። ሓደ ሰብ ሲ ኣብቲ ዘሎ ሕብረተሰብ ምስ ባህሊ ክዋሳ ከሎ ቁሱን እዩ ዘሎ። ቁሱን ብምህላዊ ከ ኣብቲ ጥዕና ሓጋዝ ክኸውን ይኽእል እዩ። ካልኣይ ልክ እቲ ባህላዊ ልምድታት ኣሎ። ባህላዊ ልምድታት ሕጂ ብእግሪ መንገዲ ኻ ሳዕበናቱ እንዳገለፅካ ክትኸይድ ከለካ እውን ኣውታት ሕጂ ኣብቲ ናይ ምሪት ክኣት ከሎ ወይ ከም ኤግዚቢሽን እቲ ናይ ጥዕና ክኣት ከሎ ሲ ሓጋዚ እዩ ህዝቢ ሲ ዝያዳ ማለት ባዕሉ ክሕክመሉ ዝኽእል ዓይነት ዓውድታት ብዙሕ ስለ ዘሎ ኣውታት ንምፍላጥካ ንህዝቢ ዝያዳ ይሕግዝ ምዃኑ ኢና ንፈለጥ ማለት እዩ።
0: ኣረይ ትቡ ከም ዝበልከ ባህሊ ኣብ ነፍሲ ወከፍ ሙያ ወይ ድማ ኣብ ነፍሲ ወከፍ ሕብረተሰብ ኣዝዩ ጠቃሚ እዩ። ኣራይ ጂሚ መንእስያት ከምዚ ክትብሎ ዝፀናሐካ እንተኮይኑ ባህሊ ኣብ ምዕቃቡ ክንፃወቶ ዘለና ተራ እንታይ ዝመስል?
1: ባህሊ ሎሚ ዓመት ሕጂ ወግዒ ናራትና ኣብዛ ዘለና የቁሸት ወግዒ ኻ ናይ ዳጉ ወግዒ ሒዝና መፂና ሕጂ ባህሊ ሓደ ካብቲ ክወርስ ዝግባእ ባይታ ዝኾነ ነገር መሰረታዊ ነገር ስለ ዝኾነ ባህሊ ሓደ ሕብረተሰብ ዘላልየሉ ምንነት ስለ ዝኾነ እቲ ባህሊ ንኸይብል እቲ ምንሰይካ ዝያዳ ፈሊጡ ንብቲ ድሕር ዝምፅ ዘሎ ወለዶ ንኸብርሶ እቲ ባህሊ ኣብ ከምዚ እዋን ኣብ ከምዚ ነገራት እንድሕር ከምዝላቱ ንድሕር ኣንፀባሪካዮ እቲ ምንሰይ ፈሊጡ ዝያዳ ክከታተል ይኽእል እዩ። እቲ ዘሎ ወለዶካ ክወርስ ይኽእል እዩ።

ብሓፈሻ ወርልድ ዋይድ ክትሪኦ ከለካ ብዓለም ደረጃ ዓለምለኸ ደረጃ ክትሪኦ ከለካ ካብቶም ካልኦት ንሓይሽ ክንብል ንኽእል ኢና ማለት እዩ። ንሕና መንነትና የጥፋና፣ እምነታትና የጥፋና፣ ክብርናን ባህልናን ኣየጥፋእናን። እዚ ግን በዚ ዓለማዊ ለውጢ ወይ ከዓ እዚ ዕብላላ ናይ ባህሊ ኣይተዓብለልናን ወይ ብካልኦት ኣይተፀላናን ማለት ኣይኮነን። ሕጂ መንእሰያት ከም መንእሰያት ኣብ ኣገባብ ኣከዳድናና፣ ኣብ ኣዘራርባና፣ ኣብ ኣካየዳና፣ ኣብ ኩሉ ክንጥንቀቕ ኣለና። ለውጢ ኩሉ ግዜ ለውጢ ዝፈቱ መን እዩ? መንእሰይ እዩ። እቲ ለውጢ ካ ብመን መፅእ? ብመንእሰይ ዝመፅእ። ሕጂ ባህሊ እኮ ከይተቀየረ ዝነብር ባእታ ኣይኮነን። ባህሊ ካብ ቀደሙ ስለ ዝቅየር እዩ ካብ ዝነበሮ ደረጃ ኣብ ዝበፅሒ ዘሎ። ሚልዮናት ዓመታት ድሕሪት ተተመሊስና ገዛይ ነበረ ገለይ ነበረ ክዳናይ ነበረ ገለይ ነበረ፣ ግን ከዓ እንደተቀየረ ቀስ ብቀስ ማለት እዩ ምስቲ ከባብን ምስቲ ኩነታትን ብድሳኔ ይቅየር እዩ። መንነት ግን ከጥፍእ የብሉ። ሕጂ መንነትና ንከይጥፍእ ፅባሕ ንግሆ ናይ መንነት ቅልውላው ከዓ ንከይጋጥመና እቲ ለውጢ በቲ ዝግባእ ለውጢ መፅ እዩ እቲ ፅቡቕ ነገሩ ክትወስድ ዘየድልየካ ነገር ከዓ ክትገጥፎ እዩ ዘለካ። ስለዚ መንእሰያት

0: ፅና ተረክበ ኢልና ቴክኖሎጂ ኹን ወላ ካልእ ምዕባሌታት በገባብ ክንጥቀመሉ ኣለና። ሕማቕ ኣይኮነን ግን በገባብ መንነትና ከየጥፍአና፣ ባህልና ከየጥፋፍና፣ ክብርታትና ከየጥፍአና፣ እንታይ ገደሰኒ ከይበልና ከምቲ ንዓና ዘፀንሐና ንሕና ከዓ ነቶም ድሕሪና ዘለዎ ክነፅንሖ ዓብ ሓላፍነት ኢና ክንሽከም ዝግብአና። ሰብሲ ካልእ እዩ ዝገብር ነይሩ እዚኣ ቀላል እያ።
1: ሕጂ ከመይ ኣለና ክብል እንተኮይነ ደሓን ኣለና ክንብል ኽእል እየ። ምክንያቱ ብፍላይ ከዓ ናይዚ ናይ ደሓን መበል ከዓ እዚ ንሪኦ ዘለና ናይ ፌስቲቫል ዓመታዊ ዝካየድ ሓደ ንእሽተይ ቆልዓ ንድሕር ኣምፂ ከ ኣብዚ እንታይ እዩ ድመስል ብሄርናና ብሄራት ናና ትሽዓትየት እንታይ ይመስለ ኣብዚ ሓደ ዓብዪ ትምህርቲ ሓደ ዓብዪ ነጥቢ ሒዙ እዩ ዝኸይድ ካብዚያ እጂ እዚ ኣቕሊልና ክንሪኦ የብልና ማለት እዚ ቅርዓት እዚ ኩለን ብሄራትና ብሄረ ኩናማ ብሄረ ናራ ብሄረ ትግረ ኩለን ብሄራትና እንታይ ይመስላ ኣብዚያ ቆልዓ ተምፂኻዮ ሓደ ነገር ሒዙ እዩ ዝኸይድ ማለት እዩ። ውኡ መጠን ከዓ እንዳዓበዮ እንዳፈትዎ ኸይድ ማለት እዩ። ስለዚ ንሕና ኣብ ደዓን ኩነታት ኣለና ይብል ማለት እዩ። ዝያዳ ግን ብሞባይላትን ብካልእ ናይ ሚድያ ብዙሕ ነገራት ሕማቕ ዝመፅእ ኣሎ ኣብኡ ኢና ክንጥንቀቕ ዘለና ማለት እዩ። ምክንያቱ ንግዜያዊ ከሽከዓና ክእል እዩ ማለት እዩ። ንፅባሕ ንወግን ንወለዶና ኹን ንዓና ኹን ፅቡቕ ኣይኮነን። ስለ ዝኾነ ኣብ ደዓን ኩነታት ኣለና ንዕቅብ ኣለና ንፍትን ማለት እዩ ንሕና ማለት እዩ። ካብዚ ንላዕሊ ከዓ ሓይልና ክንወፅእ ኣለና ማለት እዩ።

0: ክትቕርቡ ትኽእልኻ ሕጅስ እተን መሳርሕታት ቀደም ዝነበረ ከም ምሪት እንድሕር ኣቕርብካዮ ኣብዚ ዝኾነ በዓላት ኣብ ሃገራዊ በዓላት ይኹን ወላ ናይ ቀነ ሚኒስትያት ይኹን ቀነ ተምሃሮ ይኹን ኣብ ውሲ ከም ምሪኢትን ከም ኤግዚቢሽን ክትቕርቦ ከለኻ ወላ ብህሩ ይኹን ዘይፈለጥ ክፀንሕ ስለ ዝኽእል ኣብ ኤግዚቢሽን ኤግዛምፕል ሕጂ ኣብ ኤግዚቢሽን ሕጂ ኩሎ ነቲ መሳርሒታት ብቆርበ ዝስራሓ ብዕንጨይቲ ዝስራሓ እንድሕር ኣቕርብካዮ ወላ ሓትትካዮም ዘይምልሱ እውን ኣሎ ሕጂስ ሓትትካ ዘይምልስዎ ከም ዘሎ እዳፈለትካ ሕጂ እንድሕር ሸልልካዮ ባህልካ እዳጠፍ ይኸይድ ከምኡ ንኸይኸውን ኩሉ እቲ ናይ ባህሊ ነጥፈታት ከም ምርኢት ኣብ ኤግዚቢሽን ኣብ ዝኾነ በዓላት ክረአ ኣሎ ኣብ ዝኾነ በዓላትካ እቲ ሃገራ እቲ ባህላዊ ወግዒታትካ ከም ምርኢት ከም ድራማ ዓይነት ይኹን ወላ ከም ግጥሚ ይኹን ወይ ዝኾነ ከም ምርኢት ናይ ባህሊ ትሕዝቶ ኩሉ ዘሎ ዘማለአ በዓላት ኣብ ውሽጢ ሕብረተሰብ ኮና እንድሕር ኣካይድናዮ ኩሉ ግዜ መሰረት መን እዮም መሰረት ካእቶም ዘና ኣሱ ደቂ 6 ዓመት ከወት ሕዝና እንድሕር ክነውርሶም እንድሕር ፈቲና እሶም እንዳ ዓብዮ ምስ ከዱካ ሽዑ ድሕሪኦም ዘለካ እንዳወርሲ ዝኽእሉ ባህሊ ንኸውርስ ወይከ ባህሊ ንኸይተርፊ ክንስርሕ እንትኾና ግን ኩሉ ምንሰይ ተረብኡ ምዃኑ ፈሊጡ ኣብዘ ዘለናዮ ብዘ ዘለናዮ ዓቕሚ ገሊያ ብፅሑፍ ገሊኣኻ ካብ ሰብ እንዳወሰድካ ገሊኣኻ ትፈልጦ ትኸውን ትኽእል ዘላ ኩሉ ሲ ኣኻኽብካ ኣብ ሓደ ምሪት ክትሪኦ ከለካ ንኩሉ ሰብ ይዕጉቦ እዩ ንኩሉ ሰብካ ክብርፍ ስለ ዝኽእል ኣብዘ ዘለናዮ ቦታ ኣብዘ ዘለናዮ ዓቕሚ ኣብ ኩሉን ቅነ ዝካየድ ዘሎ ተሳተፎ ናይ ባህሊ ክህሉ ኣሎ
1: ኣዝዩ ፅቡቅ መግለፂ ጅሚ በዚ ኣጋጣሚ ኣነ ኣዝየ ከመስግነካ ድ ንስኻ ከም ሓደ መንእሰይ እንደገና ሞያዊ መንእሰይ ኮንካ ኣብ ባህሊ ዘለካ ተገዳስነት ዓብዩ ነቶም ከምሃል ብድሕሪካ ዝመፁ ንኣሸ ወለዶታት ተሰጋግሮ መካልካ ኣዝየ ዘመስግነካ ንዓመትካ ባካል ዝስፍሕ ዝበለ ፕሮግራማት ወይ ድማ መደባት ስመፁካ ተስፋ ይገብር ይኸምለለ
2: ክብሮት ከታተልትና በዚ ዝፀንሐ ካብ ዝተፈላለዩ ቦታታት ኮይና ክነዘራርቦም ዝፀንሕና መንእስያት ኩላትና መንእስያት ኣብ ባህሊ ዘለና ተራን ሓላፍነትን እንታይ ምዃኑ ተረዲና እቲ ንደልዮ ወይ ድማ እቲ ናብ መፃ ወለዶታት ክመሓላለፍ ዘለዎ ፅቡቅ ባህሊ እንብሎ ንምዕቃብ ሓላፍነት ኩላና ክንስከም በዛ መደብ ተማሂርኩም ክትኮኑ ተስፋ ይገብር ሕጂ ድማ ናብቶም ዝተረፉ መረባት ማገር የስክረኩም።

ዝኸበርኩም ተኸታተልትና ናይ ሎሚ ትሕሶ መደባእገር ኣብዚ ተዛዚሙ ኣለዎ ኣብዚ መፅእ ሰሙን ብካልኦት ትሕሶ ይክኸኑ ምረኻብና ክሳብ ሽዑ ዝተሰናይ ብሩቅና እናበልኩ ቅድሚ ምስንባቴ ንስኹም ዝፀናሕና ጋዜጠኛ ሳሙራይት ሊብዮ ከምኡ ድማ ሳእላ ዮሃንስ ዮሴፍ ብምዃን ኢና ሕጂ ድማ ናብ ዝተረፉ መደባት ኤሪቲቪ ነስክረኩም

ባሕሪ ቤት ትምህርቲ ባርካ ቤት ትምህርቲ ኣስመራ ሓፈሻዊ ከምኡውን ኣብ ሜዳ ማዓስከር ደንደን ፈሊሙ። በዚ መሰረተ ብሶኒ ኣብ ቤት ትምህርቲ ባርካ ዝተኻየደ ፀወታ ትሕቲ 13 ዓመት ደቂ ተባዕትዮ ኣብ መንጎ 4 ኣስመራን ሰንበለን ክካየድን ከሎም እዚ ግጥም ድማ ብማዕረ ውፅኢት 2-2 ተዛዚሙ። ቀፂለን ዝተረኸባ ጋንታተ ማእከል ከተማን ፀፀራትን ክኾናን ከለዋም እዚ እውን ብተመሳሳሊ ውፅኢት 2-2 ከም ዝተዓፅወ ተፈሊጡ። ኣብ ተመሳሳሊ ክሊ ዕድመ ናይ ደቂ ኣንስትዮ ድማ ፀፀራት ምስ ማእከል ከተማም ሓደ ብሓደ ክፈላለያን ከለዋ ሰንበል ድማ ን4 ኣስመራም 3 ብባዶ ኣሰኒፋታ። ብተወሳኺ ኣብዚ ዕለት ኣብ ቤት ትምህርቲ ቀይሕ ባሕሪ ኣብ ዝተኻየለ ፀወታ ምስ ንርኢ ድማ ኣብ ትሕቲ 13 ዓመት ደቂ ተባዕትዮም ገጀረተ ንኣኽርያም 2-1 ኣፋነታም። ድሕረን ዝተረኸባ ጋንታት ድማ በሪኽ ንጎዳይፍ 2-2 ክትዕወተላን ከላም ኣብ ናይ ደቂ ኣንስትዮ ድማ ጎዳይፍ ኣብ ልዕሊ በሪኽም 1-0 ተዓዊቶም። ኣብ ቤት ትምህርቲ ስመራ ሓፈሻዊ ኣብ ዝተኻየለ ትሕቲ 13 ዓመት ደቂ ተባዕትዮ ድማ ፓራዲዞም ኣብ ልዕሊ ኣባሻውላ 4-3 ቲራቨሎ ድማ ኣብ ልዕሊ ሰረጀቓም 6-0 ተዓዊተን። ኣብ ናይ ደቂ ኣንስትዮ ኣብዚ ዕድመ ድማ ኣባሻውልን ፓራዲዞም 4-0 ተዓዊተን ኣለን። ትማል ሰሉሳ ቤት ትምህርቲ ባርካ ኣብ ዝተኸየለ ትሕቲ 15 ዓመት ደቂ ተባዕትዮ ድማ ማእከል ከተማም ኣብ ልዕሊ ፀፀራት 1 ብባዶም 4 ኣስመራ ድማ ኣብ ልዕሊ ሰንበለ 6-1 ብዝኾነ ውፅኢት ተዓዊተን። ኣብዚ ዕድማም ናይ ደቂ ኣንስትዮ ድማ ጎዳይፍ ንኣኽራያም 6-0 ከምኡ ድማም 4 ኣስመራ ኣብ ልዕሊ ፓራዲዞም 4-0 ብዝኾነ ውፅኢት ዓወት ኣመዝጊበን። ኣብ ቤት ትምህርቲ ቀይሕ ባሕሪ ብተኸደ ግጥማ ድማ ገጀረት ኣብ ልዕሊ ኣኽራያም 3-0 በሪኽ ድማ ኣብ ልዕሊ ጎዳይፍ 2-1 ብዝኾነ ውፅኢት ዓዊተን። ኣብ ናይ ደቂ ኣንስትዮ ድማ ኣባሻውሎ ልዕሊ ዕዳጋ 5-4-1 ማይ ተመናይ ድማ ኣብ ልዕሊ በሪኽብ 2-0 ብዝኾነ ውፅኢት ዓወት ከም ዘመዝግባም ዝበፅሐና ሓበሬታም ኣረድዩ። ኣከፋፋሊ ማን ሲቲን ተዓዋት ዝበለፀ ፀወታይ ዋንጫ ዓለም 2026 ሮድሪ ድሕርቲ ዘካየዶም ዕወት ንሕቆ መጥባሕቲ ንዝተወሰነ እዋን ካሜዳ ከም ዝእለን ግቡእ ናይ ታደሶ ግዜ ከም ዝገብርን ክለቡ ኣፍሊጣም። ሓድሽ ዓላሚ ዛጋንታም ኤንዞ ማሬስካም ዝሓለፈ ዓርቢ ኣብ ዝሃቦ ሓበሬታም ሮድሪ ንሶኒ መጥባሕቲ ከም ዘካየድን ግቡእ ናይ ዕረፍቲ ግዜን ምዝንጋዕ ንድሕሪ ምርካብ ድማ ናብ መሳርዖም ከም ዝምለስን ገሊፅ ምንባሩ ይዝከር። ሮድሪ ድሕሪ ዘካይድዎ ዘሎ መጥባሕቲ ንክንደይ እዋን ካሜዳ ከም ዝእለም ክሳብ ሕጂ ወፅእ ሓበሬታ የለን። ማንሲቲ ናይዚ ሓድሽ ዓመታዊ ውድድር ሕሳባም 26 ሓምለ ኣንጻር ቦርማዝ ቅድሚ ምኽፋታም 16 ሓምለ ኣብ ናይ ኮሚኒቲ ሽልድ ፀወታም ኣንጻር ኣርሰናል ፀወታ ዝሰሪዕ ኣሎም። ኣብ ኤቲ ሓደ ፅንሑ ውዕል ክውዳም ሓንቲ ዓመት ኣተሪፋቶ ዘላ ሮድሪ ምስሙ ብዝለዓለ ምስ ሪያል ማድሪድ ክፅዋዕ ዝስማዕ ዘሎ ኮይኑ ብፍላይ ድሕርቲ ኣብ ዋንጫ ዓለም ዘርኣዮ ድንቂ ብቕዓትን ዝወሰዶ ክብርን ድማ ድላይ ማድሪድ ኣብ ፀወታይ ሰማይ ከም ዝዕረጎን ንምስጋር ድማ ኣበርቲ ዓሰርሕ ምህላዋን ይዝንገር። ተሸላሚ ባሎን ዲኦር ድሕሪ ምዃኑ ኣብ ሰዕባ 2 ዓመታት ስሙ ካብ መስበርትን ካብ ፀወታ ምእላይን ዘይዓረፈት ሮድሪም ድሕሪ ዘካይድዎ ዘሎም ዕወት መጥባሕቲ ሙሉእ ብምሉእ ናብ ጥዕና ተመሊሱም ነቲ ኣበራቢርዎ ዘሎ ብቕዓቱ ናብ ዝለዕለ ጥርዝ ኸብፅሕ ፅቢት ይግበር። ኣብ ትሕቲ ማሬስካ ትእለ ጀሚራ ዘላን ንጆን ስቶንስ ድማ ናብ ኢንተር ሚላን ሰይዳ ዘላን ማንሲቲ ዝሓለፈ ሰሙን ንኩሻኖቭ ክሳብ 2031 ንፅንሑ ሓድሽ ውዕል ምድላዋ ዝፍለጥ ኮይኖም ሕጂ ድማ ንቫርዲዮሎ ናይ 5 ዓመት ውዕላና ውሓትሉላም። በዚ ሒዘቶ ዘላም ውዕል ናይ ምንዋሕ መንገዲ ድማ ንሮድሪ ኣሚና እውን ንተወሳኽቲ ዓመታት ክተቐጽሎ ድላይ ከም ዘለዋ እዩ ዝንገር። ኣሰልጣኒ ሮቤርቶ ማንቺኒ ንኻልኣይ ግዜ ዓላሚ ሃገራዊት ጋንታም ኢጣልያ ኮይኑ ከም ዝተመርፀ ተገሊጹም ድሕርቲ ነዚ ስራሕ ክሕዞ ተሰሚዑ ዝነበረ እሞ ነብሱ ግን ዝኣለየ ፔርሎ ካብ መዝነት ምውረዱም ብተፃዋታያ ነበር ጋድሶት እለ ጽናሕቲ ኢጣልያን ድሕርትና ዋንጫ ዓለም ክሰግር ዘይከኣለቶ እዋን ነብሱ ካብ መዝነት ምእላዩ ዝፍለጥ ኮይኑ መኒ ሓዛ ድማ ክሳብ ዝተወሰነ መዓልታት ሕቶ ኮይኑ ክቕጽል ጸኒሖም። ነዚ ሕቶ ንምምላስ ድማ ኣንድሬ ፔርሎኮ ተመሪጹ ይጽናሕም ስሙ ምስ ሓደ ናይ ሩስያ ናይ ቁማር ትካል ተኣሲሩ ክለዓል ብምጅማሩ ግን ቀልጢፍ ነብሱ ካብ ስራሕ ከም ዝኣለየ እዩ ዝንገር ዘሎም። ብድሕሪ እዚ ድማ ፕሬዚደንት ኩዕሶ እግሪ ኢጣልያ ጆቫኒ ማላጎ ኣብ ዝሃቦ ቃል እቲ ዝበለፀ ሰብ ነቲ ቦታ ክሕዞ ዝኽእል ኢልና ዝኣመናሉ ሮቤርቶ ማንቺኒ ብምባል ምምራፅ ዘሰልጣኒ ወግዓዊ ገይርዎሎም። ኣብ ፕሪምየር እንግሊዝ ኣብ 2015-16 ሌስተር ሲቲ ብኣግራን መልክዕ ቻምፒዮን ክትከውን ዘብቅዓም ክላውዲዮ ራኔሪ ድማ ቴክኒካል ዳይሬክተር እዚ ሃገራዊት ጋንታ ኮይኑ ክቕፅል ተመሪፁ ምህላው እዩ ዝንገር። ነዚ ቦታ ሒዝዎ ዝፀንሐ ማልዲኒ ነቲ መሪፅዎ ዝፀንሐ ፔርሎ ነዚ ስራሕ ከም ዘይካይዶ ምስ ፈለጠም ብፍቓዱ ካብ ስራሕ ምግጋሱ ዝግለጽ ዘሎ ኮይኑ ብክላውዲዮ ራኔሪ ተተኪኡ ድማ ሕማቕ ዜና ጠቅስም መዓላ ትረአ ዘላ ዝሃገራዊት ጋንታ ሕጂ እውን ናብ ሕንፍሽፍሽ ኣትዮም ኣለዉ። ወዲ 61 ዓመት ኮይኑ ዘሎ ማንቺኒ ካብ 2018 ክሳብ 2023 ነዚ ሃገራዊት ጋንታ ምዕላሙ ዝፍለጥ ኮይኑ ኣብ 2020 ድማ ዕውቲ ዋንጫ ኤውሮጳ ከገብራ ምብቅዑ ይዝከርም። ን37 ግጥማቱን ከይትሳዕረተት ከብቂዕዋ ዝነበረ ማንቺኒ ነዚ ቦታ ድሕሪ ጓርዲዮላን ኣንቸሎትን ተሓጽየምሉ እሞ ግንዘይ ባሃግዎ ስራሕም ደጊሙ ተመሊስዎ ዘሎም ኣብ ዋንጫ ዓለም ኣዝዩ ግዙፍ ስም ጸንሓም ሃገራዊት

0: ጥንታም ኢጣልያም ኣብዚ እዋን ታሪኻ ጥራያ ምዝካር ትርከብ ኮይና ብዘገርም ኣገባብ ድሕ 2014 ክሳብ ሕጂ ኣብ ዝዓበ ውድድር ክትርአም ኣይከኣለትን ዘላም። ቀዳማይ ግጥም ማንቺኒ ድማ 25 መስከረም ኣብ ኔሽንስ ሊግ ኣንጻር ቤልጅም ክካየድ እዩ መደብ ወፂሉ ዘሎም።
1: ባርካ ዝኸበርኩም ተዓዘብትና ሎም ትሕስና ዝምስሊ ነይሩ። ምሳኻም ፅናሕኩ ፊደል ገብሪ ህወቴ ብወገነይ ሰላም።

0: ተኸታተልቲ መደብ መልሳሕ መስመር ብቁፅር ቴሌፎን 12245 ከምኡ 12247 እትሳተፍሉ መደብና ይፍልም ኣሎ ኣብ መስመር ሰብ ኣለና ሎ ሎ
1: ሎ
0: መርሓባ መን ክብል
1: ሴም ሃፍቶም ካብ ማይትመ
0: ድምፅኻ ቅርብ ትሒት ኣሎ ኣባና ዲ ቅርብ ክንውስኸላ ሴም ዲኻኢልካኒ
1: ሴም ሃፍቶም
0: ሴም ሃፍቶም ካበይኻ ሴም
1: ካብ ማይተመነ
0: ኣራይ ሴም ፅቡቅ ዕድል ምነኢልካ ቀዳማይ ደዋሊኻ ካብ ቁፅሪ ሓደ ክሳብ 1ሰርተ ኣብ ቀዳማይ ደረጃ ክትመርፅ
1: ቁፅሪ
0: 3 ስፖርት ከመይኻ ሴም
1: ስፖርት
0: ትከታተልያ ኣራይ ምስ ስፖርት ምትእሳር ስለ ዘለዋ ዩ ነብታ ዕቶ ክንሰግር ኢና ብሉፅ ተፀዋታይ ዋንጫ ኣፍሪቃ 225 ቁፅሪ 3 መን እዩ ክደግመልካ የ ብሉፅ ተፀዋታይ ዋንጫ ኣፍሪቃ 225 መን እዩ ቁፅሪ 3 ያ ክመሪፅካ ሓቀ
1: ኣራይ ናይ ብራይተን
0: ናይ ሰማዕኻን
1: ናይ ብራይተን
0: ናይ ብራይተን
1: ተፃወታ ዮ ናይ ብራይተን ኣዲንግራን
0: ስሙ ንገረና
1: ሳይሞን ኣዲንግራን
0: ሳይሞን ኣዲንግራን ኣይኮነን
1: ኣዲንግራን
0: ኣይኮነን
2: ሳይሞን ኣዲንግራ ናይ ኣስቶን ቪላ ብራይተን እየ ንድኮብ ኣልቢን ካብ ኣዲንግ
0: ኣይኮነን
2: ብራሂም ድያ
0: እታ ሕቶ ተረድያ ትካደ
2: ዋንጫ ኣፍሪካ ብራሂም ድያዝ ናይ ሞሮኮ
0: ኣይኮነን
2: ሃኪሚ ኣሽራፍ ሃኪሚ
0: ሕጂ ሓንቲ ዕድል ክህበካ የ ኩሎም በፂሕካ እዮም ዶዳ
2: መሃገር በል ሓጊዘነ
0: ዋ ሃገርተ ነጊረካ ሃገርተ ነጊረካስ መልሲ እያ
2: እንታይ ዲ ሕጂ ሴኔጋል እንተልካናስ ካብኦም ክንደይ ሞ 20 ግነ ተፃወትሎ
0: ናይ ሴኔጋል
2: እንተናኢልና ሲ
0: መን ምዃኑ ሕራይ ሴኔጋል ሓንቲ ዕድል እያ ግን
2: ፓፓገይ
0: ኣይኮነን ሳድዮ ማነ እዩ ምምፃ ቢካ ፀኒአ ሓራይ ካልእ ግዜ ትዕወት ተስፋ ንገብር ሴም ይቀኒ

ናብካ ልደዋል ክንሰግሪና። ሄሎ ሄሎ፣ መርሓባ መልሳ መስመር ናይ ሰማዕካ ነይ ዘለኹ ብንፅር መን ክብል ፊልሞን ፊልሞን ቴሌቭዥንካ ቅርብ ድምፂ ተጉዲልካ ኣላ ፅቡቅ ነይሩ። ፊልሞን መን ኢኻ? ፊልሞን መን? ተስፋ ማርያም። ካበይ ኢኻ ፊልሞን? ካበይ? ካብ ሓዝሓዝ ሃራይ ፊልሞን ቁፅር 3 ተመሪፃ ኣብ ቀዳማይ ደረጃ ሰሚዕኻ ፀኒሕካ ታሕቶ እቲ መፈልጣ ነርካ መልሰ ኣራ ይበል ንኸይድበል ቁፅር ምረፅ ቁፅር ሸውዓተ ተስፋ ግብር ትዕወት ፊልሞን ነዚያ ንክትምልስ ሰለስተ ዕድል ክህበካ እየ ስም ናይ ሃገር ስለ ዝኾነት ስለዝተጠንቂካ ፈትን ከንብበልካ እየ። ኣብ ኣህጉር ኣፍሪቃ ብዕቁር ሃብቲ ብርቂ ምድራዊ ማዓድናት ማለት ሬር ኤርዝ ሚነራልስ ኣብ ቀዳማይ ደረጃ ትስራዕ ሃገር ኣይነት እያ? ኣብ ኣህጉር ኣፍሪቃ ብዕቁር ሃብቲ ብርቂ ምድራዊ ማዕድናት ማለት ሬር ኤርዝ ሚነራልስ ኣብ ቀዳማይ ደረጃ ትስራዕ ሃገር ኣይነት እያ? ሰለስተ ዕድል ኣለዋሃ ተጠንቀቅ።

0: እታ ግዜ ሓንቲ ደቂቕ እንዴ ሂብናካ ዘለና። ስለዚ ተ ከይዳ ከይፈተንካ ትከውን እያ ማለት እዩ። ግብፂ ይኮነትን ክልተ ዕድል ተሪፈ ናይጀርያ ይኮነትን ኣጅዋ
1: ንእሽ ሃገርና
0: ከመይና ሞ ክንገብራ እዚኣ ስም ናይ ሃገር እንያ ኮይና
1: እንታይ
0: ከመይ ንኣብነት ከመይ ዓይነት ሓገዝ
1: ኣብ ከመይ ናይ ኣፍሪካ ሃገር
0: ስርከብ
1: ኣባውያ ብን ስርከቁሩ
0: ዋ ናብ ካብ ማእክ ድሃን ልክ ዓይ ነገረካ ኒ ግን ካብ ማእከላይ ቁርብ ዝብል በል ናብ ምዕራብ ገፅካ ስጋብ ምዕራብ ዘሎ ማለት እዩ
1: ምዕራብ ዘሎ
0: ሓንቲ ዕድል እያ ተጠንቀቕ። ሞታ ግዜ ትኸይድ ኣላ ፊልሞን ፊልሞን
1: ኣረ ኣሎ
0: ዓሰርተ ካሊት ክንበካ ኢና እንታይ ግዜ ከይዳ ስለ ኮነት
1: ጋና ኣለ
0: ጋና ኣይኮነትን ኮንጎ እያ ዲሞክራሲያዊት ሪፐብሊክ ኮንጎ ኣረ ኣኒልና ሄሎ ሄሎ
2: ሄሎ ፔተር
0: መን ክብል
2: ዮሃንስ
0: መን
2: ዮሃንስ ዮሃንስ
0: እዚኣ ቁርብ ድምፂ ስቱድዮ ውስኽ ከተብሉና ይሰማዕና ኣለና ድምፂ ቁርብ ትወስኽልና
2: ዮሃንስ
0: ዮሃንስ መን
2: ዮሃንስ ኣክበሪ
0: ካበይ ኢኻ ዮሃንስ
2: ኣባተ
0: ኣረ ዮሃንስ ሎም ማዓንቲ እቶም ኣቐዲሞም ዝሓትት ናዮም ክልተ ሰባት ሽልማት ኣይወሰዱን ተስፋ ገብር ስኻ ትዕወት ኣብ ቀዳማይ ደረጃ ቁፅሪ 3ሸ ተሓቲተን እየን ቁፅሪ ምረፅ ዓሰርተ ባፅዒ ከመይ ኣሎ
2: ባፅዒ ቤላ ኣሎ
0: ዓንዲ
2: ድሓኒ

0: ምስላ ትፈልጥ ዲኻ?
1: ፅቡቅ።
0: እንታይ ምስላ ትፈልጥ?
2: ካብዚ ንፈልጦ ማዲ
0: ሳይኮነት እንታሕቶ ኣነ ምስላ ይክህበካ ግን ከታዓለለኒ
2: ስላ ሞ ካብ ጊ መዓል ሰር መዓልቲ
0: ፅቡቕቲ ዓራ ይበል ሞ ኣነ ሓንቲ ምስላ ክጅምረልካ እንዴ ክትቅፅላ ኢኻ ኣራይ ቁፅሪ 10 ከም ብበልካ ብጎራሕ ኣይትገራህ መላየ
2: ብዓሻ ይትመራሕ
0: ቁኑዕ መልሲ ብዓሻ ኣይትመራሕ ዮሃንስ ንፈይ ኢኻ ኣራይ እሞ 110 ተዓዊትካ ኣለኻ ንቐፅል ወይ ሳኽለና ዓራይ ካልኣይ ደረጃ ካብ ሓደ ስካብ 10 ቁፅሪ ምረፅ
2: 10
0: ተቂብ ራይ ምስላ እንድያ እዚኣ ሓንቲ ዕድል እያ ዘላትካ ማለት እዩ ጥንቀቕበል ከም ብበልካ የ ልሙድ ከባብያዊ ኣፀዋውዓ ናይ ጥንታዊ ከተማ መጠራ ሀ በለው ከለው ለሰርሓ ሐ ከለውየ መ መልሲ የለን ቸይ ዝኮነ ጉድል ሰሚዕካ ከትፈልጥ ዲኻ መጠራ ትበሃል
2: ኣብ
0: ትምህርቲ ማይርኩም ማነርኩም ፅቡቅ ሕራይ ድሓ እንታ መልሲ የለን ኮነ ጉድላ ኣብ ሳልሳይ ግን ሓግዘኒ ገለ የላን ጅም ኣጀኻብል ልሙድ ከባብያዊ ኣፀዋውዓ ናይ ጥንታዊት ከተማ መጠራ በለው ከለው ሰርሓ ከለው እየ በለው ከለው ቁኑዕ መልሲ ኣይተቃልካ ንወዲ ሰለስተ30 ኮይኑልካ ኣሎ ዮሃንስ እንተዳ ንቐፅል ኢልካ 880 ክኾነልካ
2: እዩ
0: ንቐፅል ኣብ ሳልሳይ ደረጃ ቁፅሪ ምረፅ
2: 10
0: ዓራይ ምስላ ትፈልጥ ተኮንካ እዚኣ ሕቶ እዚኣ ክትመልሳ ኢኻ ዝብል ግምት ኣለኒ ምስ ቋንቋ ምትእስሳር ስለ ዘለዋ ከም ብበልካ እየ ውላዱ ድሰኣነ ወዲ ሰብ ዘኽታም እንተይ ኢልና ዮ ውላዳ ድሰኣነት እሞ ብካልእ ወላዲት ዛዓብየት ጤልከ እንታይ ኢልና ንፅውዓ ትኳዕ ቁኑዕ መልሲ ፈሊጥናያ ነርና ምትምልሳስ ኣንበሳ ኣብ ቋንቋ ቅዱስ ኢኻ ማለት እዩ ወዲ ክንደይ ዓመት ኢኻ
2: ወዲ
0: 18 እንታይ ትገብር ነቲ ናይ ቋንቋ ክእለት ካታ ዕብየ
2: መፅሓፍቲ ገለላ ዘይረክልና ገለ
0: ተንብብ ፈሊጥካያ ኣለካታ መንገዲ ፅቡቅ ዮሃንስ ካብ ባፅዕ ባፅዕ ከመይ ኣሎ ኢልካ ማይ ገለ ከመይ ኣሎ
2: ባፅዕ ብሓሙስ ካ ማይ
0: ሃሪሙ ነይሩ ዶ ከመይ ሞሎ ክሊማ ሕጂ ኣራ ዮሃንስ ኣዜና ነመስግነካ 880 ተዓዊትካ ኣለኻ ይቐኒልና ተሳትፎካ ኣይፈለየና ኣራይ ናብ ካል ደዋሊ ክንሰግር ኢና ምስ መደብ መልሳ መስመር ኣለኹም ኣብ መስመር ሰብ ኣለና ሄሎ
3: ሄሎ
0: ሄሎ
3: ሄሎ ስምዓካ ኣሎ ደ
0: ሄሎ
3: ሄሎ ስምዓካ ኣለ ስምዓካ ኣለ
0: ኣነ ይሰምዓካ ነይ ዘለኹ
3: መስመርስመርስምዓካ ኣለ ኣነ
0: ገለ መስመር ፀገም ኣለና ማለት እዩ
3: ሄሎ ሄሎ ሄሎ
0: የቕሬታ ኣነ ኣይሰምዐን እየ ዘለኹ ናብ ስቱድዮ ተመሊስና ቴክኒካዊ
3: ሄሎ
0: መሰጋገር ክንገብር ስቱድዮ

0: ምስ መደብ መልሳ መስመር ይኹም ዘለኹም ኣብ መስመር ሰብ ኣለና። ሄሎ
1: ሄሎ ሄሎ ቤት
0: ግርምግርም መን ክብል?
1: መሓመድ ያሲን ካብ ጓሕተላይ።
0: መሓመድ ያሲን
1: ኣብ ጓሕተላይ።
0: ግርም ከመይ ቀኒያ?
1: ኣምላ መስገን
0: ግርምግርም። በል ቁፅሪ መረፃ ብቀዳማይ ደረጃ
1: ሽዱሽተ
0: ስፖርት ደሓ እንዲኻ?
1: ስፖርት ደሓይ ንፍት ንበር።
0: ኣብ ምንታይ ኢኻ ተተኩር?
1: ኣብ ኮሶ
0: ኣብ ኣትሌቲክስ ካኸመይ ኢኻ? ምስ ኣትሌቲክስ ተተሳሰርትእዚዳሓ ንበል ተሓተማ ኻ ቀርበልካ ትመልሳ ተስፋ ግብር ከም ብበልካ እየ። ወናኒ ክብረ ወሰን ዝቐልጠፈ ግዜ 100 ሜትሮ ጉያን ተዓዋቲ 8 ወርቂ መዳልያታት ኦሎምፒክን ክኸውን ዝኽኣለ ኣትለት መን ይበሃል? ዘይግነቱ ኸ
1: ሓተላ ሞ
0: ሓተተላ ሓንቲ ደቂቃ ኣላትካ ግዜ ብታ ግዜ ካ ተጠቂምካላ ንደኾና ታሓት ትኽእል እያ።
1: ኢሳምቦል ማይታንጋ
0: መን መን ኢልከ?
1: ኢሳምቦል ማይታንጋ
0: ኣነ ፅራስኪ
1: ኢሳምቦል ማይታንጋ
0: እቲ ሃገር ዲኻ ትነግረ ዘለኻ ዳሪ ትብላ ዘለኻ
1: ወሳንጋ ቤት
0: እስኪ ድገማ ኣነፂርካ ሰማዕካ ኣለኹ ነገረኒ
1: ኣራይ ዳማይካ ዳማይካ
0: ጃማይካ ሕራይ መን እዩ ነገረካ ዘሎ ኣቅርቦ ንዑ ሽሙ ኸ ደው ኢልኩም ሉ ኹም ጃማይካ ፈሊጥካ ኣለኻ ስሙ ኸ ስሙ ንዓባ ስሙ ይነገርካ ናንኮ ዓፂኻ ያ ዲኸተ ቴሌፎን ናይ ተዓርካኻ መን ስሙ ይሳንጎ
1: ይሳንጎ
0: ዳሓናኒ ከም ብበልካ እንዴ ስሙ በዓልካ ክትፈርዳ ኢኻ ነፍስኻ። ኣረ ሁሴን ቦልት እዩ ዝበሃል። ከመይ ክትብሎ ፀኒሕካ ዝኻ? ምእንቲ እቲ ንቲ ሓደ ፈሊጥዋ ኒ ዘሎ ርዳእኒ ኣሎ ብቴሌፎን ኣብ ሰማማዓይ እቲ ስምካ ናይ ሃገርና ስለ ዘይኮነ ከምተዓወትካ ላ ክንሓስብ ኢና። እዚኣ ግን ነዛ ቀፂላ ትቀርብ ሕቶ ኣዝያ ክትፀልወካ እያ። ካ እቲ ሕቶ እተ ብንፁር ዘይመለስካ እያ ከምዚኣ የላ ሓራይ
1: ሓራይ
0: መሓመድ 1ተ ኣለካ ከም ድመለስካ ሓሲብና ኣለና።

0: እታ ክብረ ወሰን 9.58 ሰከንድ እዩ ወዲዋ ነታ ናይ 100 ሜትሮ ሁሴን ቦልት ኣዝዩ ፍሉጥ እዩ። ሕዛ ግን ትስም ጃማይካዊ ምዃኑ እውን ሕዛ ስኻ እውን
1: ሕዚ ኣለዋ
0: ራይ ናብ ካልኣይ ደረጃ ንክድ።

0: ቀዳሚት ሕቶ ዝገበር ናይ ሕድገት
1: እዎ
0: ኣብዛ ካልአይቲ ሕቶ ምርጫ ኣይከጉድለልካኒ ሓንቲ ዕድል ኢኻ ዘላትካ
1: ቤትር ሓንቲ ሓንቲ
0: ከይሰማዕኸያ ተዓቶ ስማዓ ሞ ፍሉጢ ስለዚ ምጉዳል የብላ ናብዚኣ ተራዳዲና ዶከም ብበልካ ኣጀዋት ምልሳ ይኹን። ኣብ 213 ሕብረት ኣፍሪካ ንኣፍሪካ ድሕሪ 50 ዓመት ጥምርቲ ብልፅግትን ሰላም ዝሰፈናን ብደረጃ ዓለምካ ተወዳዳሪት ኣህጉር ንምግባራ ዝተለሞ ናይ ርሑቕ ውጥን እንታይ ተባሂሉ ይፅዋዕ? ሀ ሸቶታት ዘላቕ ልምዓት፣ ለ ሕቡራት መንግስታት ኣፍሪካ፣ ሐ ኣጀንዳ 263፣ መ ነፃ ቀረፅ ንግዲ ኣፍሪካ። ካ ቴሌቭዥን ተ ድምፂ ኣጉዲልካያ ከዓ ፅቡቅ ነ ይምለሰና ኣሎ ትመቃል ሸቶታት ዘላቕ ልምዓት ሸቶታት ዘላቕ ልምዓት ማሕመድ ያሲን ኣይኮነትን። ሸቶታት ዘላቕ ልምዓት ኣይኮነትን። ኣጀንዳ 263 ያታ መልሲ ሐ ያ መልሰ ኣራይ ይቀኒልና ኣራይ ናብ ካልእ ደዋሊ ክንሰግር ኢና። ሄሎ መርሓባ። መልሳ መስመር መን ክብል? ሄራን። ሄራን መን?
2: ሄራን ተወልደ።
0: ካበይ ከሄራን?
2: ካብ ኣስመራ።
0: ሓራይ ሄራን፣ ፅቡቅ ዕድል ምንየልክ። ቁፅሪ ምረፅ ብቀዳማይ ደረጃ።
2: ቁፅሪ ሓደላ።
0: ቁፅሪ ሓደላ። ተማሃሪ ዲኸ ሄራን?
2: ስራሕተኛ።
0: ስራሕተኛ። ሓራይ ምስ ትምህርቲ ምትእሳር ኣለዋ። ምርጫ እንድያ ሓንቲ ዕድል እያ ዘላትኪ ከም ብበልክ። ስነ ቀመማዊ ወይ ኬሚካላዊ ስያመ ኣብ ገዛና ንጥቀመሉ ጨው ኣለሊ፣ ሀ ሶዲየም ክሎራይድ፣ ለ ኣይሮን ኦክሳይድ፣ ሀ ፖታሽየም ክሎራይድ። ሶዲየም ክሎራይድ። ቆንዕ መልሲ ኣይደሳዕቀዮን ትምህርቲ ኸ ፅቡቅ። ሄራን 11 እንታ ዓዊት ክለኸ ናብ ካልኣይ ደረጃ ንኺድ። ቁፅሪ ምረፅብ ካልኣይ ደረጃ። ቁፅሪ ሓደ። ምስላ እዚኣ እውን ክጅምረልክ እንዴ ክትቅፅል እያ ትፈልጥ ዲኹም ምስላታት?
2: ብዙሕ ኣይኮንኩም ካሓንቲ ፍትንግል
0: ኣጆ ክዳዓነ ከም ብበልክ። ሽሕ መኻሪ መለላ ሽሕ መኻሪ ኣለኹ ዶ ሄራን? ሓደ ደቂቃ ኣላትኪ እታ ጊዜ።

0: ሄሎ
1: ነጻ ፈንቅ ንወለደታት
0: አጀዋ ቀሪብ ካላ ፈንቅል ንወለዶታት ኣምፂኻ ያላ ሃታ ቅድሚ ኣደላ ቃል ጥራሕያ
1: ነጻ
0: ነፃ ኣይኮነትን
1: ነጻ እዩ
0: ኣጀዋ

0: ሓረ ዶ ክትኸውን?
1: ሓራ ኣይኮነትን። ደሓን ደሓን ቅያ ፍንቅል ንወለዶታት እንድያ ትብል ዝበዝሐ ስለ ድመለስካዮ ከም ድመለስካዮ ክንሓስብ ይና። ሕዛ ግን ካብ ሕጂ ሕራይ ካሊብ ኣላ ዶ
0: ኣለኹ
1: ዓረ ቅያ ፍንቅል ንወለዶታት እያ ትብል ከም ድመለስካ ሓሲብና ኣለና ዝበዝሐ ስለ ድመለስካዮ ናብ ካልእ እቲ ክንሰግር ናብ ካልይ ደረጃ ቁፅሪ ምረፅ
0: ሓሙሽተ
1: ኣራይ ከም ብበልካ ናይ ስፖርት እያ እዚኣ። ንዋንጫ ዓለም 226 ክንደይ ከተማታት የእንጊዶ ንኦ? እዚኣ ክልተ ዕድል እያ ዘላትካ ተጠንቂቕካ መልስ። ሃገራት ኣይኮንኩን ኢለካ ከተማታት
0: ወንጅ ብሃበኒ ወንጅ
1: ሬንጅ ክበካ ዋይ ካብ 8 ንላዕሊ ካብ 20 ንታሕቲ
0: ዓሰርተ ሓሙሽተ
1: ኣይኮነትን። ዓንተ ዕድል
0: ክውስኸላ ደ ወይ ትገብድለላ?
1: ወስኸላ
0: ዓሰርተ ሸውዓተ
1: ኣይኮነትን።
0: ሚእሽ ሓንቲ ናይ መወዳእታ
1: ኣራይ
0: ቀሪባ እያ ዶኸ?
1: ኣዝኻ ማራ ቀሪብካ ኣለ
0: ክውስኸላ ደ ከም ዝለላ
1: ያላ መልሳ ነግረካ እንዲና ኣንተ ወይ ነጊረካ እንዲ ወስኸላ ኢለ ሕጂ ልክዓ ከተምፃ ኣለካ ንጫ እያ ኣብቲ ቁርቢ ሓጊዝና ካይና እዚኣ ልክዓ ትመፅእ ኣለ።
0: 18
1: 16 እየን ካሊእ ሰጊርካ እያ ካልእ ግዜ ትዕወት ተስፋ ንገብር ካሊብ ኣዝና ንመስግነካ ይቕኒልና። ኣዝዩ ክደጋገም ስለ ዝቐኒየ ኢና ልክዕ መልሲ ተፀቢና ኣብዚኣ 16 ከተማታት ምዃነን ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝቶና ኣብዚ ክንዛዝም ኢና ዝመፅእ ሰሙን ኢና ክንራኸብ ንዓንቀኒዩ

0: ካብ ስቱድዮ ዜና ኤርቲቪ ዕዙዝ ሰላምታና ተቐበሉ ዝኸበርኩም ተዓዘብትና ከመይ ኣምሲኹም ሰዓት 9 ኣኺሉ ንሎሚ ረቡዕ 29 ሓምለ ዝተዳለወ ዜናታት ውሽጥን ወፃእን ሒዝናልኩም ቀሪብና ኣለና። ንምክትታልኩም ብክብሪ ዝዕድም ፊልሞን ዞም እየ ብቐንዲ ርእስተ ዜና ፍለም። ሸም ናይ ዋዕላ ውዳበታት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ኣብ ዳላስ ብወግዒ ተኸፊቱ። ማእከላይ ባይቶ ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ኣብ ቀዳማይ መንፈቕ ንዝተሰለሰለ መድባት ገምጊሙ። ኣብ ንኡዞባ ተሰነይ ኣብ ምሰላት ቆልዑን ደቂ ኣንስትዮን ዘተኮረ ዝተምህሮ ተዋሂቡ። ኣሜሪካን ስዑድ ዓረብን ኣብ ዒራቅ ኣብ ልዕሊ ዝርከቡ ብኢራን ዝድገፉ ዝገለፆም ሚልሻታት ደብዲበን። ፕረዚደንት ትራምፕ ምስ መራሕቲ ዩክሬይንን እስራኤልን ውፅኢታዊ ዘተ ከም ዘካየደ ሓቢሩ። ኢኳቶርያል ጊኒን ጋቦንን ብጉዳይ ኣከራኽርቲ ደሴታት ዝፀንሐን ዘይምቅዳው ብዘተ ከም ዝዓረፈ ገሊፀን። ዝርዝር ዜና ሻም ናይ ዓመታዊ ዋዕላ ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ትማሊ ብወግዒ ተኸፊቱ። ካብቲ ቦታ ዝበፅሐኒ ሓበሬታ ብመልክዕ ፀብጻብ ተዋሂዱኣሎ ግረመስቀል ገረዝጊሄር ከቕርቦ እዩ።
1: ሻሙናይ ዋዕላ ውዳበታት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ጽኑዕ መሰረት መቕድም ራእይ ብዝብል ቴማ ብ28 ሓምለ ኣብ ዳላስ ቴክሳስ ብወግዒ ተኸፊቱ። ኣብዚ ብሓላፊ ውድባዊ ጉዳያት ህዝባዊ ግንባር ንዲሞክራሲን ፍትሕን ኣቶ ዮሱፍ ሳይቅ ዝተኸፍተ ዓመታዊ ዋዕላ ካብ ዝተፈላለየ ግዝኣታትን ከተማታትን ሕብራት መንግስታት ኣሜሪካ ዝመፁ ኣብ ዝተፈላለየ ክልታት ዕድመ ዝርከቡ 450 ኣባላት ውዳቤታት ህዝባዊ ግንባር ንዲሞክራሲን ፍትሕን ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ መንእሰያት ህዝባዊ ግንባር ንዲሞክራሲን ፍትሕን ሕድርን ካልኦትን ዝርከብዎም ዜጋታት ይሳተፉ ኣለዉ። ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሕቡራት መንግስታት ኣሜሪካ ኣቶ ብርሃነ ገብሪ ሂወት ኣብ ዝሃቦ መኽፈቲ ቃል እቲ ዋዕላ ውዳቤታትናን ውሽጣዊ ሓድነትናን ብምድልዳልን ሓበራዊ ሃገራዊ ንቕሓትና ብምብራኽን ክገጥሙና ንዝኽእሉ ብድሆታት ብብቕዓት መኪትና ንምውፃእ ዘድሊ ድልውነት ንምርጋፅ ኣገዳሲ ምዃኑ ሓቢሩ። ዲፕሎማስያዊ ዓወታት ነፀብራቕ ውሽጣዊ ኩነታት እዩ ዝበለ ኣቶ ብርሃነ ውዳበታት ንምስፋሕን ተሳትፎ ህዝብና ኣብ ሃገራዊ ጉዳያቱ ንምዕዛዝን ኣብ ዝሓለፈ ዓመት ዝተካየደ ትጉህ ፃዕርን ተበግሶታትን ዝመስገን ውፅኢት ከም ዝተረክቦ ብምጥቃስ ኣብ ዝመፅእ ዓመት ዝያዳ ንምዕዛዙ ተሳተፍቲ ዋዕላ ውድባውን ፖለቲካውን ዕማማት ብዕምቆት ገምጊሞም ንፁር መደባት ስራሕ ክስእሉ ተላቢቡ። ሓላፊ ውድባዊ ጉዳያት ህዝባዊ ግንባር ንዲሞክራሲን ፍትሕን ኣቶ የሱፍ ሳይቅ በጎኑ ዋዕላታትናን ፈስቲቫላትናን ንሕሉፍ ስራሕትና ገምጊምና ናብ ዝሓሸ መጻኢ ክወስደና ዝኽእል መርሓ ጎደና እንሕንፀሉን እንቕይሰሉን መድረኽ ምዃኑ ብምግላጽ ዕቱብ ገምጋም ብምክያድ ውርፅፅ መደባት ክሕንፀፅ ኣዘኻኺሩ። ኣቶ የሱፍ ብተወሳኺ ንዘቤታዊ ኩነታትና ብመንፅር ዞባውን ኣህጉራውን ምዕባለታት ብምትንታን ኤርትራ ካብ ግዳማዊ ምትእታዋትን ናፃ ዝኾነ ንዞባ ቀርኒ ኣፍሪቃን ቀይሕ ባሕርን ሰላምን ምርግጋእን ንምስፋን ንእንኽተሎ ንፁር ፖሊሲታት ኣመልኪቱ ሰፊሕ መግለፂ ኣቕሪቦ። ኣብዚ ዋዕላ ኩለን ውዳቤታት ፀብፀባትን ክቕርባን ከለዋ ንተመ

0: ኩረን ናይ ነዊሕ ራእይ ህዝባዊ ግንባር ኣብ ትምህርቲ ብመንፅር መበል 50 ዓመታት መምስራት ቤት ትምህርቲ ሰውራ ምውናን ሃገራዊ ትረኻን ዘመናዊ ስርዓተ መራኸቢታትን ከምኡውን ንኣተላልያን ኣፈታትሓን ግርጭታት ዝምልከት መግለፅታት ተዋሂቡ ሻሙ ናይ ዋዕላ ውዳበታት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ክሳብ 31 ሓምለ ብዝተፈላለየ ንጥፈታት ክቐፅል እዩ
1: ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ንኣባላቱ ብዝኸፈቶ ናይ ልቕሓ ዕድል ልዕሊ 2 ሚልዮን ናቕፋ ከም ዝዓደለ ኣብ ዘካየዶ መንፈቓዊ ገምጋም ገሊጹ ወኪል ኤርና ቤቴል ሰሎሞን ዘዳለወቶ ትሕዝቶ ይስዕብ
2: ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ማሕበረ ቁጠባዊ ኩነታት ኣባላቱን ምምሕያሽ ብዘካይዶ ዘሎ ፃዕሪ ኣብ ቀዳማይ መንፈቕ ናይ 2026 ልዕሊ 2 ሚልዮን ናቕፋ ልቕሕ ከም ዝዓደለ ብ28 ሓምለ ኣብ ዘካየዶ ግምጋም ገሊጹ ማእከላይ ባይቶ ኣብ ዝቃንዑ መበል 12 ስሩዕ ኣኼባ ልቓሕ ንዝሓተቱ ምዕዳል ምድላው ፕሮጀክትታት ምትካል ጅርባ ባየጋዝ ምእካብ ክፍሊት ኣባልነት ንኣባላት ዝውሃብ ኣገልግሎታትን ካልእ ንጥፈታትን ኣብ ቀዳማይ ዓመት ካብ ዝተዓሙ ንጥፈታት ማሕበር ምዃኖም በሪሁ ኣቦ ወንበር ማሕበር ኣቶ ፍሳሐ ተስፋ ሚካኤል ኣብ ዝሃቦ መግለፂ ንሓርበኛታት ስንኩላን ናይ ምጥያስ ንጥፈታት ሓደ ካብቲ ብኣተክሮ ዝስርሓሉ ዘሎ መደባት ምዃኑ ብምጥቃስ ኣብ ርሑቕ ከባቢታት ዝርከቡ ስንኩላን ብሕርሻ ናይ ምጥያስ መደባት ብሰፊሒ ከም ተሰላሰለ ሓቢሩ ምዝተፈላለዩ መሻርክቲ ብምውሃድ እውን ኣብ ምምሕያሽ ቁጠባዊ ሂወቶም ዘተኮረ መደባት ከም ዝትግበር ኣፍሊጡ ኣብ ዝቐረበ ፀብጻብ ን156 ስንኩላን ምርኩስ ክዕደል ከሎ ን72 ኣባላት ድማ ልዕሊ 70,000 ናቕፋ ንመሐከሚ ዝውዕል ወፃኢታት ከም ተገብረ ተገሊጹ ኣብ መወዳእታ ተሳተፍቲ ሰነዳት ኣባላት ማሕበር ብፅፈት ክተሓዝ ተሳትፎ ደቂ ኣንስትዮ ኣብ ማሕበር ንምዕባይ ክስራሕ ስንኩላን በብከባቢኦም ንዝርከባ ትካላት ምንቅስቓስ ኣካላት ብግቡእ ክጥቀሙለን ዘይተመልሰ ልቓሕ ንምምላስ ክስራሕ ከምኡ ውን ሕፅረት ኣገልግሎት መጓዓዝያ ቆላሕታ ክግበረሉ ዝብልን ካልእን ርእቶታት ኣቕሪቦም ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ 19754 ምዝጉባት ኣባላት ኣለውዎ
1: ኣብ ንእዞባ እምና ሓይሊ ምምሕዳራት ከባቢ ዓዲ ሸሎሙንን ዓዲ ሓውያን ዘድሊ ቅጥዕታት ንዘማልኡ 25 ደቂ ኣንስትዮ ዝርከብኦም 224 ዜጋታት መሬት ጤሳ ተዓዲሉ መስርሕ ዕደላ ብመሰረት መምርሒ ሚኒስትር መሬት ማይና ከባብን ከም ተካየደን ንነፍሲ ወከፎም ንመንበሪ ዘገልግል 254 ሜትር መሬት ከም ተዋህበን ወኪል ሚኒስትር መሬት ማይና ከባብን ኣብቲ ንእዞባት ዕቕባ ሚካኤል ተስፋ ገርግሽ ገሊፆም ግዜያዊት ኣመሓዳሪት ንእዞባ እምናሓይሊ ወይዘሮ ትርሓስ ፈቓዱ ብወገና ብዝተፈላለየ ምክንያት ተደናጉዩ ዝፀንሐ ዕደላ መሬት ጤሳ ምጅማሩ እፎይታ ዝፈጥር ምዃኑ ብምጥቃስ ኣብዚ ናይ ሕጂ ዘይተዓደሉ ሰነዳቶም ዝተፀፈፈ ከም ዝወሃቡ ፍሊጣ መሬት ጤሳ ዝተዓደሉ ብዝሃቦ ርእቶ ዝተዋህቦም መሬት ብዓቕሞም ኣብቲ ዝድለ መዓላ ከም ዝውዕልዎ ገሊፆም ኣብ ንእዞባ ተሰነይ ኣብ ምስላት ቆልዑን ደቂ ኣንስትዮን ዘተኮረ ዝተምህሮ ተዋሂቡ ወኪል ኤርና ኣዱንያ ገብረ ማርያም ዘዳለዎ ፀብፃብ ኣርሴ ማስመሮም ከተቕርቦ እያ
3: ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንእዞባ ተሰነይ መሰላት ቆልዑን ደቂ ኣንስትዮ ናብ ምርጋዝ ዘተኮረ ኣስተምህሮ ንኣመሓደርቲ ከባቢ መራሕቲ ሃይማኖትን ዓበይቲ ዓድን ሂቦም ኣብቲ ንእዞባ ኣብ ጥዕና ደቂ ኣንስትዮ ጉድኣት ዘውርድ ድሑር ባህልታትን ልምድታትን ብሓፈሻ ምክንሻብን መርዓ ትሕቲ ዕድመን ድማ ብፍላይ ንምውጋድ ተራኮም መምሕዳራትን ካልኦት ኣካላት መንግስትን ክሕይል ሓላፊት ቤት ፅሕፈት ኣቶ ሚካኤል ገብረ ስላሴ ፀዊዖም ሓላፊ ቤት ፅሕፈት ህዝባዊ ጥዕና ኣቶ ገብሪ ሂወት ተኸስተ ብወገኑ ኤርትራ ኣብ 2030 ነፃ ካብ ክሽቦ ንክትእውጅ ሚኒስትሪ ጥዕና ምስ ናይ ስራሕ መሻርክቱ ተወሃይዱ ይሰርሕ ከም ዘሎ ብምጥቃስ እቲ ተርእዮ ኣብ መብዛሕትኤን ምምሕዳራት ከባቢ ጎዲሉ እኳ እንተሎ ስግር ሩባጋሽ ኣብ ዝርከባ ዓድታት ግና ብዙሕ ስራሕ ይፅበዮም ከም ዘሎ ገሊፆም ኣብ ግዜ ሕርሲ ዘጋጥም ሞታ ደንዕሸልን ካብ ቀንዲ ሳዕቤናት ክሽቦን መርዓ ትሕቲ ዕድመን ምዃኑ ብምንፃር ስድራ ቤታትን ሕብረተሰብን ኣብ ምውጋዱ ንቑሕ ተሳትፎ ክህልዎም ተላብዮም ካብ ቤት ፅሕፈት ኣኽባር ሕጊ መንእሰይ ሓፊዛ መሓመድ ብወገና ኣብ ኤርትራ ምክንሻብ ደቂ ኣንስትዮ ብኣዋጅ ቁፅሪ 58 ዝባድ 207 መርዓ ትሕቲ ዕድመ ድማ ብመሰጋገሪ ሲቪላዊ ሕጊ ዓንቀፅ 581 ኩልኩላት ምዃኖም ጠቒሳ ኣብቲ ተግባራት ዝሳትፉ ድማ ብሕጊ ተሓተቲ ምዃኖም ኣነፂራ ኣመሓዳሪ ንእዞባ ተሰነይ ኣቶ ስዩም ገብረ የሱስ ብግድዩ ንጥዕና ቆልዑን ደቂ ኣንስትዮን ዝሃስ ተግባራት ንምግታእ ምምሕዳር ንእዞባ ምስ መሻርክቱ ብዝለዓለ ክሰርሕ ምዃኑ ኣረጋጊፁ
1: ምብፃሕን ምርኣይን ታሪካውን ልምዓታውን ቦታታት ንመረዳእትኻ ስለ ዘስፍሕ ዜጋታት ኣብ ናይ ዕረፍቲ ግዜኦም ብውዱብ መልክዕ ቅርስታትን ታሪካዊ ኣሰራትን ትሕቲ ኣርፃዊ ህንፃውን ሕርሻውን ልምዓት ከምኡውን ቅያታት ዝተፈፀሙሉ ቦታታት ንምፍላጥ ዑደት ከዘውትሩ መዘኻኸር ኣቕሪቦም ኣብ ንእዞባ ዓዲ ቀይሕ ሓላፊ ኣሃዱ ሓበሬታን ጎስጓስን ቱሪዝም ኣቶ ተስፋይ ግርማይ እቲ ንዞባ ብታሪካውን ልምዓታውን ቦታታት ሓብታም እኳ እንተኾነ እቶም ነዚ ንምፍላጥ ዑደት ዘካይዱ ቅዱሳት ውሑዳት ከም ዝኾኑ ብምጥቃስ ብጉጅለን ብውልቅን ብቐንዱ ድማ ብደረጃ ኣብያተ ትምህርቲ ክድፋ ኣሎ ተማሕፂኑ ንዑደት ዝመፁ ደቂ ሃገርን ወፃእተኛታትን ቁፅሮም እናበዝሐ ይመፅእ እኳ እንተሎ ገና ኣብቲ ዝድለ ደረጃ ከምዘይበፅሐ ብምሕባር ተምሃሮ ኮሌጅ ትምህርትን ስነ ቋንቋን ብጥርኑፍ ከምኡ ውን ካብ 21 ሃገራት ዝመፁ ልዕሊ 300 ዜጋታት ብውልቅን ብጉጅለን ዝገበርዎ ዑደት ክተባባዕ ከም ዘለዎ ገሊፁ ንኤርትራውያንን ወፃእተኛታትን በፃሕቲ ኣብ መቕባልን ምልላይን ዝነጥፍ ኣባል ሃገራዊ ቤተ መዘክር ኣቶ ኢብራሂም ዑመር ብወገኑ ብኣካል እትበፅሖን እትርዮን ልዕሊ እቲ ብምስልን ስእልን እትዕዘቦ ስለ ዝኾነ መንእስያትን ፀጋታት ሃገሮም ከዝተማቕሩ ተሓሳሲቦም ኣብ ንዞባ ዓዲ ቀይሕ ብዙሓት ቅርስታትን ኣሰራትን እኳ እንተለዉ በፃሕቲ ብብዝሒ ዑደት ዝፍፅምሉ ታሪካዊ ቦታታት ግን ቁሓይቶ ዲጋ ሳፊራ ዓዲ ኣሉቲ መቓብር ግብፂ ዕሽካ ተኾንዳዕ ሕሽመለን ደርዓን የጠቓለል ዝስዕብ ዜናታት ሃገራት ወፃኢ ኩራት ተዓዘብትና ንምክትታልኩም ደጊምና ብክብሪ ንዕደም ዜና ወፃኢ ኣሜሪካን ስዑድ ዓረብን ኣብ ዒራቅ ኣብ ልዕሊ ዝርከቡ ብኢራን ከም ዝድገፉ ዝገለፆኦም ምልሻታት ደብዳብ ከም ዘካየደ ሓቢረን እቶም ምልሻታት ኣብ ዞባ ማእከላይ ምብራቅ ኣብ ልዕሊ ዝርከብ ረብሓታት ሃገሩ መጥቃዕቲ ከካየዱ ምፅንሖም ዝጠቐሰ ማእከላይ እዚ ኣሜሪካ እቲ ዝተኻየደ መጥቃዕቲ ናይ መልሰ ግብሪ ስጉምቲ ምዃኑ ኣረዲዩ ነቲ ስጉምቲ ዝኾነነት ኢራን ብወገና ኣብ ዮርዳኖስ ኣብ ልዕሊ ዝርከብ ወተሃደራዊ መደበር ኣሜሪካ መጥቃዕቲ ሚሳይላትን ድሮናትን ከም ዘካየደት ኣፍሊጣ ኣላ እዚ ከምዚ ኢሉ እንከሎ ሓለዋ ሰውራ ኢራን ብመፀባቢ ሆርሙዝ ክሓልፋ ዝፈተና ሰለስተ ናይ ነዳዲ መራኽብ ከም ዘጥቅዐ ገሊጹ እዚ ሓድሽ ምዕባለታት ንዲፕሎማስያዊ ዘተ ባይታ ንምኽፋት ተባሂሉ ንሳልስቲ ዝዕረፈ ምልዋጥ መጥቃዕትታት ኣሜሪካን ኢራንን ዳግማይ ክውላዕ ዝደፋፍእ ምዃኑ ይግለጽ እዚ ከምዚ ኢሉ እንከሎ እዚ ኣሜሪካን ስዑድያና ብግዝኣት ዒራቅ ዘካይድኦ ድብዳብ ንቕልውላዊ ዞባ ማእከላይ ምብራቅ መሊሱ ከስፍሖ ከም ዝኽእል ይሕበር ፕረዚደንት ኣሜሪካ ዶናልድ ትራምፕ ምስ ፕረዚደንት ዩክሬን ቮሎዲሚር ዘለንስኪ ኣብ ከተማ ዋሽንግተን ዲሲ ተራኺቡ ውፅኢታዊ ዘተ ከም ዘካየደ ሓቢሩ ፕረዚደንት ትራምፕ ዝርዝር ናይቲ ዝተካየደ ርክብ እኳ እንተዘይገለፀ ፕረዚደንት ቮሎዲሚር ዘለንስኪ ግን እቲ ዘተ ኣብ ወተሃደራዊ ደገፍ ብቐንዱ ድማ ኣብ ምዕባል ስርዓተ ሚሳይል ዘተኮረ ምዃኑ ሓቢሩ ፕረዚደንት ትራምፕ ዩክሬን ፀረ ሚሳይል ከተማዕብል ኣብ ዝሓለፈ ቅረባ ግዜ ፍቓድ ከም ዝሃባ ዝፍለጥ ኮይኑ እዚ ናይ 28 ሓምለ ዝርርብ መቕፅልቲኡ ክኸውን ከም ዝኽእል እዩ ዝእመት እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ኣብ ተመሳሳሊ ዕለትን ቦታን ምስ ቀዳማይ ሚኒስተር እስራኤል በንያሚን ነታንያሁ ተረኺቡ ከም ተዘራረበ እውን ተፈሊጡ እቲ ርክብ ኣብ ቅልውላዊ ዞባ ማእከላይ ምብራቅ ከምኡውን ኣብ ምዕባል ኩሉ መዳዊ ዝምድና ኣሜሪካን እስራኤልን ዘተኮረ ምንባሩ ተገሊጹ ኣሎ ፕረዚደንት ትራምፕን ቀዳማይ ሚኒስትር ነታንያሁን ኣብ ዝሓለፈ ወርሒ ለካቲት ኣብ ልዕሊ ኢራን ሓበራዊ ወተሃደራዊ ስርሒት ካብ ዘበግሱ ንዳሓር ቀጥታዊ ዝርርብ ከካይዱ ንፈለማ እዋን ምዃኑ ፀብጻባት የረድኦም ኤኳቶርያል ጊኒን ጋቦንን ብጉዳይ ላዕላውነት ንኣሽቱ ኣከራኽርቲ ደሴታት ዝፀንሐን ኣስታት 50 ዓመታት ዝቐፀለ ዘይምቅዳዊ ብዘተ ከም ዝዓረፈ ገሊፃን እቲ ዘይምቅዳዊ ብመንጎኘት ውድብ ሕብራት ሃገራትን ኣፍሪቃዊ ሕብረትን ከም ዝደቀሰ ዝገለፀ ክልቲአን ሃገራት እቲ ናይ ሰላም ተበግሶ ኩሉ መድያዊ ዝምድንአን ንምምዕባል ባይታ ከም ዘጣጣሕ ኣፍሊጠን ክልቲአን ጎረባብቲ ሃገራት ብሰንክቲ ካብ 1970ታት ጀመረ ዘይምቅዳው ወግዓዊ ቁጠባውን ንግዳውን ዝምድናታት ከም ዘይፀንሐን እዩ ዝጥቀስ ኤኳቶርያል ግኒ ኣብ ልዕሊ ግዛኣት እስጳኛ ጋቦን ድማ ኣብ ትሕቲ ግዛኣት ፈረንሳ ምንባርን ዝጠቕሱ ፀብጻባት እቲ ዘይምቅዳው ሓድጊ መግዛእቲ ምዃኑ የረድኡ እተን ሰለስተ ናእሽቱ ደሴታት ብመሰረት ውዕል ፓሪስ ናይ 1900 ልኡላዊ ኣካል ኢኳቶርያል ጊኒ ምዃነን ኣህጉራዊ ቤት ፍርዲ ፍትሒ ኣብ ወርሒ ጉንበት 225 ናይ መወዳእታ ውሳነ ምህበው ዝዝከር እዮም እተን ደሴታትን ኣብ ከባቢአን ዝርከብ ማያዊ ኣካልን ርቡሕ ፀጋታት ነዳድን ባህርያዊ ጋዝን ከም ዘለዎ እዩ ዝግለጽ መንግስቲ ኣሜሪካ ምስ ዓበይቲ ኩባንያታት ምክልኻል ሃገሩ ን7 ዓመታት ዝፀንሐ ወተሃደራዊ ስምምዕ ከቲሞ እቲ ናይ ቢልዮናት ዶላር ስምምዕ ብቐንዱ ኣብ ምፍራይ ዝተራቐቐ ሚሳይላትን ፀረ ሚሳይላትን ዘተኮረ ምዃኑ ቤት ፅሕፈት ምክልኻል ኣሜሪካ ፔንታጎን ሓቢሩ እዚ ውዕል እዚ ዝኽተም ዘሎ ኣሜሪካ ምስ ምውላዕ ኩናት ዩክሬን ከምኡውን ኣብ ልዕሊ ኢራን ዘበገሰቶ ወተሃደራዊ ወፍሪ መጠና ፅዋራ ከም ዘንቆልቆለብ ዝግለፀሉ ዘሎ እዋን እዩ በዚ ድማ እዚ ሓድሽ ወተሃደራዊ ስምምዕ ዝጎደለ ፅዋር ንምትካእ ክኸውን ከም ዝኽእል ወተሃደራውያን ክኢላታት ይእምቱ ኣሜሪካ ካብ መወዳእታ ወርሒ ለካቲት ናይዚ ዓመት እዚ ኣብ ልዕሊ ኢራን ወተሃደራዊ ወፍሪ ካብ ተበገስ ንዳሓር ኣስታት 38 ቢልዮን ዶላር ወፃእኹም ዝገበረት ምሕባራ ዝፍለጥ እዩ። ብዘይካዚ ኣሜሪካ ኩናት ዩክሬና ብ222 ካብ ዝውላዕ ንድሓር ነቲ ሃገር ልዕሊ 75 ቢልዮን ዶላር ዝግመት ወታደራዊ ደገፍ ከም ዝገበረት ይግለጽ። ፕረዚደንት ዶናልድ ትራምፕ ንዓመት 227 ንምክልኻል ዘገልግል 1.5 ትሪልዮን ዶላር ክስላዕ ማመድሕር ምቕራቡ ኮንግረስ 1.15 ትሪልዮን ዶላር ክስላዕ ምድጋፉ ይዝከር። ኤውሮጳዊ ሕብረት ንንግዳዊ ዝምድናታት ባዕሎታት ጸሎ ንጥፈታት ካብ ምክያድ ክሕየብ ህዝባዊት ሪፓብሊክ ቻይና ጸዊዓ። ቻይና ነዚ ጻውዒቲ ዘቕረበት እቲ ሕብረት ኣብ ልዕሊ ዝተወሰነ ሰደድ ፍርያታ ናይ ድረታ ስጉምቲ ከም ዝወሰደ ብምኽሳስ እያ። እቲ ስጉምቲ ፍልልያቶም ንምፅባብ ክካየድ ንዝፀንሐ ዲፕሎማስያዊ ንጥፈታት ዝዓናቐፍ ምዃኑ ሚኒስትሪ ጉዳያት ወፃኢ ቻይና ትማል 28 ሓምለ ብዘውፅኦ መግለፂ ኣጠንቂቑ። ሃገሩ ነዚ ኤውሮጳዊ ሕብረት ወሲድዎ ዘሎ ስጉምቲ ተመጣጣኒ መልሰ ግብሪ ክትህበሉ ምዃና እውን እቲ ሚኒስትሪ ኣነፂሩ ኣሎ። ኣብ መንጎ ክልቲኦም ወገናት ዝኽሰት ንግዳዊ ዘይምቅዳው ንዘካድዎ መጠን ንግዳዊ ምልዋጥ ከግድሎ ከም ዝኽእል ይእመት። ቻይና ንኤውሮጳዊ ሕብረትን ኣብ 225 ናይ ኣስታት 830 ቢልዮን ዶላር ንግዳዊ ምልዋጥ ከም ዘካየዱ ጸብጻባት ይጠቕሱ። እስራኤል ንዝተበፅሐ ስምምዕ ምቁራፅ ተኽሲት ጥሕሶ ከም ዘላ መንግስቲ ሊባኖስ ትማል 28 ሓምለ ደጊሙ ኸሲሱ። እቲ ኣብ ዝሓለፈ ወርሒ ሰነ ብመንጎኘት ኣሜሪካ ዝተበፅሐ ስምምዕ እስራኤል ከተካይዶን ፅንሐት መጥቃዕትታት ከተቋርፆን ሰራዊታ ካብ ደቡባዊ ሊባኖስ ክትስሕብን ዝብል ነጥብታት ዝርከቦ እዩ ነይሩ። ይኹን እምበር እስራኤል ኣብ ልዕሊ ሰራዊት ሃገሩ ከይተረፈ ተደጋጋሚ መጥቃዕትታት ተካይድ ከምኡውን ተቆፃፂራቶ ኣብ ልዕሊ ዘላ ከባቢታት ንዘለዎ ዓድታትን ከተማታትን ትዕኖ ከም ዘላ ፕረዚደንት ጆሴፍ ዖን ወቂሱ ኣሎ። እስራኤል ሰራዊታ ካብ ገለ ክፋል ደቡባዊ ሊባኖስ ድሕሪ ምስሓባ ሰራዊት ሊባኖስ ክሰፍሮ ከም ዝጀመረ ክቃላሕ እኳ እንተቐነየ እስራኤል ብእትኽተሎ ዘላ ወታደራዊ ፖሊስታት ግን እቲ ተበግሶ ውፅኢታዊ ክኸውን ከም ዘይክእል ይእመት። ሩስያን ሪፓብሊክ ደቡብ ኣፍሪቃን ኣብ ምምዕባል ጽላት ምክልኻል ዘተኮረ ስምምዕ ከቲመን። እቲ ስምምዕ ትማል 28 ሓምለ መንጎ ሰብ መዚ ምክልኻል ክልቲአን ሃገራት ኣብ ከተማ ሞስኮቭ ዝተካየደ ዝርርብ ተበፂሖም። ብመሰረት ስምምዕ ክልቲአን ሃገራት ስርዑ ወታደራዊ ልምምዳት ከካይዳን ሓበሬታ ክለዋወጣን ምዃነን ተፈሊጡ ኣሎ። ብዘይካዚ ሩስያን ደቡብ ኣፍሪቃን ብዝርዝር ዘይገለጾ ብርክት ዝበለ ሓበራዊ ወታደራዊ ፕሮጀክትታት ከበግሳ ምዃነን ሓቢራን። ሩስያ ምስ ሃገራት ኣፍሪቃ ዘለዋ ወታደራዊ ፀጥታዊ ቁጠባውን ዲፕሎማስያውን ዝምድናታት እናሰፍሐ ይመፅእ ከም ዘሎ ጸብጻባት የረድኦም።

ዜና ንምዝዛም ኣርእስተ ዜና ክደግመልኩም። ሸም ናይ ዋዕላ ውዳበታት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ኣብ ዳላስ ብወግዒ ተኸፊቱ። ማእከላይ ባይቶ ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ኣብ ቀዳማይ መንፈቕ ንዝተሰላሰለ መደባት ገምጊሙ። ኣብ ንዕዞ ባተሰነያ መሰላት ቆልዑን ደቂ ኣንስትዮን ዘተኮረ ዝተምህሮ ተዋሂቡ። ኣሜሪካን ስዑድ ዓረብን ኣብ ዒራቅ ኣብ ልዕሊ ዝርከቡ ብኢራን ከም ዝድገፉ ዝገለጾም ምልሻታት ደብዲቡ። ፕረዚደንት ትራምፕ ምስ መራሕቲ ዩክሬይንን እስራኤልን ውፅኢታዊ ዘተ ከም ዘካየደ ሓቢሩ። ኤኳቶርያል ጊንን ጋቦንን ብጉዳይ ኣከራኽርቲ ደሴታት ዝፀንሐን ዘይምቅዳው ብዘተ ከም ዝዓረፈ ገሊጻ። ሓፈሻዊ ዜናታት ተዛዚሙ ኣሎ። ምስ ተረፉ መድባትና ንሓድገኩም ብወገነይ ሰናይ ምሻት።

መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህትፍትፍ ቫይረስ ካብ ዝልከፉ ግዜያት ኣቕፂሩ ኣሎ። ሰለስተ ዓመታት ብዘይ ዕረፍቲ ለይትን ቀትርን ብዛዕባ ባሕሪ ለፍሊፎም። ማዕርጉ ዲያቆን እዩ ኣማኻሪ መራሒ ስርዓት ብልፅግና ድማ እዩ። ንናፅነትን ልኡላውነትን ኤርትራ ኣብ መጋስን ቁንፃብን ተዋፊሮም ካብ ዘለዉ ጉጅለ ስርዓት ብልፅግና ሓደ እዩ።

0: መራሕትን ልሂቃንን ስርዓት ብልፅግና ኣብ ጉዳይ ኤርትራን ኤርትራውነትን ቀይሕ መስመር ሰጊሮም ካብ ሓዲድ ኣንደላሂፆም ከም ዘለዉ እዚ ዲያቆን ዲ ፖለቲከኛ ሓደ መርኣያ እዩ። ሃለውለዉ ምስማዕ ግን ዝፅላ ኣይኮነን።
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል ይፈርሳል። መነሻ ኣመክንዮ መነሻው ኤርትራ ኤርትራ እንድትሆን ያደረገት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላቸዋለች? በቃ የኤርትራ ጥቅም ያልቃል እዛ ጊዜ።
0: ኢትዮጵያ ኣፍ ደገ ባሕሪ ምስ ረኸበት ኤርትራ ኤርትራ ዝኾነትሉ ምኽንያት ክብቅዕ እዩ። ኤርትራ ኤርትራ ክትከውን ዝገበራ ካልኦት እውን ዝተቐበልዎ ኢትዮጵያ ቀይሕ ባሕርን ከይትረክብ እዩ። ኢትዮጵያ ቀይሕ ባሕሪ ምስ ረኸበት ኤርትራ እንታይ ክትገብረሎም እያ? ጥቕሚ ኤርትራ ሽዑ ክብቅዕ እዩ። ኣዱሊስ፣ ታጁራ፣ ምፅዋዕ፣ ዓሰብ እዚኦም ኩሎም ኣብ ትሕቲ ኢትዮጵያ እዮም ነይሮም። ሕጂ ወላ ሓንቲ የለን። ባሕሪ ነጋሽ ዝነበረ ጣልያን ገዚእዎ ኤርትራ ዝብል ስም ሂብዎ እንሆ ሕጂ ብሰላም ክንነብር ኣይከኣልናን። ኤርትራ ምርካብ ኣይኮነን። ንኣብነት ሶማላውያን ወይ ሶማሌላንድ ወይ ጁባላንድ ንኢትዮጵያ ወደብ እንተሂቦማ ኤርትራ ኤርትራ ዝኾነትሉ ምኽንያት ከብቅዕ እዩ። ኢትዮጵያ ኣብ ዝኾነ ቦታ ንኣብነት ቻይና ንኢትዮጵያ ወደብ እንተሂባ ኤርትራ ትፈርስ።
1: ቻይና አሁን እኛና ቻይና ሩቅ ነናለ። ቻይና አሁን ለኢትዮጵያ ወደብ ብሰጣት ኤርትራ ኤርትራ የሆነችበት ምክንያት ይፈርስ።
0: ዘገርም እዩ። እዚ ዓበድበድ እዚ ምስ ምንታይ ዝቁፀር? ኣእምሮኦም ብዝሰሓቱን ኣብ ሃለውሳ ብዝነብሩን ሰባት ዝምከር መራሒ ብልፅግና እንታይ ሃውተ ተደኣ እሞ እንታይ ሓጢኣት ኣለዎ? የማነ ፀጋሙ ብምሩኻትን ዕቡታትን ዝተኸበ ስስዓን ህንጩይነትን ድማ ዝባህርያቱ ስለ ዝኾነ ኣብዚ ብኢትዮጵያውያን ልሂቃን ተላዒሉ ዘሎ ውፍሪ ባሕሪ ኩሎም ዝጠፈሹ ብቑራቦ ብልፅግና መኣዝኖም ዝሰሓቱ ብኽቱር ፅልኢ ህዝቢ ኤርትራን መሬታን ዝዓወሩ ኣቦታቶም ኣብ በረኻታት ሳሕል ዝተረፉ ምሩኻት ኩናት ህዝባዊ ግንባር ዝነበሩ ኣብ መሳኽቲ ቴሌቭዥናት ሓተው ክብሉ ይውዕሉን ይሓድሩና ኣለዉ። ንገሌ ካብኣቶም ከም ኣብነት ንስማዕ።
2: ኢትዮጵያና የኤርትራ ግንኙነት ሁለት ጎረቤት ሃገራት የሚመሩበት ህጋዊ ስርዓት ሳይበጅለት
0: ርክብ ኤርትራን ኢትዮጵያን ክልተ ጎረቤት ሃገራት ዝምርሓሉ ሕጋዊ ስርዓት ከይተዳለወ 7 ዓመታት ሓሊፉ ናይ ኢትዮጵያ ሕጋውን ታሪካውን ወደባት ዝሓዘቶ ኤርትራ ድማ ኣይሽምካይዶ ብነፃ ወደብ ክትበና ብ1990 ማለት 1998 ብትዕቢት ንኢትዮጵያ ወሪራ ከምዚ ሎሚ ዋጭዋጭ ከይተባህለ ክሳብ 1998 ወራር ጅምርን ባሕርኹም ኣግማልኩም ኣስትሉ ኢሎም ባዕሎም ኢትዮጵያውያን ዝሕሰምዎን ወደብ ዓሰብን ባፅዕን ምስቲ ኣብቲ እዋን ዝነበረ ናይ ምትሕባር ሃዋህውን በትንዑ ዝገዝእ ዝነበረ ሕጋጋትን ብዝተገብረ ሕድገታት ኢትዮጵያ ብወደብ ዓሰብ ሙሉእ ኣገልግሎት እያ ትረክብ ዝነበረት። እዚ ንዕዘቦ ዘለና ቅድሚ 1998 ወደብ ዓሰብ ብሙሉእ ዓቕሙ ንኢትዮጵያ ንጡፍ ኣገልግሎት እናሃበን ከሎ እዩ።

0: ብዛዕባ እቲ ካብ 1998 ክሳብ 2000 ዓ ም ኣብ መንጎ ኤርትራን ኢትዮጵያን ዝተኻየደ ደማዊ ኩናት ኣብ ግዜኡ ብዙሕ ተባሂሉ ስለ ዝኾነ ሎሚ ንድሕሪ ተመሊስካ ምትኽቶ ኣድላይነት የብሉን። እንተኾነ ነዞም ሕጂ ኣብ መሳኽቲ ቴሌቭዥናት ኢትዮጵያ ውጥም ቅልቅል እናበሉ ሓሶታት ዝነስሑን ህዝቢ ዘደናግሩን ዘለዉ ናይ ትማሊ ስዑራት ኩናት ሓቂ ምንጋሮም ግን ኣገዳሲ እዩ።
1: ኣብይ ከም ይመራዊ መንግስቲ ጋር መቀመጥ በምንም መልኩ ለምንም ዓላማ በድርድር መቀመጥ ነውር፣ ከነውር በላይ ነውር ነው ተብሎ ነው መወሰድ ያለበት።
2: አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው።
1: ስለዚህ የአብይ መንግስት እንደዚህ አይነት ሞራል መሰረት የለውም ብቻ ሳይሆን ጤነኛ አእምሮ ያለው ማንኛውም ወገን ህወሓት የትግራይ መንግስት ብቻ አይደለም፣ አብይ ይመራዋለሁ ከሚለው የተራ የነፍሰ ገዳዮች ቡድን ጋር መቀመጥ ነው ነውር መሆን የነበረበት።
0: ንህዝቡ ጠሊሙ ትማሊ ምስየ ናይ መንግስትና ክንዛተ ዝብል ዝነበረ ሎሚ ተገምጢሉ ነቲ ዘናእሶን ዝነዓቆን ከሳሲ ዝጓናባሕ ዘሎ ትማሊ ብምስምስ ዶብ ኣብ ዝወልዐ ኩናት ኣላፍ መንእሰያት ኢትዮጵያ ዘህለቐ ደረት ኣልቦ ሓሶቱ ስቂልካ ምሕላፍ ቁኑዕ ኣይኮነን። ንሱን መሰልቱን ነቲ መሪር ሓቂ ከም ሓሞት እናመረሮም ክውሕጥዎ ስለ ዘለዎም
3: ስለዚ ከዚ ቀደም የሰራትና ስህተት ንኣርሞ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ። ኣብ ዓሰብ ዝዋጋእ ዝነበረ ሰራዊትና ኣይሞከር ኣብ ዝበሃል ቦታ በፂሑ ነይሩ። ኣይሞከር 18 ኪሎ ሜትር ካብ ዓሰብ እዩ።
3: ኣይሞከር ንባል ቦታ ላይ ደረሶ ነበረ ዓሰብ ጋር ዝዋጋ የነበሩ ሓይላችን። ኣይሞከር ማለት ከዓሰብ 18 ኪሎ ሜትር ነው። ጂኦግራፊ ኣሁንም ይታወቃል።
4: ኣይሞከር ንገዳለሱ ካብዚ ሕጂ ዘለና መከላኸሊ መስመር ሓድሽ መከላኸሊ መስመር ድሕሪ እያ ኣብ 37 ሜትር እታ ቦታ እዚኣ እንዳ 37 ኣብዚ ዘሎ እቲ መከላኸሊ መስመርና ከዓ ድነ። ስለዚ ኣብ መንጎዝን ዘሎ ክልሊ ነዊሕ 67 ኪሎ ሜትር ይዝ ሕጂ ዳ ኣይሞከር ትበሃል በከር ለድዓ ትብልዋ እንታይ ማለት እዩ ትርጉማ ኣፃምቅ
0: ቦታ ማለት ሓቀኛ ታሪክ ግንባር ቡሬ ንምዝኽኻር መከላኸሊ መስመር ሓይልታት ምክልኻል ኤርትራ 71 ኪሎ ሜትር እዩ ዝነበረ። ኣብቲ እዋን ብውድብ ሓድነት ኣፍሪቃን ካልኦት ቅዱሳትን ነቲ ኩናት ንምዕራፍ ብዝወሰድዎ ተበግሶን ሰላም ሓይልታት ምክልኻል ኤርትራ ካብ 71 25 ኪሎ ሜትር ንድሕሪት ክስሕብ ስለ ዝተወሰነ መከላኸሊ መስመሩ ኣብ ከባቢ 43-44 ኪሎ ሜትር ካብ ዓሰብ ገይሩ እዩ ነቲ ወራር ዘፍሸለ። ሰራዊት ኢትዮጵያ ድማ ኣይሽንኳይዱ ኣይሞከር ኣብ መከላኸሊ መስመር ሓይልታት ምክልኻል ኤርትራ ክፅጋዕ እኳ ኣይከኣለን። ኣይሞከር 18 ኪሎ ሜትር ተባሂሉ ተጠቂሱ ዘሎ ድማ 18 ዘይኮነስ ኣይሞከር 37 ኪሎ ሜትር ካብ ዓሰብ እዩ። እዚ ንሪኦ ዘለና ካርታ ድማ ኣብቲ እዋን ኩናት ንኣታሓዛ ድፍዓት ክልቲኡ ሓይልታት ኣመልኪቱ ኣዛዚ ግንባር ቡሬ ሜጀር ጀነራል ሃይለ ሳሙኤል ዝሃቦ መብርሂ እዩ።
4: እቲ ናይ ቅድም ቀዋሚ መከላኸሊ መስመርና ከዓ ንፋዕና ዝነበረ እዚ ቀይሕ ዘሎ ፀጋማይ ጫፍ ናይቲ ግንባርና ኣብዚ 823 መከላኸሊ ዘሎ ክበፅሕ ከሎ እቲ የማናይ ክንትና ከዓ ኣብ 738 ክልለው እያ ዝበሃል ቦታ እዩ ነይሩ። እዚ መከላኸሊ መስመር እዚ ንፅርግያ የማነ ፀጋም እዩ ዝቆርፅ ስጋብ 50 ኪሎ ሜትር ርሕቀት ነይሩ ካብ የማን ስጋብ ፀጋም ካብ ፀጋም ስጋብ የማን ማለት እዩ። እቲ ናይ ፀላእ መከላኸሊ መስመርካ እዚ 8-8 ንብሎ ዘለና ፀጋማይ ክንፊ እዚ ከዓ እቲ የማናይ ክንፊ ስጋብ 6-3 ንብሎ ዘለና ማለት እዩ። እዚ ውን 48 ኪሎ ሜትር ርሕቀት ነይሩ ካብ የማን ስጋብ ፀጋም። ስለዚ እቲ ናይ መጀመርያ 71 ኪሎ ሜትር ወይ ከዓ ግንባር ቡሬ ዝፍለጥ ቅድሚ ናብዚ ሓድሽ መከላኸሊ መስመር ምምፃና ዝነበረ ዕርድና እቲ ድሕሪ ዕለት 28 በቲ ኣንቶወድ ጠቀስናዮ ውሳኔ ናይ መንግስትና ዝቀየር ናይ ሓድሽ መከላኸሊ መስመር ካ እዚ ኣብ ከባቢ 44 ኪሎ ሜትር ኣለና ማለት እዩ። እዚ ትናና መከላኸሊ መስመር እዚ ትፀከማይ ንካኣት የማናይ እዚ ከዓ ናይ ፀላእ መከላኸሊ መስመር እዩ።
0: ሕጂ እውን ናይቲ እዋን ሰነዳት ኢና ክነቐርብ። ብትሽዓተ ሰነ 2000 ዓ.ም ገና ሩስን ኩናት ኣብ ዝነበረሉ እዋን ጋዜጠኛታት ማዕከናት ዜና ወፃኢ ምዝሓዘ ጉጅለ ኣብ ግንባር ቡሬ በፂሕና ነርና። እዚ ንሪኦ ዘለና ሰነድ ኣብቲ ኣይተፃርቃን በፂሕናዮ ነርና ዝበሎ 18 ተባሂሉ ዝፅዋዕ ቦታ እዩ። 18 ቀንዲ ደጀን ሓይልታት ምክልኻል ኤርትራ ኮይኑ መቐበሊ ምሩኻት ሰራዊት ኢትዮጵያ ኮይኑ ይፀኒሕና።
5: ከምሽቱ 4 ሰዓት ውግያ ጀምረናል። በዛ ላይ የነበረ ግን ብዙ መስዋዕትነት መክፈልና ቁስለኛ ነበር ማለት ነው። የኢትዮጵያ ሰራዊት ከፍተኛ ጉዳት ነው ማለት ነው የደረሰብን። በዛ ጊዜ ቀውጢ ውጊያ ነበር ማለት ነው። ቀውጢ ውጊያ በሚካሄድበት ጊዜ ግን መስዋዕትና መቁሰል ነበር ማለት ነው። በተለይ 6 ሰዓትና 7 ሰዓት ላይ ከሌሊቱ ጠሚት ተጠጣፈ ውጊያ ነበር ማለት ነው። አንድ ሻምበል ነበር የገባ ነው። ወዳውኑ ሻምበል ላመራራችን ተሰዋ። በዛም የተነሳ ያው ብዙ መስዋዕትነት እየተከፈለ ሲሄድ በመሀከል ተኩስ አቁሙ ብለን ያው ወደዚህ እንድንመጣ አድርገናል ማለት ነው። እና የነበረ ሁኔታ ይህን የመሰለ ነው። ነገር ግን

0: ውጊያው ግን በጣም በጣም አስከፊ እና አንገፍጋፊ ነው የነበረ፣ በእኛ የነበረ ውጊያ ማለት ነው። ሀሳብ ቀርቶ ግማሽ መንገድ አልተደረሰ
1: ነበረና ፕሮፌሽን ሻዕቢያ ተሃድምያ ንሕና ግን ዓሰመቲና ተነባሮ የነበረና ዓላማ ፈርሞሽኑ ካብ ድሓር የኾነ ማእኸላት እዩ ለዊስና ዓቕምኒና ኢሎም ነገሮምና ኣመራርና ዓቕሚ ንኽእል ኢና ሙሉእ ለይጉድን ኣመራር ብቕዓተኢና ኢሎምና ሰራዊት እውን ብቕዓት ይኹም ሰልጢን ክብኹም ኢሎምና ኣማኻለት እዩ ኣላሂብና ቁፅሪ የብሎም ብዙሓት እዮም ብዙሓት እዮም። ካብ ሓንቲ ጋንታ እቶ ካብ ሻለቃ ደረጃ ነበረ ካብ ሓንቲ ጋንታ ካብ 86 ተመሊሶ ካብ 88 16 ተመሊሶ ካብ ልቃርዩ ወቑዒ ቁስሊ ካይኖም
2: ቤት ኤርትራ ኤርትራ ጦርነት እኔ ብሬ ነው የነበርኩት። ጦርነት ተጀመረ፣ ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል።
3: እዚ ንሪኦ ዘለና ኣብ 37 ኪሎ ሜትር ማለት ኣይሞከር ተተኺሉ ዝከላኸል ዝነበረ መዳፍዕ ሓይልታት ምክልኻል ኤርትራ እዩ። ወታደራዊ ሳይንስ ንዝፈለጥ ሰብ መዳፍዕ ኣብ 37 እንተነይሩ ቀዳማይ መከላኸሊ መስመር ካብቲ መዳፍዕ ዘለዎ ቦታ ክንደይ ኪሎ ሜትር ርሒቑ ከም ዘሎ ርዱ እዩ።
4: ሰንዓፈን ኣልፈን እምባሶራን ተቆጣጥረን ባሶራ ላይ ታንኮቻችን ንሰቅለን
3: ሓሶታት ኣይተጻድቃን ይቕጽል። ብወገን ሰንዓፌ ኣብ እምባሶራ ታንክታትና ሰቒልና ከስከሰ ዝበሃል ቦታ በፂሕና ነርና። ብወገን ዓድዋ ዓዱ ኋላ ዓረዛ ሓሊፍና እቲ ውግእ ኣብ ጥቓ መንደፈራ ይካየድ ነይሩ።
4: ክሎስ መንደፈራ ነበር ውግያ ሲደረገ ነበር።
3: ሓደ ላዕለዋይ ኣዛዚ ሰራዊት ነይረ ዝብል ኣብ መራኸቢ ብዙሓን ወፂኡ ዓይኒ ዘንቁር ሓሶት ክዛረብ ዓገብ እዩ። ንልቦና ዘለዎ ሰብ ግን እዚኦም ግን ልቦና የብሎምን። ብዘይ ሕንከት ድላዮም ክብሉ ስኸኽ ዝብሉ ኣይኮነን። ብዙሕ ምዝራብ ኣየድለን እዩ። ሰነዳት ጻዕዳ ቀላይን ዓዲ በጊዑን እኹል መልሲ ስለ ዝኾነ
5: እሞ ኣብቲ መዋት ብፍላይ ኣብ ስሳድ ዒቃ ዝነበረኩም ኩናት እንታይ ይመስል ነይሩ? ስክታዋ ብዛዕባኡ ፅንክር ዝብሉ ኩናት ገጢምኩም ዝነበርኩም ይስማዕ እሞ ዝርዝር ኣብካት ኣለና ብዛዕባ
6: ዋላ ሓንቲ ፅንኩር ኢልና እውን ክንገልፆ ይንኽእል ኢና። ቅርፂ መሬት እቲ ቦታ ሙቺ እዩ። ኣብ መንጎ ፀላእ ዝብገሰሉን ንሕና ዘለናያስ ናይ 2,000 እዩ ውሕሉ ብተጨንገሩ ከባቢ ዳዕረኹና ዓዘ 10 ተረተር ዝበረኸ ከምኡ ኢሉ ንዓረዛ ዝኸይድ መስመር ማይ ድማ ዝኸይድ መስመር ኢና ሒዝና። ንሱ ከዓ ካብ ጎላጉል ካብ ዝተሓተ ዕንቆት ዝለዕለ ብረኸ ዝመፅ ነይሩ። ቅርፂ መሬቱ ንባዕሉ ተሪር ዓቐበት እዩ። ንሕና ግን ብብራኸ መፂና ኣብ ሓደ ከቢድ ጉዕዞ ዘይብሉ መስመር ስለናኣቱ ድኻም ነርና ክብላ ይክእልኒ። ቅርፂ መሬት ላዓል ታሕትን ሸንኮለል ደብል ኣይነበሮን። ስለዚ እቲ ቅርፂ መሬት ስለዝሓገዘና ድመቻ ንምውጋእ ንዓና እዩ። እቲ ዝተመርፀ ቦታ ከዓ በዚኢኻ ከም ሓደ ቅቡል ወሲድካ ንክትዋጋሉ ዘተባብዓካ ሓደ ካብ ዘዕወተና ነገርካ ቅርፂ መሬት እዩ ማለት እዩ። እቲ ተሓዛ ናይ ፀላእ ዝመፀሉን ናትና ተሓዛን ዝነበረሲ ሓደ ካብ ዘዕወተና እዚ እዩ። ብዓብይቲ ፀላእ ተደኺሙ ሞይቱ እናተዘብጠ ዝመፀ እቲ ምንስሓብና ንድኻም ናይ ጉዕዞ ኣሸጊርዎ ኣብ ዝጥዕመና ቦታ ንክንሃርሞ ኣተባቢዕና ከምዚ እናኾነ ምስ መፀ ኢና ንሕና ከዓ ኣብ መደምደምታ ነቲ ናይ መወዳእታ ፅቡቅ ዕድል ኣጋጢምና ነቲ ስራሕ ከዓ ብፅፉፍ ተወዲኡ ማለት እዩ። ንዚ ሞታ ስመሽዑ ኣብ መወዳእታ ድሕር ዘይተሃርሙ ከምሞ ንባዕልካ ሞትካ ኣለካ ስለ ዝኾነ ነቲ ድሞተ ኢና ሃሪምና ማለት እዩ።
7: ዛርቃን ጦርነት መርቻ ኣለውኝ ኣሰብን እንያዝ ብያ ኣለውኝ ብሎ ሲናገር ሰማዖ።
3: ፃድቃን ውግእ መሪሐ ዓሰብ ንሓዞ ኢለ ነይረ ኢሉ ክዛረብ ስምዐዮ።
8: ፃድቃን ሲቪል ነው፣ ስራውም ሌላ ነው። ግን ያው ኣልብሰህ ኮ የሆነ ኮ ከዋክብቲ ካስቀመጥ በዛ ትጠራለ።
3: ፃድቃን ሲቪል እዩ፣ ስርሑ ካልእ እዩ። ፅሩራታት ስለ ዝነበሮ ብኡ ይፅዋዕ። ፃድቃን ክዛረብ እንተ ደኣ ኮይኑ ብፀሮና ውግእ ክመርሐ ኢሉ ውትድርና ዝፈተነ ኣብኡ እዩ። ኣብኡ ፈቲኑ ንሰራዊት ኢትዮጵያ ኣብ ሓንቲ ጸባብ ቦታ ኣእትዩ ዝቐጥቀጦን ንሻዕበያ ብዘበርከቶ ውዕለትን በቲ ኣብኡ ዝሃለቐ ሰብን ንብረትን ክስምብድ ነይርዎ። ፃድቃን ዝመርሖ ኩናት ኣይነበረን። ካብ ባድመ ሰራዊት ኣጉዲሉ ንጽሮና ኸይዱ ባዕሉ ኣዛዝኹ

0: ዕይኑ ኣትዩ ውፅኢቱ ድማ ኣብኡ ኣሎ። ድሕሪ ውግእ ጾረና ንኻልኣይ ግዜ ምድላው ይገበረ ተባሂሉ ሽዑብ መራኸቢ ብዙሓን ዘይተነግረ ሳሞራ ግንባራት ከዋህድ ጻድቃን ድማ ካብ ቦትኡ ተኣልዩ ምስ በዓል ጀነራል ገዛኢ ኣብ ከባቢ ሎጂስቲክስ ንኽጸንሕ ተወሲኑ
1: መንያዝን ያችን ድል እምኳን ሳስተይን እንዳናረ ከዛ የነበረው ተኩስና እንትን ኦርጦ ይዞ ሂዶ ጾሮና ቀጥሎ ራሱ ኮማንደር ሆኖ ገባ። የራሱ ውጤት እዛ አለ።

0: እዚ ኣንጻር ጻድቃን ዝዛረብን ንጻድቃን ዝውንጅልን ዘሎ ጆን መንጋክ ዝተባህለ ሰብ ንባዕሉ ኣካል ናይቲ ዝጠቕሶ ዘሎ ኩናት ነይሩዎ። ብ23/24 ግንቦት 2000 ዓ.ም ኣብ ዓዲ በጊዖ ንዝተኻየደ ኩናት ዝመርሐን ብሽሓት ዝቝፀር ሰራዊት ኢትዮጵያ ዘህለቐን እዩ። ድሕሪ ስምምዕ ኣልጀርስ ምስ ዓቃብ ሰላም ሰራዊት ውድብ ሕቡራት ሃገራት ዝረዳድኡ ብወገን ኤርትራ ብሪጋደር ጀነራል ኣብርሃለይ ክፍለ ዘማእክሎ፣ ብወገን ኢትዮጵያ ድማ ኣለምሸት ደግፈ ሕጂ ጀነራል ብልጽግናን ጀነራል ዮሃንስ ገብረ መስቀል ማለት ጆን መንጋግ እዮም ነይሮም። እቶም ኮሚቴ ኣብራማ ምስ ብሪጋደር ጀነራል ኣብርሃለይ ክፍለ ምስ ተራኸቡ ዝተባሃህልዎ ንስማዕ።
1: ኣኼባ ኣብ ዶብ ዘይንገብሮ ኣብ መረብ ኣብ ዛላኣንበሳ እንተበልናዮም ኣብዮምና ክልተ ግዜ ግን ሕራ ኢሉ ሓንቲ መረብ ገርናዮ ክልተ ግዜ ወር እምበር ከም መተካእታ ከዓ ጅቡቲ ኢልና መረብ ስ እንታይ ክንከኣተላ ኣብዚ ገደፍካዮ ሰብካ ስለ ዘሎ ክልሰማዕታት ጌርካ ወይ ትመፅእ ሕጂ ምስ ኣብየና ናይ ቦታ ኮን እዚ እምቢኡ ከይድና ምስ በለና ዝገዘብልና ኣብኡ ከዓ እዩ ንርስኻ ይሸዑ ኣብዚ ናይ ዓዲ በጊዕ ንሪኢቲ ንስ እዩ ናይቲ ግንባር ሓላፍ ነይሩ ናይቲ ክፍለ ሰራዊት ተናቲ ክፍለ ሰራዊት ሳይ ተመልሰን ኣብኡ ዘርዩ ከይጀመርና ከለና ካብዚኣ ከዓ ናይ ተመለሽና ኢሉ ካብ ዓዲ በጊዕ ዘይበይኒ ከዓ ካብ ሞተመሊሽካ መንደር ሳሊ ዘይኒ ወይኒ ከዓ ካብ ሞተመሊሽካ ኢሉ እዩ
2: ጦርነቱ እስከየት ንምሄደው የሚል ሁለት ሰዎች ሁለት የተለያየ መልስ ሰጡ። አቶ ተፈራ እስከ ቀይ ባህር አለ፣ መለስ እስከ ቻላችሁት አለ። የሁለቱ አልጣመኝም እውነት ለመናገር።
3: እስከ ቻላችሁት ማለት ነው?
2: አዎ እሱ እኮ ነው የምልህ። እስከ ቻላችሁት የት ትችላላችሁ አለ።
0: እቲ ኩናት ክሳባበይ ክበፅሕ ዝብል ክልተ ዝተፈላለየ ሓሳባት ቀሪቡ። ተፈራ ክሳብ ቀይሕ ባሕሪ ኢሉ መለስ ድማ ክሳብ ዝኸኣልኩሞ ኢሉ። ቀይሕ ባሕር ማለት ሻዕብያ ምጥፋእ ማለት እዩ። ክኸውን ዝነበሮ ድማ ንሱ እዩ። ንዓሰብ ጥራይ ተባሂሉ ዝተኸረኸረ ሰብ ኣይነበረን። እቲ መደብ ኤርትራ ሓያል ንኸይትኸውን ንሻዕብያ ክሳብ ቀይሕ ባሕሪ ምፅላፍ እዩ ነይሩ ቡሬ ተለዓለም። ስለምንታይ ብዛዕባ ቡሬ ጥራይ ንዛርብ? ቀንዲ ድሌትና ኣስመራ ባፅዕ ምእታው እዩ ዝነበረ። ክንከይድ ንኽእል ነርና። ኣብ ኣኽሱም ዘፀቕናዮ ውጥን ካብ እኹል ንላዕሊ እዩ ነይሩ። ንሻዕብያ ዓሰብን ቡሬን ኣይኮነን ዘድልዮ።
2: እቅዱ ሻዕብያን ወደ ቀይ ባህር ሻዕብያ ብቻ ኤርትራ ሓይሊ እንዳይሆን
4: ድሓር እዚ ገርና ናብ ኩናት ምስኣተና ኣብቲ መጀመርያ ኣይቐንዐናን ብሓቂ ንምዝራብ ብሓፂር ግዜ ክንውድኦ ኢልና ኣቲና። ያውም ክሻብ ኣስመራ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ እዩ ነይሩና። ግን ኣይኮነን ተሰናኺሉ ተሪፉ። እቲ ምድላው ብቑዕ ኣይነበረን ማለት እዩ። እቲ ምንቅስቃስ ጠቕላላ እውን ትኽክል ኣይነበረን። ዋላ ናይ ስልታት ጌጋታት እውን ይነብሮ እዩ። እዚ ንባዕሉ ክግምገም ዘለዎ ጉዳይ እዩ።
0: ጀነራል ዮሃንስ ገብረ መስቀል ማለት ጆን መንጋግ ብህልቂትን ዕንወትን ናይቲ ኣብ መንጎ ኤርትራን ኢትዮጵያን ዝተኻየደ ኩናት ኣይተጣዓሰን። ሕጂ እውን የማናይ ኢድ መራሒ ብልፅግና ኮይኑ ኣብቲ እዋን ፈቲኑ ዘይሰለጦ ሎሚ ምስ ብልፅግና ኮይኑ ቀይሕ ባሕሪ ንምምላስ ኣብ ዝግበር ኩናት ሰራዊት ኢትዮጵያ ክመርሕ ተመዚዙ ኩናት ንኽውላዕ ካብ ዘቀላጥፉን ኣብ ልዕሊ ኤርትራን ኤርትራውነትን ዝኸሓነ ክቱር ጽልኦም ከውፁ ዝህንጠዩን ካብ ዘለዉ ጀነራላት ዝሓደ እዩ።
5: ኢትዮጵያውያን ወረራውን እንደ ጥሩ ኣጋጣሚ ይቆጠሩ። በሕገ ወጥ መንገድ የተወሰደ ወደብ የሚመለስበት ጊዜ እንደመጣ ተስፋ አደረጉ።
0: ኢትዮጵያውያን ነቲ ወራር ከም ጽቡቕ ኣጋጣሚ እዮም ወሲዶሞ። ብዘይ ሕጋዊ መንገዲ ዝተወስደ ወደብ ዝምለሰሉ ግዜ ከም ዝመጸ ተስፋ ገይሮም። እንተኾነ እቲ ወራር

0: ኢትዮጵያ ኣብዘይ ሓሰበትሉ ኤርትራ ድማ ንሓይሊ ፀብለልታ ዝነበረ እዋን ስለ ዝነበረ እቲ ሓደጋ ከቢድ እዩ ነይሩ። እቶም ኮሚቴ ድሕሪ ሳልሳይ ወራር ኣብ ግንባር ቡሬ ምስ ተራኸቡ ወኪል መንግስቲ ኢትዮጵያ ኣለምሸት ደግፌ ብዛዕባ ኩናት ግንባር ቡሬን ኣብቲ ግንባር ኣብ ልዕሊ ሰራዊት ኢትዮጵያ ዝወረደ ህልቅትን ዝሃቦ ሓበሬታ ካብ ብሪጋደር ጀነራል ኣብርሃለይ ክፍለ ንስማዓዮ
1: ምሳይ ነበር ሓደ ናይዞም ኦሮሞ

0: ምስ ኣብ ዝወሰን መገዲስ ሬሳ ንርኢ ኣለና ሬሳ እሞ ንዕኡ ክንኣርዮስ ትፈቅዱልና ዲኹም ኢሉ ዋይ ሬይዎ ፅቡቅ ሬሳ ዳ እሞ ተክእልኩም ዶካ ሕጂ ከባቢ 400 ዝኸውን ቦዲ ባክ መእረይ ኣምፅኦም ኣብዚኣ ሬሳ ትልዒ ኣብዚኣ ኸ ኣሎ ኣብዚኣ ትልዕ ኣብቲኣ ኸ ኣሎ ካልእ ክሳብ ሓቲቶም ቦዲ ባክ እዚ ፃዕዳ መእረይ እሞ እዚ ስወዲእናዮ ስደዱልና እምበር ክንደይ ዝኸውን ትደል ሕጂ ኸ ስደዱልና እሞ ዋላ ዝታይ ዝመለስ ግለ 5,000 ዝኸውን ቦዲ ባክ ስደዱልና ኢሎ የብልና ንቲ ፋብሪካ እውን ክንዲ የብሉ ኢሎ ሞ እቲ ፋብሪካ እውን ክንዚ ይኸውን የብሉ ኢሎ ሞ ብኡ ተቋሪፁ እቲ ምዕራይ እግሪ መኸለ ቅድመብሉ እግሪ መኸላ ሓንቲ ቦታ ተኣኪቦ መልኩም እዮ እምበር ሬሳና ድኣ ዘይ ኣብ ግንባር ዓሰበ ዘሎ ኢሉኒ ሓቁ ኸ ዋላ ዝብለካ ዘለ ኮይኑ ብጭቡጥ ንስ ነገርኒ ሽዑ
1: ጀነራል ኣለምሸት ደጊፌ ኣብዚ ሕጂ እዋን ነቲ ኣብ ግንባር ቡርየ ብዓይኑ ዝረኣዮ ህልቂት ሰራዊት ኢትዮጵያ ረሲዑ ሕጂ ቀይሕ ባሕሪ ንምምላስን ኤርትራ ንምውራርን ካብ ዝሸባሸቡ ዘለዉ ሓደ እዩ ጽላሌ ኣባላት ብልጽግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ ሎሚ ካብ ሰልፊ ብልጽግና ብዛዕባ ባሕርን ኤርትራን ክትርኹ ዝተሓርዩ ንመሳኽቲ ቴሌቭዥናት ኢትዮጵያ ዓሲሎም ወይ ይርከቡ ነፍሲ ወከፍ ፈነውኦም ብኤርትራን ቀይሕ ባሕርን ዝተዓብለለ እዩ ቅኑዕ ይኹን ኣይኹን ተዛረቡ ጥራይ ዝሰምዖ ወይ ዝደናገር ኣይሰኣነን እዩ ዝተባሃሉ እዮም ዝመስሉ
2: የሴኩሪቲ ችግር ያመጣል ቀጥታ ማንገናኛቸው አገሮች ጠላት ነው የምንላቸው አገሮችን ጎረቤቶቻችን ሊያመጡብን ይችላሉ
1: ናይ ሃገራዊ ድሕነት ሽግር የምፅእ ጸላእትን ንብሎም ብቐጥታ ዘይራኸቡና ሃገራት ጎረባብትና ከምፅኡልና ይኽእሉ እዮም ስለዚ ጂኦፖለቲካዊ ጽልኡ ዓብ እዩ ንሕና ዘይንቈጻጸሮ መሬት ምስ ካልኦት ኣህጉር ዝራኸብ ብታሪኽ ጸላእትና ንብሎም ሃገራት ኣብ ከባቢና 60 ኪሎ ሜትር ርሒቖም ንኽሰፍሩ ዝገብር መስርሕ ኢናኣቲና
2: እንዲሰፍሩ የሚያደርግ ሂደት ውስጥ ነው የገባ ነው።
3: የአድዋን ድል ያልተጠናቀቀውን ታሪክ የባህር በር ጥያቄ አጀንዳው እንዴት ሊያስቀጥለው ይችላል? ታሪካዊ እርማትስ ሊያስከትል ይችላል ወይ? ምን ትላለህ በዚህ ላይ?
4: ማለት ምንም ጥያቄ የለውም ኦልሬዲ ታሪካዊ እርማት ሊያስከትል የሚችልባቸው ምክንያቱም
1: ብዓወት ዓድዋ ዘይተዛዘመ ሕቶ ኣፍ ደገ ባሕሪ ብኸመይ ክቕፅል ይኽእል? ታሪካዊ ምእረምታ ምግባር ከድል እዩ። ኣዋጅ ንጉሰ ነገስቲ ከም ዝሕብሮ ዶብ ማለት ክሳብ ባሕሪ እምኒ ጎቦ ወሓይዝ ዶብ ጌርካ ክትነብር ትኽእል ኢኻ እዩ ዝብል ሕጂ ግን ዶብ ማለት ወይ ድማ ሰራዊት ኢትዮጵያ ክሕልዎ ዘለዎ ዶብ ካብዚ ጎቦ እዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል
4: የኢትዮጵያ ብሄራዊ ጥቅም እስካለበት ድረስ ነው ዳር ድንበር
1: ብዛዕባ ዶብ ዘለዎም ሕልሚ ከምዚ ዝሰማዕናየ ዶብ ሃገራት ዝበሃል የለን እዩ ዝበሃል ዘሎ ክሳብ ዝደለይዎን ዝኽኣልዎን ከስፋሕፍሑ ድልቶም ብየናይ ኣጋር ኣሰጋጋር ዳ ኮይንዎም እምበር ከም ኣገላልፁ ረብሓ ኢትዮጵያ ኣብ ኤሮጳ እንተ ደኣ ሃልዩ ዶቦም ክሳብ ኤሮጳ ክኸውን እዩ ማለት እዩ ወይ ድማ ረብሓ ኤርትራ ፈለግ ኣባይ እንተ ኮይኑ ዶብና ኣባዩ ክኸውን ማለት እዩ እዚ ሕልሚ እዚ ድማ ንሃገራት ናብ ኩናት ህልቂት ዕንወት ዘምርሕ ዳኣ እምበር ዘምፅኦ ረብሓ የብሉን ነዚውታት እያ ኣተሓሳስባን ኣባህላን እዞም መኣዝኖም ስሓቱ ኢትዮጵያውያን ብኸመይ ክግለጽ እዛ ኢትዮጵያ ትበሃል ሃገር መዓስያ ጥዑያ ኣእምሮ ዘመዛዝኑ ኩነታት ሃገሮምን ከባቢኦምን ዘብኦምን ብግቡእ ዝርድኡ መራሕትን ምሁራትን እተፍሪ
5: ኢትዮጵያ ምናልባሽ ካብቶም ኣኩርዓ ክትመሃር ብዙሕ ትፅቢት ነይርና ብዙሕ በላዕቲ ክፍጠሩ ከም ጎረቤትና መጠን ትፅቢት ነይርና እዚ ግን ኣይተኻእለን
6: እኛ ከውሃ ጋር ነ የተፈጠርነው እኛ ከውሃ ጋር ነበርን
1: ንሕና ምስ ማይና ተፈጢርና ምስ ማይ ነርና ማይናትና ይነሩ ወደብናትና ይነሩ ግላው መሰል ኣለና ኣብዚ ድማ እንሆ ዝርበፅ ዘሎ ሓድሽ ጀነራል ብወገና እኳ ህድ ኢሉ ነቶም ባሕርን ዳማቶም ብሓይሊ ዝገበጡ ኣብሓጎታቱ ዘሕለፍዎ 30 ዓመታት ናይ ህልቂትን ዕንወትን ኩናትን መዛዘሚ ስርዓታት ኢትዮጵያ ኣብ ኤርትራ ከመይ ነበረ እንተ ዝውከሶም መሓሸ እዚ ህውጥ ጀነራል ካብቶም ብዛዕባ ባሕሪ ዝምድሩ ፍሉይ ዘብሎ ናይ ተፈጥሮ መሃንድስ ኮይኑ ብዛዕባ ኣፈጣጥራ መሬትን ባሕርን ዓሰብን ምምዳር እዩ
6: ዓሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን

0: ደዌ ኢት ሃስ ቱ ኦንሊ ሰርቭ ኢትዮጵያ ወይም ደግሞ አፋርን ጀምሮ ወደዚህ ያለውን
1: አሰብ ዝበሃል ወደብ ክስራሕን ክሰኣል እንከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ። እዚ ንባዕሉ ኣብ ማሕበረሰብ ዓለም መማጎት ነጥቢ እዩ።
0: በጀርባው በኩል አሰብ ወደብ በጀርባው በኩል ግመልም ኣያገኘው ምንም ሊሆን ኣይችልም። እንዲሁ መበስበስ ካልሆነ በስተቀር ምንም ሊሆን አይችልም። ይሄንንም ያዙ። ይሄ ራሱ ባለም አቀፍ አንድ መከራከሪያችን ነው።
1: እዚ ሕሱር ትንታኔ እንታይ መግለፂ ክውሃቦ ዝኽእል ንቅርፅን ኣሰራርሓን ወደብ ዓሰብ ንኢትዮጵያ ጥራይ ንኸገልግል ዝተፈጥረ ኢሎም ኣብ ማሕበረሰብ ዓለም ከም መርትዖን መማጎትን ነጥቢ ከቐርቡ ዝሓስቡ ምስ ኮነ ኢሎም ዝደንቀሩ ምምጓት ፋይዳ ዝርከቦ ኣይኮነን።
0: ኢትዮጵያ ኢዝ ኖት ላንድ ሎክድ ኔሽን። ላንድ ሎክድ ኣደለንም እኛ።
1: ኢትዮጵያ ብመሬት ዝተኸበት ሃገር ኣይኮነትን። ምስ ውቅያኖስ ዝተኣሳሰርና ኢና። ኢትዮጵያ ባሕር ነይርዋ። ሕጂ እቲ ጉዳይ ስለዘይተፈትሐ እምበር ንሕና እፅዋት ኣይኮነን።
0: ጉዳዩ ያልተፈታ በመሆኑ እንጂ እኛ ላንድ ሎክድ ኣለንም።
1: ዘመን ዘምፃ በዓልቲ ስልጣን ብልፅግና መንእስያት ኣኪባ ብዛዕባ ባሕሪ ዘካየደቶ ጎስጓስን ዝሃበቶ መግለፂ ንፈኸራን ድማ ንስማዕ እስኪ።
2: የባህራችን ጉዳይ ተዘግቶብን እንኖራለን እንዴ?
1: ባሕርና ተዓፂና ክንነብር ዲና? ተዓፂዎ ዝነብር መንእሰይ ኣለን። ሓቂ ኣለና። ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ። ሓደ እዋን ተዓፂና ሲእናዮ ነርና። እዚ ወለዶ እዚ ግን ነዚ ዝቕበል ኣይኮነን።

0: ግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ። ሓደ እዋን ተዓፂዩና ስኢናዮ ነርና። እዚ ወለዶ እዚ ግን ነዚ ዝቕበል ኣይኮነን።
1: ኣንዱ ወቅት ላይ ልክ ነው ኣተኖረን ኣልተዘግቶብን
0: ከመይኹም ንኢትዮጵያ ናብ ቀይሕ ባሕሪ ትመልስዋ እትብል ሕቶ ንኩሎም ተወዳደርቲ ሰልፍታት የቐሪባትሎም።
2: ኢትዮጵያ ኤርትራ የተገነጠለችበት መንገድ በህወሓት
0: ኤርትራ ካብ ኢትዮጵያ ዝተፈለየትሉ መንገዲ ብናይ ህዝባዊ ወያነ ሓርነት ትግራይ ህወኽ ውሳኔን ልመና ኣብ ውድብ ሕቡራት ሃገራትን ዝተመስረተን ህዝቢ ኤርትራን ኢትዮጵያን ብግቡእ ዘይዘተየሉን ውሳኔ እዩ።
3: የድንበር ይገባኛል ጥያቄ ነው ወይስ ኤርትራ የኢትዮጵያ አካል ናት የሚል ወደ ኢትዮጵያ የመጠቅለል ጥያቄ?
0: ሕትኹም ናይ ዶብ ድዩ ወይስ ኤርትራ ኣካል ኢትዮጵያ ያልኩም ናብ ኢትዮጵያ ምፅምባራ?
2: እዚህ በፊት እንደተባለው በደም፣ በታሪክ፣ በባህል፣ በሃይማኖት የተሳሰሩ ህዝቦች ናቸው።
3: ይህማ የኢትዮጵያና የሶማሌ ህዝቦችም እኮ በተመሳሳይ መንገድ በደምና በዘር የተመሳሰሉ ናቸው። ይሄን ነው ምክንያት ምታ
2: በአሁኑ ሰዓት የተለያዩ ሀገሮች እንደሆነ የታወቀ ነው።
0: ኣብዚ ሕጂ እዋን ኤርትራን ኢትዮጵያን ዝተፈላለዩ ሃገራት እየን። ብግቡእ እንተ ተፃዒሩሉ ግን ሓንቲ ሃገር እንኾነሉ ተኽእሎ ኣሎ።
3: ኤርትራን በተመለከተ ያላችሁ አቋም ላይ በአንድ በኩል ኤርትራን የኢትዮጵያ ግዛት አካል እናደርጋለን ትላላችሁ፣ በሌላ በኩል አሰብ የኢትዮጵያ ናት ትላላችሁ። ከሁለቱ ቅድሚያ የምትሰጡትና ከሁለቱ ይሳካል ብላችሁ የምታስቡት የትኛውን አቋም ነው?
0: ኣብ መርገፂኹም ኤርትራ ግዛት ኢትዮጵያ እያ ትብሉ፣ በቲ ካልእ ወገን ድማ ዓሰብ ናይ ኢትዮጵያ እያ ትብሉ። ካብ ክልቲኡ ቀዳምነት ትህብዎን ክዕወት እዩ ትብልዎን ኣየና እዩ?
2: ይህን እርግጠኛ ሆኖ መመለስ ባይቻልም ከተቻለ ሁለቱ ህዝቦች ሁለቱ ሃገሮች
0: ነዚ ርግፀኛ ኮንካ ምምላስ ዘይከኣልኳ እንተኾነ ክልቲአን ሃገራት ሓደ ዝኾናሉ መንገዲ ኢና ቀዳምነት ንህቦ። ተዘይተኻኢሉ ግን ዓሰብ ዝተፈለየትሉ መንገዲ ናይ ታሪክን ሕግን ሃጓፍ ስለ ዘለዎ ወደብ ዓሰብ ንምርካብ ኢና ክንሰርሕ።
2: ዓሰብን ወደብ ማግኘት ላይ እንሰራለን ማለት ነው። ሁለተኛው ኣማራጭ
3: ኤርትራን ያልጠቀሳችሁት የባህር በር አማራጩ የማያስፈልገን ወይስ እንደ ሌላ ሀገር ቆጥረን የምንጠይቀው አይደለም ብላችሁ?
0: ንኤርትራ ዘይጠቀስኩማ ኣማራፂ ኣፍ ደገ ባሕሪ የድልየና ወይስ ከም ካልእ ሃገር ሓሲብና እናሓቶ የለን ኢልኩም ኢኹም?
4: እንደ ሌላ ሃገር ቆጥረን የምንጠይቀው አይደለም። በተለይ ዓሰብ
0: ከም ካልእ ሃገር ሓሲብና እናሓቶ ሕቶ የለን። ብፍላይ ወደብ ዓሰብ ብዝምልከት መጀመርታ ዝተፈለየትሉ መንገዲ ጌጋ ኢልና ኢና ንኣምን። ንዑኡ ንምትዕርራይን ናብ ታሪካዊ ዋናኣ ናይ ምምላስን ጉዳይ እዩ።
3: እናንተ ፍቃድና ምኞት ምንድን ነው?
0: ድሌትኩምን ምኞትኩምን እንታይ እዩ? ድሌትና ህዝቢ ኤርትራን ኤርትራ ከም ሃገርን ኣካል ኢትዮጵያ ምግባር እዩ።
4: የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል። የአሰብን ወደብ በተመለከተ ከእናት ሃገሩ ኢትዮጵያዊ ጥቅምን በማያስከብር መልኩና
0: ንዓሰብ ብዝምልከት ጥቅሚ ኢትዮጵያ ብዘይክብር ናይ ህዝቢ ኢትዮጵያ ሙሉእ ውክልና ብዘይነበሮን መንግስቲ ዝተወስደ ንብረት እዩ ኢልና ንኣምን። ንብረትና ንምምላስ ብዝኾነ ሃገር ብዘተን እንካን ሃባን ክንፍትን ኢና። ግን ብዝኾነ መልክዕ ንብረትናን ሃገራዊ ረብሓናን እነኽብረሉ መንገዲ ክንክተል ዘለዎ ኣማራጺታት ኩሎም ኣብ ጣውላ ኣለዉ ኢልና ንኣምን።
4: መንገድ ለመከተል ያሉትን ኣማራጮች በሙሉ ጠረጴዛ ላይ ናቸው ብለን ነው የምንወስደው።
3: የአሰብ ወደብን በሰጥቶ መቀበል እናስመልሳለን ብላችሁ ምን ሰጥታችሁ ነው ወደቡን የምትቀበሉ?
0: ወደብ ዓሰብ ብእንካን ሃባን ክንመልሶ ኢና ኢልኩም እንታይ ሂብኩም ኢኹም ነቲ ወደብ ክትመልስዎ? ንዓሰብ ከ ኣካል ኤርትራ ኮይኑ ከም ኣፍ ደገ ባሕሪ ጥራይ ዲኹም ክትጥቀምሉ ወይስ ግዛእ ኢትዮጵያ ይኹም ክትገብርዎ? ዓሰብ ካብ ዋንነት ኢትዮጵያ ብጌጋ ዝኸደ እዩ ኢልና ንኣምን። ንምምላሱ ድማ ዝከኣል ዘበለ ክንፅዕር ኢና።
4: ማስመለስ ማንኛውም ጥረት እናደርጋለን።

0: ኣብ መጀመርያ 14 ክፍለ ዘመና ቢል ይኸውን
1: ከባቢ እምኒ ሓይሊ
0: ጋንዛይ ቴድሮስ እንዳኮሎም ተስፉን ደማስን መሬቶም ተጐቢጡ ሕጎም ተደፊንሉ ዝነበረ እዋን እዩ። ጐራዙቲ ኸባቢ መፍትሕልና ዘይብሎም ወርጠበን መንእስያትን ኮይነን እየን።
1: ተፋደ ዝተባህለ ወቶም ቦሳ ጋንዛይ
0: ብፈረስ ዝንቀሳቐስ ኣብዚ ሕጂ ዓዲ ወሰ ዝበሃል ምስ ኣሕዋትን ስድሩን ዝቕመጥ ዝነበረ ንብዓል ደቂ ዓዱ ኸንቅፅን ካብ ሕሱን ገዛእ ኸናግፍን እናቐለ ንዛንታ እዚ እተዘንቱ ሙዚቃዊ ድራማ

ኣዋልድ ኣድና ኣዴታት ዓድና ተፋደን ከሎ ተፋደ ዝጅግና ኮልቢ ብዛነት ብደንጎላ ኮይና ዝለሰብደበላሽቶ ዝተርሓዋና ኪዳና ተፋደ ናቤታ ቤት በላ ፀሓይ ክብርኻዮ ካብ ሰፍራ ዘይተፋደ እዚያ ንኽላ ንብዓት ከንሓቢስ

0: 17 ክፍለ ጦር ካብ ኣስመራ መፂኡ ነታ ቦታ ናይ ዋዴ ዓፂዋ ኣብዚ ከቢድ ማለት እዩ። እቶም ኣህርታት ገዳይ ናይ መስዋእትን መውጋእትን ኣጋጢሙ ክሳራታት መፅኡ ዋሕዲ መፅኡ ኮታት ጫቕጣቕ ኮይኑ ጫቕጣቕ ምስ ኮነ እሞ እንታይ ንግበር ተባሂልና ማለት ምስ በጫ ይውፁ እሞ ከም ዘለ ካብዚኣ እንተ ንምዝላቅ ኮይኑ ድኻማትና ሓቢርና ፀላኢ ግዳይ ኣብዛ ጎልጎል ክትርበና እዩ ሕራይ ትእግረኛ ዝውፃእ መካና ዝግን ድወፅእ የለን ኣብ ክንዲ ከምኡ ግን ዕድል መሃበና ፈተነታት ክነካይድ ኢልና
1: 31 ወርሒ 3 ክሳብ ዕለት 2 ናይ 3 መዓልቲ ውግእ ነይሩ ኣብዚ ናይ 3 መዓልቲ ውግእ ኣዝዩ መሪር ውግእ
2: ቀዳማይ ነገር ኣብ ደንከልያ ማይ ዳሓዘ ይድዕወት ሸገርገር ገለ ዝበሃል ነገር እንተልልካ ጠፊእካ ዓሪድካ ማለት እዩ ስለዚ ካብ ጉይ መዓል ክሳድ መሓዝ

0: ስርሒት ዓሰም ውግእ ዋዴን ከባቢዮን
1: 17 ክፍለ ጦር ካብ ኣስመራ መፅኡ ኢሎ ኣብ ሰዓት ይተርር ትውግእ ኣዝዩ ከዓ ክስታይ ኮይኑ ምክንያቱ ምስ ናይ ሎጂስቲክ ጉዳይ ናህና ኣዝና ሓዲግ ከይድና ዘለና ካብ ባፅዕ ረዳት እውን ክመፀካ ዝኽእል ዕድል የለን እቲ ዓቕሙ እውን ካብ ውግእና ውግእ እዩ ዝኸይድ ዘሎ እቲ መፂእና ዘሎ ዓቕሚ ከዓ ብኣንፃሩ 17 ክፍለ ጦር ካብ ኣስመራ ይመፅኡ ዘሎ ሽዑኡ ምስ ሙሉእ ዓቕሚ ይመፅኡ ዘሎ ብዝኾነ ግን እቲ ክልተ መዓልትስ ምርር ደለ ውግእ ኮይኑ ካብ ሰዓት 6 ኖርማሊስ ካብ ሰዓት 6 ንጎቱ ውግእ ኸይ ቀትሪ ቁርብ ዳሓሸ ትብሎ እምበር ለይቲ ዕርፍቲ ዝበሃል ይብሉ ካሃጅማን ክንከላኸልን ካሃጅማን ክንከላኸልን ኖርማል ንሓንሳ 9 በፅሓ ሓንሳ 10 በፅሓ ሓንሳ 7 በፅሓ ትምህጃም ማለት እዩ ዋላ እንተተረረ ግን ኣመራፂ የብልና ናብ ሰዓት እዚ ኣዝሊቕና ካብዚ ቦታ እዚ ክንወፅእ እንተኮይና ንሓደጋ ኢና ክንቃልዕ ኣብዚ እውን ከምኡ ዓይነት ስምዒታት መፅኡ ነይሩ ሰዓት ምክንያቱ ተሪሩ ስለ ዝነበረ ትውግእ ነዝልቕ ዶ ኣይነዝልቕ ኣብ ዝብል ደረጃ ኣብላዕሊ ከምኡ ዓይነት ስምዒታት ኣምፅኦም ነይሮም እዩ ከነዝልቕ ግን ኣይንኽእል ኢና ብቲ ሰዓት እዚ ኩሉ ኣፅዋርን እዚ ኩሉ መካናይዜሽን ምሳና ዘሎ ክናበይ ገፅ ክጓዓዝ ኣደዳ ነፈርትን ኣደዳ መራክብን ኣደዳ ሰራዊት ናይ ኢትዮጵያን ይኸውን ፅቡቅ ኣጋጣሚ ኮይኑ መቸም ነኺስና
2: ንዘራት በዚዑ 17 ክፍለ ጦር መፅኡ ናይ ስፓርታክ ኣብኡ ነይሩ ኩሉ ተኣኪቡ ተኣኪቡ ናይ 3 መዓልቲ 2 መዓልቲ ገለ ውግእ ተካይዱ ኣብ መወዳእታ ፀጋም ንመርፆ ቦታ ነይሩ ና ብሓንሳብ ኩላና ርና ብሓንሳብ ፀጋም ንመርፆ ኢና እቲ መጥካዕቲ ማለት እዩ ክሳት ሓሊፍና ነፅርግያ ንበሉ ዝኣቱ ክንሃርም ስለ ዘለና እዚ መፅናዕቲ እዚ ኣይ ክሰጠና ይከኣለ ንሓር ኣብ መወዳእታ መናውራ ኢና ገርና ኩልኻ ንፀጋምና ፀጋም ጥራሕ ገርና እያ የማን ጎቦታት ዓበይ እዩ ዘሎ ብላዕሊ ኣብ መወዳእታ ንሱም ፀጋም ከይዱ ክወርድ ንሕና ንየማን ወሪድና ታባ ዝተሓጃ ቀፅል ኮይኑ ታክሳት ታንክታትና ተገምጊመን በዓል ፈርም ዝበሃል ናይ ኣሜካ ኣብ መራሓል ተሰብኦ ነይሩ ናና ወዲ ስሳ ዝበሃላዊ ተሰብኦ ነሩ ብሓንሳብ ሓንቲ ታንክ ታሪሙ ንሶም ዝዓፅዎ ሕ ታክሳት ውፅም ሰብሉ ንሶም ክልትኦም ዘ ማካኒ ተቃፂረን ዶላ ብታ መገዲ ታንክታት ተቃፂረን ዶላ ብታ መገዲ ንሰን እዳም ብኒው ሕጂ በታ ዓዲ እልቢ ዘይብሉ ሕንጉማማ ዝመፀካ ኣብቲ መሬት ክትሪኦ ኮላ መን ክዓጉተልካ ተሓስብ ንፅላ ድህሉ ሓምሳይሱ ናና ዓሰርተ ክሉ ናይ ወዲ ክዳነ ተታሓጀን ብሓንሳብ ሰብ ዝነበርና ዋላ ካብ ወዲ ርግበ ካይተረፍና ወሲድና ብረን ታሕ ተኮይሉ ኩሉ ሰብ ወዲቁ እዩ ደኒ እዩ በና ልዕልና ብተረሮ ብና ኣብዚ በረኻብ ሰይድ በረኻብ ዓልፎ ዲሰብኡ ከሎ 17 ክፍለጦር ብውጠፍ እዩ ንቤሉ ንቐፀል ማለት እዩ
3: ድሕሪ ናይ ዕለት ሓደ ንዕለት ክልተን ስጋዕ ሰለስተ እቲ ዝፀንከረ ውግእ ዝበሃል ናይ ዋደይ ድሕሪ ክልተ መዓልቲ ውጩ ተበገሱ ስለተባህለ ሞኦ ሓንቲ ሓይሊ ሒዙ ምስ ክልተ ሓይሊ ናይ እንዳ 85 ናይ ወዲ ርግበ ሰንጢቆም ከምዚ ኣልካ ክትከይ ፀኒሕካ ቴስዓ ዲግሪ ዋደ ምሳእትኻ ቴስዓ ዲግሪ ናይ ዓሰብያ ተጥወታ መገዲ ሞኦ ሰብዓል ወዲ ርግበ ወዲ ኳዳ ነይሩ ክኸውን ይኽእል እዩ እታ መገዲ ስለትዕፀፍ ፀላኢ ተዓፂፉ ስለዝኸይድ ፀረ መጥቃዕቲ ጌርና ንሕና ቀፂልና ማለት ኣነ ክልተ ሓይሊ ሒዘ ምስበዓል ወዲ ነጋሽ ብየማን ነይረ ማለት እዩ ምስበዓል ወዲ መናእሞን ሕጂ 17 ክፍሎ ጦር ኣብ ድፋዕ ክኣቱን እታ ድፋዕ ክትፈርስን ሓንቲ ኮይና ሕጂ ፀላኢ በዓል ሞኦ በቲ መገዲ ስለ ዝቆረፅዎ ሓሙሽተ ታንክ ጥቅዕ ጥቅዕ ምሰበልዎን ስለተቃፀላ ፀላኢ ብሙሉኡ ማለት እዩ ብሙሉእ ፀላኢ ሽሾ ሰራዊት ትኺሉ ንደቡብ ኣዝሊቁ ጎላጉል ሞጎረስ ይበሃል ብሙሉእ ፀላኢ ብባህሪ ኣውጠፊ
1: እቲ ግንባር ካብ ምብራቕ ንምዕራብ እዩ ዝርጋሕ ተኣቃውሞ ናይቲ ግንባር ልክዕ ፀላእ ከዓ ካብ ምብራቕ ንምዕራብ እዩ ሒዙ ዘሎ ንሕና እዘን ሰለስተ ወጠሎኒ ናይ ወዲ ጎበዛይ ናይ ማናጃ ናይ ናህና 96 መፀት ኣሃዱ ብምዕራብ ኢና ንሕና ኣቱ መጨረሻ ኩርናዕ ናይቲ ግንባር ሲ መወዳእታ ናይቲ ግንባር ከይድና ብጎኒ ከምዚ ጌርኩም እተው ዝብል መምርሒ ካብ ወዲ መምህር ወሲድ ምስ ከድና ግን እቲ ኩነታት ዝያዳ ቀፂልና ክዕውተና ከምዝኽእል ስለተረዳእና ነግፍሕ ኢልና በዓልና ወሲድና ተማየጥና ሰለስተና ኣግፊሕና ተኸድና ሕሸና ኢልና ልክዕ ኣግፊሕና ከዓ ከምታ ዝመደብና ኮይናና ኣግፊሕና ንፀገም ኣዝና ንምዕራብ ወሲድና ንፀላእ ብማዓኮር ብድሕሪት ከምዚ ከም ንመፁ ኮይና ኣብዚ ሕጂ ሓንቲ ፀገም ትፍጠር ብድሕሪት መጨረሻ ምስ ተጠወና እታ ስለያ ናይቲ ግንባር ዝነበረት ናይ ፀላኢ ኣብ ሓንቲ ኩጀት በቲ ክንጥወየላ ዝተመደብና ኣብታ ኩጀት ሒዛ ዝፀናሓናታ ጋንታ ትንጎ 6

0: እሳ እንተ ዘይትረክበና ንዓና 150 ድሕሪት ኣቲን እያ ዘለና ፀላእይ ክማረክጣ ይዕድል ነይሩ ንሳ ኳሕኳሕ ተብለና ታድ ፀላእ ብሰንኪ ናይ እዛ ጋንታ እዚኣ ንዓና ኳሕኳሕ ምንባል ብድሕሪት ንኣትዎ ከም ዘለና ስለዝፈለጠ ቀልጢፍካ ዝልቕብል
1: ናይ ዋድአ ምስ ጎቦታት ዝተኣሳሰረ ስለ ዝኾነት ሰንሰለት ናይ ኢትዮጵያ ብኡዶብ ምትእሳር ስለ ዘለዎ ብፀጋም ወገን ጎልጎል ገይሩ ናብ ባሕሪ ብየማናይ ወገን ከዓኒ ዓበይቲ ጎቦታት ፀላኢ ሕጂ ነቲ ጎቦታት ሒዙ ፍፁም ካብኡ ምውፃእ ኣብና ማለት እዩ ናይ ሞትን ሕየትን እያ ከዓ ካብ ዋደ ንድሕር ከይዱ ኣብ ቃልዕ ቦታ ስለ ዝበፅሕ እቲ ብታንክ ብታንክ ከዓ ውፅኢት ርእይዎ እዩ ታንከኛታት ናህናት ሜካናይዝ ኣሃዱሲ ነቲ ሒዝዎ ዝመፀ ብረት ኣብቲ መወዳእታ ብስለት እናወሰኸ ናይ ምጭማት ዓቕሚ ናይ ተኩሲ ዓቕሚ ናይ ምዋሃድ ዓቕሚ እናበርትዐ ስለ ዝመፀ ኣብ ጎቦ ሕሸኒ ኢሉ ኣብቲ ጎቦታት እዩ ሒዙ ማለት እዩ 17 ክፍለ ሰራዊት ምስቲ ተረፍ መረፍ ኣህዱታት ማለት እዩ ኣብዚ ብኣጋር በሎ እቶም ፓራኮማንዶ ዝያዳ ስራሕ ዘገድድ ንዕኦም መፂ ማለት እዩ ኣብ ዋደ ብፀጋማይ ወገን ከዓ ንሜካናይ ዘገድድ ስራሕ መፂ ማለት እዩ ስለዚ ፀላኢ ኣብዚ ፍፁም በቃ ከውሖ ኮይኑ ኣብዩ ምልጋስ ኣብዩ ኣብ መወዳእታ ብክሳድ ኮይና ትትኩስ ታንክ ነራ ኣጋጣሚ ብኡ ስለንበርና ንሕና ተኩሽና ላ ትቃፀል ማለት እዩ እታ ናይ ክሳድ ዋደ ዓጊታታ ዝነበረት ማለት እዩ እታ ታንኪ ምስ ተቓፀለት ፀላኢ ሕጂ ናብቲ ዳሕርዋይ ኣካል ንድሕሪት ንዋደ ገፁ ይኸይድ ሕጂ ኣብኣ ኮይና ንትኩስ ከም ዘለኹ ንዓይ ፀላኢ ይርእየኒ ሞ ቦምባ ናይ 122 ኣብታ ጥቓ ታንኪ 20 ሜትሮ ይዓልብ ማለት እዩ ኣነ ከዓ ዕላማ ክርኢ ኢለ ከምዚ ኢለ ወፂኦ ስለነበርኩ ኣብዚ ርእሰይ ካብ ዓይነይ ጀሚርካ ላዕለዋይ ኣካል ናይ ዓይነይ ጀሚሩ ስጋብ ርእሰይ መውጋእቲ የጋጥመኒ ማለት እዩ ንዓያብኡ ማለት እዩ ስለዚ መውጋእቲ መሰጋጥመኒ እቶም ዝቕፅሉ ግን በቲ ጎቦታት ክኸውን ከምዘይክእል ስለተረድኡ ብፀጋም በዓል ወዲ በላይ ዘለዎ ገለ ሰለስተ ታንኪ ኣምሪሖም ብፀጋም ምስ ተጠወይዎ ብባሕሪ ባሕሪ ገይሮም ንድሕሪት ምስ ተጠወይዎ 17 ክፍለ ሰራዊት ብምሉእ ሓደሽ ኢሉ ይፈርስ
0: ኣጋጣሚ ኣብ መበልሳሳይ መዓልቲ በዓል ወዲ ኺዳነ ዝነበሩሉ ኣብ ከባቢ ሰዓት 10 እዘን ሰለስተ ታንኪ ብፀጋም ዝሓለፋሉ ግዜ ይሽዑ ናይ ናህና ማለት እየ ንሰን ምስ ሓለፋያ ነቲ ውግኡ ዝፈትሖኦ ብልካ ፀላኢ ስለ ዝረኣየን እዘን ታንክታት እዚአን ዝሓልፋ ዘለዋ ብድሕሪኻ ብሓረ ክኣትወኻ ስለ ዝኾና ቀልጢፍካ ዝልቕዝብል ትእዛዝ መፅኦ ንፀላኢ ከም ዘለኹም ከዓ ንስኹም ተስእ ብለና መምህር ኣርክብ ኣርክብ ኸውን መጨረሻ ኣነ ክርስዖ ዘይደሊ ቁጠባ ኤምዳድ ብምልኦ ምእቲነ ናይ ሰለስተና ናተይ ናይ ወዲ ጎብዛይ ናይ መናጃ ምርጫ ይብልና ምንያቶን ሓይልታት እውን ተዳኺመን እየን ከም ዝብለካ ዘለኹ ንቁጠባ ዝነበሩ እቲ ኤምዳድ ዝነበሩ እቲ እ
2: እቲ ናይ ዋዲ ብጣዕሚ መግለፂ ዘድልዮ ብርቱዕ ኩነታት ብዙሕ ሰብ ክሳይ ዝገበረልና ብብዙሓት ውግኣት ዝነበሩና ካብ ኩሉ ቦታታት ናይ ደንከልሲ ኣብኡ ኢና ዝያዳ ክስታይ ከፊ ኢልና ምሩፃት መራሕቲ ሓይልታት ነይሮምና በዓል ወዲ ዓገባ በዓል ወዲ ሱሳ የሴፍ ወዲ ሱሳ መራሕቲ ሓይልታትና ኣብኡ ዝተሰውኡና ብዙሓት ነይሩ ድሕሪ ሰለስተ መዓልቲ ድዩ ገለ ተታሒዙ ዋደ ንበዓል ጋሓር ኢና ከይድና ኸ ብበዓል ጋሓር ኣቢልና ንቤሉል ንምጥቃ ሕጂ ኣብ መንጎ እንታይ መፃና ነፈርቲ መፃና ሄሊኮፕተር ተላኢኸ ነን ኣፅኒዕና የንቲ ቦታ ማለት እዩ ሄሊኮፕተር መፃና ክልተ ሄሊኮፕተር ካብ መጀመርያ ስጋዕ መጨረሽታ ስጋዕ ምልክት ናይቲ ግንባር ዝነበርዎ ስጋብ ሕክምና ናይ ግንባር ነበሩ ኣቃፅሎ ተባሂሎም እዮም መፅኦም እቶም ፓይለት ማለት እዩ ንሳያታ ኩላ ዕጥቅናን ስንቅናን እዚ ናይ ድሕሪት ቦታና ናብኡ ኮይና ኢና ንሕክም ነርና መፅኡ ተኩሰናልና ብታሕቲ ጀሚረን ማለት እዩ ተኩሰናልና ሓንቲ ከይዳ ኣነ እተው ገለ መለታት እንዳበልኩ ተፀጉዕ ተፀጉዕ እንዳበልኩ ክንቆር ፀኒሕና ውግኣት ኣፀጊዖም ክዕዋ ኣቢለና ኣላ ፋክረስ ማለት እዩ ሕጂ ብምሉኡ ደሮና ዓቢጡና ተወጊኣ ገለ መለታት እንዳመበሉ እንዳመፁቶም ውግኣት ናባይ ተፀጉዕ እንዳበልኩዎም ኣይተወጋእኩን ኣነ ሕጂ እቲ ሓንቲ ተወቂዓ ሄሊኮፕተር

0: ሰዓት ወቂዓ ነዲዳ ምስ ነደደት ሓደ ብኣ ከሎ ተቃፂሉ ሓደ ከዓኒ እዚ ፍርቂ ጎኑ ነዲዱ ፓይለት ተታሒዙ ተኺሉ ናብቲ ሕክምና ናባና የምፅሉና ማለት እዩ። ናባና ምፅዮምልና ሓኪምናዮ በፅቢፁና ውሃ ክብልቲ ፓይለት ዓቕሊ ስኢኑ ስጋዕ ንሕክመሉ ማይ ሃቡኒ ውሃ ሃቡኒ ውሃ ሃቡኒ ክብል ተኣሽሙ ጌርና ረቢሽና ሓኻኺምና ማይ ኣስቲና ገለመለታት ኣብኡ ሰዲድናዮ ውጩ ነይሩ ብቅድሚት ስደድዎ ገለመለታት ኢሉ ኢሎሞ ወሲዶሞ
1: ጸላኢ ሰዓት 10 ባዶ ባዶ ኣቢሉ ሙሉእ ብምሉእ ንዋደ ካድም ከሎ ካብ ጨመተ ተኽሲ ታንከኛታት ወገን ዘምለጣ ክልተ ታንክታት መካይን ሒዙ ንበይሉል ካድም እንከሎ ናይ 17 ክፍለ ጦር ኣጋር ሰራዊት ዳርጋ ብምሉኡ መስመር ተዓፂዎ ንደቡብ ገጹ ናብ ዳቡ ዝተባህለ ኣጻምእ ጎላጉል ፋሕ ብትን ስለ ዝበለ ግዳይቲ ምድረ በዳ ኮይኑ ተሪፉ። ካብዚ በዛ ኣጻምእ ዝሃደመ ሰራዊት ሓደ ርብዕ ዝኸውን ጥራዩ ጸላኢ ብሄሊኮፕተር ብዘውርደሉ ዝነበረ ማይን መግብን እናተሓገዘ ቡሬ ካኣቱ ዝኸኣለ ናይ ወገን ሰራዊት በቢ ዝነበሮ ብምግስጋስ ሰዓት 12 ባዶ ባዶ ኣቢሉ ንዋዴ ሙሉእ ብምሉእ ተቋጻጺርዋ።
2: ምዕራብ ናይ ዋደ ምኻድ ማለት ከዓ ነፍሰ ቅትለት በዕልኻ ምፍጻል እዩ። ማይ የለን፣ እኽሊ የለን፣ ሎጂስቲክ የለን፣ ጽርግያ የለን፣ ክመፀካ ዝኽእል ረዳት እውን የብልካ። ኣብዚ ዝዓርብ 17 ክፍለጦር ባዕሉ እዩ ተሰትዩ ዙ ዕለት 25 ኣቲና ና ንዓሰምሽ ዕለት 26 ንትኽኢለ ቡሬ ከይደ ታወጠልና ሒዘ ኣብ ቡሬ 50 ቅርሺ ካላሽን ክሽየ ፀኒሓትኒ እቶም ዓፋር ክሸጥዋስ 50 ቅርሺ ምስ ካዝናስ 50 ቅርሺ ክሽየ ፀኒሓትኒ 17 ክፍለጦር 81 ሰብ ጥራዩ ኣቲኑ ቡሬ ብምሉእ እቲ ክፍለጦር ኣብቲ ጎልጎል እዩ ተሰትዩ። ኣብዚ ኸትካዮ ጎልጎል ክላሽኒ ብሬኒ ተደርቢ ይፀናሕ ዛሕዛሕ እዩ ተኣህዱ ምክንያቱ ከም ዝበልኳ ብፀጋም ኮይዱ በዓል ዓሪቡ ንወሎ ጎፂ ኮይዱ
1: ኣብዚ ሰለስተ መዓልታ ዝወሰደ ኩናት ተጋደልቲ ህዝባዊ ግንባር ዝረኣይዎ ተወፋይነትን ፅንዓትን መዳርግቲ ይነበሮን ንኩሉ ናይ ምድረ በዳዊ ባህርን መሰናኽላትን ብለይቲ ሃሰስ እንዳበልካን እንዳፀደፍካን ምስቲ ኩሉ ፅምኢ ድኻም ስእነት ድቃስ ፅዑቕ ደብዳባት መዳፍዕ ነፍርትን ሄሊኮፕተራትን ተፃዊሩ ዓቕሉ ከይፀንቅቐ ስኑ ነኺሱ ንዝወሃቦ ዝነበረ ትእዛዛት ብግቡእ ብምፍጻም ነዚ ኣደናቕ ዓወት እዚ ከመዝግብ ብምኽኣሉ መወዳድርቲ ዘይብሉ ጅግንነት ይፈጺሙ። ተራ ናይ መካናይዝ ዳህዱታት ወገን ብፍላይ ኣብተን ቀዳሞት ክልተ መዓልትታት ታንክታት ወገን ምቹእ መተዓፃፀፊ ቦታ ስለ ዘይረኸባ ኣበርክቶን ተደሪቱ እንተነበረ መዳፍዓትን ታንክታትን ወገን ንመዛግብ ጸላኢ ኣብ ምድረ በዳን ረሻሻት ከኣ ጉልባብ ኣብ ምሃብን ከም ጸረ ነፈርቲ ኮይኑ ኣብ ምስራሕን ዕዙዝ ተራ ነይርዎ እዩ።
3: ኣብቲ ጎቦ ንሕና ኣይደየብናን ኣነ ወዲ በላይ ኣዛዝ ዝወጠለኒ ዓብድራሕማን ፈርም ግን ኣብ ታሕታይ ቦታ ኢና ነርና ሕጂ ሓደ ሓድሽ ሓሳባት ዓብድራሕማን ሓደ ካብቶም በላሕቲ ናይ ታንከኛ እዩ ሓደ ሓድሽ ሓሳባት እንታይ ኣምፅ እዩ እዚ ጎቦ እዚ ሲ 10 ግዜ ሰብ ዳሃጅም ዘሎ ሙሰን ከዓ ገዛእ ቦታታት ሒዘን ኣለዋ ስ በዛ ክሳ እዚኣ እቲና ዝተጠወይ መጥቃዕተ ንገብርሲ ዝበለፀ ነይሩ እዩ እብለኒ ድሕሪኡ ሓቢሩ ምስ ሓበረ ሽዑ ፍርምን ሓደ ናይ ሃንደሳን ክብገሱ ምስ ደለዩ ነፋሪት ትመፅ ኣብዛ እዋን እዚኣ ብፃይ ፍርምን እቲ ናይ ሃንደሳን እስውኡ ማለት እዩ ብድሕሪኡ ዓብድራሕማን ቦዛዋታታት እዚኣ ምስ ከደ ተጠዋይ መጥቃዕቲ ምስ ካየደ ጸላኦን ብቐጥታ እንታ ክገብር ክኢሉ ክሃድም ክኢሉ ማለት እዩ ሰቡ ንብረቱ ቃፂሉ ሰቡ ቕትሉ ታንክታቱን ተኽስን ምንቅስቃስን እዳገብሩ ታንከኛታት የቃፅሉን ስለ ዝነበሩ ታንክታቱን ዳርጋ ብምሉእ እንተሪፈን እየን ክበሃላ ይከኣላ ማለት እዩ።
2: ታንከኛታት ናህና ከዓኒ 5 ታንክታት ሓንቲ ኣምፊብያን 3 ማካይን ዘለዋ ከዓኒ ጸላኢ ይቃፀልኦ ማለት እዩ። ኣብ ጉያ ሕጂ ኣብ ንቕላ ተራእይ ደብ ሰሚዑን ዘይፈልጥ ኣብዚ ኣብ ንቕላ 3ይ ማርሻ 4ይ ማርሻ እንዳኸደት ከላ ታንኪ ማኪና ይቃፀላ ነይረን ማለት እዩ። ሕጂ እቲ በቕዓት ምዕቀኑ ክኸውን ይኽእል እዩ ማለት እዩ። ንሓደ ቆማሚ ክተሃርም እምበር ንሓደ ዝንቀሳቀሱ ዘሎ ኣካል ክተሃርም ናይ ጸላኢ ስጋብ ክንደይ ምልከት ናይቲ ተጋዳላይ ኣብዚ ከዓኒ ብውህደት ናይቲ ፓራኮማንዶን ናይ ሜካናይዝን ካልእቲ ሃንደሳ ብሎ ትገለት ውኩሉ ተሳተፈኡ ብሓያል ፃዕሪ ከዓኒ ዝኸበደ ምርብራብ ተገይርላ ዋደ ትተሓዝ ማለት እዩ። ኣብዚ 3 ታንኪ ተማሪኸን እቶም ዘይዓጠቑ ናህና መሳርዕ እውን እንዳዓጠቃ እየን ትኸዳ ስለዚ 2

0: ታንኪ ተሃሪመናና ኣብዚውን ሓንቲ ማእከለይቲ ዝል ረሻት ድፃዓነት ተቓፂላ 13 ከዓኒ ውጉኣት ነይሮምና ብዛው ግዜኣ ጥራይ ማለት እዩ
1: ብሸና ክትፀጋም እተን መጀመርታ ኣብ ደንተብካ መጀመርታ ተዋጊካ ክትቋፅሮ ዘለካ ማይ ስለ ዝኾነ ንእስንእስ ዝበላ ሓፅብታት ነይረን ነዚአን ይኹም መጀመርታ ትቋፀሩ ነዚአን እንታ ተቋፂርኩም እቲ ካልእ ንምቕፃል ዋ ሓንቲ ፀገም የለን ተባሂ ነታ ማይ ሓንቲ ሓይል ናብኣ ክምትስለፍ ጌርና እተን ካልኦት ከ የማና ፀገማ ከም ዝኾና ጌርና ንዓ ተቋፂርና ታንኪ ሕጂ ብየማና ዝነበሩ እተን ታንክታት እስታይ ገብሩ ስለ ዝነበሩ ሓንቲ ታንኪ ስዒራ ካብኦም መምለጠ ስለዝሰኣነት ናበይ ትኸይድ ንዕዲ ገፃ ንገምገም ባሕር ጌራ ከተምልጥ ትመፅእ ቢተን ነይሩናትና እቶም ሰብ ቢተን ንስሕትዋ ደድሕሪ ኣይጎዩ ወትላይ ከኣሉን ካብዚኣ ሕጂ ሓደ ሸሪፎ ሸሪፎ ዝበሃል ዓብደላ ሸሪፎ ዝበሃል እዳሰላሳ ሸውዓተ ነይሩ ኦፕሬተር ናይ ወዲ ብራኬ እዩ ነዛ ከላሽን ጥራይ ሒዙ በይኑ ተነፂጡ ኣግፊሕ ነዛ ታንኪ ኣብ ቅድሚት ጠጠው ኢሉ ከምዚኣ ገር ግትሪ ኢል ጥጠው ብሎ ወ ነዞም ኩሎም ጥሒሳቶም እያ ኸይዳ ታንከኛ እንታይ ከም ዘበለባ ከሎ ገጭ ኢል ጥጠው ብላ ነቶም ኣብኣ ዝነበሩ ቀቲሉ ክልተ ከላሽን ድዩ ዋላ ሰልድን ገለመልታትን ሒዙ ይመፅእ እምባ እስኪ እዚ ከምዚኣ ዝገበረ ሰብ ስለደለይ እስኪ ይብሎኒ ወዲ በራኬል ናብ ይመፅእ ኩሉ እቲ ኣፅዋርን ገለምታት ዘማርኮ ሒዙ ኣታ ዓንጃ እዚ ዝካ እንተኸደ ክንታ ክትገብር ኢካ ብሎ እምባ ብከላሽን ታንኪ ክማርኽ ከሎ ትብል በያ ትብለኒ ኢል መልሲ ናይ ቀደም ዝሰምዓ ደርቢዚ ንዓ ክትግብር ኢሉ ይሓሊኒ ማለት እዩ ክበልኪ ድ ስታይ ዝግበር ንስታግል ጌርና ካብኡ ቀፂልና ንዋደይና ንኸይድ ክሳብ ኣብዚ ግዜ እዚ ብዙሕ ሰራታት የብልና ኣብ ዋደ ሕጂ ኣብቲ ዓቐብ ናብ ዋደ ምእታው ንኩሉ ሓይልታት ፀሚደን ታንክታትን ገለምታት ስለዝኽለኦ ኣሃብና ብየማን እዩ ዝጥወ ብየማን ኣክፊሕና ክንኣቱ ባዕሉ ዶረኬል ኣቱ ምስኣተዊ ሕጂ ግድን መፍትሒ የማን ተጠዊኻ ፀቕጢ ምግባር ጥራይ ብዝኾነ ኣይሓከመን ዋደና ኣቱ ካብ ዋደ ቐፂልና እንደገና ታበጠነና ትቕፅል መገዲ ኣብ ከባቢ ደረብ ምስ በፃሕና ካብ ዋደ ወ ሓንቲ ሓይሊ ናይ ሃንደሳ እንደገና በጠለልናን ንደረብ ገፅና ከንቅፅል እዩ ዝግበር ኣብታ ክሳድ ናይ ደረብ ሕጂ ምናለ መስታወታት ፈልጧት ኮንኩም ፊስቶታትን ገልምታ ክሳብ ሕጂ ክመና ኣላ ኣብ ሓንቲ ኩጀት ሒዙ ስለ ፀንሐ ኣብኣ እንተ ሒዙ ከዓ ሕልፈካ ስለ ዘይክእል ናይ ምሸት ከባቢ ሰዓ 8 ምስ ፀላእ ውገ ንገጥም ኣብኣ ብዙሕ ክሰራታ ኣይነበረናን ብዝኾነ ውፅኢና ንቕፅል ምስ ቀፀልና ታንክታትን ሓደ ሻለቃ ዝኸውን ረዳት ካብ በይሉ ይመፅእ ካልኣታት ኩሉ ድሕሪ ይውሒል ኣሎ ንሕና ዋርድያ ና ውሒልና ና ሕጂ ማለት እዩ ኣብታ ታባ ሕጂ መጀመርታ ብታ ናይ ደረብ ታንክታት ሕጂ ከርከባና ከም ዘለዎ ንገብር ንበዓል ወዲ ኢታይ ዋ መገዲ ከይተፈተሸ እቶም ሃንደሳ ፈትሸመ እዮም መገዲ ዋ ታንክታት ዳሕጂ ግን ቅድሚያ ከይድ ናይ ፀላ እዩ ታዋነ ንምስታ ክግብራት እዩ ፀልማት ይፍለጥኒ ገምታት ኢና ልክ ኣብታ መጥቃዕቲ ዝኸፈልናላ ዝኸፈትና ላ ቦታ ኣባ ትበፅሕ ከላ እታ ታንክ መፅያ ሕጂ እንደገና ኣባ ምስ በፅሕትካ ፈንጂ ረክባሰኻ ወዲታይ ክላ ኣረኪስካ እንዳ ከይተፈተሸ ገለምንታ ትብል እንታይ ሞ ተናይ ፀላ ክክላት ስለ ዝረኣና ኒና ንሰግር ቀትሪ ሕጂ ካብ በይሉ ዝተበገሰ ሓደ ሻለቃ ታንክታት ሒዙ ዝመፅእ ብዝኾነ ዋርድያ ስለ ዝውዓልና ነቲ ሓንቲ ታንኪ ነቃፅላ ጠጠው ብል ፅላይ ኣየበለን እተ ሃብታት ናይ ምሸት ኩሎ እንተደሪበናና ፅርጊያ ሒዝና ንቕፅል ናብ በይሉ ናብዚ ኢና ንኣቱ ሕጂ
2: ኣብቲ ዝተባህለና ብርኽ ብርኽ ዝበለ ጎረታ ገዲፉ ኣብቲ ሰጥ ዝበለ ጎልጎል ከናርቀዲድዩ ዝፀንሖም ንካልኣይ ሓይሊ ንካልኣይ ሓይሊ ከዮም ተሰሪዖም ከለዉ ዝትኩሰሎ ኣብ መስርዕ ከለዉ በዓል ዓብደላሂ ዝበሃሉ በዓል ተስፋይ ዝበሃሉ ይስው ፋዓጀታት እዮም እዚኦም
3: ገሓር እያ ትበሃልታ ቦታ ድሓር ንሕና ግን እንታይ ኢልና መንጨበጠ ምክንያቱ ዒላ ነራ በኣ ንዓ እንተ ሒዝናያ ክንህሉ ኢና እንተደ ሒዝናያ ግን ክንስውዋ ኢና ተባሂሉ ማዕረቆሞት ንታሕት ተኳዓይቱ ትዮስታይ ርእሰና ቀልቂለን ጥራይ ትኩሰልና ነረን በሊሕ ኣብኣ ፃዕዳ እግሩ ህረም ማእክልነት ሓይሊ ሓደ ወዲ ካሳ ዝበሃል ካብታ እናደሽካ እውን ኣብኣ ተሰው ኢልና ናይ ወዲ ሓደራ ዝመርሑ

0: ካብኣ ቀፂልና ሕማቅ እዩቲ ቦታ ነይሩ ከምኣ እንዳበልና ምስ ባህር እናተበልና ስለዚ ሓዝናያ ግን ህልዋት ኮይና ቀፂልና ካብ
1: ንዓና ዘጋጥመትና እንታይ ነራ ሓያል ነፋሪት መፅያትና ኣብ ማኪና ምስ ተፃዓና ትጉዕዞ ቁርብ ንውሕ ስለ ዝብል ብእግሪድ ክም ስለዝብል ኣብቲ መንጎ ማካይን መፅናና ኣብ ክልተ ማኪና ተሰቂልና ነርና በጠለና ርአናና ናይ ንጉሆ እዩ ነይሩ ጎልጎል እዩ ቦታ ሰጣሕ ጎልጎል እዩ ርአናና ነታ ቀዳመይቲ ማኪና ሃሪመና እየን ብምልኡ ዘይኮነስ ኣብ ጥቃ ምስ ዓለበ ብዙሓት ተወጊኦም እዮም ካብ ንሕና ግን ምስታ ዳሕሬት ስለ ዝነበርና ኣይ ሃርመትና ናባና ይተኮሰትን እንታይ ግን ከፊኢልና ትመርሓ ማኪና ናብ ጫዓ ናብ እሾ ኮእት ዋታ ማኪና ኣብ ልዕያ ኢና ከዓ ተሰቂልና ዘለና ኣብዚ ብዙሕ ፀገም ረኪብና ኢና ጫዓ ወይና ይገደፈና ሽዑ ኣብቲ ጫዓ ምስእተውና ብክንደይ ስታ ኢና ወፂና ኸው እታ ሓንቲ ማኪና ግን ብዙሓት ብፀት ተሃሪሞም ናብኣ እንታይ እቲ ዝኸፍአ ነይሩ ናይ ደንከል ፀሓይ ማይ ነብሰ ወከብ ሰብ ማይ ኣብ ዝባንኪ ኢኻ ካብኡ እንዳቐፀልና ስጋ በይሉ ዝበፂሐ ኣነ ከባብ በይሉ ምስበፃሕኹ ኣብየ ድህረ
2: እተን ኣህታት ከይደኽማ ዝስልያን ሃንደሳን እናፈተሸ ክኸይድ ንድረብ ፀላ ኣብ ትርር ዝበለሉ ከዓ እተን ኣህታት ክስለፋ ከም መደብ ተወሲዱ ንሕና ሃንደሳ ንድሕሬና ከዓ ታንክታት ካብኡ ከዓ ድሕሪኡ ከዓ ወዲእታይ ነዚ እናተኸታተልና እናኸድና ከለና ኣብ ደረብ ሕጂ ናይ ስፓርታ ፀንሓና ማለት እዩ ፈንጂ እውን ቀቢረን ፀኒሐን ኣብዚ ሕጂ ንሕና ንሃንደሳ ንተኽሲ ንኸፍት ብቀረባቲ ናይ ፀላኢ ኣሰላልፋ ንፅረልና ብቐሊሉ እውን ፀላኢ ህረም እኸይድ ኣብዚ ሕጂ እቲ ምሳይ ተንቀሳቂሱ ዝነብረ ዓሰብ ንዳህላክ ማለት እዩ ዓፋን እስዋዕ ኣነ ውን ውጋእ ማለት እዩ ካብዚኣ ኢና ንምለስ ማለት እዩ ታንኪ እውን ፈንጂ ኣሃርመልና ካብኡተን ኣሃብታት በቲ ጉቡእ ኣሰላልፍ እናገበራ ተኺለን በይሉ ኣትዋ
3: ኣብታ ደረ ምስ በፃሕና ዶብና ፅርግያ ጋንታና ካብ ፅርግያ ንየማን ዘላ ንሱ ከዓ ካብ ፅርግያ ንፀጋም ዘላ ይኸጥቅዕ ምሳና ወዲ ዓይነይ ዝበሃል ሓንቲ መስርዕ ሒዙ ናይ 85 ስለያ ነይሩ ቶክ ኢሉ ጥኢት እታ ቀዳመይቲ ጥኢት ተተኮሰት ንወዲ ዓይነይ ኢዶ ሃሪማቶ ሕጂ ሪአን ወይ ፈሊጠን ኣይኮነን ብፅምን ጥሜትን መይተን እየን ድይ ብተበልና ኣብኡ ፀኒሓ ካልእ ክልተ እውን ምስ ደቂሰን ፀኒሐን ኣብ ወላ ንዕና ቀቢፅና እታ ሸቶና ደይብና ቀልጢፍና ንሕና ደይብና ነታ ተኽሲ ቀፂልናያ ተቐዳሚቲ ህጁም ፅቡቅ ሰሊጣትና ኣብኡ ተቐዳሚቲ ህጁም ክልተ ብትየን ምስ 41 ዝኸውን ቡንባ ፀኒሕና ቀፂልና ካብኡ ንየመን ተረተር እዩ ዝኸይድ ከምዚ ኢሉ እቲ 15 ዝተባሃለ ሰብ ሕጂ ልዕሊ ሻለቃ እዩ ፀኒሑ 8 ታንከይ ገላካ ፀኒሐኖ ማለት እዩ ሕጂ ኣይረአን እዩ በቲ ንሕና ዝውዓልናዮ ዋላ እቶም ክርእዎ ዝኽእሉ ዝበሃሉ ክርእዎ ኣይክእሉ እዩ ምክንያቱ ዝተኸወለ እዩ እቲ ጎበታት ሕፃ ዝበዝሖ ከውሉ ዝበዝሖ እዩ ሕጂ ነዚ ጌርና ብየማን ፅቡቅ ቀፂሉ ንካልኣይ ህጁም እናተዳለና ከለና ኣብቲ መሓሪ ካሃጅመሉ ዝግብኦ ኩጀት ዘሎ ኣብ ቅድሚኡ ጎልጎል ኣብ ቅድሚኡ ቡም ኢሉ እቲ ቡም ዝበለ ጥቕላል ሓላልታ ውፅ እዩ እዚ ብርሃን እዚ 3 ድ 4 ፊስቶይ ዳሓር ከም ዘረጋገፅን እዮም እዚ ብርሃን እዚ ልክዕ ከምዚ ሕጂ ዘለናዮ ብርሃን ነቲ መሬት ለዊጥዎ ኣብዚ ነቲ ዝነበርና ግስጋሴ ኣዳናጊዎ ማለት እዩ ምክንያቱ ኩሉና ምስ መሬት ኢናተሰቲና ዋላ ንሰን ከም ዝረኣያ እዮም ኮይነን ብገስ ከለና ነታ ክሳድ ምስ ሓስኩማ እንዳሱሳን ሓደን ክመፁኹም እዮም ኢሉ ወድኸርን ኢል ነጊርና ፍርቂ ለይቲ መፂኦም ተወዲብና ብሓንሳብ ካልኣይ መጥቃዕቲ ጌርና እታ ናይ መሓርጀኑ ተናብኡ ደለዋ እውን ብአን ለኪሞም ቶም ናይ ሱሳን ሓደን ነቲ መጥቃዕቲ ቀሲልናዮ ቀፂሉ ከዓ ብቢሉ ፀላኢ ንበይሉሉ ከይዱ ማለት እዩ ኣብዚኣ ክልተ ሰብ ስውኡና ኣሰፋሽ ዕቁባ ገርግሽን ክፍሎም ተወልደን ኣብዚኣ ስውኡና
4: ፅርግያ ትበተኽ ተባሂሉ እንዳሃንደሳ እዮም ትበትክዋ በቲኾም ተበቲኻ ምስ ተባሃለ ምስ ሰምዓ ፋሕፋሕ ይበሃል ኣብቲ ቦታ ማለት እዩ እምበኣር ሕጂ እውን ከም ናይ ቀዳመይቲ ካይንኸውን ነርክበን ይበሃል ኣነ ምስኦም ይኸይድ ምስ እንዳሃንደሳ ጎኒጎኒ እዚኦም ይኸዱ ዳሓርእቱ ክንብላ ፅልሚት እያ ዳርጋ ዓይኒ ክትሕዝ ትጅምር ጓድ ጠብቀኝ ገለብላ ዋ ሕጂ ወዲ መሓመድ ምሰይ ኣለ ውሽጢ ሓደ ሓለዋ ኣብ ላዕሉ ኣሎ እዞም ሰለስተ ጥረኢና ብዛ ማኪና እጂ ወንበዴ ማኪና የብሎሙን ከምዚን ኦራ ሌርን ናይ መንግስቴ እንኳ ጠብቀኝ ገለ ይለ ድኾነ ብየማ ብፀጋም መፅን ማኪና ርግርግ ብላ ዳሓር ምኻ ተቋሪጫ ንመለስ ተባሂላ ነጀወይቲ እቶም ናይ ሃንደሳ ኣምሓር ገለ ንብሎም ነርና ሓደ ኣፈወርቂ ባ ኣፈወርቂ ሕጂ ኣፈወርቂ ተፀውዒው በብ ሓደ እንዳውረዱ ካብዘን ማኪና ብረት እንዳሕገሩ ኣኪቦም በዚኣ ንገዛኹም ትኸዱ በዚኣ ተደሊኹም ከዓ እዚ ኣላ ተባሂሎም ሕራ ኢሎም ይኸዱ ማለት እዩ።
5: ኣብዚ ዕውት ውግእ እዚ ጸላይ 9 ታንክታት ሓንቲ ኣምፊብያን ሓደ ዙ 23 ሚሜ ብርክት ዝበላ መካይንን ክቃጸሎ ከለዋ 3 ታንክታት ሓደ ናይ 122 ሚሜ ብርክት ዝበላ መካይንን ከዓ ኣብ ኢድ ህዝባዊ ሰራዊት ኣትየን
6: ኣዘፍቲ በራዲ ዝነበሩ ምሸት ምሸት ኣኼባታት ይቐፁ እዮም ኣብ ሓንቲ ርሜርቲዮ ናይ ቀደም ናይ ጀብሃት በጊ ዝቐተልዋ ወይ ድማ ነቃፀሎ ያ ተባሂላ ኣነ ቐፃሊ ምስ ምሳተፉ እዮም ሕጂ ካብዚ ከነዘልቕ ዓለወና ትብል ይትሕተቱ እዮም ሕና ካብኡ ካዚ ከነዘልቕ ድሕር ኮይና እዚ ኩሉ ከፊልና ሕጂ ከዓ እንደገና እንዳኸፍለና ከነዘልቕ ዓይንክእል ኢና እቲ ነዝነተቆሉ ቦታ ከዓ 100 ኪሎሜትር ኢና ኣብ ካብ ወሕባ ክትምለስ 100 ኪሎሜትር ስለዚ ንዓበየ ክሰራታት ከነምፅእ ስለዝኾነ ዓይነዘለቕ ኢና ተባሂሉ ብዙሕ መልስታት ተዋሂሉ ቀፀሪ ተኣኼባታት ከምኡ ምስ ቀፀለ ድሕሪኡ ወዲ እታይ ሰዓት 2 ፅዋዕ ቀተ ሕጂ ሓነፈርቲ እንታይ ካብ ኮይኑ ገለኢለ ዝኾነ መኪና ያልዕለ ኸየ መኪና ያልዕል እየ ምስክርኮ ኣጋጣሚ መኪና ዓሽግ ረኺብ እየ ስማዕኒ ብለኒ ወ ክንደይ ዝኾነ መካይና ኣለካ ሰብ 3 6 5 ትገብጋ ብሽቁርቲ ዘር ሕጂ ከምኡ ምስ በልኮ በል ሓንቲ ሓሳብ መፅኣ ኣለና ለይቲ ታሕቲ መፅሕና ሓሳብ ኣላ እዚ ቀፃሊ ዞም ኣዘስ በራጊ ነዝለቕ ትብሎ ዘሎ ፀላእ ከዓ ቀፃሊ ሓድሽ ሓይለ ኣምፂኡ ዋግዓና ዘሎ ነዚ መዕረፊ ትኸውን 10 መኪና ሰዓት 11 መብራህቲ ወልዕን ንድፋዕ እትዋ ካብኡ መብራህቲ ፊአካ ይመለሳ ድሕሪ ፀላኢ ሓድሽ ሓይሊ እትኢሉ ኢሉ በቲ ኮይናት ትገብሮ ዘሎ ቀፃሊ ከቋርፆ እዩ ዝብል ሓሳብ ዝ ሂበኒ ንምሸቱ መራሕቲ መካይን ኣኪበ ነዞም መራሕቲ መካይን ከምዚኣ ከምዚያዝኩሎም መኺረ ከምዚኣ ጌርኩም መብራህቲ ወልዕኩም ተኣት ካብኣ ከዓ መብራህቲ ትኢኩም ኣብዚኣ ትመፅዎ
7: መብራህቲ ብርኢኩም እቶ ዝበላዕ እታ ሰዓት 2 ዝተኣዘዛና ኣነ ምስኡ ከይደ ነረ ሽዑ ሕጂ እቲ ክፍቲ ቦታ እዩ ነሩ ድፋዓትና ወዲ እታይ ከዓ ንዓንዲ ሕሸል ከምኡ ኢሉ ምስ ሓበሮ ብበዝሒ ሰራዊት ኣምፅኦም ኣለዉ በእዮም ሕጂ ክንዲ ሰራዊት ውን ኮይነንቲ ሰሪሐን እየን ተመካይና
8: መብራህቲ ብርኢ ከዓ እቶም ማርሸትስ ተባሂለን ብዙሓት እየን ልዕል 10 ዝኸውን መብራህቲ ብርሂና ኣቲና ኣጥፊእና ተመልሽና ከምዚ ነይሩ እቲ ጉዕዞ ሕጂ ክንምለስ ከለና ሓደ መዓልቲ እኳ ሓንቲ ማኪና ሃሪመን ኣለና ተባላሽያህልና ናብኡ ወስሒብና ጓቲትና እቲናያ ኣይተሃስየት ጎይቲት ኸባን ጎይቲትና ምፅእናያ ተሳሲእና ምስ ጉድለታ ምስ ተክኒካት ዕርዮማ መካኒክ ማለት እዩ
9: ሕጂ እታ ዝኸበት ኩናት ኣብያ ትርከብ ኣዋዶ 4 ለይትን መዓልትን ብዘይ ዕረብቲ ብጥበብ ናይ ሰራዊትና ቁታ እቲ ክግበር ተገይሩ እቲ ግንባር ፈሪሱ ኣብ ኣኳ ሓንቲ ማኪና ተቃፂላህና ፀላኢ ሃድን ስለዝነበረ ኣርክቦ ኮይኑ ማካይና ተፅዒነን ዓቕመን ተፅዒነን ኣርኪበን ጋሕሪ ዝበሃል ቦታ ንመፅእ ኣዝያ ንምስጋሰ ሰራዊትና ዓብቶ ስለ ዘይካረ ወይ ድማ ኣዝዩ ስለ ዘስጎ ኣብ ክሳድ ናይ ቤሉ ትርከብ ንእሽተ ይዓቐር ኣብኣ 8 ፊስቶ ጋዝ መለ መርዛም ጋዝ መለ ኣብኣ ቢሉ ኣጋጣሚ ክልተ ፅኢት ተኩስ ንክልተ ፊስታ እዩ ንዓና ዳሓሰቡ ግን እቲ ባህሪ ብኣንፃሩ ትንፋስና ውዲሉ ግን ብዘለዎ ዓቕሚ ንህድማ ስለዝነበረ እሱና ድምዕሉ ድ ንማዕሉም ብዙሕ የብልን ኣብቲ ዋንተ ግን ሰራዊትና ንዑሻ ይበሎም ኣብ ርእሲ ማኪና ኮይኑ እናተዋገ ኣብ ቤሉ በፅሑ

16-23 ውጉኣት ምሳና ከይዶም ባሕሪ ንባፂዕ ኢሎምና ሕክምና ማለት እዩ ንኸይድ ሓዲርና ባሕሪ ወጋሕታ ነፋረትካ ይተርክበና ጢዖ ኣራጉፎ ተባሂሉ ክትወግሕን ነፋረት ክተመፅን ኮይና ነፋረት ምስ መፅት ከዓ ዓቕሚ ዘለዎ ድሓን ዝኾነ መጉኣቲ ይንጥር ኣብታ ባሕሪ ኣነ ከዓ እስኮጆን ኢድካ ስለ ዝነበረት መጉኣቲ ነጢርና ባሕሪ ወሪድና ኩስያት ካ ነይሮም ኣብ ውሽጢ ኣብ 7 ሰብ ቀጥታት ሃሪማታ መርከብ ሃሪሞ ሓንቲ ጓል ናይ 16 ሸልያ ሞት ንሞት ኣብቲ ባሕሪ ሞት ኢሉ ካብታ መርከብ ምስ ደርበ ኩሉ መዓናጡ ኣብታ ባሕሪ ሻሕ ኢሉ ክንደየ ነዊሕቶ መዓናጡ ረኸማ ጉድ እዩ እንታይ እያ ከዝክራታ ናታ ፀገም የብሉን ኣኩበሌ ጥራይ ኣኩበሌ ባዕለ ክክብ ሓንቲ የብሉን ኣኩበሌ እንዳ በለት እታ ሞራላ ተኒሕ ናታ ናብ ሓቂ ሳብ ሕጂ ዝክራ ኣብታ ባሕሪ ኣውፅኡ ኣቢልና ኢንፊዥን ገሮም ሕፅብ ሕፅብ ኣቢሎም እተን መዓናጡ ኸ እትዮም ኣብክሎ ሰፊዮም እንዳ ሰፊዩኻ በደንዘዝ የለን ዋላ ክሚኻ ዘይትብል ትስሕቕ ላ ሓንቲ ሕጂኹም ላ ሓንቲ የለን እቲ ጅግንነት ያ ናይ ቆርብ ክዝክራ ደልየ ካብኡ ንፅባሒቱ ምስ ተፈገትና ክሳብ ባፅዕ ማይ ትብለኒ ማይ ህባ ሃማማ ትብለኒ ሃማማ ካሸሸ ይብላላ እሸለያ ንእሽተ እያ ናይ 9 ሽዑ እያ ወፅያ ባፅዕ ምስኣተናኻ ቶ ባፅዕ ከዓ ነሰብ ስለ ዘለኒ ኣነ ሓይሽ ኣትያ ሕርገጎ ትበሃል ቦታ እያ ተሕኪበናና ተቐቢሎምና ኣብ ግንባር ተንከል ማለት እዩ ሓውያ እምበሸ ከማ ንስተቐዲማትኒ ኣነ ኸነ ዝርክሲ ኮይኑ ድሕሪት ካብ መዓኩ ነረትኒ ኣነ ታሪፈ ዓለ ሓወ ከይደ ኣሎ ኣነ ቀዲመካ ኢልያትኒ

0: ኣብ ሕብረተሰብና ኣድልዎ ሕብሪ ቅርበት ኣሎ ዶ ኢልና ንሓስብ። ንሰባት ብሕብሮም ጥራይ ርኢና እዚ ሻሽ ይመስል እዚ ደኣ ጠቃርን ድዩ ንብል ዶ? ኣብ ገለ ኣጋጣሚታት ሃልክለኽ ክንብል ምስ ቀነና ኣብ ከባቢና ዘለዉ ሰባት እንታይ ደኣ ጸሊምኪ ደቢንኪ ድሓንዲኺ ክብሉ ንሰምዕ ዶ? እገለ ጸሊማ ኣይጣዓማን ዘሎ ክበሃል ኣጋጢሙና ዶ ይፈልጥ? እዚ ምፅዕዳው ክምቾትን ጽባቐን ምፅላም ድማ ከም ምኽፋአን ሃልክለኽን ዝፈጥር ዘሎ ኣተሓሳስባ ብኸመይ ዝመፀ ይኸውን? ከምዚ ዓይነታት ዘረባ ኣብ ነብስና ክንሰምዕን ከለና ዘይምችእነት ወይ እንታይ ደኣ ኮይነ ኩሉ ሰብ ክሳብ ዝዕዘበኒ ኮይነ ኢልና ነብሲ ምትሓት ይስምዓና ዶ ይኸውን? ነዚ ሰብ ዝብለና ዘሎ ማዕበላዊ ሓሳብ ሱቕ ክነብሎ መመላክዒታት ንጥቀም ወይ ክንጥቀም እንደሊ ሰባት ክንደይ ከማና ኢና?
1: ኣድልዎ ሕብሪ ቆርበት ክንብልን ከለና ኣብ ሕብሪ ተመርኪስካ ኣብ ሓደ ዓሌት ዝግበር ኣፈላላይ እዩ። ሕጂ ዝበዝሕ እዋን ምስ ዓሌትነት ተመሳሲሉ ይቐርብ እዩ በበይኒ እዩ። ዓሌትነት ክበሃል እንከሎ ካብ ሓደ ካብ ክልተ ወይ ልዕሊ እዩ ዘሎ ዓሌታት ካብ ሕብሪ ወፃኢ ኣብ ዝተፈላለየ ነገራት ተመርኪስካ ነቲ ሰብ ክትፈላለዮ ከለካ እዩ። እቲ ከሎሪዝም ወይ ድማ ኣድልዎ ሕብሪ ቆርበት ንብሎ ግን ኣብ ሓደ ዓሌት ዘጋጥም ኮይኑ ኣብ ሕብሪ ተመርኪስካ ኣብ ሕብረተሰባት ዝግበር ፍልል እዩ። እዚ መጀመርታ ኣብርሃ ኣቢልና ክንሪኦ ይግባእ። ብድሕሪኡ እዚ ኣርእስቲ እዚ ሕጂ ኣይኮነን ዓብላሊ ወይ ድማኒ ኣዛራቢ ጉዳይ ኮይኑ ነዊሕ እዋን ዝፀንሐ እዩ። ካበይ መፂኡ ንዝብል ከኣኒ ብዙሕ ነገራት ክድህስስ ወይ ክዝክር ትኽእል ኢኻ። ሓደ ካብኡት መግዛእቲ እዩ። ምዕራባውያን ናብ ኣፍሪቃ ወይ ናብቶም ጸለምቲ ሕብሪ ቆርበት ኣብ ዝወፈርሉ እዋን እቲ ናይ ሽዑ ዝነበረ ገዛኢ ዝኾነ ኣካይዳ ንጸሊም ከም ባርያ ጌርካ ከም ሰራሕተኛ ከም ረሳሕ ጌርካ ምቁጻር ንነዊሕ ዓመታት ኣብቲ ርእሲ ሰብ ንጻዕዳ ከም ጽሬት ንጸሊም ከዓ ከም ርሳሓት ወይ ድማ ደባን ነገር ወይ ፍንፉን ነገር ጌርካ ምሕሳብ ሓደ ኣርእስቲ ወይ ድማ ሓደ ምክንያት ክኸውን ይኽእል እዩ ተባሂሉ ይዝረበሉ እዩ። ካልእ ኣብ ዝተፈላለዩ ኣጋጣሚታት ኣብ ዝተፈላለዩ ሃገራት ዘለዉ ብዙሓት ብሂላት ካ ኣለዉ። ንኣብነት ጃፓናውያን እንታይ ይብሉ? ቆርበትካ እንድሕር ዳ ጻዕድዩ ሸውዓተ ኣበራትካ ይሓብ ይበሃል። እንድሕር ዳ ከምዚ ዓይነት ብሂላት ኣሎ ኮይኑ ከዓ ነቲ ሰብ ነቲ ጸሊም ሕብሪ ከም ዘጉድሎ ወይ ድማ ዘውርዶ ንጻዕዳ ከዓ ልዕልና ክስምዖ ክገብር ይኽእል እዩ።
0: እዚ ዝፍጠር ዘሎ ኣድልዎ ሕብሪ ቅርበት ጠንቅታቱ ብቐንዱ ካብ ምዕራባውያን ዝሰረፀ ስነ ሓሳብ እዩ። ካብ ምስራፁ ዝተለዓለ ድማ በዳሃ ኩነት ፈጢሩ ይርከብ። ሓደ ሰብ ንገዛእ ርእሱ እንተዘይኣድኒቕዋን እንተዘይፈትይዋን መንክፈትዎሉ ይደ

0: ሓደ ጊላ ኢሎም ዘምፅዎሲ ንኽእትውዎ ናብቲ ስራሕ ናብቲ ውሽጢ ናይቲ ናይ ዕዮ ናይቲ ቤት ንኽእትዎ እንድሕር ኮይኖምሲ ከምዚ ካኪ ዝመስል ብኦም ዝፍትንዎ ነይሮም። እዚ ካኪ ማለት እቲ ሕብሪ ቡኒ ዘለዎ ሕብሪ ዝተለኸየ ወረቐት ወይ ገለ የቕርቦ ናብቲ ቆርበት ናይቲ ጊላሞን እንድሕር ብርህ ዝበለ ኮይኑ ነቲ ሶም ዝደለይዎ እንተኮይኑ ናብቲ ቤት ይኣቱ ክዓይ ማለት እዩ። እንተዘይኮነ ከዓ ይኣልይዎ። ሕጂ ዝተፈላለዩ ዓይነት ቅዲ ነይሩ እውን ንኣብነት መመሸጥ እዮት የምፁ ኮምፕ ሲስተም ዝበሃል ነይሩ። ከምዚ ናህና ፀጉሪ እንድሕር ትርር ዝበለ ኮይኑ ኣይኣቱን እዩ። እቲ ቆርበቱ ከዓ ምስቲ ሶም ዝደለይዎ ዓይነት ቆርበት ሕብሪ እንድሕር ዘይሰኳዕ ኮይኑ ከዓ ይኣልይዎ ነይሮም። ምክንያቱ እዚ ብቑዕ ኣይኮነን ናብቲ ናህና ብሉፅ ቤት ክኣቱ ኩሉ ግዜ ብዛዕባ ልዕልና እዩ። ሕቶ ቆርበት ሕቶ ቆርበትን ዝኮለሪዝም ዝበሃል ከም ኣርእስቲ ኩሉ ግዜ ሕቶ ልዕልና እዩ።
1: ኣብ ዝተፈላለዩ ኣጋጣሚታት ብፍላይ ከዓኒ ኣብ ናይ ስራሕ ኣብ ሕጊ ንፀሊም ኩሉ ግዜ ኣውርዳ ኣቢልካ ናይ ምርኣይ ኣሎ። ንኣብነት ዘይምዕሩይ ዕድላት ንሰራሕተኛታት ውሃብ ደቂ ሓደ ዓሌት እንከለዉ እቲ ሓደ ፀሊም እቲ ሓደ ፃዕዳ ምዝኸውን ሓደ ዓይነት ኳሊቲ ወይ ብቕዓት እንከለዎም ስራሕ ክሓቱ ኣብ ዝኸድሉ እዋን ሕብሪ ቆርበት ተራእዩ ነቲ ፃዕዳ ዝያዳ ተቐባልነት ዝረኽበሉ ኣጋጣሚታት ኣሎ። ኣብ ገለ ፊልምታት እውን ንሪኦ ኢና ወላ ኣብ መስተይ ኩባያታቶም ከይተረፈ ንፀሊም ዝውሃብ ሕብሪ ናይ መስተይ ሻሂ ፅልም ዝበለ ክኾን ከሎ ነቲ ከዓ ፃዕዳ ይውሃብ። ዓይነት ናይ ሞባይል ኣብነት ክነምፅእ ንኽእል። ኣይፎን ድሕር ዳኣ ብብዝሒ ይሸጥ ኣለዋ ንብላ ኣለና ኮይና ክልተ ሓደ ዓይነት ጥራይ ሕብረን ዝፈላለያ ኣይፎን ሞባይል ታሓንቲ ፀላም ታሓንቲ ፃዕዳ ትኮይና እታ ፃዕዳ ካብታ ፀላም ትኸብር። ሕጂ ብዙሕ ነገራት ከተምፅእ ትኽእል ኢኻ።

0: smell her skin burning?
1: No, this is the carbon.
0: The carbon.
1: Which is burning, yeah. What I'm doing is I'm hitting all these carbon particles with the laser. So what it does, it will go and hit the melanin. When the melanin is hit, it will get destroyed. Then the patient will feel a sense of glowing and a brightness on the face.
0: So it basically destroys that pigment.
1: Destroys this pigment temporarily.
2: ንምምላኽዒ ኢልና እነጥፍኦ ገንዘብን ግዜን ኣብ ነፍስናን ርድኢታትናን ምዕባይ እንተንሃንፆ ክንደይ መበርከትናን ንኻልኦት እውን ከይጠረፈ ኣርኣያ ምኾናን እዚ ኣሽምኳይዶ ክንገብሮ ንፋስ ናብዚ ዝኸዶ ክንጎይ ብዝመፀ ኣብ መራኸቢ ብዙሓን ብዝዝርጋሕ ቪድዮታት ክንጥወ ንውዕል እንተደ ኮይንና ሸኸም ናይ ሕብረተሰብ ንኸውን ከም ዘለና ምግንዛብ የድሊ
3: እቲ ፃዕዳ ኣብቲ ናይ ፌር ኤን ላቭሊ ምስ ፅሬት ወይ ምስ ፅፈት whitening is purity ይብልዎ ዝብል ፅሑፍ ኣሎ እንድሕር ዳ ኣስተውዒልና ኣሉ ፅዕድውና ሲ ምስ ፅፈት ምስ ፅሬት እዩ ዝተሓሓዝዮም ዝብሉና ዘለዉ እዚ እንድሕር ዳ ኣብ ዝተፈላለየ ሃገራት ፋሒሉ ተበቲኑ እንድሕር ዳ ይሸየጥ ኣሎ ኮይኑ እቲ ሰብ እንታይ እዩ ክሓስብ እቲ መልክዕ እቲ ፅባቐ ኣብቲ ፅዕድውና ኣሎ ኢሉ እዩ ክሓስብ ኣብ ሶሻል ሜድያ እውን ንምፃእ መራኽቢ ብዙሃን ዘበነ ኢንፎርሜሽን ዘበነ ሓበሬታ ኢና ዘለና ዝተፈላለየ መመላኽዒ ቪድዮታት ከመይ ጌርካ ትፅዕዱ ከመይ ጌርካ ትፅብቕ ዝብል ዝተፈላለየ ስራሓት ዘለዎ ሾርትስ ድዩ ብብዝሒ ኣብ ብዙሓት መንእሰያት ዝሓዝ ዘሎ ኣብ ተምሃሮና ቲክቶክ ገለ ኣብኡ እንታይ እዩ ክርኢ ዝውዕል ኣብ ክንዲዚ ደቂቕ ብከምዚ ገይረ ኣብ ክንዲዚ መዓልታት ፃዕዲ ኣብ ክንዲዚ መዓልታት ከምዚ ዓይነት ሕብሪ ክትውንን ትኽእል ኢ ክተባሂሉ ዝተፈላለየ ኣድቨርታይዝመንት ወይ መዋዕውዒ ይግበረሉ ንድሕር ዳኣ ተደጋጊሙ እዚ ከዓ ኣብቲ ኣእምሮ ናይ ሰብ ይሰርፅ ማለት እዩ ካልእ ነቲ ሕብረተሰብ ርእሱ ንፀሊም ከውርዶ ዝኽኣለ ኢለ ዝሓስብ ከዓኒ ኣብ ዝተፈላለዩ ዓበይቲ ኣድናቆት ዝረኸቡ ፊልምታትን ደርፍታትን እንታይ ዓይነት ኣገባብ ትጥቀም ንፃዕዳ ኣዝዩ ክብሪ ዝህብ ኣዝዩ ዝና ዝህብ ንፃዕዳ ከም ምስ መልኣኽ ምምስሳል ምስ ፅፈት ምስ ፅሬት ምንፅፃር ኣሎ ንፀሊም ከዓ ምስ ርስሓት ምስ ሰይጣን ምስ ፀልማት ኣመሳሲልካ ምስ ሕማቅ ወይ ድማ ምስ ተቐባልነት ዘይብሉ ነገር ኣሳኒኻ ምስራሕ ንነዊሕ ዓመታት ዝተሰርሐሉ እዩ እዚ ከዓ ብማሕበራዊ መራኸቢታት ድዩ ብሜድያታት ብዝተፈላለየ መራኸቢ ብዙሓን ዓለም ሙሉእ ክሪኦ ምግባር እዩ ነዊሕ ዓመታት ተቐፂሉ ከዓ ኣብ ኣእምሮ ናይ ወዲሰብ ብምሕር ምድግጋም ይሰርፅ ማለት እዩ
4: ሕጂ ምፅዕዳው እዩ ዘሎ ኣብ ሓደ ኣጋጣሚስ ናይ ናብቲ መበቆል ሕብሪ ናይ ምምላስ እውን ናብ ቡኒ ድዩ ክኸውን ናብ ምፅላም ድዩ ክመፅእ ተኮይኑስ ከመይ ያ ክትገብር ታ ጓል ኣንስተይቲ ኦረዲ እቲ መለና ሓንሳብሲ ሓኺኻ ኣልያቶ እያ ኣፃዕድያቶ እያ እቲ ካብ ፀሓይ ክከላኸለና ዝኽእል ባእታ እንድሕር ኣሊኻ ክምለሰልካ ዘሎ ተኽእሉ የለን

0: ኣዝዩ ፀቢብ እዩ እቶም ሓኻይ እኳ ዝያዳ ተበሉ ግን ኩል ግዜ እንድሕር መፂኻ እንታይ እዩ ተኒ መመላኽዒ ክንዚ ዝተጠቀመት ጓል ኣንስተይቲ ውሽጣ እንድሕር ዘይፀቢቑ ውሽጣ እተዘይመልክዕ ግን ትርጉም ኣልቦ እዩ ደቂ ተባዕትዮና ከዓኒ ምልክዕቲ ጓል ኣንስተይቲ ጥራይ ኣይኮኑ ዝደልዩ ብልፅቲ ብውሽጣ እዮም ዝደልዩ ኩል ግዜ ወዲ ተባዕታይ ብውሽጣዊ ፅባቐ እዩ ዝምሰጥ ህልውናዮም ኣፍኮርስ ግድን ይህልው ብደጋ እውን ዝምሰጡ እቲ ዝበዝሐ ሚእታዊት እንድሕር ርኢና ግን ንሓዳር ዝምነይዋ ንብሉፅነት ዝምነይዋ ንመዋእል ዝምነይዋ እታ ጓል ኣንስተይቲ ግን ብውሽጣ ውርዚቲ ከም ኣዴታታ ምልክዕቲ ብኩሉ እንትና እንድሕር ኮይኑ እዩ እምበር መበቆ ናታ ሕብሪ ቀይረ መፅያ ናይ ምቕባል ተኽእሎ እንዳ ፀበበ እዩ ዝመፅእ ማለት እዩ ፅልው እኳ ዳርጋ ንኩሉ ዘይተንከፋ ሃገር የለን ዘይተንከፋ ሃገርን ኣህጉርን የለን ክንብል ኣይንክልና ምክንያቱ ኣብ ኩሉ ኣት እዩ ካብ ግዜ መግዛእቲ ንብላና ባርነት ካብ ኣፍሪቃ ገላዩ ኢሎም ካብ ኣፍሪቃ ክወስዱና ከለዉ ክወስዱ ከለዉ ናብ ኣሜሪካ ክእትዎም ከለዉ እዞም ሕጂ ዝሳቀዩ ዘለዉ ብሕብሪ ብኣፍሪቃዊ መበቆላዊ ዘሎም ወይ ፀለምቲ ኣሜሪካውያን ተባሂሎም ተነፅሎ ዘጓንፎም ዘሎ ካብቲ ግዜ እዩ እሶም ከዓ እቶም ዝበዝሑ ዝሳቀዩ ዝእዋን እዚ ማለት እዩ ንኣብነት ኣብ ሓደ ኣጋጣሚ ከም ዝተኸታተልና እዚ ብላክ ላይፍ ማተርስ ዝበሃል ምንቅስቃስ ወይ ማዕበል ተላዒሉ ነይሩ እዚ ድማ እቲ ተነፅሎ ኣብ ልዕሊ እቶም ፀለምቲ ኣሜሪካውያን ወይ እቲ ግፍዕታትና ዓበየ ስለዝኸይድ ማለት እዩ ሕጂ እቲ ሕብሪ ቆርበት ዝያዳ ኣብቲ ፅልም ዝበለ እዩ ዝያዳ ኩሉ ግዜ ዝህሰይ ማለት እዩ እቲ ደ ዋይት ሱፕረማሲ ዝበሃል ኣሎ እቲ ወ ናይ ፃዕዳ ዓብላልነት ዘለዎ እዚ ዓብላልነት እዚ ድማ እንታይ እዩ እሶም ብሉፃት እዮም ወይ ንሕና ብሉፃት ኢና ኢሎም ስለዝገዝኡ ነቲ ፀሊም ይሃስ እዮም ነዚ ከዓኒ ኣበይና ንሪኦ ድሕርና ኣብ ኣህጉርና ኣፍሪቃ ብፍላይ ዘ ምዕራብን ደቡብ ኣፍሪቃውያን ዘለዎ ሃገራት ተን ደቂ ኣንስትዮ ዝበዝሐ ማለት እዩ ኣብኡ እቲ ዝበዝሐ በዚ ዓይነት እዚ ዝሽገረ እየን ኣብ ሃገራት ኤዥያ እንድሕር ከድና እውን ከምኡ እዩ ኣብቲ እስያ እውን ብልክ እቲ ኣብቲ ፃዕዳ እንድሕር ኮይንካ ዝያዳ ከምቲ ዓንተ ወይ ዝበልኮ ናይ ብርጅዋ ሂወት ገይሮም ስለዝሓስብዎ እሱ እዩ ዝድለየ ቁርብ ኣብዚ እዋን እዚ ኣብ ናይ በዓል ናይ ስሪላንካ ማሌዥያ እንድሕር መፂና እዚ ናይ ምፅላም ወይ ናብ ናህና ናይ ቡኒ ዓይነት ሕብርና ምክያድ ናብኡ እውን ይኣትዋ ኣለዋ ማለት እዩ ኣብ ሃገርና እንድሕር ኢልና ግን ከሚርያም ዘሰክፈኒ እዋን ይመፂና እየ ዝብል ምክንያቱ እቲ ምጩ ዝኾነ ንብዛ ግርም ዝኾነ መዳርግቲ ኣልቦ ዘይብሉ መልክዕና ማለት እዩ ኣብ ብሙሉእን ብሄራትና ከይድና ከይነጥፎ ብፍላይ ዘናሕና ዘለና ናተይ ወለዶ እየ ክዛረብ ማለት እዩ ዘሰክፈካ እዋን ይመፅ እዩ መልክዕ ናይ ኣዴታትና ተርኢና ሲ ብዘይ ዝኾነ መመላኽዒ እምብዛ ጉሩማት እየን ኣዴታትና ኣባና ምስ መፀ ግን ስክፍታ ዝፈጥረለይ እዋን እዩ ምክንያቱ እቲ ቆርበት ዘይምቕባልካ ምስ ርእሰ ምትእምማን እዩ ዝሓስቡ ኣነ ምክንያቱ እቲ ፅልዋናቱ እንታይነትካ ምስ ዘይትቕበል ኢኻ ቆርበትካ ክተፃዕድዎ ትደሊ ወይ ቆርበትካ ክተፀልሞ ትደሊ ነቲ ንምፅላም ብብዝሒ ኣብ ፀሓይ ብምውፃእታን ዝበሃል ዓይነት ኣገባብ ኣሎ ብኡ ጥቀምሉ እዮም ነቲ ናብ ፃዕዳ እንድሕር መፂኻ ወይ እዚ ናይ ክላሲዝም ዝበሃል ወይ ናይ ደረጃ ምብራኽ ዝበሃል ዓይነት ኣተሓሳስባ ንዘምፃ ዋልት ስለ ዘለዋና ግን የሰክፈካ እዩ ንዓና ኣብዚ እዋን እዚ ንዓናስ ቁርብ ሻቅሎት እውን ክፈጥረና ግቦ እዩ ኣብ ዝተፈላለዩ ኣጋጣሚታት ክኢላታት ናይ ሕክምና ወፂኦም ዝዛረብኦም ጎስጓስ እውን ዋሃብ እዩ ኣባይታ መፂት የልካ ግን ከምቲ ዝግባእ ኣየድማዕናሉና ኣለና ሕጂስ ኣብ ኩሉ ዓለም እዩ ዘንፀላሉ ዘሎ ከምዚ ወራር እዚ ስውር ወራር እዩ ኣብ ኩሉ ኣብ ጥዕና ደቂ ሰባት ብፍላይ ድማ ኣባ ናብ ደቂ ኣንስትዮ ስውር ወራር እዩ ምስ ርእሰ ምትእምማን ነብሰ ምቕባል ምስ መንነትካ እዩ ዝተሓሓዝ ማለት እዩ ሕጂ ኣባና እውንሲ ፅልኡ ሰዓቢ እዩ ዘሎ ብዝእዋን እዚ
1: ናብ ሕብረተሰብና ምስ ንመፅእ ከዓ እዚ ኣድልዎ ሕብሪ ቆርበት ምናልባት ኣብ ዝተፈላለዩ ኣጋጣሚ ብዝተፈላለዩ መንእሰያት ኣብዚ ዓውዲ ዝነጥፉ ዝተፈላለየ መፅናዕቲ ተገይርዎ እዩ ኣብ መፅናዕቲ ክትዛረብ ፅቡቕ እዩ ብሓፈሻ ግን ኣብ ቃላትና ኣብ መዓልታዊ ንገብሮ ንጥፈታትና ብዙሕ ትዕዘቦ ነገር ኣሎ ብቃላትና ምስ ንጅምር ከምቲ ክበሃል ዝፀንሐ ሕብሪ ቆርበታ ብርህ ንዝበለት ሰይቲ ክስቶ ማርያም እያ ትመስል ፅብቕቲ እያ ይበሃል ንፅልም ዝበለ ከዓ ኣብ ዝተፈላለየ ክስቶስ ፀሊም ከሎ ፅቡቅ ንምንታይ እታ ፀሊም ተኣቱ ዘላ ከም ኣበር ተሓሲባ ማለት እዩ እስኺ ሕጂ ፀላሚ ክዘለኺ ግድን ቀይሕ ሰብኣይ ክትምርዓውለኪ ምክንያቱ ተወልድዮም ቆልዑት ምሳኺ ንድሕር ኣቢሎም ንድሕር ከማ ክምፅኽሲ ጸለምቲኦም ክኾኑ ድበሃል ኣሎ ካብ ኣዴታትካ ትሰምዖ ብፍላይ ከዓ ማለት እዩ ለንቅናስተያ ክፅልም ኢልካ ኣይትለኻኸይ እንዲኽ ዘለኺ ይበሃል ብሓፈሻ ኸ ዘወር ኣብ ንብለሉ እዋን ካብ ሳምፕል ተወሲድና ወይ ቅምሶ ተወሲድና ካብ 10 ደቂ ኣንስትዮ ክንደይ ይኾና መፀባበቒ መመላኽዒ ወይ መብርሂ ቆርበት ተለኻኸን ይጓዓዛ እዚ ኩላ ንኹላትና ሕቶ እዩ ክንደይ ደቂ ኣንስትዮ ኣብ ጎደናታት ኣብ ንወፀሉ ገፀን ተባላሹ ብፅላል ተሰነን ክኸዳ ንርኢ ብዙሕ ሕቶታት ከላዕለልካ ዝኽእል ነገራት ኣሎ እዚ ከዓ ከም ሓደ ዓብዪ ጉዳይ ተሓሲቡ ኣብዚ እዋን እዚ ኣብ ዝተፈላለየ ኣጋጣሚታት መዛረቢ ዛዕባ ኮይኑ ኣሎ ንባዕሉ ናብተን ፍርያት ዝሸጣ መቀይሒ ፍርያት ዝሸጣ ድኳናት ዘወር ኣብ ንብለሉ ኸ ክንደይ ኣብ መዓልቲ ክንደይ ፍርያት ተሸይጡ ይውዕል ህሉ ዝተፈላለየ ዓይነት በብ ዓይነቱ ናቹራል ፌስ ክበሃል ይፀንሕ ኒው ፌስ ዝበሃል ካሮዋይት ካሮቲን ዝተፈላለየ ዓይነት ዘርዚርካ ውን ክውዳእ ዘይክእል ብብዝሒ ተሸይጡ ክልኻ ክንሪዮ ኣለና ንመርዓ ኣብ ትቀራረበሉ እዋን ሰብ ዝህበካ መሓዙትካ ዝህበካ ሓበሬታ ኣብ ከምዚ ድኳን ብ500 ትሸየጥ ኣላ ሙሉእ ኣካላት ከተፅሪ ትኽእል ካብኡ ሓሊፉ ከዓ ብመርፍእ ብኸኒናታት ተወሲዱ ኣብ ብዙሕ ኣጋጣሚታት ዋላ ብህዝብን ፖሊስን ውን ኣብ ዝቀረባ ግዜ ከምኡ ንክፅዕድዋ ዝወሰድኦ ዘምፃእለን ሳዕቤን እውን ንሰምዖ ነርና ብዙሕ ነገራት እዩ ዘሎ ናይዚ ሳዕቤናት ከዓ ኣዝዩ ከቢድ እዩ ንባዕሉ ሓደ ፀቕጢ እዩ ዘምፅእ ስትረስ የምፅእ ምስ ተነውሐቲ ግዜ ንባዕሉ ቆርበትካ እንዳጠፍአ ወይ ድማ እቲ ሜላኒን ዝበሃል ባእታ ካብ ገፅና ምዝእለ ንሕና ከዓ ኣብቲ ፀሓይ ብብዝሒ ወይ ድማ ናብ ትሮፒካል ኤርያ ንኢኩዌተር ዝቐረብና ኢና ዘለና ኣብቲ ክፋል ናይ ዓለምና እንተርኢና እውን ብብዝሒ ፀሓይ ንረክበሉ እዩ የገድሰና እዩ ክከላኸለልና ኣለዎ ንሱ እንተተኣልዩ ኣልትራቫዮሌት ሬይስ ዝበሃል ካብ ፀሓይ ዝመፅእ ኣዝዩ ሓደገኛ ፀሓይ ኣሎ ጩራ ናይ ፀሓይ ኣሎ እዚ እውን ቆርበትና ኣዝዩ ሃሳይ ክኸውን ስለዚ ብዙሕ ነገራት ሳዕቤን ከምፅኽእል ርእሰ ተኣማንነትና እውን ብዘይብኡ ክኸዳ ዘይክእላ ደቂ ኣንስትዮ ኣለዋ ንምንታይ ኢና ዝያድ ኣብ ደቂ ኣንስትዮ ፀቂጥና ንዛረብ ዘለና ብብዝሒ ኣብኡ ስለ ዝረአ እምበር ብሓፈሻ ብዓለም ደረጃ ክረአ ከሎ እዚ ኣድልዎ ሕብሪ ቆርበት ኣብ ኩሉ ሕብረተሰብ ኣብ ወዲ ይኹን ጓል ኣብ መንእሰይ ይኹን ዓብዪ ኣብ ሰበይቲ ይኹን ሰብኣይ ኣዝዩ ሃሳይ ነገር እዩ ብሓፈሻ ግን ኣብ ደቂ ኣንስትዮ ብፍላይ ፀቕጢ ክገብር ስለ ዝረአ ኢና ኣተኪርና ኣብኡ ንዛረብ ዘለና ካልእ ከይመስል
2: ለውጢ ኣብ ገዛና እዩ ዝብገስ ነዚ ናይ ኣድልዎ ሕብሪ ቆርበት ነዳዲ ዝኽስክስ ዘሎ ሓሳባት ብዓብኡ ካብ መቕርብና እዩ ዝመፅእ ስለዚ ኣደ ንውላዳ ኣብ ትሕቲ ዝኾነ ይኹን ውላድኪ ጸሊሙ ክትበሃል እንከላ እቲ ምልሶ መልሲ ቀንዲ ኣገዳሲ እዩ እዚ ጸሊም ሕብሪ ዝተናቕሶ ኣለኻ ቀዳማይ ነገር ኣምላኽ ዝዓደለና ተፈጥሮ እዩ ቀጺሉ መንነትና እዩ ድሕሪኡ ውላድካን ውላደይን ኣብ ፀሓይ ሞ ንግበሮም መን ከም ዝፃወር ክንርኢ ኢና ኢላ ተባዕ መልሲ ምስ እትምልስ ከምዚ ዓይነት ብሰባት ዝመፅእ ተፃብኦ ይቕንስ ቀፂልካ ንውሉድካ ብከምዚ ዓይነት ኣተሓሳስባ ምዕባይ ስማዕ ውሉደይ ጸሊምካ ንዝበለካ ኣነ ንጉስ መላኒን ይበሎ መላኒን እንታይ ከም ዝጠቅም ስለ ዘይትፈልጥ ኢኻ ከምዚ ትብል ዘለካ በሎ ኣይናይ ፃዕዳ እዩ ብዘይ መከላኸሊ ፀሓይ ማለት ሳንስክሪን ናብ ፀሓይ ዝወፅእ ዓቕሚ ስለ ዝሓፅሮ እምበር ፈት ይኮነን
1: እቲ ምስ ጥዕና ዝተሓዝ ኣርእስቲ ዳኣ ከይከውን እምበር እቲ ኣብኡ ዘሎ ኬሚካላት ኣብኡ ዘሎ ዓይነት እቲ ትሕዝቶታት ንቆርበትና እንታይ እዩ ንክሽየጥ ንክብል ተባሂሉ ክዝርጋሕ ተባሂሉ ንቢዝነስ ተባሂሉ ኣብኡ ዘይፀሓፍ ዓይነት ፍርያት ወይ ትሕዝቶ ኣብቲ መመላክዒታት ይኣቱ እዩ እዚ ከ እንታይ ዓይነት ሳዕብን ከምፃልና ይኽእል እዚ እንዳሓሰብና ኩሉ ግዜ ክንከይድ ኣለና ክንነቕሓሉ ኣለና ማለት እዩ ካብ ግዜ ናብ ግዜ ንድሕር ደኣ ኣብ ኣካላትካ ትልጥፎ ኮንካ ድሓር ዘይተደለየ ሳዕቤን ኣምፅኡ ከሸግረና ይኽእል እዩ ንሕና ብመንነትና ኩርዓት ኢና ብሕብርና ኩርዓት ኢና ከም ኤርትራውያን መጠን ከዓኒ ከነኽብሮ ኣለና ቀደም ዝፀንሐ ወይ ድማ እቲ ናይ ተፈጥሮ ዓይነት ሕብሪ ኣዝዩ ዝድነቕን ኣዝዩ ብሉፅ ሕብርን እዩ ዘለና ስለዚ ንዕኡ ሓቂፍና ንዕኡ ኣማሚቕና ድኣ ክንከይድ ኣለና እምበር ዜናትካ ጠሚትካ ኣብ ዝተፈላለየ ናይ ኮርያ ፊልምታት ድዩ ብፍላይ ካብዚ ሕጂ ግዜ ገኒኑ ዝረአ ናይ ቱርኪ ፊልምታት ድዩ ኣብኡ እንዳረኣኻ እቲ ሕብሪ ናይቲ ቆርበት እሱ ይፅብቕ እሱ ይበልፅ እናበልካ ከምቲ ናቶም ዓይነት ኣገባባት ምጥቃም ንዕና ንውድቀት እዩ ድኣ ክመርሓና እምበር እቲ ናኽና ፅባቐ እንድሕር ድኣ ዓቂብና ዘይንዕወተሉ ምክንያት የለን ማለት እዩ
0: حجي نمنتاي نات علاما ندحريلكا كن كتصبق تدلي كتصبق تخوينكا عيناي تصبق اي زغتس قربتنا سلازقيرنا دينا نصبق ويس كالا الله وينا حجي كل جيزي تدغاو تصباقي اغداسيو تدغاغا منو بلوغن توشت او تصباقي حبرت زلو حبر مقيار مالت حتو مننت حتو قربت كم ارستن زكروس مايكل جاكسون مس قيروس كند منتاي كابسب تقبيل و يخون مس قيروت حبرو خاني مس صعدو بستفل علي مخنياتي اتي ملك كمت ايدون دحري الناس هلم ميلي طفيو هجي ولا اصعدي خونكو احوغسل كانيت حبره تسبكا هو نرسخا غيركاس ما مهرت خاز نبرت دحري خندي عمتات رخيب كاس صعدي اتصنحكا نمنتاي انت بلكاس بتز نبره حبرسي حب انت كونتن انجي كاتسي كان استحصبك ترخبا قداميتي سونت كا غتس كاسي سياتاناي مو بقولناتكا كتقير تخوينكا مع دخلت ثلاثه غزي ندابلكا تخيت تخوينكا كن ماسكي خطقير زلخمر تحقنيا مننتكا تحقنيا انت ناتكاسي ايكون مملاخيتات كاني ببعينت لهم كمزي اديتاتنا قرسوبن زقربالنا ابون كومي خوين زلوب زوانزي تغيي خا حوالدنا انكا زبالا شو ازلو كبالا شو خلو خاتي مدارك تزيبل قربتنا هنا ينزل زلو اب حد ولدوس كمين اخون كوني هاتبل انا زعبي سكفتاي سي تدغاغا مخبله تسكفتها ابدنا اشتحواتناي ابناي كل اي درجه تمهارو خي ترفي تجمير زلو تقربتنا هنا سي كقبلو يكالان مخنياتو تي موعو عزفطر بصعدي ابزختنا نخيت بروح زبل غصايا تدلي يبلو خاتي مبقولنا هنا تي بيوتينا تصبقنا هنا زي وصلوا مدرخ مص مالتي
3: شي سمون ذات شي تايب
4: Yeah, she's my type. Definitely, I like her skin tone. You know, I like dark skin women. She's beautiful. You know what I mean. And I like the fact that you got braids. Like you embracing your.
5: Oh, I'm shocked. And I didn't think you were attracted.
3: Why are you shocked?
5: I don't know. I didn't think I was this type.
3: Why should we think that? But
4: you're very beautiful. I like your skin tone again. And you know, you got gorgeous almond eyes. And you know,
3: Okay. So are you still leaving your balloon unpopped? Is he someone that is your type?
5: He's attractive. I just didn't think I was his type.
3: Why are you eliminating yourself? You want the balloon back?
5: Yeah.
3: Okay. And is it a yes for you for her?
2: نفس وقف تعليم حبر قربت زون سب أبز إن نبرلو زلنا صحيز بزحو تروبيكاوي كفل عالم كنبر بتفطرو استوهو ملانين زتبهالة كاب صحيين زكال أخل أقدا سبقتا استمل أنا مخانا مزكار يدلينا بزا أقات أمي أبيلنا دقاو ملكعنا بهرهونتو عقبو نخالقوت تقلاون تدلاين كنقبرو أمس عر كنت سمد ناي نفس وقفنا سرحيو إلنا نلعبو
0: نعنا يتسألونا بمنتاينا نزن عريون دحرينا جن هذا غوس غوس كدليو غوس غوس جن أمنتا يزدلي أزيت تتأك أما كنبلا يكونن تقول نستيت خمي جرا وكل زيجا مالتي بمعرف رأسا مت ممانو بخمي عبي يتقند عرستي بنفسا أتت أما من قول نستيت بنفس زت أما من هذا إرتراون حنتي إرتراويتن أمنني أتي مبوق أول ناتهم تقند حبرو قيرو أيكو قدر الدنيا مالتي نياتو أبنفس زيت تأمامن قال نسيتي ويا أبنفس زيت تأمامن وتبعتي صباح هناك تأمامنني منياتو عقب الناس لزي اللي لو متى زي عجيبك بزعب نفسها كنت زت عاد خات عاد وخند زت حيوت إخاز أتسلمة تانات كاس لزي كونت أكت عقب اللاني خا كل جزي مس جزي زمت أم عبالة بتي عولة ما نبلو النات لو وقت أزمت تتسأله إخاز لزيتي تتسأله النات نخيه له أقدمك منك أحكد لي كنك أخوين كلنا جن أوجت أو تصبقين خلنا نكح زلنا شعرت وجت أو تصبق مسملة أكوني ندق إخوات لازم ميريام كم زازر الأخوة نجوا خمزة بزي زخنا ما ملاح عملتي أو رايات كم زي أب عبيت أجات أميتات زي منياتو تو قربة تيك بلا شيء بلو حنسا مس بلا شيء يا خاني نايم بلا استخلنا خا أزيد صبيم منياتو تق عندنا هنا عند حر نقلي لنا نعو نايم تكائلنا خاني كتمل سيركا تخفلو واغا خانك قال لي لا يكون بتعنا يخون بكيزي يخون بغنزب يخون اب كل اخاز تنكفكا مالتي حجي كل عينت بخلو انا تصلو وكا خلو نتزلكا نعها بقرمو كم زلو ومقبال من نفسها تي زعبي ربحا يو
1: حنتي صبغتي بهلولا ناي مالكوم X

ዝተብሃለ ፀሊም ኣሜሪካዊ ዝብላ ሁተውት እዩ እያ ትብል መን ይምሂርካ ሕብርና ክንፀልእ መን ይምሂርና ቅርፂ ኣፍንጮካ ክትፀልእ መን ይምሂርካ ዓይነት ጨጉርኻ ክትፀልእ መን ይምሂርካ ብሓፈሻ ነብስኻ ክትፀልእ መን ይምሂርካ እዩ ዝብል እቲ ሓንቲ ወይ ንብሎ ዝነበርና ብመግዛእቲ ዝመፀ ዓይነት ኣተሓሳስባ ንዕና ሃሲና ኣሎ መን ይምሂርና ሕርቢ ቆርበትና ክንፀልኦስ መን ይምሂርና ካብ መጀመርታ ፀሊም ክፉ እዩ ፃዕዳ ብሩህ እዩ ዝበለ ኣሎ ድዩ ኣብ ዝተፈላለየ ኣጋጣሚታት ነቲ ፀሊም ኣትሒትካ ናይ ምርኣይ ነገራት ፀኒሕ እዩ እዚ መን ይምሂርና ተመሊስና ክንሓስበሉ ክንክእል ኣለና ኣብ ዝተፈላለዩ ስራሓትና ብፍላይ ኣብዚ እዋን እዚ ኣብዚ ቀረባ ግዜ ኣብ ዝተፈላለዩ ክሊፓት ኣብ ዝርእየሉ ዝነበርኩ እዋን ኣዝዩ ዝድናቕ ስራሕ ዝሰርሑ ኣለው ስነ ጥበባዊ ስራሓት ከዓኒ ካብ እዋን ናብ እዋን እንዳበለፀ እንዳተረቃቀ ይመፅእ ኣሎ እናዘናጋዕ ከያኸ ነቲ ሰብ ትምህሮ ስለዚ ኣብኡ እውን ብንጥፈት እንድሕር ድኣ ሰሪሕናሉ ክዕረ ዝኽእል ኮይኑ ይስማዓኒ ኣብዚ ቀረባ እዋን ብብዙሕ መፅሓፍቲ ነመርቕ ኣለና ኣብ ገበር ናይ መፅሓፍትና ንጥቀመሉ ኣሳእል እቲ ምስሊ ንኤርትራዊ መንነት ዝገልፅ ንሕብርና ደተባብዕ እንድሕር ድኣ ተጠቂምና ኣብ መፅሄታትና ኣብ ዝተፈላለየ መፅሄታት ኣብ ዝተፈላለየ ኣጋጣሚታት ኣብ ቅብኣታት እንድሕር ድኣ በቢእዋኑ እንዳሰራሕናሉ መፂና እቲ መቦቀላዊ ሕብሪ ዘይምለስ

0: جو سلام تنا تقبلوا فنو نابض مكتال تو كوز وركم تعزت هناك كم يتعلو فركم على تنفر انا قيلوا لومي سلاسة حمله استدالو هاجراون هاجراون زينات حيزلكم قريب الله نمكتالكم مساخم تصنحن نمكتالكم دوما بغبز عدمن ميكائيل حرقو فالماق مكنتو تعطو فيلم شامنا وعلا ودابتا تاجراوي شماغل ايرتاويان امريكا نابض دالاس بوقع تخفيتو ኣብ ንዞባ ማይ ዓይኒ ብርሰት ሃብቲ ገረብ ንምግታእ ይስርሕ ኣሎ ኣብ ንዞባ ተሰነይ ኣብ መሰላት ቆልዑን ደቂ ኣንስትዮን ዘተኮረ ኣስተምህሮ ተዋሂቡ ኣብ ዜናታት ወፃኢ ኣሜሪካ ካብ ቻይና ክትገብሮ ንፀንሐ ሸመተ ተንቀሳቐስቲ ሮቦታት ከም ዘቋረፀቶ ኣፍሊጣ ግብፅን ቱኒዝያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዘኽእለ ናይ መራሕቲ ዝርብ ኣካይደን ቻይናን ህንድን ተቋሪፁ ፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ዳግማይ ክጅምራ ወሲነን ዝርዝር ዜና ሻም ናይ ዓመታዊ ዋዕላ ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ትማሊ ብወግዒ ተኸፊቱ ካብቲ ቦታ ዝበፅሐን ሓበሬታ መልክዕ ፀብፃብ ተዋሂዱሎ ገረ መስቀል ገረዝገር ከቕርቦ እዩ
1: ሻሙናይ ዋዕላ ውዳበታት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ጽኑዕ መሰረት መቕድም ራእይ ብዝብል ቴማ ብ28 ሓምለ ኣብ ዳላስ ቴክሳስ ብወግዒ ተኸፊቱ ኣብዚ ብሓላፈ ውድባዊ ጉዳያት ህዝባዊ ግንባር ንዲሞክራሲን ፍትሕን ኣቶ ዮሱፍ ሳይቅ ዝተኸፍተ ዓመታዊ ዋዕላ ካብ ዝተፈላለያ ግዝኣታትን ከተማታትን ሕብራት መንግስታት ኣሜሪካ ዝመፁ ኣብ ዝተፈላለየ ክልታት ዕድመ ዝርከቡ 450 ኣባላት ውዳቤታት ህዝባዊ ግንባር ንዲሞክራሲን ፍትሕን ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ መንእሰያት ህዝባዊ ግንባር ንዲሞክራሲን ፍትሕን ሕድርን ካልኦትን ዝርከብዎም ዜጋታት ይሳተፉ ኣለዉ ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሕቡራት መንግስታት ኣሜሪካ ኣቶ ብርሃነ ገብሪ ህወት ኣብ ዝሃቦ መኽፈቲ ቃል እቲ ዋዕላ ውዳቤታትናን ውሽጣዊ ሓድነትናን ብምድልዳልን ሓበራዊ ሃገራዊ ንቕሓትና ብምብራኽን ክገጥሙና ንዝኽእሉ ብድሆታት ብብቕዓት መኪትና ንምውፃእ ዘድሊ ድልውነት ንምርጋፅ ኣገዳሲ ምዃኑ ሓቢሩ ዲፕሎማስያዊ ዓወታት ነፀብራቕ ውሽጣዊ ኩነታት እዩ ዝበለ ኣቶ ብርሃነ ውዳበታት ንምስፋሕን ተሳትፎ ህዝብና ኣብ ሃገራዊ ጉዳያት ንምዕዛዝን ኣብ ዝሓለፈ ዓመት ዝተካየደ ትጉህ ፃዕርን ተበግሶታትን ዝምስገን ውፅኢት ከም ዝተረክቦ ብምጥቃስ ኣብ ዝመፅእ ዓመት ዝያዳ ንምዕዛዙ ተሳተፍቲ ዋዕላ ውድባውን ፖለቲካውን ዕማማት ብዕምቆት ገምጊሞም ንፁር መደባት ስራሕ ክስእሉ ተላብዩ ሓላፊ ውድባዊ ጉዳያት ህዝባዊ ግንባር ንዲሞክራሲን ፍትሕን ኣቶ የሱፍ ሳይቅ በገኑ ዋዕላታትናን ፈስቲቫላትናን

ኣባ ዘፍለጥ ኮይኑ እዚ ናይ 28 ሓምለ ዝርርብ መቐፀልቱ ክኸውን ከም ዝኽእሉ እዩ ዝእመት። እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ኣብ ተመሳሳሊ ዕለት ቦታን ምስ ቀዳማይ ሚኒስትር እስራኤል ቤንያሚን ኔታንያሁ ተራኺቡ ከም እተዘራረበ እውን ኣፍሊጦም። እቲ ርክብ ኣብ ቅልውላው ዞባ ማእከላይ ምብራቕ ከምኡ ውን ኣብ ምምዕባል ኩሉ መድያዊ ዝምድና ኣሜሪካን እስራኤልን ዘተኮረ ምንባሩ ተገሊጹ ኣሎ። ፕረዚደንት ትራምፕን ቀዳማይ ሚኒስትር ኔታንያሁን ኣብ ዝሓለፈ ወርሒ ለካቲት ኣብ ልዕሊ ኢራን ሓበራዊ ወተሃደራዊ ስርሒት ካብ ዘበግሱ ንድሓር ቀጥታዊ ዝርርብ ከካይዱ ንፈለማ እዋን ምዃኑ ጸብጻባት የረዱ። ኤኳቶርያል ጊንን ጋቦንን ብጉዳይ ልኡላውነት ንኣሽ ከራኸርቲ ደሴታት ዝፀንሐን ንኣስታት 50 ዓመታት ዝቐፀለ ዘይምቅዳው ብዘተ ከም ዝዓረፈ ገሊፀን። እቲ ዘይምቅዳው ብመንጎኘት ውድብ ሕብራት ሃገራትን ኣፍሪቃዊ ሕብረትን ከም ዝደቀሰ ዝገለፃ ክልትዮን ሃገራት እቲ ናይ ሰላም ተበግሶ ኩሉ መድያዊ ዝምድነ ንምምዕባል ባይታ ከም ዘጣጥሕ ኣፍሊጠን። ክልቲኦን ጎረባብቲ ሃገራት ብሰንኪቲ ካብ 1970ታት ዝጀመረ ዘይምቅዳው ወግዓዊ ቁጠባውን ንግዳውን ዝምድናታት ከምዘይፀንሐን እዩ ዝጥቀስ። ኤኳቶርያል ግኒ ኣብ ትሕቲ ግዛት እስጳኛ፣ ጋቦን ድማ ኣብ ትሕቲ ግዛት ፈረንሳ ምንባረን ዝጠቐሱ ፀብጻባት እቲ ዘይምቅዳው ሓድጊ መግዛእቲ ምዃኑ የረዱ። እተን ሰለስተ ንኣሽቱ ደሴታት ብመሰረት ውዕል ፓሪስ ናይ 1900 ልኡላዊ ኣካል ኤኳቶርያል ጊኒ ምዃነን ኣህጉራዊ ቤት ፍርዲ ፍትሒ ኣብ ወርሒ ግንቦት 2025 ናይ መወዳእታ ውሳነ ምሃቡ ዝከር እዩ። እተን ደሴታትን ኣብ ከባቢአን ዝርከብ ማያዊ ኣካልን ረቡሕ ፀጋታት ነዳድን ባህርያዊ ጋዝን ከም ዘለዎም እዩ ዝግለጽ። ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም፣ ሸም ናይ ዋዕላ ውዳበታት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ኣብ ዳላስ ቦጊዒ ተኸፊቱ። ኣብ ኑ ዞባ ማይ ዓይኒ ብርሰት ሃብቲ ገረብ ንምግታእ ይስራሕ ኣሎ። ኣብ ኑ ዞባ ተሰነየ ኣብ መሰላት ቆልዑን ደቂ ኣንስትዮን ዘተኮራ ኣስተምህሮ ተዋሂቡ። ኣብ ዜናታት ወፃኢ ኣሜሪካ ካብ ቻይና ክትገብሮ ንፀንሐ ሸመተ ተንቀሳቐሲ ሮቦታት ከም ዘቋረፀቱ ኣፍሊጣ። ግብፅን ቱኒዝያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዘኽእለን ናይ መራሕቲ ዝርብ ኣካይደን። ቻይናን ህንድን ተቋሪፁ ዝፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ዳግማይ ክጅምራ ወሲነን። ዝኸበርኩም ተዓዘብቲ ንሎም ቀትሪ ዝተዳለዉ ዜናዊ ምስናዱ ኣብዚ ፍፀም ስለምክታልኩም ኣዝየ መስልን ስዒቡ ዝቐርብ ዕለታዊ ዜና ስፖርት ይኮን ብወገን ይግ ሰላም።

0: ሰላም ዝኾርኩም ተዓዘብትና ንሎም ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፂእ ኣለኹ ንምክታልኩም ብክብሪ ዕድም
1: ክረምታዊ ውድድር ግራስሩት ኩዕሶ እግሪ ዘማእከል ትማረቦ ኣብ ተፈላለዩ ሜዳታት ቀፂሎም በዚ መሰረት ማይ ትመላይ ንገዛ ዋና 3-2 ጋነ ንፍሕ ድማ ንዕዳጋ ሓሙስ ሓደ ባሎ ትዕነን ኣብ ናይ ትሕቲ 16 ዓመት ደቂ ተባዕትዮ ማይ ትምናይ ንገዛ ዋንዳ 2-1 ክትረትዓን ክላ ጋነ ንፍሕን ዕዳጋ ሓሙስን ሓደ ብሓደ ተፈሃልየን ኣብ ናይ ደቂ ኣንስትዮ እውን ገዛ ዋንዳን ማይ ትመናይን ብተመሳሳሊ ሓደ ብሓደ ወፂን ኣብ ናይ ትሕቲ 15 ዓመት ደቂ ተባዕትዮ ገዛ ባንዳ ንማይ ተመናይ 2-1 ጋና ንፍሕን ዕዳጋ ሓሙስ ሓደ ባሎ ስዒረንን ብዘይካዚ ኣብ ናይ ትሕቲ 17 ዓመት ፕራሪዞን ኣባሻው 3-1 ቲራቮሎን ሰረጀቀ 4-3 ኣኽርያ ንገጀት ሓደ ባዶ በሪኽ ንጉዳይፍ 4 ባዶ ሰንበልን 4 ስመራ 2-1 ክስዕረንን ከለዋ ማእከል ከተማን ፀፅራትን ባዶ ባዶ ተፈላለየን ወጋሕንን ሕግታት ኩዕሶ እግሪ ዝቕይስን ዝቕይርን ቦርዶ ዓለም ለኻዊ ማሕበር ኩዕሶ እግሪ ኣጥቃዓይ ስዊዘርላንድ ብሬል ኢምቦሎ ኣብ ርብዒ ፍጻሜ ፀወታ ዋንጫ ዓለም 2026 ኣንጻር ኣርጀንቲና ኣብ ዝነበሮም ፀወታ ክስጎ ከም ዘይነበሮ ገሊጹ ኣብቲ ውሳነታት ደያኑ ሊዮኔል ሜሲን ዝቕልሳ ኣርጀንቲና ዘርብሕ ይኾን ኣሎ ዝበሃለሉ ዝነበረ ውድድር ኢምቦሎ እውን ግዳይ ዘይብቑዕ ውሳነ ዳኛ ምዃኑ ድሕርቲ ውድድር ተቓሊሕሎም ኣቐዲሙ ፀወታ ሓደ ብሓደን ከሎ ብጫ ካርድ ተዋሂባቶ ነበረ ኢምቦሎ ኣብ መበል 72 ደቂ ተሃሪ መሊ ወዲቑ ጋንቱ ነፃቕላዕ ተዋሂባ ነይራ ማእከለዳኛ ድማ በደል ንዝፈፀመ ኣካፋለ ኣርጀንቲና ሊኣንድሮ ፓራደስ ብጫ ካርድ ሂቦ ነይሩ ይኹን እምበር ቪድዮ ተሓጋጋዚ ዳነት ማለት ቫር ጣልቃ ብምእታው ዳኛ ነታ ፍጻሜ ኣብ ቪድዮ ክዕዛ ምስፀውዓቶ ናኦ ፒንሃሮ ዝስሙ ዳኛ በደል ከምዘይተፈፀመ ብምግላፅ ናይ ስምዕታ ካርድ ንፓራደስ ኣልዩ ናይ ሓሶት ከም ዝወደቐ ዳይቭ ገይሩ ንዝበሎ ኢምቦሎ ብጫ ካርድ ሂቦዎም ዲሙ ናይ ስምዕታ ካርድ ወሲዱ ብምጭሑ ድማ ብክልተ ብጫ ካርድ ካሜራ ክስጎ ተቐሲቡ ኢምቦሎም ከም ውፅኢቱ ሚዛናዊ ዝነበረ ፀወታ ናብ ረብሓ ኣርጀንቲና ተቐይሩ ምዱብ 9 ደቂቕ ሓደ ብሓደ ተዛዚሙ ናብ ተወሳኺ 30 ደቂቕ ምስ ኣምርሓ ብ10 ተፃወቲ ክትቃለስ ተቐሰበ ስዊዘርላንድ 2 ሾታ ተመዝጊቦዋ ብኣርጀንቲና 3-7 ተረቲዓ ተገሊፋ እዛ ፍጻሜ ድማ ኣርጀንቲና ኣቐዲማ ኣብ ዙር 16 ንግብፂ ካብ ድሒት ተበጊሳ 3-2 ክስዕራን ከላ ውሳነታት ዳኛ ጎኒ ኣርጀንቲና ነይሮም ንዝብል ንቕፊታታት ዘድምቕ ኮይኑ ብፊፋ ኣፍልጦ ዘለዎ ቦርድ ዓለም ለኻዊ ማሕበር ኩዕሶ እግሪ ድሕሪ ምዛምቲ ውድብ ፍጻሜታት ኣብ ዝገምገመሉ ኢምቦሎ ብፍጹም ክወፅእ ከም ዘይነበሩ ድሕሪ ምግላጹ ድማ ንዝነበረ ወሰንቲ ጌጋሃ ደያኑ ዘቃልዕ ኮይኑሎም ዳኛ ተጋጊኡ በደል ንዘይፈፅም ተፃዋታይ ካርድ ምዝህቦ ጥራዩ ቫር ክርኢ ዘለዎም እቲ በደል ንባዕሉ ክግምገም ወይ ክቀየራ ይክእልን ዝበለቲ ቦርድ ዳኛ ምስቲ ፍጻሜ ምትእሳር ንዘይብሉ ተፃዋታይ ብጫ ወይ ቀይሕ ካርድ ጥራይ ምዝህቦ እዩ ቫር ነቲ ፍጻሜ ምትእሳር ንዘመሮ ተፃዋታይ ኣለልያ ክቆፅዖ ክፅውዖ ዘለዋ ኢሉ እዚ ማለት ንብጌጋ ዘጠንቀቁ ተፃዋታይ በደሉ ንምእላይ እምበር ናይ ሓሶት ምውዳቕ ወይ ድማ ናይ መውደቕቲ ምምሳል ንዝፈፀመ ዳግማይ ክግምገም ዕላማ ከምዘይኮነ ዘነፅር እዩ እዚ ከምዚ ኢሉ እንከሎ ፊፋ ኣመዛዘሚ ፀወታ ዋንጫ ዓለም 2026 ተፃወቲ ሃገረት ጋንታ ኣርጀንቲና ንዘርኣይዎ ዘይስፖርታዊ ባህሪ የፅንዖ ምህላው ተሓቢሩ ድሕርቲ ብዓወት እስጳኛ ሓደ ባዶ ተዛዘመ ፀወታ ካብ ተፃወቲ ኣርጀንቲና ሞሊናን ፓራደዝን ተሓጋጋዘ ኣሰልጣኒ ኢቦርቶ ኣያላን ኣብ ልዕሊ ተፃወቲ እስጳኛ ጎነፅ ተሓወሶ ባህሪ ብምርኣዮም እዩ ጉዳዮም ዝረአ ዘሎም ፈረንሳዊ ተፃዋታይ ፒኤጂ ብራድለይ ባርኮላ ናብ ሊቨርፑል ክትፅምበር ኣብ ናይ ቃል ስምዕ ምብፅሑ ተገሊጹ ኣብ ፒኤጂ ብኣሰልጣኒ ሉዊስ ኤርኒከ ብዝውሃቦ ዘሎ ተራ ሕጉስ ከም ዘይኮነ ዝግለጽ ባርኮላ ዝሓለፈ መዓልትታት ውዕሉ ንምሕዳስ ምስ ክለቡ ዝጀመሮ ዝርብ ከቋርፅ ወሲኑን ናይ 2 ዓመታት ውዕሉ ክስርዞን ክኢሉን ኣርሰናል ሊቨርፑል ነዚ ውድ 23 ዓመት ናይ ክንፊ ጥቃዓይ ክፈርማ ድሌት ከርያ ጸንሓ ኮይነን ኣብ ዝሓለፈ መዓልትታት ግና ሊቨርፑል ላዕለዋይ ኢድ ሒዛ ኣብ ስምዕ በፂሓን ትርከብ ሊቨርፑል ድሕሪ ምዛም ዝወቕቲ ብናይ ሓባር ምርዳእ ንዝወፅአን ልዑል ትራን ዝነበሮን ግብፃዊ መሓመድ ሰላሕ ንምትካያ ብርክት ዝበሉ ተፃወቲ ኣብ ዕላማ እትያ ጸኒሓ ናይ ኤቨራዊ ያን ዲዮማንደ ካብ ኣርቢሌዚ ንምፍራ መደብ እኳ እንተነበራ ዘቕረበቶ 85 ሚልዮን ፓውንድ ግና ብክለቡ ተሰማዕነት ኣይረኸበን ድሒራ ሪያን ማድሪድ ኒዲዮማንደ ብልዕሊ 100 ሚልዮን ፓውንድ ከም ዘፈረመቶ እዩ ዝግለጽ ዘሎም ብዘይካዚ ሊቨርፑል ንተፃዋታይ ሞናኮ ማግነስ ኣክሊዮንን ከምኡውን ናይ ክንፊ ጥቃዓይ ኦሳስና ቪክቶር ሙነዝን ጠሚታቶም ነይራም ኣብዚ እዋን ግና ኩሉ ዓቕማ ናብ ተቐዳማይን ናይ ነዊሕ ዕላማን ጸንሐ ፈረንሳዊ ባርኮላ ብምግባር ኣብ መዕለቢ ንምምጻእ ሓደ ስጉምቲ ዘሊላ ትርከብ ብውልቁ ስለተሰማዓቶም ይኹን እምበር ፒኤጂ መልቅቒ ዋጋ ባርኮላ ኣስታት 145 ሚልዮን ፓውንድ ምዃኑ ብምሕባራ ሊቨርፑል ነዚ ዋጋ ክትበፅሖ ክኸብዳ ትፅቢት ይግበር በዚ ድማ እዛ ብሓድሽ ዓላሚ ኣንዶኒ ኣርዮላ ንሓድሽ ወቕቲ ትዳሎ ዘላ ክለብ እቲ ዝዓበየን ዝበርትዐን ስራሕ ብሕጂ ክፅበያ ገዳይምን ምኩራትን ተፃወቲ ተሃድን ዘላ ቸልሲ ንእንግሊዛዊ ካፋሊ ጆርዳን ሄንደርሰን ክተፈረሞ ተሰሚዓ ዝሓለፈ ወቕቲ ብናይ 2 ዓመታት ውዕል ናብ ብሬንትፎርድ ተፀንበረ ሄንደርሰን ትማረቡዕ ዝተረፈቶ ናይ ሓደ ዓመት ውዕል ብናይ ሓባር ምርዳእ ሰሪዙ ናፃ ተፃወታይ ክኾን ክኸውን ክኢሎም ተመክሩ ከም ዘገድሳ ዝኣመን ቸልሲ ኸ ክሳብ ሰነ 2028 ብዘፅንሖ ናይ 2ልተ ዓመታት ውዕል ሓድሽ ኣባላ ገይራቶላ። እዚ ወዲ 36 ዓመት ተጻዋታይ ኣብ ፕሪምየር ሊግ ምስ ሳንደርላንድ ን3ለስተ ዓመታት ምስ ሊቨርፑል ከ ን12 ዓመታት ብምፅዋት ዓብዪ ተመክሮ ከኸዕብት ክኢሉ እዮም። ንሓድሽ ወቕቲ ብሓድሽ ኣሰልጣኒ ዛቪ ኣሎንሶ ትዳሎ ዘላ ቸልሲ ኣቐዲማ ንወዲ 35 ዓመት ኣጥቃዓይ ብራይተን ዳኒ ዌልበክ ኣፈሪማቶ እያ። ኢጣልያዊት ክለብ ጁቨንቱስ ንኣጥቃዓይ ፒኤጂ ራንዶን ኮሎምዋኒ ብቃሙ ክተፈርሙ ምዃና ምንጭታት ሓቢረን። ኣብ ክራማት 2023 ካብ ጀርመናዊት ክለብ ኢንትራክ ፍራንክፈርት ናብ ፒኤጂ ተፀንበረ ምዋኒ ሓደ ካብቶም ወሰንትን ብቐጻሊ ዝስለፉን ተፃዋቲ እዛ ናይ ሃገሩ ፈረንሳ ዝኾነት ክለብ ክኸውን ተኣጊሙ እዮም። በዚ ድማ ኣብ ጥሪ 2025 ክሳብ ምዛም ወቕቲ 2024-25 ናብ ጁቬንቱስ ብልቓሕ ተሰጊሮም። ኣብ መስከረም 2025 እውን ክሳብ ምዛም ዝሓለፈ ወቕቲ ማለት 2025-26 ናብ እንግሊዛዊት ክለብ ቶተንሃም ንግዜኡ ክትጥቀመሉ ብዝኽእል ኣብ መስርሕ ተፀንቢርዋ። ኣብዚ ክረምቲ ድማ ደጊማ ኣብ ሰርያ ትፃወት ጁቬንቱስ ብቋሚ ናይ ምቕያር ግዴታ ብዘለዎ ናይ ልቓሕ መስርሕ ክተፈርሞ ተሰሚዓላ። እዚ መስርሕ ብቋሚ ዝቕየረሉ ግና ጁቬንቱስ ዝመፅእ ወቕቲ ካብቶም 3ለስተ ኤሮጳውያን ውድራት ኣብ ሓደኦም ዘሳትፋ ደረጃ ሒዛ እንተዛዚማ ጥራይ ይኸውን። ከም ፀብጻብ ናይ ኢጣልያ ምንጭታት ጁቬንቱስ ኣብዚ መስርሕ ኣስታት 50 ሚልዮን ዩሮ ክተውፅ እያ። እዚ ፈረንሳዊ ድማ ኣብዛ ሰሙን ሕክምናዊ ምርመራ ከካይድን ውዕሉ ክፍርምን ምዃኑ ይግለጽ። እዚ መስርሕ ቀዋሚ እንተኮይኑ ምዋኒ ናይ 5 ዓመታት ውዕል ክፍርምን ኣስታት 5.5 ሚልዮን ፓውንድ ዓመታዊ ክኽፈልን ትፅቢት ይግበረሉ። ማሕበር ኩዕሶ እግሪ ኤሮጳ ማለት ዩኤፋ ድሕርቲ ኣብ ማሓዳር ኩዕሶ እግሪ ዓለም ማለት ፊፋ ንብርክታት ዋንጫ ዓለም ናይ ክልቲ ፆታ ናብ ዕዳጋ ብምውራድ ኣውፈርቲ ክውንኖ ሓሳብ ምቕራቡ ሎሚ ሓሙስ ህፁፅ ኣኼባ ከካይድ ምዃኑ ሓቢሩሎም። ኣብ ዋንጫ ዓለም 2026 ንዩኤፋ ብሓፈሻ ንተኸታተልቲ ኩዕሶ እግሪ ዓለም ዘይሐጎሰ ብዙሓት ነገራት ዘተኣተወን ውሳኔታት ዝቐየረን ፊፋ ነቲ ናይ ህዝቢ ዝኾነ ስፖርት ናብ ሰብ ፀጋ ከማቐሎ ብምሕሳቡ ደጊሙ ኣብ ስድራ ቤታት እዚ ዝዓበየ ንጥፈት ዓለም ዓብን ኣዛራብን ዛዕባ ከፊትሎም። ፊፋ ናብተን 211 ኣባላት ዝማሕበር ኣብ ሶዶ መልእኽቲ እውን ክሳብ 19 መስከረም ውሳነአን ክህባ ነዚ ሓሳብ ንተተቐቢሎኖማ ክሳብ 40 ሚልዮን ፓውንድ ዝበፅሕ ጉንዖ ክህበን ምዃኑ ፍሊጡ እዩ። እንተዘይተቐቢሎኖ ግና ንማዕበሊ ኩዕሶ እግሪ ኢሉ ዝህበን ገንዘብ ከጉድሎም ምዃኑ ከም ዝሓበረን ይግለጽ ኣሎም። ንሓሳባት ፊፋ ኣቐዲሙ ብፍጹም ዘይተቐበሎ ማሕበር ኩዕሶ እግሪ ኤሮጳ ማለት ዩኤፋ እንተ ደኣ ፊፋ ነዚ ሓሳባት ውዒልዎን ዋነቱ ናይ ህዝቢ ክንሱ ናብ ኢድ ሃፍታማን ኣረኪቦዎን ካብ ምስታፍ ዋንጫ ዓለም ክስሕብ ምዃኑ ኣቐዲሙ ሓቢሩ እዩ። እዚ ማለት ዋንጫ ዓለም ብዘይ ሃገራት ኤሮጳ ክእንገድ ክንዕዘብ ንኽእል ኢና። ብኣግቡ እውን ንውሳኔታት ፊፋ ዘይተቐበሎን ኣብ ፍጻሜ ፀወታ ዋንጫ ዓለም 2026 ብምውኳር ቅሬቱ ዝገለጸን ብኣሌክስ ሰፈሬን ዝምራሕ ዩኤፋ ሎሚ ሓሙስ ኣብ ሰዓታት ድሕሪ ቀትሪ ምስቲ መስመር ሓሊፉ ዝበሎ ቢጃኒ ኢንፋንቲኖ ዝምራሕ ፊፋ ህፁፅ ኣኼባ ክካይድ ወሲኑሎም። እቲ ዘገርም ነቲ ናብ መሸጣ ክወርድ ምዃኑ ዝግለጽ ዘሎ ብርክታት ዋንጫ ዓለም ክዕድግዎ ምዃኖም ዝግለጹ ኣፈርቲ ቀረብቲ ፕሬዚደንት ዶናልድ ትራምፕ ምዃኖም ይግለጽ። ኣብ መወዳእታ ናይ ክንፊ ተኸላኸላይ ሃገራዊት ጋንታ ኬፕ ቨርደ ሲድዮን ሎፐዝ ካብራል ኣብ ዋንጫ ዓለም 2026 ኣብዙ 32 ኣብ ልዕሊ ኣርጀንቲና ዘመዝገባ ሸጦ ብፊፋ ዝበለፀ ሸቶ ናይ ዝውድር ተባሂላላ።
0: ባርከ ዝኽልኩም ተዓዘብትና ንሎሚ ተዳለወ ዕለታዊ ዜና ስፖርት ኣብዚ ክዛዝ ምሳኹም ፅናሕኩም ሙሴ ገረዝጋ ብሄረ ሰናይ መዓልቲ።

0: ዝሓበርኩምን ዝኸበርክንን ተኸታተልቲ መደብ ውድድር ታሪካዊ ፍልጠት ቡያ ከመይ ኣለኹም? ባርከስ ንሎም እውን ከም መቐፀልታ ናይቲ ኣብ ዝሓለፈ ክነቕርበልኩም ዝቐነና ውድድራት ናይ ቀዳማይ መድረኽ ሳልሳይ ዙርያ ሒዝናልኩም ኢና መፂና ዘለና። ንምሉእ ትሕዝትኡ ናብቲ መደብ ከብለኩም እየ። ሰናይ ምክትታል። ተወዳደርቲ፣ ናብ መድረኽ ክዕድም ስለ ዝኾንኩ ብሞራል ተቐበሉለይ። ዳንኤል ተስፋ ማርያም ካብ ቤት ትምህርቲ ሳሓርቲ፣ ዓወት ነጋሽ ካብ ቤት ትምህርቲ ባርካ፣ ከውሰር መሓመድ ጀሃር ካብ ቤት ትምህርቲ ድያ፣ ዮሳን ጎይቶም ካብ ቤት ትምህርቲ ተኽለ ዓገባ። ናይ ተወዳደርቲ እንኳዕ ብድሓን መጻኹም። ቀዳማይ ተወዳዳሪና ዳንኤል ተስፋ ማርያም፣ ስምካን ዝመጻኸሉ ቤት ትምህርትን ከተላልየና።
1: ስመይ ዳንኤል ተስፋ ማርያም ባህል ዝመጻኹሉ ቤት ትምህርቲ ካብ ቤት ትምህርቲ ሳሓርትን ዞባ ጋላነፊ።
0: ራይ ዳንኤል፣ ኣብዚ ውድድር ተዳሊኻ ድኻ መጺኻ ዘለኻ?
1: ተዳልየ።
0: ብኸመይ ኢኻ ናብዚ ውድድር ክትመጽእ ወሲንካ?
1: ታሪክ ሃገረይ ንክፈልጥ እየ መጺአ።
0: ክትፈልጥን ክትወዳደርን ኢኻ መጺኻ ማለት እዩ። ራይ እምበኣር ተዳሊኻ ድኻ እሞ? ናብ ቀዳሚ ትሕቶኻ ክንሰግር ኢና። እቲ ብሳልሰይቲ ራብዒትን ሓምሸይትን ክፍልታት ዝተመስረተ ስሙር ሓይሊ ኣበየናይ ኣኼባ እዩ ተወሲኑ? ሀ ኣዶብሓ፣ ለ ዓረዳብ፣ ሐ ዓንሰባ፣ መ ዓራርብ።
1: ሐ ዓንሰባ።
0: ምሉእ መልሲ ረኺብካ ኣለኻ ዳንኤል። ሕቶኻ እቲ ብሳልሰይቲ ራብዒትን ሓምሸይትን ክፍልታት ዝተመስረተ ስሙር ሓይሊ ኣበየናይ ኣኼባ እዩ ተወሲኑ እያ ትብል ነይራ። ተንምረፅ ሀ ኣዶብሓ፣ ለ ዓረዳብ፣ ሐ ዓንሰባ፣ መ ዓራርቤ ነይረን። ስለዚ መልስና ሐ ዓንሰባ ኮይና ብ19 መስከረም 1968 ኣብ ኦሮታ ዝበሃል ናይ ዓንሰባ ከባቢ ተኻይዱ ማለት እዩ። ካልኣይ ተወዳዳሪና ዓወት ነጋሽ፣ ካብ ድሃን መጽኻ
2: ሓንፀናኹም።
0: ካበይ ናይ ቤት ትምህርቲ ኢኻ መጺኻ ዓወት?
2: ካብ ቤት ትምህርቲ ባርካ።
0: ካብ ቤት ትምህርቲ ባርካ። ክንደይ ክፍሊ ኢኻ?
2: 11 ኣስታደ
0: 11 ዝሓራይ እሞ ከመይ ኣለዎ ናይ 11 ዝሃዋሁ ምድላዋት ንሳዋ?
2: ድሓኒ ፅቡቅ።
0: ናብዚ ውድድር ከተዳሊኻ ዲኻ?
2: ሓራይ

0: ቀዳሚት ህትሃን ዘገሪና ህዝባዊ ሓይልታት ሓርነት ኤርትራ ማዓስ ተመስሪታ ሀ ሸንሻቴ ሚትን ሱሳን ኣርባዕተን ለ ሸንሻቴ ሚትን ሰማንያን ሸውዓተን ሐ ሸንሻቴ ሚትን ሰብዓን መ ሸንሻቴ ሚትን ሰብዓን ሸሞንተን
1: ሐ ሸንሻቴ ሚትን ሰብዓን
0: ምሉእ መልሲ ረኺብካ ኣለኻ ዓወት ነጋሽ። ህዝባዊ ሓይልታት ሓርነት ኤርትራ ማዓስ ተመስሪታ ኔራ ተሕቶ ሀ ሸንሻቴ ሚትን ሱሳን ኣርባዕተን ለ ሸንሻቴ ሚትን ሰማንያን ሸውዓተን ሐሽ ሸንሻቴ ሚትን ሰብዓን መ ሸንሻቴ ሚትን ሰብዓን ሸሞንተን። ስለዚ መልስና ኸ ሐሽ ሸንሻቴ ሚትን ሰብዓን። ድሕሪ እቲ ዝነበረ ናይ ኩናት ሓድሕድ ሃዋህው እዩ ኣብ ዝተፈላለየ ቦታታት ብዝነበራ ዝተፈላለየ ጉጅለታት ሰሚረን ነዚ ስሙር ሓይሊ ንብሎ ዘለና ብምቓም ህዝባዊ ሓይልታት ሓርነት ኤርትራ ተመስሪታ ማለት እዩ። ከውሰር ማሕመድ ጃሃር ካበይ ናይ ቤት ትምህርቲ ኢኹ መፅኺ?
2: ካብ ቤት ትምህርቲ ድያ።
0: ክንደይ ክፍሊ ኢኺ?
2: 11ስ
0: 11ስ ከመይ ኣሎ ምድላዋት ነሳዋ
2: ሓኒ
0: ቀሪብኩም ኢኹም? ራይ ፅቡቅ። ናብ ቀዳሚ ትሕቶ ኸን ሰገሪና ተዳሊኽ ዲኺ? ናይ ህዝባዊ ግንባር ሓርነት ኤርትራ ኣርማን ባንዴራን ኣበይ ናይ ጉባኤ ተዳልዩ? ሀ ኣብ ቀዳማይ፣ ለ ኣብ ራብዓይ፣ ሐ ኣብ ካልኣይ፣ መ ኣብ ሳልሳይ?

0: ኣብ ሳልሳይ
1: ኣይረኸብክያን ከውሰር ናይ ህዝባዊ ግንባር ሓርነት ኤርትራ ኣርማን ባንዴራን ኣበየ ናይ ጉባኤ ተዳልያ ነራ ተሕቶ ሀ ኣብ ቀዳማይ ለ ኣብ ራብዓይ ሀ ኣብ ካልኣይ መ ኣብ ሳልሳይ ክኾና ከለዋተን ምርጫ መልሲ ሀ ኣብ ቀዳማያ ኣብ ልዕሊ እዚ ኣብ ልዕሊ እቲ ቀንዲ ዕላማታት ሃገራዊ ዲሞክራስያዊ ፕሮግራማት ወግዓዊ ልሳን ውድብ ዝነበረት መፅሄት መሪሕ ክትሕተም ተወሲኑ ተወሳኺ ድማ ዓወት ንሓፋሽ ዝብል ጭርሖ ናይ ውድብ ጭርሖ ንክኸውን ተወሲኑ ማለት እዩ። እዚ ከዓ ብጥሪ 1977 ኣፋሕ ዝበሃል ናይ ሳሕል ቦታ እዩ ተኻይዱ። ራብዒቲ ተወዳዳሪትና ዮሳን ጎይቶም ከመይ መፅኺ?
2: ፅቡቅ እግዚኣብሔር ይመስገን።
1: ካበይ ናይ ቤት ትምህርቲ መፅኺ?
2: ኣነ ዝመፀኽሉ ቤት ትምህርቲ ካብ ንእዞባ በሪኽ ቤት ትምህርቲ ተከላ ዓገባ መባእታ ማእከላይ ካልኣይ ደረጃ
1: ራይ። ፅቡቅ ቤት ትምህርቲ ተክላ ዓገባ ንሰለስቲኡ ደረጃታት ዘጠቃለለ እዩ ማለት እዩ። ከመይ ሞ ምውሃድ ምስቶም ቀዳማይ ደረጃ ማለት መባእታ ማእከላይ ካልኣይ ደረጃ ከመይ ተዋሂድኩም ትምሃሩ?
2: ኣዝዩ ብጣዕሚ ፅቡቅ እዩ ትምዋሃድና ማስቲ ኣንሕና ከም ኣብኡ ከም ዓበይቲ መጠን እቶም ንኣሽቱ እቶም መባእታ ካባና ዝምሃርዎ ብዙሕ ነገር ፅቡቅ ኣሎ። ስለዚ ድማ ኣዝዩ ወላ እንተሓጋገዝ ስለ ዝኮና ብዙሕ ጥቕሚ እዩ ዘለዎ።
1: ብዙሕ ረብሓታት ኣለዎ። ክንደይ ክፍሊ ኢኸ
2: ተማሪት? 11 ክፍሊ።
1: 11 ክፍሊ ፅቡቅ። ናብ ቀዳሚ ትሕቶ ክንሰግር ኢና ተዳሊኸ ዲኸ? ካብ 1965 ክሳብ 1968 ሰራዊት ተሓኤ ኣብ ክንደይ ክፍልታት ተመቃቂሉ ነይሩ? ሀ ኣብ 3 ለ ኣብ 5 ሐ ኣብ 6 መ ኣብ 4

0: ኣብ ሰለስተ
1: ኣይ ረኸብኪ ኣንዮሳን ጎይቶም ካብ 1965 ክሳብ 1968 ሰራዊት ተሓኤ ኣብ ክንደይ ክፍልታት ተመቓቒሉ ነይሩ እያ ነራ ሕቶኺ ኣብ ሓሙሽተ ክፍልታት እዩ ተመቓቒሉ ነይሩ እዞም ሓሙሽተ ክፍልታት ድማ ሓሙሽተን ነናይ ገዛ ርእሰን ፍሉጥ ከባቢታትን ስርሒትን ዝነበረን ወታደራዊ ክፍልታት እየን ነይረን ማለት እዩ ስለዚ ኣይረኸብክያን ዳንኤል ተስፋ ማርያም ናባኻ ተመሊስና ኣለና ውድድር ከመይ ተጀሚሩ ኣሎ
2: ውድድር ፅቡቅ ተጀሚሩ
1: ትፅቢታትካ ንዛ ውድድር ዝፀንሐ ክውንነትን ከመይ ይጋጠሙ ደ ከመይ ሃ ተፀቢሓ መፅሓ
2: ድሓን እዮም ሓያላት ክኾን መወዳድርተይ ተፀቢየ ውን ሓያላት እዮም ደሎ
1: ፅቡቅ ሕራይ ስኻውን ካብኣቶም ሓደ ሓያል ኢኻ ማለት እዩ ናብ ካልአይቲ ሕቶኻ ክንሰግር ኢና ዝምድና ሃገርን ሃገራውነትን ወይ ድማ ህዝብን ግለፅ
2: ሃገር ንብላ ሓንቲ ውሱን ኾነ ዶባትን ናይ ገዛ እርሳ ህዝቢ ዘለዋን ልኡላውነት ዘለዋን ናይ መንግስቲ ዘለዋን ሃገር ንብላ ሃገራውነት ንብሎ ከዓ እቲ ነታ

0: ነገርካ እቶ በርክቶ ዝተሂድ ብትምህርቲ ክኸውን ይኽእል ወይ ድማ በቲ ደለካ ናትካ ሞያ እቶ በርክቶን
1: እጂ እቲ መግለፂ ጥቡቅ እንዳ ክትገልፆ ዘለካ ግን ዝምድና ኣብ መንጎ ሃገርን ሃገራውነትን ዘሎ ዝምድና ግለፂ ያታ ሕቶ
0: ሃገር እንዳር ክትህሉ ኮይና ሃገራውነት ክህሉ ኣለዎ ሃገራውነት ክህልወካ እንተኮይንካ እቲ ሃገር ክትህሉ ኣለዋ
1: ክልተ ነጥቢ ረኺብካ ኣለካ ዳ

0: መጠን ማለት እዩ ቤት ትምህርትና ዝካየድ ክለባት ስለ ዘለዋ ኣብኡ ንሳተፊና ካልእውን ከም መሪሕ ኮይና ነቶም ተምሃሮስ ነማእዝን ወይ ንመርሕ ኢና ማለት እዩ
1: ሓራይ ካድረ ናይ ቤት ትምህርቲ ባርካ ኢኻ ማለት እዩ ኣብየነይቲ ክለብ ኢኻ ተሳተፍ
0: ክለብ መሪሕ ብቐንዱ ክለብ ጥዕና ከዓ
1: ሓራይ ፅቡቅ እሞ ናብ ካልእ ተቶ ክንሰግር ኢና ተዳሊ ሓደኻ መግዛእቲ ኢትዮጵያ ብልሳኑ ወይ ድማ ብጎረርኡ ከም ዝተታሕዘ ዝተኣመነሉ ኣየነይቲ ከተማ ምስ ተታሕዘት እዩ
0: ባፅዕ
1: ምሉእ መልሲ ረኺብካ ኣለኻ ዓወት መግዛእቲ ኢትዮጵያ ብልሳኑ ወይ ድማ ብጎረርኡ ከም ዝተታሕዘ ዝተኣምነሉ ኣየነይቲ ከተማ ምስ ተታሕዘት እዩ መልሲ ባፅዒ ነይሩ ባፅዕ ማዕስያ ተታሒዛ
0: ስርሒት ፈንቅል 99
1: ምሉእ መልሲ ረኺብካ ኣለኻ ኣብ ስርሒት ፈንቅል ኣብ 99 ኣብ ዝተኻየደ ስርሒት ባፅዕ ተታሒዛ ብድሕሪኡ ናፅነት ንክትመፅ እውን ብዙሕ ግዜ ኣይወሰደትን ማለት እዩ ከውሰር ናባኸ ተመሊስና ኣለና ናብ ካልይቲ ሕቶኸ ክንሰግር ኢና ሃገራውነት ከም ስነ ሓሳብ ኣበየናይ ክፍለ ዘመን ማዕቢሉ
2: ኣብቲ ስክራምብል ፎር ኣፍሪካ ወይ ከዓ ምምቕቓል ኣፍሪካ ወይ ምግጉዛይ ኣፍሪካ ዝገበርዎ ኤሮፓውያን ኣብ ምፋርቅ 19 ክፍለ ዘመን
1: ራይ ግዜ ስለ ዘለክ ቁርባ ማዕራር ያብልያ ብትኽክለኛ ኣበየናይ ክፍለ ዘመን ማዕቢሉ እያ ትብል ትሕቶ ግዜ ስለ ዘለኪ ፈትኒ
2: ኤሮፓውያን ንኣፍሪካ መጓዛዚዋ ምስ ጀመሩ ኩሉ ሰብቲ ኢንተርናሽናሊቲ ወይ ከዓ ሃገራውነት ዝበሃል ካብ ሽዑኡ ክምዕብል ጀሚሩ ማለት እዩ
1: ኣበየናይ ክፍለ ዘመን
2: ምስ ፋሮ 18 ወይ 19 ክፍለ ዘመን
1: ክልተ ነጥቢ ረኺብ ክለኺ ካውሰር ሕቶኺ ሃገራውነት ከም ስነ ሓሳብ ኣበየናይ ክፍለ ዘመን ማዕቢሉ እያ ትብል ነይራ መልሲ ድማ ኣብ 20 ክፍለ ዘመን እዩ ማዕቢሉ እዚ ስነ ሓሳብ እዚ ዝሓየለ ፖለቲካዊ ኣተሓሳስባ ናይቲ ዝሓለፈ 300 ዓመታት ኮይኑ ምስ ሃገርካ ዝህሉ ስምዒታውን መንፈሳውን ምትእስሳር ከምኡ ውን ማሕበረ ቁጠባውን ባህላውን ዝምድናታት ዝገልጽ እዩ ነይሩ ማለት እዩ ዮሳን ጎይቶም ናባኸ ተመሊስና ኣለና ኣብ ትምህርቲ ከመይ ኢኸ ዮሳን
3: ድሓኒ ቶፕስሪ
1: ፕራይዝ ዊነር ኸ ኣርት ዲኸ ሳይንስ
3: ኣርት
1: ትፈትውያ ዓይነት ሳብጀክት እንታይ
3: ሂስትሪ
1: ሂስትሪ ስለዚ ኣብ ዓውዲ ኸ ክትወዳደር ደለኹ ማለት እዩ ፅቡቅ ናብ ካልእ ትሕቶ ኸ ክንሰግር ኢና ታሪክ ኣብ ማዕባብላ ሳልሳይ ዓለም ወይ ድማ ኣፍሪቃ ብኸመይ መንገዲ እዩ
3: ታሪክ ኣብ ማዕባብላ ሳልሳይ ዓለም ወይ ኣፍሪቃ ብኸመይ መንገዲ እዩ ዝብል ሕቶ ምስ ምምፃእ መግዛእቲ ናይ ኤሮጳውያን ሃገራት እዩ
1: ሓራይ ፅቡቅ ታሊካ ክትውስኽ ትኽእል ኢኸ
3: እተን ሽዑ ዝገዛእ ዝነበረ ሃገራት ኤሮጳውያን ምዃነ ፈሊጥና ኢላና ምሽ በቲ ሓያል መግዛእቲ ኣዝዩ ሓያል ዝኾነ መግዛእቲ እዩ ነይሩ ማለት እዩ ብከምዚ ድማ ሳልሳይ ዓለም ኣፍሪቃ
1: ምሉእ መልሲ ረኺብ ክለኺ ዮሳን ታሪክ ኣብ ማዕባብላ ሳልሳይ ዓለም ኣፍሪቃ ብኸመይ መንገዲ እዩ ነይሩ እያታ ሕቶ መልሲ ድማ ምስ ምምፃእ ኤውሮጳዊ መግዛእትን ምኽላል ግዛእታትን ብመግዛእታዊ ሓይልታት እናባዕበለ ዝመፀ እዩ ንብ

0: ዳንኤል ናብ ኸ ተመሊስና ኣለና ኣብ ታሪክ ከመይ ኢኻ ዳንኤል?
1: ወድሓኒት ታሪክ ምፍላጥ ንክፈልጥ ስብ ፎት ማለት እዩ።
0: ኣርቲ ዲኻ ሳይንስ?
1: ኣርት
0: ኣርቲ ኢኻ። ስለዚ ኣብቲ ዓውድስ ኢኻ ዘለካ ማለት እዩ። ሕራይ ጥቡቅ ናብ ሳልሰይ ትሕቶኻ ክንሰግር ኢና። ኣብ ዓንሰባ ማዕሚዳ ሰሜናዊ ሳሕል ከባቢ ደንደን ወይ ድማ ናቕፋ ዝተኻየደ መበል ክንደይ ወራር ነይሩ? ሸ ሻድሻይ፣ ለ ሳልሳይ፣ ሐ ቀዳማይ፣ መ ራብዓይ።

0: ብሃማማተ ደረጃ ተወዲብኩም ኣብ ቤት ትምህርትኩም ተካይድዎ ንጥፈታት ኣብ መንእሰያት ወይ ድማ ኣብ ተምሃሮ መዛንድኹም ከመይ ዓይነት ውፅኢት ትረኽብሉ?
1: እዚ ምቕያር ናይ ስትራቴጂ ናይ ሃማማት ኣብዚ ኣብ 226 ኣብ ክላስ ክኸውን ስለ ዝተወሰነ ፅቡቕ ለውጢ ምፅኡ ማለት ኣባና ጥራይ ዝግበር ነበረስ ኣብ ክላስ ስለ ክግበር ዝጀመረ ቁሩብ ዳኣ ዘሕሊልና እምበር ፅቡቕ ውፅኢት ዝርከቡ ክኸውን ይኽእል እዩ ይብል።
0: ሕራይ ፅቡቕ ምስ ትምህርትኹም ከ ከመይ ዕንቅፋት ኣለዎ ድዩ?
1: ይብሉን
0: እተወሃህዶ ይኹም ማለት እዩ ነናቱ ግዜ ትሰርዕሉ። ሕራይ ፅቡቕ ናብ ናይ መወዳእታ ሕቶካ ክንሰግር ኢና። ታሪክ ንምንታይ ይጠቅም? ክልተ ጥቐስ።
1: ናይ ሕሉፍ ጌጋና ንኸይንደግም፣ ካልኣይ ከዓ ነቲ ንመፃኢናስ ንኽንግምቶ ማለት እዩ።
0: ሙሉእ መልሲ ረኺብካ ኣለኻ ዓወት ነጋሽ። ሕቶኻ ታሪክ ንምንታይ ይጠቅም? ክልተ ጥቐስ እያ ነይራ። ስለዚ ታሪክ መንነት ሕብረተሰባት ተዓቂቡ ከም ዝቕፅል ይገብር፣ ካልኣይ ታሪክ ህልው ኩነታት ንምርዳእ ይሕግዝ፣ ከም ሳልሳይ ድማ ታሪክ ብልጫታትን ድኽመታትን ንምልላይ ይሕግዝ። ሕራይ ከውሰር ናባ ክሰጊርና ኣለና። ናይ መወዳእታ ሕቶ ኸኣ ክትከውን እዚያ ምርጫ ስለ ዘለኪ ኣስተውኢል ክመልሲ። ካብዞም ዝስዕቡ ኣባሃህላ ኣየና እዩ ቅኑዕ? ሀ ሓፋሽ ይወደብ ይተዓጠቕ ይንቃሕ። ለ ሓፋሽ ይተዓጠቕ ይንቃሕ ይወደብ። ሐ ሓፋሽ ይንቃሕ ይወደብ ይተዓጠቕ። መ ሓፋሽ ይተዓጠቕ ይወደብ ይንቃሕ።
2: ሐ ሓፋሽ ይንቃሕ ይወደብ ይተዓጠቕ።
0: ምሉእ መልሲ ረኺብ ክለኺ ከውሰር። ካብዞም ዝስዕቡ ኣባሃህላ ኣየና እዩ ቅኑዕ እያ ትብል። ሐ ሓፋሽ ይወደብ ይተዓጠቕ ይንቃሕ። ለ ሓፋሽ ይተዓጠቕ ይንቃሕ ይወደብ። ሐ ሓፋሽ ይንቃሕ ይወደብ ይተዓጠቕ። መ ሓፋሽ ይተዓጠቕ ይወደብ ይንቃሕ። ስለዚ መልሲ ሐ ሓፋሽ ይንቃሕ ይወደብ ይተዓጠቕ። ብኸመይ ኣሳ ቅንዕቲ ትኸውን ኢል ክትሓስቢ?
2: መጀመርያ ሓፋሽ ክንብል ከሎና እቶም ህዝቢ ኤርትራ ማለት እዩ። መጀመርያ እቲ ንቕሓት ኣብ ርእስና ክመፅእ ኣለዎ። ቅድሚ ዝኾነስ ርእሲ ተኣሚን እዩ ዝኾነ ነገር ክሰርሕ ዝኽእል። ካልኣይ እቲ ውዳበ ኣብ መንጎና ዘሎ ክተርር ኣለዎ። ብድሕሪኡ ከዓኒ እቲ ዕጥቂ ይመፅእ ማለት እዩ። ኣብ ሰውራ ክንሪኢ ከሎና እቲ ዕጥቂ ብረትን ማሽናትን እዩ ነይሩ። ብድሕሪ ናፅነት ኤርትራ ከዓኒ እቲ ዕጥቂ ናይ ተምሃሮ ፍልጠትን ሓድነትን ክኸውን ክኢሉ ማለት እዩ። ስለዚ ኣኸ እዚያ ታጭርሖ ናይ ሓፋሽ ኮይና።
0: ሕራይ ፅቡቅ መልሲ እዩ ከውሰር። ስለዚ መጀመርታ ንቕሓት፣ ሽዑ ውዳበ፣ ኣብ መወዳእታ ድማ ዕጥቂ እዩ ድመፅእ ማለት እዩ። ናይ መወዳእታ ተወዳዳሪትና ምስ ናይ መወዳእታ ሕቶኺ፣ ቅድሚ ምውዳኽ ግን ውድድር ከመይ ፀኒሑ?
3: ውድድር ብጣዕሚ ፅቡቅ ፀኒሑ። ሓያላት ተወዳደርቲ እዮም። ከምዚ ካብዚ ስታይ ትርዳእ ትምህርትስ ወይ ክምህረካ ዝኽእል መምህር ጥራሕ ኣይኮነን ዋላ ተምሃራይ ክምህረካ ዝኽእል። ስለዚ ሓያለ ተምሃሮ እዮም ዘለዉ ተወዳደርቲ ማለት እዩ።
0: ፅቡቅ። ስለዚ ትምህርቲ ከላይ ሒዝ ክትኸድ ኣለኹ ማለት እዩ። ፅቡቅ ዮሳን፣ ናብ ናይ መወዳእታ ሕቶ ክንሰግር ኢና። ምዕሩይ ዝርግሐ ዕድላት ትምህርቲ፣ ኣገልግሎት ጥዕና፣ ዕድላት ስራሕ፣ መሰላትን ጉባኣትን ዝውክል ቃል ሀ ብፃይነት፣ ለ ማሕበራዊ ፍትሒ፣ መ ሃገራውነት፣ ረ ኩሎም መልሲ እዮም።
3: ለማሕበራዊ ፍትሒ።
0: ምሉእ መልሲ ረኺብ ክለኺ ዮሳን። ምዕሩይ ዝርግሐ ዕድላት ትምህርቲ፣ ኣገልግሎት ጥዕና፣ ዕድላት ስራሕ፣ መሰላትን ጉባኣትን ዝውክል ቃል ኣየና እዩ እያ ነይራ። ሀ ብፃይነት፣ ለ ማሕበራዊ ፍትሒ፣ ሐ ተወፋይነት፣ መ ሃገራውነት፣ ረ ኩሎም መልሲ እያ ነይራ። መልሲ ድማ ለ ማሕበራዊ ፍትሒ ትኸውናላ ማለት እዩ። ክቡራንን ክቡራትን ተኸታተልትና ናይ ቀዳማይ መድረኽ ሳልሳይ ዙር ኣብ ዝወዲእና ኣለና። ኣብ ዝመፅእ ናይ ካልኣይ መድረኽ ውድድር ሒዝናልኩም ኢና ክንምለስ። ክሳብ ሽዑ ሰሰና እዩ።

0: መደብ ናትራን ኣብ ሰሙን እዙ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ቕብኣ ንዘዳለወ መንእሰይ ዘላሊ ይኸውን። ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላ ያ ወፂያታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና። ሙራብ ባሸርባ ባህላዊ ምግቢ ብሄረናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝውሃብ እዩ።
2: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ቴን ትበሃል ቴን እያ ትበሃል እዚኣ መትሓዚና ሕጂ ቴን ማለት ከዓ ናይትያ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት
0: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባብ ኣሰራርሓ ናይ ዝባህላዊ ምግቢ ዘላሊ ትሕዝቶ ክተቕርባልና እያ። ብተወሳኺ ካልኦት መደባት እውን ኣለውና። ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብናትና ንሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም።

መደብና ትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2:40 ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: በቲ ካብ ድሕሪ ናፅነት ዝጀመረ ኣገባብ ይኸይድ ከም ዘለዎ ምሩህ እዩ። ዝተቐስመ ተመክሮ ግን ዓብይ ምዃኑ ዓብይ ትምህርቲ ምዃኑ ከይተዘንግዐ ንንገብሮ መጻኢ መደባትና ዝያዳ ክፅብቕን ዝያዳ ውፅኢታዊ ክኸውንን ተወሳኺ ሓሳባትን ተወሰኽቲ መደባትን ክህልው ከም ቅኑዕ ኣማራፂ ዓብ ፀዓት ክሓትት እዩ። ካብቲ ንፅዕረሉ ዘለና ኣገዳሲ ጉዳይ ምዃኑ እናኣመና ሃናፂ ርእቶታት ናይ ቅዱሳት ሰባትን ትካላትን ኣብ እዋኑ ክርከብ ከዓ ትፅቢት ንገብር። ናይዚ ዓመ እዚ ብኣካል ዝተሳተፉ ብብዝሒ ነጋድያን ክሳብ 500,000 ከም ዝበፅሐ እናጠቐስኩ እቲ ኣብ ውሽጢ ሃገርን ኣብ ወፃእን ዘሎ ሓፋሽ ህዝብና ብኤርቲቭን ብማሕበራዊ ሚድያታትን ዝተኸታተሎ ሓዊስካ ናብ ሙሉእ ህዝቢ ኤርትራ ዝበፅሐ መደብ ከም ዝነበረ ምድምዳም ይከኣል። ኣገዳስነት ፌስቲቫል ኤርትራ እምበኣር ነቲ ብተደጋጋሚ ዝበሃልን ብግብሪ ዝተመስከረን ኣብ ሓድነትናን ክብሪ ልዕልናው ልኡልናውነትናን ዘጉልሕ ዓብዪ ሃገራዊ ጉዳይ ምዃኑ እናተሓደሰ ዝነበር እዩ። ክቡራንን ክቡራትን፣ ኣብ መደምደምታ ጽሑፈይ ንኹሎም ኣካላት ግንባርን መንግስትን ንኣመሓደርትን ኣባላት ዞባታትን ነቶም ነዚ መደዚ ካብ ነዊሕ ኣዋርሕ ጀሚሮም ኣብ ምድላው ተጸሚቶም ዝወርሑ ኣባላት ላዕለዋይ ኮሚቴን ንኡሳን ኮሚቴታትን ንቴክኒሽያናት ንስነ ጥበባውያን ንመሃዝቲ ንጸሓፍቲ ንኹሎም ወሃብቲ ኣገልግሎት ልዑል ምስጋናይ የቕርብ። ቀረብ ማይን መብራህትን ምሉእ ንኽኸውን ኩሉ ሓገዝ ዝወፈይልና ኣካላት ፍሉይ ምስጋና ይብጽሓዮ። ሚኒስትሪ ዜና ምስ ሙሉኣት ኣባላትን ዕጥቆምን ክሳብዚ ሰዓት እዚ ብዘረኣይዎ ንጥፈት ክብረት ይሃበልና ይብል የቐንየለይ ዓወትን ሓፋሽ።
1: ስዒባ መርገዲ እዚ ብልምዲ ወረድ ሸዳድ ከምኡውን ብመርገዲ ትጽዋዕ ያታዊ ትልሂት ብሔረ ትግረ ኮይና ቀንዲ ስማ መርገዲ እዩ። ወረድቶም ተጻወቲ ኮይኖም ሸዳድ ድማ እታ ጣሸት ወይ ከዓ ከበሮ እትህረመሉ ዕንጨት እያ። ኣብ መርዓን ካልእ ናይ ሓጎስ ኣጋጣሚታት እትጽወት ናይ ደቂ ተባዕትዮ ጸወታ እያ። ደቂ ኣንስትዮ ብደገ ብዕለታ ጥራይ የሰኒ እምበር ኣብ ደርፊ ምቕባል ይኹን ትልሂት ኣይሕወሳን እየን። ምርግዲ ብሰለስተ ኣገባብ ትጽወት፣ ንሳቶም ድማ ደውር፣ ሓምበልሲን ቀባላን ይበሃሉ። ምርግዲ ብኩሉ ሕብረተሰብ ፍቱት ጸወታ ስለ ዝኾነት ክሳብ ዓበይቲ ዓዲ ከይተረፉ ይሕወስዋ። ቆልዑውን ክመሃሩ ምስ ዓበይቲ ኣሕዋቶም ወለዶም እንተሓዊሶም ይጻወቱ። ምርግዲ ብቋንቋ ትግራይት ዞባ ሰሜናዊ ቀይሕ ባሕሪ ዓሊ ባቤ። ዓሊ ባቤ ሓደ ካብቶም ባህላዊ ኣቀማቕማ ብሔረሰብ ኮይኑ ካብ መንእሰያት ክሳብ ማእከላይ ዕድመ ዘለዉ ደቂ ተባዕትዮ ዘዘውትሮ ኣቀማቕማ እዩ። እዚኦም ኣብ ሕብረተሰብ ሳሆ ዓብ ተራ ዘለዎም ሰባት ኮይኖም ኩሉ ነገር ክሰርሑን ከስርሑን ዓቕሚ ዘለዎም ሰባት እዮም። ነዚኦም ከዓ ዓሊ ባቤ ዝበሃል ኣቀማቕማ ስለ ዘራኽቦም ብሓንቲ ስም ብዓሊ ባቤ ይጽውዑ። ዝኾነ ዝጠቅም ይኹን ዝጐድእ ሓደ ነገር ኣብ ውሽጢ ሕብረተሰብ እንተ ደኣ ሃሊ ድማ ብግጥሚ ወይ ከዓ ብደርፊ ላለ ብምስቁርቃር እኒንዮ ኣብ ዝተፈላለዩ ኣጋጣሚታት ከም መርዓ፣ ሓዘን፣ ካልእ ብብዙሕ ሰብ ዝእከብሉ ቦታታት ኣቦታት ብሔረ ሳሆ ዓሊ ባቤ ዓሊ ባቤ ኮኮዮም ልየኩ ታህካበ ዓሊ ባቤ ዝነገረካ ኣለኒ ቀረበኒ እናበሉ መልእኽቶም የመሓላልፉ ነበሩ። እዚ ንሕብረተሰብ ምኽርን ማዕዳን ንምሃብ ዝጥቀምሉ ወግዒ ብሙዚቃን ተሌትን ላለን ሳሪ ገብለን ተሰኒዩ ክቐርብ እዩ ብዞባ ደቡብ ሰናይ ምክትል

ስዒባ ምጋ ኤትሮ ኣብዚ ደርፊ ዝፅወት ኬኬ ኣብ እዋን ሓጎስን ፅምብላትን ዝፅወት ኮይኑ ኣብ ማእከል ደንከልን ኣራዕታን ደቡብ ደንካልያን ዓሰብን ዝፅወት ኮይኑ ከምኡውን ጋዴሌቶይ ኣብ እዋን ክተት ወኒ ንምስናቕን ንምላዓልን ዝፅወት ፀወታ እዩ። ምጋ ኤትሮ ብቋንቋ ዓፈር ዞባ ደቡባዊ ቀይሕ ባሕሪ። ስዒቡ ኩምቢ ራዛ። ኩምቢ ራዛ እትበሃል ወግዒ ፀወታ ኣብ እዋን ሆዬ ዓብ መስቀል ልክዕ ፀሎት ገይሮም ዓበይቲ ናብ መመደቀሲኦም ምስ ኮዱ ጎራዝትን ኣባፅሕን መንስያት ሙሉእ ክረምትን ሓጋይን ብማዕዶ ኣብ ስርሖም መምስ ስድሮም ይረኣዩ ነይሮም። ዝሓርያ ተሓርዮ ብዕምበባ ካብ መሮር ሒዞም ምስ መፁ ብሕቡ ስድሮኦም ከይፈለጡ መንእሰያት ባህግታቶም ዘስምሩሉ ፀወታ ኮይኑ ብመንገዲ ዓርኮም ገይሮም ዕምባባ ገልገለ መስቀለ ሓቢኦም ፀኒሖም ዝወሃብሉ ሕራ እንተይላ መሓረ ይበሃል። እንተ ኣብያኻ ብሕርቃን ጓይላ ገዲ

الثاني إقليم عنسبة. زوبا عنسبة. زوبا عنسبة.

تاليا الإقليم الجنوبي. زوبا دوبو.

واخيرا اقليم القاش بركه. زوبا كاش بركه. زوبا كاش

ተሸለምቲ ዞባታት ክብረት ሃበልና ከምኡውን ክቡር ኣምባሳደር ዘመነ ተኽለ ክብረት ይሃበልና። ድምቕ ዝበለ ጣቂዒ፣ ድምቕ ዝበለ ጣቂዒ።

0: መደብ ናትራን ኣብ ስሙን እዙ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ቕብኣ ንዘዳለወ መንእሰይ ዘላሊ ይኸውን። ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላ ያ ወጫታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና። ሙራብ ባሸርባ ባህላዊ ምግቢ ብሄረናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝውሃብ እዩ።
2: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ተን ትበሃል ተን እያ ትበሃል እዚኣ መትሓዚና ሕጂ ተን ማለት ከዓ ናይትያ ፃሕሊ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀማማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት
0: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባ ኣሰራርሓ ናይ ዝባህላዊ ምግቢ ዘላል ትሕዝቶ ክተቕርባልና እያ። ብተወሳኺ ካልኦት መደባት እውን ኣለውና። ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብ ናትና ንሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም።

መደብና ትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: ፌስቲቫል ኤክስፖ 2026 ከም ወትሩ ዓመታዊ ዘንግዶ ዝተፈላለዩ ምርኢታት ሎም ዓመት እውን ብ10ታት ኣሸሓት ዝግመት ህዝቢ ካብ ንግሆ ክሳብ ፍርቅ ለይቲ ኣብ ዘሎ እዋናት ብኽብ ዝበለ ስነ ስርዓት ክእንገድ ቀኒሎ ነጋድያን ፌስቲቫል ነቲ ብኣዝዩ ውሕሉል ኣገባብ ዝቐረበ ዝተፈላለዩ ምርኢታት ቁሸት ዘዋታት ባህላዊ መርግብታትን ያታዊ ፀወታታትን ወዘተ ካብን ናብን እናተዘዋወረ ክዕዘብ ካብ ውሽጥን ወፃእን ዝመፁ ቆልዑን መንእሰያትን ኣብ ዝተዳለወ መፃወትን መዘናግዕን ወጃዕ ክብሉ ክትዕዘብ ከለኻ ኣብዚ ዓመታዊ ዝካየድ ፌስቲቫል ኪንዮ ምርኢትን ትልሂትን ዝኸይድ ዓሚቕ ትርጉሙ ይረኣየካ። ንሕና ድማ ናብቲ ዓመታዊ ዝዳሎ ኣዳራሽ ምህዞን ሰንዓን ኢና ምርሕና። ከምቲ ትፅቢትና ዝተፈላለዩ ውድኣትን ብቐጥታ ናብ ዕዳጋ ክኣትዉ ዝኽእሉ ዓበይቲ ማሽነርታት ናይ ኤሌክትሮኒክስን ኤሌክትሪክን ከምኡውን ኣብ ዓውድታት ኮምፒውተር ዝምደቡ ምርኢታት ተቐሪቦም ጸኒሖምና። ከምቲ ዝተገልጸ ሎም ዓመት ዝቐረቡ ንምርኢት ጥራይ ዝተዳለዉ ቀዳማይ ሞዴል ወይ ፕሮቶታይፕ ዘይኮኑ ውድኣት ብብዝሒ ኣፍሪካ ምሻጥ ጥራይ ዝተርፎም እዮም። እዚ ድማ እቲ ቐንዲ መለለየ ኤርትራውያን ዝኾነ ጥበብ ምህዞ ኣበይ ደረጃ በፂሑ ኸም ዘሎ ዘርኢ ገለ ካብቶም ኣቕረብቲ ንልዕሊ 18 ዓመታት ብዘይምቁራፅ ሰንዓታቶም ዘቕረቡ ገለ ድማ ሓደስቲ ወለዶ ፍሉይ ቅዲ ክሳብ ናይ ኤኣይ ስራሕት ዘቕረቡ በብሓደ ተዓዚብናዮም። ንሎሚ ድማ ቀዳማይ ክፈሉ እንሆ። ፈለማ ከነቕርባ ተዳልያ ዘላ ሚካል ተወልደ ትበሃል መንእሰያ። መንእሰይ ሚካል ተወልደ ምህርቲ ስነቕመም ኮይና ሒዛቶ ዘቐረበት ምህዞ ድማ ካብ ዝተፈላለዩ ጥረታት ዝተሰርሐ ዘይቲ ርእሲ እዩ። እዚ ዘይቲ ርእሲ ኣብ ጓላ መጀመርያ ፈቲናቶ ድሓር ኣብ ካልእ ሰብ ተፈቲኑ ብቕዓቱ ዘረአየ ሙሉእ ብምሉእ ኤርትራዊ ምህዞ እዩ። ኣብ ዕዳጋታት ዓለም ዘሎ ብዝሕን ዓይነትን ዘይቲ ርእሲ ወላ ካብ ዝተፈላለዩ ደረጃታት ዝውሃቦ እንተኾነ እዚ ኤርትራዊ ምህዞ ግን ካብቶም ልዑል ደረጃ ዘለዎም ከይኮነ ከም ዘይተርፍ ይርዳእካ። ንስራሓ ድማ ብከምዚ ዝስዕብ ገሊጻትልናላ።
1: ስመይ ሚካል ተወልደ ይበሃል። ኣብዚ ዓመት እዚ ሒዘ ዋሪበ ዘለኹ ድማ ዘይቲ ርእሲ ሰሊሆም ትብል ዘይቲ ርእሲ ማለት እዩ። ካብ ኣዝማሪኖ፣ ከርከደ፣ ሚም፣ ሞሪንጋ ኣብ ሱዳ ቅንፍር ኣብዓኸን እንጣጢዕና ተሰሪሓ ማለት እዩ። ሓፈሻዊ ፀጉርና ፅቡቅ ዝኾነ ፀጉሪ ካብ ምርጋፍ ምስሓው ምስምባር ከምኡ ድማ ምርቃቕ ነፃ ዝኾነ ፀጉሪ ንምህላው እዩ እቲ ቐንዲ ጥቕሙ ማለት እዩ። ብተወሳኻ ወዝ ዘለዎ ፅቡቅ ትርኢ ዘለዎ ፀጉሪ ንክህልወና ይሕግዝ። ጥዕና ቆርበትና እውን ኣዝዩ ፅቡቅ ንክኸውን ከዓ ይጠቅም ማለት እዩ። እቲ ቀንዲ ፅባቐ ናይዚ ዘይቲ ባህርያዊ ዝኾነ ኬሚካል ምትእትታው የብሉን ማለት እዩ። ከመይ ጌርና እቲ ባህርያዊ ነገር ወይ ከዓ ብቐረባ ኣብ ዓድና ይኹን ኣብ ከባቢና ክንረኽቦ ንኽእል ብሳይንስ ተሓጊዝና እቲ ዝበለፀ ውፅኢት ክንረኽበሉ ንኽእል መንገዲ ምጥቃም ዝብል ሓሳብ እዩ ማለት እዩ። እዚ ቀንዲ ዘበገሰኒ ከዓ ጉዳይ ናይ ጓለይ ማለት እዩ። ኣቐዲመ ኣብዚ ስእሊ እውን ኣምፅዮ ፀኒሐ ከምዚ እዩ ነይሩ ፀጉራ ኣብ ሰዓት ዝሃ ከምዝሎ ማለት እዩ። ስለዚ ደቂ ተባዕትዮ ይኹን ደቂ ኣንስትዮ ብፀጉሪ ዝሽገሩ ብዙሓት ኣለው ማለት እዩ። ስለዚ ብኸመይ ነቲ ናይ ኬሚካል ነገር ተጠቃምነት ኣጉዲልና ብባህርያዊ ጌርና ነቲ ኣብ ፀጉርና እንደልዮ ነገር ፅባቐ ናይ ፀጉሪ ድዩ ፅሬት ናይ ቆርበት ንምርካብ ካ ብቐንዱካ ኣብዚ ደረጃ ዝኣብፅሕንሎ ማለት እዩ። ብስነ ቐመም እየ ተመሪቐ ኣብ ኮሌጅ ማይነፍሒ ማለት እዩ። ስለዚ ኣብ ቀመማት ወላ ኣብ ሄርብስካ ኦሬዲ ብጣዕሚ ተገዳስነት ነይርኒ ማለት እዩ። ቀንዲ ከዓ እንታይ እዩ ትናተይ ዝነበረ ድሌት ከመይ ጌርካ ነቲ ባህርያዊ ዝኾነ ነገር በቲ ሳይንስ ተደጊፍካ ኣብ መዓላ ተውዕሎ ማለት እዩ። እዚ ዝሙሉ ባህርያዊ ብጣዕሚ ከዓ ፅቡቕ እዩ። ግን ከዓ ሳይንስ ክድገፍ ከሎ ማለት ኣጠቃቅምኡ ድዩ ወይ እቲ ንጥቀመሉ ዓቐን ኣሰራርሑ እዚ ብሳይንስ ተደጊፉ ክስራሕ ከሎ ናይ ባሓቂ ውፅኢታውን ዝኾነ ሳይድ ኢፌክት ዘይብሉ ኩሉ ድማ ተጠቃሚ ናይ ዝትሕዝቶ ንምዃን እቲ ኣበጊስኒ ማለት እዩ። ከምዚ ኣብ ስእሊ ንሪኦ ዘለና ውፅኢት ከዓ ሂብኒሎ ማለት እዩ። ሓፈሻዊ እቲ ዘይቲ ከምቲ ኣቐዲመ ዝነገርኩካ ባህርያዊ ዘይቲ እዩ፣ ዝኾነ ኬሚካል የብሉን ማለት እዩ። ስለዚ ባህርያዊ ምዃን ጥራይ እውን እኹል ኣይኮነን። ስለዚ ከም ተቐዲመ ዝነገርኩካ ኣገባብ ኣሰራርሑ ይኹን ዝስራሓሉ መሳርሒታት ይኹን እቲ ዓቐን ብግቡእ መፅናዕቲ ኣካይደ እየ ኣሰሪሕዮ ዘለኹ። ስለዚ ነቲ ናይ ላቦራቶሪ ስራሕ ንደገ ኦሬዲ ሓቲተ ኣለኹ ሙሉእ ፕሮዳክት ንምርካብ ማለት እዩ። እቲ ዘለኒ መደባት ከምቲ ዝገልፆ ፅናሕካ ማለት እዩ ኩሉ ተጠቃሚ ናይዚ ባህርያዊ ነገር ንክኸውን ማለት እዩ። ምክንያቱ ንሓደ ባህርያዊ ዝኾነ ሽግር ባህርያዊ ዝኾነ መፍትሒ እዩ ዘለዎ፣ እሱ ከዓ እቲ ዝበለፀ መፍትሒ ማለት እዩ። ስለዚ ዓለምና ከም ዝንሪኦ ዘለና ኩሉ ኬሚካላት ዝመልአ እዩ ማለት እዩ። ካብቲ ዝህቦ ጥቕሚ እቲ ድሒሩ ዘምፅኦ ጎድናዊ ሳዕቤን ኣዝዩ ይበዝሕ። ስለዚ ናብቲ ተፈጥሮ ወይ ከዓ ናብቲ ኔቸር ተመሊስና ዝበለፀ ውፅኢት እቲ ንደልዮ ነገር ንምርካብ ትናተይ ቀንዲ ዕላማ ማለት እዩ። ኪንዮ ሎካል ምዃኑ ድማ ኩሉ እቲ ብቐንዱ ኩሉ ዞባታት ኤርትራ ክጥቀመሉ ካባና ሓሊፉ ድማ ንደገ ሰደድ ክኸውን እቲ ተጠቃምነት ናይ ኬሚካል ብምጉዳል ከዓ ሰብ ብሉእ ብምሉእ ኣብ ተፈጥሮ ብምፅጋዕ እቲ ሳይድ ኢፌክት ናይ ኬሚካል ንምጉዳል ትናተይ ዕላማ ማለት እዩ። ማለት ኣገባብ ኣሰራርሑ ድዩ ወይ እውን እቲ ዓቐን ኣነ ጥራየ ዝጥቀመሉ ዝፈልጦ ማለት እዩ። እቲ ቀንዲ እቲ ኦይል ኮንተንት ዘለዎ ኤክስትራክት ጌርና ኢና እቲ ኦይል ነዳልዎ ማለት እዩ። ብዘይክኡ ከዓ ዘይትውልዕ ሱፍን ከዓ ንጥቀም ኢና ማለት እዩ። ኦልሬዲ ሰብ ክጥቀመሉ ጀሚሩ ኣሎ። እቲ ዝህበኒ ፊድባክ ከዓ ብጣዕሚ ፅቡቕ ማለት እዩ። ፅቡቕ ትሕዝቶ ከም ዘለዎ ፀጉረይ ምቁራፅ ምርጋፍ ኣቋሪፁ ገና ሪጀነሬሽን እውን ጀሚሩ ኣሎ። ፅቡቕ ፊድባክ እዩ ዝህበኒ ዘሎ እቲ ሰብ ማለት እዩ። ክሳብ ሕጂ ገና ንማስካኒ ፕሮዲስ ክገብር ከዓ ድሌት ኣለና።

0: ማለት እዩ ኦልሬዲ ዝኾነ ትካል ኳ የብለይን ሕጂ ጀማሪት እየ ግን ንፍሉጥ ቦታ ክገብር እየ ኣውኻት ሰብ ክወስዱ ኻ ኢንፎርም ክገብር እየ ማለት እዩ
1: ቀረባ ግዜ ክንፅበየኪና
0: እሺ እሺ
2: ንሓረስቶትን ሰብ ጀራዲንን ካብ ዘጋጥሞም ሓደ ምምላእ ድበት ኣብ ዒላታቶም እዩ ነዚ ዝኸውን ፍታሕ ሒዙ ዝመፀውን መንእሰይ የማነ እዩ የማነ ካብ ህፃኑ ጀሚሩ ኣብ ምህዞን ሰንዓን ክነጥፍ ድሕሪ ምፅናሕ ንሎሚ ካብ ዓላ ሓደ ምህዞ ሒዝልና መፂ ኣሎ እዛ ምህዞ እዚኣ ድማ ንዒላታት መፅረይ ወይ ድበት መልገሲ ትጠቅም ስራሐ ስራሐቱ ድማ ብከምዚ ዝስዕብ ጠቒስልና ኣሎ
3: ኣብ ከምዚ ናይ ምዞ ካብ ዝሰርሕ ካ ብንእሽተ ካብ ወዲ 6-7 ዓመት ኣቢለ ክሳብ ሕጂ ሰዓዚ ኣብ ስራሕ ነጥፍ ኣለኹ ከምዚ ናይ ምዞን ሰንዓን ማለት እዩ እዛ ሕጂ ኣቅሪብያ ዘለኹ ጀነኬ ትበሃል ጀነኬ ማለትካ ድበት ካብ ዒላ ምውፃእ ማለት እዩ ወይ ናይ ድበት መውፅኢ ተውፅእ ካብ ዒላታት ማሽን እያ እዛ ሒዝና ቀሪብና ዘለና ኣብዛ ሃገርና ኩሉ ካብ ዒላታት ድበት ከውፅእ ከሎ ማንዋል ገይሮም ወይ ካብ ሻንኬሎታት ገይሮም እናተባራር እናተቀባበሉ እዮም ዘውፅዎ እዚኣ ግን ካብኡ ዝቐለለ ስከ ገለ ፍታሕ ከም ዝትኽእል ብዝብል ሓሳባት ኢና እዚኣ ሰሪሕናያ ማለት እዩ እዛ ገመዚ ንሪኦ ዘለና 40 ሜትሮ ንውሓት ኣሎ ካብቲ ናብ ዒላ ሰብ 40 ሜትሮ ዕምቀት ዘሎ ካኣትወልና ክእል ማለት እዩ እዚኣ እዚኣ
4: 40
3: ሜትሮ እዩ ኣብቲ ሮለር ተጠቕሊሉ ኣሎ ሰብ 40 ሜትሮ ዕምቀት ዘለዎ ከ ክኣትወልና ክእል ማለት እዩ እትናቱ ሌንግ ማለት እዩ እዚኣ ምዚኣ እዚኣ ሻንኬሎ እዚኣ ሰሪሕናያ ዘለና መታሓዚ ትጭቃ ወይ ድበት ንብሎ ንሳ ብሰንሰለት ተታሒዛ ተኣቱን ውሽጡ ማለት እዩ ናብቲ ዒላ ምስኣትዎ እዚኣ ሓደ ሰብ ኣብ ታሕቲ ኮይኑ ነዚኣ ዝመላ የለየናዩ ሕጂ ትጭቃ እሱ ኖርማል ምስማዩ ምስ ገሊ ሓፋቢሉ ናብ ዝዘእትዎ ግን እዚኣ ንኸላ ስለ ዘለዋ ትመማ እዩ ክወፀሉ እዩ ከሎ እቲ ዝተረፈ ጭቃ ግን ኣባ ክተርፈ ድሕሪ እቲ ኦፐሬተር ኣብ ላዕሊ ዘሎ ከዓ በቲ ኮንትሮል ቦክስ ብቕድሚት ዘሎ ገይሩ ነቲ ፓወር ምስ ወልዖ እዚኣ ኢሚድት ሓፍቲ ኢላ ትጀምር ማለት እዩ ብኮንትሮ ኤሌክትሮኒክስ ኣለዎ ግድ ነዛ ዲናሞ ዝታበና ካብኡ ከዓ ናፍቲ ጊር ቦክስ ኣቱ ማለት እዩ ድሕሪ ነዛእዛ ገመል እዚኣ ሩሉያ ኣብቲ እናተጠምጠመት ምስከደ እዚኣ ሓፈ ብለልና ማለት እዩ ስለዚ እቲ ማንዋሊ ሰብና ተቀባበልዎ ዝወስድ ዝነበረ ኣዝዩ ብማሽናት ከዓ ኣብ ዝሓፀረ ግዜ ክሳብ ናይ ውሕዳት ሰዓታት ክወፅእ ክእል ማለት እዩ ቀንዲ ሕጂ ሓደጋታት ዘጋጥመና ዝነበረ ዋላ ዘጋጥም ዘለዉ ሰብ ሕጅስ ከውፅዎ ከለዉ ትድበት ወይ ተዒላዊ ፎርሶም ወይ ከዓ ትጭቃፍ ትድበት ምስኣት ቀልጢፎም ጣሽሙ ኮኑ ማለት ይውሕጦም ትጭቃ ሞ ትድበት ፀቕጦም ንህይወት ምስኣን ምድሓን የጋጥም ነይሩ ሕጂ ግን እዚኣ ዝቐለለ መገዲ በዕላ ሓፍ ኣቤላ ተውፀልና ኣላ ማለት እዩ ፕላስ የማን ፀጋም ይጣዋወየ እዚ ዝቐለለ መገዲ ሓሸዑ በቲ ኤሌክትሮ ሕጂ እዚኣ ማንዋል ኒና ጌርናዮ ዘለና ፎር ፊቸር ግን ክጣዋወ እዩ ዘለ ሕጂ ኣብዚ ሃገርና ሕጂ እንታይ ኮና ኣሎ ካብ ብዙሕቲ ዒላታት ካብ ስራሕ ደው ዝበላ ዒላታት በዝሐ እዚ ከ ቀንዲ እንታይ እዩ ምክንያት ትድበት መልእ እሞ ሽዑ ካብ ስራሕ ወፃእ ኮይኑ ትድበት ንክተውፅኦ ኣዝዩ ብዙሕ ፃዕሪ ንህይወት ሰብ እውን ዝሓትት ስራሕ ስለዝኾነ በዚ ምክንያት ከዓ እቶም ወናታት ተን ዒላታት ከዓ ነቲ ነገራት ደው ኣብልዎ ስለዚ ካልኣይ ካ ብዓብይካ ትሽግር ናይ ማይ ካብዚ ሃገርና ዳርጋ ንዓበየ ከይዳ ኣሎ ስለዚ ብቐሊል መገዲ ተንዒላታት ኣብ ክፉት ቦታ ነፃ ተፅረይነ እቲ ናይ ማይ ፍታሕ እውን ብቐሊል መገዲ ብኡ መጠንካ እያ ፍታሕ ልና ሕጂ እዚኣ ክሳብ ሕጂ ናይ መሸጣ ዓደላት ይመፀና እንዲ ግን ሳሕጂ እዚኣ ንገብራ ዘለና ናካራና ኢና ንሰርሕ ዘለና ዝገዝእ ዋላ ፐርቸይ ዝገብር ተመፂእና ግን ንሸጦ ንክእል ሕጂ ብሳይዝ ሕጂ ነሶ ክፍዕላታት ፈላለያ እንዲ ሕጂ ብሰዓታት ኢና ነካር ብሰዓታት እዩ ዝካር ክሳብ ሕጂ ንኣብነ ንሓንቲ ዒላ ክሳብ 5 ሰዓት ወሲድ ተየለ ብሕሳብ ሽሓ ቅርሺ ንሰዓዲ ገለ ንሰማማዕ ማለት እዩ ብኡ መጠን ከዓ ትዋጋታት ለማለት እዩ ንክትገዛእቲ ኮይና ሕጂ ክሳብ 50 ሽሕ ተገሚትነ ክሳብ ክንዱ ኣቨሬጅ ኣለዋት
1: ዝገምብመፅኻ
2: ካልእ ብመሃንድስ ናይ ኮምፒዩተር ዝኾነ ሳምሶምን ጉጅልኡን ዝቐረበ ስራሕ ድማ ንቆልዑ መምሃሪ ፊደላት ትግርኛ ዝኾነ ኣፕሊኬሽን እዩ ኣብዚ እዋን እዚ ቆልዑ ሞባይል መሓዝን ኣብ ሞባይል ዝግበር ንጥፈታትን ሓደ ካብቲ ቐንዲ ግዜ ዝሕልፍሉ ኮይኑ ኣብ ዘሎ እዋን ከምዚ ዝበለ መምሃርን መላመድን ፊደላት ልዑል ኣገዳስነት ዘለዎን እዋናውን እዩ ቆልዑ ኣብ ስክሪን ዘሕልፎ ጊዜ ወይ ስክሪን ታይም ካብ ጊዜ ናብ ጊዜ እናለዓለ ይኸይድ ኣሎ። ሓደ ኣሜሪካን ኣካዳሚ ኦፍ ፔዲያትሪክስ ዝተባህለ ትካል ኣብ ዘካየዶ መፅናዕቲ ቆልዑ ኣብ ስክሪን ናይ ዘሕልፎ ዘለዎ ጊዜ ብሰዓታት ክረአ ከሎ ካብ 2 ክሳብ 9 ሰዓታት ከም ዝበፅሕ ኣረድዩ ኣሎ። ኣብ ሃገርና ዝጋነን እኳ እንተዘይኮነ ቆልዑ ናይ ስድራ ቤቶም ሞባይል ክርዩ ምርኣይ ዳርጋ ብዙሕ እዋናት ዝደጋገም እዩ። ኣብ ከምዚ ዝበለ እዋናት ንትምህርቲ ዝጠቅም ኣፕሊኬሽን እንተ ደኣ ተዳልዩ ጸኒሑ ንዕኡ ኸፊትካ ምሃብ ድማ ናብ ጥቕሚ ዝቕይር እዩ። እዚ ናይዛ ጉጅለ መሃንድሳት ስራሕ ድማ ዝነኣድን ብኻልኦት ክኢላታት እውን ዝለዓለ ተበግሶ ክውሰደሉን ዝግብኦ እዩ። ኣብዚ ዝተዳለዉ ክሳብ 5 ዝበፅሑ ዝተፈላለዩ መምሃሪ ኣፕሊኬሽናት ድማ ንምርኢት ዝቐረቡ ጥራይ ዘይኮኑ ነጋድያን ኤክስፖ 10 ናቕፋ እናኸፈሉ ኣገልግሎት ክረኽቡ ዝጀመሩሉ እዩ። ዝርዝራቱ ድማ ብኸምዚ ዝስዕብ ገሊጽልና ኣሎ።
4: ሕራይ እዚአን ኣፕሊኬሽናት እዚአን 5 ኣፕሊኬሽን እናሰሪሕና ዘለና ኣብዚ ኤክስፖ እዚአን ቀንዲ ጥቕመን እቲ ቀዳማይ ትምህርቲ ሓዘል እዩ። እቲ ካልኣይ ድማ ነቶም ህፃናት ወይ ድማ ነቶም ተምሃሮ ናይ ኣተሓሳስባን ናይ ፈጠራውነትን ዓቕሞም ክብ ዘብል እዩ ዝገብር። እዚ መጀመርያ መበገስነት ዝገበርና እንታይ እዩ? መብዛሕትኡ ኣፕሊኬሽናት ኣብ ሞባይል ደሎ እቶም ህፃናት ሞባይል ክሕዙ ከለዉ ንዕኦም ዝጥቀሙ። ስለዚ ኣብ ክንዲ ዝጠቅምን ደይጠቅምን ዝጥቀምሉ ንዕኡ ነዚአን ብኸመይ ነዚአን ተጠቂሞም ናብ ረብሖኦም የውዕልዎን እዩ ትቐንዲ ዕላማና ማለት እዩ። ስለዚ ኣብቲ ቀዳማይ ደረጃ ተቐዳሚቲ ኣፕሊኬሽን ፊደላተ እዩ ትብል ክንሪያ ንድሕርቲ ኮይና እዚኣ እቲ ቀንዲ ዕላማ እንታይ እንተልና ነቶም ጀመርቲ ወይ ድማ እቶም ህፃናት ዘለዉ ብኸመይ ንፊደላት ይላለይዎም እቶም ፊደላት ዝላለይዎም ድማ ብምሉኦም ካብ ክሳብ ፐ ዘለዉ ፊደላት እዮም። ነዚኦም ሓደ ብሓደ ብዝተፈላለዩ ሜላታት ጌርና ከም ዝላለይዎም ጌርና ኣለና ማለት እዩ። ገለ ካብቲ ሜላ ተጠቐምናሉ 3 ሜላታት ኣለውና። እቲ ቀዳማይቲ ትምህርቲ ሓዘል ሜላ እዩ። እቲ ካልኣይ ብመላመዲ ጌርና ብኸመይ ይላለይዎ እንዳተዘናግዑ ከመይ ገይሮም ነቲ ፊደላት ይላለይዎ፣ ሳልሳይ ድማ ነቲ ፊደላት ተላለይዎ ዶ ኣይተላለይዎን ድማ ብመልክዕ ፈተና ይዳለወሎም ማለት እዩ። ብትምህርታዊ ሓዘል እንተይልና ኣብዚ እቶም ፊደላት ተፃሒፎም ብመልክዕ ቃላት ብድምፂ እንዳለለይዎም ይኸዱ ማለት እዩ። ስለዚ ንኣብነት ኸ እንተይላ ነዚኣ ኸ ምዃና እንዳለለይዋ ይኸዱ፣ ኣብ ኣምሮኦምስ እንዳሰኣልዎ ይኸዱ ማለት እዩ። እታ ካልአይቲ ኣብዚ ተጠቂምናላ ዘለና ድማ እዚአን መላመዲ ዝብላ ፓርት ኣለዋና። እዘን መላመዲ እዚአን ኣለዋና። እታ ቀዳመይቲ ብእተባህለ ወይ ድማ እቲ ፊደል ንሳ ትፅዋዓሉ እሞ ንሱ ድማ ነታ ፊደል ጠዊቑ ይረኽባ ማለት እዩ። ንኣብነት ኣብዚ ካብተ ፊደል ነዚኣ ጥውቕ ተቢልዋ ኢላ ቶላ ካብ ዘና ኣብዚአን ዘለዋ ኣቐዲሞ ኣለልይዋ እንድሕር ፀኒሑ ብድምፂ ከይዱ ክረኽባ ይኽእል እዩ ማለት እዩ። ልክዕ ምስ ረኸባ ድማ ንኡዲላ ወይ ኣገና ዒላ ሓደ ፕራይዝ ዝኾነ ነገር ትቦ ማለት እዩ። እቲ ሳልሳይ ኣብዚ ተኻቲቱ ዘሎ ድማ ብመልክዕ ፅሕፈት ከመይ ገይሩ ነቶም ፊደላት ልክዕ ከም ስእሊ ኣብ እምሩ ስኢሉ ክፅሕፎም ከም ዝኽእል ድማ ኣብዚ ኣጠቃሊልና ኣለና። ንኣብነት ነዚአን ኣብ ነብሶ ክፈን ቁፅረን ኣለዋ። ንኣብነት 5-6 እንተልና መጀመርያ ነዚኣ ክስእል እዩ፣ ብድሕሪ ነዚኣ ክስእል እዩ፣ ብድሕሪ ናብዚ ኸይድ እዩ፣ ብድሕሪ ናብዚ ኸይድ እዩ፣ ነዚኣ ድማ ክውርዲ ማለት እዩ። ኣረጋግፅ ተይልዋ ሽዑ መሊሳትላ ማለት ከምኡ እናበለት ነተን ፊደላት ካብ በ ክሳብ ፐ ዘለዋ እንዳገበረቶ ትኸይድ ማለት። ስለዚ ኣብዚኣ ኸለ ኣለዋና። ነዚአን ምስ ወደአ ገነተቀ ኣለዋና። ከም እንዳበለ ክሳብ ጀፐ ኘ ኣለዋና ማለት። ስለዚ ናይዚአን ጥቕላል ድማ ኣብዚኣ ፓርቲ እዚኣ መላመዲ ወይ ድማ ከም ዕዮ ገዛ ተኻቲቱሎ ማለት። ስለዚ በዚ መልክዕ ነቶም ፊደላት ብሓፂር ከመይ ገይሩ ይፈልጦም ኣብ ገዝኡ ኮይኑ ካብታ ሞባይል ምጥቃሞም ስለ ዘይተርፎ ኣብታ ሞባይል ከመይ ገይሩ ጥቀመሎም ብመልክዕ ከምዚ ጌርና ሰሪሕና ኣለና ማለት እዩ። እተን ዝተረፋ ኣፕሊኬሽንና ብመልክዕ ጌሜን ተዳልየን ዘለዋ ካብኡን ሓንቲ እዚኣ ግድል ናይ ቁፅርታት ኣለዋና ማለት እዩ። እዛ ግድል ናይ ቁፅርታት ምናልባት ኣብዚ ነናቶም ለቨል ኣለውና ካብ ሌቨል 1 ከምኡ እናበለ እቲ ብርታዓኡን እቲ ናቱ ዓቕሙን እንዳወሰኸ ይኸይድ ማለት እዩ። ንኣብነት ካብዞም ተኸፊቶም ዘለዉ ንድሕር ካብዚ ጠዊቕና እቲ ቀንዲ ዕላማ ናይ እዚኣ እንታይ እዩ? እቲ መልሲ ነጊራ እቶም መልሲ ከመይ ገይሮም ይመፁ ኣለው ንኸለልዮ እቲ ህፃን ዝያዳ ትሕግዞ ማለት እዩ። ንኣብነት ኣብዚ 18 ትብላላ። እዚ 18 መንን ተደሚሮም 18 ይመፁ ከም ዘለዉ ንሱ እንተኸገብራ ክእል እዩ ኣብ ግዜ እንዳፈለጣ ክኸይድ እዩ። ቀዲሙ ድማ እንተኸገብሪ ኣብ ቁፅሪ ኣብ ዝኣተወሉ ግዜ ሽዑ ነቲ ቁፅሪ ኣብ ክንዲ ብመልክዕ ስእሊ ዝፈልጦ ብሓሳቡ እንታይ ክገብሮ ይኽእል እዩ ክመምዮ ይኽእል እዩ ማለት እዩ ኣብዚ

ልክዕ ከምቲ ኣብ ዝኾነ ጌም ደሎ ሪዛልት ኣለና ፀብፃብ ክንገብር ንኽእል ኢና። ኣብዚ እንታይ ኣለዋ ፀብፃብ ኣለና፣ ክንደይ ግዜ መሊስና፣ ክንደይ ግዜ ተጋጊና ከምኡ ድብል ኣለዋ። ካልእ ብዛዕባና ከምኡውን ተወሳኺ ፀወታታት ውን ኣብዛ ኣካቲትና ኣለና ማለት እዩ። ነዚኣ ተኻልኢትና ጌም ትኾናላ። እታ ሳልሰይቲ ጌም እዚኣ ከዓ ነቶም ክላመደሎም ዝፀንሐ ፊደላት ኣብዚ ብመልክዕ ምንታይ ተዳልያላ? እዚኣ ከዓ ብመልክዕ ሕቶታት ተዳልያላ ማለት እዩ። ልክዕ እዚ ኣብ ጋዜጣ ምናልባት ርእና ንድሕር ኮይና ኣብ ጋዜጣ ተመሳቀለ ቃላት ኣውላ ልክዕ እዚኣ ከምዘላታ። ምክንያቱ ኣብ ጋዜጣ ውሑድ ሰብ እዩ ዝረክባነታ ጋዜጣ ውሑድ ሰብ እዩ ቃደስ ተብህለላ። ነዚኣ ግን ብመልክዕ ኣፕሊኬሽን ድሕር ኣዳሊኸያ እቲ ኣፕሊኬሽን ኣብ ዝኾነ ነብሶ ከፍ ሞባይል ድሕር ኣለ ኮይና ነዚ ክጥቀመላ ክእል እዩ። እዚ ቀንዲ ዕላማ ናይ እዚኣ እንታይ ሓደ ቃላት ንክፈልጥ እዩ። ካልኣይ እቶም ቃላት ገሊኦም ቃላት ኣብዚ ብመልክዕ ሕቶ ተዳልዮም ኣለው። እቶም ቃላት ክምለሱ ከለዉ እንታይ ዓይነት እዮም እቶም ቃላት እውን ኣብዚ ክነልዮም ንኽእል ኢና። ንኣብነት ሓደ ካሙ ነዚኦም ድሕር ኣንቢብና ነዚኦም መልክዕ ጋድምን ትኹንን ኣለውና እንዳመለስና ክንከይድ ንኽእል ኢና ማለት እዩ። እዚ ምናልባት ተመሊሱሎ ከምኡ እናበለ በቢ ለቨሉ እንዳተኸፍተ ይኸይድ። ንኣብነት እዚአን ክልትአን ንመላመድ ኢልና ከፊትናያን ኣለና። ከምኡ እንዳኸፈተ እቲ ቃላት ድማ በቢ ናቱ ለቨል ከዓ እንዳወሰኸ ወይ ድማ እንዳበርትዐ ይኸይድ፣ እሶም ድማ ነቲ ቃላት እንዳለመድዎ ይኸይዱ። ስለዚ በዚ መሰረት እዛ ኣፕሊኬሽን እዚኣ ዝያዳ ነቲ ትግርኛ ዝበሃል ቃላት ወይ ትግርኛ ዝበሃል ሓሳባት ኣብ ርእሶም ክሕዝዎ። ምክንያቱ ዝበዝሐ ከምዚ ጌማት እንግሊሽ እዩ ዘሎ። እንግሊሽ እንድሕር ኣሎ ኮይኑ እቲ ቃላት ናይ ትግርኛ እንታይ እንዳኾነ ይኸይድ ኣሎ፣ እናተጎሰ ይኸይድ ኣሎ ማለት። ስለዚ ቀንዲ ዕላማና ነዚ እዩ ተሰሪሑ ዘሎ ማለት እዩ። እዚኣ ከዓ ፓዝል እያ መብዛሕቲ ግዜ ዝበዝሐ ግዜ እዚ ኣብ ምንታይ ኣዳልኒያ ዘለና ቀንዲ ዕላማ እዚኣ ኣብዚ ስእልታት ተጠቂምናሎም ዘለና ንድሕሪ ሕጂ እውን ክንጥቀመሎም ደልናዮም ዘለና ስእልታት እንታይ እዮም ተልና ሃገራውያን ኣለውና፣ ፍሉጣት ሰባት ኤርትራውያን ዝኾኑ ኣለውና፣ ፍሉጥ ቦታታት ኣለና። ነዚኦም እናተዘናግዑ ከለውስ ነቲ ስእሊ ኣብ ርእሶም ክሕዝዎ ማለት ንኣብነት ናይ ሓደ ናይ እምባደንደን ንኣብነት እንድሕር ኢልና እምባደንደን ኣብዚ እንድሕር ኣምፂና እያ ብመልክዕ ስእሊ ከላግባ እዩ። ዝበዝሐ ግዜ ምስታ ስእሊ ስለ ዘሕልፍ ዘሎ ነዚ ፓዝል ዝከላግብ ድማ ኣብ ርእሱ ከኣምባደንደን ስኢሉ ኣሉ ማለት እዩ። ስለዚ ንቀፃሊ እንታይ ገብራን እዩ ኣይርስዓን። ስለዚ በዚያ ጌርና ድማ ታሪኹ እንታይ ንገብር ኣለና ማለት እዩ፣ ነውርስ ኣለና ማለት እዩ። ስለዚ ነዚአን እንዳላገብና ንኸይድ እዚኣ ካ ልክዕ ከምተን ካልኦት ከዓ ለቨል እንዳወሰኸት ትኸይድ። ኣብዚ ምናልባት ክትመፅእ ከላ ኖርማል ነፃ ኮይና እያ ትመፅእ። ምናልባት እንድሕር ሓገዝ እንድሕር ደልና ሓገዝ እንተልና እታ ስእሊ ብድሕሪ ደላ እታ ስእሊት ብድሕሪ ደላ ተኸፊታ ትመፅእ ማለት እዩ። ልክዕ ነዚአን እንዳላገብና ነተን ስእሊ ብፍላይ ህፃናት ካብቶም ፃዕዳ ወረቀት ስለ ዝኾኑ ነዘን ስእሊ እዚአን ቀልጢፎም ክረኽብዎ ንኽእል እዮም ማለት እዩ። ለዚ እንዳላገቡ ይኸዱ። ኣብ መወዳእታ እቲ ሪዛልት ምስ መለስዎ ናብ ካልእ ለቨል ተሕልፎም ማለት እዩ። ኣብ መወዳእታ ናይ ነምፃ ነገር ንድሕር ኣላ ኮይና ከዓ እታ ቀዳመይቲ ብመልክዕ ሕቶታት ኣቕሪብናያ ነርና ተመሳቀለ ቃላት እዚአን ካ ብመልክዕ ወርድ ማለት እዩ ወይ ካ ብቓላት እዞም ኣብ ዘለዉ ቃላት ኣብ ዝረኸቦም እያ ትብለና ዘላ ማለት እዩ። ሕጂ ነዞም ኣብ ዘለዉ ቃላት እዚኦም ምናልባት ነታ ቀዳመይቲ ፊደላተይ ትብል እንድሕር ወዲኦም ነታ ኣፕሊኬሽን ነዚኣ ብቐሊሉ ክጥቀሙላ ክእሉ እዮም። ንኣብነት ኣብዚ በረኸ ጀመረ ገለ ዝብላ ኣሎ። ካብዞም ኣብዚ ዘለዉ ፊደላት እንታይ ክንገብር ንኽእል? እንዳላገብና ክንረኽቦም ንኽእል ኢና ማለት እዩ። ኣብዚ እንዳላገብና ነቶም ፊደላት ንኣብነት እዚአን ሕጂ ተረኺብና ኣላ። ቀልዐ ትብል ተረኺባ ኣላ። መምስ ተረኽባ ከዓ እንታይ ትገብረና ኣላ? ቲክቲክ ትገብረና ኣላ ማለት እዩ። ስለዚ ነዚአን ይመስላተን ኣፕሊኬሽን ብሓፈሻ ንመጠቃለሊ ነዘን ኣፕሊኬሽን እዚአን ንምንታይ እየን ተሰሪሐን ወይ ንምንታይ ዕላማ እየን ተሰሪሐን እንተልና ሓደ እቲ ቋንቋናን ታሪክናን ኣብዚ ተካቲቱ ስለ ዘሎ ንዕኡ ኣብቶም ህፃናት ኣብ ሃንጎሎም ክንሃንፀሎም፣ ካልኣይ ሞባይል ንደቀና ሞባይል ክንከሎም ኣብዘይንኽእል ደረጃ ካብ በፃሕና ከመይ ጌርና ነቲ ኣብ ሞባይሎም ዘሎ ኣፕሊኬሽናት ኣሊና ነዚ ዝኾነ ነዚ ትምህርቲ ሓዘል ወይ ድማ ሓንጎሎም ከብልሖም ዝኽእል ነገራት ንሰርሕ እቲ ቀንዲ ሰሪሕና ድማ ነዚ እሶም ድሕሪ ተጠቂሞምሉ ናብ ትምህርቲ ክንሰዶም ከለና ዝያዳ እዚ ተላልዮሞ ይፀንሑ ማለት እዩ። ኣብዚአን ከዓ ኣብዘን ፊደላተይ ደለዋ ምናልባት ኣብ ቀፃል ናይ ዘን ብምልአን ዘን ኣፕሊኬሽናት ደለዋ እተን ትግርኛ ኢልና ንዛረብ ዘለና ብጀካ ትግርኛ ኣብዚ እንታይ ክካተት እዩ? ዓረብ ክካተት እዩ። እተን ካልኦት ብመልክዕ ስዋሂሊ ከዓ ትግረ ኣለና ብመልክዕ ስዋሂሊ ከዓ ዘን ቋንቋታት ናይ ሳሆ ናይ ገለ እንዳበልና ከዓ ከነእትወና ማለት እዩ። ልክዕ እቲ ዝኾነ ተምሃራይሲ ነቲ ቋንቋታት ነቶም ሸዓተ ብሄራሲ ከምዚ ኣፈናዊ ዝኾነ ኣፍልጦ ክህልዎ ክንሰርሕ ኢና ማለት እዩ። ልክዕ ኣብዚ ዝተመሳቀለ ቃላት እውን ልክዕ ከምኡ ክንገብር ኢና ማለት እዩ። ኣብዘን ብፍላይ ኣብዘን ናይ ቋንቋ ኢልና ኣዳሊናያን ዘለና ኣብዚአን እቲ ቀንዲ ዕላማና ሕጂ እኳ ብትግርኛ እንተጀመረ ናይዚአን መፃእ ግን ነተን ትሸዓተ ብሄራት ከነካትተና ማለት እዩ። ካልእ
ኣብዚ ናይ ቁፅርታ

0: ድማ ምናልባት ኣብዚ ዝተደመሮ እተን ኣርባዕተ ሃዛት እየን ዘለዋ ኣብዚ ኣብ ቀፃሊ እዚ ምውድራር ወይ ዝማዕረ ማዕረ ይዓቢ ይንእስ ገለ ንብሎ ዘለና እዚ ድማ ኣብዚ ክካተቲ ማለት እዩ። ከም መጀመሪ ግን እዘን ኣፕሊኬሽን እዚአን ኦልሬዲ ረሊዝ ኮይና ኣለዋ። ንሓንቲ ኣፕሊኬሽን ከዓ ብሕሳብ 10 ቅርሺና ንሸጣር ኣለና ማለት እዩ። ቴንክ ዩ።
1: ካብ ዞባ ዓንሰባ ንኡስ ዞባ ዒላ በርዕድ ዝተሳተፈ መንእሰይ ኤፍሬም ተኽለ ዘዳለዋ ድማ ናይ ድሕነት ብሬከር እያ። ዝተጠቀመሉ ጥበብ ኣዝዩ ዝድነቕ ኮይኑ ብብዝሒ ምስ ትፈሪ ኣብ ነፍሲ ወከፍ ገዛኣትያ ልዑል ጥቕሚ ክህልዋ ዝኽእል ኣገዳሲት ምህዞ እያ። ኣጠቓቕማኣን ኣሰራርሓኣን ድማ ብኸምዚ ዝስዕብ ገሊጽልና ኣሎ።
2: ሽመይ ኤፍሬም ተኽለ ይበሃል። መጻ ኩሉ ቦታ ካብ ንኡስ ዞባ ዒላ በርዒ ዞባ ዓንሰባ እዩ። ቅድሚ ሕጂ ተንቀሳቃሲ ቴሌቭዥን 223 ኣቕሪበ ነይረ። ናይቲ ዓመቱ ዕወቲ ኮይና ነራ ማለት እዩ። ሕጂ እውን ኣብ ዝርጋሓ ዘላ እዚኣ ሎሚ ዓመት ሒዝያ መፅአ ዘሎ ከዓ ሴፍቲ ብሬከር ትበሃል። ከምዚ ንሪኦ ዘለና እዚኣ እታ ምህዞ ንኣብነት እዚ ከም መጎጎ ከም ምድጃ ንጥቀመሉ ዘለና ንሕሰቦ ኣብ ግዜ ኤሌክትሪክ ምኻድ በዕላ ከም ትመልስ እየ ገይረ እያ ዘለኹ ማለት እዩ። ካልኣይሻ ኣብ ኤሌክትሪክ ኣብ ትምለሰሉ ንብረትና ውሕስ ኹን ወላ ንሕና ኣብ ወፂና ኣብ ንፀናሓሉ ኹን ወላ ኣብ ደቂስና ኣብ ንፀናሓሉ ምልክት ትገብረልና ልቺ ከም ድመፀት ንብረትና ግን ውሕስ ኹን ማለት እዩ። እዚኣ እውን ኣብ ንእሶ ባዕላ በርኢና ምሂዝናያ ዘለና ማለት እዩ። ናይ ሕጂ ምህዞ እያ እዚኣ። ምስቲ ኣብ ዕዳጋ ዝፀንሐ እቲ ኮንታክተር ዝበሃል ብዋጋ ናይ ፍርቂ ትሕት እያ ማለት ብዋጋ ንኮንታክተር ክንጥቀመሉና ግን ብዋጋ ኣዝዩ ክቡር እዩ ማለት እዩ። ኮንታክተር ክቡር እዩ። እዚኣ ሕጂ ብዋጋ ክሳዕ 330-350 ተሚና ኣለና ማለት እዩ ናቕፋ። ኣብ ቀፃሊ ከዓ ነቲ ንብረታ ብብዝሒ የእትየ ካብዚ ዘላቶ ዋጋ ንታሕቲ ክሸጣ መደብ ኣለኒ ማለት እዩ። ኣብ ሰዓት እዚ ኣይፍረኽዋን ዘለኹ እታ ፕሮቶታይፕ ጥራሓ ዘላት ሒዝያ ዘለኹ እዚኣ ሕጂ ንክሸጣ ቅሩብ ግዜ ድልልመት እወ ኤክስፖንስ ወደአ። ኣብ ምህዞ ግን ኣብ ወረቐት ኣላ ኩሉ ሙሉእ ኣለዎ እቲ ከመይ ኢላ ከም ዝስራሕ ሙሉእ ሓበሬታ ኣለዎ ማለት እዩ። እዚ እዚኣ ክንኮንታተረ ንሕሰባ እሞ ሃንደበት ምስ ከደት ናይ መፃኢ መደበይ ከምዚ ክብሎ ፅናሑ ነዛ ንብረት እዚኣ ብብዝሒ ከፍርያ እዩ። ምስ ሰብ ገንዘብ ይኹን ምስ ሰብ ሞያ ተሓባቢረ ብብዝሒ ከፍርያ ሓደ ሰንተራል ቦታ ገይረ እዛ ቴሌቭዥን ተንቀሳቀሲ ቴሌቭዥን ከምኡ እዚኣ ከፍርየን እዩ መደበይ ማለት እዩ።
1: ኣብዚ እዋን እዚ ኣብ ሃገርና ካብ ዝመሃዙን ዝስንዑን መብዛሕትኦም ክበሃል ዝከኣል ንውሽጣዊ ፀገማት ፍታሕ ከምፁ ዝኽእሉ እዮም። ገለ ካብኣቶም ንሓረስቶት ሃገርና፣ ገለ ድማ ንፀዓትን ቁጠባ ፀዓትን ኣብ ዘተክሩ ብኢንዱስትሪ ደረጃ ክረኣዩ ዝኽእሉ ዓበይቲ ማሽነርታት ካብቶም ብተመስጦ ዝተዓዘብናዮም እዮም። ንነዊሕ እዋን ዝፀዓሩን ገና ዝፅዕሩ ዘለውን ከም በዓል ዮናስ ሓደራ፣ ኣቶ ዘካርያስ በይን ከምኡውን ኢንጂነር ክብሮም ዕቕባዝ ግን ዝነኣድ ኢልካ ጥራይ ክሕለፍ ዘይከኣል ዓበይቲ ስራሓት ኣበርኪቶም ኣለው። ንሎም ድማ ንኣቶ ዘካርያስ በይንን ዘቐረባ ስራሓትን ክንርኢና። ስራሓት ኣቶ ዘካርያስ ንዓመታት ዘገልግሉ ዘለውን ዓመት መፀ ሓድሽ ዝውሰኸሎምን ብምዃኑ ድማ ኣብ ህዝብን ዝገብሮ ዘሎ ኣበርክቶን ፃዕርን ልዑል ምስጋና ዝግብኦ እዩ። ኣቶ ዘካርያስ ንስራሓቱ ብኸምዚ ዝስዕብ ጠቒስዎ ኣሎ።
3: ስመይ ዘካርያስ በይን ይበሃል። ኣብ መህዞን ሰንዓን ከዓ ንዝፈልጦ መህዞን ሰንዓን ነጥፍ ህብ ዓመቱ ከዓ ዓመታዊ ዝሰርሖ ማሽናት ኣሎ። ካብቲ ዝሰራሕኮ ማሽናት እቲ ብሉፅ ዝበልኩ ከዓ ንኤክስፖ ሓሪ የቅርብ ማለት እዩ። ሕጂ ዝተፈላለዩ ዓይነት ማሽናት ድሮ ኣብ ስራሕ ተውዓለ ብዙሕ ዓይነት ማሽናት ኣሎ። ንኣብነት ሎም ዓመት ካልኦት ዓይነት ማሽናት ነይረን እዩ። ሚክሰር መሳሊ ናይ ማቶኔላ ዝሰርሐ

0: ሓሳ ይገለል ነይረኒ ግን እታ ብልፅ ስድበልኳ እዛ ማሽን እዚኣ ሒዘ ቀሪበ ዘለኹ ማለት እዩ እዚኣ ሕጂ ውፅኢት ናይታ ዓሚድ ዝሰራሕ ኮያ ዓሚ እዛ ማሽን እዚኣ ሒዘ ቀሪበ ነረ ጨጫፊት ናይ ዕፉን እያ ሕጂ ከምዚ ገይረካ እታ ዕፉን ትጨጭፎ ሕጂ እዚኣ ኣጋጣሚ ምስ ሚኒስትሪ ሕርሻ ወሲዶም ኣለዉ ስለ ውፅኢታ ዝረኣዩ ኣብርክታ ስለ ዝረኣዩ እሶም ወኒኖም ኣለዉ ሕጂ ናይ ዓመት ዋሕስነት ንቦም እንዲና ንከምዚ ዓይነት ማሽናት ዝወስዱልና ወይ ዝገዝኡልና ሕጂ ዋሕስነት ስለ ዘለዋ እሞ ከዓ ኣነ ከኣቲ ናተይ ማሽናት ከዓ ብቑዕ ኮይኑ ክሰርሕ ስለ ዝደልዮ ኣብታ ናይ መጀመርታ መዓልቲ ኣብ ስራሕ ድወዓለትላ ኣብ ሰረጀቃ ከይዶም እክልካ ከይዶ ስለ ዝነበሮም ኣብ ሰረጀቃ ምስኦም ከይደ ማለት እዩ ምስኦም ከይደ ዳርጋ ተስዓ ኩንታ ዝኸውን እክሊ ጨጪፍና ማለት እዩ ዕፉን ነቶም ሓረስቶት ጨጪፍና ብጣዕሚ ፅቡቕ ፊድባክ ሂቦም ነቶም ሓረስቶት ሕጂ ናይቶም ሓረስቶት ናይዚኣ ዕፉን ምጭጫፋ ብጣዕሚ እዮም ተሓጒሶም ኣብ ርእሲኡ ግን እንታይ ደልዮም ተወሳኺ እዚ ቃንጫኻ ተተሓስበሉ ኢሎም ንምንታይ እዚ ቃንጫኻ እይባኽና ኣሎ ንምንታይ ንሕና ገዞሞ ጌርና ከርቲፍና ከርቲፍና ክበልዓይልና ንህበን ግን እቲ ገሊኡ ይበልዑ ገሊኡ ከዓ ኣብ እግረን ይርገፅ ሞ ይባኸን እዩ ደሎ ስለዚ እዚኣ ከዓ ገለ ሕሰበላ ገለ ኢሎምኒ ብኣ መሰረት ከዓ እዚኣ ሓሲበ ማለት እዩ ሎሚ ዓመት እዚኣ ሰሪሐ ድሮ ካብ ስራሕ ሓያለ ኮይኑ እዩ ሕጂ ንፌስቲቫል ኢለ ኣምፅአ ዘለኹ
1: ናይቲ ዓሚ ነቲ ዕፉን ጫጫፊትያ
0: ነራ
1: ጃ ነቲ ቃንጫ ናይ ዕፉን
0: እዋ ነቲ ቃንጫ ናይ ዕፉን እውን ክትሕኖ ከም ትኽእል ሕጂ ቃንጫ ጥራሕ ዘይኮነ ንኩሉ ቆፅለ መፅሊ ክትሕን ከም ትኽእል ገይረ ሰሪሐየ ዘለኹ ሕጂ እዚኣ ሕጂ እንታይ ትገብር ከምዛ ዘላታ ከላ ዕፉን ስጋብ 7 ኩንታል ኣብ ሰዓት ብሓደ ሊትሮ ነዳዲ ብሓደ ሊትሮ ናፍታ ትጨጭፍ እያ ከምዛ ዘላታ ከላ በዚ ዕፉን ይኣቱ በዚ ምስኣተ ወይ ኣብ ውሽጢ ተኸይዱ ወይ ተጨጭፉ ሱማ በዚ ይወፅእ እቲ እኽልካ በዚ ይወፅእ ኣብ ክሻዮም ዝቕበልዋ ማለት እዩ ዕፉኖም ጨጭፎም ምስ ወድኡ ከዓ ነዚኣ የልዕልዋ ዘን 4 ጉሎነ ፈቲሖም የልዕልዋ እሞ እዚኣ ኣብ ታሕቲ ዘላ መካኒዝም እሳ ታድራም እሳ ቀይሮም ድሓር እዚኣ ከዓ ቶታል ማሽን ትቕየር ማለት እዩ ናብ ምንታይ ትቕየር ናብ ጣሓኒት ትቕየር ማለት እዩ እወ ጣሓኒት ሕጂ ዝተፈላለየ ዓይነት እቲ መሳርሒ ሉሉልየ ገይረ የ ዘለኹ ዋላ ዓፅሚ ናይ ዓሳ ከይተርፈ ክንጥሕን ሕጂ ቃንጫ ክትጥሕን ትኽእል ብዓብዩ ንቃንጫቲ መግቢ እንስሳ ነቶም ሓረስቶት እቲ ቃንጫ ከም ትጥሕን ካልኣይ ነገር ከዓ እቲ ሱማ ውን ክብላዕ ድኽእል ተኮይኑ ዋላ እቲ ሱማ ውን ከምቲ ጥሕኖ ሱማ እዚ እውን ተጣሒኑ ንመዓላ ከም ድውዕል ኣብ ርእሲኡ ከዓ ዝኾነ ቆፅለ መፅሊ ሕጂ ንኣብነት ኣልፋ ኣልፋ ኣሎ እዚ ካብ ባዕላ ቁርድ ድመፀና ናይ ባናና ቆፅሊ ኣሎ ናይ ባናና ጉንድ ኣሎ ስሕጂ ጓሓፍ እዩ ዘሎ ብዝኸባቢ ስመራ ኣብ መብዛሕትኡ ቦታ ተጓሒፍ ኢኻ ትሪኦ ኣብ ምስ ዝኩዒ ተዓዊሱ ትሪኦ ሕጂ እዚኣ ግን ዋላ ንዑ እውን ትጥሕነያ ማለት እዩ ንዑ ጥሒና ጥሉል ናይ ምግቢ እንስሳ ምህርቲ ይኸውን ማለት እዩ እዚታ ምግቢ ብግቡእ እተን ቀንጨስ ብግቡእ ይበልዑ እተን ከብቲ ዳሓር ከዓ እቲ ካልኣይ ጥቕሙ ከዓ እንታይ እዩ ዋላ ንምዕቃቡ ኸማል ነቲ ቃንጫ ብቃንጭኡ ከሎ ብዙሕ ቦታ ይድልየካ ንምዕቃቡ የፀግም እዩ እንድሕር ተጣሒኑ ግን ሰጊድካ ሰጊድ ካብ ክሻታት መሊእካ ኣብ ውሕስ ቦታ ክትገብሮ ትኽእል ኣብ ማይ ደሃርሞ ቦታ ሕጂ እሱ ጥራሕ ዘይኮነ እዚኣ ንሓሰር እውን ክትጥሕን ትኽእል እያ ተሓሰር እውን መብዛሕትኡ ድሕሪ ሓሰር ኣብዚ ስተላታት ናይ ሃገርና ሲ ይህብዎን እሞ እቲ ገሊኡ ምስቲ ቀልቀልናተን እዩ ክወፅእ ትርዮ ምስቲ ዒባ ክወፅእ ትርዮ ሕጂ እዚ እንታይ ማለት እዩ ይኸስሩ ኣለዉ ማለት እዩ ገለ ክፍሊት ናይቲ ሓሰሮም ይኸስርዎ ኣለዉ ማለት እዩ ሕጂ በዚኣ ዋላ ተሓሰር እውን ተጣሒኑ ኣብ ምዕቃብ ኣብ ክሻታት ገይሮም ፅቡቅ ገይሮም ክዕቅቦ ይኽእሉ እቲ ሓሰር ኣይባኽኖምን ካልኣይ ነገር ከዓ ብግቡእ ከዓ ይበልዖኦ ማለት እዩ
1: ፅቡቅ
0: ከም ድላይ እቲ ዓይነት ጌርካ መናፊት እዩ ድቕይር
1: ሕጂ
0: መንፊት ቀየረ ሕጂ ኣብ ቪድዮ ክትርያ ኸ መንፊት ቀየረ ቃንጫ ትጣሓንክዎ ኣሎ ልክዕ ከም ፍሩስካ ገይረ ውፅያት ደላ ነቲ ቃንጫ እታ መንፊት እቲኣ ንድሕር ድኹም ደሊኻ ከዓ ካብኣት ብደቅቕ መንፊት እቲኻ ድኹም ክትገብረልካ ትኽእል እያ እንድሕር ክርትፍ ደሊኻ ከዓ ፍሩይ ትገብረላ ማለት እዩ ከከምቲ ደለይዎ መናፊት ክቐይሩ ይኽእሉ እዮም ሕጂ መናፊት ቀይሮም ስጋብ ከምዝበልኩካ ስጋብ ዓሳ ኣጥሚ ዓሳ ናይ ዓሳ ዓጥሚ ኸማን ክጥሕን ትኽእል እያ ትርእሱ ናይቲ ዓሳ ክጥሕኖ ትኽእል እያ ማለት እዩ እዚ ሕጂ ዋጋ ንዓና ሕጂ ኩሉ ግዜ ዝፀገምና እንታይ እዩ ናይ ማተርያል ምርካብ እንዲ ዝፀገምና ማተርያል ብዓብዩ ሕጂ እዚኣ ከምዚ ገይረ ድሪሳረ ገይረ ኣስተኻኺለ ገለ ገይረ የዳ ኣለኹ እምበር ካብ ናይ ኮንቴነር ላሜርያ ተሰሪሓ እቲ ዕራድ ዕራዱ ተሃሪሙ ተቐጥቂጡ ለሚፁ ሱካረ ኮይና ያተለኽያ መፅያ ደላ

ኣብ ገለገለ ከማ ንረአ እዩ ናይ ኮንቴነር ሕጂ እሱ ሎ በዓብዩ ቁሩብ ኣብ ምስራሓ ፀገም ነጋጥመና ማለት እዩ ንዕኡ ሞላራ ክትገብር ድሪሳራ ክትገብር ነዊሕ ግዜ ትወስድ ኣብ ርእሲኡ ከዓ እቲ ንዓ ክስራሕ ዝኽእል ሞተረ ከዓ ንዑ ንምርካቡን ቁርብ ንፅገም ማለት እዩ ሕጂ ዳርጋ ፍርቂ እቲ ዋጋ እቲ ሞተረ ይወሲድዎ ደለኹ ንኣብነት ሕጂ እዚኣ ተይሰዓ ሸሓ ዋጋ ከምዛ ዘላታ ምስ ሞተረ ኣተሳ ኣቢልካ ጥራሕ ኣብ ስራሕካ ተኣቱ ማለት እዩ እንድሕር

0: ዘይትሸጠሉ ምክንያት የለን እዋ እዚኣ ኸ እንታይ ገይረለኹ ንሓረስታይ ኣክንዲ ኣብዚኣ ኣቶ ጥራሕ ድግደድ ብዓቕሙ እውን እዚኣ ገዚኡውን ክጥቀም ከም ዝኽእል እዚኻ ንእሸይ ኮይና ናታ ኮፕያ ግን እዚኣ ሕጂ ኣብ ምጥሓን የላን ማለት እዩ ኣብ ምጭጫፍ ጥራሕ ደላ ማለት እዩ ምስቲ ምንኣሳ ክጨጭፍ ጥራሕ ትኽእል እምበር ክጥሕን ኣይትኽእልኒ ሓደ ዓይነት ስራሕ ሰር እዚኣ ግን እቲ ዝበልኩካ ዓይነት ከማልእ እያ
1: ከምዚ ኣብ ምእተው ዝተገልፀ ሎም ዓመት ዝተዳለዉ መሶታትን ሰንዓታትን ብቐጥታ ናብ ህዝቢኣትዮም ከገልግሉ ዝኽእሉ ውድኣት ስራሓት እዮም ኣብዚ መፅእ ደሎ ሰሙን ድማ ካልኣይ ክፋል ናይ ዝመደብ ሒዝና ክንመፅ ኢና ብወገና ንኹሎም ኣወሃቲ ናይ ዝመደብን ጠርነፍትን ንስለቲ ውሕሉል ኣቀራርባ ከነመስግኖም ንደሊ

ንሕብረተሰብ ክሃስያ ስለ ዝኽእላ ኢና እሞ ትካላት ክዕሸግ ወይ ክእገድ ኣለዎ ትብሊ ዘለኺ በላሞ ንሳ ድማ 400ታዊት ናይ ዝብከላ በዝዩ ዝስዕብ ምስ በለቶ እሞ ሕብረተሰብ ነቲ ሓንሳብ ተጠቒሙ ዝጉሕፎ ዝነበረ መሳርያ ከም ፕላስቲካዊ ከረፂት ዳግማይ ክጥቀመሉ ኣለዎ ብምባል እቲ ጌጋ ናብ ዓዳጎ ብምፅጋዕ ንትካሉ ነፃ ኸውፃ እዩ ተራእዩ እንተኾነ እዚ ክኢላ ኢንዱስትርያዊ ስነ ኣከባብ ዝኾነ ሮልንጋየር ከም ዝሓበሮ ግን ዳግመ ምጥቃምን ዳግመ ምምስራሕን ነዚ ፀገም ክፈትሖ ኣይክእልን እዩ ብፍላይ 91%ዊት ካብዞም ፕላስቲክ ክምስርሑ ዘይክእሉ ብምዃኖም እዩ እብል እዚ ሓቂ ነቲ ኣብ ዓለምና ብፍርያት ፕላስቲክ ኣብ ቀዳማይ ደረጃ ዝስራዕ ትካል ፀገም ፈጢሩሉ ይርከብ እዚ ናይ ኮካ ኮላ ትካል እዩ እዚ ትካል ካብቲ ነዚ ፍርያት ክሰርሓሉ ዝጀመረ ቅድሚ 133 ዓመታት ጀሚሩ ከምዚ ኣብዚ ዝካፋለ እንዕዘቦ ዘለና ዝተፈላለዩ መትሓዚ እዩ ተጠቒሙ ጥርሙዝ ሓፂን ኣሉሚንየም ከምኡውን ፕላስቲካዊ መትሓዚ ኣብ 1978 እዩ ነዚ ፕላስቲካዊ መትሓዚ ክጥቀመሉ ዝጀመረ ኣብዚ ሕጂ እዋን እዚ ትካል ኣብ ዓመት ክሳብ 120 ቢልዮን ኣብ ፕላስቲክ ዝተዓሸገ ኮካ ይሸይጥ ነዚ ፕላስቲካዊ መትሓዚ ጎኒ ንጎኒ ብምስራዕ ንዙርያ ናይ ዝኣንነብረላ ምድሪ 700 ግዜ ክጥቕልላ ይኽእል ላዕለወይቲ ምክትል ፕረዚደንት ናይ ኮካ ኮላ ዝኾነት ቢ ፔርስ ክትገልጽ እንከላ ፕላስቲክ ዘስዕቦ ዘሎ ጸገም ዓብዩ ንምፍትሑ ድማ ኩላትና ክንፅዕር ኣለና ምድሪ እንተዘይረጊኣ ሕብረተሰብ እንተዘይነቕሑ ዝዕወት የለን ካላት ድማ ዕውታት ኣይኮናን እየን ልክዕ ከምቲ ኣቐዲምና ዝተዓዘብናዮ ትካል ዩኒሊቨር ናይ ኮካ ኮላ ትካል እውን ብፕላስቲክ ዝዓብለለ ኮይኑ ዘሎ 3 ሚልዮን ሜትሪክ ቶን ዝኸውን ፕላስቲክ ኣብ ዓመት የፍሪ ቢ ፔረስ ከም እትገልጾ ቀንዲ እዚ ትካል ዝፅዕረሉ ዘሎ ኣብ ክንዲ ሓድሽ ፍርያት እነፍሪ ነቲ ቕድሚ ሕጂ ዘፍረናዮ ፕላስቲክ ዳግም ብምምስራሕ ጥራሕ ብቐጻሊ ክንጥቀመሉ ሓድሽ ፍርያት ካብ ምስራሕ ክንቁጠብ ከም ዘለና ኢና ኣብ ስምምዕ በፂሕና ዘለና ትብል ጋዜጠኛ ኣምና ብምግራም 3 ሚልዮን ሜትሪክ ቶን ፕላስቲክ ኣዝዩ ብዙሕ እዩ ስለዚ ኣብ ዓመተ 2030 ነዚ ቁፅሪ ንምቕናስ ክትበፅሕዎ ዘለኩም ዕላማ ኣሎ ድዩ ብምባል ምስሓተተታ ቢ ፔረስ ዝመለሰቶ እቲ ቐንዲ ዕላማና ዘሎ ነቲ እነፍርዮ ቁፅሪ ንምቕናስ ዘይኮነ ነቲ ዘፍረናዮ ብዝሒ ፕላስቲክ ብቐጻሊ ዳግማ መስርሕና ክንጥቀመሉ እንተ ደኣ ክኢልና ሓድሽ ፕላስቲካዊ ፍርያት ኣይከነፍርን ኢና ስለዚ ንኹሉ ዝተሰርሐ ንምስርሖ እንተ ደኣ ኮይንና ተጓሒፉ ብከላ ዘምፅእ ፕላስቲክ ኣይክህሉን እዩ ኣብ ዓመት 2030 ነዚ ንምትግባር እዩ ዘሎ ቀንዲ ዕላማና ትብል ቤን ጆርዳን ዝተባህለ ኣብ ኮካ ኮላ ዳይሬክተር ናይ ኣከባብያዊ ምሕደራ ዝኾነ ከም ዝሕብሮ ድማ መዓልታዊ 2 ቢልዮን ካብ ፍርያት ናይ ጥለብ ነቲ ፍርያትና ብምስታይ ድማ እቲ መትሓዚኡ ይጓሓፍ እዚ ጓሓፍ ዳግም ንኽምስራሕ ይምለስ ከም ገለ ከይተረአየ ምስ ዝሓልፍ ድማ ኣብ ዘይማዕበላ ሃገራት ብሕጋዊ መገዲ ምድብ ስርሖም ጓሓፍ ዝኣራርዩ ሰባት ኣለዉ እዚኦም ኣኪቦም ይሰድዎ ንሕና ከም ትካል ነቲ ዘፍረናዮ ዳግም ብምምስራሕ ዘይንጉሕፎ እንተ ደኣ ኣለና ኮይንና ዕዉታት ኢና ክብል ይዛረብ ትካል ኮካ ኮላ ነቲ ዝሰርሕዎ ፕላስቲካዊ መትሓዚ ኣብ ዓመተ 2025 100%ዊት ዳግም ክምስራሕ ዝኽእል ኮይኑ ክቐርብ ከም ዘለዎ እዩ ዕላማኦም ዘሎ እዚ ብምትግባር ኣብ ዓመተ 2030 50%ዊት ካብዚ ዳግም ተመስሪሑ ኣብ መዓላ ክውዕል እዩ ኣብ 2018 እዚ 100%ዊት 300%ዊት ጥራሕ እዩ ነይሩ ምክትል ፕረዚደንት ናይ ኮካ ኮላ ቐፂላ ዕላማናትና ነቲ ዘይተርፍ ክኸውን ዘለዎ ኣብ ግዜኡ ክማላእ ከም ዘለዎ ኢና ንፈልጥ ምኽንያቱ ኣብ መጻኢ ዝነቐሐ ወለዶ እዩ ክመጽእ ንሕና ከም ትካል ነቲ ንሕብረተሰብ ክጐድእ ዝኽእል ከነወግዶ እንተ ደኣ ዘይጸኒሕና ንሕብረተሰብ ብኣወንታ ዘይጸልዉ ትካላት ዝሰርሕዎ ፍርያት ኣይንዕድግን ኢና ዝብሉ ወለዶ እዮም ክመጹ እዚ ንዓና እውን ሃሳ እዩ ምኽንያቱ ኣብ መጻኢ ንፍርያትና ዝዕድግ ኣይክህሉን እዩ ስለዚ ካብ ሕጂ ነቲ ንሕብረተሰብ ይሃስዩ ዝተባህለ ፕላስቲክ ዳግም ብምምስራሕ ካብ ጐዳእነት ክንከላኸል እንተ ደኣ ጸኒሕና ንዓማዊልና ብዓብኡ ድማ ንሕብረተሰብ

ካልእ ኣብነታዊት ዝኾነት ትካል እዛ ኣብ ዓባይ ብሪጣንያ እትርከብ ትካል ኮይና እዚኣ ንዝተጓሕፉ ፕላስቲካዊ ነገራት ተጠቒማ ጽርግያ ክትሰርሕ ጀሚራ ኣላ። ንዝተጓሕፈ ፕላስቲክ ናብ ኣስፋልት ወይ ቅጥራን ብምቕያርዮም ስርሖም ዘጻፉ ዘለዉ ቶቢ ምካርኒ ዝተባህለ ኣካያድና ይዛ ሚክሪቤር ዝተባህለ ትካል ኣብ መግለጺ እዩ ዝተፈላለየ መጽናዕትታት ከም ዝሕብርዎ ፕላስቲክ ንኸሓቅቕ ኣማይት ዓመታት እዩ ዝወስደሉ። ስለዚ ንሕና ድማ ጽርግያ ከይተባላሸወ ነዊሕ ክጸንሓልና ኢና ንደሊ። ንጽርግያ ብፕላስቲክ እንተሰሪሕናዮ ድማ ነዚ ውፅኢት ከርእየና ይኽእል እዩ ይብል። እዚ ትካል ዝበለጸ ሓሳብ ይምጽኡ ድሮ እውን ኣብ ብዙሕ ሰሪሕሉ እዩ። ግን እዚ ትካል ንበይኑ ነቲ ኣብ ዓለም ምሉእ ዝጓሓፍ ዘሎ ፕላስቲክ ኣብ ጥቕሚ ከውዕሎ ኣይክእልን እዩ። ካልእ ኣብዚ ሕጂ እዋን ንዝተጓሕፈ ፕላስቲክ ንምጥፋእ ዝካየድ ዘሎ መስርሕ ኣብ ፋብሪካ ምቅጻል እዩ። እዚ ግን ንባዕሉ መርዛም ዝኾነ ትኪ ናብ ኣየር ስለ ዝሰድድ ዓብ ጸገም ክፈጥር እዩ ዝርአ ዘሎ። ሞርጋን ቪግ ዝተባህለት ተመራማሪት ክትገልጽ እንከላ ፕላስቲካዊ ጓሓፍ ኣብ ኩሉ ተዘርጊሑ ካብሃለወ ንዕኡ ዝምገቡ ባክተርያ ክፍጠሩ ግድነት እዩ። ስለዚ ባክተርያ ንጸገማትና ብዓቕሞም ዘፋኽሱ ክኾኑ ይኽእሉ እዮም። ኣነ ካብ ዝተፈላለየ ቦታታት ርስሓት ብምእካብ ንምርመራ ኣቕሪበዮ ኣለኹ በለት። ነዞም ካብ ብብዝሒ ርስሓት ዝርከብሉ ቦታ ዘምጻዓቶም ባክተርያ ኣብ ላቦራቶሪ ብምቕራብ ፕላስቲክ ጥራሕ ክትህቦም ተረኣየት። ከምቲ ናይ ጽሑፍ መጽናዕታ ድማ ነዚ ክምገብዎ ብግብሪ ተዓዘበት። ወላ እኳ እዚኦም ነዚ ፕላስቲካዊ ጓሓፍ ንምጥፋእ ክእለት እንተሃለዎም ግን ኣዝዩ ዝሑል እዩ። ስለዚ እዞም ባክተርያ ንኽሃርፍዎ መታን ካብ መጀመርታ ፕላስቲክ ክስራሕ እንከሎ እንታይ ዓይነት ባእታታት ክኣትዎ ኣለዎ ከነጽንዕ ኣለና። እዚ ብምግባር ነቲ ክእለቶም ከነቃላጥፎ ንኽእል ኢና ትብል።

ኣብ ዝተፈላለዩ ከባቢታት ገለ ሰባት በብውልቆም ፕላስቲክ ንምጥፋእ ኣበርክቶ ክገብሩ ይረኣዩ ኣለዉ። እዛ ክሪስ ዝተባህለት ዝተሰርሐት መሳርሒት ኣብ ባሕሪ እትቕመጥ መእከቢት ጉሓፍ ኮይና ንዝኾነ ኣብ ጥቓ ጸንበለል ዝብል ፕላስቲካዊ ጉሓፍ ብምስሓብ ትእክቦ። እዛ ንብረት መዓልታዊ ክሳብ 4 ኪሎ ግራም ዝኸውን ፕላስቲካዊ ጉሓፍ ክትእክብ ትኽእል።

ሎሪ ጎፍ ዝተባህለት መንእሰይ ድማ ፕላስቲክ ንምጥፋእ ካብታ ካፕቴን ፕላኔት እትብል ናይ ካርቱን መደብ ዝሰመዐታ ንብከላ ክትከላኸል እንተ ደኣ ደሊኻ እቲ ፍታሕ ኣብ ኢድካ እዩ ዘሎ እትብል ሓረግ ከም ዝተጸልወት ትሕብር። ንሳ ኣነ እውን ንዓለም ብኣወንታዊ ስርሐይ ንኽጸሉ ንዝኾነ ከይተጸቡኹ ክብገስ ግቡእ እዩ ብምባሌ ነዚ ሕጂ ሒዝዮ መጽእ ዘለኹ ሓሳብ ዘመሓላልፍ ትብል። ንሳ ነቲ ፋብሪካ ቢራ ተጠቒሙ ዝጉሕፎ ናይ ስርናይ ጓሓፍ ብምምስራሕያ ካብ ፕላስቲክ ነፃ ዝኾነ መጠቕለል ካሪመለ ዝሰርሐት። እዚ መጠቕለሊ ንባዕሉ ክብላዕ ከም ዝኽእል ድማ ትገልጽ። ነቲ እንዕሽጎ ካሪመለ ኣይኣባላሽዎን እዩ፣ ተግባራ እውን ዘየጠራጥርን እዩ፣ መርዛም እውን ኣይኮነን። ብዓብኡ ድማ ኮምፖስት እዩ፣ ማለት ብተፈጥሮኣዊ ነገራት ስለ ዝተሰርሐ ምስ ተደርበየ ወይ ምስ ተጓሕፈ ናብ ድኹ እዩ ዝቕየር ትብል ጋዜጠኛ ኣምና ቐጺላ። ምምሃዝን ምሕዳሽን ንጎኒ ገዲፍና መብዛሕትኡ ሰብ ፕላስቲካዊ ብከላ ንምጥፋእ ብወገኑ እንታይ ኣበርክቶ ክገብር ከም ዘለዎ ይሓትት እዩ። ክኢላታት ነዚ

ግብረ መልሲ ክህብሉ እንከለዉ ብንእሽተይ ሞጀምር ድሓር ክትዓቢ ኢኻ ይብሉ። ቪኪ ፖፓ ዝተባሃለት ኣደ ብመስተይ ሽሐያ ነዚ ለውጢ ጀሚራቶ። ንሳ ንኹሉ ኣብ ገዝኣ ዝነበረ ፕላስቲካዊ መትሓዚ ናብ ጥርሙዝያ ቀይራቶ። ንቱስ ፔስት ማለት ሳምና ስኒ ብልሙድ ኣፀዋውዓ ናይ ሃገርና ድማ ኮልጌት ዝበሃል ከይተረፈ ኣብ ጥርሙዝ ከተቐሙጠ እያ ትርያ። ንሳ ካብቲ ኣምቦክስድ ዝተባሃለ ዓብ ድኳንያ ኣስቤዛ ትገብር። ኣብዚ ትካል ናትካ መትሓዚ ሒዝካ ብምምፃእ ኢኻ እትዕድግ። እንተዘይተማሊእካ ድማ መትሓዚ ዝኸውን በብዓቑን ዝሸጥ ተራሙዝ ይርከብ። ጋዜጠኛ ኣምና ነዚ ንምፍታን ናብቲ ድኳ ከደት። ዘድልያ ኣስቤዛ ካብኡ ድማ ዓደገት። ፕላስቲክ ዝበሃል ዘይብላ ናብ ገዛእኻ ተመልሰት። ብኣንጻሩ ኣብ ካልኦት ዓበይቲ ድኳናት ብምኽያድ ነተን ኣስቤዛ ኩለን ደገመተን። ኣብዚ ግን ኩሉ ኣስቤዛ ብጎማ ዝተዓሸገዩ ጸኒሕዋ። ክሳብ ክንደይ ብደቀቕቲ ነገራት ንህሰ ኸም ዘለና ድማ መብርሂ ኮና። ብዛዕባ ናይ ፕላስቲክ ጉድኣት ንሕብረተሰብ ንምንቃሕ ዝዓለመ ዝተፈላለየ ኣስተምህሮታት ይካየድ ኣሎ። ብድሕሪ እዚ ነዞም ናይ ካልኣይ ደረጃ ተምሃሮ ዝተኻየደሎም ኣስተምህሮ ኣብ ገማግም ንዝወደቑ ፕላስቲክ ምእራይ ይሳተፉ ኣለዉ።

ካብዚ ብኣሽሓት ኪሎሜትራት ሪሕቖም ኣብ ኢስተርን ዝተባህለት ደሴት ሓንቲ ተቐማጢት ፍልይ ዝበለ ኣገባብ ብምጥቃምያ ኣስተምህሮ ትህብ ዘላ። እዛ መሃኒቴያቢ ዝተባህለት መንእሰይ ብዝተጓሕፎ ፕላስቲክ ኣብ ዝተሰርሐ ናይ ሙዚቃ ትምህርቲ እያ ትምህር። ንሳ ብዛዕባ እዚ ክትገልጽ እንከላ እዚ ህንፃ ብ2500 ጎማ ናይ መኪናን 4,000 ዝኸውን ጥርሑ ጠራሙዝን ዝተሰርሐ እዩ። ንምድሪ ንምፅፋፍ ብዓቕመይ ሕግዝ ምህላወይ ባህታ እዩ ዝፈጥረለይ ድማ ትብል።

ኣብዚ ሕጂ እዋን ኣብዚ ትምህርቲ ባህላውን ዘመናውን ሙዚቃን ሳዕስዒትን ዝምሃሩ ተምሃሮ 100 በፂሖም ይርከቡ። ኩሎም ኣብዛ ሰነዳዊት ፊልም ዝረኸብናዮም ወነንቲ ትካላት ይኹኑ ተመራመርቲ ከምኡውን ውልቀ ሰባት ነፍሲ ወከፎም ፕላስቲክ ንምጥፋእ ድሌት ከም ዘለዎም ኢና ተገንዚብና። ንሶም ብሓፈሻ ከም ዝገልፅዎ እዚ ዝኾነ ሳይንሳዊ መረዳእታ ኣየድልዮን እዩ። ኩላትና ትካላት ኣውፈርቲ ዕዳጋታት መንግስትን ውልቀ ሰባትን ብሓባር ነዚ ጎዳእ ምዃኑ ተፈሊጡ ዘሎ ፕላስቲክ ንኸነጥፍእ እንተ ደኣ ሰሪሕና ናይ ፅሬት ወፍርታት እንተ ደኣ ተኣካይድናን ነዚ ፀገም ፈጢሩ ዘሎ ባእታ ንኽንብድህ ኣየፀግመናን እዩ እዮም ዝብሉ። እቲ ሕቶ ግን ኩላና በብዓቕምና ነዚ ንኽንብድህ ጠቕሊልና ፕላስቲክ ካብ ህይወትና ንምጥፋእ ዓብ ስጉሚ ክንስጉም ንብገስ ዶ ዝብል እዩ ብምባልያ ኣቕራቢት ናይዛ መደብ ዝኾነት ጋዜጠኛ ኣምና ትፋነወና።

ሰላምታ ይብጻሕኩም ኣብ ርሕቑን ቀረባን ኣብ ኩሉ ኩርናዓት ዓለም ትርከቡ ክብራትን ክብራን ተኸተልቲ መደባት ናትራን ከመይ ቀኒኹም ናትራን ነብኹም ነብለሉ ሰዓትና ኣኺርሎሞ ክሳብ ፍጻምና ክትከታተሉና ድማ ብኸርቢና ንዕድመኩም ተሓሳውታትና ዓለም ስነ ጥበብ ንኡስ መደብ ፍኖተ ህይወት ዘዋርት ካሜራ ከምኡ እንዳሳስና ኩሎም ሓደ ብሓደ ናባኹም ክቐርብ እዮ እሞ ተኸታተሉና ቅድሚ ኩሉ ግን ተሕሶና በዛ ትቐፅል ደርፊ ክንፍልም እዮ እሞ ክቡራትን ክቡራን ተኸታተልትና ናብኣ ከስክረኩም ናይ ሰናይ ምክተታል።

ናትራኒኹም ኣብ ምክትታል ትርከቡ ክቡራትን ክቡራን ተኸታተልትና ብምቕፃል ንኡስ መደብና ፍኖተ ህይወት ተቐሪባ ኣላ። ኣብ ንኡስ መደብና ፍኖተ ህይወት ናባኹም ነብሎ ትሕዝቶና ካብ ተመክሮ ህይወት ናይ ሰባት ናባኹም ክትምሃሩሉን ክትቀስምሉን ብምባል ኢና። ገለ ብኣዝዩ በዳሂ ህይወት ዝሓለፉ ሞ ኣብ ዓወት ክበፅሑ ዝኽኣሉ ገለ ካብኡ ክንምሃር ንኽእል፣ ገለ ድማ ኣዝዩ ዕውት ዝኾነ ህይወት ይህልዎ ሞ መስርሕ ዝሓለፉዎ ናይ ዓወት መገድም ድማ ክንምሃረሉ ምባል ናባኹም ነብሎም ኢና። ንሕጂ ድማ እዚ ስዕብ ትሕዝቶ እዩ ተቐሪቡ ዘሎ ናባ ከስክረኩመ ሰናይ ምክትታል።

0: ግዜ እዚ ግዜ ንቕድሚት ዝሕንበብ እናጐዳደለ ጽጋዕ ዕድመ ናይ ሰብ ምጥቃምካን ዘይምጥቃምካን ፍጹም ከይዓጀቦ ትሚሉ ዝምርሽ ድንብርፅ ዘይብሎ ጭርኡ ዝሓዘ ጥራሕ ዘርክቦ ንግዜ ብዝሕ ንዋይን ግፍሒ መሬትን ምውናን ምልክት ሃብቲ ቀዳሞት እዩ ዝነበረ። እዚ ድማ ግዜኻን ዕድመ ንእስናትካን ብግቡእ ኣብ መዓላ ብምውዓል እትኸዕብቶ ወይ እትውንኖ ርእሰ ማልካ እዩ። ስለ ዝኾነ ብዘንበሩ ወይ እናበሩ ከም ዝበሃል ትማሊ ግዜኻ ብግቡእ ብምጥቃምን ብምጉያይን ዘጥረኻዮን ዘኸዕበትካዮን ጽባሕ ኣብረኽ ምስ ኣብየን ምስ ረዘዘን ካብ ማንም ከይተጸበኻ ብዝጸጽናሕካዮ ክትነባበር ምኽኣልን ንውሉዳትካ መትከል እግሪ ምግዳፍን ረኻቢኡ ዝረኽቦ ዓበ ጸጋ እዩ። ገና ኣብ ጽቡቕ ኩነታት እዮም ዝርከቡ ኣቦኦም ሓኔታይ ስለ ዘበሉ ብወዲ ሓኔታይ ዝብል ቅጽል ስም እዮም ዝፍለጡ። ኣብ ርእሲ እዛ ምድሪ ልዕሊ 18 ዓመት ኣቕጺሮም ከም ዘለዉ ይገልጹ። ገና እውን ኣለኹ ዝብሉ ዘለዉ ንዓድመ በዓል ጸጋዮም ኣቦይ ጸጋይ
1: እዎ ካብ ጥልያን 18 ምስ እየ ሓዛ ብኡ ገርካ ዋላ ምናልባሽ ተጋግየ ተልየ ባዕልኹም ትምህርቲ ንዳኣ እምበር 18 ድማ እንታይ ኣትዩ እኳ ኩሉ ግዜ ዳይ ሕጂ ስክቕፅል እየ ብ110 ኣሕልፋ እወ ለዘበል ልደት ዘሓለፈ ትማሊ ልደት ኣምላኽ
0: ኣቦይ ጸጋይ ብማሕረስን ምጓሰን ኣብ መዓርን ኣጅቦን ዝዘቕበበ ደንበ ከም ዝዓበዩ እዮም ዝዛረቡ። ንድሕሪት ክምለሱ ከለዉ ዝዝክርዎ ንእስነቶም ሎሚ ዝምለስ ኣይኮነን።
1: ተወለድ ኩሉ ዓዲ ምርሆ ኣብ እንዳደ

0: ዝመጣን ዝተለወጣን ንዋዮም ክዝክሩ ከለዉ ከምዚኦም ዝብሉ
1: ጉስነ ደኣ ወልከ ምስ ዝብ እንዳተማናጠልና ንነብር ነርና እውን የጉርሃና ድዎ ብለን ወስና ሓንሳብ ይሕድገና ኣብ ዝሆወየ ክልተ ከብቲ በሊዑለይ እወኒ መገና ዝኾነ ኮይኑ ብዙሓት እየ ነረን ናይ ኣስገደ መሬት ኣብኡ ሓድማ ዝኳዓጠ ይበሃል ቃላይ እንድዩ ኣብ ኣሰሰት እየ ንምለሳ እቲ ቦታ ጭልየ ዝበሃል ኣሎ ሳዕሪ እንታይ ክብለካ ተኩብልያ ደሊያ ንፍሕ ይብላ ይወልዳ ይስረራ ንእለት ይስረራ ንእለት ኣብኣ ከለዋ ከይተጥባ ከለዋ ድግማ እወኒ ፅቡቅ ሓሊብና ሕጂ ሞ ኣብቲ ዕብትካ ስሕመቕ መፅኢቑ
0: ከምዚ ትሰምዖ ዘለኹም ኩነታት ኣእምሮ ኣቦይ ፀጋይ ንድሕሪት ብምምላስ ብዙሕ ነገር ክዝክር ዝፅገማ ኣይኮነን
1: ኣደያ መርዕኸኒ እምበር ኣቦይ ኣይነብረን ሞይቱ እዩ ንፀር እዩ ኣደያ መርዕኸኒ
2: ሓዳር ሞኸመይ ነይሩ
1: እዋ ሓዳር ሳዕሎሚ እንድብልካ ኣለኹን ሓሙሽተ ወዲ ሰለስተ ጓል ሸሞንተይ ሓንቲ ጓል መይታኸኒ ኣብ ሻምቦቆ ውርድ ምስ በለት ውርድ ምስ በለ ሰዓ ሰብኣ በረኺባታ ኣብኣ መይታኒ እምበር መስጎነ ድሓኒ ሓሊፈ እየ ደቀይ ብምልኦም ኣለዉ ሓደ ኣሰለያ ዘመ በርግ 18 ንሱ 23 ተወጊኡ ኣሎ ኣብ በሮንቱ ሕጂ ድንቅያ ዘለኹ ዝወደይ
0: ብተወሳኺ ኣቦይ ፀጋይ ኣብ ዕድመ ንእስነቶም ካብ ዝርከብሎም ገዛእቲ ሓደ እንግሊዝ ምዃኑ ብከምዚ ይስክርዎ
1: ኣነ ሓደ እንድ ዝወደይ ኣብ እንግሊዝ ሓደ ዳርጋ ሰብ ይጥምተኒ ሓደ እዚ ዓይነቱ ነተንሓ ክወርሱ ድዮም ዋላ ገለ ከይፈተኹ ሽዱሽተ ክብቲ መምሰብታየን ሽዱሽተ ክብቲ ሸይጤ ጓንድየገረ ኣብ ብርምበራ ስንስፋይ ብዓደ ቋዕላ ፅሒፈ መልሸ ናብ ፍትራድመሱን ወልዲ ቅነጅማት ገረ ዝገር እንዳሓት ዘይዋርኦም ንሳቶም ሓያል ሃብታማት ራእዮም ሃብታማት ንፉዓትን በዓል ደጃ ተረኣያ እኒ ኣብኣቶም ስእሊ ናይ ኩርኩር በዛ ጎኖም ኩርኩር ንእሽተይ ከልቢ ስእሊ ሂቦምኒ እዚ ካልእ ሰብ ኩሉ ፃዕዳ ወረቀት ገሩ ኮይዱ እምበር ከምዚ ናተይ ኣይበሉ ተራርመሱ ተዓዊትለይ ሕምነት ስለ ዘለና እሞ ካብቲ ስእሊ ናይ ናቦ እምበር እቲ ሕርሻ ድማ ሓርሸ ብራማ ገረ መፅእ ፅዒነ ማኪና ፅዒነ ይመፅእ ናብዚ ከምዚ እንዳባልና ሓሊፍናዮ ፅቡቅ ዝወደ ማዕረይ ጠጥዕሙ ሸፋቱ በርቲዖም እወ ሸፋቱ በርቲዖም ሓደ መዓልቲ ዓዲ ዝባይ ክሰግር ከለኹ ዝተኩሾም ለዩ ዘመቃሮ ሰውሲኦይቲ ጠምንጆኦም ካብ እንዳሽከብክዎም ዓዲ ዝባይ ቀብሪ ፀኒሓ በኣ ኣብታ ቀብሪ እቱው ኢሎም ስቁዕ ኢሎም ናሃራይ እቶም ቀብሪ ፈዝዝ ኢሎም እንታይ ድኹንኩም ይኹም ኢሎምኒ ወረቐት ደለኩም ወረቐት ኣለኒ በዓል ወረቐት እየ ግዲብልኩም እንዳሓን ንዓዲ ቋዕሊ ከይድ ኣለኹ ናብ ብርምብራ ተስፋይ ወይ ዝፈልጠ ንረኺበይ ግደፍዎ ደኣ ዝደኣ ናይ ኣቦይ ሕጅዋን ድዩ እናተባሃለ ኣቦይ ሓማዝቀት ኢሉ ኣንበሳቀት ኢሉ ኣይሰርሕኒ ነሩ ነዞም ካብትኩል ክልተ ሰብ ዓዲ ፃዕዳ ዓዲ ሓደ ሰብ ዓዲ ምሕረት ሓደ ሰብ ነዚኦም ወስዶም ኣብ ሓደግቲ ዕጭኻቶ ሰኒ ሰሊሱ ረቡዕ ነናትካ ኣለካ ንስኻ ተኩሽካ ምስዋዕኸያ ኩላቶም ይውቕዕዋ እቶም ጉሩብ እቲ ሓደ ምስ ውቕዓ ኣብታ መዓልቱ ድማ እቲ ሓደ እንታይ ኢሉ ሓኔታ ፍቱ እንታይ ኢሉ ሓኔታ ኢልዎ ወይ ኣነ ዓይናተ ደዮም ቁርያ ግዳያ ይብላ ኒኸ ገድፋ እየ ንኻልኣት ሃቦም ኢልዎ ኣንታ ግደፍ ከይቲ ክኸስር ተበሎ በል ትመፀና ኣላ ኣራይ ፈኒ ተገደፍ ነዛ ዓይና ሳንቁር ነዛ ዓይና ዓርኩ ነቦይ

0: ነዚ ኣስምሽር ኣብላታ
1: ካብዚ ብምቕጻል ኣንበሳ ብምቕታል ሓኔታይ ዝብል ሽመት ወይ ማዕርግ ዝተቐበሉ ወላዲኦም እውን ኣብቲ ዝነበርዎ ዝነበሩ ዓብ ክብሪ ከም ዝነበሮም እዮም ወሲኾም ዝዛረቡ።
2: ሕጅቦኹም ሓኔታ እዮም ነሮም።
0: እዋ ሓኔታ እንታይ ወድቆ መሽሉ እኳ መንጉዳ ሓኸለይ ስርባዳ ኣብዛ ሓንቲ ማእዲ ይወድቕ። እዚ ኩሉ መርዓ ምስ ተኣከበ ህዝቢ ይወድቕ። እቲ ክብሪ ናቶም ናቱ ኣዕራይ ውር ምሰደቀ ኩሉ ገብሪ ድማ በቢ ማእዱ ይሰራዕ። ሽዑ ንሱ ቁሪ ኣብ ሰለስተ ብክልተ ቆርጩ ነቲ ተኣሽሙ ነዘም የማን ደሎውን ነዘም ፀጋም ደሎውን ይዕድሎም ቦይኑ ይበልዖን እዩ። እቲ ሽም ግን ኣብ ሓደ ሰለስተ ብልዕቲ ኣብዛ ሓንቲ ማእዲ ይብላ
2: ይመፃይ ምልክት እዚ
0: ናይ በዓል ግዳይ ጣዓሞት ኣይብልዕኒ ቦይ ከምዚ ሓንሳ ንግሆ ብላዕ ኣቢሉ ወረ ብልዒ ዝበሃል ሳ ይፈልጦን እዩ ነሩ። እንታ በላዕ ጣዓሞ ንዓ ግዳይ ጣዓሞ ይብል ደርፍ ኣርሆላትኹን ዚኣተውን ኣይትፈልጥዎን እምበር ኣይርከብኩምን ኣርሆ ንድያ ኦ ክትብል ከላ ና ምሕርኛ ክትዛርብ ከላ እዋ ሰብ ክዋዳ ተወዲ ኣትደሊ ኣባነውፅ ሃይለ እጅኻ ስደዶ ሓደ መዓልቲ ኣብ ዓደባል መርዓይሊ ምስከደ ኣብ ዓዝባን ደብሪ ኣባነውፅ ሃይለ እጅኻ ስደዶው ዝሆንደ ይኮነ ዘንጀጀዶ መስሎ እዚ ቆትልካዮ ዘለኻ ሲ በሎም እንዶ ቆሽሙዶም ንኩሎም ስቂኢሎም ድምድር ደለዉ ኢላቶ ዓደይ እንድዩ ኣብ ዓደይ ድማ ይገብር እኒሀ እምበር ብጩቅ ኣይብሉን እዮም እዞም ዓድና ብጥሪሕ ኣይዛረብዎን ብኩሪ ኣይዛረብዎን ብጣዕሚ ተዘይኮይኑ ሓይሊ ነርዎ እዩ።
2: ሕጂ እስኪ ጨፈራታት እስኪ ንገሩና ናይ ቀደም ትጨፍርዎ ዝነበርኩም
0: ዝበል ስስ ያኽለኒ ያኽለኒ እሱ
2: ኣይ
0: ኣራ
2: ሓደ ክልተ ድሓን ወስበሉና
0: እንተዘይ መይቱ እንተዘይ ተሓሪ ኢዱ ወዲ ንበሳዶ ተዓዝቢ ኢዱ ኣላህና ሓንቲ ደርፊ
1: ኣቦይ ፀጋይ ኣብዚ እዋን ካብ መዛንኦም በይኖም ብምትራፎም ይህን ምሂን መባህልቲ ዓርኪ መሓዛ የብሎምን ስለ ዝኾነ ድማ ፅምዋ ከም ዝስምዖም እዮም ዝዛረቡ።
0: በዓል ፀጋይ ተወለመድን ሕጂ እኳሎም ቅነታ ሰበይቱ መይታ በዓለ ዛይዳ በርሀ የዕርኾ ይነሮም ኣብዚ ኩሎም ውድእ ኢሎም ውድእ ዋላ ሰብሲ ገለ ኣሎ መዘንኡ ኣይበሃልን እቲ ግዜ እንደሉ ኣይጠበቐን።
2: እንታይ እቲ ብሉ እስኪ ናይ ስጋብ ሕጂ ዘንብረኩም ዘሎ ስጋብ ሕጂ ናይ ዘንብረኩም ዘሎ ስንታይ እዩ?
0: እንድዒ እቶም ኣሕዋተይ ኣርባዕተ መይቶም ዘይበልኩኻን ንዕኦም ድሕር ወሰዱ ዝግድሉ ኮይኑ ስኽእል እየ ንብረኒ ምበር ኣነ ኣይደለኹዋን ንዓይ ሂብኒ ቆልዑ ወሊደ ሸሞንተ ቆልዓ እዋ እቲ ዕድመ ድማ ርኢኻዮ የንጠርጥድ ወረ።
1: ኣቦይ ፀጋይ ብዙሕ ዓመታት ንድሕሪ ተመሊሶም ዘዕልልዎ ዕላላት ሰሚዕካን ናይ ምዝካር ክእለቶም ርኢኻን ወዲ 18 ዓመት እዮም ክትብል ኣይትደፍርን ገና እውን ኣብ ፅቡቅ ቁመና እዮም ዘለዉ።
0: በር መንግስቲ ጣልያን ሓደ ጎን ንፉዕ ሓደ ጎን ድማ ብረት ዝበሃል እትው ኢሉ ፍልም እቱ ምስ በለ ብረት ሓፂና ዝሓዘ ሓደ ከይተርፍ ብምሉእ ክመእትው ኢሉና ብጀካ ወታደር ኣብዚ ድሕዘ የልብዎን ሰራቅ ከይበዝሕ ገለ ከይበዝሕ ገለ ኢሉና ነዚ ሃገር ንኩሉ ሃና ሕራ ኢልና ሓደ ሰንካም ኣብዛ እንዳባ ስምዑን ነታ ብረቱ ሓቢእዋ ተቐሚጡ ክጠፍእ እንዲ ክነግርካ እንድ ክጠሚጡ እታ ሰበይቱ ትብእ ዝተበላ ክፈትሓ ዕግርግር ተበሉስ ክድ ኢላን ጣልያን ንግራ ብያትሉ ካብ ዓዲ እንዳባ ስምዑን ብትኹል ገሮም ትኹል ነረሞ እዮም ንቁጣ ነሮም ካብቲ ኩል ሕጆም መፅኦም ኣብዛ ናይ ዓዲ ግብስስ ክበፅሕ ከሎ ኣብዛ መቂዕ ስቕላ ብልዮም ሕንቕ ጨካናት እዮም ጨኽኒ ነርዎም። ሰበይቲ ድማ እዚ ባልያ ዝበሃል ተዓስኪሮም ዘማ ሃገርና ብምሎም ተኸቲቦም ሕጂ ክመፁ ከለዉ ኮብቲ ብዙሕ ኣይነበረን ዚ ሃገር ኣድጊ ቁሩባጣል ግለመለ እዩ እምበር ኣይነበረን ሽዑ ክመፁ ከለዉ ፈረንካ

ኣይኣርግን እየ ገና ክወልድ እየ ጅግና

ንስ መደብና ዘዋርት ካሜራ ቀፂላ ተቃሪባ ኣላ። ክቡራትን ክቡራን ተኸተልትና፣ ሎሚ ዘዋርት ካሜራና ካብ ሃገርና ውፅእ ኢልና ኣብ ዝተፈላለየ ኩርናዓት ዓለም ዝርከቡ ፅቡቓት ተፈጥሮታት ብሓባር ክንዕዘብ ኢና። እዞም ቦታታት እዚኦም ተመራመርቲ ስነ ምድሪ እውን መልሲ ክረኽብሎም ዘይከኣሉ ኣዝዩ ድንቂ ዝኾነ ውሕል ኣፈጣጥራ ናይ ተፈጥሮ ዘለዎም እዮም። ባህርያ ወይኖም ድማ ሰብ ዝሓለፎም ኣይኮኑን። ብሕብሮም ንበለ ብኣቀማምጥኦም ብኣቃወሞኦም ገለ ኣኻዊሖም ገለ ቀላትዮም ብዓብዩ ተፈጥሮኣዊ ስሕበት ዘለዎም እዮም። ብሓባር ንከታተሎም ኣብያበይ ዝርከቡ ይኾኑ ስፍሓቶም ፅባቐኦም ብሓባር ነላለዮም። ናብ ንኡስ መደብና ዘዋርት ካሜራ ከስክረኩም እዩ።

ፕላኔትና ብግቡኡ ዝፈለጥናያ ይመስለና ንገጽ ምድሪ ካርታ ጌርናሉ ነቶም ንኣሽቱ ቅድመ ባእታታት ኣቶም ኢልና መቒልና ናብቲ ዓሚቕ ህዋውን ተመልኪትና እንተኾነ ግን ልክዕ ኣብ ትሕቲ እግርና ሓደ ዝተሓበ ሓቂ ኣሎ። መሬት ጌና ምስጢራት ሒዛላ ኣብ መላእ ዓለም ተበቲኖም ዝርከቡ ግዙፋት ኣእማን፣ ድንቂ ተፈጥሮኣዊ ጽባቐታት፣ ንሕግታት ፊዚክስ ዝብድሁ፣ ንታሪኽ ዝብድሁ፣ ከምኡ ውን ንናይ ግዜ ኣረዳድኣና ዝቕይሩ እዮም። ዘመናዊ ስነ ፍልጠት ዘይከኣሉ እዩ ዝብሎም ተመራመርቲ ስነ ምድሪ ድማ ምስጢር ኢሎም ይሰሚዎም። ንሕና እዞም ተራተዓዘብቲ ናይዛ ፕላኔት ድማ ናይዛ ፕላኔት ዓበይቲ ዘይተመለሱ ሕንቅል ሕንቅሪተይ ኢልና ንሰሚዮም። እዞም ዝቐጽሉ እምበኣር ኣብ ዓለምና ካብ ዝርከቡ ብተፈጥሮ ካብ ዝተፈጥሩ ኣዝዮም ድንቂ ዝበሃሉ ኣኻውሕን ተፈጥሮኣዊ ጽባቐን እዮም እሞ ንከታተል። ኣብ ሕቡራት መንግስታት ኣሜሪካ ዝርከብ መስተንክራዊ ዓዲ ቀያሕቲ ኣእማን ማለት ፓርክ ኣርክስ ኣቀማምጣ እዚ ፓርክ እዚ ኣብ ደቡባዊ ምብራቕ ክፍለ ዩታ ካብታ ውሪቲ ናይ ምድረ በዳ ነጥፈታት ከተማ ሞኣብ ኣብ ዝተወሰነ ርሕቀት እዩ ዝርከብ። እዚ ቦታ ኣብ ዓለምና ካብ ዝኾነ ቦታ ንላዕሊ ብተፈጥሮ ዝቆሙ ናይ እምኒ ቀስትታት ማለት ኣርክስ ዝርከበሉ ቦታ እዩ። ልዕሊ 2,000 ዝኾኑ ብንፋስን ማይን ዝተቐርጹ ናይ ሑፃ እምኒ ቀስትታት ዓንዲ ኣእማንን ተንጠልጠልቲ ዓበይቲ ኣእማንን ዝሓቆፈ ናይ ተፈጥሮ ቤተ መዘክር እዩ እናተባህለ እዩ ድማ ዝግለጽ። ፍሉያት ተፈጥሮኣዊ ትርኢታት እዚ ስፍራ ምስ ንዕዘብ ደሊኬት ኣርክ እቲ ብበይኑ ቆይሙ ዘሎ 15.4 ቁመት ዘለዎ ናይ ቀስቲ እምኒ እዩ። እዚ ንድፊ እዚ ንሙሉእ ክፍለ ግዝኣት ዩታ ከም ዓብዪ መለለዪ ምልክት ኮይኑ የገልግል ኣሎ። ላንድስኬፕ ኣርት ኣብ ሰሜን ኣሜሪካ እቲ ዝነውሐ ናይ ተፈጥሮ ቀስቲ ኮይኑ ንውሓቱ 194 ሜትሮ ይበጽሕ። ኣብ ገሊኡ ክፋላቱ ዝረአ ርጉዲ ውሕልነት ተፈጥሮ ብዘገርም መገዲ ዝቐረጾ 1.8 ሜትሮ ጥራዩ ዝበጽሕ ሚዛኑ ዝሓለወ ከውሒ እዚ 3577 ቶን ከም ዝምዘን ዝግመት ግዙፍ እምኒ ኣብ ልዕሊ ሓንቲ ቀጣን ዓንዲ እምኒ ተደጊፉ ንዘመናት ሚዛኑ ሓልዩ ምህላው ንተዓዘብቱ የገርም ኣሎ። ክፋል ናይ መሳኽቲ ወይ ዘ ዊንዶውስ ሴክሽን ከም በዓል ሰሜናዊ መስኮት ደቡባዊ መስኮትን ዳብል ኣርክ ወይ ድማ ድርብ ኣርክ ዝበሃሉ ዓበይቲ ተፈጥሮኣዊ መስኮታት እምኒ ብሓባር ዝርከብሉ ፍሉይ ቦታ እዩ። ፋየር ፈርነስ እዚ ቦታ እዚ ከም ላብሬንዝ ዝተሓላለኸ ጸበብቲ ስንጭሮታትን ልዑላት ናይ እምኒ ዓንድታትን ዝሓዘ ናይ ተፈጥሮ መገሻ እዩ። ፓርክ ኣርክስ ካብቲ ንኹሉ ሰብ ዝኸውን ናይ 15 ደቂቕ ርሑ መገዲ ጀሚርካ ክሳብ እቲ ብድሆታት ዝገጥሙ ተጓዓዝቲ ጥራይ ዝፍትንዎ ናይ ሰዓታት ጻዕረኛ ጉዕዞታት ምድረ በዳ ዝሓዘ እዩ። ብዘይካዚ ንኹሉ ተፈጥሮ ብምቾት ንምርኣይ ዘኽእል 1,700 ሜትሮ ዝንውሓቱ ዝተጸርገ ናይ መኪና መገዲ ኣለዎ። ካብ ብከላን ብዝሒ ብርሃንን ናጻ ዝኾነ ፓርክ ናይ ኣርክታት ኣብ ግዜ ጸልማት ጽባቐ ህዋ ክትዕዘብን ምስ ከዋኸብቲ ከተዋግዕን ይኽእል።

ኣኻዊ ሕማም ፖፑነር ናይ ሩስያ። እዞም ሸውዓተ ናይ ሓይሊ ሰብኡት ተባሂሎም ዝፅውዑ ሸውዓተ ግዙፋት ናይ እምኒ ዓንድታት ካብ ሓደ ጥፍጣፍ ጎልጎል ከረን ተበጊሶም ካብ 30-42 ሜትሮ ንሰማይ ዘንቃዕርሩ እዮም። እዞም ኣእማን ሓደ ካብቶም ሸውዓተ ተኣምራት ሩስያ ተባሂሎም ዝፍለጡ ክነሶም ብሰንኪ ዘለዎም ኣዝዩ ርሑቕ ቦታ ግን ዘጊት ብበፃሕቲ ቀጻሊ ክብፅሑ ዘይከኣል እዮም ዘለዉ። ጂኦሎጂካዊ ኣፈጣጠራ እዞም ጥንታውያን ኣኽራናት ውሕልነት ተፈጥሮ ከም እተድንቕ ዝገብር እዩ። እዞም ኣኽራናት ዝርከብሉ ዘለዉ ቦታ ቅድሚ 200 ሚልዮን ዓመታት ብናይ ኦራል ኣኽራናት ዝተሸፈነ እዩ ነይሩ። ንሚልዮናት ዓመታት ዝነፈሰ ብርቱዕ ንፋስ፣ ዝዘነበ በረድን ማይን ውርጭን ነቶም ልስሉሳት ክፋላት እቲ እምኒ በላሊዑ ኣጥፊእዎም እዩ። እዞም ሸውዓተ ዓንድታት ግን ኣብ ኣዝዩ ተሪርን ዘይበላልዕን ዓንቀፅ እምኒ ማለት ኳርትዛይት ዝቆሙ ስለ ዝነበሩ ንኩሉ ተፈጥሮኣዊ ፀገማት መኪቶም ንበይኖም ቆይሞም ተረፉ። ሽዱሽተ ካብኣቶም ኣብ ሓደ መስመር ተሰሪዖም ክረኣዩ ከለዉ፣ እቲ ሻውዓይ ግን ቅሩብ ፍንጥት ኢሉ ከም ግልብጥ ዝበለ ብልቃጥ ኮይኑ ይርአ። እዚ ማን ፖፑነር ዝብል ስም ብቋንቋቶም ኣብቲ ቦታ ዝነበሩ ደቀባት ማለት ሰባት ማንሲ ናይ ንእሽቶ ጣዖት እምባ ማለት እዩ። ንዘመናት ድማ ከም ቅዱስ ቦታ ይርእይዎ ነይሮም። ብመሰረት እምነት ሰባት ማንሲ እዞም ኣእማን ቀደም ንህዝቢ ማንሲ ከጥፍኡ ዝመፁ ዝነበሩ ሸውዓተ ግዙፋት ተዋጋእቲ ነይሮም ይብሉ። እቶም ግዙፋት ናብዚ ጎልጎል ምስ በፅሑ እቲ መራሒኦም ዝነበረ ጠንቋሊ ነቲ ቅዱስ እምባ ማንሲ ተዓዘበ። ብመንፈሳዊ ሓይሊ እቲ እምባ ተሰናቢዱ ድማ ሒዝዎ ዝነበረ ከበሮ ወደቐ። ብኡ ንብኡ ድማ ሸውዓቲኦም ተሪሮም ናብ እምኒ ተቐየሩ። ኣብዚ ቦታ እዚ ንዘመናት ምስጢራውያን ጠንቆልቲ ጥራይ እዮም ናብዚ ቦታ ዝድይቡ ነይሮም። ሎሚ እውን እንተኾነ ናብዚ ቦታ ዝበፅሑ ሰባት ፍሉይ ሰላምን ቅሳነትን ከም ዝስምዖም ይዛረቡ።

ዳንሺያ ማለት በቋንቋ ቻይና ቀያሕቲ ደበናታት ማለት ኮይኑ ብዘለዎ ተፈጥሮኣዊ ጥባቐን ኣገዳስነት ኣብ መዝገብ ውርሺ ዓለም ማለት ዩኔስኮ ዝተመዝገበ እዩ። ኣብዚ ቦታ ክትበፅሕን ከለኻ ተፈጥሮ ንመሬት ከም ዓብዪ ናይ ስእሊ ወረቐት ተጠቒማ ብዝተፈላለዩ ሕብርታት ዝቐባኣቶ ኮይኑ እዩ ዝስምዓካ። ቅድሚ 140 ሚልዮን ዓመታት እዞም ኣኽራናት ብሰንኪቲ ኣብ ውሽጦም ዘሎ ብዝሒ ማዕድናትን ሓፂንን ፍሉይ ዝኾነ ቀይሕን ብጫን ሕብሪ ክሕዙ ክኢሎም እዮም። ንዘመናት ዝነፈሰ ሓያል ንፋስን ዝፈሰሰ ማይን ነቶም ኣኽራናት እናገረፉ ከም ዓበይቲ ንድፈታት ጥምብላሊዕ፣ ጠበብቲ በዓትታት ከምኡ ውን ፍሉያት ዓንዳ ኣእማን ገይሮም ቀሪፆሞም ይርከቡ። ኣብ ቻይና ክልተ ፍሉጣት ናይ ዳንሺያ ቦታታት ኣለዉ። እቲ ሓደ ኣብ ጓንግዶንግ ዝርከብ ኮይኑ ብቀያሕቲ ኣእማንን ዱርን ዝተሸፈነ እዩ። እቲ ካልኣይ ድማ ናይ ቀስተ ደመና ሕብሪ ዘለዎ ዣንጌ ዳንሺያ እዩ። ናይ ቀስተ ደመና ኣኽራናት እዚ እቲ ፍሉይ ሕብራዊ ስእሊ ዝመስል ተፈጥሮ ኮይኑ ቀይሕ፣ ብጫ፣ ቀጠልያን ጻዕዳን መስመራት ዝሓዘ ናይ ተፈጥሮ ተኣምር እዩ። እምባ ያንግዩን እዚ ሓደ ካብቶም ኣዝዮም ዝገርሙ ጸደፋትን ዓንዳ ኣእማንን ኮይኑ ንሰማይ ኣንቃዕሪሩ ዝርአ ግዙፍ ተፈጥሮ እዩ። ኣሻኽ እምባ ናይ ጓንግዶንግ እዚ ቦታ እዚ ብሰንኪቶም ጸበብቲ ስንጭሮታት ኣሻኹን ተሪርን ኣቀማምጡ ንደየብቲ እምባ ማለት ሃይከር

ርስ ኣዝዩ ፈታኒ ግን ከዓ መሳጢ ቦታ እዩ። ዳንሽያ ንናይ ተፈጥሮ ስእሊ ዘልዕሉ ሰብ ሞያ እቲ ዝበለፀ ቦታ እዩ። ብፍላይ ክትበርቕን ምሸት ክትዓርብን እንከላ ዘሎ ምርኢት መወዳድርቲ የብሉን። ብዘይካ እዚ ኣብ መንጎቶም ቀያሕቲ ኣኽራናት ዝሓልፍዎ ሓይዝ ብጃልባ እናተጓዓዝካ ነቲ ፅባቐ ምዕዛብ ይከኣል። ነቶም በፃሕቲ ናብ ጫፍቲ እምባ ንምውሳድ ዝተሰርሑ ኣዝዮም ፀደፍቲ ናይ ሰማይ መሳለል ማለት ስካይላደርስ ምርጋፅ ሓደ ካብቶም ነቲ ፅባቐ ከተደንቕ ዝሕግዙ ትሕተ ቅርፂ እዩ።

ምድረ በዳ ጆሹዋ ማለት ጆሹዋ ትሪ ናሽናል ፓርክ። እዚ ቦታ ካብ ዝኾነ ይኹን ካልእ ተፈጥሮዊ ስሕበት ዘለዎ ቦታ ፍሉይ ዝገብሮ ሰብ ዝሰርሖ ዘይኮነስ ብተፈጥሮ ፍጹም ቅርፂ ርእስ ክፍሊ ወዲ ሰብ ወይ ሽክና ዝመስል ቅርፂ እዩ። ስካል ሮክ ድማ ይበሃል። እዚ ግዙፍ ናይ ሓዊ እምኒ ማለት ግራናይት ንዘመናት ንበፃሕቱ ከሰንብድን ከገርምን ዝፀንሐ ኮይኑ ካብቲ ናይ ምድረ በዳ ሑፃ ንላዕሊ ተቓሪፁ ዝወፀ ናይ ሓደ ዓብዪ ጋኔን ርእሲ ይመስል። እዚ እምኒ እዚ ቅድሚ 85 ሚልዮን ዓመታት እቲ ኣብ ትሕቲ መሬት ዝነበረ ፍሉሕ ላቫ ቀስ ኢሉ ብምስሓል ናብ ኣዝዩ ተሪር ዓንቀፅ እምኒ ዝተቐየረ እዩ። ንሚልዮናት ዓመታት እቲ ንዕኡ ሸፊንዎ ዝነበረ ፎኪስ መሬትን ሑፃን ብሰንኪ ሓያል ውሕጅን ምንቅስቓስ መሬትን ተፀሪጉ ምስ እከደ እዚ ጽኑዕ እምኒ ንበይኑ ተሪፉ ተጋሕደ። እቶም ከም ዓይኒ ኮይኖም ተዃዒቶም ዘለዉ ክልተ ዓበይቲ ጉንጓናት ብሰንኪ ኬሚካላዊ ምብልላዕ ማለት ኬሚካል ወይዘሪንግ ዝቖሙ እዮም። እቲ ሳሕቲ ዝዘንብ ማይ ኣብ ልዕለቲ እምኒ ይእከብ ነበረ። መጠን እቲ ዝዘንብ ዝነበረ ኣሲድ ዘለዎ ማይ ድማ ነቶም ኣብ ውፍጢ እቲ እምኒ ዘለዉ ማዕድናት ቀስ ብቐስ እናሓለቖም ስለ ዝኸደ ንኣሽሓት ዓመታት እቶም ጉድጓዳት እናገፍሖም መጺኦም ከም ናይ ዓይኒ ስፍራ ድማ ሓዙ። እዚ እምኒ እዚ ናብ ጁምቦ ሮክስ ዝበሃል ናይ ድንኳን ምስራሕ ቦታ ቀረባ ኮይኑ ልክዕ ኣብ ጥቓቲ ቀንዲ ናይ መኪና መገዲ እዩ ዝርከብ። ኣብ ጥቕኡ ደው ኢልካ ብቐጥታ ክትዕዘቦ ይኽእል። ነቲ ከባቢ ዝያዳ ክትምርምሮ ምስ ትደሊ ድማ ሒደት ስጉምቲ ዝንውሓቱ ናይ እግሪ ዑደት መገዲ ኣለዎ። እዚ መንገዲ እዚ ኣብ መንጎ ዓበይቲ ኣእማንን ፍሉያት በረኻውያን ኣእዋማትን ዝሓልፍ እዩ። ኣብዚ ጉዕዞ እዚ እቶም ብስም እቲ ፓርክ ዝፅውዑ ፍሉያት ኣእዋም ጆሹዋ ማለት ጆሹዋ ትሬስ በረኻውያን ቆጥቋጣትን ዝተፈላለዩ ኣእሾኽን ክትዕዘብ ትኽእል። ኣብ ዝተወሰነ እዋን ዘጋጥም ተርእዮ ማለት በረኻውያን ኤሊታት ወይ ዓበይቲ ማንትለታት ምዕዛብ ድማ ይከኣል።

ሃገራዊ ናይ ዱር ፓርክ ዣንግያንጂ ቻይና። እዚ ቦታ እዚ ኣብ ትሕቲ መዝገብ ውርሻ ዓለም ማለት ዩኔስኮ ዝተመዝገበ ኮይኑ እቲ ኣብቲ ውሩይ ናይ ሆሊውድ ፊልም ኣቫተር ዝረአ ተንጠልጠልቲ ኣኽራናት ካብዚ ቦታ እዚ ተቐዲሑ ዝተሰርሐ ምዃኑ ንዓለምና ዘገረመ ፍሉይ ናይ ተፈጥሮ ስእሊ እዩ። እዞም ኣብዚ ፓርክ ዝርከቡ ዓንዲ ኣእማን ካብቲ ኣብ ቻይና ልሙድ ዝኾነ ናይ ኖራ እምኒ ዘይኮኑስ ቅድሚ 380 ሚልዮን ዓመታት ኣብ ትሕቲ ጥንታዊ ውቅያኖስ ዝነበሩ ኣዝዮም ጽኑዓት ናይ ሑፀ ኣእማን እዮም። ብሰንኪ ብርቱዕ ውሽጣዊ ምንቅስቓስ መሬት እዚ ዞባ እዚ ካብ ገጽ ባሕሪ ንላዕሊ ተደፍአ እሞ ጸበብቲ ጸድፍታት ፈጠረ። ንሚልዮናት ዓመታት ዝፈሰሰ ልዑል ትሮፒካዊ ዝናብን ኣብ እዋን ክረምቲ ዝለገበ በረድን ነቶም ልስሉሳት ክፋላት እቲ እምኒ በላሊዖም ኣጥፍእዎም። እቲ ዝተረፈ ተሪር ክፋል ድማ 3,000 ዝኾኑ ቀጠንቲ ሰማይ ጠቀስ ዓንዲ ኣእማን ኮይኑ ቆመ። ገሊኦም ቁመቶም ክሳብ 300 ሜትሮ ንላዕሊ ይበፅሕ። ኣብዚ ቦታ ዝርከቡ ፍሉያት ተፈጥሮኣዊ ምርኢታት ምስ ንዕዘብ ዩዋን ጂያንጂ እቲ ኣዝዩ ፍሉጥ ክፍሊ እቲ ፓርክ ኮይኑ እቲ ንፊልም ኣቫተር መበገስቲ ዝኾነ እምባ ዝርከበሉ እዩ። ኣብዚ ቦታ ጸሊም ጉንብን ጸሊም ደበናን ነቲ ስንጭሮ ክሽፍኑ ከሎ ነቶም ኣኽራናት ኣብ ሰማይ ተንጠልጢሎም ዘለዉ ኮይኖም ከመ ዝረኣዩ ይገብር። መደየቢ ባይሎንግ ማለት ባይሎንግ ኤሌቬተር ናይ ሚእቲ ገበላት መደየቢ ተባሂሉ ዝጽዋዕ ኮይኑ ኣብ ገጽ ሓደ ጸዳፍ እምባ ዝተሰርሐ ግዙፍ ናይ መስኮት መደየቢ እዩ። 320

26 ሜትሮ ቁመት ዘለዎ ኮይኑ ኣብ ዓለምና እቲ ዝነውሐ ኣብ ግዳም ዝርከብ መደየቢ ብምዃን ኣብ መፅሓፍ ጊነስ ተመዝጊቡ ይርከብ። እምባ ቲያንዚ እዞም ኣኽራናት እዚኣቶም ካብቶም ካልኦት ዝያዳ ቀጠንትን ከም በሊሕ የእዳው ንሰማይ ተሰቕሉን እዮም። ብሰንኪቲ ኣብ ጫፎም ዘሎ ጫካ ፍሉይ ናይ ጽባቐ ስእሊ ይፈጥሩ። እምባ ቲያንመን ኣብዚ እምባ እዚ ናይ ሰማይ ኣፍ ደገ ሄቨንስ ጌት ዝበሃል ብሰንኪ ብማይ ብምሕጓግ ዝቖመ ግዙፍ ተፈጥሮኣዊ ጉድጓድ ኣሎ። በፃሕቲ ናብዚ ቦታ ንምድያብ ልዕሊ 999 ናይ እምኒ መሳልል ክድየቡ ይግደዱ። ናይ ዣንግ ጃንጂ ግዙፍ ናይ መስኮት ድልድል ኣብ ልዕሊ ሓደ ሓምላይ ስንጭሮ ዝተዘርግሐ ኮይኑ 430 ሜትሮ ንውሓት ዘለዎ ናይ ቬትሮ መስኮት ድልድል እዩ። በፃሕቲ ኣብ ልዕሊኡ ክስግሙ ከለዉ ዘርእይዎ ፍርሕን ዘውፅዎ ናይ ስምባደ ኣውያትን ክፋል ጽባቐ ዝቦታ እዩ።

እምኒ አልናስላ እዚ ኣብ ሰሜናዊ ምዕራብ ስዑድ ዓረብ ኣብ ጥቓ ቲማ ኦኣሲስ ዝርከብ ግዙፍ ናይ ሑፃ እምኒ 6 ሜትሮ ቁመትን 9 ሜትሮ ንድፍን ዘለዎ ኮይኑ ኣብ ማእከሉ ብዘገርም ልክዕነት ናብ ክልተ ተመቒሉ ይርከብ። ብዙሓት ሰባት እዚ እምኒ እዚ ብናይ ደገ ፍጥረታት ማለት ኤሊየንስ ወይ ድማ ብጥንታዋን ሰባት ዝተሰርሐ እዩ ኢሎም እኳ እንተኣመኑ፣ ተመራመርቲ ስነ መሬት ግን እቲ ምስንጣቕ ምሉእ ብምሉእ ተፈጥሮኣዊ ምዃኑ የረጋግጹ። እዚ ኣብ ውሽጢ መሬት ብሰንኪ ዝተፈጥረ ሃንደበታዊ ጸቕጢ ማለት ቴክቶኒክ ፕሬዠር እቲ እምኒ ካብታ ድኽምቲ መስመሩ ተበጊሱ ዝተረገጸ ሑፃ እዩ። ንኣሽሓት ዓመታት ዝነፈሰ በረኻዊ ዝናብ ናብታ ንእሽቶ ንኻል ይኣቱ ነበረ። ኣብ በረኻ ምሸት ኣዝዩ ዝሑል ስለ ዝኸውን እቲ ማይ ናብ በረድ ይቕየር እሞ ነቲ ጋግ እናግፍሖን እናላገቦን ከደ። እቲ ዝዓበየ ተኣምር ግን እዞም ክልተ ግዙፋት ክፍልታት እቲ እምኒ ንሓድሕዶም ኣይተናኸፉን እዮም። ኣብ ክንዲኡስ ኣብ ልዕሊ ክልተ ኣዝዮም ንኣሽቱን ቀጠንትን ናይ እምኒ ኣእጋር ተደጊፎም ብሚዛኖም ጸኒዖም ይርከቡ። እዚ ድማ ብሰንኪቲ ጽንዓት ዘለዎ በረኻዊ ሑፃ ንፋስን ነቲ እምባ ካብ ታሕቲ ብዝያዳ ስለ ዝበላልዖ ዝመጸ እዩ። እዚ እምኒ እዚ ብሰንኪ ንድፉ ጥራይ ዘይኮነ ብናይ ጥንቲ ታሪክ እውን ሃብታም እዩ። ኣብ ገጹ ቅድሚ ኣሽሓት ዓመታት ብሰባት ዝተቐረጹ ናይ ሰባትን በረኻውን ኣፍራስን ከምኡውን ናይ በረኻ ጠለቤዱ ስእልታት ተዓቂቦም ይርከቡ። እቲ ከባቢ ጥንታዊ ናይ ሰባት መንበሪ ቦታ ኮይኑ ቀደም ንጉሶምን ነጋዶ ቅመማ ቅመማትን ዘዕርፍሉ ማእከል ነበረ። እዚ ማእከል እዚ ኣብ ጥንታዊ ናይ ዓረብ ግጥምታትን ኣፈታሪኽን ዓብ ስፍራ ኣለዎ። ብፍላይ ምስቶም ቅድሚ ምስልምና ዝነበሩ ፍሉጣት ተዋጋእትን ገጠምትን ከም በዓል ኣንሰራ ኢብሻዳድ ይተሓሓዝ። እዚ እምኒ እዚ ካብ ከተማ ቲማ 50 ኪሎ ሜትር ርሒቑ ኣብ ማእከል እዩ ዝርከብ።

እዚ ሰላምታና ተቐበሉ ፈኖና ምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ሰዓት ሓሙሽተ ኣኺሉ ሎሚ ሓሙስ 3 ሓምለ ዝተጋለወ ሃገራውን ሃገራውን ዜናታት ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ ንዕድም ኣዲብ ዓብዱ ምስኪኢላ ቋንቋ ምልክት ኣብረት ተወልደ ምዃን ኢና ፈለማ ኣርስተ ዜና ኣብ ከተማ ኣስመራ ንመምህራን ቤት ትምህርቲ ዋርሳ ይከኣሎ ስልጠና ትምህርታዊ ስነልቦና ተዋሂቡ

ኣብ ንዞባ ቁርደት ኣብ መሰላት ቆልዑን ደቂ ኣንስትዮን ዘተኮረ ኣስተምህሮ ተዋሂቡ። ኣብ ንዞባ ማይ ዓይኒ ብርሰት ሃብቲ ገረብ ንምግታእ ክካየድ ዝፀንሐ ንጥፈታት ዝምስገን ፍረ ተረኺቦ። ኣብ ዜናታት ውፃኢን ሳለስቲ ቋሪቱ ዝፀንሐ ምልዋጥ መጥቃዕታት ኣሜሪካን ኢራንን ዳግማይ ከም ተወልዐ ተገሊጹ። ቻይናን ታይላንድን ዝመፅእ ወርሒ ናሓሰ ዓመታዊ ሓበራዊ ልምድ ሓይሊ ኣየር ከካይዳ ምዃነን ሓቢረን። ኣብ ጃፓን ብዝተኸስተ ምንቅጥቃጥ ምድሪ ናይ ዝሞት ሰባት ቁፅሪ ልዕሊ 30 በፂሑ። ዝርዝር ዜና። ኣብ ኣስመራ ዓቕሚ ምምህራን ካልኣይ ደረጃ ቤት ትምህርቲ ዋርሳይ ካሎ ሳዋ ክብ ንምባል ዝዓለመ ናይ ሓደ ወርሒ ስልጠና ተወዲቡ። እቲ ካብ ሓደ ክሳብ 28 ሓምለ ብክልሲ ሓሳብን ግብርን ዝተሰነየ ስልጠና ብቐንዱ ኣብ ዓውዲ ትምህርታዊ ስነልቦና ማለት ሳይኮሎጂን ተርእኡ ኣብ መስርሕ ምምሃር ምስትምሃርን ዘተኮረ ኮይኑ ብመምህራን ኮሌጅ ትምህርትን ስነ ቋንቋን እዩ ተዋሂቡ። ኣብ ተመዛዘም ስነ ስርዓት ዝተረኽበት ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ንኣገዳስነት ስልጠና ብምጥቃስ ኣብታ ቤት ትምህርቲ ዝፀንሐ ሕፅረት ክኢላታት ስነልቦናዊ ምክርን ማዕዳን ኣብ ምምላእ ኣበርክቶ ከም ዝገብር ፅኑዕ እምነታ ገሊፃ። ዳይረክተር ቤት ትምህርቲ ካልኣይ ደረጃ ቤት ትምህርቲ ዋርሳይ ካኣሎ መምህር ርእሶም ግብሪ ሂወት ብወገኑ ሰልጠንትን ኣሰልጠንትን ዘርኣይዎ ተገዳስነት ብምጓስ ብሰልጠንቲ ዝቐረበ መሃር መፅናዕታዊ ወራቓቲ ንኣድማዕነት ኣብ መፃእ ዝውደብ ተመሳሳሊ ሰልጠናታት ከም ዝሕግዝ ሓቢሩ። እዚ ከምዚ ኢሉ እንከሎ ካልኣይ ደረጃ ቤት ትምህርቲ ዋርሳይ ካኣሎ ኣብ ስነ ምህርና ምሕደራ ግዜ ስሙናዊ ውጥን ግምገማን ሙያዊ ስነ ምግባር መምህርናን ዘተኮረ ስልጠና ከም ዝወደበት ካብ ህዝባዊ ርክባት ሚኒስትሪ ትምህርቲ ዝተረኽበ ሓበሬታ ኣፍሊጡ። ኣብ ንዞባ ቁርደት ኣብ ልዕሊ ቆልዑን ደቂ ኣንስትዮን ብፍላጥ ኮነ ብዘይፍላጥ ዝወርድ ማሕበረ ቁጠባዊ ፀቕጥታትን ኣድልዎን ብምብዳህ መሰላት ቆልዑን ደቂ ኣንስትዮን ንምርጋፅ ዝዓለመ ኣስተምህሮ ተዋሂቦ። እቲ ቤት ፅሕፈት እዮን ማሕበራዊ ድሕነትን ተወዲቡ ካብ 16 ምሕደራት ከባቢን ዝተዋፅኡ ኣካላት መንግስቲ ማሕበራትን ወከልቲ ህዝብን ዝተዋህበ ኣስተምህሮ መቐፀልታ ናይቲ ጎዳእቲ ልምድታት ንምግታእ ክካየድ ዝፀንሐ ናይ ምብራኽ ንቕሓትን ጥፈታት ከም ዝኾነ ተፀዋዒት ናይቲ ቤት ፅሕፈት ወይዘሮ ታቦት ንጉሳ ሓቢራ። ኣብ ልዕሊ ደቂ ኣንስትዮ ዝፍፀም ጉድኣት ልምድታት ንምውጋድን መሰላት ቆልዑን ደቂ ኣንስትዮን ምርግጋፅን ሓያል ፃዕሪ ይካየድ እኳ እንተሎ እቲ ተርእዮ መሊኡ ስለዘይተወገደ ሳዕቤናቱ ይቕፅል ከም ዘሎ ብምጥቃስ ንምውጋዱ ብዝለዓለ ክስራሕ ፀዊዓ። ተሳተፍቲ ብወገኖም እቲ ዝተምህሮ ኣብ ምርግጋፅ መሰላት ደቂ ኣንስትዮን ቆልዑን ክውሰዱ ብዛዕባ ዘለዎም ተበግሶታት እኹል መረዳእታ ክህልዎም ሓጋዚ ከም ዝኾነ ብምጥቃስ ተመሳሳሊ መደባት ብዝተወደበን ብዝሰፍሐን መልክዑ ክድፋኣሉ ኣዘኻኺሮም። ኣብ ንዞባ ማይ ዓይኒ ብርሰት ምግታእ ሃብቲ ገረብ ንምስሳ ምስተካየደ ጉስጓሳትን ናይ ምቁፅፃር ስራሕን ኩነታት ኣግራብ ናብ ንቡር ይምለስ ከም ዘሎ ተሓቢሩ። ሓላፊ ምቁፅፃር ሃብቲ ገረብን እንስሳ ዘገዳምን ኣቶ ኺዳነ ኣማረ ብዝሃቦ ሓበሬታ ህዝቢ ረብሓታት ዕቃብ ኣግራብ ኣብ ርግኣት ኣከባብን ስነ ሂወታ ብዙሕነትን ዝግባእ ተረዲኡ ንሓለውኡን ምክንኻኑን ብዕቱብ ክሰርሕ ዝተካየደ ንጥፈታት ኣብ ባይታ ዝምስገን ውፅኢት ይርከቡ ከም ዘሎ ገሊጹ። እቲ ንእዞባ ብመበቆሎዊ ኣግራብ ሃብታ ምዃኑ ብምጥቃስ ኣብ ዝሓለፈ ዓመታት ብሰንኪ ዘይ ሓላፍነታዊ ኣጠቓቕማ ዝወረደ ዕንወት ንምፍዋስ ብዝተካየደ ፃዕሪ ባዲሙ ዝነበረ ከባቢታት ናብ ዝነበሮ ይምለስ ከም ዘለውን ኣፍሊጡ። ጎንጎን እቲ ንቕሓት ሕብረተሰብ ንምዕባይ ዝካየድ ዘመተታት ትሕፀት ፍፀም ንዝተረኽበ ኣራም ስጉምቲ ከም ትወስደሎም ብምሕባር ኣብ ዝሓለፈ 6 ዋርሕ ኣስታት 84,000 ናቕፋ ናብ ካዝና መንግስቲ ኣታዊ ከም ዝኾነ ብሪሆም። ንኩነታት እንስሳ ዘገዳም ኣመልኪቱ ድማ ኣቶ ኺዳነ ብሰንኪ ብርሰት ሃብቲ ገረብ ካብ መዕቆቢኦም ርሒቆም ዝፀንሑ ማሕድርኦም ናብ ንቡር ስለ ዝተመልሰ ቁፅሮም ይስስን ከም ዘሎ ገሊፁ። ኣብ ንዞባ ናቕፋ ብተምሃሮ ቤት ትምህርቲ ማሕበራዊ ስነፍልጠት ዝተገብረ ገንዘባዊ ደገፍ ካብ 11 ምሕደራት ከባብን ዝተለለያ 58 ስድራ ስዋኣት ተመቓሪሑ። ብ25 ሓምለ ብዝተገብረ ናይ ምርኻብ ስነ ስርዓት ኣመሓዳርቲ ንዞባ ኣቶ ያቆብ እድሪስ ምድጋፍ ስድራ ስዋኣት ሕልናዊ ዕግበት ዝህብ ዜግነታዊ ሓላፍነት ምዃኑ ብምጥቃስ ተምሃሮ ቤት ትምህርቲ ማሕበራዊ ስነፍልጠት ንዝወሰዶ ተበግሶ መጒሱ። ዳይረክተር ቤት ትምህርቲ ማሕበራዊ ስነፍልጠት ናቕፋ ኣቶ ዮሃንስ ቀለታ ብወገኑ ዝተገብረ ደገፍ መልእኽቱ ረዚን ምዃኑ ብምግላፅ ተምሃሮ ንስድራ ስዋኣት ደገፍ ምግባር ካብ ዝጀምሩ ዛጊት ኣስታት 400,000 ናቕፋ ከም ተዓደለ ገሊጹ። ኣቶ ዮሃንስ ወሲኹም ልጋስ ደምን ማእቶታዊ ንጥፈታትን እውን ካብቲ ብተምሃሮ ዝትግበር መደባት ከም ዝኾነ ብሪሆም።

ደገፍ ዝተገብርሎም ዜጋታት ካብ ምሕደራት ከባቢ ባቕላ፣ ኣበሎ፣ ማራት፣ ላባ፣ ኣግራዕ፣ ሙዖ፣ በያን፣ እንድላል ከምኡውን ምሕደራት ከባቢ ባዶ ሓደን ባዶ ክልትን ከተማ ናቕፋ ዝተዋፅኡ እዮም። ዝኾርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክትታልኩም ብክብሪ ንዕድም። ዜና ወፃኢ። ዲፕሎማስያዊ ዝርርብ ንምስላጥ ተባሂሉ ሳልስቲ ዘቋረፀ ምልዋጥ መጥቃዕታት ኣሜሪካን ኢራንን ዳግማይ ከም ተወልዐ ማዕክናት ዜና ቃሊሐን። እዚ ዝተገልፀ ማእከላይ እዚ ኣሜሪካን ናብ ሎሚ 30 ሓምለ ኣብ ዘጉሒ ለይቲ ብልዕሊ ኢራን ከቢድ ደብዳብ ድሕሪ ምክያዱ እዩ። ኣብዚ ሓዲሽ መጥቃዕታት ትካላት ነዳዲ፣ ማእከላት እዝን ቁፅፅርን፣ ትካላት መፍረ ሚሳይላትን ድሮናትን ከምኡውን ስለያዊ ትካላት ቀንዲ ዕላማ ከም ዝነበሩ ኣሜሪካ ሓቢራ። ሓልዋ ሶር ኢራን ብወገኑ ዮርዳኖስ፣ ኩዌትን ባሕሬንን ኣብ ዝርከብን ሃገራት ዞባ ማእከላይ ምብራቅ ኣብ ልዕሊ ዝርከብ ዕላማታት ኣሜሪካ ናይ ሚሳይላትን ድሮናትን ደብዳብ ከም ዘካየደ ኣፍሊጡ። ኣብ ዮርዳኖስ ኣብ ልዕሊ ዝርከብ መደበር ሓይሊ ኣየር ኣሜሪካ ዘካየዱ መጥቃዕቲ ከቢድ ንዋታዊ ዕንወት ከም ዝወረደ ሓልዋ ሶር ኢራን ገሊጹ ኣሎ። ኣሜሪካ ብልዕሊ ኢራን ተካይዱ ድብዳብ ከም ተስፈሖ ኢራን ድማ ናይ መልሰ ግብሪ ስጎምታ ከም ተሒሎ ይገልፃ ስለ ዘለዋ ቅልውላው ዞባ ማእከላይ ምብራቅ መሊሱ ከም ዝኸርር ናይ ቅርባ ተዓዘብቲ ይጠቕሱ። እዚ ከምዚ ኢሉ እንከሎ ኣሜሪካን ስዑድ ዓረብን ብ29 ሓምለ ብዒራቅ ኣብ ልዕሊ ዝርከቡ ብኢራን ዝድገፉ ሚሊሽያታት ዘካይድኡ ሓበራዊ ወታደራዊ ስርሒት ነቲ ዞባዊ ቅልውላው ከስፈሖ ከም ዝኽእል ይቃልሓሎ። ነቲ ኣብ ግዛኣታ ዝተካየደ መጥቃዕቲ ብትርክ ዝኾነ ነቲ ዒራቅ ልኡላውነታን ምሓዝ ስጉምቲ ክትወስድ ከም ትኽእል ኣጠንቂቃ ኣላ። ህዝባዊት ሪፓብሊክ ቻይናን ታይላንድን ዝመፅእ ወርሒ ናሓሰ ዓመታዊ ሓበራዊ ልምምድ ሓይሊ ኣየር ከካይዳ ምዃነን ሓቢረን። ዕላማ ናይዚ ኣብ ግዛኣት ታይላንድ ዝካየድ ልምምድ ወታደራዊ ዝምድነአን ብምድንፋዕ ዞባዊ ፀጥታ ንምሓስ ምዃኑ ገሊፀን። ኣብዚ ንመዓልታት ዝቕፅል ልምምድ ካብ ክልተን ሃገራት ዝተዋፅአ ነፈርቲ ኩናት ኣሸሓት ወታደራትን ካልእን ኣፅዋር ከም ዝሳተፍ ተፈሊጡሎ። እዚ ናይ ሎም ዓመት ልምምድ እንታሽኣይ ዓመቱ ይካየድ ከም ዘሎ ፀብፀባት ይጠቕሱ። ኣብ 1980ታት ዝተኸተመ ወታደራዊ ዝምድና ቻይናን ታይላንድን ፅቡቅ ገስጋስ የመስግብ ከም ዘሎ እዩ ዝግለጽ። ቅድሚ ሳልስቲ ብጃፓን ብዝተኸስተ ሓደጋ ምንቅጥቃጥ ምድሪ ናይ ዝሞት ሰባት ቁፅሪ ልዕሊ 30 ከም ዝበፅሐ ሰመዚ ስርሒት ምድሓን ሂወት ተሃገር ሓቢሮም። ብፍርስራስ ህንፃታት ዝተደብዩ ግዳያት ከም ዘለዉ ዝጠቐስቶም ሰመዚ እቲ ኣሃዝ መሊሱ ክውሰኽ ከም ዝኽእል ኣሚቶም ኣለዉ። በቲ 7.1 ሬክተር ዝተዓቀነ ብ28 ሓምለ ዘጋጠመ ምንቅጥቃጥ ምድሪ ኣብ ትሕቲ ቅርፂ ብሓፈሻ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት ከም ዝወረደ እዩ ዝግለጽ ዘሎ። ድሕሪ ተቐዳማይ ሓደጋ ዝሰዕበ ልዕሊ 100 ድሕሪ ምንቅጥቃጣት ንስርሒት ምድሓን ሂወት ብምስንኻል ጠንቂ ተወሳኺ ክሳራታት ከም ዝኾነ ይዝሕበር። መንግስቲ ጃፓን ኣብታ ሕልፊ ካልእ ከባቢታት ዝተሃሰየት ደሴታዊት ከተማ ኩማሞቶ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጅሎ። ኣሜሪካ ካብ ዞባዊት ሪፓብሊክ ቻይና ክትገብሮ ንፀንሐት ሸመተ ተንቀሳቐስቲ ሮቦታት ከም ዘቋረፀ ተፍሊጣ። ስጉምቲ ኣብ ፅላት ቴክኖሎጂ ሰብ ዝሰርሖ ብልሒ ኣብ ቻይና ዝፀንሓ ተመርኳስነት ንምጉዳልን ፀጥታኣን ምሓስን ምዃኑ ኣሜሪካ ሓቢራ ኣላ። ኣሜሪካ እታው ሮቦታት ጥራይ ዘይኮነ እታው ፍርያት ዝተወሰነ ኤሌክትሮኒካዊ ኣቑሑ ቻይና እውን ደው ከም ዘበለቶ ገሊፃ። እቲ ንግዳዊ ስጉምቲ ብቐጥታ ኣብ ተግባር ውዒሉ ከም ዘሎ ቤት ፅሕፈት ግምጃ ኣሜሪካ ትማል 29 ሓምለ ኣረድዮም። ነቲ ተግባር ብትሪ ዝኾነ ነ ቻይና ምሕዳር ፕረዚደንት ዶናልድ ትራምፕ ፀጥታዊ ጉዳይ ኣመኽንዩ ኣብ ልዕሊ ፍርያታት ዝገብሮ ዘሎ ድረታ ከቋርፆ ፀዊዓ። ነዚ ተወሲዱ ዘሎ ስጉምቲ መልሰ ግብሪ ከም ትበሉ ምሕባር ድማ ንግዳዊ ዝምድና ክልትኤን ሃገራት ብኣሉታ ክፀልዎ ምዃኑ ፍሊጣ። ኣብ 224 ልዕሊ 660 ቢልዮን ዶላር ዝነበረ ንግዳዊ ምልዋጥ ኣሜሪካን ቻይናን ኣብ 225 ናብ ኣስታት 490 ቢልዮን ዶላር ከም ዝወረደ ፀብጻባት የረድኡ። ልዑል መጠን ቀረፅ በይናዊ ቁጠባዊ እገዳን ዝርከቦም ንግዳዊ መሕንቆታት ካብ ቀንዲ ጠንቅታት ዓለማዊ ቁጠባዊ ምንቁልቋል ኮይኖም ምህላዎም እዩ ዝጥቀስ። ግብፅን ቱኒዝያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዝኽእለን ናይ መራሕቲ ዝርርብ ኣካይደን። ፕረዚደንት ዓብዱልፈታሕ አልሲሲን ፕረዚደንት ቀይሲ ስዒድን ትማል 29 ሓምለ ብዘካይዶ ናይ ቴሌፎን ዝርርብ ሃገራቶም ኣብ ፅላታት ንግዲ፣ ወፍሪ፣ ፀጥታ ምግታእ፣ ባህርያዊ ሓደጋታትን ክተሓጋግዛ ምዃነን ሓቢሮም። ግብፅን ቱኒዝያም ዘይካዘ ግዳማ ምትእታውን ምግታእን ዞባዊ ፀጥታን ምሓስን ብሓባር ከም ሰርሓ ኣብቲ ዝርርብ ገሊፀን። እዚ ከምዚ ኢሉ እንከሎ ክልትኤን ሃገራት መሰር ርእሰ ውሳኔ ህዝቢ ፍልስጤም ንምርጋፅ ኣብ ዝግበር ዞባዊ ፃዕሪ ከም ዝተሓጋገዛ ኣረጋጊፀን። ብዘይካዘ ቅልውላዊ ሊብያ ብሰላም ንምዕራፍ ግዳማ ምትእታ ብመትከል ከም ዝቀቕማ ብምሕባር ጉዳይ ሊብያ ብሊብያውያን ጥራይ ክዓርፍ ከም ዝድግፋ ኣፍሊጠን። መራሕቲ ግብፅን ቱኒዝያን ኣብ ጉዳይ ቅልውላዊ ዞባ ማእከላይ ምብራቅ ኣስፊሖም ከም ተዘራረቡ እውን ተገሊጹ ኣሎ። ህዝባዊት ሪፓብሊክ ቻይናን ህንድን 6 ዓመታት ተቋዲዙ ፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ዳግማይ ክጅምራ ምዃነን ሓቢረን። መሰረት ሓበሬታ ሰመዚ ክልትኤን ሃገራት እቲ ካብ 220 ተቋዲዙ ፀንሐ ንግዳዊ ንጥፈታት ካብ ፈለማ ዝመፅእ ወርሒ ናሓሰ ከም ዝጅምር ተፈሊጡሎም። እቲ ንግዳዊ ንጥፈታት ምክንያት ለበዳ ኮሮና ቫይረስን ኣብ መንጎ ክልትኤን ሃገራት ብዝፈጥረ ደባዊ ምሰሓብን ደው ኢሉ ከም ዝፀንሐዮም ፀብፀባት ዘረድኡ።
ምጅማር መሬታዊ ንግዳዊ ንጥፈታት ንመጠን ክልታዊ ንግዳዊ ምልዋጥ ከስፍሖ ከም ዝኽእል እየ መት ክልትን ሃገራት ኣብ 225 ልዕሊ 155 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካይዳ ፀብፀባት ይሕብሮ። ቻይናን ህንድን ኣብ መንጎን ዝተኸስተ ደባዊ ምትፍናን ብሰላም ንምዕራፍ ከካይድኡ ፅንሓት ፅዑቕ ዲፕሎማስያዊ ርክባት እወታ ውፅኢት ከም ትረኽቦ እየን ዝገልጻ። ክልትን ሃገራት ኣስታት 350 ኪሎ ሜትር ዝርጋሕ መሬታዊ ዶብ ከም ዘለዎን ይጥቀስ።

ንሳልስቲ ኳሪፁ ዝፀንሐ ምልዋጥ መጥቃዕታት ኣሜሪካን ኢራንን ዳግማይ ከም ዝተወልዐ ተገሊጹ። ቻይናን ታይላንድን ዝመፅእ ወርሒ ናሓሰ ዓመታዊ ሓበራዊ ልምድ ሓይሊ ኣየር ከካይዳ ምዃነን ሓቢረን። ኣብ ጃፓን ብዝተኸስተ ምንቅጥቃጥ ምድሪ ናይ ዝሞት ሰባት ቁፅሪ ልዕሊ 30 በፂሑ። ባርከት ዝኸርኩም ተዓዙ ተሓፍሻዊ ዜናታት ኣብ ሰዛዚምሎ ስለ ምክትታልኩም ነመስግን ምስትረፍ መድባትና ንሓድገኩም ቦገና ሰናይ ምሸት።

0: መደብ ናትራን ኣብ ስሙን እዙ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ቕብኣ ንዘዳለወ መንእሰይ ዘላሊ ይኸውን ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ
1: እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላ ያ ወፂያታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና ሙራብ ባሸርባ ባህላዊ ምግቢ ብሄረናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝውሃብ እዩ
2: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ቴን ትበሃል ቴን እያ ትበሃል እዚኣ መትሓዚና ሕጂ ቴን ማለት ከዓ ናይትያ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨውና ገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት
0: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባብ ኣሰራርሓ ናይ ዝባህላዊ ምግቢ ዘላሊ ትሕዝቶ ክተቕርባልና እያ ብተወሳኺ ካልኦት መደባት እውን ኣለውና ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብ ናትና ንሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም

ናትራን ኢኹም ኣብ ምክትታል ትርከቡ ምክትታልኩም ድማ ነመስግነኩም። ክቡራትን ክቡራን ተኸታተልትና ቀፂልና ንኡስ መደብና ዓለም ስነ ጥበብ ናብኹም ከነብላ ኢና። ኣብ ንኡስ መደብና ዓለም ስነ ጥበብ እነቐርቦም ትሕዝቶ መደብና ኣብ ዲዛይኒንግ፣ ኣብ ኢደ ጥበብ፣ ኣብ ስራሓት ፈትሊ ክኸውን ይኽእል፣ ኣብ ቅርፃ፣ ኣብ ቅባ፣ ብሓፈሹ ኩሉ ጥበብ ዝሓልፈዎ ዘበለ ስራሓት ሰብሞያ ማለት እዩ ናብኹም ነብሎ ኢ ድማ እዚ ድማ ስራሓት ናይቶም ሰብሞያ ናብኹም ንኸንዳለይኩም።

0: ዓለም በዚ በፂሓቶ ዘላ ምዕባለታት ኣብ ነፍሲ ወከፍ ካልኢት ሓደስቲ ነገራት ይፈርዩን ይፍጠሩን። እዚ ለውጢ እዚ ንመነባብሮ ወዲ ሰብ ዝጸልውን ካብቶም ዝደቐቑ ክሳብቲ ዝዓበዩ ነገራት የጠቓልል። ልብሲ ወይ ክዳን ወዲ ሰብ እውን ካብቲ ዓባ ኣቐልቦ ተዋሂብዎ ኣብ መላእ ዓለም ብኢንዳስትሪ ደረጃ ዝስርሐሉ ካብቲ ምስ ዕምባበ ምዕባለታት ዓለም ኣብ ሓፂር ግዜ ዝልወጥ ነገር ሓደ እዩ። ኣልባሳት ከም መግለፂ ሃብቲ ጽባቐ መንነትን ባህልን እውን ስለ ዝኾነ ክዳን ዘፍርዩ ትካላት ፍርያቶም ተወዳዳሪ ንምግባር ቅልጡፍ ለውጥታት እናገበሩ ይቕጽሉ። ነዚ ለውጢ እዚ ድማ ፋሽን ንብሎ። ፋሽን ወይ ድማ ሞዳ ኣብ ክዳን ጥራይ ዘይኮነ ኣብ ጫማ፣ መመላኽዒ ገጽ፣ ኣብ ፀጉሪ ዝግበር ዝተፈላለዩ ቅድታት ኮታስ ኣብ ኩሉ ነገር ዘሎ እዩ።
1: እዚ ኣብታ ሕቶ ክንምለስ እንተኮይና ፋሽን ማለት ሓድሽ ነገር ማለት እዩ ወይ ስታይል ፉሉይ ካብቲ ቅድሚኦም ተሰሪሖም ዝነበሩ ነገራት ዝተፈለየ ማለት እዩ። እዚ ፋሽን ኣብ ኣልባሳት ጥራይ ኣይኮነን ዘገልግል፣ ኣብ ኩሎም ነገራት ፋሽናት የድልዩና እዮም የገድሱና እዮም። ወዲ ሰብ ኣብዛ ዝነበረላ ዘሎ ዓለም ሓድሽ ሓድሽ እንዳረኣየ ክርኢ ስለ ዝደሊ ሕጂ ንኣልባሳት ጥራሕ ኣይኮነን ዝውክል፣ ንበቢ ዓይነቶም ናይ ገዛ ኣቑሑት፣ በቢ ዓይነቶም ናይ ኤሌክትሮኒክስ ኣቑሑት ኩሉ እዚኦም እውን ምስ ፋሽናት እንዳተኣሳሰርና እዮም ክንከይድ ንኽእል ኢና። ስፔሻሊ ኣብቲ ኣልባሳት ክንመፅእ እንድሕር ኮይና ግን ፋሽን ካብቲ ቅድሚኡ ቀጻሊ ትገብሮ ነገር ፍልይ ዝበለ ክኾነልካ ስለ ዝደሊ እቶም ናቱ ኤክስፐርት ወይ ክኢላታት እውን ነቲ ሰብ ዘድልዮ ተቲ ዘዝመኖዎ ብሓድሽ እንዳተክዎ ስለ ዝኾኑ እቲ ሰብ ከዓ ንዚ ክጥቀመሉ ስለ ዝደሊ ከም ፋሽን ይተኣታቶ ማለት እዩ። ፋሽን እንታይ እንድሕሪ ኢልና ሕጂ ብሕብረተሰብና ባህላዊ ደረጃ ናይ ዓድና ክንሪኦ ተኮይና ንኣብነት ደቂ ኣንስትዮ ዝመልሶኦ ሽፎናት ብብዓይነቱ ሓደ ዓይነት ኣይኮነን እቲ ሕብሪ ዝመፅእ ኣብ ውሽጢ ክልተ ቀንዮም ጃፓናውያን፣ ቻይናውያን፣ ትርካውያን ዝቀይርዎ እቲ ማእሎሙ ድዩ እቲ ሕብሪ ድዩ ትገለ ድዩ እዚ ሕጂ እንድሕራ ዝተቢልና ብዙሓት ደቂ ኣንስትዮ ዝዕድጎ ብዕዳጋ እሱ ይኮናን ድመልሳት ጀለብያት ሽፎናት ዝተፈለየ ካብኡ ሕብሪ ዝተፈለለየ ኣሰፋፍያ ይደልያ ንዕኦም ንባዕሎም ሕጂ ንዚኦም እንታይና ትንታነ ክንእትዎም ፋሽናዊ ዝኾነ ኣሰራርሓት እውን ንቶም ዝሰርሑ የድልዮም ማለት እዩ። እዚ ፋሽን ንብሎ ሓድሽ ነገር ካብቲ ቅድሚ እዩ ዝነበረ ብፍልይ ድበለ ደረጃ ዝረአ ነገራት እዩ ኢለ ክገልፆ ይኽእል።
0: ምምራፅ እንኽደኖም ክዳውንቲ ብብዙሕ ነገራት ክፅሎ ይኽእል። ቅዲ ናይቲ ክዳን፣ ዓይነት ጨርቂ፣ ሕብሪ ክዳን ወዘተ ኣብ ድሌትና ተመርኪስና እንገብሮም ምርጫ ክኾኑ እንከለዉ ኩነታት ማለት ዘለናዮ ኣጋጣሚታት፣ ቁመት ሰውነትና፣ ሕብሪ ቆርበትና፣ ኩነታት ኣየር ወይ ድማ ወቕቲ እውን ካብቶም ኣብ ምምራፅ ክዳን ዝፀልውና ዓበይቲ ረቑሒታት እዮም።
1: እወ ፀለውቲ ነገራት ኣብ ፋሽናት ብዙሓት እዮም። ንኣብነት እንታይ እዩ ንሓደ ነገር ክትገብሮ ከለካ ምሳኻ ማች ክገብር ናይ ምኻል ተቕሎ ዘለዎ መጀመርያ መፅናዕቲ የድልየካ እዩ። እንታይ ሕብሪ ይስኻ ዘለካ ምሳኻ እንታይ እዩ ዝኸይድ ክዳውንቲ ኮ ንባዕሎም እቶም ፋሽናት እውን ንሶም ሓሲቦም እዮም ዝሰርሕዎም። ሓፂር ሰብ እንታይ ክገብር ኣለዎ፣ ነዊሕ ሰብ እንታይ ክገብር ኣለዎ፣ ዋላ ትሪጋቶ ናይቲ ክዳን እሱ ንባዕሉ ገዛ እዩ። ኣማሻሽጣ ተኮይኑ ከምኡ ዳኣምሰለ እዩ። እንታይ ክትምሸጥ ኣለካ፣ ጫማ እንታይ ክትገብር ኣለካ፣ ማች ምስቲ ክዳን ክገብረልካ ዝኽእል ነገራት እንታይ እዩ። ትሕዝቶ ስለ ዝውስን እንተዘይኮይኑ ናቶም ሕግታት እውን ኣለዎም ማለት እዩ። ንኣብነት ፀሊም ሰብሲ ፀሊም ክዳን ክኸድን ይኽእል ዶ፣ ከመይ ይኸይድ ምስኡ ኢልካ ክትሓስብ፣ ቀይሕ ሰብ ከ እንታይ ዓይነት ክዳን እዩ ወይ ቀያሕ ጓንሰይቲ እንታይ ዓይነት ክዳን ክትገብር ኣለዋ፣ ንዚኦም ኣብ ግምት ዘእተወላ ኣብሳ ክትገብር ዝበለፀ እዩ። ኣብ ርእሲኡ እውን እቲ ትገብሮ ፋሽን ንብዙሕ ነገራት ዝወከለ እንተኾነ ዝበለፀ እዩ። ከምቲ ቀዲምና ዝገለፅናያ ነቲ ሕብረተሰብ ንዓኻ እውን ምጭውነትካ

ምቹእነት ንዓኻ ክበካ ዝኽእል ከንቀሳቐሰካ ዝኽእል ካብ ፅበትን ግፍሕን ተመጣጠነ ክኸውን ክትመርፆ ዝሓሸ እዩ። ኩሎም ነገራት እዚኦም ኣተኣሳሲርካ ክትገብሮም ከለካ ብቶም ኣልባሳት ግርማ እውን ክበካ ስለ ዝኽእል ንዓኻ ፅቡቅ ኮይኑ ስማኒ እዩ። እታ ዜርና ዜርና እንታይ ኢና ንብል ኣብ ድሌትካ ጥራሐይ ትመርኮስኒ ኢና ንብል። ንኣብነት ኣብ ሓደ እንዳሓዘንሲ ከምቲ ቀዲምካ ክትገልፅዮ ዝፀናሕኪ ዙርያ ገይራ ክትከይድ ጓንሴይትን ድሌት ናታ ዋላ ይኹን እምበር ኣይፍቅዶን እዩ ሕብረተሰብና። ካልእ እውን ተመሳሳሊ ኣብ ባድላ ጌርካ ክትጎደሉ ዝግባእካ መርዓ ኖርማል ጌርካ ክትከይድን ፍልል ኣለዎ። ኣብቲ ለባብሳ ማለት እየ ዙርያ ቤት ትጥቀመሉ ሽፎን ኣበያ ትጥቀመሉ ጓንሴይቲ ወዲ ተባዕታይ ከባድላ በይ ትጥቀመሉ እቶም ካልኦት ክዳን ከበይ ትጥቀመሎም እዚኦም መጀመርያ ኣፍልጦ የለየና እዩ። ነዚኦም ኣብ ግምት እቲና ክንመልስ ፅቡቅ እዩ። ጥራሕ ፋሽን ኢልና ዘይኮነ እዩ።

ወቕቲ ካብቲ ንፋሽን ወይ ሞዳ ክዳውንቲ ዝጸሉ ዓበይቲ ረቑሒታት ሓደ እዩ። እዚ ዝኾነሉ ምኽንያት ድማ ምስ ምቅይያር ወቕትታት ኩነታት ኣየር ክቕየር ግድን ስለ ዝኸውን ኣብ ዕዳጋ ዝቐርቡ ክዳውንቲ እውን ነዚ ኣብ ግምት ዘእተው ክኾኑ ግድነት ይኸውን። እዚ ወቕታዊ ሞዳ ወይ ድማ ሲዝናል ፋሽን ተባሂሉ ይጥቀስ። ኣብ ነፍሲ ወከፍ ወቕቲ ዝፈርዩ ክዳውንቲ ምስቲ ኩነታት ኣየር ናይቲ ወቕቲ ዝኸይድ ባህር ዘለዎም ጌርካ ይምስርሑ። ኣብ ሕብሮም ዓይነት ጨርቆም ቅዶም ድማ ካብ ወቕቲ ናብ ወቕቲ ይፈላለዩ። ኣብ ናይ ፋሽን ዓለም ወቕትታት ቀውዕን ሓጋይን ኣብ ሓደ ዝጠቓለሉ ክኾኑ እንከለዉ ንጽድያን ክራማትን ድማ ብሓደ ማለት እዩ። እዚ ዝኾነሉ ምኽንያት ድማ ኣብ መንጎ እዞም ዝተጠቕሱ ወቕትታት ዘሎ ኩነታት ኣየር ዘመሳስል ስለ ዝኾነ እዩ።

0: ኣብ ወቕታዊ ፋሽን ማለት እቶም ብወቕቲ ተጸልዮም ወይ ድማ ተወኪሎም ዝፈርዩ ኣልባሳት ኣብ ቅዲ ሕብርን ከይተረፈ ኣተኪርካ ዝስርሐሎም ዋላ እኳ እንትኾኑ ዓይነት ነቲ ኣልባሳት ንምስራሕ ዝጥቀመሉ ጨርቂ ግን ዝዓበየ ቦታ ይሕዝ። ምኽንያቱ ምርጓድን ምርቃቕን ረሃፅ ዝሰትን ዘይሰትን ሙቐት ኣካላትና ዝቆፃፀርን ካልእን ብሓፈሻ ኣብቲ ባህርያት ናይቲ ጨርቂ ተመርኪስካ ኣየናይ ዓይነት ጨርቂ ኣበይናይ ወቕቲ ብምባል ይስርሓሉ።
1: ብደረጃ ዓለም ብጣዕሚ ብስነ ፍልጠት እዮም ዝኸዱ። እዞም በዓል ኤስያ ኤሮፓ ገለ ንብሎም እተን ኢንዳስትሪ ኩሉ ግዜ ከፍርያ ከለዋ ናይተን ወቕትታት እየን ዝፍርያ። ኣብ ግዜ ሳምር እንታይ ይሽየጠሎም ይሓስቡ እዮም። ኣብ ግዜ ዊንተር እንታይ ይሽየጠሎም ይሓስቡ እዮም። ኣብ ግዜ ከምዚ ዓንቲ ወይትን ከም ዘበልናዮ ናይ በረድን ናይ ውርጭን ግዜ እንታይ ክጥቀሙ እዮም ይፈልጡ እዮም። ግዜ ብርቱዕ ማይ ዝዘንበሉ ኣብዘይ ወቕቱ እውን ይሓስቡሉ እዮም። በቢ ዓይነት ሮንኬታት ኣፍርዮም ውፃን እዮም። በቢ ዓይነቶም ጫማታት ኣፍርዮም ውፃን እዮም። ክሳብ ቆቢዕ በቢ ዓይነቱ ናይ ሓጋይን ናይ ክረምትን ናይ ቆራርን ኢሎም ውን ይፈልዩ እዮም። እንታይ እዩ ክዳውንቲ ከምቲ ቀድማ ቢለ ዝገለፅ ኩርኪ ናቱ ትሕዝቶን ኳንቲቲን ኣለዎ ኣብ ውሽጡ እታ ፋብሪካ ክተፍርዮ ከላሲ ካብ ምንታይ ካብ ምንታይ እዩ ትሕዝቶ? ንኣብነት እንታይ ይብለክብ ገሊኡ ተሪክ እዮ ፖሊስተር 65 ኮተን ከዓ 35 ንብል፣ ኣብ ገሊኡ 50 ፖሊስተር 50 ኮተን ንብል፣ ኣብ ገሊኡ ተሪክ 80 ፖሊስተር 20 ኮተን ንብል። ሕጂ ዕላማ ኣለዎም ከም መግበር እዮም። እቲ ክዳን መዓስ መዓስ ኢኻ ክትመልሶ ዝደሊ ገሊኡ ከዓ ውሕድ ዝኾነ ትሕዝቶ ዘለዎ ሊኖ ዝበሃል ኣሎ ንኣብነት። ወላ ክዳን ድሕር ሪኢኸብ ትሕዝቶ ብዙሕ ዓይነት እዩ። ዝበዝሐ ግዜ እዚ ናይ ቻይና ዝመፀና ንዓለም ወፍር ክገብሩ ስለ ዝደለዩ ነቲ ሕብረተሰባት ሕሱር ዝገዝእ ስለ ብዙሕ ዘፍሪ ኢሉ ፕላስቲካት እዮም። ተስተቢል ክምሸት ክስታ ይገብር ናይ ሓዊ ምውላዕ ባህር ትሪኦ ኣልያ ጃኬት ከተውፅ ከም ትርኢ ስረ ከተውፅእ ከም ትርኢ ደቂ ኣንስትዮ ዝመልሶ እውን ተመሳሳሊ ማለት እዩ። ኣብቲ ዕዳጋ ተሪኸ ከዓ ሕስር ዝበለ ይኸውን ኮቶን ንድሕር ኮይኑ ግን ብልጭታ

0: ክሸጥ ኣይገብርን እዩ። ምክንያቱ ካብ ጡጥ ተሰርሐ ነገር ስለ ዝኾነ ማለት እዩ። ብኡ መጠን ኣብቲ ፕራይስ ናቱ ከዓ እሱ ይኸብር። ሕጂ ነዚኦም እዮም እቶም ወቅትታት ዝፈላለዩ
1: ናይ ጽድያን ክረምትን ዝፈርዩ ክዳውንቲ ኣብቲ ሳመር ክሎዝስ ማለት ክዳን ክረምቲ ዝብል ቅጽል ዝጠቓለሉ ኮይኖም ኩሉ እዚ ኣብ ቅድሚት ክዝረበሉ ዝጸንሐ ረቑሒታት ኣማልኦም ድማ ነቲ ኩነታት ኣየር ብዝምጥን መንገዲ ይቐርቡ። ክረምቲ ጸቕጢ ዘለዎ ማይ ዝሃርመሉ ሳሕቲ እውን ቁሪ ዝረኣየሉ ወቕቲ ብምዃኑ

ስለዚ ገለ ሕዋሳት ዘለዎም ፖሊስተር ኮይኖም ኩቶም ከዓ ዝዓብለለ ዘለዎም ክንመልሶም ከዓ ተመራፂ ክኸውን ክሳብ ጫማ ይውክል እዚ ዋላ ጫማ እውን ሰንተቲክ ጫማ ኣሎ ኮቶናዊ ዝኾነ ስራሓት ኣሎ ሌዘር ኣሎ ንዕኦም ውን ውክሉና እዮም ክብለክ ኢለ

0: ኣብ ግዜ ቀውዕን ሓጋይን ዝፈሪ ግራውንቲ ድማ ከም ክዳን ሓጋይ ይጥቀሱን ንዑ ብዝምጥን ምስ ክሌማ ዝኸይድ ጌርካ እውን ይስርሑ። ኣብ ሓጋይ ዝምረፁ ዓይነት ጨርቂ ካብ ጡጥ ወይ ድማ ውል ዝፈሪ ኮይኖም ሙቐት ሰብነት ናይ መሓዝን ምዕቃብን ባህር ዘለዎም ቁሪ ከም ዝከላኸሉን ብርቱዕ ንፋስ ከም ዘይሕልፉን ጌርካ ይስርሑ።
1: ኣብ ሙቐታዊ ግዜ እቶም ኮተን ትሕዝቶ ዘለዎም እንተተጠቒምናሎም ዝበለፀ ክውን ንዓና፣ ምክንያቱ ቴምፕሬቸር ናይ ምዕቃብ ክእለት ኣለዎ። ኮተን ኣብ ኣካላትካ ኮምፈርቲ ምቾት ኣለዎ። ክትመልሶ ከለካ መቐረት ኣለዎ። ከም ዝበልኩ ከምሸጥ ጠርዓርዓ ይብልን እዩ። ክትመልሶም ከለካ ነቶም ረሃፃት ናይ ምስታይ ባህሪ ኣለዎ። ኮተን ክትገዝኦም ከለካ ኣብ ዕዳጋ ግን ክቡራት እዮም። ኮተን ኮ ናይ ሙቐት ባህሪ እውን ኣለዎ ኣለዎ። ሓጋይ ሕጂ ንዖም ክውክልና ዝኽእሉ ብምሎም ኣልባሳት ኮተን እንተኾነ ትመረፅ እዩ። ሕጂ ናይ ኮተን ጥራሕ ንትክሌማ ኣይኮነን ዝከላኸለልና። ኣብ ቆርቦትና እውን ምችውነት ኣለዎ። ንቆርቦትናስ ምቹ እዩ ኮተን። ዝኾነ ሳይድ ኢፌክት የብሉን ኮተን። እዞም ብጎማ ዝስርሑ ነገራት ግን ኣብ ብዙሕ መስራሓት ስለ ዝኣትዉ ኢላስቲክ ዓይነት እውን ስለ ዝኾኑ ቆርበትና ከዓ ኩሎም ዓይነት እዞም ብልጭታት ዘለዎም ነገራት ተኣፋፍኾን ገሊኡ ሰብ ከሎ ክዳን ናይ ጎማ ዓይነት ዘለዎ ትሕዝቶ ተገይሩ ኣለርጂ ዝገብረሉ ክመልሶ ከሎስ ናይ ኣለርጂ ባህሪ ዘለዎ ብሓካይም ድእዘዝ ኣሎ ኮተን ግበር ዝበሃል እውን ኣለዎ ምስቲ ቆርበትና ሳይድ ኢፌክት ስለ ዘለዎ ማለት እዩ። ስለዚ ኣብ ሓጋይ ንገብሮም ክዳን ተመረፅቲ ንክኾኑ ንኮተን ዝያዳ ተድሃብናሉ ዝበለፀ ኣና ሓስብ ኩሉ ግዜ እዚ ምስ ምንታይ ምስ ትሕዝቶ ዝኸይድ ስለ ዝኾነ ግን ከመይ ኢኻ ክትገብር ዘለካ ናይቲ ዓዳጋይ ኢኻ ትገድፎ ናብቲ ዓዳጋይ ኢኻ።
0: ካልእ ካብ ብጨርቂ ዝስርሑ ክዳውንቲ ውፅእ ኢልና እውን ካብ ቆርበት እንስሳታት ዝፈሪ ብዝተፈላለየ ዓይነት ቅዲ ወቂቡ ዝስፈ ክዳን ኣብ ጃኬት፣ ስረ፣ ጎና ደቂ ኣንስትዮን ጫማን ካልእን እውን ክንረክብ ንኽእል ኢና። እዚ ሌዘር ወይ ድማ ቆርበት እንብሉ ዓይነት ክዳን ካብ ቆርበት ዝተፈላለዩ እንስሳታት ተመስርሑ ዝተፈላለየ መስርሓት ሓሊፉ ኣብ መወዳእታ ብሰብ ንኽውደ ድልው ይኸውን። ሌዘር ምስ ካልእ ንዕኡ ዘመሳሰሉ ባህር ዘለዎም ነገራት ተሓዊሱ እውን ዝምስራሕ እኳ እንተኾነ እቲ ሙሉእ ብምሉእ ካብ ቆርበት እንስሳታት ዝዳሎ ግን ዝያዳ ንነዊሕ ዓመት ከይተባላሸወ ዘገልግልን ብዋጋ እውን ክብሪ ዘለዎን እዩ። ዋጋ ናይ ሓንቲ ካብ ቆርበት እትስራሕ ክዳን ብመንፀር ናይቲ ዓይነት ቆርበቱ ተጠቂምካሉ ዘለካ ዓይነት እንስሳ ይፈላለ።
1: ናያ ዘለና ናይ ሓሰማ ሌዘር ኣሎ፣ ናይ ቢክሪ ቢክላዘር ንብሎ ማለት እዩ፣ ናይ ጤል ኣሎ ጎትስዌድ ንብሎ፣ ናይ ኣብዑር ኣሎ፣ ናይ ላም ኣሌኒን ንብሎ፣ በቢ ዓይነቱ ሌዘር እዩ ዘሎ። እዚ ናይ ዝበዓል ገበል ዓይነት ገለ እውን ትርኢት ክኾን ይኸብ ዕዳጋ። ሕጂ እቲ ሌዘር ፅቡቕ ነገሩ ኣብ ወዲ ሰብ ኣብ ብዙሕ ኣገልግሎት እዩ ዝውዕል። ካብ እግሩ ዝረግፀት ሒዝካ ማለት እዩ። ጫማታት ብምልኦም ሌዘራት እዮም። ኣብ ዘበና ግን እቲ ሰንተቲክ ዓብሊሉ ነቲ ሌዘር ዝበሃል ሲ ኣርቲፊሻል ሌዘር መፂዎ ማለት እዩ። ኣመስሪሖሞ ከም ዝብለካ ዓለም ፋስት እያ ዘላ። ንኩሉ ኣብ ዕዳጋታት ብየናይ ብሕሱር መገዲ ክሸይጥ ምእንቲ ነቲ ሌዘራት ከዓ ሌዘር ክቡር እዩ ብጣዕሚ ና ኣብ ዕዳጋ ክንሪኦ ከለና ክብሪ ኣለዎ። ንምሳሌ እንድሕሪኢና ብስኮርፊት ዝሽየጥ ዓለባ ክንብል ከለና ብሜትሮ እዩ ዝሽየጥ። ብሜትሮ ጌርከ ይክስኺ እንዳ ዓለባ እንድሕር እንዳ ሰፋያ ኬትኪ ክልተን ፈረቓን ጀለብያ ትውድእ ብሉኺ ናይ ሓንቲ ሜትሮ ከዓ ክንዲ ዝዋጋ ብሉኺ። ኣብ ቆርበት ግን ከምኡ ይኮነን። እቲ መሸጡ ስኮርፊት እዩ። ሓደ ስኮርፊት ማለት ከዓ ሓደ ጫማ ማለት እዩ። ብካልእ ኣዘራርባ ሓንቲ ስኮርፊት 30 ሴንቲሜትር እያ።
0: በዚ ተበፂሒ ዘሎ መድረኻት ፋሽን ቆርበት ኩሎም እንስሳታት ከከም ኣገዳስነቱ ኣብ ጥቕሚ ይውዕል ኣሎ። ቆርበት ሓርገፅን ገበልን ከይተረፈ ኣብ መዓላ ይውዕሉን ኣዝዩ ክቡር ዋጋ ይኽፈለሎምን። ኣብ ቆርበት ዝስርሑ ክዳውንቲ ወይ ድማ ሌዘር ኣብ ዝኾነ ኩነታት ኣየር ድሓን ዝኾነ ማለት ኣብ ክልቲኡ ናይ ምስ ምማዕ ባህር እኳ እንተሃለዎም ብዝያዳ ግን ኣብ ግዜ ፀሓይ እንተዘይተዘውተሩ ተመራፂ ይኸውን። ከምኡ ውን ኣብ ግዜ ዝናብ ወይ ድማ ማይ እንተዘይረኽቦም ይምረፅ። እዚ ድማ ነቲ ቆርበት ካብ መልፍዑ ኣትሒዝካ ክሳብ በቲ ተደልዩ ዘሎ ቅዲ ተመስርሑ ዝቐርብ ብዙሕ መስርሓትን ኬሚካላትን ስለ ዝሓልፎ እዞም ዝተጠቕሱ ነገራት ምስቲ መስርሕ ኣይሰማምዑን። ከም ውፅኢቱ ድማ እቲ ክዳን ቀልጢፋ ትባላሾ። ሌዘር ወይ ካብ ቆርበት ዝምስርሑ ክዳውንቲ ከምቲ ዝተባህለ ዳርጋ ካብ ቆርበት ኩሎም እንስሳታት ክዳለዉ ዝኽእሉ እኳ እንትኾኑ ተመራፅነቶም ግን ከከም ዓይነት ቆርበት ናይ እንስሳ

0: ይፋላለ
1: ሺብና ባንብሎ ናይ በጊዕ ስራሓት ማለት እዩ ናይ በጊዕ ዓይነት ቆርበት ማለት እዩ ሕጂ ተመራፂ ኣብ ጃኬት ናይ በጊዕ እዩ ናይ በጊዕ ቆርበት ብጣዕሚ ኮምፎርት እዩ ኣብ ስውነትካ ምቹ እዩ ዝበዝሐ ጃኬታት ናይ በጊዕ እዩ ዓድና ዝፈሪ ናይ ብዕራይ ከቢድ እዩ ቲክነስ ናት ኣለዎን እዩ ናይ በጊዕ ረቂቂ ኢሉ እዩ ኣላፋፍዑ ሶፍቲ እዩ ብጣዕሚ ንድሕራቤትካ ሒዝካያ ትፈልጦ ኢኻ ናቱ ክእለት ስለ ዘለና እንታይ ዓይነት በካ ምቾት ኣብኢትካ ትፈልጦ ኢኻ ዋላ ስኸውን ድሕር ርኢኸ ክልቲኡ ቆርበት ቀሪቦ መልኪ ኣብትን ኣብትን ዘሎ ፍልል መዓት ትሪዮ ኢኻ ማለት እዩ ስለዚ ዝበዝሐ ግዜ ክትመልሶ ዝግባአካ እቲ ናይ በጊዕ እዩ እቲ ሺፕ ናብ ባይል ናብ ዕዳጋ ንገዝኦ ማለት እዩ እዚ ፅሑፋት ኣለዎ ለብል ኣለዎ እቶም ሸየጥቲ እውን ይሕብሩካ እዮም ኣብቲ ዋጋ እውን ፍልል እዩ ትፈልጦ ኢኻ ማለት እዩ ናይ ብዕራይ ንድሕር ኮይኑ ግን ሓደ ክብድ ብል እዩ ስውነትና ክትመልሶ ከለካ ርዝነት ኣለዎ ካልኣይ እንድሕር ኮይኑ ከዓ እቲ ናይ ብዕራይ ምስቲ ናይ በጊዕ ምችውነት ውሕድ ኢሉ እዩ እቲ ከም ክዳን እዩ ክትመልሶ ከለካ ፍኹስ ዝብል እዩ እቲ ግን ርዝነት ኣለዎ ሽዑ ኣብ ፀሓይን ኣብ ገለአን ክኾን ከሎ ከዓ ቐልጢፉ ናይ ምድራቕ ባህር ኣለዎ እቲ ናይ ብዕራይ እቲ ናይ በጊዕ ግን ነዊሕ የገልግለካ ናይ ጤልካ ኣብ ኩሉ ኣትዩ ወላ ብናይ ደቂ ኣንስትዮ ወላ ብናይ ደቂ ተባዕትዮ ኣብ ቦርሳ ኣብ ጫማ ኣብ ዝተፈላለየ ነገራት ኣትዩ ሕጂ እንታይ እዩ ግን ትፀገሙ ናይ ጤል ዝጎድሶ የድ ንብሎ ማይ ኣይፃወርን እዩ ማይ ናይ ምፅዋር ክእለቱ ትሕት ኢሉ እዩ ስለምንታይ እቶም ናቱ ናይቲ ቆርበት ናይ ጤል ናይ ምጭጓር ባህር ኣለዎ ንሕር ኢና ጤል ምዃና ታክዳ እንታ ቆርበት ትፈልጣ ያ ጭጉር ዝበለ እዩ ስለዝኾነ ነገራት ንክዓልቦ ምችእነት ኣለዎ ማለት እዩ ስለዚ ብዙሕ ግዜ ኣይትመርፆን ኢኻ ትመርፆ ትኽእል ኢኻ ጥንቃቐ ናይ ኣለባብሳ ግን የድልየካ እዩ ብፍላይ ጫማ ኣዝዩ ኣገዳሲ ናይ ጤል ሽም ኣለዎ ትፈልጦ ኢኻ ናይ ጤል ምዃኑ ማለት እዩ ዝያዳ ግን ኣብ ኣለባብሳ ተመራፂ ዝብሎ ኣነ ካብ ዝገበርክዎ መፅናዕትታት እቲ ናይ በጊዕ ቆርበት እዩ ኩሎም እኳ ማይ ዘይፈቱ ዝኾኑ ተፀዋርነት የብላ እንታ ናይ ሓሰማ እቲ ናይ በጊዕ ቆርበት እዩ ተመራፂ ናይ በጊዕ ቆርበት እዩ ኣብ ኩሉ እዚ ቻይናውያን እዮም ደፍሪዎ ብብዝሒ እዚ ፒክሌዘር ድብሮ ቻይና እዮም ዘፍሪዎ ማንም ሰብ ኣይፈልጦን እዩ ኣብ ዕዳጋ ብጣዕሚ ኣደናጋሪ እዩ ኣነ ስለ ዝፈልጦ እየ ዝነግረክ ዘለኹ ተሓዊሱ እውን ክመፃካ ይኽእል እዩ ግን ነቲ ሰብ ንሽ ሓበሬታት ሂብካ የፈልጣ እዩ ምክንያቱ ካብታ ናይ ብዕራይን ናይ ጤልን ናይ በጊዕ እንታይ ትፈልያሳ ነጣቁ ነጣቅ ኣለዋ ደቂቕ ነጣቅ ኣለዋ ንዓውን ከም ማሳስልዋ ፍቱን እንዲኦም ትፈልጣ ኢኻ ግን ብኡ መጠን ኣገልግሎታ ከዓ ካብቶም ናይ ካልኦት እንስሳ ታዝኸፍአት ሰ ማይ እንድሕር ሃሪሞዋ ቁሩብ ጨና ትገብር እያ ክጥንቀቐላ ኣለ ካብ ማይ ከይትመልሳ ዋጋኣ ከዓ ብጣዕሚ ሕስርቲ እያ ማለት እዩ

መሰንክራዊ እምባ ጽንጊ። እዚ ጽንጊ ማለት ብቋንቋ ማረጋስካር ባዶ እግርኻ ዘይስጎመሉ ቦታ ማለት እዩ። እዚ ቦታ እዚ ኣብ ዓለምና መወዳደርቲ ዘይተረኽቦ ክጥምቶን ከለኻ ልክዕ ብእምኒ ዝተሰርሐ ጫካ ማለት ስቶን ፎረስት እዩ ዝመስል። ብሰንኪ ፍሉይነቱ ሓደ ካብቶም መዝገብ ውርሻ ዓለም ቀጻሊ ምክትታልን ሓልዋን ዝገብረሎም ቦታታት እዩ።

መክለተ 200 ሚሊዮን ዓመታት እዚ ቦታ እዚ ሙሉእ ብሙሉእ ኣብ ትሕቲ ባሕሪ ዝነበረ ናይ ኮራልን ንኣሽቱ ፍጥረታትን ዝርከብሉ ለማፅ ምርኢት እዩ ነይሩ። እዚ ድማ ንዘመናት ተዘቂጡ ናብ ግዙፍ ናይ ኖራ እምኒ ተቐየረ። ብሰንኪ ውሽጣዊ ምንቅስቓስ መሬት እዚ ናይ ኖራ እምኒ ካብ ፅፍሐ ባሕሪ ንላዕሊ ተደፍአ። ንሚልዮናት ዓመታት ዝነፈሰ ሓያል ናይ ትሮፒካዊ ዝናብ ነቲ ልስሉስ እምኒ እናሓፀቦን እናበላልዖን ከደ። እቲ ዝተረፈ ተሪር ክፋል ድማ ሎሚ እንርእዮም ክሳብ 100 ሜትሮ ቁመት ዘለዎም ከም በሊሕ ካራ ዝተሰናደዉ ኣእማን ኮይኖም ቆሙ። እዚ ፓርክ እዚ ንበጻሕቲ ኣብ ክልተ ይመቀል። ግራንድ ጠንግዜ እቲ ዝዓበየን ኣዝዩ ዘፍርሕን ክፋል እዚ ቦታ እዩ። እቶም ኣእማን ኣዝዮም ነዋሕትን በላሕትን እዮም። ኣብዚ ቦታ ንምጓዓዝ ፍሉይ ናይ ድሕነት ገመዳትን ናይ ሓፂን መሳለላትን ከምኡ ውን ኣብ ሰማይ ተንጠልጢሎም ዘለዉ ናይ ገመድ ድንድላትን ምርጋፅ ስለ ዘይድሊ ብርቱዕ ፅውዓት ይሓትት። ፔቲት ጠንግዜ እዚ ኣብ ጥቓቲ ዓዲ ዝርከብ ኮይኑ ኣእማኑ ሓፀርትን ዝተሓላለኹን እዮም። ፍሉይ ናይ ድሕነት ገመድ ከየድልየካ ብቐሊሉ ክትዘዋወረሉ እትኽእል ናይ መዘናግዒ ቦታ ድማ እዩ። እዞም በሊሕ ኣእማን ንደቂ ሰባት ከም መከላኸሊ መጋረዲ ስለ ዝኾኑ እቶም ኣብ ውሽጢ እቲ ትንጭሮታት ዘለዉ እንስሳታት ንኣሽሓት ዓመታት ብሰላም ጸኒሖም እዮም። ስለዚ ድማ 85 ሚታዊት ካብቶም ኣብዚ ቦታ ዝርከቡ እንስሳታት ኣብ ዓለምና ካብቲ ቦታ ወፃኢ ኣብ ካልእ ቦታ ኣይርከቡን። ንኣብነት እቲ ጻዕዳ እንስሳ ወይ ሲፋካ ኣብዚ ቦታ ዝርከብ ፍሉይ ናይ ለሙር ማለት ንህበይ ዝመስል ዓሌት ኮይኑ ዝረገጾ እምኒ ከይቆረጾ ኣብ ልዕሊ ቶም በላሕቲ ኣእማን ብሰላም እናተሰራሰረ ዝነብር መስተንክር ፍጡር እዩ። ኣብ ትሕቲ ዞም ኣእማን ብሰንኪ ውሕጅ ዝቆሙ ዓበይቲ በዓትታትን ናይ ማይ ዋሓየዘን ይርከቡ። ናብዚ ቦታ ዝወስድ ወላ ሓደ ናይ መኪና ጽርግያ የለን። ከም ሓደ ኣማራጺ ብነፋሪት ድሕሪ ምእታው ብብርኽ ዝበላ ዓይነት መኪና ኣብ ማእከል ዝጫቃ ኣእማን ካብ 8 ክሳብ 10 ሰዓታት ዝወስድ ጻዕሪ ዝሓትት ጉዕዞ ምጓዓዝ እዩ።

ሰብ ዲ ጸሪብዎ ወይስ ብሓቂ እዩ ዘብል ልክዕ ቅርጺ ሓደ ዓቢ ሓርማዝ ዘለዎ መሰንክራዊ እምኒ ሓርማዝ ማለት ኤሌፋንት ሮክ። እዚ ኣብ ውሽጢ እታ ሄማይ እትበሃል ደሴት ናይ ኣይስላንድ ዝርከብ ግዙፍ ዓንቀጽ እምኒ ነቲ ርእሱ ዓቢ እዝኑ ከምኡ ውን እቲ ንማይ ባሕሪ ዝሰትዮ ዝመስል ነዊሕ ንጎቱ ብምሉእ ተፈጥሮዊ ውሕልነት ሒዙ ንዓለም የገርም ኣሎ። እዚ እምኒ እዚ ሙሉእ ብምሉእ ካብቲ ብሰንኪ እሳተ ጎመራ ዝፍጠር ተሪር ጸሊም እምኒ ዝቖም እዩ። እቲ ከባቢ ብናይ እሳተ ጎመራ ምንቅስቓስ ኣዝዩ ፍሉጥ እዩ። እቲ ልክዕ ከም ናይ ሓርማዝ ረጒድ ቆርበት ዝመስል ተዓጻጺፉ ዘሎ ክፋል እዚ እምኒ እቲ ፍሉሕ ላቫ ምስቲ ዝሑል ማይ ውቅያኖስ ብሃንደበት ክረኸብን ከሎ ብቕልጡፍ ብምስሓሉን ብምጭብባጡን ዝተፈጠረ ናይ ባህሪ መስመር እዩ። ንኣሽሓት ዓመታት ዝገረፈ ሓያል ማይ ባሕርን ማዕበልን ነቲ ጸዳፍ እምኒ እነበራርዖ ስለ ዝኸደ ነቲ ከም ዓይኒ ሓርማዝ ኮይኑ ዝርአ ዓብዪ ጉድጓድ እቲ ኣብ ትሕቲ ንጎት ሓርማዝ ዝመስል ዝርከብ በዓትን ብውሕልነት ቀሪጽዎ እዩ። እዚ እምኒ እዚ ልክዕ ኣብ ገጽ ባሕሪ ዝርከብ ጸዳፍ ስለ ዝኾነ ብእግሪ ከድካ ክትረግጾ ዘኽእል ናይ ጉዕዞ መገዲ የለን። እቲ ዝሓሸ ዝበሃል መገዲ ካብቲ ናይታ ደሴት ወደብ ብናይ ፍጥነት ጀላቡ ተሳፊርካ ልክዕ ኣብ ቅድሚ እቲ ሓርማዝ ብምቕራብ ምዕዛብ ግዳይ ይከኣል።

ፋንጂንግ ናይ ቻይና። እዚ ካብ ፀፍሒ ባሕሪ 2336 ሜትሮ ብራኸ ዝርከብ ቤት መቕደስ ሓደ ካብቶም ዓበይቲ ውርሻታት ናይ ዓለምና ኮይኑ ኣብ ገጽ ዓለምና ካብ ዘለዉ ኣዝዮም ዘገርሙን ዘፍርሁን ናይ እምነት ቦታታት ሓደ እዩ። እዚ ጫፍ እምባ እዚ ብሰንኪ ሓደ ዓሚቕ ናይ እምኒ ጋግ ኣብ ልክዕ ዓቐን ናብ ክልተ ተመቐሊ ይርከብ። ኣብቲ ደቡባዊ ጫፍ እቲ ናይ ቡድሃ መቕደስ ማለት ህሉ ህይወት ዘመልክት ክርከብ እንከሎ፣ ኣብቲ ሰሜናዊ ጫፍ ድማ እቲ ናይ ማይትሬያ መቕደስ ማለት ናይ መጻኢ ህይወት ዘመልክት ይርከብ። እዞም ክልተ በሊሕ ኣኽራናት ብማእከል ዝራኸብ ሓደ ጸቢብ ናይ እምኒ ድልድል ኣለዎም። ብመሰረት እምነት ቡዲዝም ኣብ ልዕሊ እዚ ድልድል እዚ ምስጋድ ማለት ካብቲ ዘለኻዮ ሎሚ ወይ ህሉ ህይወት ናብቲ ብርሃን ዝመልኦ መጻኢ ከም ምስግጋር ይቝጸር። እዞም ቅድሚ 500 ዓመታት ኣብ እዋን ሚንግ ጃረስ ተሰርሑ መቕደሳት ነቲ ኣብ ጫፍ እምባ ዘሎ ብርቱዕ ንፋስን ማዕበልን ንምጽዋር ካብ ተደራረብቲ ኣእማንን ጽኑዕ ናይ ሓጺን ናሕስን እዮም ተሃኒጾም። እዚ ቦታ እዚ መብዛሕትኡ ግዜ ብናይ በረድ ኩምራን ጸሊም ደበናን ዝተሸፈነ እዩ። እቲ ጸሊም ደበና ነቲ ስንጭሮ ክዓርቆ እንከሎ እዞም ክልተ መቕደሳት ልክዕ ኣብ ሰማይ ተንጠልጢሎም ዘለዉ መርከብ ኮይኖም እዮም ዝረኣዩ። ብርሃን ናይ ቡድሃ ሳሕቲ ዝናብ ሓሊፉ ፀሓቅ ትበርቕ እንከላ እቲ ብርሃን ምስቲ ጸሊም ደበና ተደማሚሩ ኣብ መንደቕ እቲ እምባ ፍሉይ ናይ ቀስተ ደመና ሕብሪ ዘለዎ ክቢ ብርሃን ይፈጥር። እቶም ጥንታውያን ሰባት እዚ ምርኢት እዚ ህያው ናይ ቡድሃ በረኸት እዩ ኢሎም ይኣምኑ ነይሮም። ናብዚ ቅዱስ ቦታ ንምብጻሕ እቶም ጥንታውያን በጻሕቲ ልዕሊ 9,000 ብእምኒ ዝተሰርሑ ናይ ጻዕሪ መሳልል ክድይቡ ነይርዎም። ናብቲ ናይ መወዳእታ በሊሕ ጫፍ ክትበጽሕን ከለኻ እቲ መገዲ ኣዝዩ ጸዳፊ ስለ ዝኸውን ሰባት ሰንሰለት ሓጺንን ተደጊፎም ጥራዮም ንላዕለ ዝሰሓቡ።

ኣብ ደቡባዊ ምብራቅ ቻይና ክፍለ ግዝኣት ጃንግሺ ዝርከብ ከምቲ ኣብ ናይ ቻይና ጥንታዋን ስእልታት ዝረአ ምስጢራዊ እምባ ሳንቂንግ። እዚ ቦታ እዚ ብሰንኪቶም ብንፋስን በረድን ዝተቐርጹ ሰማይ ጠቀስ ዓንዳ ኣማኑን ዓሚቕ መንፈሳዊ ታሪኹን ኣብ ትሕቲ ዩኔስኮ ዝተሰፈረ እዩ። እዚ እምባ እዚ 48 በሊሕ ጫፎምን 89 ግዙፋት ናይ ሓዊ እምንን ዓንድታትን ዝሓዘ እዩ። መብዛሕትኡ እዋን ብምስጢራዊ ናይ በረድ ኩምራን ደመናን ተሸፊን እዩ ዝነብር። መንፈሳዊ ትርጉሙን ስሙን እዚ ቦታ እቶም ሰለስተ ቅዱሳን ሳንቂንግ ማለት ብቋንቋ ቻይና ሰለስተ ንጹሃን ማለት እዩ። እዚ ስም እዚ ዝተዋህቦ እቶም ሰለስተ ዓበይቲ ጫፋት እቲ እምባ ልክዕ ከምቶም ኣብ እምነት ታኦይዝም ዘለዉ ሰለስተ ኣማልኽቲ ጎኒ ንጎኒ ተቐሚጦም ስለ ዝመስሉ እዩ። እቲ ዝለዓለ ጫፍ ዩጂንግ ጫፍ ተባሂሉ ዝጽዋዕ ኮይኑ ካብ ጽፍሒ ባሕሪ 1819 ሜትሮ ብራኽ ኣለዎ። እዚ ቦታ እዚ ካብ ዘመነ ጂን ቅድሚ 600 ዓመታት ጀሚሩ ናይ እምነት ማእከል ኮይኑ የገልግል ኣሎ። ኣብዚ ቦታ እዚ ዝርከቡ ሰሓብቲ ቦታታት ናይ ምብራቕ ኣምላኽ ማለት ኦሪየንታል ጋደስ። እዚ 86 ሜትሮ ቁመት ዘለዎ ግዙፍ ናይ ተፈጥሮ እምኒ ኮይኑ ርሑቕ ኬድካ ክጥምቶን ከለኻ ልክዕ ሓንቲ ነዋሕ ፀጉራ ጓል ኣንስተይቲ ኣብ ማእከልቶም ኣእዋም ኮፍ ኢላ ብተምሳጥ ትዕዘብ ዘላ እዩ ዝመስል። እቲ ግዙፍ ተመን ማለት ፓይተን ሮክ 128 ሜትሮ ንሰማይ ዘንቃዓረረ ቀጢን ዓንዲ እምኒ ኮይኑ እቲ ጫፉ ልክዕ ከም ሓደ ካብ ማእከል ስንጭሮ ርእሱ ዘውፀ ግዙፍ ተመን ፓይተን ይመስል። መቕደስ ሳንቂንግ ኣብ ሰሜናዊ ክፋል እምባ ዝርከብ ኮይኑ ልዕሊ 230 ጥንታውያን ናይ እምኒ ጽሑፋትን መቓብራትን መቕደሳትን ዝሓዘ ናይ ተፈጥሮ ቤተ መዘክር እዩ። በጻሕቲ ነዚ ዘፍርሕ ጸደፍቲ ኣማን ንምዕዛብ ክጥዕሞም ተባሂሉ ልክዕ ከም ኣብ ገጽ እቲ ጸዳፊ እምኒ ዝተሰርሑ ኣብ ሰማይ ዝተጠልጠሉ ናይ ኮንክሪት መንገድታት ኣለዉ። እዚ መንገዲ እዚ ኣብ ቻይና እቲ ዝነውሐን ዝለዓለን ናይ ገደል መንገዲ እዩ።

ኣብ ደቡባዊ ምብራቅ ዩታ ሕብራት መንግስታት ኣሜሪካ ዝርከብ ተፈጥሮ ብዋዛ ዝቐረጸቶ ዝመስል ምስጢራዊ እምኒ ሜክሲኮ ሜክሲካን ሃትሮክ እዚ ኣብ ጥቓ ሓደ ዓብዪ ጽርግያ ዝርከብ ቀይሕ እምኒ ቅርጺ ሓንቲ ዓባይ ናይ ሜክሲኮ ባህላዊ ቆቢዕ ሶምብሬሮ ብመሓዝ ኣብ ልዕሊ ሓደ በሊሕ ጎቦ ተደጊፉ ንዘመናት ሚዛኑ ሓልዩ ጸኒዑ ምህላዉ ንዓለም ይገርም ኣሎ። እታ ኣብ ጥቕኡ ዘላ ንእሽቶ ከተማ እውን ስማ ካብዚ ቦታ እዚ ብምውሳድያ ተሰይማ። እዚ ተፈጥሮ እዚ ካብ ክልተ ፍጹም ዝተፈላለዩ ናይ እምኒ ዓይነታት ዝቖመ ኮይኑ ዕድሚኡ ልዕሊ 250 ሚልዮን ዓመታት ካብ ዘመነ ፐርሚያን ዝተቖጽረ እዩ። እቲ ከም ናይ ቆቢዕ ገጽ ኮይኑ ሰፊሑ ዝረአ ጸፍጻፍ እምኒ ካብ ኣዝዩ ተሪርን ዘይበላልዕን ናይ ሑፀ እምኒ ዝቖመ እዩ። ንውሓትን ርጉድን እዚ እምኒ 18 ሜትሮ ብ3.7 ሜትሮ ይበጽሕ። እቲ ነታ ቆቢዕ ተሰኪምዎ ዘሎ ቀጢን ዓንዲ ግን ካብ ፎኪስ ቀይሕ እምኒ ዝቖመ እዩ። እቲ ታሕተዋይ እምኒ ልስሉስ ስለ ዝኾነ ንፋስን በረኻዊ ውሕጅን ነቲ እግሪ ብዝቐልጠፈ መገዲ እናበላልዖ እዩ ዝኸይድ ዘሎ። እቲ ላዕለዋይ ተሪር እምኒ ግን ንኹሉ መኪቱ ንበይኑ ይተርፍ። እዚ ፍልልይ እዚ ድማ እቲ እምኒ ልክዕ ከም ተንጠልጣሊት ቆቢዕ ክመስል ገበሮ። እዚ እምኒ እዚ ካብ ቀንዲ ናይ ዩታ ጽርግያ ብቐሊሉ ዝረአ እዩ። ነቲ እምኒ ብቐረባ ክትረግጾ ምስ እትደሊ ድማ 126 ሜትሮ ዝንውሓቱ ጸቢብ ናይ እግሪ መገዲ ኣለዎ። ፍሉያት ናይ እምባ ደየብቲ ማለት ሮክ ክላይምበርስ ነቲ ጸዳፊ ገጽ እታ ቆቢዕ ተንጠላጢሎም ብምድያብ ልክዕ ኣብ ጫፍ እታ ቆቢዕ ደው ይብሉ እዮም። ናብ ጫፍ ንምብጻሕ ከዓ ክልተ ናይ ሓደጋ መንገድታት ተሰሪሖም ይርከቡ።

0: ዓስቢ ኩሉ ነገሮም ከዓ ሽዑ ክኽፈልዎ
1: ንዓይ ይተረኒ እዩ ዘሎ ይተረኒ እዩ ዘሎ
2: መንገዲ ከመይ መፅኺ
3: ክመፅእ ሲ ንእስረት እኳ ድኻም ዘይብለይ ክኸይድ ከለኹ እዩ ዝከብደኒ
2: እንታይ ዳልክ ተሸኻኺም
4: ብኣምሆ ከዓ ኣብ ቤት ክፈላ እትዮም ዘመቲ ዘሚቶምኹም ኮይኖም ሕማቅ ረኺብኩም።

0: ሰብና ለምን ኣነሰ ንተኸትርኢና
1: ደቂ ስብ ላዕብላ
2: ዋይ ከምዛ ዝብለካ ንዳሕድሮ ወደ
1: ብልታይኑ
2: ዋይ
1: ላ ምክንግል ኢና
2: ናዳ
1: ናይ ዝበሃል ፀጊበ ዝበለ ብላዓይ ትበሎ
2: ርሕድ በለ ከዓ ትባዓይ ትበሎ ወይ ነገሩ
1: ማያወትላ
2: ብልዑ እንታ ከመጣዓያኹም ጌርኩም ብልዑ
3: ናይ ዘምህረትካ እንታይ ደ ኣለዎ እዩ ታውሽድኮ ጋንጋ እዩ
4: ሓራም ሓራም በሊ
3: ሙሒዳ ናበይ ገጽካ ኢኸ
4: ሆሆ ኣንትኒ ቤተይ ክብለኩ ኣለኹ ግዳ ክነግረክሎ ኣብዞም እንዳኸፈላ እንዴ ዓንተ ወይ ተዛዊረ ነይረ እዘን ኣንስተ ዓድናሲ ድሓን ዲ ዓላብሻ ቅድስ ኣደይ ምልእተ ኣደይ ዓመተሲ ቁርዲድን ቆርበትን ኮይነን ቀኒ ድሓን እንዲ
5: እንታ ሸላው ዳኸበል ዓንታ ኹንኩም ማቱም ዓዲ
6: ዳኹንኩምይ ዝብዘሎ
5: እንታ ዝግልበት ገልቢጥኩም ዝህረድ ሓሪድኩም ናይ ብሓቂ ዘይትብሉ ትም
6: ሰባትሰባት
5: ተገልቢስዓኑ
6: ሞ የበርሀ ሓሰርካብ ምቅፃሉ ዓዱ ከሲኒ ሓደረ
5: ከበረ ሓምሓሙ በረ ይሃርም ኣሎ ጠ

0: አንተ አንዳን እሱ እንደ አንድ ሀዲርኩ ከኔ ሀዲር ከደ አንድ ሀዲርኩ
1: መስከ መስከ አምላ አይጣሁ እንደ ሁለተ ወላ ቢኩ
0: እንዳ ከጥዕዳ
1: ይህቶ
0: እንዳ ይዘጥዕዶ ረኺበለኹ እንቲ ምልእተይ እ ንስኹም እንዳ አልኩኝ አንተ እንታይ ገዛ ከአት ሱቁስ ክበል ንበጃኺ ዋ ብሕሙም ከብደይ ኮይ ዝሓድር ዘለኹ ይህ ዝብለባ ስምዒ እስኪ ስምዒ ሞ ክነግረኪ ኣነ ኮ ኣብዚ ዓዲ ወዲ ዓዲ ወዲ ርስቲ ኮ ከም ጨው ድ ክሓቀልኩም ትደልዩ ዘለኹ
1: ብስማ ወልድ መንፈስ ቅዱስ ፀናኢና ከንጨውሐቀ ተክትረክብቱ
0: ሓሰረይ ኮ ይስስን ኣይኮነን ዘሎ ሓሰር ተቃፂሉኒ ተበልኩ ኣብ ርእሲ ዘላታ ዝተወሰኸታ ኔልክ በዓል ቤትክ ከዓኒ ድሓንሕራይ እንዳበለ ኣብ ዓዲ ኣኪቡ ዓብይ ዓዲ እንተበልኩ ኣብ ዓዲ ኣኪቡ ንሄለካ ይገልፆነ ተሸጉጡዋ ዘሎ ተሸጉጡ ዘሎ ከያውፅ ዓብኒ እስኪ ከዓ ከም ሰበይቲ ሳንታን ሰብኣይ እንታይ ገበረ ክትብለይ ትኽእል
1: ኣንቱም በረሓ ወይ ነደል እንደና መዓስ ደቅሽ ሓሪሩ ሰብ መሲልኩም ንደቀሰኩ የለ ዋላ ቆልዑ ክኾኑ ጎረሞ ዋላ ቆልዑ ክኾኑ እዮም ጎረሞ ቆልዑ እውን ከንድድዎ ክኾኑ
0: እዮም ክኹንኩም
1: ኢኹም በስምኣ ሞ ንቅድም ወለከ
0: በስምኣ ምናይ ትበልኒ ሓሰር ኮይ ተቃፂሉኒ ዝብል ዘለ

0: ኣፂልኒ ኢልኩም መሬጦም ቆልዑ ገሮማ እንትኾኑ ኸ ምስ ውን ዓዲ ክትቀሓሩ
1: ወሪድኩም ኢኹ ዓይነት ቆልዕዮም ንሓሰር
0: ፈለቃልቲ ክገብሩ ድኽእል
1: በጃኺ ንገርለይ በጃኺ እንታይ ዝገበረ ሰብኣዩ እንታይ ዝገበረ ሰብኣዩ ዘቃፀለሉ ዘይትምፁ ኢሉ ክትዛርብ
0: የናዲ ወንደሉ ማዓስ ደቂ ሸምሓዲሮኣይኑዑ በስማኣን በሉ መንፈስ ቅዱስ ብንኩምስኽእዩ
1: በስማዓ እንተብል ሕማም ድዩ ሒዝኩዩ ካብ ሰብኣይ ክንስ ክትሓሽ እንተበልኩ ከመይ ድ ትክሳይክን
0: ህድግለነ ግብር ኣብልኩም ገፅኩነቱ እንታይ ወረድኩም ይነብስኩም
1: ኣነ ዘቃፀለለይ እንተተረኽበ ፅቡቅ ምልእቲ ሓፍተይ ኣይተረኽበን ግን እንህለኹልካ ኣነ ኣይገድፈን ኣነ ንኩልኹምን ኣይገድፈኩም ቀፅሎ
0: ዋይ በስሙ ኣብ ወርድ መንፈስ ቅዱስ ህድግለ ነገር ትምሰ ኣይተፀሊሎም እዮም ግዲ ሕነ ሓሰን ሰዓዲ ምሎ ከተቃፅሉ
1: ዓዲሙላ ኣይበርክኹን ኣብ ገለ ከይተትኩ ዓዲሙላ ኣይበርክኹን ትዘቃፀለ ከቃፅሎ የለኩሎ
0: ወይ ሕራ ይበሉ ሕራ ሕራ ሕራ
1: ዓዲሙሉ ኢለ ከም ሃገር ክደኸኣ ኣብ ገለ ክትልብዕ ንገል
0: ኣይተዓኹምን ኣይተዓኹምን ወይ ሓወይ እንታይ ጉድኢት እዚ ኣብ ፅላለ ድሂብሎም ካ ዋይ በስማ ኣንቦል መንፈስ ቅዱስ ተወሪድዎ ምንቲ ሰኦም ክዛረብ ደግዳ ዋ
2: ዓመተይ ሎም ክዚ ለይ ስራሕ ክትሰርሐይ
3: ሕና ዘላ ብቐላቅል ከመይ ትብሎ ሽግሪ ይዘክ
4: ሽማይ ኣታ ሽማይ ሽማይ ሽማይ ሽማይ ውባ ና ንሓስካ ና ናሓና ና በዚ ናክንግስግስ ሽማይ ኣታ ሽማይ ሽማይ ሽማይ ሽማይ ሽማይ ው
3: ከላ ዘይ ስራሕ ኣሰርሕ ሰበይቲ ዋይ
5: ኣደርካ እያ ክፈላ
3: ኣደርካ ዳየ ወዳዒተይከ ኣታ ሃዳ ዋዕካ ዝዓይንኻ
5: ብጣዕሚ ፀጊቦ
3: ኣንታ ኸሲስካ ኣባይታ ዓዲ ገብ ዘይተብሎም ነበርካ
5: ሰሪባዕሎም እንተዝኸውን ዶ ፀሪእካ
3: ኣይሓዝኩኻ እንታይ ባህላኻ
5: ክንዲ ዘይትብፅሖ ጎርዞ ዘሪ ዓይነይ መንሽር ኒ ነይሩ
3: ሕማቕማዓ ስዒሉ ወደይ እስኻ ኸ ደይትኸሶ
5: ሃራም እንተዝነግረኩም ከይትስምብዱ
3: ኣንታ ወደይ ርአ ዝሰንበድክዎ ዘቐሊሉ ኢልካ እዮ መንግዲ እያ ሃሪምካ
5: ሽማ ይወድኹም
3: ስምኣም ወለንፈስ ቅዱስ ሽማ ይወደ እዮ ከምዚ ገይሩ ወቕዕካ
5: እወ ንስዩ ንዓይኖም ኣብ ክንዲ ብንቡር ዝሓተትኩላ ሓደ እግሪ ምስ ሕድሪ ኮይኑ ያዒልኒ ካልኣይ እግሪ ድማ ጓይላ ዓድም መሳሚሱ ዓይነ መንሽርኒ ዓገበሉ ያ ያኸፈላ
3: እሞ ከምዚ ገይሩ ስጋዕ ዝወቕዓ ካብ ጠቓኹም ገለ ሰብ ኣይነበረንዲ
5: ዝሕግዝ ንበዓል ሕድሪ እምበሪ ዘገላግለ ይረአኹም
3: ዋይ ወደይ እሞሕይኸ ዓይንኻ ድሓንቲ
5: ድሓን ክኸውን ዶ ሃሪምኒ ዘይምንቋሪ ተሪፍዎ
3: ዋይ ወደይ በልታሓ ንዓኻ ምሕረት ተውርደልካ
5: ኣሜን ወዲ ሰብ ዓዲ ውዒት ካልኣ መዓስ ከም ዝኸውን ኮይኑ ቀሲንካ ዘይድቀስ ንሓን ዝወደ
6: ያኸፈላ መጋብረይ መንፅሩር ምዃኑ ኸ ቤትካ ሓውን ሓሰር ንክእትወላየ

0: አዳጅሪ አቡር ብራው ጅሪ ብራው አዳጅሪ አበይ አቡርነት እሱን ከዳርክ ዛውን አቡር
1: ሐደር ካዘ ምህረ
0: ወይላይ አንድ ሐዲር ካዘ አንድ ሐዲር ካ
2: ዘርባ
1: ሓባቢልካ ሓንሳብና ባይ ሓንሳብና ብሰጥር ዘይትብለ
2: በዚሑ

0: ዘለይ ከዛር
1: ከምኡ ከሓይሽ
2: ሕማም ነብሰይ እዩ
1: ኣሜን
0: ብራው
1: ወልፋስ ዘይምልኮታ ኣትስ ትካዕ ምስ ማዕ

0: ኮይና እንድያ ኣብያትካ ድሓን ኣኽለካ ዶ እዚአን መቕቕር ኣብለልና ዝወደት ይኣኽለካ እዩ
1: ኣርሓ ቦ እንታ ከመይ ትበልዎ ፅጋቢ ተሰሚዕካ ኣሎ እምበኣር ክሳብ ዓይኑ ዝነቁር ሃሪምካ እዩ
2: ኣቦ መን
1: ዝወቕዕካዮ ተፊካ እንታ ኣክንዳ ዓይኖም ዘሪኻ ሲ ሰበይን ስምካን ከተጥፍእ ኣረ እንታይ በዲለካ
2: እንታ ቦ ኣነ ክንዳ ዓይኖም ዘርእ ዝሃርምኮ ሰብ የብለይ ኣኸነለ ዘርእ ዝሃርምኩ
1: ኣበየ ውርዚ እናተረኺቡለይ ስነገር ክትሓባብ ፅጋብካ ካብ ኣብ ሰብ ኣብዕ የውዕሎ
3: ኣንቱም እንታይ እያ ኣቢሱ ዝቆልዓ እንታይ እዩ ገይሩ
1: ንዳይር ኣብ ክንዳ ዓይኖም ዘርኢ ሃሪሙ
2: ኣበይ መን ይኸምኡ ዝበለካ
1: ዳይር በዕሉ
2: ሕሱ ኣቢሉ
1: ዓይኑ ክፈስ ዝተረኸቡ ዘይብሉ ዝሕሱ ቢሉ ትብላ ኣለካ
2: ምህረማ ዓይኑ እንተኮይኑ ካልእዩ
4: ሓቂ ቦይ ትማሉ ምሸታ ጎይላ ሽማ ሓወይ ዝተሓንጎጦ ክበሮ ክሕድጎ መፂእ እዮም ተሰሓሒቦ ሕድሩ ምስ ካልኦት ኮይኖም ካኣገላጊሎም ሓሳዊ ኮይኑ እምበር ንሕድሩ ዝዘሪኻ እንዲ ዝበሎ
1: እምበርካ ክንዳ ዓይኖም ዘሪኻ ይወቕዕካ እዩ
2: እንታ ቦ እንታ ኮነ ኢለ ክንዳ ዓይኖም ዘርኢ ዘወቕዕኹ ዓይኖም በይና ዘይተኣኽሉ
1: እንታ ቆልዓ ግለ ነገር ሱር ከም ዝሰደ ነገር እዩ ነጊርኒ
2: ኣቦ ወየ ነገር ገላቢጣ ካብፀወዮም ኣነ እውን ንገብሮ
1: እንታ ክትገብር ንታ
2: ኣብራኹ ሰረ ሓላ ውስጥ ሕጎ
1: ኣነ ኸፈላ ኣነ እንታ ንዓተመለስ ተመለስ እኒ ትብለካ ዘለኹ እንታ ንዓተመለስ
5: ዋይ ኣነ ኸፈላ ኣነ

0: ክንጨዑ
1: ብኣንፈስ ምሰቦን ከመይ ዓይነቱ
0: እንድዕሉ ኣብቲ ተወሊጁ ዛዕበየላ ዓዲ ገለ ጋኔን ለኺዕዎ ክኸውን ኣለዎ።
1: ብኣኽሪ ቆፃባ ሰተ የሳ ዓዲ ብዓዳ ብኣኸን ከም ትዛረብ ጌርክና
0: ኖቦይ ትዘርጓል ከም ዘላቶ ክፍልጥ እምበር ሽመደለየ ወስ ከም ዘይበልኩምዎ ፅቡቅ ገይሮም ፈልጡ እዮም።
1: ሳንደይ ከዓ ብመጋብር ክንዳ ሽመት ከኩሕደክም
0: ሳንዳይ ነዩ እንዶንበላ
1: እዚ ዶንዮ ባሃል ኮይኑ
0: ስምዓን እንዶግዳ በዓላት ደ ውራይ ከም ዘለዎን ላዕሊን ታሕትን ክብላ ቀኒና ኣለዋ።
1: ሕይባ ዘረባ ኣምፅኸ ደይ ኣነስ ኣርሚ ምንዘቐኒየ ነገር ብድሓነ እንደን ከሳንዲ
0: እንድዒ በዓላት ደይ ልበን ዘይርከብ ምስጢር ገይረንኦ ተብሕትም ኢለን እየን ዘለዋ ሳንዲ
1: ንዕኸዓ እምበር ሳንዲ እዚኣስ ገለ ሳላታ
0: ካብዛ በዓላ ቦይ ከፈላ እንታቦት ፅሕማ ዝመፁ ኣያ ዘጎ ሓንሳእን ገዛና ሓንሳእ እንዳያ ምሕፁን ክብል ኮለል ክብል እዩ
1: ዝውዕ ንሱ ረኣ እንታይ ቀሮምስ ካብ ምስ ሰብኡት ምስ ኣንስቲ ጉጁም ዝበሎ ይበዝሕ
0: ድሓንድሓን ንሱሲ እንሽማይ ሕድሩ ብኣድጋ ዕንጨይቲ ፅዒኖም ክኸዱ ርእዮ ምንታሓተትኩም ንፈልጦ የብልናን ንሕና እውን ተላኢኽና ኢና ኢሎምኒ
1: ዋይ ሞዳኣትን ሳንደይ ገለ ዶ ርኣ ንዓኸን ብሕቡእ ከመርዕኹን ኢሎም ኮኑ
0: ኣቲ ክንደይ ተኻስማ
1: ዋ እሞ ተበፅቢፅና ኮሳንደይ ኣፍ ዘይብላ ጉዳይ ተረኺባ ወይ ለከ እዚ ኢልካ ክዕየር ዘይከኣ ደፋና መጃኸይና ክግረፋራ ዝሓመም ሕመመሉ
0: ዋ እንታይ ዳ ሞ ገይረ ክናባይ ተፀጓዖትን ሳንደይ
1: እባዳ ክነግረከ
2: ያበረ
3: መኒኻ
2: ኣለኻ ዶ ያበረ
3: ኣለኹለኹ መኒኻ
2: ኣነ ዳይረ
3: ዳይር ወደ ንዓንደና ናብዴት እተዳ
2: ኣይፋሉን ኣያበረ ክኸይደ
3: ኣነኻ ክወፅ እንዳ ተቐራረብኩ ኮይ እንታይ ደኣ ንዓንደቶ
2: ኣይፋሉን ክኸይድ
3: ዋዕ
2: ኣነሲ ኣብቲ ዛዕበ ኩሉ ዓዲ ክበፅሕ
3: ዋ ዛዕበ ኩሉ ዓዲ ዳ እንታይ ደኣ ሃንደበትና ናይ ድሓ
2: ዝሓሰብኩ ኣለኒ ያበረ
3: ሓሰብኩ ኣለኒ ሞቲ ዝሓሰብካዩ ዶ ተጓብሎ እንታይ ኸ ኮንካ
2: መዓልቱ ይኣኸሉ ግና እንታይ ያበረ ኣነ ስንዓይኖም ዘይበቅዕ ሰብ
3: ዋ ንታይ ሃንደበት እዩ እንታ ኾንካ ድኣ ከምኡ ተማርር ኣለኻ ትበቅዕን ፈረቓን እምበር እንታይ ኾንካ ዘይትበቅዕ ወለከ ንገረኒ እንታይ ኸ ኾንካ እንታይ ይቲ ዘንክሰካ ዘለኹም ፍርካ ዳይር ወደይ

0: ኣኸ ኮንካ ካብ ኣብይ ንዝገብረ ኣለኒ ያብረ
1: ድሓን እቲ ትገብሮ እሞ ኣብ ሸውዓተ መዓመቆ ቅብራ ብሎ ድሓን ኣብ ልብኻ ግበሮ ንዓይ ግን ቶግ እንደብሎ ንገረኒስ ንገረኒ
0: ድሓን ዝገብሮ ኣለኒ
1: እቲ ትገብሮ ኮይኖ ዲፎኖ ይብለካ ኣለኹ ብልብኻ ኣለዎ እንታይ እዩ ትኸምኡ ዝገብረካ ዘለዎ ይብለካ ኣለኹ
0: ና ድሓና ያብረ ሸዓይተ ክምለሲ እንተ ኸዓ ሰላም በለለ
1: ድሓን እንተ ኸዓ ዳ ሰላም ንለዋወረ ናብ ሳውንያ ከይዳ ዘላ ቐልጢፋ እንተ ተመሊሳ እዩ ድሓን ሰላም ዳ ይብለልካ ድሓን ግዲ ይብልካ
0: ራይ ከይዳ ኣነ ብርኹ ምዕልቲ
1: ናዓበል ንዓ ሞ
0: ንዓቅጫሎ
1: ክትቆፅር ንዓ ንዓ ዝወደይ
0: ድሓን ሸዓይለ ድኣ ኸይድ ግና ንዘርኡ ሓወይ
1: እወ
0: ኩሉ ኣብዚ ዓዲ ዝወረደትኒ እሪ ቁፅር ኣቢልካ ንገረለ ከየጉደልካ እሪ ቁፅር ኣቢልካ ንገረለ
1: ኣድሓ ንሱስ ይርእካ እንደ ዘለኹ ወሪድ እኳ ዘሎ ዳ ይርእካ እኮ የ ዘለኹ ብዛ ዓዲ እኮ የ ዘለኹ ብዛዕባ ምንጋር ኩሉ ዝወረደካ ዓዲ ምልእቲ ናትካ ኣንፃር ከም ዝኾነት ክነጉረ የ ብዛዕባ ንሱዳ ረኽቦ እንድየ ንጉረ የ ግዲ ይብልካ ግና ንዓ ሞ ንዓ ንዓ
0: ኣይፋሉ
1: ንዓ ንቅድም ኣሎ ቅጫ ዝገበርክዎ
0: ኣይፋሉ ድሓን ሸዓይለ
1: ኣታ ንዓ
0: ብርኹ መዓልቲ
1: ራይ ብርኹ መዓልቲ እስኪ ኣይ ወዲ ረኣያ እንዳረኣያ ሳ ከምዚ ወዲቕኩም ከይ ዝበለ ሕለልኩ መሲ በቲ ጨዲዶ ሞ በቲ ተርቢዖ ሞ በዚያ ይሰለጦ ከመይ ዝበለይ ከመይ ዝበለ ስምዕነት ዝነበረ ገዛ እንዳሰምዑት ነበረ ገዛ ኣርኣያ ኣርኣያ እንቋዕ ተመሊስካ ይትሪኦ እዚ ደቅኻ ረኪቦሞ ዘለዉ ታዚ ዓዲ እዚኣ ሰብ ኮፈተብል ዘይትኽእል እታ ከመይ ዝበለት ዓዲ ኣ ጎኒ ይፍሃና እንታ እታ ከመይ ዝበለት ዓዲ እያ እንታ ወይ እዋይ እዋይ
2: ኣባዳየርሲ ሰሊጥዎ ደኹ
3: ንምንታይ ኢኻ
4: እዋ እቲ ጓልኩም ሃቡና እንበሪ
3: ወይ ኣብ ምንታይ በፅሑ ሳይጠየቅዎ ንወዲ ቐሺ ድኢኽዎ መብሲ ይፅብዩ
4: ዋይ ሓንቲ ተኸ ኣቐዲም ግዜ ትነግሪ ነበር
3: እንታይ ተባሂልና
4: ክሊ ኣቐዲመ ጓላን ወዳን መፍለጥ ክዎ ነይረ
2: ግዲ የብልካ በፍንጫብ ኢድና ክነእትዎ ኢለ
3: ዓይኖም ዶ ዋዛ መሲልካ
2: ኣትኽሊ ጓልሲ ካብ ምራን ማዕለኻ ምቑላፍ መን ሕለፍ ኢልዋ እዩ
3: ሓቂ ሓይሳ እውን ዓይኖም በዚ ትዕይሮ ዘለካ መእየሪ ትዕየር ጎል ዘይኮነ
4: ወይታይ እዛ ዓይኖ ናይ ሰብ ፍጥረት ዘይብላ ኣጣምታ ኣጣምታ ነብሪ ኣራግፃ ኣራግፃ ኣንበሳ ኣይእወ ሓወይ ነዚኣ ምውናን እኮ
3: ኣነ ዝፈርሕ ናይር ኣብ ሰማይ ዘሎ ደበና ከይኮነ
4: እዋ ከምዚ ጎይታይ ድበልዎ በፍንጫ በፍንጫ ኸውን
2: እዚ ዕላ እዛ ጎርዞ ካብ ናይ ካልኦት ጎራዙ ዝጥዕም ዕላል እዩ ዘለዋ መልክዓ ኸድሓ ንድያ
3: ድሓንእያ በተፈያዲኻ
2: ኣይ ሰነፍ ሰብ ኳ ይፈቱን ሳውን

0: ኣቶም ምስ ነገረኒ ምስቲ ማሃሮም ትሪኢ እንደ ዓይነታ
1: ማ መዓልቲ ውዒሉ
0: እምበርከቲ ዝርያ ዝብሎን ዓይኖም
1: ኣብሒሱ ኣቢሉ
0: ኣላናስ ህንቢደ ነረ
2: ንዓይኖም እንተዘረየላ እሞ ጓል ዓዱ ማዕሩ እንዳኣላ ንመንደ ዘርኢ
0: ብዘየለን ብዘይተባሃለን ስበይ ክፅልማ ኣይደለን እየ

0: ተባዕታይ እንዲያ ዓሰርተ ወዲ ዘይወለድኩ ኮይ ትብልናኻ
1: ምስ ዓይኖም እንታይ ኣለካ እዩ ግዲ
2: ኣቦይ ዘለዎ ደኣ ዓዲ እኳ ዘይብረ ኣሎ ዝንኣፎ ዝሃቦ እንዳሉ ተዛሪ ኢሉ
1: ንሃ ንሕና ዳ ዝሓለፈ ልቢ ተዋሂድኩም ከይትኾኑ ዝብል ኣፍ እዩ ከዘይበልኩም ድማ ንሃ ቀሲሉ ክበርህ እንዲ ናይ ጥራሕ ምስሕና መኮከይ
0: ንዕሉ ዕፉሕ ኮይኑ ስገማዕማዕ እዩ
3: ቤተ ክመላለስ ትንፋስ መልቆቆን ኣታ ወዘጎ ኣነ ዘምህረት እየ ኣለኻዶ ከመይ ኢልካ ውዒልካ
4: ከመይ ቀኒኻ
3: ንሓንዶ
4: ስኖ
3: ድንቂ ኣይተረኣናን ቀኒና
4: እወዋዕ
3: ኣንታ ናብዚ ቤትካ ዝተዛዊሩ ነሩ ኢሎውን
4: ኣንታ ወደሌካ ነይረ እንታ ዘምህረት
3: በየ ንዳኣድካ ሎምቕነ ተብተብ ትብሎ ዘለኻ ሲ ንበይኒ
4: ዋ ኣይደሓነ ኣበይ ኮንሪኢኻ ንኮንካ ኢኻ
3: ወይ ግደፍንዶ ነውነጀው ክትብልና ፀሓይ ዓሪባ ትካ ዘላ
4: ኦይ
3: ብድሓንካ ዲኻ
4: ብነብስኻ ኻ እምበር ዘምህረት ኣነስ ነውነጀው ኣይበልኩም
3: ወይ ግደፍንደ ግደፍ እንደይ ትሕባ እዮ
4: ኣንታ ስማዓን ነግዳ ናብቲ ቁም ነገርና ክንኣቱ
3: ድንቂ
4: ነቲ ኻ ደለያ ነይረ እሞ ኣብ ቤታ ስኢናያስ ኣይራኸያ
3: ዋይ ነዚ ቐሊል ዲኻ ኸ ደሊኻ ንቕኒኻ ወኻርያ ዳ ደይ እንዳ ዝብያ ትርከብ
4: ሓስኩኻ
3: ኣብሳውን ኣላትካ
4: ብኸመይ ኣጥሊልካ
3: ኣንታ ኣነ ሞ ሰሪ መዓንታይ በዛ ዓይነይ ቁልሕ ኢለ ይረእኽዎ ግን ካብሳ እውን ሓሊፋስ ናብ መንገይ ተኸይድኻ ትኸኣውኻርያ
4: እንታይ ሞ ፈሪጥ እንታ ዘምህረ
3: ብድሓን ዲኻ ደኣ ንተኸዓ ዘድሊ ነገር
4: ኣይረድ ደለያ ወደያ እንታ ዘምህረት
3: ዎዎይ ተኸዓዛ ተኸሊት ነገርሲ ወዲ ዘጎደሊኻ እያ ሞይ ጣዕኻ
4: እንታይ ስትዑ እየ ተሪኢኻ ግዳን ግርም
3: እማ ተመኸርኩኻን ተመዓድኩኻን ዝትጸልኦ ዶ
4: ግርም ምኽራሓውካ ዶፅላ
3: ተኸዓ ኣንስተይቲ ወኻርያ ምዃና ትፈልጥ እንዲኻ
4: ቀፅል
3: ነዚ ተባዕታይ ወኻርያ ናበይ ከም ዝኸደ ዘይትሓቶ ዝሓቐና ነገረ ዘለ
4: ወኻርያ ኢልካ ንባርድኻ ሞኻ ተባዕታይ ወኻርያ ኸ ኣለዋ ኣንታ መን ድኸውን ደለኸ
3: ብረ ከባዕሪ ተባዕታይ ወኻርያ
4: ኣየ ዘምረት ንስኻ ዘይትብሎን ጤለይቲ ጣጥሞን እኮ የለን ኣየ ዘምረት ፅባሕ ንጎኻ ንዓና ግልምፅ ምስበልና ገለሽን ክተጠምቐና
3: ኢኻወይ ግደፍ ግዳ ግደፍ ግደፍ ግደፍ ክሳብ ሎም ሞ ድሓኒ ኢኻ ፀኒሕኻ ሎም ሞ ንተኸዓ ወኻርያ ዘድሊ ነገር ካብ ምፃኻ ፊኢካ ዶፊኢካ ዶ
4: ንዓበል ንዓ ንዓስከ ብጠጠውካ ኮይኑ ንዓ ሞቶ ገለ ለኺፍካ ትኸይድ
3: ኣያ ሰብይ ዝሰርሑ እኳ ይፈተወኒ ግደፍ
4: ሓራይ ነቲ ኸዓ ተረኺብካ ያበል ንገረለ ኢኻ
3: ክነግረልካ የ ዓታ ረሲዑ እየ ኸ ደኣ ንስተይቲ ወኻርያ ኢሎም ኣለው
4: ወ
3: በረ ተባዕታይ ወኻርያ ኢሎም ኣለው
4: ኢለዩ ኣለው ኩንዶበል
3: ወዲ ዘጎ ንድሕር ደሊኻ ዮምዚ ነፊኢካ ዶ ዓድና ካ ርጉማት ድዮም ተኾላ ኸይብሉካ
4: ተገስካ እምባር ሰውፅ
3: ና በል ከና
4: ዘምረ ሓደ መደት ውፅዋ በቃ

0: ካብዚ ኸደ ኣለኻ
1: በለ ሽማ
2: ናይ ቤት መፅ እንደ ሲነቀ
1: እ ናይ ድሓን
2: ኣንታ ወረ እንዲ ሒዘልካ መፅ
1: ሃየ ከመዚ ለ ወረዲ
2: ወርዓይኖ
1: ወይ ለከይ ሕማ ወርዓይኖ ከመይ ዘለኒ
2: ኣንታ ትሕቱር ዳያርዶ ንመውሱ ዋሕቲትና ይነበረ
1: ሞ
2: ስድራ ኣብዮም
1: ኦ እሞ ሰሪ ንስ ብኣምሆ ላዕሊ እንታሓተን ዝተባሃለ ኦይ ኣነ ደኣ ብድሕረይ ደኾን ይዓይልዎ ይኮይኑ እዩ ኢለ እንዲይ ሓሜካ
2: ዋሉ ኣንታ ዝወረ ቤት የበፅሕ ንዓይኖም ፈትዋ ተባሂለ ሰሪናውቲ ሕናሕና ምሳይ ሒዝዎቕን እዩ
1: ኣንታ ዳየርካ በላዓልካሲ ካብዛ ብኣምሆ ትበኣሱላሲ ኣብዚ ዓዲ የለ
2: ኣብቢሉ
1: እንታይ እንታይ እሞ ክንብል ኢልካና ኢኸ ከም ድመስለኒ እውን ነታተ ኸዓ ኣብዛ ዓዲ የላ
2: ናብቲ ሰይጣን ሰውን ከይዶ ምኾኑ
1: እወ ኣብዛ ዓዲ እንተዝህሉሲ በት ኢልካ በቲ እንተረኣየ ነይሩ
2: ደቂ ረኣያሲ ሓቢሮም ሓወኻ እግዱ
1: ሓይረ እንታይ እሞ ክንብል
2: ኣንተ ዓዲ ኣብዮምና እምበር ኣያብርህ እንተኸኣል ናብ ባህ ድበሎም ከይንቀሳቀሱ ተዝግዘዙ
1: እንዳይ ከምኡ ጌርካ እውን ፅቡቅ ዝሓልፍ ኣይመስለኒን
2: መቢሉ
1: ኣንታ ሰውን ተንቀሳቂሱ ድላ እዩ እዳገበረሲ ንሶም ኣበይ ምህላዊ ምፍላጦም ከፀግም
2: ምሽክና ይነ ተወድቀ ሽኻ ዝርከቡ ናይ ቅጫ ዘሚቱ ትሪፉሉ
1: እንታይ እሞ ክንብል ወረይ ኣብ ዝጎደበሲ ሰለስተ ጣዕዋ በፂሑሎ ኢሎም ከ
2: እንታታይ ኣኻ ትብል
1: እዛ ዝብለካ እዩ ሕጂ ዝገደደ ደስ ዝበሎ ተጎርዞ መሪፁ ወስድ ምህላዊ ይብኢሱ ዘሎ
2: ወዲ ኸፈላኸ ኣንታ ኣንታ ሞይትና እንዲና ዳ
1: ሞይትና እወ ዓዲ እንደሞ ምሕጋዝ ኣብያትን ሎሚ ደ ፅባሕ ክንማኸር ክንላዘብ እንዳበሉ ክላሱ ቕበልካ ይበጃ ኸኢለካ ዋ እንታ ካብ መፀኻሲ ኣብዚ ኣላ ሓፁር ምፃር ኣብየትን እሞ ዓነ ይሓግዘኒ ኣነ ንምፃ እያ

0: ኸኣን ክስክስተይ
1: ኣንታ ውዕለኒ እንዴ ኣኽለኒ ባሓጅ ዚ ፅግብ ውዕለ
0: ገር
2: ተኸዓ እዛ ዓይኖም ትበሃል ጉርዙ ብዓይነይ ክሪኦም ደለኹ
1: ናይ ድሓን ዳኣ
2: ድሓነ እዚ ኩሉ ድፍረታ ባህ ኢልኒ
1: እሞ በዕለይ ወጢጠ ከም ፃሳይ ትፀብል
2: መቸም ኩሉ እዩ ዘፍርዓኪ
1: ኣንታ ሰው ዓይኖም ሰብ ዲ መሲልካ
2: ነቦኣነ ዲኣን ብጥዑም መልሓስ ጓልኩም ክወስዳ ይኽሎም እዩ
1: ኣይጣዓኻ
2: ጣዕና ዳኣ መል እዩ ሰበይቲ ናይ ኣንስታ ገዲፋ ስብእነታ ኸተርኢ ምኽኣል ብኽሪ እዝነ እዩ
1: ኣብ ኩልና
2: ንዳየር እንታይ ከም ዝበልዎ ንገርኒ እምቢ እንተይ ኢሎሞ ካብ ማእከል ዓዲ ጎጥቢጠብዚ ከምፀ እየ
1: በላይት ንደ
2: ፅባሕ ንጎ ክትከዲኢኺ ወቢልክ ከዓ እዩ ትጥፊ
1: ናይ ዝምምልላሰይሲ ገለ ዘይ ትገብር
2: ክንገብር ኢና ድሓ
1: ንማዓሰይ
2: ሓደ መዓልቲ
0: ንዳየር ሓወይሲ ከኣብይዎ ማለት እዩ
2: ድሓ እንታይ ኣበዩ ከዓ ኣብዚ ኸነምፃ የለ
0: ክርን ሽዑ ዳየር ሓወይ ምርዕዋ ማለት
2: እዩ ይ

0: ገለ ማህሪ ገለ ሓሳባት ትረኽብሉ ገለ ድማ ሓበሬታት ትቐስምሉ መረባታት ራይና ናብኹም ከነብል ውዒልና ክቡራትን ክቡራን ተኸታተልትና መረባትና ድማ ኣብዚ ክንዛዝም ኢና። ኣብ ቀፃሊ ግን ብካልኦት ሕዝቶ ኣብ ልክዕ ሰዓት ክኾን ምረኻብና ክሳብ ሽዑ ግን ከም ትወትሩ ንብሎ ኣብ መደባትና ናትኩም ሓሳባት ርእቶ ንቐፌታ ኣገዳሲ እሞ 12447 ናይ ስራሕ ቴሌፎንና እዩ። ክድውልና ክንቅበለኩም ክነንግረኩም ንድልዋት ኣለና። ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ሓበን ሃብቱም ብምዃን ኢና ሰብ ዝመፅ ሰሙን ይበለና ሰናይቅነ
1: Gabba Manai

እዛ ዜማ እዚኣ ከመይ ከነስተማቕላ ፅኒሕና ፍትዋ ተኸታተልቲ መረፊሩና ምስኦም ዶ ክንፀዋት ፅኒሕና ፅቡቅ ካብዚ ስዕባ ቢለ ድማ ናብታ ተቐፅል ትሕዝቶና ማለት ምህር ፍዮርና ይክብለኩም ናይ ኢሎም ምህር ፍዮርና ድማ ረኽባ ምሕረት ኣብ ተዳልያ ንዓናት በቂዓ ዝበለታ ምክሪ ሒዛትና መፅያ ዘላ ቅድሚኡ ግን ሓንቲ ሕቶ ሓይታት ነራ ናይ ሎም ዓንቲ ዘይማስ እንታይ ኣጋቢዝክዮም ነርኪ ኢላትን ሞ ምሳና ዝፃወት ኢለያ ሳኻስ ሳዓስዕ ሞ ስራሕካ ይትረስዕ ፀወታ ጥራይሲ ኣኻል ይኮነን ኢላትኒ ዋእንተ ዳእሙ ክገብሩ ብጀካ ፀወታ ኢሎም ሰሓተት ክዎ ከዓ ዝመክሮም ኣለኒ ትብለና ኣላሞ ዘርባ ከይንዋሕኩም ብቐታ ናብታ ምክሪ ከብለኩም እየ ንስኹም ድማ ሰድያ ክመጣጢሕኩም ኮፍ ኢልኩም ክትከታተለዋ ንዓደምኩም ብቐታ ናብ ምክሪ ፍዮርና ከብለኩም እየ ስናይ ምክትታል

ከመይ ቀኒኹም ፍትሕ ተኸታተልቲ መደብ ፍየርና፣ ብፍላይ ከዓ ንኡስ መደብ ምኽሪ ፍየርና። ምቅርራብ ንኽረምታዊ ዕረፍቲ ከመይ ኣሎ? መቸም 10 ኣዋርሕ ከም ሓንቲ መዓልቲ ከይተማነና ሓሊፍና። ንኽረምታዊ ዕረፍትና ድማ ነታ እንፈትዋ ትምህርትና ንፋንዋ ኣለና። በሉ ፍትሕ ተኸታተልቲ፣ ቅኒ ናብቲ ናይ ሎም ዝተዳለወ ምኽሪ ምቕራበይ ክፋኖወኪ እትብል ጥዕምቲ ግጥሚ ጋብዘኩም እሞ ዳግማይ ክንራኸብ ኢና።

0: ፅሪ ሕማ መፂና እምበር መዓዝ ንብላ ቀባሪ ደርዓመ ተመሊዘ መሳኺ ክፃት ክሕጎስ ኢለ ቤት ምርተይ ብንጉኡ መፅ ኣብ ደንበኺ ዘሊለ መሳኺ ተሓጒሰ ትምህርተይ ቀሲነ እዚ መፅ ደሞ ኢለ ግዜ ዘ የርክበላ ኢለ ዓቢኻ ደጊ ኢኪ ኣኸለ መዓልቲ መመራእታ መፀ ሽዑ ብዙሕ ሓዚነ ክፍለኪ ኣዝዩ ከበደ ንዓተይ ደሪዘ ግን ብዙሕ ተሓጊሰ ኣባኺ ምዕባየይ ኣዘየ ተሓቢነ ቻ ቤት ትምህርተይ ቻ መምሃረነይ ቻ ቤት ክላሰይ ክምለሰየ ከብፅሕ ንኣሽቲ ሕዋተይ ክምለሰየ ከብፅሕ ንኣሽቲ ሕዋተይ
1: ንፍልላይ ምስ ትምህርትናስ እንቋዕ ከማል ንኽብ ተወርሒ ጥራይ ኣይኮነ ምክንያቱ ናፍቆታ ፈፂም ናይ ምኽኣልና ብፍላይ ድማ ፍቕሪ መምሃርትና ኣዝዩ ምኸበደና ሓንቲ መሓዛይ ብዛዕባ እዚ ክዛረብ ከላሲ ፍቕሪ ቤት ትምህርትና ልክዕ ከም ፍቕሪ ወላዲት ኢላትኒ ምክንያት ነግረኒ ከላ ከዓ በቃ ኣደ ወላ ንስዓታት ዕዳጋ በፂሓ ክመፅእ ከላ ከም ገለ ሓጎት ወፅወፅ ይብለና ምስ ተመሰት ከዓ ደስ ይብለና ቅሩብ ከየፀናሕካ ትሕንቅቕ ትርብሻ ብዙሓት ካብ ኣሕዋትና ነዴና ዝሕጉስ ተግባራት እናሰርሑ ሓጎሶም ዝገልፁላ እኳ እንትኾኑ እቶም ካልኦት ከዓ ብውሽጦም ፍትው እናበልዋ ግን ከዓ ርብሽ የብልዋ ምስ ተፈለየት ከዓ ናብታ ምድፍና ቆቦም ኢላትኒ ሓቃያ ፍቕሪ ቤት ትምህርትና ካብቲ ማሓዛይ ዝገለፀቶ ኣይወፅን እዩ ልክዕ ከም ፍቕሪ ወላዲት እዩ ኣብ ቤት ትምህርትናስ ክንደይ ኣብነታውያን ንሕግን ስርዓትን እቲ ቤት ትምህርቲ ተኸቲሎም ንመምሃራንን ምሕዳርን ዝሐጉስ ኣካይዳ ሒዞም ዝኸዱ ኣለዉ ዶ ሓደ ሓደ ተምሃሮ ከዓ ዋዕ ስለ ዘለዎም ብዙሕ ግዜ ብተግባራቶም ክቕፅዑ ይረኣዩ ይኹን እምበር ትምህርቲ ትዕፀላ ክበሃል ከሎ ቀጨውጨውጨውጨው ኢሎም ገና ከይከዱ ምስ መምሃርቶም ይናፍቑ 10 ሰዕ ክራኸቡን መዘክርታ ክሰኣሉን ይውዕሉ ነዘን 2 ወርሒ ክረንታዊ ዕረፍቲ ከም ነዊሕ ግዜ ብምሕሳብ ብምድፍናቕ ይፋለዎም

ድሕሪ ዝሓፃን መሰጋገሪ ዳግማ ተረኪብና ኣለና። ፍትዋ ተኸታተልቲ መረፊርና በሉ ካብዚ ፅዕባ ብለ ድማ ካብ ሃንቀውታት ትፅበይዋ ማለት ሕሶ ድራማ እዩ ክብለኩም። ናይ ሎም ድራማ ድማ ክመሃር ኣለዎ ትብል ድራማ እዮም ሒዞም እናቀሪቦም ዘለዉ። ተወሳእትና ድማ ምድላዋቶም ኣፃፊፎም ተቐሪቦም ይፅበይና ኣለዉ እሞ ብቐጥታ እና ድራማ ክብለኩም እየ ሰናይ ምክልታል።

0: ፈረይ ኬና ክዓርቢ ክትኮነ ለይ እንዲ ክፅበፀን ያ እንኳዕ ትራይ ተወደት እንኳዕ ዓርቢ በፅሓት ገድፋ ኬና ዝገበረቶ ሰማ ምፀላኹማ ከማ ምፀላኹማ
1: እሞ ነገር ናባታይ ፀገም ፅገረካ ትሃርማ
0: ባልያ ከ ድርብሽ ነዚያ ኣሚነ ፈተና መቕዳሒ ከማ ንገዲ ዜሮ ካብ 30 ኮ የረኺበ ባዕለ ተስፍትነኮ ፍርቂ ፍርቂ ከማንኮ ምረኸብኩ ነይረ
1: ዋ እሞ እንታይ ፀገም ባ ነገረና
2: ኣትሽኽሉ ይቆለንቲ ኮይ ክነገረኪ ኣቕሪሓት ንብል መሊሽ ድማ ኣዳናግራት ንብል ባዕልካ ስከ ነገረ ብጃኸ ባዕልካ
0: ጓለይሲ ፈተና ቅድሚት ንዳሕሪት ንኮፍ ኢልና ነርና ኣነ ከዓ ዮሩስ ንፍዕት እያ ኢለ ከተቕድሓኒ ናምበር ዋን ናምበር ቱ ናምበር ስር እናበልኩ ከተቕድሓኒ ረብሽ እያ ምስ ረበሽኩ ዋሳ ከዓ ሓንቲ ጨራም ወረቐት ብታሕቲ ሕሊፋትለይ ብታሕቲ ሕሊፈ ኣነ ከዓ መልሲ ዕለ ኣምፃሕሉ ግንፅል ግንፅል ኢለ ተራዋ ስተይስከ ፀኒሓትኒ ፈተና ክውዳእ 10 ደቂቕ ምስ ተረፎ ኣብ ኮሽን ፔፐር ፀሒፈ ክበከየ ሓንሳ ዓቕሊ ግበር ትብለኒ ኣነ ከዓ ብዓቕሊ ተተፀበኽዋ ተተፀበኽዋ ፈተና ክውዳእ ልክ 10 ደቂቕ ምስ ተረፎ መልሲ መሊሳ ትበኒ ኣነ ከዓ ጠስሚ ኢለ ተፈትፊቱ ዝመፃ ንመልሲ ኣብ ከለኹ ኣምፃሒለ ኣብ ከለኹ ኣብ ዓብ ውሽጢ 10 ደቂ ምልስ ምልስ ኢለ ወዲአ መምህር ሂብያ ደገ ምስ ወፃናስ ነቲ ናይ ፈተና ወረቐት ምስ ናይ ካልኦት ምስ ንፉዓት ተመሃሃሩ መሰራ ኣክወስ ወላ ሓደ ሓንቲ ታይቱ መልሲ ኮይ ወላ ዘይብላ ዜሮ ዜሮ ኣታባዕ ከማ እንተ ትብላ
1: ኣታተ እግሪካ ክብ ጥዑ ድዩ
2: ኣትያርስ ኩም ዶ ግበሪ
1: ኣቕድሕኒ ናበለ ብፅብፅ ኣቢልኒ
2: እሞ ዘይኮኑ መልሲ ክትነግርዮ
1: ስቕበሉ

0: ሓንቲ ሓሳብ ክዛረብ ኣቲ ናሓፍቲ ወላ ገዛ ክደት ወዝዮ ከደንፀከምሽ
1: ዎ ፈለማ ተሰጊገ ምስ በለኒ ንዓ ናይ ምሳይ ንገዛና ኢለ ብሓንሳ ውዕልና ምሳና ከዓ ተመሲሖ ድሓር ግን ዮርስ ነጊርያ ዮርስ ከዓ ንገዛና እንታይ ከም ዝበለቶም ሸዓነሸዓዮም ኣባሪሮሞ እስኻ ተደለ ከምሳ ክደት ወዝዶ
0: ዎ ኣሾምከ ገዛና ክወዝዶ ኣብ ደገ ምሳይ ክፃተሮሞ ክቆትሉን እዮም ገዛና ዮርስ ካብ ገዝኡ ዝተባረረሉ ምክንያት ምስ ነገረቶም ሽዑ ንሽዑ ዕፅርኹ ሽዑ ፅዮም
2: ድሓ ናይ ትሰኮፍ ገዛ ኮለኒ ባባ ብዝገበርክዎ ጌጋ ኣይወደይኒ ኸኢሉ ሰጉኒ ዮርስካ ኣብዝኣተኽዎ ገዛ ና መፀት ኣራዚና ከም ዝወፀ ጌይራትኒ ሰለስተ መዓልቲ ካብ ስድራይ ተፈለ ካብ ከልቢ ዝኸፍእ ውርደት ረኺበ የ ገዛና ኸይረ ኣብ ብርኮም ወዲቐ ይቕሬታ ክሓቶም እዩ እንታይ ደ ክገብርኒዮም ቻው
0: Yes.

እዛ ድራማ ከመይ ክንከታተላ ፅንሕና ፍተዋ ተኸታተልቲ መደፊርና ካብ ድራማ ኪነምዝንጋዕ ብዙሕ ቁም ነገር ተማሂርና ክንከውን ተስፋ ገብር ባርከስ ፍተዋ ተኸታተልቲ መደፊርና ፊዮርና ሎሚ ኢላ ደለቶም ዝነበረ ትሕዝቶታት እዞ ክትከታተልዎ ፅናሕኩም ነይሩ።

ትሕሳስና ድማ ተሓጊዝኩም ዓጊብኩም ብዓብዪ ድማ ተማሂርኩም ክትኮኑ ተስፋ እናገበርኩ ምርኸብና ኣብ ዝመፅእ ሰውን ኣብ ተመሳሳሊ ሰዓት ኣብ ተመሳሳሊ መዓልቲ ብመለሳት ዘለዎም ትሕሳት ይኸውን ክሳዕ ሽዑ ግን ሰሰናይ ንኽእልና

እت مديريت عدقايح لا حلا مركز شتيل روبابور دور عبل أقدكم سلحلات شرحام ديب أسمارا مقدرت مدرسين مدرسة وارسا يكالو ساواق اللتوك اللا أمامان أوروت ورح تاهيل تهيبام እት ምድርት ሓጋት ስካን ሰቃርም ሓገዝ ማይ ሲቶ ግልርሀ ግሎም ካድም ትሩት ገብ ከምሰላለ ትሸርሓ ኣሜሪካ ምን ጅምሁርያት ቻይና ትትዛበዩ ላዓለት መትሐርካይ ሮቦታት ከምሰል ኣብጠረቱ ኣተመረት መስር ወቱኒ ዝያድ ይብለት ፈናተ መጃላት ምስል ከምሰል ካድማ ኣከደያ ጅምሁርያት ቻይና ውህነት እግል ስስ ሰነት እትኩሮም ላዕላ ወራታት ትጃረት እብድግማ ንግል ኣምብታኩም ሰልቱ ሓመረያ ካ ሓይሳም ዋ ሓይሳት መተቕብላትና ግልዮም ምስ ድሉ ላዕላ ኣኽባር እትላተምም ወቅት ከይሮበርከት ምስለል እተላለየ ብራምጃትና

0: ሰላም ዝኽበርኩም ተዓዘብትና ንሎም ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ ንምክታልኩም ብክብሪ ዕድም
1: ክረምታዊ ውድድር ግራስሩት ኩዕሶ እግሪ ዞባ ማእከል ትማረቡ ኣብ ተፈላለዩ ሜዳታት ቀፂሎም በዚ መሰረት ማይትመላይ ንገዛ ዋና 3-2 ጋና ንፍሕ ድማ ንዕዳጋ ሓሙስ ሓደ ባሎ ትዒነን ኣብ ናይ ትሕቲ 16 ዓመት ደቂ ተባዕትዮ ማይትምናይ ንገዛ ዋንዳ 2-1 ክትረትዓን ክላ ጋና ንፍሕን ዕዳጋ ሓሙስን ሓደ ብሓደ ተፈሃልየን ኣብ ናይ ደቂ ኣንስትዮ እውን ገዛ ዋንዳን ማይትመናይን ብተመሳሳሊ ሓደ ብሓደ ወፂን ኣብ ናይ ትሕቲ 15 ዓመት ደቂ ተባዕትዮ ገዛ ማንዳ ንማይ ተመናይ 2-1 ጋና ንፍሕን ዕዳጋ ሓሙስ ሓደ ባሎ ስዒረንን ብዘይካዚ ኣብ ናይ ትሕቲ 17 ዓመት ፕራሪዞን ኣባሻው 3-1 ቲራቮሎን ሰረጀቃ 4-3 ኣኽርያ ንገጀት ሓደ ባዶ በሪኽ ንጉዳይፍ 4 ባዶ ሰንበልን 4 ስምራ 2-1 ክስዕረን ከለዋ ማእከል ከተማን ፀፀራትን ባዶ ባዶ ተፈላለየን ወጋሕመን ሕግታት ኩዕሶ እግሪ ዝቕይስን ዝቕይርን ቦርዶ ዓለም ለኻዊ ማሕበር ኩዕሶ እግሪ ኣጥቃዓይ ስዊዘርላንድ ብሬል ኢምቦሎ ኣብ ርዑ ፍጻሜ ፀወታ ዋንጫ ዓለም 2026 ኣንጻር ኣርጀንቲና ኣብ ዝነበሮም ፀወታ ክስጎ ከም ዘይነበሮ ገሊጹ ኣብቲ ውሳነት ኣደያኑ ሊዮኔል ሜሲ ንዝቕልሳ ኣርጀንቲና ዘርብሕ ይኾን ኣሎ ዝበሃለሉ ዝነበረ ውድር ኢምቦሎ እውን ግዳይ ዘይብቑዕ ውሳን ዳኛ ምዃኑ ድሕርቲ ውድር ተቓሊሑሎም ኣቐዲሙ ፀወታ ሓደ ብሓደን ከሎ ብጫ ካርድ ተዋሂባ ተነበረ ኢምቦሎ ኣብ መበል 72 ደቂ ተሃሪመሊ ወዲቑ ጋንቱ ነፃቕላዕ ተዋሂባ ነይራ ማእከለዳኛ ድማ በደል ንዝፈፀመ ኣካፋለ ኣርጀንቲና ሊኣንድሮ ፓራደስ ብጫ ካርድ ሂቦ ነይሩ ይኹን እምበር ቪድዮ ተሓጋጋዚ ዳነት ማለት ቫር ጣልቃ ብምእታው ዳኛ ነታ ፍጻሜ ኣብ ቪድዮ ክዕዛ ምስፀውዓቶ ናኦ ፒንሃሮ ዝስሙ ዳኛ በደል ከም ዘይተፈፀመ ብምግላፅ ናይ ስምዕታ ካርድ ንፓራደስ ኣልዩ ናይ ሓሶት ከም ዝወደቐ ዳይቭ ገይሩ ንዝበሎ ኢምቦሎ ብጫ ካርድ ሂቦዎም ዲሙ ናይ ስምዕታ ካርድ ወሲዱ ብምፅሑ ድማ ብክልተ ብጫ ካርድ ካብ ሜዳ ክስጎ ተቐሲቡ ኢምቦሎም ከም ውፅኢቱ ሚዛናዊ ዝነበረ ፀወታ ናብ ረብሓ ኣርጀንቲና ተቐይሩ ምዱብ 9 ደቂቕ ሓደ ብሓደ ተዛዚሙ ናብ ተወሳኺ 30 ደቂቕ ምስ ኣምርሓ ብ10 ተፃወቲ ክትቃል ዝተቐሰበ ስዊዘርላንድ 2 ሾታ ተመዝጊቦዋ ብኣርጀንቲና 3-1 ተረቲዓ ተገሊፋ እዛ ፍጻሜ ድማ ኣርጀንቲና ኣቐዲማ ኣብ ዙር 16 ንግብፂ ካብ ድሒት ተበጊሳ 3-2 ክስዕራን ከላ ውሳኔታ ዳኛ ጎኒ ኣርጀንቲና ነይሮም ንዝብል ነቐፊታታት ዘድምቕ ኮይኑ ብፊፋ ኣፍልጦ ዘለዎ ቦርድ ዓለም ለኻዊ ማሕበር ኩዕሶ እግሪ ድሕሪ ምዛምቲ ውድብ ፍጻሜታት ኣብ ዝገምገመሉ ኢምቦሎ ብፍጹም ክወፅእ ከም ዘይነበሩ ድሕሪ ምግላጹ ድማ ንዝነበረ ወሰንቲ ጌጋ ደያኑ ዘቃልዕ ኮይኑሎም ዳኛ ተጋጊኡ በደል ንዘይፈፀመ ተፃዋታይ ካርድ ምዝህቦ ጥራዩ ቫር ክርኢ ዘለዎም እቲ በደል ንበዓል ክግምገም ወይ ክቕየራ ይክእልን ዝበለቲ ቦርድ ዳኛ ምስቲ ፍጻሜ ምትእሳር ንዘይብሉ ተፃዋታይ ብጫ ወይ ቀይሕ ካርድ ጥራይ ምዝህቦ እዩ ቫር ነቲ ፍጻሜ ምትእሳር ንዘመሮ ተፃዋታይ ኣለልያ ክቆፅዖ ክፅውዖ ዘለዋ ኢሉም እዚ ማለት ንብጌጋ ዘጠንቀቆ ተፃዋታይ በደሉ ንምእላይ እምበር ናይ ሓሶት ምውዳቕ ወይ ድማ ናይ መውደቕቲ ምምሳል ንዝፈፀመ ዳግማይ ክግምገም ዕላማ ከምዘይኮነ ዘነፅር እዩ እዚ ከምዚ ኢሉ እንከሎ ፊፋ ኣመዛዘመ ፀወታ ዋንጫ ዓለም 2026 ተፃወቲ ሃገረት ጋንታ ኣርጀንቲና ንዘርኣይዎ ዘይስፖርታዊ ባህሪ የፅንዖ ምህላው ተሓቢሩ ድሕርቲ ብዓወት እስጳኛ ሓደ ባዶ ተዛዘመ ፀወታ ካብ ተፃወቲ ኣርጀንቲና ሞሊናን ፓራደዝን ተሓጋጋዘ ኣሰልጣኒ ኢቦርቶ

ኣያላን ኣብ ልዕሊ ተፃወቲ እስጳኛ ጎነ ዝተሓወሶ ባህሪ ብምርኣዮም እዩ ጉዳዮም ዝረአ ዘሎም። ፈረንሳዊ ተፃዋታይ ፒኤጂ ብራድለይ ባርኮላ ናብ ሊቨርፑል ክትፅምበር ኣብ ናይ ቃል ስምዕ ምብፅሑ ተገሊጹ። ኣብ ፒኤጂ ብኣሰልጣኒ ሉዊስ ኤርኒከ ብዝውሃቦ ዘሎ ተራ ሕጉስ ከም ዘይኮነ ዝግለጽ ባርኮላ ዝሓለፈ መዓልትታት ውዕሉ ንምሕዳስ ምስ ክለቡ ዝጀመሮ ዝርብ ከቋርፅ ወሲኑን ናይ 2 ዓመታት ውዕሉ ክስርዞን ክኢሉን። ኣርሰናል ሊቨርፑል ነዚ ውድ 23 ዓመት ናይ ክንፊ ጥቃዓይ ከፈርማ ድሌት ከርያ ጸንሓ ኮይነን ኣብ ዝሓለፈ መዓልትታት ግና ሊቨርፑል ላዕለዋይ ዒድ ሒዛ ኣብ ስምዕ በፂሓን ትርከብ። ሊቨርፑል ድሕሪ ምዛም ዝወቕቲ ብናይ ሓባር ምርዳእ ንዝወፅአን ልዑል ትራን ዝነበሮን ግብፃዊ መሓመድ ሰላሕ ንምትካያ ብርክ ዝበሉ ተፃወቲ ኣብ ዕላማ እትያ ጸኒሓ። ናይ ኢቮርያዊ ያን ዲዮማንደ ካብ አርቢ ሌይፕዚግ ንምፍራም መደብ እኳ እንተነበራ ዘቕረበቶ 85 ሚልዮን ፓውንድ ግና ብክለቡ ተሰማዕነት ኣይረኸበን። ድሒራ ሪያን ማድሪድ ንዲዮማንደ ብልዕሊ 100 ሚልዮን ፓውንድ ከም ዘፈረመቶ እዩ ዝግለጽ ዘሎም። ብዘይካዚ ሊቨርፑል ንተፃዋታይ ሞናኮ ማግነስ ኣክሊዮንን ከምኡውን ናይ ክንፊ ጥቃዓይ ኦሳስና ቪክተር ሙነዝን ጠሚታቶም ነይራ። ኣብዚ እዋን ግና ኩሉ ዓቕማ ናብ ተቐዳማይን ናይ ነዊሕ ዕላማን ጸንሐ ፈረንሳዊ ባርኮላ ብምግባር ኣብ መዕለቢ ንምምጻእ ሓደ ስጉምቲ ዘሊላ ትርከብ ብውልቁ ስለ ተሰማዓቶም። ይኹን እምበር ፒኤጂ መልቅቒ ዋጋ ባርኮላ ኣስታት 145 ሚልዮን ፓውንድ ምዃኑ ብምሕባራ ሊቨርፑል ነዚ ዋጋ ክትበጽሖ ክኸብዳ ትፅቢት ይግበር። በዚ ድማ እዛ ብሓድሽ ዓላሚ ኣንዶኒ ኣርዮላ ንሓድሽ ወቕቲ ትዳሎ ዘላ ክለብ እቲ ዝዓበየን ዝበርትዐን ስራሕ ብሕጂ ክጽበያም። ገዳይምን ምኩራትን ተጻዋቲ ተሃድን ዘላ ቸልሲ ንእንግሊዛዊ ካፋሊ ጆርዳን ሄንደርሰን ክተፈረሞ ተሰሚዓ። ዝሓለፈ ወቕቲ ብናይ 2 ዓመታት ውዕል ናብ ብሬንትፎርድ ተጸንበረ ሄንደርሰን ትማረቡዕ ዝተረፈቶ ናይ 1 ዓመት ውዕል ብናይ ሓባር ምርዳእ ሰሪዙ ናጻ ተጻዋታይ ክኾን ክኢሎም ተመክሩ ከም ዘገድሳ ዝኣመኒ ቸልሲ ኸ ክሳብ ሰነ 2028 ብዘጽንሖ ናይ 2 ዓመታት ውዕል ሓድሽ ኣባላ ጌራቶላ። እዚ ወዲ 36 ዓመት ተጻዋታይ ኣብ ፕሪምየር ሊግ ምስ ሳንደርላንድ ን3 ዓመታት ምስ ሊቨርፑል ከ ን12 ዓመታት ብምጽዋት ዓብዪ ተመክሮ ከኸዕብት ክኢሉ እዩ። ንሓድሽ ወቕቲ ብሓድሽ ኣሰልጣኒ ዛቪ ኣሎንሶ ትዳሎ ዘላ ቸልሲ ኣቐዲማ ንውድ 35 ዓመት ኣጥቃዓይ ብራይተን ዳኒ ዌልበክ ኣፈሪማቶያም። ኢጣልያዊት ክለብ ጁቬንቱስ ንኣጥቃዓይ ፒኤጂ ራንዶን ኮሎሙዋኒ ብቋሚ ክተፈርሙ ምዃና ምንጭታት ሓቢረን። ኣብ ክራማት 2023 ካብ ጀርመናዊት ክለብ ኢንትራክ ፍራንክፈርት ናብ ፒኤጂ ተጸንበረ ሙዋኒ ሓደ ካብቶም ወሰንትን ብቐጻሊ ዝስለፉን ተጻዋቲ ዛናይ ሃገሩ ፈረንሳ ዝኾነት ክለብ ክኸውን ተኣጊሙ እዮም። በዚ ድማ ኣብ ጥሪ 2025 ክሳብ ምዛም ወቕቲ 2024-25 ናብ ጁቬንቱስ ብልቓሕ ተሰጊሮም። ኣብ መስከረም 2025 እውን ክሳብ ምዛም ዝሓለፈ ወቕቲ ማለት 2025-26 ናብ እንግሊዛዊት ክለብ ቶተንሃም ንግዜኡ ክትጥቀመሉ ብዝኽእል ኣብ መስርሕ ተጸንቢርዋ። ኣብዚ ክረምቲ ድማ ደጊማ ኣብ ሰርያ ትጻወት ጁቬንቱስ ብቋሚ ናይ ምቕያር ግዴታ ብዘለዎ ናይ ልቓሕ መስርሕ ክተፈርሞ ተሰሚዓላ። እዚ መስርሕ ብቋሚ ዝቕየረሉ ግና ጁቬንቱስ ዝመጽእ ወቕቲ ካብቶም 3 ኤውሮጳውያን ውድራት ኣብ ሓደዮም ዘሳትፋ ደረጃ ሒዛ እንተዛዚማ ጥራይ ዝኸውን። ከም ጸብጻብ ናይ ኢጣልያ ምንጭታት ጁቬንቱስ ኣብዚ መስርሕ ኣስታት 50 ሚልዮን ዩሮ ክተውፅያ። እዚ ፈረንሳዊ ድማ ኣብዛ ሰሙን ሕክምናዊ ምርመራ ከካይድን ውዕሉ ክፍርምን ምዃኑ ይግለጽ። እዚ መስርሕ ቀዋሚ እንተኮይኑ ሙዋኒ ናይ 5 ዓመታት ውዕል ክፍርምን ኣስታት 5.5 ሚልዮን ፓውንድ ዓመታዊ ክኽፈልን ትፅቢት ይግበረሉ። ማሕበር ኩዕሶ እግሪ ኤሮጳ ማለት ዩኤፋ ድሕርቲ ኣብ ማሕዳር ኩዕሶ እግሪ ዓለም ማለት ፊፋ ንብርክታት ዋንጫ ዓለም ናይ ክልቲ ፆታ ናብ ዕዳጋ ብምውራድ ኣውፈርቲ ክውንኖ ሓሳብ ምቕራቡ ሎሚ ሓሙስ ህፁፅ ኣኼባ ከካይድ ምዃኑ ሓቢሩሎም። ኣብ ዋንጫ ዓለም 2026 ንዩኤፋ ብሓፈሻ ንተኸታተልቲ ኩዕሶ እግሪ ዓለም ዘይሐጎሰ ብዙሓት ነገራት ዘተኣተወን ውሳኔታት ዝቐየረን ፊፋ ነቲ ናይ ህዝቢ ዝኾነ ስፖርት ናብ ሰብ ፀጋ ከማቕሎ ብምሕሳቡ ደጊሙ ኣብ ስድራቤታት እዚ ዝዓበየ ንጥፈት ዓለም ዓብን ኣዛራብን ዛዕባ ከፊትሎም። ፊፋ ናብተን 211 ኣባላት ዝማሕበር ኣብ ሶዶ መልእኽቲ እውን ክሳብ 19 መስከረም ውሳነአን ክህባ ነዚ ሓሳብ ንተተቐቢሎንባ ክሳብ 40 ሚልዮን ፓውንድ ዝበፅሕ ጉንዖ ክህበን ምዃኑ ፍሊጡ እዩ። እንተዘይተቐቢሎኖ ግና ንማዕበሊ ኩዕሶ እግሪ ኢሉ ዝህበን ገንዘብ ከጉድሎ ምዃኑ ከም ዝሓበረን ይግለጽ ኣሎም። ንሓሳባት ፊፋ ኣቐዲሙ ብፍጹም ዘይተቐበሎ ማሕበር ኩዕሶ እግሪ ኤሮጳ ማለት ዩኤፋ እንተ ደኣ ፊፋ ነዚ ሓሳባት ውዒልዎን ዋነቱ ናይ ህዝቢ ክንሱ ናብ ኢድ ሃፍታማት ኣረኪቦዎን ካብ ምስታፍ ዋንጫ ዓለም ክስሕብ ምዃኑ ኣቐዲሙ ሓቢሩ እዩ። እዚ ማለት ዋንጫ ዓለም ብዘይ ሃገራት ኤሮጳ ክእንገድ ክንዕዘብ ንኽእል ኢና። ብኣግ እውን ንውሳኔታት ፊፋ ዘይተቐበሎን ኣብ ፍጻሜ ፀወታ ዋንጫ ዓለም 2026 ብምውኳር ቅሬቱ ዝገለጸን ብኣሌክስ ሰፈሬን ዝምራሕ ዩኤፋ ሎሚ ሓሙስ ኣብ ሰዓታት ድሕሪ ቀትሪ ምስቲ መስመር ሓሊፉ ዝበሎ ቢጃኒ ኢንፋንቲኖ ዝምራሕ ፊፋ ህፁፅ ኣኼባ ከካይድ ወሲኑሎም። እቲ ዘገርም ነቲ ናብ መሸጣ ክወርድ ምዃኑ ዝግለጽ ዘሎ ብርክታት ዋንጫ ዓለም ክዕድግዎ ምዃኖም ዝግለጹ ኣፈርቲ ቀረብቲ ፕሬዚደንት ዶናልድ ትራምፕ ምዃኖም ይግለጽ። ኣብ መወዳእታ ናይ ክንፊ ተኸላኸላይ ሃገራዊት ጋንታ ኬፕ ቨርደ ሲዶን ሎፐዝ ካብራል ኣብ ዋንጫ ዓለም 2026 ኣብዙ 32 ኣብ ልዕሊ ኣርጀንቲና ዘመዝገባ ሸቶ ብፊፋ ዝበለፀ ሸቶ ናይ ዝውድር ተባሂላላ።

0: ትማል ዳኣ ምስ ደቀስና መፅኺ
1: ዝተዛረብካ ምስ ተዛረብካ ሞ ተከዓ ብስ እዩ
2: ነቲ ሓዳር ነቲ ስድራ ማለት ክ ነብሰ ይፍቅድ ኸው
3: ነብሰ ይኽእል ማለት ኮ ንፁር ይመስለኒ ከመይ ንዩ ነብሰ ይኽእል ማለት ናብራ ሓዳር ገለ ዝኾነ
1: እሞ ፅቡቅ ማይካ ማኪና ሒዙ ስራሕ ፅበየን ኣሎሞ ሓንሳ ምሃይ
4: ይ መኪና ተለያ ስራሕ ኣነ ኣሲለ ብእግሪ ክ
0: ዳሓንሱ ንግድፎ ዋሲ ዘይነፅር ሕቶ ስለዝነበረ ዘይነፅር መልሲ ክትበኒ ግድነ
2: ኖካወይ ንስኻ መንገዲኻ ነፅር ማለት ኩሉ ትገብሮ ነገራት ንዓ ክመስጥ ዘይኮነስ ንነብሳኻ ክመስሉ ዘለካ
5: ከምዚ ናትኩም ፀገም ዘጋጥሞ ንፍታሕ ኢሎም በብወገኖም ክፍትኑ ብሰላም ዝፈላለዩ እዮም
6: ከማል እዛ ዘረባ እዚኣ ድሕር እንጂ ከይደግማ
0: እንታይ ኮይና ስቀፍ
7: እማኣዘልና እንታይ ልውዕልና

0: ፅየለን
1: ካብ ዝበለ ፅየረ ገብሮ ክመፅሓካ ንስኻ ፃሓላ ፈዓርካ እንታ ክሰር
2: ዱልኬ ጎቢዛ ንደ
1: ጎቢዛ ንወዳ ንሕወ ቦታ ዶ ንቀይር
2: ሃበይ
1: ዓይነናስ እንብ ሎምስ ብሓደሓደ ትለናፍ
2: ፈ

0: ነው ከይ?
1: አቤት።
0: ተፈታው ሰማን ካትፈልጣ?
1: እ? ኩል ሰብ ንዲ ኸብሉ ለን ዘናት ክንቆርብ ደፍሊት ብለት ኩና ስምናካ?
0: ብቐመ?
1: ዋ ማለሲ ንስኽ እቲ ትብልዮ ናይ ባሓቂ እዩ ኣይትሕስውነን ኢኸ ኣዝየ ዝኣምነኪ ከማን ልዕሊ ነብሰ እየ ዝኣምነኪ ከምኡ ስለ ዝኾንኪ ኣፍሊት ኮይና ትሰሚዓትኒ ንስ ከዓ ከመይ ክትኮነ እየ ዝደሊ መቓላት ክባ ንገርኒ
0: ኣነ ልዕሊ ነብሰ እየ ዝኣምነካ
1: ደይ እምነት ክን ፍቕሪ ይኸን ይሒዝኒ እምበር ዕምባባ ዶ ካብ ኣፍ ሓርገፅ ትውፅእ
0: እታ ዕምባባ ኮ ኣነ ተሓርገፅ ከመኒ
1: ኣቦኺ ግን ና ኮኡ ማለት ኣይኮንኩ ማለሲ ንመሳሌት የዳ እምበር ኣቦኺ ሓርገፅ መስል ማለት ኣይኮንኩ ዘለኹ ከ ኣነ ኢልኩ ከፋልኦ ክኸልኹ ክጎየኒ በትሪ ሒዙ ክመፀኒ ከፈራርሕኒ ክፍክረለይ ኣነ ዘለኹ እዋ
0: ንስኻ በትሪ ሒዙ ስለዝመ

0: ኣነ ኸ ዝረኽቦ ዘሎ መደሚ የብለይ ዘተዓረቀ የብለይ ዝግረኽ ዘሎ
1: ግን እንታይ ይርኢለይ
0: እንታይ ክርኢ ኢልካ ዘይፈልጠካ ኸማ ግን ምስ ትምሲና ንመፆ ዝተፈላለዩ ወዳ ዘፋኑ እዩ ዝመስሎ ንሱ ዝፀላሓ ምንታይ
1: ሞፍታይ ንመርሳድም ዘይኩቕላለ ኣነሲ ምስየኑ ገይፀረየ ድምስ ኢልክ ንረዲ እዮ
0: እዚኣኻ ፅቡቕቲ ኣፍሪጥካ ዘየላለይኩ
1: ደሓና ይላለን እየ ምድላይ ሲ ዋ ደሓ ከይተላለየኒ ኳ ከፈራርሕኒ በትሪ ሒዙ ክወየ እንዳዕለት ክላለዩ ኢኻ ምዝ ሰብኣይ ሲ ኣፍታ ዕሰለ ኣፍታ ዳስዳለ ሸና ኣብኣ ካልእ ይላለ
0: ሞ ትዕሰለ ካ ቃላጥፎ
1: ሰለ ሓቂ ኸይኸ ስቀሪ ይ መዓት ተስፋ ይድሎ ሕጂ ተወዲ በ ሳሊመ እታ ዝበልኩን ሎ መዓልቲ እያ
0: ፈሊጣ
1: ግን ንእሽተይ ምሃርንት ምፍርሐ እንዳ እምበር ከይታሲዋ
0: ኣታ ክንደይ ለባዋ ተብዘይኻ በዕልኻ እንደሞ ኸይ
1: ኣታ ክንክኢኺ ድሓ እንዳ ተወሪ ማ
0: Yeah.

0: ኣሎሚኩ
1: ሽቶ ምስገን ታዳ እንዳሓንዲኻ ኦበይ ኣለኻ
0: ሶሪ ጣሻ ኢለ ግምሽ ተረጋግን ዶ
1: ዳ ምንታይኻ ኹንካ ኣበይ ሓዲርካ
0: ዓንደ በት እንዲ ብስራሕ ተንቀሳቂሰ ዘሎ ዘለኹ ዓድኻ ኮነሽ
1: ዳ ንሓቂ ንገረኒ እንታይኻ ኾንካ ኣበይኻ ሓዲርካ ኣነ ከዓ ምን ኣይከኣልኩን
0: ኣሰሚኩ እንታይ ኾንኪ እመንኒ ዶ ሕጂ ግን ንመፅእ ኣለና
1: ንመፅእ ኣለና ኣብስ መን ዲኻ ደለኻ
0: ኣይ ነገር ክኸንምስ ምስ ማይክ ሓወይ ኮይና ጌሽና
1: ሚክኤል ሕጂ ምሳኻ ኣሎ
0: እንክንዶ ረኸብ እዮ ዋላ ድሕዲ ኣሚንክ ንክረኸብ እዮ
2: ኣሰይ ሓንቲ ምሸት ገይሹ ከም ዝገበርክ ነዋርሕቲ ዝገይሽከ እንታይ ምኾንክ ማለት እዩ
1: ውይ ኣታ ሚክኤላ እንታይ ላንክትሪ ትረአይካ
2: እንታይ ኮይና ኢና መሆንጭና ሕጂ ግን ኣቲና ኢና ኣብሎኮ በፂሕና ኣለና
1: ወይ ድሓን ድሓን ቋዕጥሪ ድሓን ኩምኩም በቃ
2: ሶሪ ሶሪ ንዳኒ ከዓ ነ ብዘይመደቡ ወሲድ
0: ኒኩ በቃ በል ድሓን ማኪና ሒዘ ስለ ዘለኹ ምስ መፃ ክኩነላ
1: ሓራይ
0: ሓራይ ቻው
1: ቻው

0: けど、やるか。
1: うわ、だはねこ、ぶざとかんかえぶれ。
0: むざわらけれのほら。
1: だいだは。
0: くつべかえらね。
1: ええ。
0: なぜほらか。
1: あなすないみたいまるげんもおでにやらね。むずいだ。んたいでほんき。ロムスカーなべつぶり。
0: あんたほんだ。ናብረ ሓሲ ምንኽ ፃወሮ ስለ ዘይከኣልኩ ፍትሕ መሪፅ ኣለኹ እዩ ዝዓግተኒ ሰብ ኣሎ
1: እዋ ፍቓል ኪዳንከ ንሱስ ንግደፎ ወረ ኸመ ቢል ኣብዚ ገዛ ንመይ ንኽዝሓስመኪ ሙዚት ግደፊ ግደፊ ናብራ መሓዙትክን ናራኸ ትጎይ እንተለኺ ሓደ ክተርፊኽ ድሓርካ ስራሕ ጀሚሮ ከለኹ
0: መሓዙተይ ይጠቕማኒ እምበር ኣይጎድኣንኒ ኣቐዲ መንዐን መሲላ ነረታ ዝኸውን ከምቲ ሰንዲ ክደንኦ ንድርግፅኦ እንደልዋ ሕጂ ምትኸደንኩም ረገፅኩን ነዚ ሕጂ መሲለ እዩ ዘለኹ ኣይመሰልኩም ፈሪምካ ጥራይ ሃበኒ
1: ኣይፍርምን
0: እንታይ
1: ኣይፍርምን
0: ዋይ ሙዚት ንርእስኻ ይትበል
1: ሕልመት እዩ ጋዲ ኣታ ኣነረኺብየ ዘለኹ እዚ ዋ ጅስካ ሕሉፍ ሓሊፍዋ ናብ ቤት ፍርዲ ምዋ መፅዋዕታ

0: ንኸይዶ
1: ናበይ ገና እዚኣ እኳ ደይወልዳኹ ገና ንደሎ
0: ምሽ ክነግረካ ፀኒሐ
1: ብሓንድሓን ሕጂ ምሸት ገለበለ ኣይቆያቀኩን ምክንያቱ ብሓንሳብ ኢና ክንሓድር እንታይ ሞ ኣበይ ከይረክበኪ
0: ኣነ ይሓድርኒ ምሽ ናይ ባባ ነገር ኩሉ ክነግረካ ፀኒሐ
1: ሳሌም እንታይ ክትኾን ደለኺ ኣቲ
2: ርአ ከበል ኣሞ ሄኖ ኳ ለማኒ
1: ፅቡቅ ወዲእኻ ከዚ ክትብሉ ኳ እዮም ፅባሕ መፅኸ
2: እንታይ ወይ ነዚእን ኳ እንታይ ግብር ትብለየኒ ዘላ ግደፍኒ ስኸ ጭቀት ኣክለኒ እንታይ ደኣ ክሳቅሰኸ
0: ኩሉ ዝገምትናዮ ብግምጣሉ ኮይኑ ፀኒሑ
2: ብዛዕባ እንታይ እዚ
0: ኣይኮነ ዶ ንሱ ኣቦኡ ኸማን ብጣዕሚ ጥዑይን ንፍዑን እዩ ካልእ እንተተረፈ ማይ ከማን ከምብል ነይሩ ወዲ ከዓ ናይ ኣቦኡ ዝወስድ መስለኒ ስለዚ
2: ብዛዕባ ሚልዮን እንተኮይኑ መፅሓፍ ብገበሩ ይምዘኒ እዩ ድብል ዘረባ ኣለው ትፈልጥ ዶ
0: እውይ ሎሚ ሳን ፃረይ እምበር ተሓጢቕካ
2: ሓፍትና ኣነ ከይቲ ጉድን እየ ዝፈርሕ ንስኺ ተዘይትጠንቀቕክኻ ኣነ ክሃለወክ ግዴት ኣለኒ ንዓ ክዘ ይረአይ ክንዓይ ዝተረኣየኒ ነገር ክሕብረክ ይብለይ
0: ዳሓንዳሓን ኣይትጨነቕ ንሱ ናባ ይግደፎ
2: ፅባሕ ንጓኣነ ኢለክ ነይረ እንዲ ክብለኪ ኣይደልን እየ
0: ኣቶ ሄኖክ እንታይ ካ ትኸውን ዘለኻ ሓንሳብ ኣጥዑም ተዛረብ
2: ተፀሊእኸዮ ሶሪ
0: ድሓን ብዝኾነ ናብ ሓደ ቦታ ክተካይደን ስለ ዘሎ ከይደው ኢለልካ
2: ናበዳ ኮይኑ እዩ
0: ዋ ሄኖክ ካብ ብመዓስዳ ከምዚ ዓይነት ሕቶ ናብ ዝወሰድኩኻ
2: ሶሪ ሎምኳ ክ

0: ወጠራለን ጽባህ ግን ክመጸኪ
1: ኣብ ድሓ ዘለኻ
0: ኦ ስራሕ እንደይ ረኺበሲ ውዕል ገብር ኸይድ ኣለኹ
1: ሓራ ይበልድሓ ፅባሕ ግን ግድን ክፅበይካ
0: እየ ረጮ
1: ሓረጮ
2: እዚኣ እምበር
0: ንዕቢራ ንፅለይ ሃፍተይ

0: Nani? ቁርስ ኣርበልካ ለኹን ኣውረስ
1: ፅይበ ኣለኹ።
0: ብመበሻሪ ኩምካ መፅኻ
1: ሚካል ኣብ መንገዲ ና መፅእ ክበሊያ ንዲ ፅይበ ኣለኹ። ሓራይ
0: ዳንታይ ኻ ኹንካ ወላ ጃትካ ኮ ፅቡቅ የለ
1: ዋእቲ ሚካል ደይ ትገድፍኒ ኢኺ ድሕር ድሓን ኣለኹ ኢለክ ፀጊበት ኢለክ ስተይ ካሕቶ ትደጋግምለ በቃ ፀጊበ ኣለኹ።
0: ሓረ ይበል ሓንግርፎ ማይ ኣውዒልካ ኣለኹና ናይ ነብስኻ ትሓፀ
1: በይነይ ክኸውን ደልየ ኣለኹ ስተሳኩ ሓፀበ ይባዕለ ሓረ
0: እንተዳኒ ክፈክሰካ እዩ
1: ሚካል ትግርና ደይኹን ክንዛርብ ዘለኹ በይነይ ክደፍኒ በይነይ ክኸውን ደልየ ብለክ ኣለኹ
0: ሓራይ ሓራይ በላይ ትሕረቕ
1: እንታይ ድ መጃ ክደፍኒ ፀቤት ማዕፅባ

ናይ ሰሊና ጉዳይ ኣብ ትሕቲ ቁፅፅር ይኣት እዩ። ናይ ዳንኤል ጉዳይ እውን ብዘይሓሰብኮ መንገዲ ኣብ ትሕቲ ቁፅፅር ይኣት ኢሎ ተሪፍካ ዘለካ በላይ ኢኻ በላይ ሕሉፍ ኢድ ትጠላም ኣባ ክትፍደይ ኢኻ።

0: ሚሊዮን ተስፊት ደዊሉ ምሽ ስራሕ ከምዚ ኣተኻ ክዛረብ ፀኒሑ
1: ወሎም ናይ ምሽ ስያቶ
0: እዚ ኻ ስራሕ ሰይጎምኻ
1: ሰጉጎምኒ ኮን ናተባባ
0: እንታይ ዳ
1: ስራሕ ገዲፈዮ ክብለካ ኢ
0: ገዲፈዮ
1: እወ ደምዚ ናይ ማማተ ደሚር ኸ የጨነቐካ ኢ ዘይነገርኳ
0: እዋ እንታይ ካቱም ዘለኻ ሚልዮን ወደ ገዲፈዮ ጓዓክበን ዘለኻ ኣብዚ ገዛ ከተፀሉ ንድኹም ተዓጢክም ዋላ ፍላገፅ ኣለኻ
1: ይላገፅ የለኹና ተባባ
0: እንታ ቆልዓ እንታይ ዲኻ ትብል ኣለኻ እንታይ ዲኻ ሓሲብ ካለ ተመሳሲነት ዝረኸብኮ ስራሕስ ገዲፍ እዮ
1: ኣተባባ ህድእ እሞ በል
0: ዋ ህድእ ኸ በልክበኒ ሓላፊይ ንፍዒልኒ ደሞ ዝወሲኽኒ ኣይኮንካ ትብለኒ ዘለኻ ገዲፍ እየ ጓዕክበኒ ዘለኻ ስራሕ እንታይ ስለ ዝኾንካ ኢኻ ገዲፍ
1: ቅድሚ ሕራቕካ ከምኹም ኢልካ ትሓተኒ ነይርክ
0: ከስከስከስ ከይትዋዳ ዘየለ
1: ሳ ክትሰቂለኮ ይኮንኩም ገዲፍ እዩ ካልእ ስራሕ ስለ ዝረኸብኪ
0: ካብዚ ዝበልፅ ስራሕ ኣይትረክብኒ ኢኻ ሚልዮን
1: ካብኡ ዝበልፅ ደመዝ እውን ኣዝዩ ዝሓሸ
0: ኣበዳ ኮይኑ ወደ
1: ኣብዚ እንዳ ሚክኤለ
0: ሚክኤለ ና ሚክኤለ
1: እንዳ ሚክኤለ ፈርኒቸር ኣተባባ ኣብቲ ስኻ ዝሰርሐ ኣሉ
0: እንታ ቆልዓ ሎማ ዓንቲ ሓዮምካ ዲኻ
1: ይህ እንታይ ፀገም ኣለ ወዲ ደመዝ እውን ኣብኡ ሓይሽ
0: መንቀልቲ ይከናቡ
1: ኣይተወደእ እንዳ እምበር ሳሊና የማፅያት ኢ
0: ሳሊና ምክኤለ ስበኻ ቆፅረካ ይክእል ክኤለ ቆፅረካ
1: ይህ እንታይ ዲ ኣነ
0: ሚልዮን ጠባይካ ጠባይካ ሞያን ክእለትን ናይ ዝሓስካ ነበይኒ እኹል ኣይኮነ ኣነ ኣበይ ይሰርሕ ከም ዘለኹ ኣፀቢካ ትፈለጥ ኢኻ ሕጂ ድማ ኣና እውን እናሰርሐ ንስኻ ኣቲኻ ዝኾነ ዘስጉግ ስራሕ እንተሰሪሕኻ ንዓይ ፀልወኒ እንታ
1: መን ክስጎግ ኢልካ
0: ስለ ዝፈልጠካ ሚልዮን ኣብ ሓንቲ ስራሕ ዶ ንስኻ ብቆም ነዊሕ ትፀኒሕ ንምዃኑ መሰኒና እንታይ ርክብ ስለ ዘለካ እዩ ንሳ ስራሕ ትትወካ
1: እዋ ወላ ሓንቲ ርክብ የብለይ
0: እዋ
1: ከም ጓል ገዛውተይ እንታይ ከም ዝሰርሕ ፈልጣ ጠለብ ኣቕሪባትለይ እቲ ሓሳባት ከዓ ብቆንዲ ናታይ ዘየ ለ ሓሳባት ኣምፅኻ ግን ናዓይ በጀኸ ይትሰናኽለኒባብር
0: ካብኢኻ

0: ወይዳነ ተቐራረባ እንታይ ረብ ብኸፍካ ክንደዚይዋ እንደይ ትቀስኒ ኸወደይ ንስኻ
1: ሚኪዮ እዚኣ ክዳ ኢለኒ ሓርስ ክሪኢ ድኹም እምበር ና ጣጣዕ ንዲ ማለት እዩ
0: ዲ እንዲ ኣነራ እንታይ ኣለኒ ድዩ ብቻኻልተስክነንካ ቀይር
1: ፀግም ይብላትኩ ቅያር እዩ ከለኻ

0: አቤላ
1: ቅዱስ እግዚአብሔር ይመስገን።
0: አቤላ ካምለክ ኣለኹ
1: ምክለ ዳሕ ኒኾንካ ኣብ ገዛ ኣለኹ
0: እሞ ሕጂ ኣብታ ናይ ኩሉ ግዜ ቦታና ግድ ንምፃኒ
1: ሕጂ ዳ ከመይ ገይረ ሓንደ በት ኳይ ከደው ኢልካለ ሕክምና ቆፀር ኣለኒ ምስ ቢካል ክኢል ኣለኹ
0: ዝብለካ ጥራይ ግበር እዚ ሕክምና ዶ ገለ ትብሎ ዘለካ ልዕሊ ዝብለካ ኣይከውኒ ድሓርካ እቲ ናይ ኩሉ ግዜ ቆፀራ ዘይኮነ ሚካኤል ቤና ክትከይ ዘይትኽእል ያ ኮይና
1: ኣባ ሚካኤለ ካብዚ ዝዓቢ ጉዳይ ከምዘይብለ ዳ ፈለጥ ከመይ ጌርካ ከም ትብለኒ
0: ደሓን ደሓን ካብኡ ይዓቢ ድያ ይዓብን ይቀሲልካ ትርዮ ጥራይ ሕጂ ቀልጢፍካ ምፃእ
1: ሓረይስ ክብል መፀብ ሓረይ

0: ክዳን ሓንቲ ክዳን መን ከመፃ ክትብሎ ፀኒሕካ?
1: ማይ ግዲ እንደለይ ካለ ክራኽ ይብለን ኣሎ
0: እሞ ዝቆፀረና ኸ ዳሕርቀለን ቅረ ድሓና ኣለኹም ዲኹም ኩሉ ነገር ካደሳ ይበለኒ
1: ኣቲ ሚክ ዳሕኒ ግንታ ከ ምዃኑ ክሰምዖ ስለ ዘለኒ ማላ ስክሕለፍ ማነቐሲ ኢላ ክርክበኪ
0: ሎሚ ከበይነይ ክኸይድ ወዳንኤል እዚ ጉዳይ ንበይነይ ክመላለሶ ክሳብ ክንደይ ከቢድ ምዃኑ ርዳእካ ድዩ
1: ሚኩ ርዳእኒ እምበር በይኒ ክኪድ ኮ ይበልኩን እንታይ ከም ምዃኑ ሰሚዐስ ክርክበኪ የብለክ ዘሎ
0: ካብ መጀመርቲ ከድምተ ምሳይ ደ ትኸይድ
1: እማሃ እንደበደው ኢለለይ ካልኩተይል ንስታ ከም ምዃኑ ባክሰምዖ
0: ሓቅኻ ልዕልናትና ጉዳይስ ናይ ሓዊኻ ጉዳይ ሕሚምካ ምሽ በልክ ትፈልጥ ንስኻ ንድሕ ደይ ትኸይድ ኮይንካ ንኻ ይከይድኒ ደፈን መጃኻ ዳሓን ዳሓን
1: ሚካል

0: ፈንዌይ ኤርቲቪ ኣብ ምክትል እትርከቡ ዝኽበርኩም ተዓዘብትና ከመይ ተምስዩ ንሎሚ 30 ሓምለ ሰዓት 9 ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክለ ሓጎሴ ንምክትልኩም ብክብሪ ንዓደምኩ ብቐንዲ ኣርእስተ ዜና ፍልም ኣብ ምእዞባ ዓዲ ቀይሕ መደበር ፈልሲ ርባቡር ኣብ መደባት ምግራብን ዳግመ ምግራብን ዓብዪ ኣስተዋፅኦ ትገብር ኣላ። ኣብ ከተማ ኣስመራ ንመምሃራን ቤት ትምህርቲ ዋርሳይ ካልኦት ስልጠና ትምህርታዊ ስነ ልቦና ተዋሂቡ። ኣብ ንእዞባ ሓጋዝ ሽግር ፅሩይ ስተ ማይ ነበርቲ ሰዋር ንምፍታሕ ፃዕርታት ይካየድ ኣሎ። ንሳልሲ ኣቋሪፁ ዝፀንሐ ምልውዋጥ መጥቃዕትታት ኣሜሪካን ኢራንን ዳግማይ ከም እተወልዐ ተገሊጹ። ቻይናን ታይላንድን ዝመፅእ ወርሒ ነሓሰ ዓመታዊ ሓበራዊ ልምምድ ሓይሊ ኣየር ከካይዳ ምዃነን ሓቢረን። ኣብ ጃፓን ብዝተኸስተ ምንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ልዕሊ 30 በፂሑ። ዝርዝር ዜና ኣብ ንኡዘባ ዓዲ ቀይሕ መደበር ፈልሲ ርባቡር ዘድሊ መጠንን ዓይነትን ዝትከል ፈልስታት ብምድላው ኣብ መደባት ምግራብ ዓብዪ ኣስተዋፅኦ ትገብር ኣላ። ወኪል ኤሪና ሚልዮን ኣፈወርቂ ነዘዳለወቶ ፀብጻብ ዳናይት ግብሪ ህወት ከተቅርባ እያ።
1: ኣብ ንኡዘባ ዓዲ ቀይሕ እትርከብ መደበር ፈልሲ ርባቡር ኣብ ወቅቲ ክራማት ዝካየድ መደባት ምግራብን ዳግመ ምግራብን ንምሕያል ዓብ ኣስተዋፅኦ ትገብር ከም ዘላ ተሓቢሮም። እታ መደበር ሎሚ ዓመት ልዕሊ 220,000 ፈልስታትን 10 ዓይነታት መበቆላውያንን ዘይመበቆላውያንን ኣግራብ ኣዳልያ ከም ዘላ ዝገለፀ ክኢላ ሃብቲ ገረብ ኣቶ ኣሕመድ ሱሌማን ብወፍሪ ክረምታዊ ልማዓት ተምሃሮ ብምምሕዳራት ከባብን ውልቀ ገረብትን ከምኡ ውን ኣብ መንበሪ ኣባይቲ ናይ እምነት ቦታታት መንግስታውያንን ዘይመንግስታውያንን ትካላት ኣብ ዝተፀንዐ ቦታታት ክትከል ምዃኑ ኣብሪሆም። ዓመት መፅእ ዝትከል ፈልስታት ሳላ ዝግበረሉ ፅዑቅ ሓለዋን ምክንኸንን ኣብ ፅቡቅ ደረጃ ከም ዝርከብ ዝጠቐሰ ኣቶ ኣሕመድ ሃብቲ ገረብ ንዘብርሱ ዝግበር ምቁፅፃርን ዝብየን መቕፃዕትን እውን ዝምስገን ውፅኢት ይርከቦ ከም ዘሎ ገሊፁ። ክኢላ ምግራብን ተቆፃፃሪ መደበር ፈልሲ ርባቡርን መንእሰይ ሮበይ ሰዕረ ብግድኡ ብደረጃ ዓድታትን ውልቀ ገረብትን ዝትከል ፈልስታት እቲ ዝድለ ውፅኢት ክህብ ብዝግበረሉ ግቡእ ምክትታል ካብቲ ካልእ ኣብ ዝሓሸ ኩነታትን ደረጃ ምዕባልን ከም ዝርከብ ሓቢሩ። ኣካይድትታ መደበር ፈልሲ ወይዘሮ ዘውዲ ተክለ ድማ ተጠቀምቲ ካብ ምውሳድ ፈልስታት ክሳብ ምትካልን ምክትታልን ዕቱባት ክኾኑ ተማሕፂና። ሎሚ ዓመት ኣብ መደበር ፈልሲ ርባቡር ተዳልዩ ዘሎ ፈልስታት ኒም፣ ሉሲንያ፣ ታህሰስ፣ ቀይሕን ፃዕዳን ቀላሚጦስ፣ ዒቃ፣ ግራዋ፣ በርበረ ፀሊምን ካልእን የጠቃልል።
0: ኣብ ኣስመራ ዓቕሚ መምሃራን ካልኣይ ደረጃ ቤት ትምህርቲ ዋርሳይ ካልኦት ሳዋ ከም ንምባል ዝዓለመ ናይ ሓደ ወርሒ ስልጠና ተወዲቡ። እቲ ካብ ሓደ ክሳብ 28 ሓምለ ብክልሲ ሓሳብን ግብርን ዝተሰነየ ስልጠና ብቐንዱ ኣብ ዓውደ ትምህርቲ ስነ ልቦና ሳይኮሎጂን ተርኡ ኣብ መስርሕ ምምሃርን ምስትምሃርን ዘተኮረ ኮይኑ ብመምሃራን ኮሌጅ ትምህርትን ስነ ቋንቋን እዩ ተዋሂቡ። ኣብቲ መዛዘሚ ስነ ስርዓት ዝተረኽበት ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ንኣገዳስነት ስልጠና ብምጥቃስ ኣብታ ቤት ትምህርቲ ዝፀንሐ ሕፅረት ክኢላታት ስነ ልቦናዊ ምኽርን ማዕዳን ኣብ ምምላእ ኣበርክቶ ከም ዝገብር ፅኑዕ እምነታ ገሊፃ። ዳይረክተር ቤት ትምህርቲ ካልኣይ ደረጃ ቤት ትምህርቲ ዋርሳይ ካልኦ መምህር ርእሶም ገብሪ ሂወት ብወገኑ ሰልጠንትን ኣሰልጠንትን ንዘርኣይዎ ተገዳስነት ብምምጓስ ብሰልጠንቲ ዝቐረበ መሃሪ መፅናዕታዊ ወረቃቅቲ ንኣድማዕነት ኣብ መጻኢ ዝውደብ ተመሳሳሊ ስልጠናታት ከም ዝሕገዝ ሓቢሩ። እዚ ከምዚ ንከሎ ካልኣይ ደረጃ ቤት ትምህርቲ ዋርሳይ ካልኦ ኣብ ስነ ምምህርና ምሕደራ ግዜ ሰሙናዊ ውጥን ግምገማን ሞያዊ ስነ ምግባር ምምህርናን ዘተኮረ ስልጠና ከም ዝወደበት ካብ ብህዝባዊ ርክባት ሚኒስትር ትምህርቲ ዝተረኽበ ሓበሬታ ኣፍሊጡ። ኣብ ንኡዘባ ሓጋዝ ሽግር ፅሩይ ስተ ማይ ነበርቲ ሰቋር ንምፍታሕ ሓያል ፃዕሪ ይካየድ ከም ዘሎ ሓላፊ ጨንፈር ማይ ዞባ ዓንሰባ ኣቶ ዘርአ ወልደ ትንሳኤ ሓቢሩ። ነይሪ ናብ ዝሃቦ ሓበሬታቶ ዘርአ እቲ ከባቢ እኹል ምንጭታት ማይ ስለ ዘይብሉ ነበርቲ ርሑቕ ተጓዒዞም ፅሬቱ ዘይተሓለዎ ማይ ክጥቀሙ ምፅንሑን ብምጥቃስ እቲ ብምውህሃድ ምምሕዳር ዞባዓን ሰባት ዝካየድ ዘሎ ፕሮጀክት ነዚ ዘቃልል ከም ዝኾነ ገሊጹ። ህዝቢ ንዝገብሮ ዘሎ ጉልበታውን ገንዘባውን ኣበርክቶ ብምምጓስ እቲ ፕሮጀክት ምስ ተዛዘመ ልዕሊ 100 ስድራ ቤታት ተጠቀምቲ ከም ዝኾነ ኣረድዩ። ነበርቲ ብወገኖም ፅሩይ ዝስተ ማይ ንምርካብ ንዘሕልፍዎ ከቢድ ፀገም ብምጥቃስ እቲ ፕሮጀክት ኣብ ዝሓፀረ እዋን ንክዛዘም ኣበርቲዖም ይሰርሑ ከም ዘለዎ ሓቢሮም። እዚ ከምዚ ኢሉ እንከሎ ሽግር ፅሩይ ዝስተ ማይ ነበርቲ በጉን ሓሻሸይን ንምፍታሕ እውን መደብ ተታሒዙ ከም ዘሎ ካብ ጨንፈር ማይ ዞባዓን ሰባት ዝተረኽበ ሓበሬታ የነፅር። ኣብ ንዞባ ኣቑርደት ኣብ ልዕሊ ቆልዑን ደቂ ኣንስትዮን ብፍላጥ ኮነ ብዘይፍላጥ ዝወርድ ማሕበረ ቁጠባዊ ፀጥታትን ኣለዎን ብምብዳህ መሰላት ቆልዑን ደቂ ኣንስትዮን ንምርግጋፅ ዝዓለመ ኣስተምህሮ ተዋሂቦም። እቲ ብቤት ፅሕፈት ዕዮን ማሕበራዊ ድሕነትን ተወዲቡ ካብ 16 ምምሕዳራት ከባቢ ዝተዋፅኡ ኣካላትን መንግስቲ ማሕበራትን ወከልቲ ህዝብን ዝተዋህበ ኣስተምህሮ መቐፀልታ ናይቲ ጎዳእቲ ልምድታት ምግታእ ክካየድ ዝፀንሐ ናይ ምብራህ ንቕሓት ንጥፈታት ከም ዝኾነ ተፀዋዒቲ ናይቲ ቤት ትምህርቲ ወይዘሮ ታቦት ንጉስ ሓቢሮም። ኣብ ልዕሊ ደቂ ኣንስትዮ ዝፍፀም ጎዳእቲ ልምድታት ንምውጋድን መሰላት ቆልዑን ደቂ ኣንስትዮን ንምርግጋፅን ሓያል ፃዕሪ ይካየድ እኳ እንተሎ እቲ ተርእዮ መሊኡ ስለ ዘይተወገደ ሳዕቢናቱ ይቕፅል ከም ዘሎ ብምጥቃስ ንምውጋዱ ብዝለዓለ ክስራሕ ፀዊዖም። ተሳተፍቲ ብወገኖም እቲ ኣስተምሮ ኣብ ምርግጋፅ መሰላት ደቂ ኣንስትዮን ቆልዑን ክውሰዱ ብዛዕባ ዘለዎም ተበግሶታት እኹል መረዳእታ ክህልዎም ሓጋዚ ከም ዝኾነ ብምጥቃስ ተመሳሳሊ መደባት ብዝተወደበን ብዝሰፍሐን መልክዑ ክድፋኣሉ ኣሰኻኺሮም። ኣብ ንሶባ ናቕፋ ብተምሃሮ ቤት ትምህርቲ ማሕበራዊ ስነ ፍልጠት ዝተገብረ ገንዘባዊ ደገፍ ካብ 11 ምምሕዳራት ከባቢ ንዝተኣለለያ 58 ስድራ ስዋኣት ተመቓሪሑ። ብ25 ሓምለ ኣብ ዝተገብረ ናይ ምርኽኻብ ስነ ስርዓት ኣመሓዳርቲ ንኡዞባ ኣቶ ያቁብ እድሬስ ምድጋፈ ስድራ ስዋኣት ሕልናዊ ዕግበት ዝህብ ዜግነታዊ ሓላፍነት ምዃኑ ብምጥቃስ ተምሃሮ ቤት ትምህርቲ ማሕበራዊ ስነ ፍልጠት ንዝወሰድዎ ተበግሶ ሞጊሱ። ዳይረክተር ቤት ትምህርቲ ማሕበራዊ ስነ ፍልጠት ናቕፋ ኣቶ ዮሃንስ ቀላታ ብወገኑ ዝተገብረ ደገፍ መልእኽቱ ረዚን ምዃኑ ብምጥቃስ ተምሃሮ ንስድራ ስዋኣት ደገፍ ምግባር ካብ ዝጀመሩ ዛጊት ኣስታት 400,000 ናቕፋ ከም እተዓደለ ገሊጹ። ኣቶ ዮሃንስ ወሲኹ ምልጋስ ደምን ማእቶታዊ ንጥፈታትን እውን ካብቲ ብተምሃሮ ዝትግበር መደባት ከም ዝኾነ ብርዩ። ደገፍ ዝተገብረሎም ዜጋታት ካብ ምምሕዳራት ከባቢ ባቕላ፣ ኣበሎ፣ ማሬት፣ ላባ፣ ኣግራዕ፣ ሞዓ፣ በያን፣ እንድላል ከምኡውን ምምሕዳራት ከባቢ 1-2 ከተማ ናቕፋ ዝተዋፀ እዮም። ክቡራት ተኸታተልቲ ዝስዕብ ዜና ሃገራት ወፃኢ እዩ። ኣብ ዜናታት ወፃኢ ዲፕሎማሳዊ ዝርርብ ንምልውዋጥ ተባሂሉ ሳልስቲ ዘቋረፀ ምልውዋጥ መጥቃዕትታት ኣሜሪካን ኢራንን ዳግማይ ከም እተወልዐ ማዕከናት ዜና ኣቃሊሐን። እዚ ዝተገልፀ ማእከላይ እዚ ኣሜሪካ ናብ ሎሚ 30 ሓምለ ኣብ ዘውግሕ ለይቲ ኣብ ልዕሊ ኢራን ከቢድ ደብዳብ ድሕሪ ምክያድ እዩ። ኣብዚ ሓድሽ መጥቃዕትታት ትካላት ነዳዲ፣ ማእከላት እዝን ቁፅፅርን፣ ትካላት መፍረ ሚሳይላትን ድሮናትን ከምኡውን ስልያዊ ትካላት ቀንዲ ዕላማ ከም ዝነበሩ ኣሜሪካ ሓቢራ። ሓለዋ ሰውራ ኢራን ብወገኑ ዮርዳኖስ፣ ኩዌትን ባሕሬንን ኣብ ዝርከበን ሃገራት ዞባ ማእከላይ ምብራቅ ኣብ ልዕሊ ዝርከብ ዕላማታት ኣሜሪካ ናይ ሚሳይላትን ድሮናትን ደብዳብ ከም ዘካየደ ኣፍሊጡ። ኣብ ዮርዳኖስ ኣብ ልዕሊ ዝርከብ መደበር ሓይሊ ኣየር ኣሜሪካ

ካብ ዘካየዶ መጥቃዕቲ ከቢድ ንዋታዊ ዕንወት ከም ዝወረደ ሓለዋ ሰውራ ኢራን ገሊጹሎም። ኣሜሪካ ኣብ ልዕሊ ኢራን እተካይዶ ደብዳብ ከመተስፍሖ ኢራን ድማ ናይ መልሰ ግብሪ ስጉምቲ ከመተሐይሎ ይገላ ስለ ዘለዋ ቅልውላው ዞባ ማእከላይ ምብራቅ መሊሱ ከመዝኸርር ናይ ቀረባ ተዓዘብቲ ይጣቕሱ። እዚ ከምዚ ኢሉ እንከሎ ኣሜሪካን ስዑድ ዓረብን ብ29 ሓምለ ኣብ ዒራቅ ኣብ ልዕሊ ዝርከቡ ብኢራን ዝድገፉ ሚሊሻታት ዘካየድዎ ሓበራዊ ወታደራዊ ስርሒት ነቲ ዞባዊ ቅልውላው ከስፍሖ ከም ዝኽእል ይቃልሓሎ። ነቲ ኣብ ግዝኣታ ዝተኻየደ መጥቃዕቲ ብትሪ ዝኾነ ነቲ ዒራቅ ልዕላውነታ ንምውሓስ ስጉምቲ ክትወስድ ከም እትኽእል ኣጠንቂቓላ። ህዝባዊት ሪፐብሊክ ቻይናን ታይላንድን ዝመጽእ ወርሒ ነሓሰ ዓመታዊ ሓበራዊ ልምምድ ሓይሊ ኣየር ከካይዳ ምዃነን ሓቢረን። ዕላማ ናይዚ ኣብ ግዝኣት ታይላንድ ዝካየድ ልምምድ ወታደራዊ ዝምድነአን ንምድንፋዕ ዞባዊ ፀጥታን ምውሓስ ምዃኑ ገሊፀን። ኣብዚ ንመዓልታት ዝቕፅል ልምምድ ካብ ክልቲአን ሃገራት ዝተዋፀአ ነፈርቲ ኩናት ኣሽሓት ወታደራትን ካልእ ኣፅዋርን ከምዝሳተፍ ተፈሊጡሎም። እዚ ናይ ሎሚ ዓመት ልምምድ ንተሸዓይ ዓመቱ ይካየድ ከም ዘሎ ጸብጻባት ይጠቕሱ። ኣብ 1980ታት ዝተኸተመ ወታደራዊ ዝምድና ቻይናን ታይላንድን ጽቡቅ ገስጋስ የመዝግብ ከም ዘሎ እዩ ዝግለጽ። ቅድሚ ሳልስቲ ኣብ ጃፓን ብዝተኸስተ ሓደጋ ምንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ልዕሊ 30 ከም ዝበፅሐ ሰመዝ ስርሒት ምድሓን ህይወት ተሃገር ሓቢሮም። ብፍርስራስ ህንፃታት ዝተደብየ ግዳያት ከም ዘለዉ ዝጠቐስቶም ሰመዚ እቲ ኣሃዝ መሊሱ ክውስኽ ከም ዝኽእል ኣሚቶም ኣለዉ። በቲ 7.1 ሬክታር ዝተዓቀነ ብ28 ሓምለ ዘጋጠመ ምንቅጥቃጥ ምድሪ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበረ ኣባይቲ ድማ ብፍላይ ከቢድ ዕንወት ከም ዝወረደ እዩ ዝግለጽ ዘሎም። ድሕርቲ ቀዳማይ ሓደጋ ዝሰዓበ ልዕሊ 100 ድሕረ ምንቅጥቃጣት ንስርሒት ምድሓን ህይወት ብምብሻል ጠንቂ ተወሳኺ ክሳራታት ከም ዝኾነ እዩ ዝሕበር። መንግስቲ ጃፓን ኣብቲ ሕልፊ ካልእ ከባቢታት ዝተሃሰየት ደሴታዊት ከተማ ኩማሞቶ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጅሎም። ኣሜሪካ ካብ ህዝባዊት ሪፐብሊክ ቻይና ክትገብሮ ንፀንሐት ሸመተ ተንቀሳቀስቲ ሮቦታት ከም ዘቋረፀ ኣፍሊጣ። እቲ ስጉምቲ ኣብ ፅላት ቴክኖሎጂ ሰብ ሰርሖ ብልሒ ኣብ ቻይና ዝፀንሓ ተመርኪሳ ንምጉዳልን ፀጥታ ንምውሓስ ምዃኑ ኣሜሪካ ሓቢራ ኣላ። ኣሜሪካ እታው ሮቦታት ጥራይ ዘይኮነ እታው ፍርያት ዝተወሰነ ኤሌክትሮኒካዊ ኣቑሑ ቻይና እውን ደው ከም ዘበለቶ ገሊፃ። እቲ ንግዳዊ ስጉምቲ ብቐጥታ ኣብ ተግባር ውዒሉ ከም ዘሎ ቤት ፅሕፈት ግምጃ ኣሜሪካ ትማሊ 29 ሓምለ ኣረድዩ። ነቲ ተግባር ብትሪ ዝኾነነት ቻይና ምምሕዳር ፕረዚደንት ዶናልድ ትራምፕ ፀጥታዊ ጉዳይ ኣመኽንዩ ኣብ ልዕሊ ፍርያታ ዝገብሩ ዘሎ ድረታ ከቋርፆ ፀዊዓ። ነዚ ተወሲዱ ዘሎ ስጉምቲ መልሰ ግብሪ ከም እትህበሉ ብምሕባር ድማ ንንግዳዊ ዝምድና ክልቲአን ሃገራት ባዕሉታ ክፀልዎ ምዃኑ ፍሊጣ። ኣብ 2024 ልዕሊ 660 ቢልዮን ዶላር ዝነበረ ንግዳዊ ምልውዋጥ ኣሜሪካን ቻይናን ኣብ 2025 ናብ ኣስታት 490 ቢልዮን ዶላር ከም ዝወረደ ፀብጻባት የረድ። ልዑል መጠን ቀረፅ፣ ቤናዊ ቁጠባዊ እገዳን ዝርከቦ ንግዳዊ መሕንቆታት ካብ ቀንዲ ጠንቅታት ዓለማዊ ቁጠባዊ ምንቁልቃል ኮይኖም ምህላዎም እዮም ዝጥቀሱ። ግብፅን ቱኒዝያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዘኽእለን ናይ መራሕቲ ዝርብ ኣካይደን። ፕረዚደንት ዓብዶልፈታሕ ኣልሲስን ፕረዚደንት ቀይስ ስዒድን ትማሊ 29 ሓምለ ኣብ ዘካየድዎ ናይ ቴሌፎን ዝርርብ ሃገራቶም ኣብ ፅላት ንግዲ፣ ወፍሪ፣ ፀጥታን ምግታእ ባህርያዊ ሓደጋታትን ክተሓጋገዛ ምዃነን ሓቢሮም። ግብፅን ቱኒዝያን ብዘካዚ ግዳማዊ ምትእትታውን ምግታእን ዞባዊ ፀጥታን ምውሓስን ብሓባር ከም ዝሰርሓ ኣብቲ ዝርርብ ገሊፀን። እዚ ከምዚ ኢሉ እንከሎ ክልቲአን ሃገራት መሰል ርእሰ ውሳኔ ህዝቢ ፍልስጤም ንምርግጋፅ ኣብ ዝግበር ዞባዊ ፃዕሪ ከምዝተሓጋገዝ ኣረጋጊፀን። ብዘካዚ ቅልውላው ሊቢያ ብሰላም ንምዕራፍ ግዳማዊ ምትእትታው ብመትከል ከምዝቃወማ ብምሕባር ጉዳይ ሊቢያ ብሊብያውያን ጥራሕ ክዓርፍ ከምዝድግፋ ኣፍሊጠን። መራሕቲ ግብፅን ቱኒዝያን ኣብ ጉዳይ ቅልውላው ዞባ ማእከላይ ምብራቅ ኣስፊሖሞም ከምተዘራርቡ እውን ተገሊጹ። መወዳእታ ዜና። ህዝባዊት ሪፐብሊክ ቻይናን ህንድን ን6ዱሽተ ዓመታት ተቋሪፁ ዝፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ዳግማይ ክጅምራ ምዃነን ሓቢረን። ብመሰረት ሓበሬታ ሰመዝ ክልቲአን ሃገራት እቲ ካብ 2020 ተቋሪፁ ዝፀንሐ ንግዳዊ ንጥፈታት ካብ ፈለማ ዝመፅእ ወርሒ ነሓሰ ከም ጅምር ተፈሊጡሎም።
እቲ ንግዳዊ ንጥፈታት ብምክንያት ለበዳ ኮሮና ቫይረስ ኣብ መንጎ ክልቲአን ሃገራት ብዝተፈጥረ ደባዊ ምስሓብን ደው ኢሉ

ከም ጸኒሖም ጸብጽባት ዘረድኡ ምጅማር መሬታዊ ንግዳዊ ንጥፈታት ንመጠን ክልታዊ ንግዳዊ ምልውዋጥ ከስፍሖ ከም ዝኽእል የመት ክልቲአን ሃገራት ኣብ 2025 ልዕሊ 155 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ጸብጻባት የረዱ። ቻይናን ህንድን ኣብ መንጎን ዝተኸስተ ደቡባዊ ምትፍናን ብሰላም ንምዕራፍ ከካይዶ ጸንሐ ጽዑቕ ዲፕሎማሲያዊ ርክባት እወታዊ ውፅኢት ከም እትረኽቦ እዮም ዝገልጻ። ክልቲአን ሃገራት ኣስታት 3500 ኪሎ ሜትር ዝርጋሕ

ኣብ ንዑዘባ ሓጋዝ ሽግር ፅሩይ ዝተተማይ ነበርቲ ሰውዓር ንምፍታሕ ፃዕርታት ይካየድ ኣሎ። ንሳልስቲ ቋሪፁ ፀንሐ ምልዋጥ መጥቃዕትታት ኣሜሪካን ኢራንን ዳግማይ ከምተወልዐ ተገሊፆም። ቻይናን ታይላንድን ዝመፅእ ወርሒ ናሓሰ ዓመታዊ ሓበራዊ ልምምድ ሓይሊ ኣየር ከካይዳ ምዃነን ሓቢረን። ኣብ ጃፓን ብዝተኸስተ መንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ልዕሊ 30 በፂሑ። ክቡራት ተኸታተልቲ ሓፈሻዊ ዜና ተዛዚሙሎ ምስ ተረፉ መደባትና ንሓድገኩም ብወገነይ ሰናይ ምሽት።

0: መደብና ትራን ኣብ ስሙን እዙ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ቕብኣ ንዘዳለወ መንእሰይ ዘላለዩ ይኸውን ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላ ያ ወጫታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና ሙራብ ባሸርባ ባህላዊ ምግቢ ብሄረናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝውሃብ እዩ።
2: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ቴን ትበሃል ቴን እያ ትበሃል እዚኣ መትሓዚና ሕጂ ቴን ማለት ከዓ ናይትያ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት
0: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባ ኣሰራርሓ ናይ ዝባህላዊ ምግቢ ዘላል ትሕዝቶ ክተቕርባልና እያ። ብተወሳኺ ካልኦት መደባት እውን ኣለውና። ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብናትና ንሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም።

መደብና ትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: 17 ክፍለ ጦር ካብ ኣስመራ መፅኡ ነታ ቦታ ናይ ዋደ ዓፂዋ ኣብዚ ከቢድ ማለት እዩ። እቶም ኣህርታት ገዳይ ናይ መስዋእትን መውጋእትን ኣጋጢሙ ክሳራታት መፅኡ ዋሕዱ መፅኡ ፈታ ጫቕጣቕ ኮይኑ ጫቕጣቕ ምስ ኮነ እሞ እንታይ ንግበር ተባሂልና ማለት ምስ በጫ ይውፁ እሞ ከም ዘለ ካብዚኣ እንተ ንምዝላቅ ኮይኑ ድኻማትና ሓቢርና ፀላኢ ግዳይ ኣብዛ ጎልጎል ክትርበና እዩ ሕራይቲ እግረኛ ዝውፃእ መካና ዝድግን ድወፅእ የለን ኣብ ክንዲከምኡ ግን ዕድል መሃበና ፈተነታት ክነካየድ ኢልና
1: 31 ወርሒ 3 ክሳብ ዕለት 2 ናይ 3 መዓልቲ ውግእ ነይሩ። ኣብዚ ናይ 3 መዓልቲ ውግእ ኣዝዩ መሪር ውግእ
2: ቀዳማይ ነገር ኣብ ደንከልያ ማይ ዳሓዘ ይድዕወት ሸገርገር ገለ ዝበሃል ነገር እንተልልካ ጠፊእካ ዓሪድካ ማለት እዩ። ስለዚ ካብ ጉይ መዓል ክሳድ መሓዝ
3: ስርሒት ዓሰም ውግእ ዋዴን ከባቢኡን
4: 17 ክፍለ ጦር ካብ ኣስመራ መፅ ኢሎ ኣብ ሰዓት ይተርርቲ ውግእ ኣዝዩ ከዓ ክስታይ ኮይኑ ምክንያቱ ምስ ናይ ሎጂስቲክ ጉዳይ ናና ኣዝና ሓዲግ ከይድና ዘለና ካብ ባፅዕ ረዳት እውን ክመፀካ ዝኽእል ዕድል የለን። እቲ ዓቕሙ ውን ካብ ውግእ ናብ ውግእ እዩ ዝኸይድ ዘሎ። እቲ መፂእና ዘሎ ዓቕሚ ከዓ ብኣንፃሩ 17 ክፍለ ጦር ካብ ኣስመራ ይመፅእ ዘሎ ሽዑኡ ምስ ሙሉእ ዓቕሚ ይመፅእ ዘሎ። ብዝኾነ ግን እቲ 2 መዓልትስ ምርር ደለ ውግእ ኮይኑ ካብ ሰዓት 6 ምሸት ኖርማሊስ ካብ ሰዓት 6 ንጎት ውግእ ኸይ ቀቲ ቁርብ ዳሓሸ ትብሎ እምበር ለይቲ ዕርፍቲ ዝበሃል ይብሉ ካሃጅማን ክንከላኸልን ካሃጅማን ክንከላኸልን ኖርማል ንሓንሳ 9 በፅሓ ሓንሳ 10 በፅሓ ሓንሳ 7 በፅሓ ትምህጃም ማለት እዩ። ዋላ እንተተረረ ግን ኣመራፂ የብልና ናብ ሰዓት እዚ ኣዝሊቕና ካብዚ ቦታ እዚ ክንወፅእ እንተኮይና ንሓደጋ ኢና ክንቃላዕ። ኣብዚ እውን ከምኡ ዓይነት ስምዒታት መፅኡ ነይሩ ሽቲ ሰዓት ምክንያቱ ተሪሩ ስለ ዝነበረ ትውግእ ነዝልቕ ዶ ኣይነዝልቕ ኣብ ዝብል ደረጃ ኣብ ብላዕሊ ከምኡ ዓይነት ስምዒታት ኣምፅኦም ነይሮም እዩ። ከነዝልቕ ግን ኣይንኽእል ኢና ብቲ ሰዓት እዚ ኩሉ ኣፅዋርን እዚ ኩሉ መካናይዜሽን ምሳና ዘሎ ክናበይ ገፂኡ ክጓዓዝ ኣደዳ ነፈርትን ኣደዳ መራኽብን ኣደዳ ሰራዊት ናይ ኢትዮጵያን ይኸውን ፅቡቅ ኣጋጣሚ ኮይኑ መቸም ነኺስና
5: ዝደራት በዚዑ 17 ክፍለ ጦር መፅኡ ናይ ስፓርታክያኡ ነይሩ ኩሉ ተኣኪቡ ተኣኪቡ ናይ 3 መዓልቲ 2 መዓልቲ የለን ውግእ ተኻይዱ ናብ መወዳእታ ፀጋም ንመርፆ ቦታ ነይሩ ና ብሓንሳብ ኩላና ርና ብሓንሳብ ፀጋም ንመርፆ ኢና መጥካዕቲ ማለት እዩ ክሳት ሓሊፍና ነቲ ፅርግያ ንበሉ ዝኣቱ ክንሃርም ስለ ዘለና እዚ መፅናዕቲ እዚ ኣይ ክሰጠና ይከኣለን ድሓር ኣብ መወዳእታ መናውራ ኢና ገርና ኩልኻ ንፀጋምና ፀጋም ጥራሕ ገርና እያ የማን ጎቦታት ዓብዩ ዘሎ ብላዕሊ ኣብ መወዳእታ ንሱም ፀጋም ከይዱ ክወርድ ንሕና ንየማን ወሪድና ታባ ዝተሓጃ ቀጥል ኮይኑ ታክሳት ታንክታትና ተገምጊመን በዓል ፈር ባሃል ናይ ኣሜካ ኣብ መራሒል ተሰዎ ነይሩ ናና ወዲ ስሳት ባህላዊ ተሰዎ ነሩ ብሓንሳብ ሓንቲ ታንክ ታሪሙ ንሶም ዝዓፅዎ ሕ ተክሳት ውፅ ምሰብሉ ንሶም ክልትኦም ማካኒ ተቃፂረን ዶሎ ኣብታ መገዲ ታንክታት ተቃፂረን ዶሎ ኣብታ መገዲ ንሰን ዳቦም ብኒው ሕጂ በታ ዓዲ እልቢ ዘይብሉ ሕንጉማማ ይመፀካ ኣብቲ መሬት ክትሪኦ ኮላ መን ክዓጉትልካ ተሓስብ ንፅላ ድህሉ ሓምሳይሱ ናና ዓሰርተ ኮይኑ ናይ ወዲ ክዳነ ተታሓጀን ብሓንሳብ ሰብ ዝነበርና ዋላ ካብ ወዲ ርግበ ካይተረፍና ወሲድና

0: ታሕተ ተባሂሉ ኩሉ ሰብ ወዲቁ እዩ ደንዙ እዩ ብና ልዕልና ብተረሮ ብና ኣብዚ በረኻ ሰይድ በረኻ በዓል ፈዲሶ ከሎ 17 ክለጠር ብውጠፍ እዩ ንቤል ንቐፃል ማለት እዩ
1: ድሕሪ ናይ ዕለት ሓደ ዕለት ክልተ ስጋዕ ሰለስተ እቲ ዝፀንከረ ውግእ ዝበሃል ናይ ዋደይ ድሕሪ ክልተ መዓልቲ ውጩ ተበገሱ ስለተባህለ ሞኦ ሓንቲ ሓይሊ ሒዙ ምስ ክልተ ሓይሊ ናይ እንዳ 85 ናይ ወዲ ርግበ ሰንጢቆም ከምዚ ኣልካ ክትከይ ፀኒሕካ 9 ዲግሪ ዋደ ምሳእትኻ 9 ዲግሪ ንዓሰብያ ተጥወታ መገዲ ሞኦ ሰብዓል ወዲ ርግበ ወዲ ኳዳ ነይሮ ክኸውን ይኽእል እዩ እታ መገዲ ስለተዕፀፍ ፀላኢ ተዓፂፉ ስለዝኸይድ ፀረ መጥቃዕቲ ጌርና ንሕና ቀፂልና ማለት እዩ ኣነኻ ክልተ ሓይሊ ሒዘ ምስ በዓል ወዲ ነጋሽ ብየማን ነይረ ማለት እዩ ምስ በዓል ወዲ መናእሞን ሕጂ 17 ክፍሎ ጦር ኣብ ድፋዕ ክኣቱን እታ ድፋዕ ክትፈርስን ሓንቲ ኮይና ሕጂ ፀላኢ በዓል ሞኦ በቲ መገዲ ስለ ዝቆረፅዎ ሓሙሽተ ታንክ ጥቅዕ ጥቅዕ ምሰበልዎን ስለተቃፀላ ፀላኢ ብሙሉኡ ማለት እዩ ብሙሉእ ፀላኢ ሽሾ ሰራዊት ትኺሉ ንደቡብ ኣዝሊቁ ጎላጉል ሞጎረስ ይበሃል ብሙሉእ ፀላኢ ብባህሪ ኣውጠፊ
2: እቲ ግንባር ካብ ምብራቅ ንምዕራብ እዩ ዝርጋሕ ተኣቃውሞ ናይቲ ግንባር ልክዕ ፀላእ ከዓ ካብ ምብራቅ ንምዕራብ ሒዙ ዘሎ ንሕና እዘን ሰለስተ ወጠሎኒ ናይ ወዲ ጎበዛይ ናይ ማናጃ ናይ ናህና 96 መፀት ኣሃዱ ብምዕራብ ኢና ንሕና ኣቱ መጨረሻ ኩርናዕ ናይቲ ግንባር ሲ መወዳእታ ናይቲ ግንባር ከይድና ብጎኒ ከምዚ ጌርኩም እተው ዝብሉ መምርሒ ካብ ወዲ መምህር ወሲድና ምስ ከድና ግን እቲ ኩነታት ዝያዳ ቀፂልና ክዕውተና ከምዝኽእል ስለተረዳእና ነግፍሕ ኢልና በዓልና ወሲድና ተማየጥና ሰለስተና ኣግፊሕና ተኸድና ሓሸና ኢልና ልክዕ ኣግፊሕና ከዓ ከምታ ዝመደብና ኮይናና ኣግፊሕና ንፀገም ኣዝና ንምዕራብ ወሲድና ንፀላእ ብማዓኮር ብድሕሪት ከምዚ ከም ንመፁ ኮይና ኣብዚ ሕጂ ሓንቲ ፀገም ትፍጠር ብድሕሪት መጨረሻ ምስ ተጠወና እታ ስለያ ናይቲ ግንባር ዝነበረት ናይ ፀላኢ ኣብ ሓንቲ ኩጀት በቲ ክንጥወየላ ዝተመደብና ኣብታ ኩጀት ሕዛ ዝፀናሓና ታጋንታ ትንጎሳ 6 እሳ እንተ ዘይትረክበና ንዓና 100 ካብ 100 ብድሕሪት ኣትዩንያ ዘለና ፀላኢ ክማረ ክጣይ ዕድል ነይሩ ንሳ ኳሕኳሕ ተብለልና ታድ ፀላኢ ብሰንኪ ናይ እዛ ጋንታ እዚኣ ንዓና ኳሕኳሕ ምንባል ብድሕሪት ንኣትዎ ከም ዘለና ስለዝፈለጠ ቀልጢፍካ ዝልቕብል
3: ናይ ዋደአ ምስ ጎቦታት ዝተኣሳሰረ ስለ ዝኾነ ሰንሰለት ናይ ኢትዮጵያ ብኡዶብ ምትእሳር ስለ ዘለዎ ብፀጋም ወገን ጎልጎል ገይሩ ናብ ባሕሪ ብየማናይ ወገን ከዓኒ ዓበይቲ ጎቦታት ፀላኢ ሕጂ ነቲ ጎቦታት ሒዙ ፍፁም ካብኡ ምውፃእ ኣብና ማለት እዩ ናይ ሞትን ሕየትን እያ ከዓ ካብ ዋደ ንድሕር ከይዱ ኣብ ቃልዕ ቦታ ስለ ዝበፅሕ እቲ ብታንኪ ብታንኪ ከዓ ውፅኢቱ ርእይዎ እዩ ታንከኛታት ናህናት ሜካናይዝ ኣሃዱሲ ነቲ ሒዝዎ ዝመፀ ብረት ኣብቲ መወዳእታ ብስለት እናወሰኸ ናይ ምጭማት ዓቕሚ ናይ ተኩሶ ዓቕሚ ናይ ምዋሃድ ዓቕሚ እናበርታዐ ስለ ዝመፀ ኣብ ጎቦ ሕሸኒ ኢሉ ኣብቲ ጎቦታት እዩ ሒዙ ማለት እዩ 17 ክፍለ ሰራዊት ምስቲ ተረፍ መረፍ ኣህዱታት ማለት እዩ ኣብዚ ብኣጋር በሎ እቶም ፓራኮማንዶ ዝያዳ ስራሕ ዘገድድ ንዕኦም መፂ ማለት እዩ ኣብ ዋደ ብፀጋማይ ወገን ከዓ ንሜካናይ ዘገድድ ስራሕ መፂ ማለት እዩ ስለዚ ፀላኢ ኣብዚ ፍፁም በቃ ከውሖ ኮይኑ ኣብዩ ምልጋስ ኣብዩ ኣብ መወዳእታ ብክሳድ ኮይና ትኩስ ታንክ ነራ ኣጋጣሚ ብኡ ስለንበርና ንሕና ተኩሽና ላ ትቃፀል ማለት እዩ እታ ናይ ክሳድ ዋደ ዓጊታታ ዝነበረት ማለት እዩ እታ ታንኪ ምስ ተቃፀለት ፀላኢ ሕጂ ናብቲ ዳሕርዋይ ኣካል ንድሕሪት ንዋደ ገፁ ይኸይድ ሕጂ ኣብኣ ኮይና ንትኩስ ከም ዘለኹ ንዓይ ፀላኢ ይርእየኒ ሞ ቦምባ ናይ 122 ኣብታ ጥቓ ታንኪ 20 ሜትሮ ይዓልብ ማለት እዩ ኣነ ከዓ ዕላማ ክርኢ ኢለ ከምዚ ኢለ ወፂኦ ስለነበርኩ ኣብዚ ርእሰይ ካብ ዓይነይ ጀሚርካ ላዕለዋይ ኣካል ናይ ዓይነይ ጀሚሩ ስጋብ ርእሰይ መውጋእቲ የጋጥመኒ ማለት እዩ ንኣያብኡ ማለት እዩ ስለዚ መውጋእቲ መሰጋጥመኒ እቶም ዝቕፅሉ ግን በቲ ጎቦታት ክኸውን ከምዘይክእል ስለተረድኡ ብፀጋም በዓል ወዲ በላይ ዘለዎ ገለ ሰለስተ ታንኪ ኣምሪሖም ብፀጋም ምስ ተጠወይዎ ብባሕሪ ባሕሪ ገይሮም ንድሕሪት ምስ ተጠወይዎ 17 ክፍለ ሰራዊት ብምሉእ ሃደሽ ኢሉ ይፈርስ
2: ኣጋጣሚ ኣብ መበል ሳልሳይ መዓልቲ በዓል ወዲ ኺዳነ ዝነበሩሉ ኣብ ከባቢ ሰዓት 10 እዘን ሰለስተ ታንኪ ብፀጋም ዝሓለፋሉ ግዜ ይሽዑ ናይ ናህና ማለት እየ ንሰን ምስ ሓለፋያ ነቲ ውግእ ዝፈትሖ ብልካ ፀላኢ ስለ ዝረኣየን እዘን ታንክታት እዚአን ዝሓልፋ ዘለዋ ብድሕሪኻ ብሓረ ክኣትወኻ ስለ ዝኾና ቀልጢፍካ ዝልቕ ዝብል ትእዛዝ መፅኦ ንፀላኢ ከም ዘለኹም ከዓ ንስኹም ተስእብለና መምህር ኣርክብ ኣርክብ ኸውን መጨረሻ ኣነ ክርስዖ ዘይደሊ ቁጠባ ኤምዳድ ብምሉኦ ምእንቲና ናይ ሰለስተና ናተይ ናይ ወዲ ጎብዛይ ናይ መናጃ ምርጫ ይብልና ምክንያቱን ሓይልታት እውን ተዳኺመን እየን ከም ዝብለካ ዘለኹ ንቁጠባ ዝነበሩ እቲና ኤምዳድ ዝነበሩ እቲና
4: እቲ ናይ ዋዲ ብጣዕሚ መግለፂ ዘድልዮ ብርቱዕ ኩነታት ብዙሕ ሰብ ክሳይ ዝገበረልና ብብዙሓት ውግኣት ዝነበሩና ካብ ኩሉ ቦታታት ናይ ደንከልሲ ኣብኡ ኢና ዝያዳ ክስታይ ከፊ ኢልና ምሩፃት መራሕቲ ሓይልታት ነይሮምና በዓል ወዲ ዓገባ በዓል ወዲ ሱሳ የሴፍ ወዲ ሱሳ መራሕቲ ሓይልታትና ኣብኡ ዝተሰውእና ብዙሓት ነይሮም ድሕሪ ሰለስተ መዓልቲ ድዩ ገለ ተታሒዙ ዋደ ንበዓል ገሓር ርኢና ከይድና ኸ ብበዓል ገሓር ኣቢልና ንቤሉል ንምጥቃ ሕጂ ኣብ መንጎ እንታይ መፃና ነፈርቲ መፃና ሄሊኮፕተር ተላይ ኸነና ፅኒዕና የንቲ ቦታ ማለት እዩ ሄሊኮፕተር መፃና ክልተ ሄሊኮፕተር ካብ መጀመርያ ስጋዕ መጨረሽታ ስጋዕ ምልክት ናይቲ ግንባር ዝነበርዎ ስጋብ ሕክምና ናይ ግንባር ነበሩ ኣቃፅሎ ተባሂሎም እዮም መፅኦም እቶም ፓይለት ማለት እዩ ንሳታ ኩላ ዕጥቅናን ስንቅናን እዚ ናይ ድሕሪት ቦታና ኣብኡ ኮይና ኢና ንሕክም ነርና መፅኡ ተኩሰናልና ብታሕቲ ጀሚረን ማለት እዩ ተኩሰናልና ሓንቲ ከይዳ ኣነ እተው ገለ መለታት እንዳበልኩ ተፀጉዕ እንዳበልኩ ክንቆር ዝፀኒሕና ውግኣት ኣፀጊዖም ክዕዋ ኣቢለናልና ፋክረስ ማለት እዩ ሕጂ ብምሉ ደሮና ዓቢጡና ተወጊኣ ገለ መለታት እንዳመበሉ እንዳመፁቶም ውግኣት ናባይ ተፀጉዕ እንዳበልክዎም ኣይተወግኣኩን ኣነ ሕጂ እቲ ሓንቲ ተወቂዓ ሄሊኮፕተር ተወቂዓ ነዲዳ ምስ ነደደት እቲ ሓደ ብኣ ከሎ ተቐፂሉ እቲ ሓደ ከዓኒ እዚ ፍርቂ ጎኑ ነዲዱ ፓይለት ተታሒዙ ተኺሉ ናብቲ ሕክምና ናባና የምፅሉና ማለት እዩ ናባና ምፅዮምልና ሓኪምናዮ በፅቢፁና ውሃ ክብልቲ ፓይለት ዓቕሊ ስኢኑ ስጋዕ ንሕክመሉ ማይ ሃቡኒ ውሃሃቡኒ ውሃሃቡኒ ክብል ታኣሽሙ ገይርና ረቢሽና ሓኻኺምና ማይ ኣስቲና ገለ መለታት ኣብኡ ሰዲድናዮ ውጩ ነይሩ ብቕድሚት ዝደድዎ ገለ መለታት ኢሎሞ ወሲዶሞ
5: ፀላኢ ሰዓት 10 ባዶባዶ ኣቢሉ ሙሉእ ብምሉእ ንዋደ ካድም ከሎ ካብ ጨመተ ተኽሲ ታንከኛታት ወገን ዘምለጣ ክልተ ታንክታት መካይን ሒዙ ንበይሉል ካድም እንከሎ ናይ 17 ክፍለ ጦር ኣጋር ሰራዊት ዳርጋ ብምሉኡ መስመር ተዓፂዎ ንደቡብ ገፁ ናብ ዳቡ ዝተባህለ ኣፃምእ ጎላጉል ፋሕ ብትን ስለ ዝበለ ግዳይቲ ምድረ በዳ ኮይኑ ተሪፉ ካብዚ በዚ ኣፃምእ ዝሃደመ ሰራዊት ሓደ ርብዕ ዝኸውን ጥራዩ ፀላኢ ብሄሊኮፕተር ብዘውርደሉ ዝነበረ ማይን መግብን እናተሓገዘ ቡሬ ካኣቱ ዝኸኣለ ናይ ወገን ሰራዊት በቢ ዝነበሮ ብምግስጋስ ሰዓት 12 ባዶባዶ ኣቢሉ ንዋዴ ሙሉእ ብምሉእ ተቋፃፂርዋ
2: ምዕራብ ናይ ዋደ ምኻድ ማለት ከዓ ነብሰ ቅትለት በዕልካ ምፍፃል ማይ የለን እኽሊ የለን ሎጂስቲክ የለን ፅርግያ የለን ክመፀካ ዝኽእል ረዳት እውን የብልካ ኣብዚ ዝዓርብ 17 ክፍለጦር ባዕሉ እዩ ተሰትዩ ዚ ዕለት 25 ኣትና ንና ንዓሰምሽ ዕለት 26 ንትኽኢለ ቡሬ ከይደ ታወጠልና ሒዘ ኣብ ቡሬ 50 ቅርሺ ካላሽን ክሽየ ፀኒሓትኒ እቶም ዓፋር ክሸጥዋስ 50 ቅርሺ ምስካ ዝናእስ 50 ቅርሺ ክሽየ ፀኒሓትኒ 17 ክፍለጦር 81 ሰብ ጥራዩ ኣትኑ ቡሬ ብምሉእ እቲ ክፍለጦር ኣብቲ ጎልጎል እዩ ተሰትዩ ኣብዚ ኸትካዮ ጎልጎል ክላሽኒ ብሬኒ ተደርቢ ይፀናሕ ዛሕዛሕ እዩ ተኣህዱ ምክንያቱ ከም ዝበልኩካ ብፀጋም ኮይዱ በዓል ዓሪቡ ንወሎ ጎፂ ኮይዱ
5: ኣብዚ ሰለስተ መዓልታ ዝወሰደ ኩናት ተጋደልቲ ህዝባዊ ግንባር ዝረኣይዎ ተወፋይነትን ፅንዓትን መዳርግቲ ይነበሮን ንኩሉ ናይ ምድረ በዳዊ ባህርን መሰናኽላትን ብለይቲ ሃሰስ እንዳበልካን እንዳፀደፍካን ምስቲ ኩሉ ፅምኢ ድኻም ስእነት ድቃስ ፅዑቕ ደብዳባት መዳፍዕ ነፈርትን ሄሊኮፕተራትን ተፃዊሩ ዓቕሉ ከይፀንቀቐ ስኑ ነኺሱ ንዝወሃቦ ዝነበረ ትእዛዛት ብግቡእ ብምፍጻም ነዚ ኣደናቕ ዓወት እዚ ከመዝግብ ብምኽኣሉ መወዳድርቲ ዘይብሉ ጅግንነት ይፈጺሙ ተራ ናይ መካናይዝድ ኣህዱታት ወገን ብፍላይ ኣብተን ቀዳሞት ክልተ መዓልትታት ታንክታት ወገን ምቹእ መተዓፃፀፊ ቦታ ስለ ዘይረኸባ ኣበርክቶን ተደሪቱ እንተነበረ መዳፋዓትን ታንክታትን ወገን ንመዛግብ ጸላይ ኣብ ምድረ በዳን ረሻሻት ከዓ ጉልባብ ኣብ ምሃብን ከም ጸረ ነፈርቲ ኮይኑ ኣብ ምስራሕን ዕዙዝ ተራ ነይርዎ እዩ።
6: ኣብቲ ጎቦ ንሕና ኣይደየብናን ኣነ ወዲ በላይ ኣዛዝ ዝወጠለኒ ዓብድራሕማን ፈርም ግን ኣብ ታሕታይ ቦታ ኢና ነርና ሕጂ ሓደ ሓድሽ ሓሳባት ዓብድራሕማን ሓደ ካብቶም በላሕቲ ናይ ታንከኛ እዩ ሓደ ሓድሽ ሓሳባት እንታይ ኣምፅ እዩ እዚ ጎቦ እዚ ሲ 1ሰርተ ግዜ ሰብ ዳሃጅም ዘሎ ሙሰን ከዓ ገዛእ ቦታታት ሒዘን ኣለዋ ስ በዛ ክሳ እዚኣ ኣሲና ዝተጠወይ መጥቃዕተ ንገብርሲ ዝበለፀ ነይሩ እዩ እብለኒ ድሕሪኡ ሓቢሩ ምስ ሓበረ ሽዑ ፍርምን ሓደ ናይ ሃንደሳን ክብገሱ ምስ ደለዩ ነፋሪት ትመፅ ኣብዛ እዋን እዚኣ ብፃይ ፍርምን እቲ ናይ ሃንደሳን እስውኡ ማለት እዩ ብድሕሪኡ ዓብድራሕማን ቦዛዋታታት እዚኣ ምስ ከደ ተጠዋይ መጥቃዕቲ ምስ ኣካየደ ፀላኦን ብቐጥታ እንታ ክገብር ክኢሉ ክሃድም ክኢሉ ማለት እዩ ንብረቱ ቃፂሉ ሰቡቕቲ ኢሉ ታንክታቱን ተኽስን ምንቅስቃስን እዳገብሩ ታንከኛታት የቃፅሎን ስለ ዝነበሩ ታንክታቱን ዳርጋ ብምሉእ እንተሪፈን እየን ክበሃላ ይከኣላ ማለት እዩ
3: ታንከኛታት ንህና ከዓኒ ሓሙሽተ ታንክታት ሓንቲ ኣምፊብያን ሰለስተ ማካይን ዘለዋ ከዓኒ ፀላኢ ይቃፀልኦ ማለት እዩ ኣብ ጉያ ሕጂ ኣብ ንቕላ ተራእይ ዘይብ ሰሚዑን ዘይፈልጥ ኣብዚ ኣብ ንቕላ ሳልሳይ ማርሻ ራብዓይ ማርሻ እንዳክደት ከላ ታንኪ ማኪና ይቃፀላ ነይረን ማለት እዩ ሕጂ እቲ በቕዓት ምዕቀኑ ክኸውን ይኽእል እዩ ማለት እዩ ንሓደ ቆመም ክተሃርም እምበር ንሓደ ዝንቀሳቀሱ ዘሎ ኣካል ክተሃርም ናይ ፀላኢ ስጋብ ክንደይ ምልከት ናይቲ ተጋዳላይ ኣብዚ ከዓኒ ብውህደት ናይቲ ፓራኮማንዶን ናይ ሜካናይዝን ካልእቲ ሃንደሳ ብሎ ትገለት ውኩሉ ተሳተፈኡ ብሓያል ፃዕሪ ከዓኒ ዝኸበደ ምርብራብ ተገይርላ ዋደ ትተሓዝ ማለት እዩ ኣብዚ ሰለስተ ታንኪ ተማሪኸን እቶም ዘይዓጠቑ ናህና መሳርዕ እውን እንዳዓጠቃ እየን ትኸዳ ስለዚ ክልተ ታንኪ ተሃሪመናና ኣብዚ እውን ሓንቲ ማእከለይቲ ዝል ረሻሽ ድፃዓነት ተቃፂላ 13 ከዓኒ ውጉኣት ነይሮምና ምት ብዛ ውግእ እዚኣ ጥራይ ማለት እዩ
7: ብሸና ክትፀጋም እተን መጀመርታ ኣብ ደንተብካ መጀመርታ ተዋጊካ ክትቋፅሮ ዘለካ ማይ ስለዝኾነ ንእስንእስ ዝበላ ሓፅብታት ነይረን ነዚአን ይኹም መጀመርታ ትቋፀሩ ነዚአ እንታይ ተቋፂርኩም እቲ ካልእ ንምቕፃል ዋ ሓንቲ ፀገም የለን ተባሂሉ ነታ ማይ ሓንቲ ሓይድ ናብኣ ክምትስለፍ ጌርና እተን ካልኦት ከዓ የማና ፀገማ ከም ዝኾና ጌርና ንዓ ተቋፂርና ታንከ ሕጂ ብየማና ዝነበሩ እተን ታንክታት እስታይ ገብሩ ስለ ዝነበሩ ሓንቲ ታንኪ ስዒራ ካብኦም መምለጠ ስለዝሰእነት ናበይ ትኸይድ ንዕዲ ገፃ ንገምገም ባሕር ጌራ ከተምልጥ ትመፅእ ቢተን ነይሩናትና እቶም ሰብ ቢተን ንስሕትዋ ዘድሕሪ ኣይጎዩ ክዕወት ላይ ክኣሉን ካብዚኣ ሕጂ ሓደ ሸሪፎ ሸሪፎ ዝበሃል ዓብደላ ሸሪፎ ዝበሃል እዳሳሳይ ሸውዓተ ነይሩ ኦፕሬተር ናይ ወዲ ብራኪ እዩ ነዛ ከላሽን ጥራይ ሒዙ በይኑ ተነፂዱ ኣግፊሕ ነዛ ታንኪ ኣብ ቅድሚት ተጠው ኢሉ ከምዚኣ ገብ ግትሪኢል ትጠው ብሎ ወነዞም ኩሎም ጥሒሳቶም ይኸይዳ ታንከኛ እንታይ ከም ዘበለ ባከሊ ገጭ ኢል ትጠው ብላ ነተማብኣ ዝነበሩ ቀትሉ ክልተ ከላሽን ድዩ ዋላ ሰልድን ገለመልታትን ሒዙ ይመፅእ እስኪ እዚ ከምዚኣ ዝገበረ ሰብ ስደደለ እስኪ ይብሎኒ ወዲ በራኬል ናብ ይመፅእ ኩሉ እቲ ኣፅዋርን ገለምታት ዘማርኮ ሒዙ ኣታ ዓንጃ እዚ ዝካ እንተኸደ ክንታ ክትገብር ኢካ ብሎ እባዕ ብከላሽን ታንክ ክማርኽን ከሎ ትብልሲ በያ ትብለኒ ይመልሽለ ታቀረብ ምስሰብ ዓደርብሲ ንዓ ክትግብር ኢሉ ይሓሊኒ ማለት እዩ ክበልኪ ድ ስታይ ዝገበረ ንስተገልገርና ካብኡ ቀፂልና ንዋደይና ንኸይድ ክሳብ ኣብዚ ግዜ እዚ ብዙሕ ሰራታት የብልና ኣብ ዋደ ሕጂ ኣብቲ ዓቐብ ናብ ዋደ ምእታው ንኩሉ ሓይነታት ፀሚደን ታንክታትን ገለምታት ስለዝኽለኦ ኣሃብና ብየማን እዩ ዝጥወ ብየማን ኣክፊሕና ክንኣቱ ባዕሉ ወዲዋራኬሎ ኣቱ ምስ ኣተዊ ሕጂ ግድን መፍትሒ የማን ተጠዊኻ ፀቕጢ ምግባር ጥራይ ብዝኾነ ኣይሓከመን ዋደና ኣቱ ካብ ዋደ ቀፂልና እንደገና ታበጠነና ትቕፅል መገዲ ኣብ ከባቢ ደረብ ምስ በፃሕና ካብ ዋደ ወ ሓንቲ ሓይሊ ናይ ሃንደሳ እንደገና በጠለልናን ንደረብ ገፅና ክንቅፅ እዩ ዝግበር። ኣብታ ክሳድ ናይ ደረብ ሕጂ ምናልባ መስታወታት ፈልጧት ኮንኩም ፊሽቶታትን ገልምታ ክሳብ ሕጂ ክበና ኣላ ኣብ ሓንቲ ኩጀት ሒዙ ስለፀንሐ ኣብኣ እንትዳ ሒዙ ከዓ ሕልፈካ ስለዘይክእል ናይ ምሸት ከባቢ ሰዓ 8 ምስ ፀላኢ ውግእ ንገጥም ኣብኣ ብዙሕ ክሰራታት ኣይነበረና ብዝኾነ ወፂና ንቕፅል ምስ ቀፀልና ታንክታትን ሓደ ሻለቃ ዝኸውን ርዳት ካብ በይሉ ይመፅእካልኣታት ኩሉ ድሕሪ ይውዒ ዘሎ ንሕና ዋርድያ ና ውዒልና ዘና ሕጂ ማለት እዩ ኣብታ ታባ ሕጂ መጀመርታ ኣብታ ናይ ደረብ ታንክታት ሕጂ ከርከባና ከም ዘለዎ ንገብር ንበዓል ወዲእታ እዩ መገዲ ከይተፈተሸ ቶም ሃንደሳ ፈትሸመ እዮም መገዲ ዋ ታንክታት ዳሕጂ ቅድሚያ ከይድ ናይ ፅላ እዩ ታዋነ ንምፍታ ክግብራ እዩ ፀልማት ይፍለጥኒ ገምታት ኢና ልክ ኣብታ መጥካዕቲ ዝኸፈልናላ ዝኸፈትናላ ቦታ ኣባ ክትበፅሕ ከላ እታ ታንክ መፅያ ሕጂ እንደገና ኣባ ምስበፅሕትካ ፈንጂ ርክባሰኻ ወዲእታይ ክላ ዋ ኣረኪስካ ና ከይተፈተሸ ገለምታ ትብል ዋ እንታይ ሞ ተናይ ፀላ ክክላት ስለዝረኣና ኒልና ንሰግር ቀትሪ ሕጂ ካብ በይሉ ዝተበገሰ ሓደ ሻለቃ ታንክታት ሒዙ ዝመፅእ ብዝኾነ ዋርድያ ስለዝባዓልና ነታ ሓንቲ ታንኪ ነቃፅላ ጠጠው ብል ፅላይ ኣየበለን ተኣብታት ናይ ምሸት ኩሎ እንተደሪበናና ፅርጊያ ሒዝና ንቕፅል ናብ በይሉ ናብ ዜና ንኣቱ ሕጂ
8: ኣብቲ ዝተባሃለና ብርኽ ብርኽ ዝበለ ጎረታ ገዲፉ ኣብ ትሕቲ ኣብቲ ሰጥ ዝበለ ጎልጎል ከናርቀ ድድዩ ዝፀንሖም ካልኣይ ሓይሊ ንካልኣይ ሓይሊ ካዮም ተሰሪዖም ከለዉ ዝትኩሰሎም ኣብ መስርዕ ከለዉ በዓል ዓብደላሂ ዝበሃሉ በዓል ተስፋይ ዝበሃሉ ይስውኡ ፋዓጀታት እዮም እዚኦም
9: ገሓር እያ ትበሃልታ ቦታ ድሓር ንሕና ግን እንታይ ኢልና መንጨበጠ ምክንያቱ ዒላ ነይረ በኣ ንዓ እንተ ሒዝናያ ክንህሉ ኢና እንተደ ሒዝናያ ግን ክንስውዋ ኢና ተባሂሉ ማዕረ ቆመት እንታሕት ተኳዓይቱ ትዮስታይ ርእስና ቀልቅለን ዓይነት ትኩሰልና ነረን በሊሕ ኣብኣ ፃዕዳ እግሩ ህረም ማእክልነት ሓይሊ ሓደ ወዲ ካሳ ዝበሃል ካብታ እናደሽካ እውን ኣብኣ ተሰው ኢልና ናይ ወዲ ሓደራ ዝመርሖ ካብኣ ቀፂልና ሕማቅ ይቲ ቦታ ነይሩ ከምኣ እንዳበልና ምስ ባህር እናተበልና ስለዝሓዝናያ ግን ህልዋት ኮይና ቀፂልና ካብ
10: ንዓና ዘጋጥመትና እንታይ ነራ ሓያል ነፋሪት መፅያትና ኣብ ማኪና ምስ ተፃዓና ትጉዕዞ ቁርብ ንውሕ ስለ ዝብል ብእግሪድ ክም ስለዝብል ኣብቲ መንጎ መካይን መፅናና ኣብ ክልተ ማኪና ተሰቂልና ነርና በጠለና ርአናና ናይ ንጉሆ እዩ ነይሩ ጎልጎል እዩ ቲቦታ ሰጣሕ ጎልጎል እዩ ርአናና ነታ ቀዳመይቲ ማኪና ሃሪመና እየን ብምልኡ ዘይኮነስ ኣብ ጥቃ ምስ ዓለበ ብዙሓት ተወጊኦም እዮም ካ ንሕና ግን ምስታ ዳሕሬት ስለ ዝነበርና ኣይ ሃርመትና ናባና ኣይተኮሰትን እንታይ ግን ከፊኢልና ትመርሓ ማኪና ናብ ጫዓ ናብ እሾ ኮእትዋታ ማኪና ኣብ ልዕያ ኢና ከዓ ተሰቂልና ዘለና ኣብዚ ብዙሕ ፀገም ረኪብና ኢና ጫዓ ወይና ገደፈና ሽዑ ኣብቲ ጫዓ ምስእተወና ብክንደይ ስታይ ኢና ወፂና ኸው እታ ሓንቲ ማኪና ግን ብዙሓት ብፀ ተሃሪሞም ናብኣ እንታይ እቲ ዝኸፍአ ነይሩ ናይ ደንከል ፀሓይ ማይ ነብሰወከብ ሰብ ማይ ኣብ ዝባንኪ ኢኻ ካብኡ እንዳቐፀልና ስጋ በይሉ ዝበፂሐ ኣነ ከባቢ በይሉ ንፈፃሕኹ ኣብኡ የድህር
11: እተን ኣህታት ከይደኽማ ዝስለያን ሃንደሳን እናፈተሸ ክኸይድ ንደረብ ፀላ ኣብ ትርር ዝበለሉ ከዓ እተን ኣህታት ክስለፋ ከም መደብ ተወሲዱ ንሕና ሃንደሳ ዝድሕሬና ከዓ ታንክታት ካብኡ ከዓ ድሕሪኡ ከዓ ወዲእታይ ነዚ እናተኸታተልና እናኸድና ከለና ኣብ ደረብ ሕጂ ናይ ስፓርታ ፀንሐና ማለት እዩ ፈንጂ እውን ቀቢረን ፀኒሐን ኣብዚ ሕጂ ንሕና ንሃንደሳ ንተኽሲ ንኸፍት ብቀረባቲ ናይ ፀላእ ኣሰላልፋ ንፅረልና ብቐሊል እውን ፀላኢ ህረም ኸይድ ኣብዚ ሕጂ እቲ ምሳይ ተንቀሳቂሱ ዝነብረ ዓሰብ ንዳህላክ ማለት እዩ ዓፋን እስዋዕ ኣነ ውን ውጋእ ማለት እዩ ካብዚኣ ኢና ንምለስ ማለት እዩ ታንኪ እውን ፈንጂ ኣሃርመልና ካብኡተን ኣሃብታት በቲ ጉቡእ ኣሰላልፊ እናገበራ ተኺለን በይሉ ዝኣትዋ
12: ኣብታ ደረብ ምስ በፃሕና ዶብና ፅርግያ ፅርግያ ጋንታና ካብ ፅርግያ ንየማን ዘላ ንሱ ከዓ ካብ ፅርግያ ንፀጋም ዘላ ይኸጥቅዕ ምሳና ወዲ ዓይነይ ዝበሃል ሓንቲ መስርዕ ሒዙ ናይ 85 ስለያ ነይሩ ቶግ ኢሉ ጥኢት እታ ቀዳሚቲ ጥኢት ተተኮሰት ንወዲ ዓይነይ ኢዶ ሃሪማቶ ሕጂ ርአን ወይ ፈሊጠን ኣይኮናን ብፅምን ጥሜትን መይተን እየን ድይ ብተበልና ኣብኡ ፀኒሓ ካልእ ክልተ እውን ምስኣ ደቂሰን ፀኒሐን ኣብኸላ ንዕና ቃቢፅና ኣብታ ሸቶና ደይብና ቀልጢፍና ንሕና ደይብና ነታ ተኽሱ ቀፂልና እያ ተተኩሲ ቀፂልና ተቐዳሚት ህጁም ፅቡቅ ሰሊጣትና ኣብኡ ተቐዳሚት ህጁም ክልተ ቢትን ምስ 41 ዝኸውን ቡንባ ፀኒሕና ቀፂልና ካብኡ ንየመን ተረተር እዩ ዝኸይድ ከምዚ ኢሉ እቲ 15 ዝተባህለ ሰብ ሕጂ ልዕሊ ሻለቃ ይፀኒሑ 8 ታንኪ ገለካ ፀኒሕኖ ማለት እዩ ሕጂ ኣይርአን እዩ በቲ ንሕና ዝውዓልናዮ ዋላ እቶም ክርእዎ ዝኽእሉ ዝበሃሉ ክርእዎ ኣይክእሉ እዩ ምክንያቱ ዝተኸወለ እዩ እቲ ጎቦታት ሕፃ ዝበዝሖ ከውሉ ዝበዝሖ እዩ ሕጂ ነዚ ጌርና ብየማን ፅቡቅ ቀፂሉ ንካልኣይ ህጁም እናተዳለና ከለና ኣብቲ መሓሪ ካሃጅመሉ ዝግብኦ ኩጀት ዘሎ ኣብ ቅድሚኡ ጎልጎል እዩ ኣብ ቅድሚኡ ቡም ኢሉ እቲ ቡም ዝበለ ጥቕላል ሓላልታ ውፅ እዩ እዚ ብርሃን እዚ 3 ድ 4 ፊስቶይ ዳሓር ከም ዘረጋገፅንዮ እዚ ብርሃን እዚ ልክዕ ከምዚ ሕጂ ዘለናዮ ብርሃን ነቲ መሬት ለዊጥዎ ኣብዚ ነቲ ዝነበርና ግስጋሴ ኣዳናጊዎ ማለት እዩ ምክንያቱ ኩሉና ምስ መሬት ኢና ተሰቲና ዋላ ንሰን ከም ዝረኣየየን ኮይነ ብገስ ከለና ነታ ክሳድ ምስ ሓስኩማ እንዳሳን ሓደን ክመፁኹም እዮም ኢሉ ወድኸርን ኢል ነጊርና ፍርቂ ለይቲ መፂኦም ተወዲብና ብሓንሳብ ካልኣይ መጥቃዕቲ ገርና እታ ናይ መሓርጀኑ ተናብኡ ደለዋ እውን ብአን ለኪሞም ቶም ናይ ሱሳን ሓደን ነቲ መጥቃዕቲ ቀሲልናዮ ቀፂሉ ከዓ ብቢሉ ፀላኢ ንበይሉሉ ከይዱ ማለት እዩ ኣብዚኣ ክልተ ሰብ ስውኡና ኣሰፋሽ ዕቁባ ገርግሽን ክፍሎም ተወልደን ኣብዚኣ ስውኡና
13: ፅርግያ ትበተኽ ተባሂሉ እንዳሃንደሳዮም ድበትኩዋ በቲኾም ተበቲኻ ምስ ተባሃለ ምስ ሰምዓ ፋሕፋሕ ይበሃል ኣብቲ ቦታ ማለት እዩ እምበኣር ሕጂ እውን ከም ናይ ቀዳመይቲ ካይንኸውን ነርክበን ይበሃል ኣነ ምስኦም ይኸይድ ምስ እንዳሃንደሳ ጎኒጎኒ እዚኦም ይኸዱ ዳሓርእቱ ክንብላ ፅልሚት እያ ዳርጋ ዓይኒ ክትሕዝ ትጅምር ጓድ ጠብቀኝ ገለ ብላ ሕጂ ወዲ መሓመድ ምሰይ ኣለዉ ውሽጢ ሓደ ሓለዋ ኣብ ላዕሉ ኣሎ እዞም ሰለስተ ጥረኢና ብዛ ማኪና እጂ ወንበደ ማኪና የብሎምን ከምዚአን ኦራ ሌርን ናይ መንግስቲ እዮም ጓድ ጠብቀኝ ገለ ኢለ ድኾነ ብየማን ብፀጋም መፅን ማኪና ርግርግ ብላ ድሓር ምኻድ ተቋሪጫ ንመለስ ተባሂላ ነጀወይቲ እቶም ናይ ሃንደሳ ኣምሓር ገለ ንብሎም ነርና ሓደ ኣፈወርቂ ባ ኣፈወርቂ ሕጂ ኣፈወርቂ ተፀውዑ በብሓደ እንዳውረዱ ካብዘን ማኪና ብረት እንዳሕገዱ ኣኪቦም በዚኣ ንገዛኹም ትኸዱ በዚኣ ተደሊኹም ከዓ እዚኣ ላ ተባሂሎም ሕራ ኢሎም ይኸዱ ማለት እዩ
14: ኣብዚ ዕውት ውግእ እዚ ፀላይ 9 ታንክታት ሓንቲ ኣምፊብያን ሓደ ዙ 23 ሚሜ ብርክት ዝበላ መካይንን ክቃፀሎ ከለዋ 3 ታንክታት ሓደ ናይ 122 ሚሜ ብርክት ዝበላ መካይንን ከዓ ኣብ ኢድ ህዝባዊ ሰራዊት ኣትየን
15: ኣዘፍቲ በራዲ ዝነበሩ ምሸት ምሸት ኣኼባታት ይቐፅ እዩ ኣብ ሓንቲ ርሜርኪዮ ናይ ቀደም ናይ ጀብሃድ ፈጂ ዝቀተልዋ ወይ ድማ ዘቃፀልዋ እያ ተባሂላ ኣነ ቀፃሊ ምስ መሳተፉ እዩ ሕጂ ካብዚ ከነዘልቕ ዓልበና ዝብል ይትሕተት እዩ ንሕና ካብዚ ከነዘልቕ ንድሕር ኮይና እዚ ኩሉ ከፊልና ሕጂ ከዓ እንደገና እንዳከፍለና ከነዘልቕ ኣይንኽእል ኢና እቲ ነቲ ቆሎ ቦታ ከዓ 100 ኪሎሜትር ኢና ኣፋን ወሕባ ክትምለስ 100 ኪሎሜትር ስለዚ ንዓበየ ክሳራታት ከነምፅእ ስለዝኾነ ኣይነዘልቕ ኢና ተባሂሉ ብዙሕ መልስታት ተዋሂሉ ቀፃሊ ተኣኼባታት ከምኡ ምስ ቀፀለ ድሕሪኡ ወዲ እታይ ሰዓት 2 ፅዋዕ ቀተ ሕጂ ሓደ ፈርቲ እንታይ ካብ ኮይኑ ገለኢለ ዝኾነ መኪና ልዕሊ ክየ መኪና ልዕሊ ምስከኮ ኣጋጣሚ መኪና ዓሽገ ረኪበ ስማዕኒ ብለኒወ ክንደይ ዝኾነ መካይና ኣለካ ሳብ 3 6 3 5 ትገብጋብ ሽዑርቲ ዘር ሕጂ ከምኡ ምስ በልኮ በል ሓንቲ ሓሳብ መፅኣ ኣለና ለይቲ ታሕቲ መፅሕና ሓሳብ ኣላ እዚ ቀፃሊ እዞም ኣዘስ በራጌ ነዝለቕ ትብሎ ዘሎ ፀላእ ከዓ ቀፃሊ ሓድሽ ሓይሊ ኣምፂኡ ዋግዓና ዘሎ ነዚ መዕረፊ ትኸውን 10 መኪና ሰዓት 11 መብራህቲ ወልዕን ንድፋዕ እትዋ ካብኡ መብራህቲ ፍአካ ይመለሳ ድሕሪ ፀላኢ ሓድሽ ሓይሊ እትይሉ ኢሉ በቲ ኮይናት ትገብሮ ዘሎ ቀፃሊ ከቋርፆ ዝብል ሓሳብ ዝህበኒ ንምሸቱ መራሕቲ መካይን ኣኪበ ነዞም መራሕቲ መካይን ከምዚኣ ከምዚኣ ከምዚኣ ከምዚኣ

0: ኩሎም ኣኺረ ከምዚኣ ጌርኩም መብራሕቲ ወንልዕኩም ተኣት ካብኣኻ መብራሕቲ ፅኢኩም ኣብዚኣ ትመፅኡ
1: መብራህቲ ብርኢኩም እቱ ዝበላዕ እታ ሰዓት ክልተ ዝተኣዘዛና ኣነ ምስኡ ከይደ ነረ ሽዑ ሕጂ እቲ ክፍቲ ቦታ እዩ ነርቲ ድፋዓትና ወዲ እታይ ከዓ ንዓንዲ ሕሸል ከምኡ ኢሉ ምስ ሓበሮ ብብዝሒ ሰራዊት ኣምፅኦም ኣለዉ በእዮም ሕጂ ስክንዲ ሰራዊት ውን ኮይነንቲ ሰሪሐን እየን ተን ካይና
2: መብራህቲ ብሪ ከዓ እቶም ኣብ ማርቸዲስ ተባሂለን ብዙሓት እየን ልዕል ዓሰርተ ዝኸውን መብራህቲ ብሪህና ኣቲና ኣጥፊእና ተመለሽና ከምዚ ነይሩ እቲ ጉዕዞ ሕጂ ክንምለስ ከለና ሓደ መዓልቲ እኳ ሓንቲ ማኪና ሃሪመና ኣለና ተባላሽያህልና ናብኡ ወስሒልና ጓቲትና እቲናያ ኣይተሃስየትን ጎይቲታ ኸዋን ጎይቲና ምፅእናያ ተሳሲእና ምስ ጉድለታ ምስ ቴክኒካት ዕርዮም መካኒክ ማለት እዩ
3: ሕጂ እታ ዝኸበት ኩናት ኣብያ ትርከብ ኣዋደ ኣርባዕተ ለይትን መዓልትን ብዘይ ዕረብቲ ብጥበብ ናይ ሰራዊትና ቁታ እቲ ክግበር ተገይሩ እቲ ግንባር ፈሪሱ ኣብ ኣኳ ሓንቲ ማኪና ተቃፂላህና ፀላ ይሃድን ስለዝነበረ ኣርክቦ ኮይኑ ማካይና ጠጥዕነን ዓቕመን ጠጥዕነን ኣርኪበን ጋሕረ ዝበሃል ቦታ ንመፅእ ኣብዚኣ ንምስጋሰ ሰራዊትና ዓብቶ ስለ ዘይከኣለ ወይ ድማ ኣዝዩ ስለ ዘስጎ ኣብ ክሳድ ናይ ቤሉ ትርከብ ንእሽተ ይዓቐር ኣብኣ ሸሞንተ ፊስቶ ጋዝ መለ መርዛም ጋዝ መለ ኣብኣ ቢሉ ኣጋጣሚ ክልተ ፅኢት ተኩስ ንክልተ ፊስታ እዩ ንዓና ዝሓሰቡ ግን እቲ ባህሪ ብኣንፃሩ ትንፋስና ውቢሉ ግን ብዘለዎ ዓቕሚ ንህድማ ስለዝነበረ እሱና ድምዕሉ ድን ማዕሉ ብዙሕ የብልን ኣብቲ ዋንተ ግን ሰራዊትና ንዑ ዕሻ ይበሎም ኣብ ርእሲ ማኪና ኮይኑ እናተዋግአ ኣብ ቤሉ በፅሑ

16-23 ውጉኣት ምሳና ከይዶም ባሕሪ ንባፂዕ ኢሎምና ሕክምና ማለት እዩ ንኸይድ ሓዲርና ባሕሪ ወጋሕታ ነፋረትካ ይተርክበና ጢዖ ኣራጉፎ ተባሂሉ ክትወግሕን ነፋረት ክተመፅን ኮይና ነፋረት ምስ መፅት ከዓ ዓቕሚ ዘለዎ ድሓን ዝኾነ መጉኣቲ ይንጥር ኣብታ ባሕሪ ኣነ ከዓ እስኮጆን ኢድካ ስለ ዝነበረት መጉኣቲ ነጢርና ባሕሪ ወሪድና ሁስያት ካ ነይሮም ኣብ ውሽጢ ኣብ 7 ሰብ ቀጥታት ሃሪማታ መርከብ ሃሪሞ ሓንቲ ጓል ናይ 16 ሸልያ ሞት ንሞት ኣብቲ ባሕሪ ሞት ኢሉ ካብታ መርከብ ምስ ደርበ ኩሉ መዓናጡ ኣብታ ባሕሪ ሻሕ ኢሉ ክንደየ ነዊሕቶ መዓናጡ ረኸማ ጉድ እዩ እንታይ እያ ከዝክራታ ናታ ፀገም የብሉን ኣኩበሌ ጥራይ ኣኩበሌ ባዕለ ክክብ ሓንቲ የብሉን ኣኩበሌ እንዳ በለት እታ ሞራላ ተኒሕ ናታ ናብ ሓቂ ሳብ ሕጂ ዝክራ ኣብታ ባሕሪ ኣውፅኢ ኣቢልና ኢንፊዥን ገሮም ሕፅብ ሕፅብ ኣቢሎም እተን መዓናጡ ኸ እትዮም ኣበክሎ ሰፊዮም እንዳ ሰፊዩካ በደንዘዝ የለን ዋላ ክሚኻ ዘይትብል ትስሕቕ ላ ሓንቲ እጀኹም ላ ሓንቲ የለን እቲ ጅግንነት ያ ናይ ቆርብ ክዝክራ ደልየ ካብኡ ንፅባሒቱ መስተፈገትና ክሳብ ባፅዕ ማይ ትብለኒ ማይ ህባ ሃማማ ትብለኒ ሃማማ ካሸሸ ይብላላ እሸለያ ንእሽተ እያ ናይ 9 ሽዑ እያ ወፅያ ባፅዕ መስእተናኻ ቶ ባፅዕ ከዓ ነሰብ ስለ ዘለኒ ኣነ ሓይሽ ኣትያ ሕርገጎ ትበሃል ቦታ እያ ተሕኪበናና ተቐቢሎምና ኣብ ግንባር ደንካል ማለት እዩ ሓውያ እምበሸ ከማ ንስተቐዲማትኒ ኣነ ኸነ ዝርክሲ ኮይኑ ድሕሪት ካብ መዓኩ ነረትኒ ኣነ ታሪፈ ዓለ ሓወ ከይደ ኣሎ ኣነ ቀዲመካ ኢልያትኒ

0: መደምና ትራን ኣብ ስሙን እዙ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ጥቕባ ንዘዳለወ መንእሰይ ዘላለዩ ይኸውን። ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላ ያ ወጫታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና ሙራብ ባሸርባ ባህላዊ ምግቢ ብሄረናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝውሃብ እዩ።
2: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ተን ትበሃል ተን እያ ትበሃል እዚኣ መትሓዚና እጂ ተን ማለት ከዓ ናይትያ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት እዩ።
0: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባ ኣሰራርሓ ናይ ዝባህላዊ ምግቢ ዘላል ትሕዝቶ ክተቕርባልና እያ። ብተወሳኺ ካልኦት መደባት እውን ኣለውና። ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና እያ። ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብናትና ንሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም።

መደብና ትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2:40 ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ክነድል ኣለና ሓደራ ከይድ ብዝዝ ብርሃና ከይድ እንከል ወሰና ብዕርበት ሕልና ከይትኳነ ዓመፅ ከይሽንግላ ከይትሽፈን ብድነ ከርሳ እዩ ምዕራፍና ኣብ ማሙቕ ሕቑፍኣ ሕልምናን ትልምናን ወትሩ ምእንታኣ መስመርና ድርዕና ድርዓ ሓቅን ጽንዓትን ድርዒ መኸተን ልምዓትን

0: ስፍራና ወ አህጉር ካሜታ ዘይተበርበረ ሀብቱ ድንግል ጸጋታት ዘይተተንከፈ ርስቱ ዘይተበረዘ ቁኑዕ ክብርታት ዝወነነ ቆላታ ዓለም ዘቕነነ ተፋሒሱ ተቐዊዱ ተጀሚሩ ሽርሒ ዋዕላ በርሊን ምምቓል ቀጽዖ ምምሳሕ መሬት ክፋእ ዘዕለቕለቖ መበቆላዊ ባህሊ ሕብረተሰባዊ ኽብሪ እናዕነወ እናበከለ መልሕቕ ዝኾኑ ዓበይቲ ዓዲ ቀቢላታት ደብተሮም እናቀየረ ግጭት ምትህልላኽ እናሳወረ እከይ ሓሳቦም ዘበና ተቝጸረ
1: ከም ዓለቕቲ ደምና እናመፀዩ ምዕባለ ቤቶም ምህርትና ከምዘይተጠቀሙ ምስልና እናደወኑ ጸልማት ተስፋ ከምዘይብሉ ጸሎሎ እናቐብኡ ክብርታት እናበረዙ ኣብ ኣህጉርና ዝፈጸምዎ በደላት ክትሰምዖ ዘስደምም ገበናት
2: ፈለማ ዝተፈጥረ እከይ ውሪድ ብወገን ብብሔር ብቋንቋ ምእታው ባቲት ብዓሌት ብኸባቢ ሓድነት ምብታን ዝተቐለመ ደብተር ምህሳስ ምብዳም ዓደይ ዓደይ ግን ንእከይ ውዲት ብኣጋ ንቕሑ ካብ ጥንቲ ጥቅምቲ ደብተር ዓደብኡ ቀሊቡ

0: አደይ፣ አድ ኸበሮ፣ አድ ነጋሪት፣ አድ ሻምብቆ፣ አድ መለኸት፣ አድ መሰንቆ፣ አድ ስሙር ህርመት።
1: አደይ አደይ፣ አድ ረባባ፣ አድ አባንጋላ፣ አደይ አድ ጭራዋጣ፣ አድ እምብልታ፣ አደይ አድ በገና፣ አድ ዋልታ፣ ዝናር ዕጥቅና፣ ጅግንነት ያታና፣
0: ደብተርና ወ ደብተር ወርቂ፣ አፈልፊሉ ዘውፅእ ሓቂ፣
1: ጸጋታት ዓቂቡ መሶብ መሊኡ፣ ጓሓፍ ምዕራብ ፈንፊኑ፣ ርእሰ ምርኮሳ አዝሚሩ፣ ብቑሩም ልሳን ደብተራ ቦታተይ ነዲፉ፣
0: ውርሻ ቦታተይ ሕግን ዳባ 24 ቀቢላታት ሳሕል፣ ስርዓት ደንበዛን ሕጊ ናይ ዓፋር፣ ሕጊ ብሌንወ ስርዓት ተውቀ ስርዓት ተርቀ፣ ስርዓት ዓሰርተው ክልተው ነገደ፣ ስርዓት አድከመ ምልጋእ፣ ስርዓት ናይ ሃብተ ስሉስ ናይ ገብረ ክርስቶስ ናይ ደቂ ተሽም ስርዓት ካርነሽም፣ ስርዓት አድግነ ገለባ ዋዕላ ሸውዓተ አንሰባ፣ ሕጊ ናይ ለገጭዋ ሕጊ እንዳባ ናራ፣ ሕጊ እንዳባ ክልተ ማርያ፣ ሕጊ ሰሓርቲ ላምዛ ወቐርቲ ዳምባ፣ ስርዓት ዓፅሚ ሓርማዝ ሕጊ እንጋናኣ፣ ስርዓት ሕጊ ኽልኤ መንሳዕ ያታወ ሕጊ ቢንዓሚር፣ ሕጊ ዓደቦይ ፍሉጥ ሕላገቱ ዋሕስ ርስቱ ድርዒ መንነቱ፣ ደብተረዩ ዋና ኽብርታቱ ደብተረይወ ደብተር ህዝበይ፣ ውርሻ ቦታተይ መስመረዩ ትቐንዲ ድርአይ።

0: ዝበሃል ማይ ረብሓ ሃገር ሰሪዑ ሓድነት ህዝቢ ደሪዑ ደረትን ዋንነትን ኣጽኒዑ ዓንዲ ሃገራዊ ሰራውር ኣደልዲሉ ንቑሕ ሰብ ፈጢሩ
1: ሃገራውነት ሃገራውነት ኣብ ከርሱ ጉሩሕ እምነት ዘይጠልም ምሒሉ ሕጹብ መዓንጣ ዘድምዕ መኪቱ ኣውራጃ ቐቢላ ቋንቋ ሃይማኖት ሰንጢቑ ሃገር ዝመዝምሮም ዜጋታት ሰሪሑ ብኽብርታቱ መሊሱ ጐሊሑ

ተወፋይነ ተወፋይነት ወ ክብርታት ሰውራ ናይ ሓፋሽ ረብሓ በለፅ ቀቢርካ ውልቃውነት ተሕሲስካ ማዕርነት ፈጢርካ ተራን ሓላፍን ብማዕረ ወድን ጓልን ፈጺሙ ዘይፍለ ደርባዊ ፍልልይ ዘየለ ሃይማኖቱ ኣብ ሃገር ዝኣመነ ብጽንዓቱ ዓለም ዘገረመ

0: መከላዊ ጽንዓት ምስጢረ ትምህርቲ መከላዊ ጽንዓት ምስጢረ ትምህርቲ
1: መሃዝነት መሃዝነት ወ እንግዳ ዓሰውራ ዝኾነ ፈጠራዊ ዓቕሚ ዘራብሐ ብመሃዝነት ኣይፈልጦን እየ ኸይበለ ውሕሉል ጥበብ ወኒ ዝተሓወሶ ንዝመፀ ሽግር ብዓቕሊ ይፈትሖ
2: ነቐፌታ ነቐፌታ ወ ርእሰ ነቐፌታ መእዙዝነት ዝኾስኮሰ ጥበብ ጸገማ

0: ልምዓት ዝፀረገ ብቕዓት ሰውራዊ ጠባይ ዝሰርዐ ኣበራት ሓፂቡ ዘፅረየ ነቐፌታ ወ ዕለታዊ ሕብስቲ ሰውራ መማእዘን ሃገራዊ መርሓ
1: ርእሰ ምርኮሳ ጽኑዕ እምነትና
2: ምስጢራውነት መስመር ዓወትና
0: ሃገራዊ ሓድነት ጥምረት ህዝብና
1: ክብርታትና ሓዲድ መጻኢና
3: መስመርና እዩ ድርዕና

0: ኣየ ማዕደኸ ኣዚ ኣነ መኸስየኒ ሞምሓገ ዝከርፍኒ ገዲብሉ ሽቁል የ መታ እተለየኩ ኣነ ልሽ ክሱግ ኣፈይ ትርም ፍሓማን ቀርቡ ኣለዮ ለጣም ግለለክመኒቱ እዚ እንደ ተሰልኮ ይቡ እሊ ሽቁል ኣነ እውንተ ዝበሃል ዓና ታርፍ ምንለይኩ ግ ይበሉ ኣተስል እዩ በስ ኣተስል እዩ መእቴኒ መእቴኒ መእቴኒ
1: እግሮች ትወሰክት ልዮም ል ሰላም ኪደል ከላም ያ ምንትሉ ዘብጥ ኣሎ የነ ማ ዓምክሜል ሽፈጎ ብል ይበልቲ በስ ኣህለ ወሳለን ዓምክሜል ወድዕሜር ገለገብትራሳዕካ ብእሰር ምና ተሳልካቼ
0: ሸኸ ሱ ለሽቁል ትብለኒ ተዓልካ በስ ባጥር ምኑ ኣለየኮ ይ
1: ትተለለየ ካብ ምክሜል ፋሃምኖ ካላስና ባያካ ባጥር ምኑ ማውዶ በስ ታማ ብላካ ታማ ኣምክሜል
0: ስምዓኒ ኢልካኒ ባጣር ከምኑ ኣዞም ከምኑ ውብለካ ኣለይኩ እንታ መሽቁል ብል ምንታሓ ዘለሓይሳካ ወደ ሓንካ ወሰላማትካ ይባ
1: ሚት ወደ ሓንካ ወሰላማት ከልብሉ ዓምክሜል ዓምክሜል ቆልትሉ ቆል ወዴና ወካላስና ፋሃምና ማ ምጀረግልካላ ደበኣላ ንገበላ ልና ሰ ጀማት ርክል ማይ ሓበረ ፈራህ ወፈራህ ድሃን
2: እስማዕኒ ሃሽም እልእያ ምሊ እሊ ሸይኮ ሱግ መካይዱ ወላ ልዓጅበኒ የላኒ
3: ምርኢኩም ኑ ምስ ኣምዓክ ጀዲደት
2: የኽሊ ትረበሽ ወቲ ሰላት ለበዝሕ ወኬን ወእንሰር ልብል እንዲኮን ኢሉ የትገሰ ወናብራ ይበልዕ ወምስልናማ ከምበዲሉ ልታጀክ ኢላኒ ላሓለት ባስ ከንቲ ተፈርህኒለት
3: ነጁ ሓቆኪ ንርኤኪ ኣሻይርና ሻማ ትባሓርና ሻማ ረዲቡ ተዋውቃላ
2: ኣላ

0: መደምና ትራን ኣብ ስሙን እዚ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ጥቕባ ንዘዳለወ መንእሰይ ዘላለዩ ይኸውን። ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍፃሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ናቕፋደላ ካብታ ባጢራ 10 ናቕፋደላ ያ ወጫ ተባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና ሙራ ኣባ ሸርባ ባህላዊ ምግቢ ብሄረናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝውሃብ

0: እዩ።
1: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ቴን ትበሃል፣ ቴን እያ ትበሃል። እዚኣ መትሓዚና ሕጂ ቴን ማለት ከዓ ናይታ ፃሕሊ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ።

መደብ ናትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: ኣብ ሕብረተሰብና ኣድልዎ ሕብሪ ቅርበት ኣሎ ዶ ኢልና ንሓስብ? ንሰባት ብሕብሮም ጥራይ ርኢና እዚ ሻሽ ይመስል እዚ ደኣ ጠቃርን ድዩ ንብል ዶ? ኣብ ገለ ኣጋጣሚታት ሃልክለኽ ክንብል ምስ ቀነና ኣብ ከባቢና ዘለዉ ሰባት እንታይ ደኣ ጸሊምኪ ደቢንኪ ዳሓንዲኺ ክብሉ ንሰምዕ ዶ? እገለ ጸሊማ ኣይጠዓማን ዘሎ ክበሃል ኣጋጢሙና ዶ ይፈለጥ? እዚ ምፅዕዳው ክምቾትን ጽባቐን ምፅላም ድማ ከም ምኽፋአን ሃልክለኽን ዝፈጥር ዘሎ ኣተሓሳስባ ብኸመይ ዝመጽ ይኸውን? ከምዚ ዓይነታት ዘረባ ኣብ ነብስና ክንሰምዐን ከለና ዘይምችእነት ወይ እንታይ ደኣ ኮይነ ኩሉ ሰብ ክሳብ ዝዕዘበኒ ኮይነ ኢልና ነብሲ ምትሓት ይስምዓና ዶ ይኸውን? ነዚ ሰብ ዝብለና ዘሎ ማዕበላዊ ሓሳብ ሱቕ ክነብሎ መመላክዒታት ንጥቀም ወይ ክንጥቀም እንደሊ ሰባት ክንደይ ከማና ኢና?
1: ኣድልዎ ሕብሪ ቆርበት ክንብልን ከለና ኣብ ሕብሪ ተመርኪስካ ኣብ ሓደ ዓሌት ዝግበር ኣፈላላይ እዩ። ሕጂ ዝበዝሕ እዋን ምስ ዓሌትነት ተመሳሲሉ ይቐርብ እዩ በበይኒ እዩ። ዓሌትነት ክበሃል እንከሎ ካብ ሓደ ካብ ክልተ ወይ ልዕሊ እዩ ዘሎ ዓሌታት ካብ ሕብሪ ወፃኢ ኣብ ዝተፈላለየ ነገራት ተመርኪስካ ነቲ ሰብ ክትፈላለዮ ከለካ እዩ። እቲ ከለሪዝም ወይ ድማ ኣድልዎ ሕብሪ ቆርበት ንብሎ ግን ኣብ ሓደ ዓሌት ዘጋጥም ኮይኑ ኣብ ሕብሪ ተመርኪስካ ኣብ ሕብረተሰባት ዝግበር ፍልል እዩ። እዚ መጀመርታ ኣብርሃ ቢልና ክንሪኦ ይግባእ። ብድሕሪኡ እዚ ኣርእስቲ እዚ ሕጂ ኣይኮነን ዓብላሊ ወይ ድማኒ ኣዛራቢ ጉዳይ ኮይኑ ነዊሕ እዋን ዝፀንሐ እዩ። ካበይ መፂኡ ንዝብል ከኣኒ ብዙሕ ነገራት ክደስስ ወይ ክዝክር ትኽእል ኢኻ። ሓደ ካብኡት መግዛእቲ እዩ። ምዕራባውያን ናብ ኣፍሪቃ ወይ ናብቶም ጸለምቲ ሕብሪ ቆርበት ኣብ ዝወፈርሉ እዋን እቲ ናይ ሽዑ ዝነበረ ገዛኢ ዝኾነ ኣካይዳ ንጸሊም ከም ባርያ ጌርካ ከም ሰራሕተኛ ከም ረሳሕ ጌርካ ምቁጻር ንነዊሕ ዓመታት ኣብቲ ርእሲ ሰብ ንጻዕዳ ከም ጽሬት ንጸሊም ከዓ ከም ርስሓት ወይ ድማ ደባን ነገር ወይ ፍንፉን ነገር ጌርካ ምሕሳብ ሓደ ኣርእስቲ ወይ ድማ ሓደ ምክንያት ክኸውን ይኽእል እዩ ተባሂሉ ይዝረበሉ እዩ። ካልእ ኣብ ዝተፈላለዩ ኣጋጣሚታት ኣብ ዝተፈላለዩ ሃገራት ዘለዉ ብዙሓት ብሂላት ካ ኣለዉ። ንኣብነት ጃፓናውያን እንታይ ይብሉ? ቆርበትካ እንድሕር ዳ ጻዕድ እዩ ሸውዓተ ኣበራትካ ይሓብእ ይበሃል። እንድሕር ዳ ከምዚ ዓይነት ብሂላት ኣሎ ኮይኑ ከዓ ነቲ ሰብ ነቲ ጸሊም ሕብሪ ከም ዘጉድሎ ወይ ድማ ዘውርዶ ንጻዕዳ ከዓ ልዕልና ክስምዖ ክገብር ይኽእል እዩ።
0: እዚ ዝፍጠር ዘሎ ኣድልዎ ሕብሪ ቅርበት ጠንቅታቱ ብቐንዱ ካብ ምዕራባውያን ዝሰረፀ ስነ ሓሳብ እዩ። ካብ ምስራፁ ዝተለዓለ ድማ በድሃ ኩነት ፈጢሩ ይርከብ። ሓደ ሰብ ንገዛእ ርእሱ እንተዘይኣድኒቕዋን እንተዘይፈትይዋን መንክፈት ወሉ ይደሊ። ብዓብ እኳ ደኣ ንስኻ ፈንፊንካዮ ዘለኻ ኩሉ ካባኻን ብኣኻን እዩ ዝብገስ። ንነብሰ ምትእማንና ኣብ ሓደጋ ዝእቱ ጉዳያት ክመጽእ እንከሎ ብቐዳምነት ክንነጽጎን ንኻልእ ሰብ ካብቲ ጉጉይ ርድኢት ክንኣልዮን እንኽእል ባዕልና ምዃንና ክንዝንግዕ የብልናን።
2: ኣብ ውሽጥና ዝሰርፅ ነገር ኣሎ ብነብስኻ ዘይምዕጋብ እዩ። ኣብቲ ናይ ጌላነት ከንብብ ከለኹ ብሓደ ኣጋጣሚ ካብ ዝስማዓካ ማለት እዩ ሓደ ባርያ ወይ ሓደ ጌላ ኢሎም ዘምፅዎሲ ንኽእትውዎ ናብቲ ስራሕ ናብቲ ውሽጢ ናይቲ ናይ ዕዮ ናይቲ ቤት ንኽእትዎ እንድሕር ኮይኖም ሲ ከምዚ ካኪ ዝመስል ብኦም ዝፍትንዎ ነይሮም። እዚ ካኪ ማለት እቲ ሕብሪ ቡኒ ዘለዎ ሕብሪ ዝተለኸየ ወረቐት ወይ ገለ የቕርቦ ናብቲ ቆርበት ናይቲ ጊላሞን እንድሕር ብርህ ዝበለ ኮይኑ ነቲ ሶም ዝደለይዎ እንተኮይኑ ናብቲ ቤት ኣቱ ክዓይ ማለት እዩ። እንተዘይኮነ ከዓ የኣልይዎ። ሕጂ ዝተፈላለዩ ዓይነት ቅዲ ነይሩ እውን ንኣብነት መመሸጥ የምፁ ኮምፕ ሲስተም ዝበሃል ነይሩ። ከምዚ ናና ፀጉሪ እንድሕር ትርር ዝበለ ኮይኑ ኣይኣቱን እዩ። እቲ ቆርበቱ ከዓኒ ምስትሶም ዝደለይዎ ዓይነት ቆርበት ሕብሪ እንድሕር ዘይሰኳዕ ኮይኑ ከዓኒ የኣልይዎ ነይሮም። ምክንያቱ እዚ ብቑዕ ኣይኮነ ናብቲ ናና ብሉፅ ቤት ክኣቱ ኩሉ ግዜ ብዛዕባ ልዕልና እዩ። እዚ ሕቶ ቆርበት ሕቶ ቆርበትን ዝከለሪዝም ዝበሃል ከም ኣርእስቲ ኩሉ ግዜ ሕቶ ልዕልና እዩ። ኣብ ዝተፈላለዩ ኣጋጣሚታት ብፍላይ ከዓኒ ኣብ ናይ ስራሕ ኣብ ሕጊ ንጸሊም ኩሉ ግዜ ኣውርዳ ኣቢልካ ናይ ምርኣይ ኣሎ።

ኣብነት ዘይምዕሩይ ዕድላት ንሰራሕተኛታት ውሃብ ደቂ ሓደ ዓሌት እንከለዉ እቲ ሓደ ፀሊም እቲ ሓደ ፃዕዳ ምስዝኸውን ሓደ ዓይነት ኳሊቲ ወይ ብቕዓት እንከለዎም ስራሕ ክሓቱ ኣብ ዝኸድሉ እዋን ሕብሪ ቆርበት ተራእዩ ነቲ ፃዕዳ ዝያዳ ተቐባልነት ዝረኽበሉ ኣጋጣሚታት ኣሎ። ኣብ ገለ ፊልምታት እውን ንሪኦ ኢና ወላ ኣብ መስተይ ኩባያታቶም ከይተረፈ ንፀሊም ዝውሃብ ሕብሪ ናይ መስተይ ሻሂ ፅልም ዝበለ ክኾን ከሎ ነቲ ከዓ ፃዕዳ ይውሃብ። ዓይነት ናይ ሞባይል ኣብነት ክነምፅእ ንኽእል። ኣይፎን ድሕር ዳኣ ብብዝሒ ይሸጥ ኣለዋ ንብላ ኣለና ኮይና ክልተ ሓደ ዓይነት ጥራይ ሕብረን ዝፈላለያ ኣይፎን ሞባይል ታሓንቲ ፀላም ታሓንቲ ፃዕዳ ትኮይና እታ ፃዕዳ ካብታ ፀላም ትኸብር። ሕጂ ብዙሕ ነገራት ከተምፅእ ትኽእል ኢኻ።

0: smell her skin burning?
1: No, this is the carbon.
0: The carbon.
1: Which is burning, yeah. What I'm doing is I'm hitting all these carbon particles with the laser. So what it does, it will go and hit the melanin. When the melanin is hit, it will get destroyed. Then the patient will feel a sense of glowing and a brightness on the face.
0: So it basically destroys that
2: pigment.
1: Destroys this pigment temporarily.
2: نممل خعيلنا النتفق جنزبن جزين أب نفسنا رديتاتنا المعباي أنت نهانتو كنديم بركتنا نخالط بون كيترفة أرعي مخوانان إزي أشم قايدو كنقبرو نفاس نبز الزخورو كنقوي بزمت أب مرخو بزحان بززرقح فيديوتات كنتو نوع أنت لأخوينا شخم نحبرة السب نخوون كمزلنا مجنزب يدلي
3: ጻዕዳ ኣብቲ ናይ ፌር ኤን ላቭሊ ምስ ፅሬት ወይ ምስ ፅፈት ዋይትኒንግ ኢዝ ፒውሪቲ ይብልዎ ዝብል ፅሑፍ ኣሎ እንድሕር ዳኣ ኣስተውዒልና ኣሎ ፅዕድውና ሲ ምስ ፅፈት ምስ ፅሬት እዩ ዝተሓሓዝዮም ዝብሉና ዘለዉ እዚ እንድሕር ዳኣ ኣብ ዝተፈላለየ ሃገራት ፋሕ ኢሉ ተበቲኑ እንድሕር ዳኣ ይሸየጥ ኣሎ ኮይኑ እቲ ሰብ እንታይ እዩ ክሓስብ እቲ መልክዕ እቲ ፅባቐ ኣብቲ ፅዕድውና ኣሎ ኢሉ እዩ ክሓስብ ኣብ ሶሻል ሚድያ እውን ንምፃእ ኣብ መራኽቢ ብዙሃን ዘበነ ኢንፎርሜሽን ዘበነ ሓበሬታ ኢና ዘለና ዝተፈላለየ መመላክዒ ቪድዮታት ከመይ ጌርካ ትፅዕዱ ከመይ ጌርካ ትፅብቕ ዝብል ዝተፈላለየ ስራሓት ዘለዎ ሾርትስ ድዩ እዚ ብብዝሒ ኣብ ብዙሓት መንእሰያት ዝሓዝ ዘሎ ኣብ ተምሃሮና ቲክቶክ ገለ ኣብኡ እንታይ እዩ ክርኢ ዝውዕል ኣብ ክንዲዚ ደቂቕ ብከምዚ ገይረ ኣብ ክንዲዚ መዓልትታት ፃዕዲ ኣብ ክንዲዚ መዓልትታት ከምዚ ዓይነት ሕብሪ ክትውንን ትኽእል ኢኽ ተባሂሉ ዝተፈላለየ ኣድቨርታይዝመንት ወይ መዋዕውዒ ይግበረሉ ንድሕር ዳኣ ተደጋጊሙ እዚ ከዓ ኣብቲ ኣእምሮ ናይ ሰብ ይሰርፅ ማለት እዩ ካልእ ነቲ ሕብረተሰብ ርእሱ ንፀሊም ከም ከውርዶ ዝኽኣለ ኢለ ዝሓስብ ከዓኒ ኣብ ዝተፈላለዩ ዓበይቲ ኣድናቆት ዝረኸቡ ፊልምታትን ደርፍታትን እንታይ ዓይነት ኣገባብ ትጥቀም ንፃዕዳ ኣዝዩ ክብሪ ዝህብ ኣዝዩ ዝና ዝህብ ንፃዕዳ ከም ምስ መልኣኽ ምምስሳል ምስ ፅፈት ምስ ፅሬት ምንፅፃር ኣሎ ንፀሊም ከዓ ምስ ርስሓት ምስ ሰይጣን ምስ ፀልማት ኣመሳሲልካ ምስ ሕማቅ ወይ ድማ ምስ ተቐባልነት ዘይብሉ ነገር ኣሳኒኻ ምስራሕ ንነዊሕ ዓመታት ዝተሰራሓሉ እዩ እዚ ከዓ ብማሕበራዊ መራኸቢታት ድዩ ብሜድያታት ብዝተፈላለየ መራኸቢ ብዙሃን ዓለም ሙሉእ ክሪኦ ምግባር እዩ ነዊሕ ዓመታት ተቐፂሉ ከዓ ኣብ ኣእምሮ ናይ ወዲሰብ ብምሕር ምድግጋም ይሰርፅ ማለት እዩ
4: ሕጂ ምፅዕዳው እዩ ዘሎ ኣብ ሓደ ኣጋጣሚስ ናይ ናብቲ መበቆል ሕብሪ ናይ ምምላስ እውን ናብ ቡኒ ድዩ ክኸውን ናብ ምፅላም ድዩ ክመፅእ ተኮይኑስ ከመይ እያ ክትገብር ታጓል ንስተይቲ ኦረዲ እቲ መለና ሓንሳብሲ ሓኺኻ ኣልያቶ እያ ኣፃዕድያቶ እያ እቲ ካብ ፀሓይ ክከላኸለና ዝኽእል ባእታ እንድሕር ኣሊኻ ክምለሰልካ ዘሎ ተኽእሎ የለ ኣዝዩ ፀቢብ እዩ እቶም ሓኻይ እምኳ ዝያዳ ተበሉ ግን ኩል ግዜ እንድሕር መፂኻ እንታይ እዩ ተኒ መመላኽዐ ክንዲ ዝተጠቀመት ጓል ኣንስተይቲ ውሽጣ እንድሕር ዘይፀቢቑ ውሽጣ ተዘይመልክዑ ግን ትርጉም ኣልቦ እዩ ደቂ ተባዕትዮና ከዓኒ ምልክዕቲ ጓል ኣንስተይቲ ጥራይ ኮኑ ዝደልዩ ብልፅቲ ብውሽጣ እዮም ዝደልዩ ኩል ግዜ ወዲ ተባዕታይ ብውሽጣዊ ፅባቐ እዩ ዝምሰጥ ህልውና ኣም ኦፍኮርስ ግድን ይኽእሉ ብደጋ እውን ዝምሰጡ እቲ ዝበዝሐ ሚእታዊት እንድሕር ርኢና ግን ንሓዳር ዝምነይዋ ንብሉፅነት ዝምነይዋ ንመዋእል ዝምነይዋ ታጓል ኣንስተይቲ ግን ብውሽጣ ውርዚቲ ከመዴታታ ምልክዕቲ ብኩሉ እንትና እንድሕር ኮይኑ እዩ እምበር መበቆናታ ሕብሪ ቀይረ መፅያ ናይ ምቕባል ተኽእሎ እውን እንዳፀበበ እዩ ዝመፅእ ማለት እዩ ፅልው እኳ ዳርጋ ንኩሉ ዘይተንከፋ ሃገር የለን ዘይተንከፋ ሃገርን ኣህጉርን የለን ክንብል ኣይንክልና ምክንያቱ ኣብ ኩሉ ኣት እዩ ካብ ግዜ መግዛእቲ ንብላና ባርነት ካብ ኣፍሪ

0: ገላዩ ኢሎም ካብ ኣፍሪቃ ክወስድና ከለዉ ክወስዱ ከለዉ ናብ ኣሜሪካ ክእትዎም ከለዉ እዞም ሕጂ ዝሳቀዩ ዘለዉ ብሕብሪ ብኣፍሪቃዊ መበቆሎ ዘሎም ወይ ፀለምቲ ኣሜሪካውያን ተባሂሎም ተነፅሎ ዘጓንፎም ዘሎ ካብቲ ግዜት እዩ። እሶም ከዓ እቶም ዝበዝሑ ዝሳቀዩ ዝእዋን እዚ ማለት እዩ። ንኣብነት ኣብ ሓደ ኣጋጣሚ ከም ዝተኸታተልና እዚ ብላክ ላይፍ ማተርስ ዝበሃል ምንቅስቃስ ወይ ማዕበል ተላዒሉ ነይሩ። እዚ ድማ እቲ ተነፅሎ ኣብ ልዕሊ እቶም ፀለምቲ ኣሜሪካውያን ወይ እቲ ግፍዕታትና ዓበየ ስለዝኸይድ ማለት እዩ። ሕጂ እቲ ሕብሪ ቆርበት ዝያዳ ኣብቲ ፅልም ዝበለ እዩ ዝያዳ ኩሉ ግዜ ዝህሰይ ማለት እዩ። እቲ ደ ዋይት ሱፕረማሲ ዝበሃል ኣሎ እቲ ፀወ ናይ ፃዕዳ ዓብላልነት ዘለዎ እዚ ዓብላልነት እዚ ድማ እንታይ እዩ? እሶም ብሉፃት እዮም ወይ ንሕና ብሉፃት ኢና ኢሎም ስለዝገዝኡ ነቲ ፀሊም ይሃስዮም። ነዚ ከዓኒ ኣበይና ንሪኦም ድሕርና ኣብ ኣህጉርና ኣፍሪቃ ብፍላይ ዘ ምዕራብን ደቡብ ኣፍሪቃውያን ዘለዎ ሃገራት ተን ደቂ ኣንስትዮ ዝበዝሐ ማለት እዩ። ኣብኡ እቲ ዝበዝሐ በዚ ዓይነት እዚ ዝሽገረ እየን። ኣብ ሃገራት ኤዥያ ንድሕር ከድና እውን ከምኡ እዩ። ኣብቲ እስያ እውን ብልክ እቲ ኣብቲ ፃዕዳ ንድሕር ኮይንካ ዝያዳ ከምቲ ዓንቲ ወይ ዝበልኮ ናይ ብርጅዋ ሂወት ገይሮም ስለዝሓስብዎ እሱ እዩ ዝድለ ቁርብ ኣብዚ እዋን እዚ ኣብ ናይ በዓል ናይ ስሪላንካ ማሌዥያ ንድሕር መፂና እዚ ናይ ምፅላም ወይ ናብ ናህና ናይ ቡኒ ዓይነት ሕብሪ ናብ ምክያድ ናብኡ እውን ይኣትዉ ኣለዋ ማለት እዩ። ኣብ ሃገርና ንድሕር ኢልና ግን ከም ሚርያም ዘሰክፈኒ እዋን ይመፂና እየ ዝብል ምክንያቱ እቲ ምጩ ዝኾነ ንብዛግርም ዝኾነ መዳርግቲ ኣልቦ ዘይብሉ መልክዕና ማለት እዩ። ኣብ ብሙሉእ ብሄራትና ከይድና ከይነጥፎ ብፍላይ ዘናሕና ዘለና ናተይ ወለዶ እየ ክዛርብ ማለት እዩ ዘሰክፈካ እዋን ይመፅ እዩ። መልክዕ ናይ ኣዴታትና ተርኢና ሲ ብዘይ ዝኾነ መመላክዒ እምብዛጉሩማትን ኣዴታትና ኣባና ምስ መፀ ግን ስክፍታ ዝፈጥረለ እዋን እዩ። ምክንያቱ እቲ ቆርበት ዘይምቕባልካ ምስ ርእሰ ምትእምማን እዩ ዝሓስቡ ኣነ። ምክንያቱ እቲ ፅልዋናቱ እንታይነትካ ምስ ዘይትቕበል ኢኻ ቆርበትካ ክተፃዕድዎ ትደሊ ወይ ቆርበትካ ክተፀልሞ ትደሊ። ነቲ ንምፅላም ብብዝሒ ኣብ ፀሓይ ብምውፃእ ታን ዝበሃል ዓይነት ኣገባብ ኣሎ ብኡ ጥቀምሉ እዮም። ነቲ ናብ ፃዕዳ እንድሕር መፂኻ ወይ እዚ ናይ ክላሲዝም ዝበሃል ወይ ናይ ደረጃ ምብራኽ ዝበሃል ዓይነታት ኣተሓሳስባ ንዘምፃ ዋልት ስለ ዘለዋና ግን የሰክፈካ እዩ ንዓና። ኣብዚ እዋን እዚ ንዓናስ ቁርብ ሻቅሎት እውን ክፈጥረና ግበዩ። ኣብ ዝተፈላለዩ ኣጋጣሚታት ክኢላታት ናይ ሕክምና ወፂኦም ዝዛረብኦም ጎስጓስ እውን ዋሃብ እዩ። ኣባይታ መፂ ተልካ ግን ከምቲ ዝግባእ ኣየድማዕናሉን ኣለና። ሕጂስ ኣብ ኩሉ ዓለም እዩ ዘንፀላሉ ዘሎ ከምዚ ወራሪ እዚ ስውር ወራሪ እዩ። ኣብ ኩሉ ኣብ ጥዕና ደቂ ሰባት ብፍላይ ድማ ኣባና ኣብ ደቂ ኣንስትዮ ስውር ወራሪ እዩ። ምስ ርእሰ ምትእምማን ነፍሰ ምቕባል ምስ መንነትካ እዩ ዝተሓሓዝ ማለት እዩ። ሕጂ ኣባና እውንሲ ፅልኡስ ዓብ እዩ ዘሎ ብዝእዋን እዚ
1: ናብ ሕብረተሰብና ምስ ንመፅእ ከዓ እዚ ኣድልዎ ሕብሪ ቆርበት ምናልባት ኣብ ዝተፈላለዩ ኣጋጣሚ ብዝተፈላለዩ መንእሰያት ኣብዛ ዓውዲ ዝነጥፉ ዝተፈላለየ መፅናዕቲ ተገይርዎ እዩ። ኣብ መፅናዕቲ ክትዛረብ ፅቡቅ እዩ። ብሓፈሻ ግን ኣብ ቃላትና ኣብ መዓልታዊ ንገብሮ ንጥፈታትና ብዙሕ ትዕዘቦ ነገር ኣሎ። ብቃላትና ምስ ንጅምር ከምቲ ክበሃል ዝፀንሐ ሕብሪ ቆርበታ ብርህ ንዝበለት ሰይቲ ክስቶ ማርያም እያ ትመስል ፅብቕቲ እያ ይበሃል። ንፅልም ዝበለ ከዓ ኣብ ዝተፈላለየ ክስቶስ ፀሊም ከሎ ፅቡቅ ንምንታይ እያ ፀሊም ተኣቱ ዘላ ከም ኣበር ተሓሲባ ማለት እዩ። እስኺ ሕጂ ፀላሚ ክዘለኺ ግድን ቀይሕ ሰብኣይ ክትምርዓውለኪ ምክንያቱ ተወልድዮም ቆልዑት ምሳኺ ድሕር ኣቢሎም ድሕር ከማ ክምፂ ክሲ ፀለምቲ ኦም ክኾኑ ድበሃል ኣሎ ካብ ኣዴታትካ ትሰምዖ ብፍላይ ከዓ ማለት እዩ። ለንቅነስቲኣ ክፅልም ኢልካ ኣይትለኻኸይ እንዲ ክዘለኺ ይበሃል። ብሓፈሻኸ ዘወር ኣብ ንብለሉ እዋን ካብ ሳምፕል ተወሲድና ወይ ቅምሶ ተወሲድና ካብ 10 ደቂ ኣንስትዮ ክንደይ ይኾና መፀባበቂ መመላክዒ ወይ መብርሂ ቆርበት ተለኻኸን ይጓዓዛ? እዚ ኩላ ንኩላትና ሕቶ እዩ። ክንደይ ደቂ ኣንስትዮ ኣብ ጎደናታት ኣብ ንወፀሉ ገፀ እንተባላሹ ብፅላል ተሰኔን ክኸዳ ንርኢ ብዙሕ ሕቶታት ከላዕለልካ ዝኽእል ነገራት ኣሎ። እዚ ከዓ ከም ሓደ ዓብዪ ጉዳይ ተሓሲቡ ኣብዚ እዋን እዚ ኣብ ዝተፈላለየ ኣጋጣሚታት መዛረቢ ዛዕባ ኮይኑ ኣሎ። ንባዕሉ ናብተን ፍርያት ዝሸጣ መቀይሒ ፍርያት ዝሸጣ ድኳናት ዘወራብ ንብለሉ ኸ ክንደይ ኣብ መዓልቲ ክንደይ ፍርያት ተሸይጡ ይውዕል ህሉ ዝተፈላለየ ዓይነት በብ ዓይነቱ ናቹራል ፌስ ክበሃል ይፀንሕ ኒው ፌስ ክበሃል ካሮዋይት ካሮቲን ዝተፈላለየ ዓይነት ዘርዚርካ ውን ክውዳእ ዘይክእል ብብዝሒ ተሸይጡ ክልኻ ክንሪኦ ኣለና ንመርዓ ኣብ ትቀራረበሉ እዋን ሰብ ዝህበካ መሓዙትካ ዝህበካ ሓበሬታ ኣብ ከምዚ ድኳን ብ500 ሸየጣላ ሙሉእ ኣካላት ከተጥሪ ትኽእል ካብኡ ሓሊፉ ከዓ ብመርፍእ ብኸኒናታት ተወሲዱ ኣብ ብዙሕ ኣጋጣሚታት ላ ብህዝብን ፖሊስን ውን ኣብ ዝቀረባ ግዜ ከምኡ ንክፅዕድዋ ዝወሰድኦ ዘምፃለን ሳዕቤን እውን ንሰምዖ ነርና ብዙሕ ነገራት እዩ ዘሎ ናይዚ ሳዕቤናት ከ ኣዝዩ ከቢድ እዩ ንባዕሉ ሓደ ፀቕጢ እዩ ዘምፅእ ስትረስ የምፅእ ምስ ተነውሐቲ ግዜ ንባዕሉ ቆርበትካ እንዳጠፍአ ወይ ድማ እቲ ሜላኒን ዝበሃል ባእታ ካብ ገፅና ምስ ዝእለ ንሕና ከዓ ኣብቲ ፀሓይ ብብዝሒ ወይ ድማ ኣብ ትሮፒካል ኤርያ ንኢኩዌተር ዝቐረብና ኢና ዘለና ኣብቲ ክፋል ናይ ዓለምና እንተርኢና እውን ብብዝሒ ፀሓይ ንረክበሉ እዩ የገድሰና እዩ ክከላኸለልና ኣለዎ ንሱ እንተተኣል እዩ ኣልትራቫዮሌት ሬይስ ዝበሃል ካብ ፀሓይ ዝመፅእ ኣዝዩ ሓደገኛ ፀሓይ ኣሎ ጮራ ናይ ፀሓይ ኣሎ እዚ እውን ቆርበትና ኣዝዩ ሃሳይ ክኸውን ስለዚ ብዙሕ ነገራት ሳዕቤን ከምፅእ ክእል ርእሰ ተኣማንነትና እውን ብዘይብኡ ክከዳ ዘይክእላ ደቂ ኣንስትዮ ኣለዋ ንምንታይ ኢና ዝያድ ኣብ ደቂ ኣንስትዮ ፀቂጥና ንዛረብ ዘለና ብብዝሒ ኣብኡ ስለ ዝረአ እምበር ብሓፈሻ ብዓለም ደረጃ ክረአ ከሎ እዚ ኣድልዎ ሕብሪ ቆርበት ኣብ ኩሉ ሕብረተሰብ ኣብ ወዲ ይኹን ጓል ኣብ መንእሰይ ይኹን ዓብዪ ኣብ ሰበይቲ ይኹን ሰብኣይ ኣዝዩ ሓሳይ ነገር እዩ ብሓፈሻ ግን ኣብ ደቂ ኣንስትዮ ብፍላይ ፀቕጢ ክገብር ስለ ዝረአ ኢና ኣተኪርና ኣብኡ ንዛርብ ዘለና ካልእ ከይመስል
2: ለውጢ ኣብ ገዛና እዩ ዝብገስ ነዚ ናይ ኣድልዎ ሕብሪ ቆርበት ነዳዲ ዝኽስክስ ዘሎ ሓሳባት ብዓብዩ ካብ መቕርብና እዩ ዝመፅእ ስለዚ ኣደ ንውላዳ ኣብ ትሕቲ ዝኾነ ይኹን ውላድኪ ጸሊሙ ክትበሃል እንከላ እቲ ምልሶ መልሲ ቀንዲ ኣገዳሲ እዩ እዚ ጸሊም ሕብሪ ዝተናቕሶ ኣለኻ ቀዳማይ ነገር ኣምላኽ ዝዓደለና ተፈጥሮ እዩ ቀጺሉ መንነትና እዩ ድሕሪኡ ውላድካን ውላደይን ኣብ ፀሓይሞ ንግበሮም መን ከም ዝፃወር ክንርኢ ኢና ኢላ ተባዕ መልሲ ምስ እትምልስ ከምዚ ዓይነት ብሰባት ዝመፅእ ተፃብኦ ይቕንስ ቀፂልካ ንውሉድካ ብከምዚ ዓይነት ኣተሓሳስባ ምዕባይ ስማዕ ውሉደይ ጸሊምካ ንዝበለካ ኣነ ንጉስ መላኒን ይበሎ መላኒን እንታይ ከም ዝጠቅም ስለዘይትፈልጥ ኢኻ ከምዚ ትብል ዘለካ በሎ ኣይናይ ፃዕዳ እዩ ብዘይ መከላኸሊ ፀሓይ ማለት ሳንስክሪን ናብ ፀሓይ ዝወፅእ ዓቕሚ ስለ ዝሓፅሮ ዩ እምበር ፈት ይኮነን
1: እቲ ምስ ጥዕና ዝተሓዝ ኣርእስቲ ዳ ከይከውን እምበር እቲ ኣብኡ ዘሎ ኬሚካላት ኣብኡ ዘሎ ዓይነት እቲ ትሕዝቶታት ንቆርበትና እንታይ እዩ ንክሽየጥ ንክብል ተባሂሉ ክዝርጋሕ ተባሂሉ ንቢዝነስ ተባሂሉ ኣብኡ ዘይፀሓፍ ዓይነት ፍርያት ወይ ትሕዝቶ ኣብቲ መመላክዒታት ይኣት እዩ እዚ ከ እንታይ ዓይነት ሳዕቤን ከምፃኣልና ይኽእል እዚ እንዳሓሰብና ኩሉ ግዜ ክንከይድ ኣለና ክነቕሓሉ ኣለና ማለት እዩ ካብ ግዜ ናብ ግዜ ንድሕር ዳ ኣብ ኣካላትካ ትልጥፎ ኮንካ ድሓር ዘይተደለየ ሳዕቤን ኣምፅኡ ከሸግረና ይኽእል እዩ ንሕና ብመንነትና ኩርዓት ኢና ብሕብርና ኩርዓት ኢና ከም ኤርትራውያን መጠን ከዓኒ ከነኽብሮ ኣለና ቀደም ዝፀንሐ ወይ ድማ እቲ ናይ ተፈጥሮ ዓይነት ሕብሪ ኣዝዩ ዝድነቕን ኣዝዩ ብሉፅ ሕብርን እዩ ዘለና ስለዚ ንዕኡ ሓቂፍና ንዕኡ ኣማሚቕና ድኣ ክንከይዳ ኣለና እምበር ዜናትካ ጠሚትካ ኣብ ዝተፈላለየ ናይ ኮርያ ፊልምታት ድዩ ብፍላይ ካብዚ ሕጂ ግዜ ገኒኑ ዝረአ ናይ ቱርኪ ፊልምታት ድዩ ኣብኡ እንዳረኣኻ እቲ ሕብሪ ናይቲ ቆርበት እሱ ይፅብቕ እሱ ይበልፅ እናበልካ ከምቲ ናቶም ዓይነት ኣገባባት ምጥቃም ንዕና ንውድቀት እዩ ድኣ ክመርሓና እምበር እቲ ናህና ፅባቐ እንድሕር ድኣ ዓቂብና ዘይንዕወተሉ ምክንያት የለን ማለት እዩ
3: ሕጂ ንምንታይ ናቲ ዕላማ ንድሕር ኢልካ ግን ክትፅብቕ ትደሊ ክትፅብቕቲ ኮይንካ ኣይናይ ፅባቐ እዩ ዘገድስ ቆርበትና ስለ ዝቀየርና ዲና ንፅብቕ ወይስ ካልእ ኣለዎ ኢና ንብል ሕጂ ኩል ግዜ ተደጋዊ ፅባቐ ኣገዳሲ እዩ ተደጋጋሚ ንብሎ ግን ትውሽጣዊ ፅባቐ ኢካ ዕብልት ዘለዎ ሕብሪ ምቕያር ማለት ሕቶ መንነት እዩ ሕቶ ቆርበት እዩ ከም ኣርእስቲ ንዝክሮስ ማይክል ጃክሰን ምስ ቀይሮስ ክንዲምንታይ ካብ ሰብ ተቐቢልዎ ይኸውን ምስ ቀይሮት ሕብሪ ኮኒ ምስ ኣፀዓደዎ ብዝተፈላለዩ ምክንያት ሲ እቲ መልክዕ ከመፂኢዶ ንድሕሪልናስ ህልም ኢሉ ይጠፍዩ ሕጂ ወላ ኣፃዕዲኻ እውን እኮ ኣይሕጎሰልካ ነቲ ሕብረተሰብካ እወ ንርእስኻ ጌርካስ መማሃርትኻ ዝነበረት ድሕሪ ክንደይ ዓመታት ረኪብካስ ፃዕድያ ትፀንሓካ ንምንታይ እንተበልካስ በቲ ዝነበራ ሕብሪሲ ሕብንቲ ይኮነትን ኣንጌካ ተስኢካ ንዝተሓፀብካ ትረኽባ ቀዳሚቲ ሰውነትካ ገፅካሲ እስያታ ናይ መበቆልናትካ
0: كتكأيرتو خوينكا معلت خلت سلسة كيزين دابل كاتخيتو

0: ኮይንካ ግን ማስክ ኢኻ ትቀያይር ዘለካ እምበር እቲ ሓቀኛ መንነትካ እቲ ሓቀኛ እቲ ናትካሲ ኣይኮነ መመላኽዒታት ከዓኒ በብዓይነት ኣሎ ከምዚ ኣዴታትና ቁርሲ ቡን ዝቕርባልና ኣቡን ከምኡ ኮይኑ ዘሎ ብዚ እዋን እዚ ትጉሂ ኢኻ ከዓ ኣዋልድና እየን ከዓ ዝባላሸዋ ዘለዋ ክባላሸዋ ከለዎ ከዓ እቲ መዳርግቲ ዘይብሉ ቆርበትናና እዩ ዝእለ ዘሎ ኣብ ሓደ ወለዶስ ከመይና ክንከውን ኢኻ ትብል ኣነ ዛዕበየ ስክፍታ ይስ እዩ ተደጋጋሚ ክብሎ እቲ ስክፍታ ከዓ ኣብ ዘናእሽቶ ኣሕዋትና እዩ ኣብ ናይ ካልኣይ ደረጃ ተማሃሮ ከይተረፈ እዩ ተጀሚሩ ዘሎ እቲ ቆርበትናህናሲ ክቕበሎ ይከኣላን ምክንያቱ እቲ መዋዓውዕ ዝፍጠር ብፃዓድ እዩ ኣብዚ ኸድና ንኽእል ብርህ ዝበለ ገፃ እቲ ድለይ ይብሉካ እቲ መበቆል ናና እቲ ቢዩቲ ና እቲ ፅባቐ ናህና ዘይወፀሉ መድረክ መፅእ ማለት እዩ
1: She's someone that's your type?
2: Yeah. She's my type. Definitely I like her skin tone. I like dark skin women. She's beautiful. You know what I mean? And I like the fact that you got braids.
3: Like you're
2: embracing your.
3: Oh, I'm shocked then. I didn't think you were attracted.
1: Why are you shocked?
3: I don't know. I didn't think I was this type.
1: I should think that, but
2: you're very beautiful. I like your skin tone again and you know, you got gorgeous almond eyes and you know,
3: Okay.
1: So are you still leaving your balloon on pop? Is he someone that is your type?
3: He's attractive. I just didn't think I was his type.
1: Why are you eliminating yourself? You want the balloon back?
3: Yeah.
1: Okay. And is it a yes for you for her?
2: Yeah.
4: ነፍሲ ወከፍ ፀሊም ሕብሪ ቆርበት ዝውንን ሰብ ኣብዚ እነብረሉ ዘለና ፀሓይ ዝበዝሖ ትሮፒካዊ ክፍሊ ዓለም ክነብር ብተፈጥሮ ዝተዋሃቦ መላኒን ዝተባሃለ ካብ ፀሓይን ዝከላኸል ኣገዳሲ ባእታ ዝተመልኣና ምዃንና ምዝካር የድልየና በዚ ኣጋጣሚ ኣቢልና ደጋዊ መልክዕና ባህርያውነቱ ዓቂቡ ንኻልኦት ፀላውን ተደላይን ክንገብሮ ኣብ ምፅዓር ክንፅመድ ናይ ነፍሲ ወከፍና ስራሕ እዩ ኢልና ንላቦ
0: ንዓና ይፀልወና እዩ ብምንታይ ናነ ዝነዓርዮ እንድሕር ኢልና ግን ሓደ ጎስጓስ ከድሊ እዩ ጎስጓስ ግን ኣብ ምንታይ እዩ ዘድሊ እዚ ትጠቀማ ክንብል ኣይኮነን እታ ጓል ኣንስተይቲ ከመይ ገይራ ወይ ኩሉ ዜጋ ማለት እዩ ብማዕረ ርእሰ ምትእምማኖ ብከመይ ይዓቢ እዩ ትቐንዲ ኣርእስቲ ብነብሳ እቲ ተኣማመን ጓል ኣንስተይቲ ብነብሱ ዝተኣማመን ሓደ ኤርትራውን ሓንቲ ኤርትራዊትን እመንኒ እቲ መበቆል ናቶም ትቐንዲ ሕብሮ ክቕይሩ ኣይክግደዱን እዮም ማለት እዩ ምክንያቱ ኣብ ነብሳ ዘይተኣማመን ጓል ኣንስተይቲ ወይ ኣብ ነብሱ ዘይተኣማመን ወዲ ተባዕታይ ፅባሕ እውን ኣይክተኣማመንኒ ምክንያቱ ዕጉብነት ስለዘየለዩ ሎሚ እተዚ ዓጊብካ ብዛዕባ ነብስኻ ክንዲ ዘፃዓደ ካ ኣፃዓድዎ ክንዲ ፀሓይ ወፂኢኻ ዝኣፀልማ እታ ናትካ ስለዘይኮነት ኣይክትዓግበላኒ ኢኻ ኩል ግዜ ምስ ግዜ ዝመፀ ምዕባለ በቲ ዓውሎማ ንብሎ እናተለዋወጠ ዝመፅእ ተፀላዊ ኢኻ ስለዚ እቲ ተፀላውነቱ ንኸይህሉ ኣቐዲምካ ምንቃሕ ክድል እዩ ክነቃሕ ኮይና ከለና ግን ኣብ ውሽጣዊ ፅባቐ ኢና ክነነቃሕ ዘለና ሽዕቲ ውሽጣዊ ፅባቐ ምስ መልአ ኮኒ ንደገ ይ ክወፅእ ስለዚ ሚርያም ከምዛ ዘለኹዋ ንግሆ ከምዚአ ብዘይ ዝኾነ መመላክዕ ማለት እዩ ኣብ ውራያት ከምዚአ ኣብ ዓበይቲ ኣጋጣሚታት እዚአ ምክንያቱ እቲ ቆርበት እቲ ክባላሸ ይብሉ ሓንሳ ምስ ኣባላሸናያ ከዓኒ ናይ ምምላስ ተኽእሎና ከዓ ኣዝዩ ፀቢብ ምክንያቱ እቲ ቀንዲ ናህና ንድሕር ንኣልዮ ኣለና ንዑ ናይ ምትካ ኢልና ከዓኒ ክትመልሶ ኢልካ ትኸፍሎ ዋጋ ከዓ ቀሊል ኣይኮነን ብጥዕና ይኹን ብግዜ ይኹን ብገንዘብ ይኹን ኣብ ኩሉ ኢኻ ዝትንክፈካ ማለት እዩ ሕጂ ኩሉ ዓይነት ብኩሉ እናፀለወካ ከሎ ነቲ ዘለካ ንዓኻ ብግርምኡ ከም ዘለዎ ምቕባል ንነብስኻ እቲ ዝዓበየ ረብሓ እዩ
5: ሓንቲ ፅብቕቲ ብህሎላ ናይ ማልኮም ኤክስ ዝተባሃለ ፀሊም ኣሜሪካዊ ዝብላ ህተውት እዩ እያ ትብል መን ይምሂርካ ሕብርና ክንፀልእ መን ይምሂርና ቅርፂ ኣፍንጮኻ ክትፀልእ መን ይምሂርካ ዓይነት ጨጉርኻ ክትፀልእ መን ይምሂርካ ብሓፈሻ ነብስኻ ክትፀልእ መን ይምሂርካ እዩ ዝብል እቲ ሓንቲ ወይ ንብሎ ዝነበርና ብመግዛእቲ ዝመፀ ዓይነት ኣተሓሳስባ ንዕና ሃሲና ኣሎ መን ይምሂርና ሕርቢ ቆርበትና ክንፀልኦት መን ይምሂርና ካብ መጀመርታ ፀሊም ክፉ እዩ ፃዕዳ ብሩህ እዩ ዝበለ ኣሎ ድዩ ኣብ ዝተፈላለየ ኣጋጣሚታት ነቲ ፀሊም ኣትሒትካ ናይ ምርኣይ ነገራት ፀኒሕ እዩ እዚ መን ይምሂርና ተመሊስና ክንሓስበሉ ክንክእል ኣለና ኣብ ዝተፈላለዩ ስራሓትና ብፍላይ ኣብዚ እዋን እዚ ኣብ ዝቀረባ ግዜ ኣብ ዝተፈላለዩ ክሊፓት ኣብ ዝርእየሉ ዝነበርኩ እዋን ኣዝዩ ዝድናቕ ስራሕ ዝሰርሑ ኣለው ስነ ጥበባዊ ስራሓት ከዓኒ ካብ እዋን ናብ እዋን እንዳበለፀ እንዳተረቐቀ ይመፅእ ኣሎ እናዘናጋዕካ ኢኻ ከዓ ነቲ ሰብ ትምህሮ ስለዚ ኣብኡ እውን ብንጥፈት እንድሕር ዳኣ ሰሪሕናሉ ክዕረ ዝኽእል ኮይኑ ይስማዓኒ ኣብ ዝቀረባ እዋን ብብዝሒ

መጽሓፍትና ንመርቕ ኣለና። ኣብ ገበር ናይ መጽሓፍትና ንጥቀመሉ ኣሳኢል እቲ ምስሊ ንኤርትራዊ መንነት ዝገልጽ ንሕብርና ደተባብዕ እንድሕር ዳኣ ተጠቒምና ኣብ መጽሔታትና ኣብ ዝተፈላለየ መጽሔታት ኣብ ዝተፈላለየ ኣጋጣሚታት ኣብ ቅብኣታት እንድሕር ዳኣ በቢእዋኑ እንዳሰራሕናሉ መጺና እቲ መበቆላዊ ሕብሪ ዝምለስ ዘይምለስ

0: جزء سلام تناط قبل وفن ونابض مكتال توكو وزور كنت عزة تناك ميتوعلو فركم عالتن فرعناقي للومي سلاسة حملة استدالو هاقراون هاقراون زيناتات حيزلكم كريبا لغو نمكتالكم مساخم تسنحن نمكتالكم دوما بغبز عدمن ميكايل حرقو فالماق مكانت وتعطو فيلم شامنا وعلا ودابتات هاقراوي شماقل ايرتاويان امريكاونا بدالاس بوقع تخفيتو ኣብ ንዞባ ማይ ዓይኒ ብርሰት ሃብቲ ገረብ ንምግታእ ይስራሕ ኣሎ ኣብ ንዞባ ተሰነይ ኣብ መሰላት ቆልዑን ደቂ ኣንስትዮን ዘተኮረ ኣስተምህሮ ተዋሂቡ ኣብ ዜናታት ወፃኢ ኣሜሪካ ካብ ቻይና ክትገብሮ ንፀንሐ ሸመተ ተንቀሳቐስቲ ሮቦታት ከም ዘቋረፀቶ ኣፍሊጣ ግብፅን ቱኒዝያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዘኽእለ ናይ መራሕቲ ዝርብ ኣካይደን ቻይናን ህንድን ተቋሪፁ ፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ዳግማይ ክጅምራ ወሲነን ዝርዝር ዜና ሻም ናይ ዓመታዊ ዋዕላ ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ትማሊ ብወግዒ ተኸፊቱ ካብቲ ቦታ ዝበፅሐን ሓበሬታ መልክዕ ፀብፃብ ተዋሂዱሎ ገረ መስቀል ገረዝገር ከቕርቦ እዩ
1: ሻሙናይ ዋዕላ ውዳበታት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ጽኑዕ መሰረት መቕድም ራእይ ብዝብል ቴማ ብ28 ሓምለ ኣብ ዳላስ ቴክሳስ ብወግዒ ተኸፊቱ ኣብዚ ብሓላፈ ውድባዊ ጉዳያት ህዝባዊ ግንባር ንዲሞክራስን ፍትሕን ኣቶ ዮሱፍ ሳይቅ ዝተኸፍተ ዓመታዊ ዋዕላ ካብ ዝተፈላለያ ግዛኣታትን ከተማታትን ሕብራት መንግስታት ኣሜሪካ ዝመፁ ኣብ ዝተፈላለየ ክልታት ዕድመ ዝርከቡ 450 ኣባላት ውዳቤታት ህዝባዊ ግንባር ንዲሞክራስን ፍትሕን ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ መንእሰያት ህዝባዊ ግንባር ንዲሞክራስን ፍትሕን ሕድርን ካልኦትን ዝርከብዎም ዜጋታት ይሳተፉ ኣለዉ ፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ሕቡራት መንግስታት ኣሜሪካ ኣቶ ብርሃነ ገብሪ ህይወት ኣብ ዝሃቦ መኽፈቲ ቃል እቲ ዋዕላ ውዳቤታትናን ውሽጣዊ ሓድነትናን ብምድልዳልን ሓበራዊ ሃገራዊ ንቕሓትና ብምብራኽን ክገጥሙና ንዝኽእሉ ብድሆታት ብብቕዓት መኪትና ንምውፃእ ዘድሊ ድልውነት ንምርጋጽ ኣገዳሲ ምዃኑ ሓቢሩ ዲፕሎማስያዊ ዓወታት ነፀብራቕ ውሽጣዊ ኩነታት እዩ ዝበለ ኣቶ ብርሃነ ውዳበታት ንምስፋሕን ተሳትፎ ህዝብና ኣብ ሃገራዊ ጉዳያቱ ንምዕዛዝን ኣብ ዝሓለፈ ዓመት ዝተካየደ ትጉህ ፃዕርን ተበግሶታትን ዝምስገን ውፅኢት ከም ዝተረክቦ ብምጥቃስ ኣብ ዝመፅእ ዓመት ዝያዳ ንምዕዛዙ ተሳተፍቲ ዋዕላ ውድባውን ፖለቲካውን ዕማማት ብዕምቆት ገምጊሞም ንፁር መደባት ስራሕ ክስእሉ ተላብዩ ሓላፊ ውድባዊ ጉዳያት ህዝባዊ ግንባር ንዲሞክራስን ፍትሕን ኣቶ የሱፍ ሳይቅ ቦጎኑ ዋዕላታትናን ፈስቲቫላትናን ንሕሉፍ ስራሕትና ገምጊምና ናብ ዝሓሸ መጻኢ ክወስደና ዝኽእል መርሓ ጎደና እንሕንፀሉን እንቕይሰሉን መድረኽ ምዃኑ ብምግላጽ ዕቱብ ገምጋም ብምክያድ ውርፁፅ መደባት ክሕንፀፅ ኣዘኻኺሩ ኣቶ የሱፍ ብተወሳኺ ንዘቤታዊ ኩነታትና ብመንፅር ዞባውን ኣህጉራውን ምዕባለታት ብምትንታን ኤርትራ ካብ ግዳማዊ ምትእታዋትን ናፃ ዝኾነ ንዞባ ቀርኒ ኣፍሪቃን ቀይሕ ባሕርን ሰላምን ምርግጋእን ንምስፋን ንእንኽተሎ ንፁር ፖሊሲታት ኣመልኪቱ ሰፊሕ መግለፂ ኣቕሪቦ ኣብዚ ዋዕላ ኩለን ውዳቤታት ፀብፀባትን ክቕርባን ከለዋ ንተመክሮን ናይ ነዊሕ ራእይ ህዝባዊ ግንባር ኣብ ትምህርቲ ብመንፅር መበል 50 ዓመታት ምምስራት ቤት ትምህርቲ ሰውራ ምውናን ሃገራዊ ትረኻን ዘመናዊ ስርዓተ መራኸቢታትን ከምኡውን ንኣተላልያን ኣፈታትሓን ግርጭታት ዝምልከት መግለፅታት ተዋሂቡ ሻሙ ናይ ዋዕላ ውዳቤታት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ክሳብ 31 ሓምለ ብዝተፈላለየ ንጥፈታት ክቐፅል እዩ
0: ናብ ካል ዜና ምስ ንሰግሩ ኣብ ንዞባ ማይ ዓይኒ ብርሰት ብምግታእ ካብቲ ገረብ

0: ምስሳም ብዝተኻየደ ጎስጓሳት ናይ ምቁፃር ስራሕን ኩነታት ኣግራብ ናብ ነቡር ይምለስ ከም ዘሎ ተሓቢሩ ሓላፊ ምቁፃር ሃብቲ ገረብን እንስሳ ዘግራብን ናቶ ኪዳነ ኣማረ ኣብ ዝሃቦ ሓበሬታ ህዝቢ ረብሓታት ዕቃበ ኣግራብ ኣብ ርጋታ ከባብን ስነ ህይወታዊ ብዙሕነትን ብዝግባእ ተረዲኡ ንሓለውኡን ምክንኻኑን ብዕቱ ክሰርሕ ዝተኻየደ ንጥፈታት ኣባይታ ዝምስግን ውፅኢት ይርከቦ ከም ዘሎ ገሊፆ እቲ ንዞባ ብመበቆላዊ ኣግራብ ሃብታም ምዃኑ ብምጥቃስ ኣብ ዝሓለፈ ዓመታት ብሰንኪ ዘይ ሓላፍነታዊ ኣጠቃቅማ ዝወረደ ዕንወት ንምፍዋስ ብዝተኻየደ ፃዕሪ ባዲሙ ዝነበረ ከባቢታት ናብ ዝነበሮ ይምለስ ከም ዘሎ እውን ኣፍሊጡ ጎንጎን እቲ ንቕሓት ሕብረተሰብ ንምዕባይ ዝካየድ ዘመተታት ጥሕሰት ክፍፅሙን ዝተረኽቡ ኣራም ስጉምቲ ከም ተወሰደሎም ብምሕባር ኣብ ዝሓለፈ 6ዱሽ ኣዋር ሓስታት 84,000 ናቕፋ ናብ ካዝና መንግስቲ ኣታዊ ከም ዝኾነ ኣብርዩ ንኩነታት እንስሳ ዘገዳም ኣመልኪቱ ድማ ኣቶ ኪዳነ ብሰንኪ ብርሰት ኣግራብ ካብ ምዕቆቢኦም ርሕቖም ፀንሑ ማሕድሮኦም ናብ ንቡር ስለ ዝተመልሰ ቁፅሮም ይስስን ከም ዘሎ ገሊፆም ኣብ ንዞባ ተሰነይ ኣብ ምስላት ቆልዑን ደቂ ኣንስትዮን ዘተኮራ ዝተምህሮ ተዋሂቡ ወኪል ሪና ኣዱንያ ገብረ ማርያም ንዘዳሎ ፀብጻብ ኣርሴማ ኣስመሮን ከተቕርብ እያ
1: ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንዞባ ተሰነይ መሰላት ቆልዑን ደቂ ኣንስትዮ ና ምርጋዝ ዘተኮራ ኣስተምህሮ ንኣማሓደርቲ ከባቢ መራሕቲ ሃይማኖትን ዓበይቲ ዓድን ሂቦም ኣብቲ ንዞባ ኣብ ጥዕና ደቂ ኣንስትዮ ጉድኣት ዘውርድ ድሑር ባህልታትን ልምድታትን ብሓፈሻ ንክንሻብን መርዓ ትሕቲ ዕድመን ድማ ብፍላይ ንምውጋድ ተራኮም መምሕዳራትን ካልኦት ኣካላት መንግስትን ክሕይል ሓላፍት ቤት ፅሕፈት ኣቶ ሚካኤል ገብረስላሴ ፀዊዖም ሓላፊ ቤት ፅሕፈት ህዝባዊ ጥዕና ኣቶ ገብሪ ሂወት ተኸስተ ብወገኑ ኤርትራ ኣብ 2030 ነፃ ካብ ክሽቦ ንኽትእውጅ ሚኒስትሪ ጥዕና ምስ ናይ ስራሕ መሻርክቱ ተወሃይዱ ይሰርሕ ከም ዘሎ ብምጥቃስ እቲ ተርእዮ ኣብ መብዛሕትኤን ምምሕዳራት ከባቢ ጎዲሉ እኳ እንተሎ ስግር ሩባጋሽ ኣብ ዝርከባ ዓድታት ግና ብዙሕ ስራሕ ይፅበዮም ከም ዘሎ ገሊፆም ኣብ ግዜ ሕርሲ ዘጋጥም ሞታት ደንዕሸልን ካብ ቀንዲ ሳዕቤናት ክሽቦን መርዓ ትሕቲ ዕድመን ምዃኑ ብምንፃር ስድራ ቤታትን ሕብረተሰብን ኣብ ምውጋዱ ንቑሕ ተሳትፎ ክህልዎም ተላብዮም ካብ ቤት ፅሕፈት ኣኽባር ሕጊ መንእሰይ ሓፊዛ መሓመድ ብወገና ኣብ ኤርትራ ንክንሻብ ደቂ ኣንስትዮ ብኣዋጅ ቁፅሪ 58 ንዝባድ 2007 መርዓ ትሕቲ ዕድመ ድማ ብመሰጋገሪ ሲቪላዊ ሕጊ ዓንቀፅ 581 ክልኩላት ምዃኖም ጠቒሳ ኣብቲ ተግባራት ዝሳትፉ ድማ ብሕጊ ተሓተቲ ምዃኖም ኣነፂራ ኣብ መሓዳር ንዞባ ተሰነይ ኣቶ ስዩም ገብረ የሱስ ብግድዩ ንጥዕና ቆልዑን ደቂ ኣንስትዮን ዝሃስ ተግባራት ንምግታእ ምምሕዳር ንዞባ ምስ መሻርክቱ ብዝለዕለ ክሰርሕ ምዃኑ ኣረጋጊፁ
0: ኣብ ንዞባ እምኒ ሓይሊ ምምሕዳራት ከባቢ ዓዲ ሸሎሙንን ዓዲ ሓውያን ዘድሊ ቅጥዕታት ንዘማሉ 25 ደቂ ኣንስትዮ ዝርከቦም 224 ዜጋታት መሬት ጤሳ ተዓዲሉ መስርሕ ዕደላ ብመሰረት መምርሒ ሚኒስትሪ መሬት ማይና ከባብን ከም ተኻይደን ንነፍሲ ወከፍ ኩሬታ ነፍሲ ወከፎም ንመንበሪ ዘገልግል 250 ሜትር መሬት ከምዝተዋሃበን ወኪል ሚኒስትሪ መሬት ማይና ከባብን ኣብቲ ንዞባ ኣቶ ዖባ ሚካኤል ተስፋ ገርግሽ ገሊፆ ግዜያዊት ኣመሓዳሪት ንዞባ እምኒ ሓይሊ ወይዘሮ ትርሓስ ፍቃዱ ቦገና ብዝተፈላለየ ምክንያት ተደናጊዩ ዝፀንሐ ዕደላ መሬጤሳ ምጅማሩ እፎይታ ዝፈጥር ምዃኑ ብምጥቃስ ኣብዚ ናይ ሕጂ ዘይተዓደሉ ሰነዳቶም ምስ ተፃፈፈ ከም ዝወሃቦ ኣፍሊጣ መሬጤሳ ዝተዓደሉ ኣብ ዝሃቦ ርእቶ ዝተዋህቦ መሬት ብዓቕሞም ኣብቲ ዝድለ መዓላ ከም ዘውዕልዎ ገሊፆም ኣብ ንዞባ ናቕፋ ብተምሃሮ ቤት ትምህርቲ ማሕበራዊ ስነ ፍልጠት ዝተገብረ ገንዘባዊ ደገፍ ካብ 11 መምሕዳራት ከባቢ ንዝተለለየ 58 ስድራ ስዋ ተማቃሪሑ ብ25 ሓምላ ብዝተገብረ ናይ ምርኻብ ስነስርዓት ኣመሓዳርቲ ንዞባ ኣቶ ያቆብ ኢድሪስ ምድጋፍ ስድራ ስዋት ሕልናዊ ዕግበት ዝህብ ዜግነታዊ ሓላፍነት ምዃኑ ብምጥቃስ ተምሃሮ ቤት ትምህርቲ ማሕበራዊ ስነ ፍልጠት ንዝወሰዶ ተወግሶ ሞጊሶ ዳይረክተር ቤት ትምህርቲ ማሕበራዊ ስነ ፍልጠት ናቕፋ ኣቶ ዮሃንስ ቀለታ ቦጎኑ ዝተገብረ ደገፍ መልእኽቱ ረዚን ምዃኑ ብምግላፅ ተምሃሮ ንስድራ ስዋኣት ደገፍ ምግባር ካብዚ ጅሙሩ ዛጌዳ ሳት 400,000 ናቕፋ ከም ተዓደለ ገሊፆ ኣቶ ዮሃንስ ወሲኹ ምልጋስ ደምን ማእቶታዊ ንጥፈታትን እውን ካብቲ ብተምሃሮ ዝትግበር መደባት ከም ዝኾነ ኣብሪሁ ደገፍ ዝተገብረሎም ዜጋታት ካብ መምሕዳራት ከባቢ ባቅላ ኣበሎ ማሬት ላባ ኣግራዕ ሞዖ በያን እንድላልን ከምኡ ውን ምምሕዳራት ከባቢ ባዶ 1 ባዶ 2 ከተማ ናቕፋ ዝተዋፅኡ እዮም ዝኸበርኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ንምክትታልኩም ክትቅፅሉ ደግመ ብቕብሪ ዕድም

ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ። ዝኸድኩም ተዓዘብቲ ስለምክታልኩም ኣዘየመስግን። ዜና ወፃኢ ኣሜሪካ ካብ ህዝባዊት ሪፓብሊክ ቻይና ክትገብሮ ንፅንሐ ሸመተ ተንቀሳቀስቲ ሮቦታት ከም ዘቋርፀቶ ኣፍሊጣ። እቲ ስጉምቲ ኣብ ፅላ ቴክኖሎጂ ሰብ ሰርሖ ብልሒ ኣብ ቻይና ፅንሓ ተመርኳስነት ንምጉዳልን ፀጥታ ንምውሓስ ምዃኑ ኣሜሪካ ሓቢር ኣላ። ኣሜሪካ እታው ሮቦታት ጥራይ ዘይኮነ እታው ፍርያት ዝተወሰነ ኤሌክትሮኒካዊ ኣቑሑ ቻይና እውን ደው ከም ዘበለቶ ገሊጻ። እቲ ንግዳዊ ስጉምቲ ብቐጥታ ኣብ ተግባር ውዒሉ ከም ዘሎ ቤት ፅሕፈት ግምጃ ኣሜሪካ ትማል 29 ሓምለ ኣረድዩ። ነቲ ተግባር ብትሪ ዝኾነ ንቻይና መምሕዳር ፕረዚደንት ዶናልድ ትራምፕ ፀጥታዊ ጉዳይ ኣመኽንዩ ኣብ ልዕሊ ፍርያታ ዝገብሮ ዘሎ ድረታ ከቋርፆ ፀዊዓ። ነዚ ተወሲዱ ዘሎ ስጉምቲ መልሰ ግብሪ ከም እትህበሉ ብምሕባር ድማ ንንግዳዊ ዝምድና ክልቲን ሃገራት ባኣሉታ ክፀልዎ ምዃኑ ኣፍሊጣ። ኣብ 224 ልዕሊ 660 ቢልዮን ዶላር ዝነበረ ንግዳዊ ምልዋጥ ኣሜሪካን ቻይናን ኣብ 225 ናብስታት 490 ቢልዮን ዶላር ከም ዝወረደ ፀብፃባት የረድኡ። ልዑል መጠን ቀረፅ፣ በይናዊ ቁጠባዊ እገዳን ዝርከቦ ንግዳዊ ማሕነቆታት ካብ ቀንዲ ጠንቅታት ዓለማዊ ቁጠባዊ ምንቁልቋል ኮይኖም ምህላዎም እዩ ዝጥቀስ። ግብፅን ቱኒዝያን ናብ ዝተፈላለየ ፅላታት ብሓባር ክሰርሓ ዘኽእለን ናይ መራሕቲ ዝርብ ኣካይደን። ፕረዚደንት ዓብዱልፋታሕ ኣልሲሲን ፕረዚደንት ቀይስ ስዒድን ትማል 29 ሓምለ ኣብ ዘካየዶ ናይ ቴሌፎን ዝርብ ሃገራቶም ኣብ ፅላታት ንግዲ፣ ወፍሪ፣ ፀጥታን ምግታ ባህርያዊ ሓደጋታትን ክተሓጋገዛ ምዃነን ሓቢሮም። ግብፅን ቱኒዝያን ብዘይካዚ ግዳማዊ ምትእትታው ንምግታን ዞባዊ ፀጥታ ንምውሓስን ብሓባር ከም ዝሰርሓ ኣብቲ ዝርብ ገሊፀን። እዚ ከምዚ ኢሉ እንከሎ ክልቲን ሃገራት መሰል ርእሰ ውሳነ ህዝቢ ፍልስጤም ንምርጋፅ ኣብ ዝግበር ዞባዊ ፃዕሪ ከም ዝተሓጋገዛ እውን ኣረጋጊፀን። ብዘይካዚ ቅልውላው ሊብያ ብሰላም ምዕራፍ ግዳማዊ ምትእትታው ብመትከል ከም ዝቃወማ ብምሕባር ጉዳይ ሊብያ ብሊብያውያን ጥራይ ክዓርፍ ከም ዝድግፍ ኣፍሊጠን። መራሕቲ ግብፅን ቱኒዝያን ኣብ ጉዳይ ቅልውላው ዞባ ማእከላይ ምብራቅ እውን ኣስፊሖም ከም ተዘራረቡ ተገሊጹ ኣሎም። ህዝባዊት ሪፓብሊክ ቻይናን ህንድን 6 ዓመታት ተቋሪፁ ፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ዳግማይ ክጅምራ ምዃነን ሓቢረን። ብመሰረት ሓበሬታ ሰመዚ ክልቲን ሃገራት እቲ ካብ 220 ተቋሪፁ ፀንሐ ንግዳዊ ንጥፈታት ካብ ፈለማ ዝመፅእ ወርሒ ነሓሰ ከም ዝጅምር ተፈሊጡ ኣሎ። እቲ ንግዳዊ ንጥፈታት ብምኽንያት ለበዳ ኮሮና ቫይረስ ኣብ መንጎ ክልቲን ሃገራት ብዝተፈጥረ ዶባዊ ምስሓብን ደው ኢሉ ከም ፀንሐዮም ፀብፃባ ዘረድኡ። ምጅማር መሬታዊ ንግዳዊ ንጥፈታት ንመጠን ክልታዊ ንግዳዊ ምልዋጥ ከስፍሖ ከም ዝኽእል ይእመት። ክልቴን ሃገራት ኣብ 225 ልዕሊ 155 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ ፀብፃባት ይሕብሩ። ቻይናን ህንድን ኣብ መንጎን ዝተኸስተ ዶባዊ ምትፍናን ብሰላም ምዕራፍ ከካይዶ ፀንሓ ፅዑቕ ዲፕሎማስያዊ ርክባት እወታዊ ውፅኢት ከም እተረኽቦ እየን ዝገልጻ። ክልቴን ሃገራት ኣስታ 3500 ኪሎ ሜትር ዝዝርጋሕ መሬታዊ ዶብ ከም ዘለዎን ይጥቀስ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ምስ ፕረዚደንት ዩክሬን ቮሎዲሚር ዘለንስኪ ኣብ ከተማ ዋሽንግተን ዲሲ ተራኺቡ ውፅኢታዊ ዘተ ከም ዘካየደ ሓቢሩ። ፕረዚደንት ትራምፕ ዝርዝር ናይቲ ዝተካየደ ርክብ እኳ እንተዘይገለፀ፣ ፕረዚደንት ቮሎዲሚር ዘለንስኪ ግና እቲ ዘተ ኣብ ወታደራዊ ደገፍ ብቕንዱ ድማ ኣብ ምምዕባል ስርዓተ ሚሳይል ዘተኮረ ምንባሩ ሓቢሩ። ፕረዚደንት ትራምፕ ዩክሬን ፀረ ሚሳይል ከተማዕብል ኣብ ዝሓለፈ ቀረባ ግዜ ፍቓድ ከም ዝሃባ ዘፍለጥ ኮይኑ እዚ ናይ 28 ሓምለ ዝርብ መቐፀልቱ ክኸውን ከም ዝኽእል እዩ ዝእመት። እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ኣብ ተመሳሳሊ ዕለት ቦታን ምስ ቀዳማይ ሚኒስትር እስራኤል ቤንያሚን ኔታንያሁ ተራኺቡ ከም እተዘራረበ እውን ኣፍሊጦ። እቲ ርክብ ኣብ ቅልውላው ዞባ ማእከላይ ምብራቅ ከምኡ ውን ኣብ ምምዕባል ኩሉ መድያዊ ዝምድና ኣሜሪካን እስራኤልን ዘተኮረ ምንባሩ ተገሊጹ ኣሎ። ፕረዚደንት ትራምፕን ቀዳማይ ሚኒስትር ናታንያሁን ኣብ ዝሓለፈ ወርሒ ለካቲት ኣብ ልዕሊ ኢራን ሓበራዊ ወታደራዊ ስርሒት ካብ ዘበግሱ ንድሓር ቀጥታዊ ዝርብ ከካይዱ ንፈለማ እዋን ምዃኑ ፀብፃባት የረድኡ። ኤኳቶርያል ጊንን ጋቦንን ብጉዳይ ልኡላውነት ንኣሸዋ ከራኸርቲ ደሴታት ዝፀንሐን ንኣሳት 50 ዓመታት ዝቐፀለ ዘይምቅዳው ብዘተ ከም ዝዓረፈ ገሊፆን። እቲ ዘይምቅዳው ብመንጎኘት ውድብ ሕብራት ሃገራትን ኣፍሪቃዊ ሕብረትን ከም ዝደቀሰ ዝገለፃ ክልቴን ሃገራት እቲ ናይ ሰላም ተበግሶ ኩሉ መድያዊ ዝምድነ ንምምዕባል ባይታ ከም ዘጣጥዕ ሓፍሊጠን። ክልቴን ጎረባብቲ ሃገራት ብሰንኪቲ ካብ 1970ታት
ዝጀመረ ዘይምቅዳው ወግዓዊ ቁጠባውን ንግዳውን ዝንድናታት ከምዘይፀንሐን እዩ ዝጥቀስ። ኤኳቶርያል ግኒ ኣብ ትሕቲ ግዛኣት ስጳኛ፣ ጋቦን ድማ ኣብ ትሕቲ ግዛኣት ፈረንሳ ምንባረን ዝጠቕሱ ፀብጻባት እቲ ዘይምቅዳው ሓድጊ መግዛእቲ ምዃኑ የረድኡ። እተን ሰለስተ ንኣሽቱ ደሴታት ብመሰረት ዝውዕል ፓሪስ ናይ 1900 ልኡላዊ ኣካል ኤኳቶርያል ግኒ ምዃንን ኣህጉራዊ ቤት ፍርዲ ፍትሒ ኣብ ወርሒ ግንቦት 225 ናይ መወዳእታ ውሳነ ምሃቡ ዝከር እዩ። እተን ደሴታትን ኣብ ከባቢአን ዝርከብ ማያዊ ኣካልን ረቡሕ ፀጋታት ነዳድን ባህርያዊ ጋዝን ከም ዘለዎም እዩ ዝግለጽ። ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም፣ ሸም ናይ ዋዕላ ውዳቤታት ሃገራዊ ሽማግለ ኤርትራውያን ኣሜሪካውያን ኣብ ዳላስ ቦጊዒ ተኸፊቱ። ኣብ ኑ ዞባ ማይ ዓይኒ ብርሰት ሃብቲ ገረብ ንምግታ ይስራሕ ኣሎ። ኣብ ኑ ዞባ ተሰነየ ኣብ መሰላት ቆልዑን ደቂ ኣንስትዮን ዝተኮራ ዝተምህሮ ተዋሂቡ። ኣብ ዜናታት ወፃኢ ኣሜሪካ ካብ ቻይና ክትገብሮ ንፀንሐ ሸመተ ተንቀሳቐሲ ሮቦታት ከም ዘቋረፀቱ ኣፍሊጣ። ግብፅን ቱኒዝያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዘኽእለን ናይ መራሕቲ ዝርብ ኣካይደ። ቻይናን ህንድን ተቋሪፁ ዝፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ዳግማይ ክጅምራ ወሲነን። ዝኸበርኩም ተዓዘብቲ ንሎሚ ቀትሪ ዝተዳለዎ ዜናዊ ምስናዱ ኣብዚ ፍፀም። ስለምክታልኩም ኣዝየ መስግን ስዕቡ ዝቐርብ ዕለታዊ ዜና ስፖርት ይኮን ብወገን ይግ

0: ሰላም ዝኾርኩም ተዓዘብትና ንሎም ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፂ ኣለኹ ንምክታልኩም ብክብል ዕድም
1: ክረምታዊ ውድድር ግራስሩት ኩዕሶ እግሪ ዘመካከል ትማረቦ ኣብ ተፈላለዩ ሜዳታት ቀፂሎም በዚ መሰረት ማይ ትመላይ ንገዛ ዋና 3-2 ጋና ንፍሕ ድማ ንዕዳጋ ሓሙስ ሓደ ባዶሮ ትዕነን ኣብ ናይ ትሕቲ 16 ዓመት ደቂ ተባዕትዮ ማይ ትምናይ ንገዛ ዋንዳ 2-1 ክትረትዓን ክላ ጋና ንፍሕን ዕዳጋ ሓሙስን ሓደ ብሓደ ተፈሃልየን ኣብ ናይ ደቂ ኣንስትዮ እውን ገዛ ዋንዳን ማይ ትመናይን ብተመሳሳሊ ሓደ ብሓደ ወፅን ኣብ ናይ ትሕቲ 15 ዓመት ደቂ ተባዕትዮ ገዛ ባንዳ ንማይ ተመናይ 2-1 ጋና ንፍሕን ዕዳጋ ሓሙስ ሓደ ባዶ ስዒረንን ብዘይካዚ ኣብ ናይ ትሕቲ 17 ዓመት ፕራሪዞን ኣባሻው 3-1 ቲራቮሎን ሰደጀቃ 4-3 ኣኽርያ ንገጀት ሓደ ባዶ በሪኽ ንጉዳይፍ 4 ባዶ ሰንበል 4 ስምራ 2-1 ክስዕረን ከለዋ ማእከል ከተማን ፀፀራትን ባዶ ባዶ ተፈላለየን ወጋሕን ሕግታት ኩዕሶ እግሪ ዝቕይስን ዝቕይርን ቦርድ ዓለምለኻዊ ማሕበር ኩዕሶ እግሪ ኣጥቃዓይ ስዊዘርላንድ ብሬል ኢምቦሎ ኣብ ርዑ ፍጻሜ ፀወታ ዋንጫ ዓለም 2026 ኣንጻር ኣርጀንቲና ኣብ ዝነበሮም ፀወታ ክስጎ ከም ዘይነበሮ ገሊጹ ኣብቲ ውሳነት ኣደያኑ ሊዮኔል ሜሲ ንዝቕልሳ ኣርጀንቲና ዘርብሕ ይኾን ኣሎ ዝበሃለሉ ዝነበረ ውድር ኢምቦሎ እውን ግዳይ ዘይብቑዕ ውሳን ዳኛ ምዃኑ ድሕርቲ ውድር ተቓሊሑሎም ኣቐዲሙ ፀወታ ሓደ ብሓደን ከሎ ብጫ ካርድ ተዋሂባ ተነበረ ኢምቦሎ ኣብ መበል 72 ደቂ ተሃሪመሊ ወዲቑ ጋንቱ ነፃቕላዕ ተዋሂባ ነይራ ማእከለዳኛ ድማ በደል ንዝፈፀመ ኣካፋለ ኣርጀንቲና ሊኣንድሮ ፓራደስ ብጫ ካርድ ሂቦ ነይሩ ይኹን እምበር ቪድዮ ተሓጋጋዚ ዳነት ማለት ቫር ጣልቃ ብምእታው ዳኛ ነታ ፍጻሜ ኣብ ቪድዮ ክዕዛብ ምስፀዋዓቶ ናኦ ፒንሃሮ ዝስሙ ዳኛ በደል ከምዘይተፈፀመ ብምግላፅ ናይ ስምዕታ ካርት ንፓራደስ ኣልዩ ናይ ሓሶት ከም ዝወደቐ ዳይቭ ገይሩ ንዝበሎ ኢምቦሎ ብጫ ካርድ ሂቦዎም ዲሙ ናይ ስምዕታ ካርድ ወሲዱ ብምፅሑ ድማ ብክልተ ብጫ ካርድ ካብ ሜዳ ክስጎ ተቐሲቡ ኢምቦሎም ከም ውፅኢቱ ሚዛናዊ ዝነበረ ፀወታ ናብ ረብሓ ኣርጀንቲና ተቐይሩ ምዱብ 90 ደቂቕ ሓደ ብሓደ ተዛዚሙ ናብ ተወሳኺ 30 ደቂቕ ምስ ምርሓ ብ10 ተፃወቲ ክትቃለ ዝተቐሰበ ስዊዘርላንድ 2 ሾታ ተመዝጊቦዋ ብኣርጀንቲና 3-1 ተረቲዓ ተገሊፋ እዛ ፍጻሜ ድማ ኣርጀንቲና ኣቐዲማ ኣብ ዙር 16 ንግብፂ ካብ ድሒት ተበጊሳ 3-2 ክስዕራን ከላ ውሳኔታ ዳኛ ጎኒ ኣርጀንቲና ነይሮም ንዝብል ነቐፌታታት ዘድምቕ ኮይኑ ብፊፋ ኣፍልጦ ዘለዎ ቦርድ ዓለምለኻዊ ማሕበር ኩዕሶ እግሪ ድሕሪ ምዛምቲ ውድብ ፍጻሜታት ኣብ ዝገምገመሉ ኢምቦሎ ብፍጹም ክወፅእ ከም ዘይነበሩ ድሕሪ ምግላጹ ድማ ንዝነበር

ወሰንቲ ጌጋ ሃደያኑ ዘቃልዕ ኮይኑሎም ዳኛ ተጋጊኡ በደል ንዘይፈፅም ተፃዋታይ ካርድ ምዝህቦ ጥራዩ ቫር ክርኢ ዘለዎም እቲ በደል ንባዕሉ ክግምገም ወይ ክቅየር ኣይክእልን ዝበለት ቦርድ ዳኛ ምስቲ ፍጻሜ ምትእሳር ንዘይብሉ ተፃዋታይ ብጫ ወይ ቀይሕ ካርድ ጥራይ ምዝህቦ እዩ ቫር ነቲ ፍጻሜ ምትእሳር ንዘምሮ ተፃዋታይ ኣለልያ ክቆፅዖ ክፅውዖ ዘለዋ ኢሉ እዚ ማለት ንብጌጋ ዘጠንቀቁ ተፃዋታይ በደሉ ንምእላይ እምበር ናይ ሓሶት ምውዳቅ ወይ ድማ ናይ መውደቕቲ ምምሳል ንዝፈፀመ ዳግማይ ክግምገም ዕላማ ከምዘይኮነ ዘነፅር እዩ። እዚ ከምዚ ኢሉ እንከሎ ፊፋ ኣብ መዛዘሚ ፀወታ ዋንጫ ዓለም 2026 ተፃወቲ ሃገረት ጋንታ ኣርጀንቲና ንዘርኣይዎ ዘይስፖርታዊ ባህሪ የፅንዖ ምህላው ተሓቢሩ። ድሕርቲ ብዓወት እስጳኛ ሓደ ባዶ ተዛዘመ ፀወታ ካብ ተፃወቲ ኣርጀንቲና ሞሊናን ፓራደዝን ተሓጋጋዛ ኣሰልጣኒ ኢቦርቶ ኣያላን ኣብ ልዕሊ ተፃወቲ እስጳኛ ጎነፅ ተሓወሶ ባህሪ ብምርኣዮም እዩ ጉዳዮም ዝረአ ዘሎም። ፈረንሳዊ ተፃዋታይ ፒኤጂ ብራድለይ ባርኮላ ናብ ሊቨርፑል ክትፅምበር ኣብ ናይ ቃል ስምዕ ምብፅሑ ተገሊጹ። ኣብ ፒኤጂ ብኣሰልጣኒ ሉዊስ ኤርኒከ ብዝውሃቦ ዘሎ ተራ ሕጉስ ከም ዘይኮነ ዝግለጽ ባርኮላ ዝሓለፈ መዓልትታት ውዕሉ ንምሕዳስ ምስ ክለቡ ዝጀመሮ ዝርብ ከቋርፅ ወሲኑን ናይ 2 ዓመታት ውዕሉ ክስርዞን ክኢሉን። ኣርሰናል ሊቨርፑል ነዚ ውድ 23 ዓመት ናይ ክንፍ ጥቃዓይ ከፈርማ ድሌት ከርያ ጸንሓ ኮይነን ኣብ ዝሓለፈ መዓልትታት ግና ሊቨርፑል ላዕለዋይ ዒድ ሒዛ ኣብ ስምዕ በፂሓን ትርከብ። ሊቨርፑል ድሕሪ ምዛም ዝወቕቲ ብናይ ሓባር ምርዳእ ንዝወፀን ልዑል ትራን ዝነበሮን ግብፃዊ መሓመድ ሰላሕ ንምትካያ ብርክ ዝበሉ ተፃዋቲ ኣብ ዕላማ እትያ ጸኒሓ። ናይ ኢቮርያዊ ያን ዲዮማንደ ካብ ኣርቢ ሌይፕዚግ ንምፍራም መደብ እኳ እንተነበራ ዘቕረበቶ 85 ሚልዮን ፓውንድ ግና ብክለቡ ተሰማዕነት ኣይረኸበን። ድሒራ ሪያን ማድሪድ ንዲዮማንደ ብልዕሊ 100 ሚልዮን ፓውንድ ከም ዘፈረመቶ እዩ ዝግለጽ ዘሎም። ብዘይካዚ ሊቨርፑል ንተፃዋታይ ሞናኮ ማግነስ ኣክሊዮንን ከምኡውን ናይ ክንፊ ጥቃዓይ ኦሳስና ቪክተር ሙነዝን ጠሚታቶም ነይሮም። ኣብዚ እዋን ግና ኩሉ ዓቕማ ናብ ተቐዳማይን ናይ ነዊሕ ዕላማን ጸንሐ ፈረንሳዊ ባርኮላ ብምግባር ኣብ መዕለቢ ንምምጻእ ሓደ ስጉምቲ ዘሊላ ትርከብ ብውልቁ ስለ ተሰማዓቶም። ይኹን እምበር ፒኤጂ መልቅቒ ዋጋ ባርኮላ ኣስታት 145 ሚልዮን ፓውንድ ምዃኑ ብምሕባራ ሊቨርፑል ነዚ ዋጋ ክትበጽሖ ክኸብዳ ትፅቢት ይግበር። በዚ ድማ እዛ ብሓድሽ ዓላሚ ኣንዶኒ ኣርዮላ ንሓድሽ ወቕቲ ትዳሎ ዘላ ክለብ እቲ ዝዓበየን ዝበርትዕን ስራሕ ብሕጂ ክጽበያ። ገዳይምን ምኩራትን ተጻዋቲ ተሃድን ዘላ ቸልሲ ንእንግሊዛዊ ካፋሊ ጆርዳን ሄንደርሰን ክተፈረሞ ተሰሚዓ። ዝሓለፈ ወቕቲ ብናይ 2 ዓመታት ውዕል ናብ ብሬንትፎርድ ተጸንበረ ሄንደርሰን ትማ ረቡዕ ዝተረፈቶ ናይ 1 ዓመት ውዕል ብናይ ሓባር ምርዳእ ሰሪዙ ናጻ ተጻዋታይ ክኾን ክኢሎም ተመክሩ ከም ዘገድሳ ዝኣመነ ቸልሲ ኸ ክሳብ ሰነ 2028 ብዘጽንሖ ናይ 2 ዓመታት ውዕል ሓድሽ ኣባላ ገይራቶላ። እዚ ወዲ 36 ዓመት ተጻዋታይ ኣብ ፕሪምየር ሊግ ምስ ሳንደርላንድ ን3 ዓመታት ምስ ሊቨርፑል ከ ን12 ዓመታት ብምጽዋት ዓብዪ ተመክሮ ክኸዓብት ክኢሉ እዩም። ንሓድሽ ወቕቲ ብሓድሽ ኣሰልጣኒ ዛቪ ኣሎንሶ ትዳሎ ዘላ ቸልሲ ኣቐዲማ ንውድ 35 ዓመት ኣጥቃዓይ ብራይተን ዳኒ ዌልበክ ኣፈሪማቶያ። ኢጣልያዊት ክለብ ጁቬንቱስ ንኣጥቃዓይ ፒኤጂ ራንዶን ኮሎምዋኒ ብቋሙ ክተፈርሙ ምዃና ምንጭታት ሓቢረን። ኣብ ክራማት 2023 ካብ ጀርመናዊት ክለብ ኢንትራክ ፍራንክፈርት ናብ ፒኤጂ ተጸንበረ ምዋኒ ሓደ ካብቶም ወሰንትን ብቐጻሊ ዝስለፉን ተጻዋቲ ዛናይ ሃገሩ ፈረንሳ ዝኾነት ክለብ ክኸውን ተኣጊሙ እዮም። በዚ ድማ ኣብ ጥሪ 2025 ክሳብ ምዛም ወቕቲ 2425 ናብ ጁቬንቱስ ብልቓሕ ተሰጊሮም። ኣብ መስከረም 2025 እውን ክሳብ ምዛም ዝሓለፈ ወቕቲ ማለት 2025-26 ናብ እንግሊዛዊት ክለብ ቶተንሃም ንግዜኡ ክትጥቀመሉ ብዝኽእል ኣብ መስርሕ ተጸንቢርዋ። ኣብዚ ክረምቲ ድማ ደጊማ ኣብ ሰርያ ትጻወት ጁቬንቱስ ብቋሚ ናይ ምቕያር ግዴታ ብዘለዎ ናይ ልቓሕ መስርሕ ክተፈርሞ ተሰሚዓላ። እዚ መስርሕ ብቋሚ ዝቕየረሉ ግና ጁቬንቱስ ዝመጽእ ወቕቲ ካብቶም 3 ኤውሮጳውያን ውድራት ኣብ ሓደኦም ዘሳትፋ ደረጃ ሒዛ እንተዛዚማ ጥራዩ ይኸውን። ከም ጸብጻብ ናይ ኢጣልያ ምንጭታት ጁቬንቱስ ኣብዚ መስርሕ ኣስታት 50 ሚልዮን ዩሮ ክተውፅያ። እዚ ፈረንሳዊ ድማ ኣብዛ ሰሙን ሕክምናዊ ምርመራ ከካይድን ውዕሉ ክፍርምን ምዃኑ ይግለጽ። እዚ መስርሕ ቀዋሚ እንተኮይኑ ምዋኒ ናይ 5 ዓመታት ውዕል ክፍርምን ኣስታት 5 ሚልዮን ፓውንድ ዓመታዊ ክኽፈልን ትፅቢት ይግበረሉ። ማሕበር ኩዕሶ እግሪ ኤሮጳ ማለት ዩኤፋ ድሕርቲ ኣብ ማሓዳር ኩዕሶ እግሪ ዓለም ማለት ፊፋ ንብርክታት ዋንጫ ዓለም ናይ ክልቲ ፆታ ናብ ዕዳጋ ብምውራድ ኣውፈርቲ ክውንኖ ሓሳብ ምቕራቡ ሎሚ ሓሙስ ህፁፅ ኣኼባ ከካይድ ምዃኑ ሓቢሩሎም። ኣብ ዋንጫ ዓለም 2026 ንዩኤፋ ብሓፈሻ ንተኸታተልቲ ኩዕሶ እግሪ ዓለም ዘይሐጎሰ ብዙሓት ነገራት ዘተኣተወን ውሳኔታት ዝቐየረን ፊፋ ነቲ ናይ ህዝቢ ዝኾነ ስፖርት ናብ ሰብ ፀጋ ከማቐሎ ብምሕሳቡ ደጊሙ ኣብ ስድራ ቤታት እዚ ዝዓበየ ንጥፈት ዓለም ዓብን ኣዛራብን ዛዕባ ከፊትሎም። ፊፋ ናብተን 211 ኣባላት ዝማሕበር ኣብ ሶዶ መልእኽቲ እውን ክሳብ 19 መስከረም ውሳነአን ክህባ ነዚ ሓሳብ ንተተቐቢሎኖማ ክሳብ 40 ሚልዮን ፓውንድ ዝበፅሕ ጉንዖ ክህበን ምዃኑ ፍሊጡ እዩ። እንተዘይተቐቢሎኖ ግና ንማዕበሊ ኩዕሶ እግሪ ኢሉ ዝህበን ገንዘብ ከጉድሎ ምዃኑ ከም ዝሓበረን ይግለጽ ኣሎም። ንሓሳባት ፊፋ ኣቐዲሙ ብፍጹም ዘይተቐበሎ ማሕበር ኩዕሶ እግሪ ኤሮጳ ማለት ዩኤፋ እንተ ደኣ ፊፋ ነዚ ሓሳባት ውዒልዎን ዋነቱ ናይ ህዝቢ ክንሱ ናብ ኢድ ሃፍታማንት ኣረኪብዎን ካብ ምስታፍ ዋንጫ

0: ዓለም ክስሕብ ምዃኑ ኣቐዲሙ ሓቢሩ እዩ። እዚ ማለት ዋንጫ ዓለም ብዘይ ሃገራት ኤሮጳ ክእንገድ ክንዕዘብ ንኽእል ኢና። ብኣግቡ እውን ንውሳኔታት ፊፋ ዘይተቐበሎን ኣብ ፍጻሜ ፀወታ ዋንጫ ዓለም 2026 ብምውኳር ቅሬቱ ዝገለፀን ብኣሌክስ ሰፈሬን ዝምራሕ ዩኤፋ ሎሚ ሓሙስ ኣብ ሰዓታት ድሕሪ ቀትሪ ምስቲ መስመር ሓሊፉ ዝበሎ ቢጃኒ ኢንፋንቲኖ ዝምራሕ ፊፋ ህፁፅ ኣኼባ ክካይድ ወሲኑሎም። እቲ ዘገርም ነቲ ናብ መሸጣ ክወርድ ምዃኑ ዝግለፅ ዘሎ ብርክታት ዋንጫ ዓለም ክዕድግዎ ምዃኖም ዝግለፁ ኣፈርቲ ቀረብቲ ፕሬዚደንት ዶናልድ ትራምፕ ምዃኖም ይግለጽ። ኣብ መወዳእታ ናይ ክንፊ ተኸላኸላይ ሃገራት ጋንታ ኬፕ ቨርደ ሲድዮን ሎፐዝ ካብራል ኣብ ዋንጫ ዓለም 2026 ኣብ ዙ 32 ኣብ ልዕሊ ኣርጀንቲና ዘመዝገባ ሸጦ ብፊፋ ዝበለፀ ሸቶ ናይ ዝውድር ተባሂላላ።
1: ባርከ ዝኽኩም ተዓዘብትና ንሎሚ ተዳለው ዕለታዊ ዜና ስፖርት ኣብዚ ክዛዝ ምሳኹም ፅናሕኩም ሙሴ ገረዝጋብሄረ ሰናይ መዓልቲ እዩ።

0: ዝኸበርኩምን ዝኸበርክንን ተኸታተልቲ መደብ ውድድር ታሪካዊ ፍልጠት ቡያ ከመይ ኣለኹም? ባርከስ ንሎም እውን ከም መቐፀልታ ናይቲ ኣብ ዝሓለፈ ክነቕርበልኩም ዝቐንና ውድድራት ናይ ቀዳማይ መድረኽ ሳልሳይ ዙርያ ሒዝናልኩም ኢና መፂና ዘለና። ንምሉእ ትሕዝትኡ ናብቲ መደብ ከብለኩም እየ። ሰናይ ምክትታል። ተወዳደርቲ፣ ናብ መድረኽ ክዕድም ስለ ዝኾንኩ ብሞራል ተቐበሉለይ። ዳንኤል ተስፋ ማርያም ካብ ቤት ትምህርቲ ሰሓርቲ፣ ዓወት ነጋሽ ካብ ቤት ትምህርቲ ባርካ፣ ከውሰር መሓመድ ጀሃር ካብ ቤት ትምህርቲ ድያ፣ ዮሳን ጎይቶም ካብ ቤት ትምህርቲ ተኽለ ዓገባ። ራይ ተወዳደርቲ እንኳ ኣብ ድሓን መፃኹም። ቀዳማይ ተወዳዳሪና ዳንኤል ተስፋ ማርያም፣ ስምካን ዝመፃኸሉ ቤት ትምህርትን ከተላልየና።
1: ስመይ ዳንኤል ተስፋ ማርያም በሃል ዝመፃኹሉ ቤት ትምህርትካ ቤት ትምህርቲ ሰሓርትን እዞባ ጋላነፊ።
0: ራይ ዳንኤል፣ ኣብዚ ውድድር ተዳሊካ ድሃ መፂኻ ዘለካ?
1: ዎ ተዳሊ።
0: ብኸመይ ኢኻ ናብዚ ውድድር ክትመፅእ ወሲንካ?
1: ታሪካ ገረይ ንክፈልጥ እየ መፅ
0: ትፈልጥን ክትወዳደርን ኢኻ መፅኻ ማለት እዩ። ራይ እምበር ተዳሊካ ድሃ ሞ ናብ ቀዳሚ ትሕቶካ ክንሰግር ኢና። እቲ ብሳልሰይቲ ራብዒትን ሓምሸይትን ክፍልታት ዝተመስረተ ስሙር ሓይሊ ኣበየናይ ኣኼባ እዩ ተወሲኑ? ሀ ኣዶብሓ፣ ለ ዓረዳብ፣ ሐ ዓንሰባ፣ መ ዓራርብ።
1: ሐ ዓንሰባ።
0: ሙሉእ መልሲ ረኺብካ ኣለኻ ዳንኤል። ሕቶኻ እቲ ብሳልሰይቲ ራብዒትን ሓምሸይትን ክፍልታት ዝተመስረተ ስሙር ሓይሊ ኣበየናይ ኣኼባ እዩ ተወሲኑ እያ ትብል ነይራ። ተንምረፅ ሀ ኣዶብሓ፣ ለ ዓረዳብ፣ ሐ ዓንሰባ፣ መ ዓራርብ ነይረን። ስለዚ መልስና ሐ ዓንሰባ ኮይና ብ19 መስከረም 1968 ኣብ ኦሮታ ዝበሃል ናይ ዓንሰባ ከባቢ ተኻይዱ ማለት እዩ። ካልኣይ ተወዳዳሪና ዓወት ነጋሽ ካብ ድሃን መፅኻ
2: ንፀናኹም።
0: ካበየናይ ቤት ትምህርቲ ኢኻ መፅኻ ዓወት?
2: ካብ ቤት ትምህርቲ ባርካ።
0: ካብ ቤት ትምህርቲ ባርካ። ክንደይ ክፍሊ ኢኻ?
2: 11 ኣስታደ
0: 11 ሓራይ ሞ ከመይ ኣለዎ ናይ 11 ዝሃዋሁ ምድላዋት ንሳዋ?
2: ንሓኒ
0: ፅቡቅ። ናብዚ ውድድር ከተዳሊኻ ዲኻ? ሓራይ ናብ ቀዳሚ ትሕቶኻ ንሰግር ኢና። ህዝባዊ ሓይልታት ሓርነት ኤርትራ መዓስ ተመስሪታ? ሀ 1964፣ ለ 1987፣ ሐ 1970፣ መ 1978። ሙሉእ መልሲ ረኺብካ ኣለኻ ዓወት ነጋሽ። ህዝባዊ ሓይልታት ሓርነት ኤርትራ መዓስ ተመስሪታ ነይራ ተሕቶ? ሀ 1964፣ ለ 1987፣ ሐ 1970፣ መ 1978። ስለዚ መልስናኻ ሐ 1970። ድሕሪ እቲ ዝነበረ ናይ ኩናት ሓድሕድ ሃዋህ እዩ ኣብ ዝተፈላለየ ቦታታት ብዝነበራ ዝተፈላለየ ጉጅለታት ሰሚረን ነዚ ስሙር ሓይሊ ንብሎ ዘለና ብምቓም ህዝባዊ ሓይልታት ሓርነት ኤርትራ ተመስሪታ ማለት እዩ። ከውሰር መሓመድ ጀሃር ካበይ ናይ ቤት ትምህርቲ ኢኸ መፂኺ?
3: ካብ ቤት ትምህርቲ ድያ።
0: ክንደይ ክፍሊ ኢኸ?
3: 11ስ
0: 11ስ። ከመይ ኣሎ ምድላዋት ንሳዋ?
3: ሓኒ
0: ቀሪብኩም ኢኹም?
3: እወ
0: ሓራይ ፅቡቅ። ናብ ቀዳሚ ትሕቶ ክንሰግር ኢና። ተዳሊኽ ዲኺ?
3: እወ
0: ናይ ህዝባዊ ግንባር ሓርነት ኤርትራ ኣርማን ባንዴራን ኣበየናይ ጉባኤ ተዳልዩ? ሀ ኣብ ቀዳማይ፣ ለ ኣብ ራብዓይ፣ ሐ ኣብ ካልኣይ፣ መ ኣብ ሳልሳይ።

0: ማለት እዩ። ዝኸዓ ብጥሪ 1977 ኣፋሕ ዝበሃል ናይ ሳሕል ቦታ እዩ ተኻይዱ። ራብዒቲ ተወዳዳሪትና ዮሳን ጎይቶም ከመይ መፂኺ?
1: ፅቡቅ፣ እግዚኣብሔር ይመስገን።
0: ካበይ ናይ ቤት ትምህርቲ ኢኹ መፂኺ?
1: ኣነ ዝመፀ ኩሉ ቤት ትምህርቲ ካብ ንእዞባ በሪኽ ቤት ትምህርቲ ተከላ ዓገባ መባእታ ማእከላይ ካልኣይ ደረጃ
0: ሕራይ። ፅቡቅ። ቤት ትምህርቲ ተክላ ዓገባ ንሰለስትኡ ደረጃታት ዘጠቃለለ እዩ ማለት እዩ። ከመይ ሞ ምውሃድ ምስቶም ቀዳማይ ደረጃ ማለት መባእታ ማእከላይ ካልኣይ ደረጃ ከመይ ተዋሂድኩም ትምሃሩ?
1: ኣዝዩ ብጣዕሚ ፅቡቅ እዩ ትምዋሃድና ማስቲ ንሕና ከም ኣብኡ ከም ዓበይቲ መጠን እቶም ናእሽቱ እቶም መባእታ ካባና ዝመሃርዎ ብዙሕ ነገር ፅቡቅ ኣሎ። ስለዚ ድማ ኣዝዩ ወላ ንተሓጋገዝ ስለ ዝኮና ብዙሕ ጥቕሚ እዩ ዘለዎ።
0: ብዙሕ ረብሓታት ኣለዎ። ክንደይ ክፍሊ ኢኸ
1: ተማሪት? 11 ክፍሊ።
0: 11 ክፍሊ ፅቡቅ። ናብ ቀዳመይቲ ሕቶ ክንሰግር ኢና ተዳልዩ ክዲ ኸ? ካብ 1965 ክሳብ 1968 ሰራዊት ተሓኤ ኣብ ክንደይ ክፍልታት ተመቃቂሉ ነይሩ? ሀ ኣብ 3፣ ለ ኣብ 5፣ ሐ ኣብ 6፣ መ ኣብ 4።

0: ሀ ኣብ ሰለስተ
1: ኣይ ረኸብኪ ኣንዮሳን ጎይቶም ካብ 1965 ክሳብ 1968 ሰራዊት ተሓኤ ኣብ ክንደይ ክፍልታት ተመቓቂሉ ነይሩ እያ ነራ ሕቶኺ ኣብ ሓሙሽተ ክፍልታት እዩ ተመቓቂሉ ነይሩ እዞም ሓሙሽተ ክፍልታት ድማ ሓሙሽተን ነናይ ገዛ ርእሰን ፍሉጥ ከባቢታትን ስርሒትን ዝነበረን ወታደራዊ ክፍልታት እየን ነይረን ማለት እዩ ስለዚ ኣይረኸብክያን ዳንኤል ተስፋ ማርያም ናባሃ ተመሊስና ኣለና ውድድር ከመይ ተጀሚሩ ኣሎ
2: ውድድር ፅቡቅ ተጀሚሩ
1: ትፅቢታትካ ንዛ ውድድር ዝፀንሐ ክውንነትን ከመይ ይጋጠሙ ደ ከመይ ሃ ተፀቢሓ መፅሓ
2: ድሓን እዮም ሓያላት ክኾን መወዳድርተ ተፀቢየ እውን ሓያላት እዮም ዘለዎ
1: ፅቡቅ ሕራይ ስኻውን ካብኣቶም ሓደ ሓያሊ ኢኻ ማለት እዩ ናብ ካልኤይቲ ሕቶኻ ክንሰግር ኢና ዝምድና ሃገርን ሃገራውነትን ወይ ድማ ህዝብን ግለፅ
2: ሃገር ንብላ ሓንቲ ውሱን ዝኾነ ዶባትን ናይ ገዛ እርሳ ህዝቢ ዘለዋን ልኡላውነት ዘለዋን ናይ መንግስቲ ዘለዋን ሃገር ንብላ ሃገራውነት ንብሎ ከዓ እቲ ነቲ ሃገር ከዓ እተበርክቶ ብትምህርቲ ክኸውን ይኽእል ወይ ድማ በቲ ደለካ ናትካ ሞያ እተበርክቶን
1: እቲ መግለፂ ፅቡቅ እንዳ ክትገልፆ ዘለካ ግን ዝምድና ኣብ መንጎ ሃገርን ሃገራውነትን ዘሎ ዝምድና ግለፂ ያታ ሕቶ
2: ሃገር እንዳር ክትህሉ ኮይና ሃገራውነት ክህሉ ኣለዎ ሃገራውነት ክህልወካት ኮይኑካ እቲ ሃገር ክትህሉ ኣለዋ
1: ክልተ ነጥቢ ረኺብካ ኣለኻ ዳንኤል ሕቶኻ ዝምድና ሃገርን ሃገራውነትን ወይ ድማ ህዝብን ግለፅ እያ ነይራ መልሲ ድማ ዝምድና ሃገርን ሃገራውነትን ክልተ ማኣዶታት ዘለዎ ኣብ ማዕባበላ ዝኽተል ኮይኑ እቲ ሓደ ሃገራውነት ናብ መስርሕ ምቋም ሃገር ይመርሕ በቲ ካልኣይ ሸነኹ ድማ ሃገራት ድሕሪ ምምፀአን ዘማዕበሎ ኣተሓሳስባ እዩ ስለዚ እቲ ዝምድና ብከምዚ ክንገልፆ ንኽእል ማለት እዩ ዓወት ነጋሽ ኣብ ቤት ትምህርቲ ባርካ ካብ ትምህርቲ ወፃኢ ካልእ ትሳተፎ ንጥፈታት ኣሎ ድዩ ኣብ ምንታይ ሃሳተፍ
3: ናይ ሃማማተ ከም ካድር መጠን ማለት እዩ ብቤት ትምህርትና ዝካየድ ክለባት ስለ ዘለዋ ኣብኡ ንሳተፍ ኢና ካልእ እውን ከም መሪሕ ኮይና ነቶም ተምሃሮስ ነማእዝን ወይ ንመርሕ ኢና ማለት እዩ
1: ሓራይ ካድረ ናይ ቤት ትምህርቲ ባርካ ኢኻ ማለት እዩ ኣበይ ነይቲ ክለብ ኢኻ ተሳተፍ
3: ክለብ መሪሕ ብቐንዱ ክለብ ጥዕና ከዓ ኣሎ
1: ሓራይ ፅቡቅ እሞ ናብ ካልእ ተቶ ክንሰግር ኢና ተዳሊ ሓደኻ መግዛቲ ኢትዮጵያ ብልሳኑ ወይ ድማ ብገረርኡ ከምዝተታሕዘ ዝተኣመነሉ ኣየነይቲ ከተማ ምስተታሕዘት እዩ
3: ባፅዕ
1: ምሉእ መልሲ ረኺብካ ኣለኻ ዓወት መግዛቲ ኢትዮጵያ ብልሳኑ ወይ ድማ ብገረርኡ ከምዝተታሕዘ ዝተኣምነሉ ኣየነይቲ ከተማ ምስተታሕዘት እዩ መልሲ ባፅዒ ነይሩ ባፅዕ ማዕስያ ተታሒዛ
3: ስርሒት ፈንቅል 1990
1: ምሉእ መልሲ ረኺብካ ኣለኻ ኣብ ስርሒት ፈንቅል ኣብ 1990 ኣብ ዝተካየደ ስርሒት ባፅዕ ተታሒዛ ብድሕሪኡ ናፅነት ንክትመፅ እውን ብዙሕ ግዜ ኣይወሰደትን ማለት እዩ ከውሰር ናባ ከተመሊስና ኣለና ናብ ካልይቲ ሕቶኸ ክንሰግር ኢና ሃገራውነት ከም ስነ ሓሳብ ኣበየናይ ክፍለ ዘመን ማዕቢሉ

0: ናብቲ ስክራምብል ፎር ኣፍሪካ ወይ ከዓ ምምቕቓል ኣፍሪካ ወይ ምግጉዛኢ ኣፍሪካ ዝገበሩ ኤሮፓውያን ኣብ ምፋርቕ 19 ክፍለ ዘመን
1: ራይ ግዜ ስለ ዘለክ ቁርባ ማዕራር ያ ብልያ ብትኽክለኛ ኣበይ ናይ ክፍለ ዘመን ማዕቢሉ እያ ትብል ትሕቶ ግዜ ስለ ዘለኪ ፈትኒ
0: ኤሮፓውያን ንኣፍሪካ መጓጓዝ ዝዋ ምስ ጀመሩ ኩሉ ሰብቲ ኢንተርናሽናሊቲ ወይ ከዓ ሃገራዊነት ዝበሃል ካብ ሽዑኡ ክምዕብል ጀሚሩ ማለት እዩ
1: ኣበይ ናይ ክፍለ ዘመን
0: ምስ ፋርቕ 18 ወይ 19 ክፍለ ዘመን
1: ክልተ ነጥቢ ረኺብ ክላኺ ካውሰር ሕቶኺ ሃገራውነት ከም ስነ ሓሳብ ኣበይ ናይ ክፍለ ዘመን ማዕቢሉ እያ ትብል ነይራ መልሲ ድማ ኣብ 20 ክፍለ ዘመን እዩ ማዕቢሉ እዚ ስነ ሓሳብ እዚ ዝሓየለ ፖለቲካዊ ኣተሓሳስባ ናይቲ ዝሓለፈ 300 ዓመታት ኮይኑ ምስ ሃገርካ ዝህሉ ስምዒታውን መንፈሳውን ምትእስሳር ከምኡ ውን ማሕበረ ቁጠባውን ባህላውን ዝምድናታት ዝገልጽ እዩ ነይሩ ማለት እዩ ዮሳን ጎይቶም ናባ ከተመሊስና ኣለና ኣብ ትምህርቲ ከመይ ኢኸ ዮሳን
2: ድሓኒ ቶፕስሪ
1: ፕራይዝ ዊነር ኢኸ ኣርት ዲኸ ሳይንስ
2: ኣርት
1: ትፈትውያ ዓይነት ሳብጀክት እንታይ
2: ሂስትሪ
1: ሂስትሪ ስለዚ ኣብ ዓውዲ ኸ ክትወዳደር ደለኹ ማለት እዩ ፅቡቅ ናብ ካልእ ትሕቶ ኸ ክንሰግር ኢና ታሪክ ኣብ ማዕባብላ ሳልሳይ ዓለም ወይ ድማ ኣፍሪቃ ብኸመይ መንገዲ እዩ
2: ታሪክ ኣብ ማዕባብላ ሳልሳይ ዓለም ወይ ኣፍሪቃ ብኸመይ መንገዲ እዩ ዝብል ሕቶ ምስ ምምፃእ መግዛእቲ ናይ ኤሮጳውያን ሃገራት እዩ
1: ሃራይ ፅቡቅ ታሊክ ክትውስኽ ትኽእል ኢኸ
2: እተን ሽዑ ዝገዛእ ዝነበረ ሃገራት ኤሮጳውያን ምዃና ፈሊጥና ኢለና ምሽ በቲ ሓያል መግዛእቲ ኣዝዩ ሓያል ዝኾነ መግዛእቲ እዩ ነይሩ ማለት እዩ ብከምዚ ድማ ሳልሳይ ዓለም ኣፍሪቃ
1: ምሉእ መልሲ ረኺብ ክለኺ ዮሳን ታሪክ ኣብ ማዕባብላ ሳልሳይ ዓለም ኣፍሪቃ ብኸመይ መንገዲ እዩ ነይሩ እያ ታሕቶ መልሲ ድማ ምስ ምምፃእ ኤውሮጳዊ መግዛእትን ምኽላል ግዝኣታትን ብመግዛእታዊ ሓይልታት እናባዕበለ ዝመፀ እዩ ንብላ

0: ዳንኤል ናባኻ ተመሊስና ኣለና። ኣብ ታሪክ ከመይ ኢኻ ዳንኤል?
1: ወድሓኒት ታሪክ ምፍላጥ ንክፈልጥ ፎት እየ ማለት እዩ።
0: ኣርቲ ዲኻ ሳይንስ?
1: ኣርት
0: ኣርቲ ኢኻ። ስለዚ ኣብቲ ዓውዱስ ኢኻ ዘለካ ማለት እዩ። ሕራይ ጥቡቅ ናብ ሳልሰይ ትሕቶካ ክንሰግር ኢና። ኣብ ዓንሰባ ማዕሚዳ ሰሜናዊ ሳሕል ከባቢ ደንደን ወይ ድማ ናቕፋ ዝተኻየደ መበል ክንደይ ወራር ነይሩ? ሀ ሻድሻይ፣ ለ ሳልሳይ፣ ሐ ቀዳማይ፣ መ ራብዓይ። ምረፅ ስለ ዝኾነት ሓንቲ ዕድል እያ ዘላትካ ሓሲብካ መልስ።

0: ኣብዚ ኣስተው ኢል ክመልሲ ካብዞም ዝስዕቡ ኣባሃህላ ኣየና እዩ ቅኑዕ? ሀ ሓፋሽ ይወደብ ይተዓጠቕ ይንቃሕ። ለ ሓፋሽ ይተዓጠቕ ይንቃሕ ይወደብ። ሐ ሓፋሽ ይንቃሕ ይወደብ ይተዓጠቕ። መ ሓፋሽ ይተዓጠቕ ይወደብ ይንቃሕ።
1: ሐ ሓፋሽ ይንቃሕ ይወደብ ይተዓጠቕ።
0: ምሉእ መልሲ ረኺብ ክለኺ ከውሰር። ካብዞም ዝስዕቡ ኣባሃህላ ኣየና እዩ ቅኑዕ ትብል ሀ ሓፋሽ ይወደብ ይተዓጠቕ ይንቃሕ። ለ ሓፋሽ ይተዓጠቕ ይንቃሕ ይወደብ። ሐ ሓፋሽ ይንቃሕ ይወደብ ይተዓጠቕ። መ ሓፋሽ ይተዓጠቕ ይወደብ ይንቃሕ። ስለዚ መልሲ ሐ ሓፋሽ ይንቃሕ ይወደብ ይተዓጠቕ። ብኸመይ ኣሳ ቅንዕቲ ትኸውን ኢል ክትሓስቢ?
1: መጀመርያ ሓፋሽ ክንብል ከሎና እቶም ህዝቢ ኤርትራ ማለት እዩ። መጀመርያ እቲ ንቕሓት ኣብ ርእስና ክመፅእ ኣለዎ። ቅድሚ ዝኾነስ ርእሲ ተኣሚን እዩ ዝኾነ ነገር ክሰርሕ ዝኽእል። ካልኣይ እቲ ውዳበ ኣብ መንጎና ዘሎ ክተርር ኣለዎ። ብድሕሪኡ ከዓኒ እቲ ዕጥቂ ይመፅእ ማለት እዩ። ኣብ ሰውራ ክንሪኢ ከለና እቲ ዕጥቂ ብረትን ማሽናትን እዩ ነይሩ። ብድሕሪ ናፅነት ኤርትራ ከዓኒ እቲ ዕጥቂ ናይ ተምሃሮ ፍልጠትን ሓድነትን ክኸውን ክኢሉ ማለት እዩ። ስለዚ ኣኸ እዚ ታጭርሖ ናይ ሓፋሽ ኮይና
0: ሕራይ ፅቡ መልሲ ዩ ከውሰር። ስለዚ መጀመርታ ንቕሓት ሽዑ ውዳበ ኣብ መወዳእታ ድማ ዕጥቂ እዩ ድመፅእ ማለት እዩ። ናይ መወዳእታ ተወዳዳሪትና ምስ ናይ መወዳእታ ሕቶኺ ቅድሚ ምውዳኺ ግን ውድድር ከመይ ፀኒሑ?
2: ውድድር ብጣዕሚ ፅቡቅ ፀኒሑ። ሓያላት ተወዳደርቲ እዮም። ከምዚ ካብዚ ስታይ ትርዳእ ትምህርትስ ወይ ክምህረካ ዝኽእል ስመምህር ጥራሕ ኣይኮነን ዋላ ተማሃራይ ክምህረካ ዝኽእል። ስለዚ ሓያለ ተማሃሮ እዮም ዘለዉ ተወዳደርቲ ማለት እዩ።
0: ፅቡቅ። ስለዚ ትምህርቲ ከላይ ሒዝ ክትኸድ ኣለኹ ማለት እዩ። ፅቡቅ ዮሳን፣ ናብ ናይ መወዳእታ ሕቶ ክንሰግር ኢና። ምዕሩይ ዝርግሐ ዕድላት ትምህርቲ፣ ኣገልግሎት ጥዕና፣ ዕድላት ስራሕ፣ መሰላትን ጉባኣትን ዝውክል ቃል ሀ ብፃይነት፣ ለ ማሕበራዊ ፍትሒ፣ መ ሃገራውነት፣ ረ ኩሎም መልሲ እዮም።
2: ለማሕበራዊ ፍትሒ።
0: ምሉእ መልሲ ረኺብ ክለኺ ዮሳን። ምዕሩይ ዝርግሐ ዕድላት ትምህርቲ፣ ኣገልግሎት ጥዕና፣ ዕድላት ስራሕ፣ መሰላትን ጉባኣትን ዝውክል ቃል ኣየና እዩ እያ ነይራ። ሀ ብፃይነት፣ ለ ማሕበራዊ ፍትሒ፣ ሐ ተወፋይነት፣ መ ሃገራውነት፣ ረ ኩሎም መልሲ እያ ነይራ። መልሲ ድማ ለ ማሕበራዊ ፍትሒ ትኸውናላ ማለት እዩ። ክቡራንን ክቡራትን ተኸታተልትና ናይ ቀዳማይ መድረኽ ሳልሳይ ዙር ኣብዚ ወዲእና ኣለና። ኣብ ዝመፅእ ናይ ካልኣይ መድረኽ ውድድር ሒዝናልኩም ኢና ክንምለስ። ክሳብ ሽዑ ሰሰና እዩ።

0: መደብ ናትራን ኣብ ስሙን እዙ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ቕብኣ ንዘዳለወ መንእሰይ ዘላለዩ ይኸውን። ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላ ያ ወጫታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና ሙራብ ባሸርባ ባህላዊ ምግቢ ብሄረናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝውሃብ እዩ።
2: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ተን ትበሃል ተን እያ ትበሃል እዚኣ መትሓዚና እጂ ተን ማለት ከዓ ናይትያ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀማማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት
0: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባ ኣሰራርሓ ናይ ዝባህላዊ ምግቢ ዘላል ትሕዝቶ ክተቕርባልና እያ። ብተወሳኺ ካልኦት መደባት እውን ኣለውና። ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብናትና ንሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም።

መደብ ናትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: ስዒቡ ቃል ኣቦ መንበር ሃገራዊ ኣዋሃዲ ሽማግለ በዓላት ክቡር ኣምባሳደር ዘመደ ተኽለ ብኽብሪ ኣብ መድረኽ ንዕድም።
1: الآن سيقدم لنا رئيس اللجنة الوطنية لتنسيق الاحتفالات كلمة بهذه المناسبة فليتفضل مشكورا.
2: خبركم أما حضرت زباطات أكلات منقستي لعلوت حلفتي أقروين محبرات كبران كبرات وكلت زباطات زخبركن زخبركمن ደጋጊምና ከምንብሎ ሕጂ እውን ዓመት መፀ ባህላዊ ልምዲ ህዝቢ ኤርትራን ሃገርናን ኮይኑ እዋኑ ብዘፍቅዶ ልዑል ምድላዋት ምግባር እቲ ብምዕሩግ ኣገባብ ብወግዒ ብዕለት 18 ሓምለ ብክቡር ፕረዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ ዝተኸፍተ ፌስቲቫል 2026 ሎሚ ናይ መዛዘም መደብ ንገብር ኣብዚ ተኣኪብና ኣለና። እንኳዕ ብድሓን መጻእኩም። ሃገራዊ መደብ ፌስቲቫል ኤርትራ ንትሽዓተ መዓልታት ካብ ንግሆ ጀሚሩ ክሳብ ምሸት ብቐጻሊ ንህዝቢ እናዘናግዐ ሃገራዊ ሃብቲ ስነ ጥበባዊ ትሕዝቶታት፣ ምርኢት መጻሕፍትታት፣ ሰሚናራት፣ ምህዞታት ወዘተ ክርእን ክሳስን ዝቐነየ ትርጉምን ቁም ነገሩን ኣብ ወግዓዊ መኽፈቲኡን ኣብ ወግዓዊ መደምደሚ ሰዓቱን ንኽትስዕቦን ንኹሉ ንጥፈታቱ ኣብ ኣእምሮኻ ዝኸዘንካዮ ነባሪ ክትገብሮን ዘኽእል ህሞት እዩ። ናይ ኩሉ ኣብዚ ብኮሚቴታትን ንኡሳን ኮሚቴታትን ዝተሳተፈ ውፅኢት ናይ ድኻሙ ክሳብ ክንደይ ዝዝከር ኣሰር ገዲፉ ከም ዘለዉ ንምንፅብራቕ እቲ እወታዊ ወገኑ ከም ኣገዳሲ ተመክሮ ከም ትምህርቲ ተወሲዱ ኣብ ስራሕ ንዘሎ ንዕብየት ንጥፈቱ ክሓስብ ወይ ክሰርሕ እቲ ንኡ ዘሎ ከዓ ካብዚ ተመክሮ ዝተማሂሩ ንዘለዎ ደረጃ ንምዕባለ ከበርኾ እቲ ተቕሎ ዓብ ምዃኑ ኣይማትእን። ፌስቲቫል ኤርትራ ዓመት ዓመት ንመደባቱ ዝምልከት በቲ ካብ ድሕሪ ናፅነት ዝጀመረ ኣገባብ ይኸይድ ከም ዘለዎ ብሩህ እዩ። ዝተቐስመ ተመክሮ ግን ዓብይ ምዃኑ ዓብ ትምህርቲ ምዃኑ ከይተዘንግዐ ንንገብሮ መጻኢ መደባትና ዝያዳ ክጽብቕን ዝያዳ ውፅኢታዊ ክኸውንን ተወሳኺ ሓሳባትን ተወሰኽቲ መደባትን ክህልው ከም ቅኑ ኣማራጺ ዓብ ጽዓት ክሓትት እዩ። ካብቲ ንጽዕረሉ ዘለና ኣገዳሲ ጉዳይ ምዃኑ እናኣመና ሃናፂ ርእቶታት ናይ ቅዱሳት ሰባትን ትካላትን ኣብ እዋኑ ክርከብ ከዓ ትፅቢት ንገብር። ናይዚ ዓመ እዚ ብኣካል ዝተሳተፉ ብብዝሒ ነጋድያን ክሳብ 500,000 ከም ዝበፅሐ እናጠቐስኩ እቲ ኣብ ውሽጢ ሃገርን ኣብ ወፃእን ዘሎ ሓፋሽ ህዝብና ብኤሪቲቭን ብማሕበራዊ ሚድያታትን ዝተኸታተሎ ሓዊስካ ናብ ሙሉእ ህዝቢ ኤርትራ ዝበፅሐ መደብ ከም ዝነበረ ምድምዳም ይከኣል። ኣገዳስነት ፌስቲቫል ኤርትራ እምበኣር ነቲ ብተደጋጋሚ ዝበሃልን

0: ክብሪ ዝተመስከረን ኣብ ሓድነትናን ክብሪ ልልነው ልኡላውነታን ዘጉልሕ ዓብዪ ሃገራዊ ጉዳይ ምዃኑ እናተሓደሰ ዝነብር እዩ። ክቡራንን ክቡራትን፣ ኣብ መደምደምታ ጽሑፈይ ንኹሎም ኣካላት ግንባርን መንግስትን ንኣመሓደርትን ኣባላት ዞባታትን ነቶም ነዚ መደዚ ካብ ነዊሕ ኣዋርሒ ጀሚሮም ኣብ ምድላው ተጸሚቶም ዝወርሑ ኣባላት ላዕለዋይ ኮሚቴን ንኡሳን ኮሚቴታትን ንቴክኒሽያናት ንስነ ጥበባውያን ንመሃዝቲ ንጸሓፍቲ ንኹሎም ወሃብቲ ኣገልግሎት ልዑል ምስጋናይ የቕርብ። ቀረብ ማይን መብራህትን ምሉእ ንኽኸውን ኩሉ ሓገዝ ዘወፈይልና ኣካላት ፍሉይ ምስጋና ይብጽሓዮ። ሚኒስትሪ ዜና ምስ ሙሉኣት ኣባላትን ዕጥቆምን ክሳብዚ ሰዓት እዚ ብዘረኣይዎ ንጥፈት ክብረት ይሃበልና ይብል የቐንየለይ ዓወትን ሓፋሽ።
1: ስዒባ መርገዲ እዚ ብልምዲ ወረድ ሸዳድ ከምኡውን ብመርገዲ ትጽዋዕ ያታዊ ትልሂት ብሔረ ትግረ ኮይና ቀንዲ ስማ መርገዲ እዩ። ወረድቶም ተጻወቲ ኮይኖም ሸዳድ ድማ እታ ጣሸት ወይ ከዓ ከበሮ እትህረመሉ ዕንጨት እያ። ኣብ መርዓን ካለ ናይ ሓጎስ ኣጋጣሚታት እትጽወት ናይ ደቂ ተባዕትዮ ጸወታ እያ። ደቂ ኣንስትዮ ብደገ ብዕለታ ጥራይ የሰኒ እምበር ኣብ ደርፊ ምቕባል ይኹን ትልሂት ኣይሕወሳን እየን። መርገዲ ብሰለስተ ኣገባብ ትጽወት፣ ንሳቶም ድማ ደውር፣ ሓምበልሲን ቀባላን ይበሃሉ። መርገዲ ብኩሉ ሕብረተሰብ ፍቱት ጸወታ ስለ ዝኾነት ክሳብ ዓበይቲ ዓዲ ከይተረፉ ይሕወስዋ። ቆልዑዎም ክመሃሩ ምስ ዓበይቲ ኣሕዋቶም ወለዶም እንተሓዊሶም ይጻወቱ። መርገዲ ብቋንቋ ትግራይት ዞባ ሰሜናዊ ቀይሕ ባሕሪ ዓሊ ባበ። ዓሊ ባበ ሓደ ካብቶም ባህላዊ ኣቀማቕማ ብሔረሰብ ኮይኑ ካብ መንእሰያት ክሳብ ማእከላይ ዕድመ ዘለዉ ደቂ ተባዕትዮ ዘዘውትሮ ኣቀማቕማ እዩ። እዚኦም ኣብ ሕብረተሰብ ሳሆ ዓብ ተራ ዘለዎም ሰባት ኮይኖም ኩሉ ነገር ክሰርሑን ከስርሑን ዓቕሚ ዘለዎም ሰባት እዮም። ነዚኦም ከዓ ዓሊ ባበ ዝበሃል ኣቀማቕማ ስለ ዘራኽቦም ብሓንቲ ስም ብዓሊ ባበ ይጽውዑ። ዝኾነ ዝጠቅም ይኹን ዝጎድእ ሓደ ነገር ኣብ ውሽጢ ሕብረተሰብ እንተ ደኣ ሃሊ ድማ ብግጥሚ ወይ ከዓ ብደርፊ ላለ ብምስቁርቃር እኒንዮ ኣብ ዝተፈላለዩ ኣጋጣሚታት ከም መርዓ፣ ሓዘን ካልእ ብብዙሕ ሰብ ዝእከብሉ ቦታታት ኣቦታት ብሔረ ሳሆ ዓሊ ባበ ዓሊ ባበ ኮኮዮም ልየኩ ታህካበ ዓሊ ባበ ዝነገረካ ኣለኒ ቀረበኒ እናበሉ መልእኽቶም የመሓላልፉ ነበሩ። እዚ ንሕብረተሰብ ምኽርን ማዕዳን ንምሃብ ዝጥቀምሉ ወግዒ ብሙዚቃን ተሌትን ላለን ሳሪ ገብለን ተሰኒዩ ክቐርብ እዩ ብዞባ ደቡብ ሰናይ ምክትል።

ስዒባ ምጋዕ ኤትሮ ኣብዚ ደርፊ ዝፅወት ኬኬ ኣብ እዋን ሓጎስን ፅምብላትን ዝፅወት ኮይኑ ኣብ ማእከል ደንከልን ኣራዕታን ደቡብ ደንካልያን ዓሰብን ዝፅወት ኮይኑ ከምኡውን ጋዴሌቶይ ኣብ እዋን ክተት ወኒ ንምስናቕን ንምላዓልን ዝፅወት ፀወታ እዩ። ምጋዕ ኤትሮ ብቋንቋ ዓፈር ዞባ ደቡባዊ ቀይሕ ባሕሪ። ስዒቦ ኩምቢ ራዛ። ኩምቢ ራዛ እትበሃል ወግዕ ፀወታ ኣብ እዋን ሆዬ ዓብ መስቀል ልክዕ ፀሎት ገይሮም ዓበይቲ ናብ መመደቀሲኦም ምስ ኮዱ ጎራዝትን ኣባፅሕን መንስያት ሙሉእ ክረምትን ሓጋይን ብማዕዶ ኣብ ስርሖም መምስስድሮም ይረኣዩ ነይሮም። ዛሓርያ ተሓርዮ ብዕምበባ ካብ መሮር ሒዞም ምስ መፁ ብሕቡ ስድሮኦም ከይፈለጡ መንእሰያት ባህግታቶም ዘስምሩሉ ፀወታ ኮይኑ ብመንገዲ ዓርኮም ገይሮም ዕምባባ ገልገለ መስቀለ ሓቢኦም ፀኒሖም ዝወሃብሉ ሕራ እንተይላ መሓረ ይበሃል። እንተ ኣብያኻ ብሕርቃን ጓይላ ገዲፎም ዝኸድሉ ፍልይ ዝበለ ወግዕ እዩ። ኣመራርፃ ፀወታ ንናብራን ሓዳርን ኮይኑ ብሳሊለ ዓይነት ፀወታ ይፅወት። ኩምቢ ራዛ ኣብ ከባቢ ሕምብርትን ሊባን ዝፅወት ከም ዝነበረ መፅናዕቲ ይሕብር።

0: سبعة.
1: زوبا عن سبعة. زوبا عن سبعة.

تاليًا الإقليم الجنوبي. زوبا دوبو. زوبا

واخيرا اقليم القاش بركه. زوبا قاش بركه. زوبا

0: መደብ ናትራን ኣብ ስሙን እዙ ንኡስ መደብ ዓለም ስነጥበብ ብዛዕባ ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓንቲ ቕብኣ ንዘዳለወ መንእሰይ ዘላለዩ ይኸውን። ብኸመይ መንገዲ ኣብዞም ዓመታት ዝተፈፀሙ ፍጻሜታት ከስፍርን እኹል ሓበሬታ ክረክብን እውን ዝወሰደሉ ግዜን ካልእን ዝፈተሸ እዩ።
1: እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላ ያ ወጫታ ባቡር
0: ነዚ ንምክትታል ኣብ ሰዓትና ይኹን ምረኸብና

0: ሙራባ ሸርባ ባህላዊ ምግቢ ብሔረ ናራ ኮይኑ ብፍላይ ድማ ንመርዓውቲ ቅድሚ ቁርሲ ዝውሃብ እዩ።
1: እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ቴን ትበሃል ቴን እያ ትበሃል እዚኣ መትሓዚና ሕጂ ቴን ማለት ከዓ ናይትያ ፃሕሊ ፃሕሊ ማለት እያ ናይታ ሸርበ ንስርሓላ ኣብኡ ዝኣቱ ቅመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት እዩ።
0: ዘዋሪት ካሜራና ናይ ሰሙን እዚ እውን ኣገባብ ኣሰራርሓ ናይ ዝባህላዊ ምግቢ ዘላል ትሕዝቶ ክተቕርባልና እያ። ብተወሳኺ ካልኦት መደባት እውን ኣለውና። ተኸታተሊት ፊልም ሳውን መበል 25 ክፋል እውን ካብ መደባትና ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታትን ካብ መደብናትና ንሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም።

መደብና ትራን ቀዳም ሓደ ንሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 6 ንሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: ፌስቲቫል ኤክስፖ 2026 ከም ወትሩ ዓመታዊ ዘንግዶ ዝተፈላለዩ ምርኢታት ሎም ዓመት እውን ብ10ታት ኣሸሓት ዝግመት ህዝቢ ካብ ንግሆ ክሳብ ፍርቅ ለይታ ኣብ ዘሎ እዋናት ብኽብ ዝበለ ስነ ስርዓት ክእንገድ ቀኒሎ ነጋድያን ፌስቲቫል ነቲ ብኣዝዩ ውሕሉል ኣገባብ ዝቐረበ ዝተፈላለዩ ምርኢታት ቁሸት ዘዋታት ባህላዊ መርግብታትን ያታዊ ፀወታታትን ወዘተ ካብን ናብን እናተዘዋወረ ክዕዘብ ካብ ውሽጥን ወፃእን ዝመፁ ቆልዑን መንእሰያትን ኣብ ዝተዳለወ መፃወትን መዘናግዕን ወጃዕ ክብሉ ክትዕዘብ ከለኻ ኣብዚ ዓመታዊ ዝካየድ ፌስቲቫል ኪንዮ ምርኢትን ትልሂትን ዝኸይድ ዓሚቕ ትርጉሙ ይረኣየካ። ንሕና ድማ ናብቲ ዓመታዊ ዝዳሎ ኣዳራሽ ምህዞን ሰንዓን ኢና ምርሕና። ከምቲ ትፅቢትና ዝተፈላለዩ ውድኣትን ብቐጥታ ናብ ዕዳጋ ክኣትዉ ዝኽእሉ ዓበይቲ ማሽነርታት ናይ ኤሌክትሮኒክስን ኤሌክትሪክን ከምኡውን ኣብ ዓውድታት ኮምፒውተር ዝምደቡ ምርኢታት ተቐሪቦም ጸኒሖምና። ከምቲ ዝተገልጸ ሎም ዓመት ዝቐረቡ ንምርኢት ጥራይ ዝተዳለዉ ቀዳማይ ሞዴል ወይ ፕሮቶታይፕ ዘይኮኑ ውድኣት ብብዝሒ ኣፍሪካ ምሻጥ ጥራይ ዝተርፎም እዮም። እዚ ድማ እቲ ቐንዲ መለለየ ኤርትራውያን ዝኾነ ጥበብ ምህዞ ኣበይ ደረጃ በፂሑ ከም ዘሎ ዘርኢ ገለ ካብቶም ኣቕረብቲ ንልዕሊ 18 ዓመታት ብዘይ ምቁራፅ ሰንዓታቶም ዘቕረቡ ገለ ድማ ሓደስቲ ወለዶ ፍሉይ ቅዲ ክሳብ ናይ ኤኣይ ስራሓት ዘቕረቡ በብሓደ ተዓዚብናዮም። ንሎሚ ድማ ቀዳማይ ክፈሉ እንሆ። ፈለማ ከነቕርባ ተዳልያ ዘላ ሚካል ተወልደ ትበሃል መንእሰያ። መንእሰይ ሚካል ተወልደ ምህርቲ ስነቕመም ኮይና ሒዛቶ ዘቐረበት ምህዞ ድማ ካብ ዝተፈላለዩ ጥረታት ዝተሰርሐ ዘይቲ ርእሲ እዩ። እዚ ዘይቲ ርእሲ ኣብ ጓላ መጀመርያ ፈቲናቶ ድሓር ኣብ ካልእ ሰብ ተፈቲኑ ብቕዓቱ ዘረአየ ሙሉእ ብምሉእ ኤርትራዊ ምህዞ እዩ። ኣብ ዕዳጋታት ዓለም ዘሎ ብዝሕን ዓይነትን ዘይቲ ርእሲ ወላካ ዝተፈላለዩ ደረጃታት ዝውሃቦ እንተኾነ እዚ ኤርትራዊ ምህዞ ግን ካብቶም ልዑል ደረጃ ዘለዎም ከይኮነ ከም ዘይተርፍ ይርዳእካ። ንስራሓ ድማ ብከምዚ ዝስዕብ ገሊጻትልናላ።
1: ስመይ ሚካል ተወልደ ይበሃል። ኣብዚ ዓመት እዚ ሒዘ ዋሪበ ዘለኹ ድማ ዘይቲ ርእሲ ሰሊሆም ትብል ዘይቲ ርእሲ ማለት እዩ። ካብ ኣዝማሪኖ፣ ከርከደ፣ ሚም፣ ሞሪንጋ፣ ኣበሱዳ፣ ቅንፍር ኣብዓኸን

0: ፃፂዕና ተሰሪሓ ማለት እዩ። ሓፈሻዊ ፀጉርና ፅቡቅ ዝኮነ ፀጉሪ ካብ ምርጋፍ ምስሓው ምስምባር ከምኡ ድማ ምርቃቅ ነፃ ዝኮነ ፀጉሪ ንምህላው እዩ እቲ ቀንዲ ጥቕሙ ማለት እዩ። ብተወሳኺ ወዝ ዘለዎ ፅቡቅ ትርኢ ዘለዎ ፀጉሪ ንክህልወና ይሕግዝ። ጥዕና ቆርበትና እውን ኣዝዩ ፅቡቅ ንክኸውን ከዓ ይጠቅም ማለት እዩ። እቲ ቀንዲ ፅባቐ ናይዚ ዘይቲ ባህርያዊ ዝኮነ ኬሚካል ምትእትታው የብሉን ማለት እዩ። ከመይ ጌርና እቲ ባህርያዊ ነገር ወይ ከዓ ኣብ ብቐረባ ኣብ ዓድና ይኹን ኣብ ከባቢና ክንረኽቦ ንኽእል ብሳይንስ ተሓጊዝና እቲ ዝበለፀ ውፅኢት ክንረኽበሉ ንኽእል መንገዲ ምጥቃም ዝብል ሓሳብ እዩ ማለት እዩ። እዚ ቀንዲ ዘበገሰኒ ከዓ ጉዳይ ናይ ጓለይ ማለት እዩ። ኣቐዲመ ኣብዚ ስእሊ እውን ኣምፅዮ ፀኒሐ ከምዚ እዩ ነይሩ ፀጉራ ኣብ ሰዓት እዝኻ ከምዝሎ ማለት እዩ። ስለዚ ደቂ ተባዕትዮ ይኹን ደቂ ኣንስትዮ ብፀጉሪ ዝሽገሩ ብዙሓት ኣለው ማለት እዩ። ስለዚ ብከመይ ነቲ ናይ ኬሚካል ነገር ተጠቃምነት ኣጉዲልና ብባህርያዊ ጌርና ነቲ ኣብ ፀጉርና እንደልዮ ነገር ፅባቐ ናይ ፀጉሪ ድዩ ፅሬት ናይ ቆርበት ንምርካብ ካ ብቐንዱካ ኣብዚ ደረጃ ዝኣብፅሕንሎ ማለት እዩ። ብስነ ቅመም እየ ተመሪቐ ኣብ ኮሌጅ ማይነፍሒ ማለት እዩ። ስለዚ ኣብ ቀመማት ወላ ኣብ ሄርብስካ ኦሬዲ ብጣዕሚ ተገዳስነት ነይርኒ ማለት እዩ። ቀንዲ ከዓ እንታይ እዩ ትናተይ ዝነበረ ድሌት ከመይ ጌርካ ነቲ ባህርያዊ ዝኮነ ነገር በቲ ሳይንስ ተደጊፍካ ኣብ መዓላ ተውዕሎ ማለት እዩ። እዚ ዝሙሉ ባህርያዊ ብጣዕሚ ከዓ ፅቡቅ እዩ። ግን ከዓ ሳይንስ ክድገፍ ከሎ ማለት ኣጠቃቅሙኡ ድዩ ወይ እቲ ንጥቀመሉ ዓቐን ኣሰራርሑ እዚ ብሳይንስ ተደጊፉ ክስራሕ ከሎ ናይ ብሓቂ ውፅኢታውን ዝኮነ ሳይድ ኢፌክት ዘይብሉ ኩሉ ድማ ተጠቃሚ ናይ ዝትሕዝቶ ንምዃኑ እቲ ኣበጊስኒ ማለት እዩ። ከምዚ ኣብ ስእሊ ንሪኦ ዘለና ውፅኢት ከዓ ሂብኒ ኣሎ ማለት እዩ። ሓፈሻዊ እቲ ዘይቲ ከምቲ ኣቐዲመ ዝነገርኩካ ባህርያዊ ዘይቲ እዩ፣ ዝኮነ ኬሚካል የብሉን ማለት እዩ። ስለዚ ባህርያዊ ምዃን ጥራይ እውን እኹል ኣይኮነን። ስለዚ ከምቲ ኣቐዲመ ዝነገርኩካ ኣገባብ ኣሰራርሑ ይኹን ዝስራሓሉ መሳርሒታት ይኹን እቲ ዓቐን ብግቡእ መፅናዕቲ ኣካይደ እየ ኣሰሪሕዮ ዘለኹ። ስለዚ ነቲ ናይ ላቦራቶሪ ስራሕ ንደገ ኦሬዲ ሓቲተ ኣለኹ ሙሉእ ፕሮዳክት ንምርካብ ማለት እዩ። እቲ ዘለኒ መደባት ከምቲ ዝገልፆ ፅናሕካ ማለት እዩ ኩሉ ተጠቃሚ ናይ ዝባህርያዊ ነገር ንክኸውን ማለት እዩ። ምክንያቱ ንሓደ ባህርያዊ ዝኮነ ሽግር ባህርያዊ ዝኮነ መፍትሒ እዩ ዘለዎ እሱ ከዓ እቲ ዝበለፀ መፍትሒ ማለት እዩ። ስለዚ ዓለምና ከም ዝንሪኦ ዘለና ኩሉ ኬሚካላት ዝመልአ እዩ ማለት እዩ። ካብቲ ዝህቦ ጥቕሚ እቲ ድሒሩ ዘምፅኦ ጎድናዊ ሳዕቤን ኣዝዩ ይበዝሕ። ስለዚ ናብቲ ተፈጥሮ ወይ ከዓ ናብቲ ኔቸር ተመሊስና ዝበለፀ ውፅኢት እቲ ንደልዮ ነገር ንምርካብ እዩ ናተይ ቀንዲ ዕላማ ማለት እዩ። ኪንዮ ሎካል ምዃኑ ድማ ኩሉ እቲ ብቐንዱ ኩሉ ዞባታት ኤርትራ ክጥቀመሉ ከባና ሓሊፉ ድማ ንደገ ሰደድ ክኸውን እቲ ተጠቃምነት ናይ ኬሚካል ብምጉዳል ከዓ ሰብ ብሉእ ብምሉእ ኣብ ተፈጥሮ ብምፅጋዕ እቲ ሳይድ ኢፌክት ናይ ኬሚካል ብምጉዳል ንምጉዳል እዩ ናተይ ዕላማ ማለት እዩ። ማለት ኣገባብ ኣሰራርሑ ድዩ ወይ እውን እቲ ዓቐን ኣነ ጥራየ ዝጥቀመሉ ዝፈልጦ ማለት እዩ። እቲ ቀንዲ እቲ ኦይል ኮንተንት ዘለዎ ኤክስትራክት ጌርና ኢናቲ ኦይል ነዳልዎ ማለት እዩ። ብዘይክኡ ከዓ ዘይትውልዕ ሱፍን ከዓ ንጥቀም ኢና ማለት እዩ። ኦሬዲ ሰብ ክጥቀመሉ ጀሚሩ ኣሎ። እቲ ዝህበኒ ፊድባክ ከዓ ብጣዕሚ ፅቡቅ ማለት እዩ። ፅቡቅ ትሕዝቶ ከም ዘለዎ ፀጉረይ ምቁራፅ ምርጋፍ ኣቋሪፁ ገና ሪጀነሬሽን እውን ጀሚሩ ኣሎ። ፅቡቅ ፊድባክ እዩ ዝህበኒ ዘሎ እቲ ሰብ ማለት እዩ። ክሳብ ሕጂ ገና ንማስካኒ ፕሮዲስ ትገብር ከዓ ድሌት ኣለኒ ማለት እዩ። ኦሬዲ ዝኮነ ትካል ኳ የብለይን ሕጂ ጀማሪት እየ፣ ግን ንፍሉጥ ቦታ ክገብር እየ ኣብኡ ከዓ ሰብ ክወስዱ ከዓ ኢንፎርም ክገብር እየ ማለት እዩ።
1: ቀረባ ግዜ ክንፅበየ
0: ኪና
2: ንሓረስቶትን ሰብ ጀራዲንን ካብ ዘጋጥሞም ሓደ ምምላእ ድበት ኣብ ዒላታቶም እዩ። ነዚ ዝኸውን ፍታሕ ሒዙ ዝመፀውን መንእሰይ የማነ እዩ። የማነ ካብ ህፃኑ ጀሚሩ ኣብ ምህዞን ሰንዓን ክነጥፍ ድሕሪ ምፅናሕ ንሎሚ ካብ ዓላ ሓደ ምህዞ ሒዝልና መፂሎ። እዛ ምህዞ እዚኣ ድማ ንዒላታት መፅረይ ወይ ድበት መልገሲ ትጠቅም ስራሐ ስራሐቱ ድማ ብከምዚ ዝስዕብ ጠቂስልና ኣሎ።
3: ኣብ ከምዚ ነ ምዞ ካብ ዝሰርሕ ካ ብንእሽተ ካብ ወዲ 6-7 ዓመት ኣቢለ ክሳብ ሕጂ ሰዓዚ ኣብ ስራሕ ነጥፍ ኣለኹ። ከምዚ ነ ምዞን ሰንዓን ማለት እዩ። እዛ ሕጂ ቀሪብያ ዘለኹ ጀነኪያ ትበሃል። ጀነኪያ ማለትካ ድበት ካብ ዒላ ምውፃእ ማለት እዩ፣ ወይ ናይ ድበት መውፅእ ተውፅእ ካብ ዒላታት ማሽን እያ። እዛ ሒትና ቀሪብና ዘለና ኣብዛ ሃገርና ኩሉ ካብ ዒላታት ድበት ከውፅእ ከሎ ማንዋል ገይሮም ወይ ካብ ሻንኬሎታት ገይሮም እናተባራሪ

0: ان طابو اللي بتوتو زي اكن كاوز على الاسكا قال فتحت مدخل بزبل حساباتنا زي ياسر احنا مالتي اذا قمت نري زلنا 4 متر وحات له كفت نبعيله 4 متر عمق زلو اتولنا خل مالتي زيام زي
1: كابوس 4 متر
0: 4 متر افتر رولر تتقول لي له 4 متر عمق زلو اخاك اتولنا خل مالتي تناتو لينج مالتي زيام زي زي شانكيلو زي ياسر احنا زلنا متحزي تشقا ويدبت نقوله نساب سلسله التحيزه تعطون وشطه مالتي نفتح لها مساعات وزيا هذا سبب تحته خينو نزيا زملاء يلي لنا حجت تشقى صح نورمال مس مايو مس قال لي حفا بيلو نابزتو قال نزيا انه خلاص لزلوا تماما يكو تصلي يخلو تسترف تشقى كن ابا اخترفه دحريت اوبريتر ابلع على زلوها بت كنترول بوكس بقمي زلو غيرو نت باور مس ولع زي اميديت لا حفت فيلا
1: اوتوماتيك
0: اوه كنت الكترونيك سالو قد نزا دينامو استابنا قاو خا نفت جير بوكس اوتوماتيك دحري نزا زا جمدي رولا افت نات تطمطمت مسكدت زي حف بلنا مالتي لذلك انت مانوالي سمنات عوابلو جوسد زنبره ازي بماشيناتكا ابزح صره غزي تاب ني وحدات ساعات كوصخل مالتي قند حجي حداغات زغاطمنا زنبره ولا زغاطن زولو سام حجس كوصوا خلو تدبت وي تعيلا فورسوم وي تاتشق افت تدبت زاتو قلتي فونتاش مكون مايت يا يوحطم تشقامو تدبت صوتم نيوت مسان مدحان ያጋጥም ነው እጅ ገንዚያ ዝቀለለ መገዲ በዓላ ሐፋ በላ ተወጸናላ ማለት ነው ፕላስ የማን ጸጋም ይጣዋው እዚ ዝቀለለ መገዲ ሐሸው
1: ወዲ ይጣዋ በት ኤሌክትሮን
0: ኦዋ በት ኤሌክትሮን ሐጅዚያ ማኑዋል ኒ ነገር ነው ያዘለና ፎር ፊቸር ግን ኩጣዋው እዚ ለተሰማ ሐጂ አብዛ ሀገርና ሐጅ እንታ ይሆናል ካብዝህት ዒላታት ካብስራህ ደው ዝበላ ዒላታት በዝህ ዝሃ ቀን እንታዩ ትምክነት ትድበት መልሎሞ شعو كاب سرح وطاقون تدبت نخطو وطاق عزيو بزح تسعاري هي وطسبون زحات تسرح سلسو خانا باز مهنات كاتو مواناتات تن علاتات كار نتنقرات دوو بلوغ سلسي كالايكا بعبي خات شقرني مايكا بزح قرنا دارقا نعبي خيرانو سلسي بقل المقر تن علاتات وفوت وطان نتعاد تترينين تيني ماي فتحون قل المقر دي بو متنكا يا فتح لنا حجوزيات سابحجو نعمل شط عدلات يمتسنا عندي قن سحجوزي قبرة زلنا ناكارانا نسرح زلنا
1: تكاريو
0: اوه تقزو ولا فرشيز قبر تمتقين ناكا شاطن كله حجو بسايز حجو فالنوس وكف علاتات فالالي عندي حجو بساعتات هنا ناكارين بساعتات يزكار بساب حجو نعملنا نحن تعيلاك سب 5 ساعات وصيدي تهلا بحساب شها قرش نسعدي قالك نسمى معمالي بو متنكا تواقاتات فالما نحن تقزات خينا حجو سب 5 ساعات تقميتنا سب كندو افريج الوقت
2: ካልእ ብመሃንድስ ናይ ኮምፒውተር ዝኾነ ሳምሶምን ጉጅልኡን ዘቐረበ ስራሕ ድማ ንቆልዑ መምሃሪ ፊደላት ትግርኛ ዝኾነ ኣፕሊኬሽን እዩ ኣብዚ እዋን እዚ ቆልዑ ሞባይል ማሓዝን ኣብ ሞባይል ዝግበር ንጥፈታትን ሓደ ካብቲ ቐንዲ ግዜ ዘሕልፍሉ ኮይኑ ኣብ ዘሎ እዋን ከምዚ ዝበለ መምሃርን መላመድን ፊደላት ልዑል ኣገዳስነት ዘለዎን እዋናውን እዩ ቆልዑ ኣብ ስክሪን ዘሕልፍዎ ግዜ ወይ ስክሪን ታይም ካብ ግዜ ናብ ግዜ እናለዓለ ይኸይድ ኣሎ ሓደ ኣሜሪካን ኣካዳሚ ኦፍ ፔድያትሪክስ ዝተባህለ ትካል ኣብ ዘካየዶ መፅናዕቲ ቆልዑ ኣብ ስክሪን ናይ ዝሕልፍዎ ዘለዎ ግዜ ብሰዓታት ክረአ ከሎ ካብ 2 ክሳብ 9 ሰዓታት ከም ዝበፅሕ ኣረዲዩ ኣሎ ኣብ ሃገርና ዝጋነን እኳ እንተዘይኮነ ቆልዑ ናይ ስድራ ቤቶም ሞባይል ክርዩ ምርኣይ ዳርጋ ብዙሕ እዋናት ዝደጋገም እዩ ኣብ ከምዚ ዝበለ እዋናት ንትምህርቲ ዝጠቅም ኣፕሊኬሽን እንተ ደኣ ተዳልዩ ጸኒሑ ንዕኡ ኸፊትካ መሃብ ድማ ናብ ጥቕሚ ዝቕይር እዩ እዚ ናይዛ ጉጅለ መሃንድሳት ስራሕ ድማ ዝነኣድን ብኻልኦት ክኢላታት እውን ዝለዓለ ተበግሶ ክውሰደሉን ዝግብኦ እዩ ኣብዚ ዝተዳለዉ ክሳብ 5 ዝበፅሑ ዝተፈላለዩ መምሃሪ ኣፕሊኬሽናት ድማ ንምርኢት ዘቐረቡ ጥራይ ዘይኮኑ ነጋድያን ኤክስፖ 10 ናቕፋ እናኸፈሉ ኣገልግሎት ክረኽቡ ዝጀመሩሉ እዩ ዝርዝራቱ ድማ ብከምዚ ዝስዕብ ገሊጽልና ኣሎ
3: ሕራይ እዚአን ኣፕሊኬሽናት እዚአን 5 ኣፕሊኬሽን እናሰሪሕና ዘለና ኣብዚ ኤክስፖ እዚአን ቀንዲ ጥቕመን እቲ ቀዳማይ ትምህርቲ ሓዘል እዩ እቲ ካልኣይ ድማ ነቶም ህፃናት ወይ ድማ ነቶም ተምሃሮ ናይ ኣተሓሳስባን ናይ ፈጠራውነትን ዓቕሞም ክብ ዘብል ዝገብር እዚ መጀመርያ መበገሲ ነዚ ዝገበርናዮ እንታይ እዩ? መብዛሕትኡ ኣፕሊኬሽናት ኣብ ሞባይል ዘሎ እቶም ህፃናት ሞባይል ክሕዙ ከለዉ ንዕኦም ዝጥቀሙ። ስለዚ ኣብ ክንዲ ዝጠቅምን ደይጠቅምን ዝጥቀምሉ ንዕኡ ነዚአን ብኸመይ ነዚአን ተጠቂሞም ናብ ረብሖኦም የውዕልዎን ይትቐንዲ ዕላማና ማለት እዩ። ስለዚ ኣብቲ ቀዳማይ ደረጃ ተቐዳሚቲ ኣፕሊኬሽን ፊደላተይ ትብል ክንሪያ ንድሕርቲ ኮይና እዚኣ እቲ ቀንዲ ዕላማ እንታይ እንተልና ነቶም ጀመርቲ ወይ ድማ እቶም ህፃናት ዘለዉ ብኸመይ ንፊደላት ይላለይዎም እቶም ፊደላት ዘላለይዎም ድማ ብምሉኦም ካብ ክሳብ ፐ ዘለዉ ፊደላት እዮም። ነዚኦም ሓደ ብሓደ ብዝተፈላለዩ ሜላታት ጌርና ከም ዝላለይዎም ጌርና ኣለና ማለት እዩ። ገለ ካብቲ ሜላ ተጠቐምናሉ ሰለስተ ሜላታት ኣለውና። እቲ ቀዳማይ እቲ ትምህርቲ ሓዘል ሜላ እዩ። እቲ ካልኣይ ብመላመዲ ጌርና ብኸመይ ይላለይዎ እንዳተዘናግዑ ከመይ ገይሮም ነቲ ፊደላት ይላለይዎ፣ ሳልሳይ ድማ ነቲ ፊደላት ተላለይዎ ዶ ኣይተላለይዎም ድማ ብመልክዕ ፈተና ይዳለወሎም ማለት እዩ። ብትምህርታዊ ሓዘል እንተይልና ኣብዚ እቶም ፊደላት ተፃሒፎም ብመልክዕ ቃላት ወይ ብድምፂ እንዳለለይዎም ይኸዱ ማለት እዩ። ለዚ ንኣብነት እንተይላ ነዚኣ ኸ ምዃና እንዳለለይዋ ይኸዱ፣ ኣብ ኣእምሮኦም እንዳሰኣልዎ ይኸዱ ማለት እዩ። እታ ካልአይቲ ኣብዚ ተጠቂምናላ ዘለና ድማ እዚአን መላመዲ ዝብላ ፓርት ኣለዋና። እዘን መላመዲ እዚአን ኣለዋና። እታ ቀዳመይቲ ብእተባህለ ወይ ድማ እቲ ፊደል ንሳ ትፅዋዓሉ እሞ ንሱ ድማ ነታ ፊደል ጠዊቑ ይረኽባ ማለት እዩ። ንኣብነት ኣብዚ ካብተ ፊደል ነዚኣ ጥውቕ ተቢልዋ ኢላ ቶላ ካብዘን ኣብዚአን ዘለዋ ኣቐዲሞ ኣለሊዋ ንድሕር ፀኒሑ ብድምፂ ከይዱ ክረኽባ ይኽእል እዩ ማለት እዩ። ልክዕ ምስ ረኸባ ድማ ንኡዲላ ወይ ኣገና ዓይላ ሓደ ፕራይዝ ዝኾነ ነገር ትቦ ማለት እዩ። እቲ ሳልሳይ ኣብዚ ተኻቲቱ ዘሎ ድማ ብመልክዕ ፅሕፈት ከመይ ገይሩ ነቶም ፊደላት ብልክዕ ከም ስእሊ ኣብ እምሩ ስኢሉ ክፅሕፎም ከም ዝኽእል ድማ ኣብዚ ኣጠቃሊልና ኣለና። ንኣብነት ነዚአን ኣብ ነብሶ ክፈን ቁፅረን ኣለዋ። ንኣብነት 5-6 ኢልና መጀመርያ ነዚኣ ክስእል እዩ፣ ብድሕሪ ነዚኣ ክስእል እዩ፣ ብድሕሪ ናብ ዝኸይድ እዩ፣ ብድሕሪ ናብ ዝኸይድ እዩ፣ ነዚኣ ድማ ክውርዲ ማለት እዩ። ኣረጋግፅ ተይልዋ ሽዑ መሊሳትላ ማለት ከምኡ እንዳበለት ነተን ፊደላት ካብ በ ክሳብ ፐ ዘለዋ እንዳገበረቶ ትኸይድ ማለት። ስለዚ ኣብዚኣ ኸለ ኣለዋና። ነዚአን ምስ ወደአ ገነተቀ ኣለዋና። ከምኣ እንዳበለ ክሳብ ዠፐ ኘ ኣለዋና ማለት። ስለዚ ናይዚአን ጥቕላል ድማ ኣብዚኣ ፓርቲ እዚኣ መላመዲ ወይ ድማ ከም ዕዮ ገዛ ተኻቲቱሎ ማለት። ስለዚ በዚ መልክዕ ነቶም ፊደላት ብሓፂር ከመይ ገይሩ ይፈልጦም ኣብ ገዝኡ ኮይኑ ካብታ ሞባይል ምጥቃሞም ስለ ዘይተርፎ ኣብታ ሞባይል ከመይ ገይሩ ጥቀመሎም ብመልክዕ ከምዚ ጌርና ሰሪሕና ኣለና ማለት እዩ። እተን ዝተረፋ ኣፕሊኬሽንና ብመልክዕ ጌሜን ተዳልየን ዘለዋ ካብኡን ሓንቲ እዚኣ ግድል ናይ ቁፅርታት ኣለዋና ማለት እዩ። እዛ ግድል ናይ ቁፅርታት ምናልባት ኣብዚ ነናቶም ለቨል ኣለውና ካብ ለቨል 1 ከምኡ እናበለ እቲ ብርታዓኡን እቲ ናቱ ዓቕሙን እንዳወሰኸ ይኸይድ ማለት እዩ። ንኣብነት ካብዞም ተኸፊቶም ዘለዉ ንድሕር ካብዚ ጠዊቕና እቲ ቀንዲ ዕላማ ናይ እዚኣ እንታይ እዩ? እቲ መልሲ ነጊራ እቶም መልሲ ከመይ ገይሮም ይመፁ ኣለው ንኸለልዮ እቲ ህፃን ዝያዳ ተሕግዞ ማለት እዩ። ንኣብነት ኣብዚ 18 ትብላላ። እዚ 18 መንን ተደሚሮም 18 ይመፁ ከም ዘለው ንሱ እንተኸገብራ ክእል እዩ። ኣብ ግዜ እንዳፈለጣ ክኸይድ እዩ። ቀዲሙ ድማ እንተኸገብሪ ኣብ ቁፅሪ ኣብ ዝኣተወሉ ግዜ ሽዑ ነቲ ቁፅሪ ኣክንዲ ብመልክዕ ስእሊ ዝፈልጦ ብሓሳቡ እንተኸገብሮ ክእል እዩ፣ ክመምዮ ይኽእል እዩ ማለት እዩ። ኣብዚ ልክዕ ከምቲ ኣብ ዝኾነ ጌም ዘሎ ሪዛልት ኣለና፣ ፀብፃብ ክንገብር ንኽእል ኢና። ኣብዚ እንታይ ኣለዋ? ፀብፃብ ኣለና፣ ክንደይ ግዜ መሊስና፣ ክንደይ ግዜ ተጋጊና ከምኡ ድብል ኣለዋ። ካልእ ብዛዕባና ከምኡውን ተወሳኺ ፀወታታት ውን ኣብዚ ኣካቲትና ኣለና ማለት እዩ። ነዚኣ ተኻልአይትና ጌም ትኾናላ። እታ ሳልሰይቲ ጌም እዚኣ ከዓ ነቶም ክላመደሎም ዝፀንሐ ፊደላት ኣብዚ ብመልክዕ ምንታይ ተዳልያላ? እዚኣ ከዓ ብመልክዕ ሕቶታት ተዳልያላ ማለት ልክዕ እዚ ኣብ ጋዜጣ ምናልባት ኢና ንድሕር ኮይና ኣብ ጋዜጣ ተመሳቀለ ቃላት ኣውላ ልክዕ እዚኣ ከም ዘላታ። ምክንያቱ ኣብ ጋዜጣ ውሑድ ሰብ እዩ ዝረክባነታ ጋዜጣ ውሑድ ሰብ እዩ ደስተብህለላ። ነዚኣ ግን ብመልክዕ ኣፕሊኬሽን ድሕር ኣዳሊኸያ እቲ ኣፕሊኬሽን ኣብ ዝኾኑ ነብሶ ከፍ ሞባይል ድሕር ኣላ ኮይና ነዚ ክጥቀመላ ክእል እዩ። እዚ ቀንዲ ዕላማ ናይ እዚኣ እንታይ ሓደ ቃላት ንክፈልጥ እዩ። ካልኣይ እቶም ቃላት ገሊኦም ቃላት ኣብዚ ብመልክዕ ሕቶ ተዳልዮም ኣለው እቶም ቃላት ክምለሱ ከለዉ እንታይ ዓይነት እዮም እቶም ቃላት እውን ኣብዚ ክነልዮም ንኽእል ኢና። ንኣብነት ሓደ ካሙ ነዚኦም ድሕር ኣንቢብና ነዚኦም መልክዕ ጋድምን ትኹሉን ኣለውና እንዳመለስና ክንከይድ ንኽእል ኢና ማለት እዩ። እዚ ምናልባት ተመሊሱሎ ከምኡ እናበለ በቢ ለቨሉ እንዳተኸፍተ ይኸይድ። ንኣብነት እዚአን ክልትአን ንመላመድ ኢልና ከፊትናያን ኣለና ከምኡ እንዳኸፈተ እቲ ቃላት ድማ በቢ ናቱ ለቨል ከዓ እንዳወሰኸ ወይ ድማ እንዳበርትዐ ይኸይድ እሶም ድማ ነቲ ቃላት እንዳለመድዎ ይኸይዱ ስለዚ በዚ መሰረት

0: እዛ ኣፕሊኬሽን እዚኣ ዝያዳ ነቲ ትግርኛ ዝበሃል ቃላት ወይ ትግርኛ ዝበሃል ሓሳባት ኣብ ርእሶም ክሕዝዎ ምክንያቱ ዝበዝሐ ከምዚ ጌማት እንግሊሽ ዘሎ እንግሊሽ እንድሕር ኣሎ ኮይኑ እቲ ቃላት ናይ ትግርኛ እንታይ እዳኾነ ይከይዳ ኣሎ እናተጎሰ ይከይዳ ኣሎ ማለት ስለዚ ቀንዲ ዕላማና ነዚ እዩ ተሰሪሑ ዘሎ ማለት እዩ እዚኣ ከዓ ፓዝል እያ መብዛሕትኡ ግዜዝበዝሐ ግዜ እዚ ኣብ ምንታይ ኣዳልንያ ዘለና ቀንዲ ዕላማ እዚኣ ኣብዚ ስእልታት ተጠቂምናሎም ዘለና ንድሕሪ ሕጂ እውን ክንጥቀመሎም ደልናዮም ዘለና ስእልታት እንታይ እዮም ተልና ሃገራውያን ኣለውና ፍሉጣት ሰባት ኤርትራውያን ዝኾኑ ኣለውና ፍሉጥ ቦታታት ኣለና ነዚኦም እናተዘናግዑ ከለዉስ ነቲ ስእሊ ኣብ ርእሶም ክሕዝዎም ኣሎ ንኣብነት ናይ ሓደ ናይ እምባደንደን ንኣብነት እንድሕር ኢልና እምባደንደን ኣብዚ እንድሕር ኣምፂና እያ ብመልክዕ ስእሊ ከላግባ እዩ ዝበዝሐ ግዜ ምስታ ስእሊ ስለ ዘሕልፍ ዘሎ ነዚ ፓዝል ዝከላግብ ድማ ኣብ ርእሱ ከኣምባደንደን ስኢልዎ ኣሉ ማለት እዩ ስለዚ ንቐፃሊ እንታይ ገብራ እዩ ማለት ኣይርስዓን ስለዚ በዚያ ጌርና ድማ ታሪኹ እንታይ ንገብር ኣለና ማለት እዩ ነውርስ ኣለና ማለት እዩ ስለዚ ነዚአ እንዳላገብና ንኸይድ እዚኣ ካ ልክዕ ከምተን ካልኦት ከዓ ለቨል እንዳወሰኸት ትኸይድ ኣብዚ ምናልባት ክትመፅእ ከላ ኖርማል ነፃ ኮይና እያ ትመፅእ ምናልባት እንድሕር ሓገዝ እንድሕር ደልና ሓገዝ እንተልናያ እታ ስእሊ ብድሕሪ ደላ እታ ስእሊት ብድሕሪ ደላ ተኸፊታ ትመፅእ ማለት እዩ ልክዕ ነዚአን እንዳላገብና ነተን ስእሊ ብፍላይ ህፃናት ካብቶም ፃዕዳ ወረቀ ስለ ዝኾኑ ነዘን ስእሊ እዚአን ቀልጢፎም ክረኽብዎ ንኽእል እዮም ማለት እዩ ለዚ እንዳላገቡ ይኸዱ ኣብ መወዳእታ እቲ ሪዛልት ምስ መለስዎ ናብ ካልእ ለቨል ተሕልፎም ማለት እዩ ኣብ መወዳእታ ናይ ነምፃ ነገር እንድሕር ኣላ ኮይና ከዓ እታ ቀዳመይቲ ብመልክዕ ሕቶታት ኣቕሪብናያ ነርና ተመሳቀለ ቃላት እዚአን ካ ብመልክዕ ወርድ ማለት እዩ ወይ ካ ብቓላት እዞም ኣብ ዘለዉ ቃላት ኣብ ዝረከቦም እያ ትብለና ዘላ ማለት ሕጂ ነዞም ኣብ ዘለዉ ቃላት እዚኦም ምናልባት ነታ ቀዳመይቲ ፊደላተይ ትብል እንድሕር ወዲኦም ነታ ኣፕሊኬሽን ነዚኣ ብቐሊሉ ክጥቀምሉ ኽእሉ እዮም ንኣብነት ኣብዚ በረኸ ጀመረ ገለ ዝብላ ኣሎ ካብዞም ኣብዚ ዘለዉ ፊደላት እንታይ ክንገብር ንኽእል እንዳላገብና ክንረኽቦም ንኽእል ኢና ማለት እዩ ኣብዚ እንዳላገብና ነቶም ፊደላት ንኣብነት እዚአን ሕጂ ተረኺብና ኣላ ቀልዐ ትብል ተረኺባ ኣላ መምስ ተረኽባ ከዓ እንታይ ትገብረና ኣላ ቲክቲክ ትገብረና ኣላ ማለት እዩ ስለዚ ነዚአን ይመስላተን ኣፕሊኬሽን ብሓፈሻ ንመጠቓለሊ ነዘን ኣፕሊኬሽን እዚአን ንምንታይ እየን ተሰሪሐን ወይ ንምንታይ ዕላማ እየን ተሰሪሐን እንተልና ሓደ እቲ ቋንቋናን ታሪክናን ኣብዚ ተካቲቱ ስለ ዘሎ ንዕኡ ኣብቶም ህፃናት ኣብ ሃንጎሎም ክንሃንፀሎም ካልኣይ ሞባይል ንደቀና ሞባይል ክንከሎም ኣብ ዘይንኽእል ደረጃ ካብ በፃሕና ከመይ ጌርና ነቲ ኣብ ሞባይሎም ዘሎ ኣፕሊኬሽናት ኣሊና ነዚ ዝኾነ ነዚ ትምህርቲ ሓዘል ወይ ድማ ሓንጎሎም ከብልሖም ዝኽእል ነገራት ንሰርሕ እቲ ቀንዲ ሰሪሕና ድማ ነዚ እሶም ድሕር ተጠቂሞምሉ ናብ ትምህርቲ ክንሰዶም ከለና ዝያዳ እዚ ተላለዮሞ ይፀንሑ ማለት እዩ ኣብዚአን ከዓ ኣብዘን ፊደላተይ ደለዋ ምናልባት ኣብ ቀፃል ናይ ዘን ብምልአን ዘን ኣፕሊኬሽናት ደለዋ እተን ትግርኛ ኢልና ንዛረብ ዘለና ብጀካ ትግርኛ ኣብዚ እንታይ ክካተት እዩ ዓረብ ክካተት እዩ እተን ካልኦት ብመልክዕ ስዋሂሊ ከዓ ትግረ ኣለና ብመልክዕ ስዋሂሊ ከዓ ዘን ቋንቋታት ናይ ሳሆ ናይ ገለ እንዳበልና ከዓ ከነእትወና ማለት እዩ ልክዕ እቲ ዝኾነ ተምሃራይሲ ነቲ ቋንቋታት ነቶም ሸዓተ ብሄራሲ ከምዚ ኣፈናዊ ዝኾነ ኣፍልጦ ክህልዎ ክንሰርሕ ኢና ማለት እዩ ልክዕ ኣብዚ ዝተመሳቀለ ቃላት እውን ልኩዕ ከምኡ ክንገብር ኢና ማለት እዩ ኣብዘን ብፍላይ ኣብዘን ናይ ቋንቋ ኢልና ኣዳሊናያን ዘለና ኣብዚአን እቲ ቀንዲ ዕላማና ሕጂ እኳ ብትግርኛ እንተጀመረ ናይዚአን መፃኢ ግን ነተን ትሸዓተ ብሄራት ከነካትተና ማለት እዩ ካልእ ኣብዚ ናይ ቁፅርታት ድማ ምናልባት ኣብዚ ዝተደመሮ እተን ኣርባዕተ ሃዛት እየን ዘለዋ ኣብዚ ኣብ ቀፃሊ እዚ ምውድራር ወይ ዝማዕረ ማዕረ ይዓቢ ይንእስ ገለ ንብሎ ዘለና እዚ ድማ ኣብዚ ክካተት ማለት እዩ ከም መጀመሪ ግን እዚአን ኣፕሊኬሽን እዚአን ኦልሬዲ ረሊዝ ኮይና ኣለዋ ንሓንቲ ኣፕሊኬሽን ከዓ ብሕሳብ 10 ቅርሺና ንሸጣር ኣለና ማለት እዩ
1: ካብ ዞባ ዓንሰባ ንኡስ ዞባ ዒላ በርዕድ ዝተሳተፈ መንእሰይ ኤፍሬም ተኽለ ዘዳለዋ ድማ ናይ ድሕነት ብሬከር እያ ዝተጠቀመሉ ጥበብ ኣዝዩ ዝድነቕ ኮይኑ ብብዝሒ ምስ ትፈሪ ኣብ ነፍሲ ወከፍ ገዛኣትያ ልዑል ጥቕሚ ክህልዋ ዝኽእል ኣገዳሲት ምህዞ እያ ኣጠቓቕማኣን ኣሰራርሓኣን ድማ ብከምዚ ዝስዕብ ገሊጽልና ኣሎ
2: ሽመይ ኤፍሬም ተኽለ ይበሃል መፃ ኩሉ ቦታ ካብ ንኡስ ዞባ ዒላ በርዒ ዞባ ዓንሰባ እዩ ቅድሚ ሕጂ ተንቀሳቀሲ ቴሌቭዥን 223 ኣቕሪበ ነይረ ናይቲ ዓመቱ ዕወቲ ኮይና ነራ ማለት እዩ ሕጂ እውን ኣብ ዝርጋሓ ዘላ እዚያ ሎሚ ዓመት ሒዝያ መፅአ ዘለኩ ከዓ ሴፍቲ ብሬከር ትበሃል ከምዚ ንሪኦ ዘለና ዝያ ኣታምህዞ ንኣብነት እዚ ከም መጎጎ ከም ምድጃ ንጥቀመሉ ዘለና ንሕሰቦ ኣብ ግዜ ኤሌክትሪክ ምኻድ ባዕላ ከም ትመልስ እየ ገይረ እያ ዘለኹ ማለት እዩ። ካልኣይሻ ኣብ ኤሌክትሪክ ኣብ ትምለሰሉ ንብረትና ውሕስ ኹን ላ ንና ኣብ ወፂና ኣብ ንፀናሓሉ ኹን ላ ደቂስና ኣብ ንፅናሓሉ ምልክት ትገብረልና ልቺ ከም ድመፀት ንብረትና ግን ውሕስ ኹን ማለት እዩ። እዚኣ እውን ኣብ ንሰብ ዕዳ በርኢና ምሂዝናያ ዘለና ማለት እዩ። ናይ ሕጂ ምህዞ እያ እዚኣ ምስ ኣብ ዕዳጋ ዝፀንሐ እቲ ኮንታክተር ዝበሃል ብዋጋ ናይ ፍርቂ ትሕት እያ ማለት ብዋጋ ንኮንታክተር ክንጥቀመሉና ግን ብዋጋ ኣዝዩ ክቡር እዩ ማለት ኮንታክተር ክቡር እዩ። እዚኣ ሕጂ ብዋጋ ክሳዕ 330 350 ተሚና ኣለና ማለት እዩ ናቕፋ። ኣብ ቀፃሊ ከዓ ነቲ ንብረታ ብብዝሒ የእትየ ካብዚ ዘላቶ ዋጋ ንታሕቲ ክሸጣ መደብ ኣለኒ ማለት እዩ። ኣብ ሰዓት እዚ ኣይፍረኽዋን ዘለኹ እታ ፕሮቶታይፕ ጥራሓ ዘላት ሒዝያ ዘለኹ እዚኣ ሕጂ ንክሸጣ ቅሩብ ግዜ ድልየኒ ማለት እዩ። ኤክስፖንስ ወደአ ኣብ ምህዞ ግን ኣብ ወረቐት ኣላ ኩሉ ሙሉእ ኣለዎ እቲ ከመይ ኢላ ከምዝስራሕ ሙሉእ ሓበሬታ ኣለዎ ማለት እዩ። እዚ እዚኣ ከም ኮንታተረ ንሕሰባ እሞ ሃንደበት ምስ ከደት ናይ መፃኢ መደበይ ከምዚ ግብሎ ፅናሑ ነዛ ንብረት እዚኣ ብብዙሕ ከፍርያ እዩ ምስ ሰብ ገንዘብ ይኹን ምስ ሰብ ሞያ ሓባቢረ ብብዙሕ ከፍርያ ሓደ ሰንተራል ቦታ ገይረ እዛ ቴሌቭዥን ተንቀሳቀሲ ቴሌቭዥን ከምኡ እዚኣ ከፍርየን እዩ መደበይ ማለት እዩ።
1: ኣብዚ እዋን እዚ ኣብ ሃገርና ካብ ዝመሃዙን ዝስንዑን መብዛሕትኦም ክበሃል ዝከኣል ንውሽጣዊ ፀገማት ፍታሕ ከምፁ ዝኽእሉ እዮም። ገለ ካብኣቶም ንሓረስቶት ሃገርና ገለ ድማ ንፀዓትን ቁጠባ ፀዓትን ኣብ ዘተክሩ ብኢንዱስትሪ ደረጃ ክረኣዩ ዝኽእሉ ዓበይቲ ማሽነርታት ካብቶም ብተመስጦ ዝተዓዘብናዮም እዮም። ንነዊሕ እዋን ዝፀዓሩን ገና ዝፅዕሩ ዘለውን ከም በዓል ዮናስ ሓደራ፣ ኣቶ ዘካርያስ በይን ከምኡውን ኢንጂነር ክብሮም ዕቕባዝ ግን ዝነኣድ ኢልካ ጥራይ ክሕለፍ ዘይከኣል ዓበይቲ ስራሓት ኣበርኪቶም ኣለው። ንሎም ድማ ንኣቶ ዘካርያስ በይንን ዘቐረባ ስራሓትን ክንርኢና። ስራሓት ኣቶ ዘካርያስ ንዓመታት ዘገልግሉ ዘለውን ዓመት መፀ ሓድሽ ዝውሰኸሎምን ብምዃኑ ድማ ኣብ ህዝብን ዝገብሮ ዘሎ ኣበርክቶን ፃዕርን ልዑል ምስጋና ዝግብኦ እዩ። ኣቶ ዘካርያስ ንስራሓቱ ብከምዚ ዝስዕብ ጠቒስዎ ኣሎ።
3: ስመይ ዘካርያስ በይን ይበሃል። ኣብ መህዞን ሰንዓን ከዓ ዝፈልጦ መህዞን ሰንዓን ነጥፍ ህብ ዓመቱ ከዓ ዓመታዊ ዝሰርሖ ማሽናት ኣሎ ዲ ካብቲ ዝሰራሕኮ ማሽናት እቲ ብሉፅ ዝበልኩ ከዓ ንኤክስፖ ሓሪ የቕርብ ማለት እዩ። እዚ ዝተፈላለዩ ዓይነት ማሽናት ድሮ ኣብ ስራሕ ሓደውዓለ ብዙሕ ዓይነት ማሽናት ኣሎ። ንኣብነት ሎም ዓመት ካልኦት ዓይነት ማሽናት ነይረን እዩ። ሚክሰር መሳሊ፣ ናይ ማቶኔላ ዝሰርሐ መሳሊ ገለ ነይረን እዮም። ግን እታ ብልፅ ዝበልኳ እዛ ማሽን እዚ ሒዘ ቀሪበ ዘለኹ ማለት እዩ። እዚኣ ሕጂ ውፅኢት ናይታ ዓሚድ ዝሰራሕ ኮያ ዓሚ እዛ ማሽን እዚ ሒዘ ቀሪበ ነረ ጨጫፊት ናይ ዕፉን እያ። ሕጂ ከምዚ ገይረካ እታ ዕፉን ትጨጭፎ ሕጂ እዚኣ ኣጋጣሚ ምስ ሚኒስትሪ ሕርሻ ወሲዶም ኣለዉ ስለ ውፅኢታ ዝረኣዩ ኣብርክታ ስለ ዝረኣዩ እሶም ወኒኖም ኣለዉ። ሕጂ ንዓመት ዋሕስነት ንቦም እንዲና ንከምዚ ዓይነት ማሽናት ዝወስዱልና ወይ ዝገዝኡልና ሕጂ ዋሕስነት ስለ ዘለዋ እሞ ከዓ ኣነ ከዓቲ ናተይ ማሽናት ከዓ ብቁዕ ኮይኑ ክሰርሕ ስለ ዝደልዮ ኣብታ ናይ መጀመርታ መዓልቲ ኣብ ስራሕ ድውዓለትላ ኣብ ሰረጀቃ ከይዶም እክልካ ከይዶ ስለ ዝነበሮም ኣብ ሰረጀቃ ምስኦም ከይደ ማለት እዩ። ምስኦም ከይደ ዳርጋ 9 ኩንታል ዝኸውን እኽሊ ጨጪፍና ማለት እዩ። ዕፉን ነቶም ሓረስቶት ጨጪፍና ብጣዕሚ ፅቡቅ ፊድባክ ሂቦም ነቶም ሓረስቶት። ሕጂ ናይቶም ሓረስቶት ናይዚያ ዕፉን ምጭጫፋ ብጣዕሚ እዮም ተሓጒሶም። ኣብ ርእሲኡ ግን እንታይ ደልዮም ተወሳኺ እዚ ቃንጫኻ ተተሓስበሉ ኢሎም ነ ንምንታይ እዚ ቃንጫኻ እይባኽና ኣሎ ንምንታይ ንሕና ጎዘሞ ጌርና ከርቲፍና ከርቲፍና ክበልዓ ኢልና ንህበን ግን እቲ ገሊኡ ይበልዑ ገሊኡ ከዓ ኣብ እግረን ይርገጥ ሞ ይባኽን ይደሎ ስለዚ እዚኣ ከዓ ገለ ሕሰበላ ገለ ኢሎም ብኣ መሰረት ከዓ እዚኣ ሓሲበ ማለት እዩ ሎም ዓመት እዚኣ ሰሪሐ ድሮ ካብ ስራሕ ሓያለ ኮይኑ እዩ ሕዚ ንፌስቲቫል ኢለ ኣምፅአ ዘለኹ
4: ናይቲ ዓሚ ነቲ ዕፉን ጫጫፍ እያ ነራ ጃ ነቲ ቃንጫ ናይ ዕፉን
3: ነቲ ቃንጫ ናይ ዕፉን እውን ክትሕኖ ከም ትኽእል ሕጂ ቃንጫ ጥራሕ ዘይኮነ ንኩሉ ቆፅለ መፅሊ ክትሕን ከም ትኽእል ገይረ ሰሪሐየ ዘለኹ ሕጂ እዚኣ ሕጂ እንታይ እያ ትገብር ከምዛ ዘላታ ከላ ዕፉን ስጋብ 7 ኩንታል ኣብ ሰዓት ብሓደ ሊትሮ

0: መግብን ሰንቶም ሓረስቶት እቲ ቃንጫ ከም ትጥሕን ካልኣይ ነገርካ እቲ ሱማ ውን ክብላዕ ድክእል እተኮይኑ ዋላ ሱማ ውን ከምትጥሕኖ ሱማ እዚ እውን ተጣሒኑ ንማዓላ ከም ድውዕል ኣብ ርእሲኡ ከዓ ዝኾነ ቆፅሊ መፅሊ ሕጂ ንኣብነት ኣልፋኣልፋ ኣሎ እዚ ካብ ባዕላ ቁርደ ድመፀና ናይ ባናና ቆፅሊ ኣሎ ናይ ባናና ጉንድ ኣሎ ስሕጂ ጓሓፍ ኢሉ ኣሎ ብዝከባቢ ስመራ ኣብ መብዛሕትኡ ቦታ ተጓሒፍ ኢካ ትሪኦ ምስ ዝቑዒ ተዓዊሱ ትሪኦ ሕጂ እዚኣ ግን ዋላ ንዑ እውን ትጥሕነያ ማለት እዩ ንዑ ጥሒና ጥሉል ናይ ምግቢ እንስሳ ምህርቲ ይኸውን ማለት እዩ እዚታ ምግቢ ብግቡእ እተን ቀንጨስ ብግቡእ ይበልዖ እተን ከብቲ ዳሓር ከዓ እቲ ካልኣይ ጥቕሙ ከዓ እንታይ እዩ ዋላ ንምዕቃቡ ኸማል ነቲ ቃንጫ ብቃንጭኡ ከሎ ብዙሕ ቦታ የድልየካ ንምዕቃቦ የፀግም እዩ እንድሕር ተጣሒኑ ግን ሰጊድካ ሰጊድካ ኣብ ክሻታት መሊእካ ኣብ ውሕስ ቦታ ክትገብሮ ትኽእል ኣብ ማይ ደሃርሞ ቦታ ሕጂ እሱ ጥራሕ ዘይኮነ እዚኣ ንሓሰር እውን ክትጥሕን ትኽእል እያ ተሓሰር እውን መብዛሕትኡ ድሕሪኢ ሓሰር ኣብዚ ስተላታት ናይ ሃገርና ሲ ይህብዎን እሞ እቲ ገሊኡ ምስቲ ቀልቀልናተን እዩ ክወፅእ ትሪዮ ምስቲ ዒባ ክወፅእ ትሪዮ ሕጂ እዚ እንታይ ማለት እዩ ይኸስሩ ኣለዉ ማለት እዩ ገለ ክፍሊት ናይቲ ሓሰሮም ይኸስርዎ ኣለዉ ማለት እዩ ሕጂ በዚኣ ዋላ ተሓሰር እውን ተጣሒኑ ኣብ ምዕቃብ ኣብ ክሻታት ገይሮም ፅቡቅ ገይሮም ክዕቅቦ ይኽእሉ እቲ ሓሰር ኣይባኽኖምን ካልኣይ ነገር ከዓ ብግቡእ ከዓ ይበልዖም ማለት እዩ
1: ፅቡቅ
0: ከም ድላይ እቲ ዓይነት ጌርካ መናፊት እዩ ድቕይር
1: ሕጂ
0: መንፊት ቀየረ ሕጂ ኣብ ቪድዮ ክትርያ ኢኻ መንፊት ቀየረ ቃንጫ ትሓንክወ ኣሎ ልክዕ ከም ፍሩስካ ገይረ ያ ውፅያቶ ደላ ነቲ ቃንጫ እታ መንፊት እቲኣ ንድሕር ድኹም ደሊኻ ከዓ ካብኣት ዝደቅቕ መንፊት እቲኻ ድኹም ክትገብረልካ ትኽእል እያ እንድሕር ክርትፍ ዘሊኻ ከዓ ፍሩይ ትገብረላ ማለት እዩ ከከምቲ ደለይዎ መናፊት ክቐይሩ ይኽእሉ እዮም ሕጂ መናፊት ቀይሮም ስጋብ ከም ዝበልኩካ ስጋብ ዓሳ ኣጥመ ዓሳ ናይ ዓሳ ዓጥመ ኸማን ክጥሕን ትኽእል እያ ትርእሱ ናይቲ ዓሳ ክጥሕኖ ትኽእል እያ ማለት እዩ እዚ ሕጂ ዋጋ ንዓና ሕዚ ኩሉ ግዜ ዝፀገምና እንታይ እዩ ናይ ማተርያል ምርካብ እንድዩ ዝፀገምና ማተርያል ብዓብዮ ሕጂ እዚኣ ከምዚ ገይረ ድሪሳረ ገይረ ኣስተኻኺለ ገለ ገይረ የዳ ኣለኹ እምበር ካብ ናይ ኮንቴነር ላሜር እያ ትሰሪሓ እቲ ዕራድ ዕራዱ ተሃሪሙ ተቐጥቂጡ ለሚፁ ሱካረ ኮይና እያ ተለኽያ መፅያ ደላ ኣሰር ኣብ ገለገለ ከማ ይረአ እቲ ናይ ኮንቴነር ሕጂ እሱ ኣሎ ብዓብዩ ቁሩብ ኣብ ምስራሓ ፀገም ነጋጥመና ማለት እዩ ንዑ ሞላራ ክትገብር ድሪሳራ ክትገብር ነዊሕ ግዜ ትወስድ ኣብ ርእሲኡ ከዓ እቲ ንዓ ክስራሓ ዝኽእል ሞተረ ከዓ ንዑ ንምርካቡን ቁርብ ንፅገም ማለት እዩ ሕጂ ዳርጋ ፍርቂ እቲ ዋጋ እቲ ሞተረ ይወሲድዎ ደሎ ንኣብነት ሕጂ እዚኣ ተይሰዓ ሸሓ ዋጋ ከምዛ ዘላታ ምስ ሞተረ ኣተሳ ኣቢልካ ጥራሕ ኣብ ስራሕካ ተኣቱ ማለት እዩ እንድሕር ብካልእ ነገር ከስራሓ ደልዩ
1: ብዝሒ ሰርሕ ኪሎ ላሜራ ንድሕር ረኺብካ ግን ፍርቅክትጎድል
0: ትኽእል እያ እምበር እቲ ዋጋ ሕጂ ከባቢ 55 ሸሕ ዋጋ ብደይታ ሞተረ ግን እቲ ሞተረ 30 ገለን 35 ሞተረ ይድወዝ ዘሎ ማለት እዩ ሕጂ እሱ ይቁርብ ፀገምና እቶም ኣብ መመራክታ ዝመፁ ካብ ፕረዚደንት እትሒዝካ ዝረኣይዎ ብጣዕሚ ኣቢሎም ፅቡቅ ፊድባክ ሂቦም ንላ ኣለው ተሓጒሶም ኣለው ስፈርያ ሙዓድል ክንገብር ማለት ከፍቅዱልና ገለገለ ሞተርታት ክነምፅእ ካብ ደገ ገለገለ ማተርያላት ክንዓና ዘድሊ ክነምፅእ ካብ ደገ እንድሕር ክኢልና ካብዚ ድጎደለ ክስራሕ ይኽእል እዩ ዳሕርካ ብብዝሕ እንድሕር ሰሪሕና ከዓ ዋላ ቁርብ ፕሮፊት ረኺብካ ደይትሸጠሉ ምክንያት የለን እዋ እዚኻ ተወሳኺ እዚኣኻ እንታይ ገይረ ኣለኹ ንሓረስታይ ኣክንዲ ኣብዚኣ ኣቶ ጥራሕ ድግደድ ብዓቕሙ እውን እዚኣ ገዚኡ እውን ክጥቀም ከም ድኽእል
1: እዚኻ
0: ንእሸይ ኮይና ናታ ኮፕያ ግን እዚኣ ሕጂ ኣብ ምጥሓን የላን ማለት እዩ ኣብ ምጭጫፍ ጥራሕ ደላ ማለት እዩ ምስቲ ምንኣሳ ክጨጭፍ ጥራሕ ትኽእል እምበር ክጥሕን ኣይትኽእል ኒ ሓደ ዓይነት ስራሕ ይሰር እዚኣ ግን እቲ ዝበልኩካ ዓይነት ከማልእ እያ
2: ከምዚ ኣብ ምእተው ዝተገልፀ ሎም ዓመት ዝተዳለዉ መሶታትን ሰንዓታትን ብቐጥታ ናብ ህዝቢኣትዮም ከገልግሉ ዝኽእሉ ውድኣት ስራሓት እዮም ኣብዚ መፅእ ደሎ ሰሙን ድማ ካልኣይ ክፋል ናይ ዝመደብ ሒዝና ክንመፅ ኢና ብወገና ንኹሎም ኣወሃቲ ናይ ዝመደብን ጠርነፍትን ንስለቲ ውሕሉል ኣቀራርባ ከነመስግኖም ንደሊ

ክንርድኦ ዘለና እዚ ኮምፖስት ዝበሃል ናውቲ ምስ ተጓሕፈ ናብቲ ዝግባእ መሳለጥያ ወይ ኣብ ውሽጢ ማሽን ክኣትለዎ። በዚ ድማ ናብ ሓመድ ተቐይሩ መስብሒ መሬት ማለት ድቑዒ ይኸውን። እዚ ሕጂ እንዕዘቦ ኣብ ሲያትል ዝርከብ ናይ ኮምፖስት ኢንዳስትሪ ናይ ስድራ ትካል ኮይኑ ብጄሰን ለንስ ዝተባህለ ወዶም ይካየድ። ጋዜጠኛ ኣምና ፕላስቲካዊ ትሕዝቶ ዘለዎም ነገራት ዘምፅእዎ ሳዕቤን ምስ ሓተተቶም እዚ ኢልካ ክግመት ዘይከኣል ሳዕቤን እዩ ዘለዎም ብምባል መግለፂ ከም ዝስእነሉ ነገራ። ኣብዚ ትካል ከይተረፈ ምስቲ ኮምፖስት ማለት ብባህርያዊ ነገራት ዝተሰርሐ ኣቕሓ እሞ ሕጂ ተጣሒኑ ንድቑዒ ዝቕረብ ዘሎ ሓመድ ሓሓሊፍካ ፕላስቲክ ከም ዝርከብ ይረአ። ጄሰን ለንስ ካብ 2008 ጀሚሩ ኣብዚ ስራሕ ዝነጥፍ ዘሎ ናይ ስያትል ላዕለዎት ሓለፍትን ሕብረተሰብን ነዚ ሓሳብ ብምድጋፍ ዘይተሳተፍ ወይ ዘይተሓባበር ነይሩ እንተ ደኣ ዝኸውን እዚ ትካል ኣይመሃለወን ነይሩ ይብል። ማይታሽ ሓቶን ዝግመት ኮምፖስት ናብ ድኹዒ ይቕይር። ካብቶም ኣብ ስያትል ዝርከቡ ነዚ ፍርያት ዝደልዩ ዓበይቲ ትካላት ጀሚሩ ክሳብ ኣብ ናይ ውልቆም ገዛ ጀርዲን ዝገብሩ ውልቀ ሰባት ድማ ክሸይጥ ይኽእል። ከተማ ስያትል ኣብቲ ጠገለ ዘይብሉ ሰብ ዝሳተፎ መፃወቲ ሜዳ ናይ ዝተፈላለየ ግጥማት ዝኾነ ስታድዮም ከይተረፈ ኮምፖስት ዝኾነ ናውቲ መብልዕን መስተይን ጥራሕ ንኽጥቀማያ ኣኽኢላ። ኣብ 2017 እዚ ሜዳ ካብቲ ሰብ ተጠቒሙ ዝጓሓፎ ኮምፖስት 96,000 ኣብ መዓላ ናይ ድኹዒ ከም ዝወዓለ ይፍለጥ። ትሬቨር ጎቢ ዝተባህለ ብዛዕባ እዚ ክገልጽ እንከሎ ድሕሪ ግጥማት ነቲ ሰብ ዝገድፎ ጓሓፍ ኣየናዩ ፕላስቲክ ኣየናይ ከ ኮምፖስት ኢልካ ክትፈላል እኳ ኣህላኽ እንተኾነ ግን ቲፎዘና ዝሰማምዕሉ ክሳብ ዝኾነ ንዓና ኣዕጋብ እዩ ይብል። ጋዜጠኛ ኣምና ቐፂላ ገለ ከተማታትን ትካላትን ናይ ኣሜሪካ ፕላስቲካዊ ናውቲ ንምውጋድ ዝከኣለን ክፅዕራ እንከለዋ ካናዳ ግን ኣብ መላእ እቲ ሃገር እገዳ ናይ ፕላስቲክ ከም ዘጽደቐት ይፍለጥ። ቀዳማይ ሚኒስትር ጃስቲን ትሩዲቭ ኣብ ጉንቦት 2019 ዘውፅኦ መግለጺ ካናዳ ኣብ 2021 ተጠቃምነት ናይ ፕላስቲክ ከም እተወግድን ነዚ መሸጣ ወይ ከፍርያ ዝተረኽባ ትካላት ድማ ግቡእ መቕጻዕቲ ከም ዝብየነለን ሓቢሩ ነይሩ እዩ። እዛ ኣምቦክስድ ዝተባህለት ኣብ ቶሮንቶ ትርከብ ቤት መሸጣ እቲ ንግዚኡ ተጠቒምካ እትጎሕፎ ፕላስቲክ ጠቕሊሎም ከም ዘወገድዎ ይፍለጥ። ዋና ናይዛ ትካል ሚሸል ከም እትሕብሮ እቲ ዕድጎ ኣስቤዛ ካብ ኣብ ጎማታት ተዓሽጉ ዝመጸካ ፍሬሽ ማለት ብሓድሽ ክትሪኦ ክድህስሶ ሽቱኡ ከተስተማቕሮን ኣለካ ዝብል መምርሒ ተኸቲልናይና ነቲ ንሓደ ግዜ ጥራሕ ተጠቒምካ ዝድርበ ፕላስቲክ ነወግድ ዘለና ትብል። ኣብዚ ትካል ክዕድጉ ዝመፁ ዓማዊል መብዛሕትኦም ናቶም ሳንጣ ወይ ጎማታት ናይ ጸባ ሒዞም እዮም ዝመፁ። ነቶም ዘይተማልኡ ዝኸውን መሸጣ ግን ኣሎ። ኣብዚ ትካል ገለ ትሕዝቶ ንኸይበላሸዉ ግድነት ኣብ ጎማታት ክቕመጡ ዘለዎም ኣለዉ። ሚሸል ብዛዕባ እዚ ክተብርህን ከላ ቀንዲ ዕላማ ናይ ትካልና ነትን ሓንሳብ ተጠቒምካ እትድርብዮ ፕላስቲክ ንምውጋድ እዩ። እዚ ዝተፈላለየ ትሕዝቶ ተቐሚጡሉ ዘሎ ፕላስቲክ ግን ንነዊሕ እዋን ከገልግለና እዩ። ምስቲ ዩዝ ኤን ስሮ ተባሂሉ ዝስመ ፕላስቲክ ዝወዳደር ኣይኮነን። እዚ ንነዊሕ እዋን ዘገልግል ዘላቕነት ዘለዎ ፍርያት እዩ ትብል።

ክኸይድ ከም ዝኽእል ይእመን። ቪኪ ፖፓ ዝተባሃለት ኣብ ቶሮንቶ እትቕመጥ ኣደ ዓሚል ናይ ዝትካል እያ። ንሳ ኣብ ገዛኣ ፕላስቲክ ዝበሃል ናውቲ ኣይተዘውትርን እያ። ንሳ ክትገልጽ እንከላ ኣነ ከም ዝመስለኒ ዝኾነ ነገር ክንገብር ኣብ እንሓስበሉ ክንገብሮ ንኽእል ኢና። ሳዕብን ናይ ፕላስቲክ ፈሊጥና ኣለና። ቅድሚ ሕጂ ዝገበርናዮ ዝምለስ ኣይኮነን። ብሕጂ እንካይዶ ጥንቃቐታት ግን ዓብ ለውጢ ከርእየና እዩ። ንኣብነት ንሕና ከም ስድራ እነካይዶ ዘለና ጥንቃቐታት ልክዑ ኣብ ዓለም ብዙሕ ለውጢ ዘይከምፅእ ይኽእል እዩ። ግን ኩሉ ህዝቢ ዓለም ብዝከኣሎ እንተፈቲኑ ዘይልወጥ ነገር የለን። ብፍላይ ኣብ ደቅና ዓብ ፅልዋ ከነሕድር ኣለና ትብል። ጓል 6 ዓመት ጓላኒ ቪኪ ብዛዕባ ፕላስቲክ ኣብ ዝተሓተተትሉ ፕላስቲክ ዓብ ጉድኣት እዩ ዘምፅእ፣ እንስሳታት ምስ ዝበልዕዎ ድማ ክሓሞ ከም ዝኽእሉ፣ ወዲ ሰብ ግን ብዛዕባ እዚ ብዙሕ ኣፍልጦ የብሉን፣ ምክንያቱ ብዛዕባ እዛ ንነብረላ ምድሪ ስለ ዘይግደስ ትብል። እዚ እናኾነ ዩኒሊቨር ዝተባሃለ ግሎባዊ ትካል ፍርያቱ እቶም ኣብ ዓለምና ተፈተውትን ፍሉጣትን ዝኾኑ እዮም። ገለ ካብ ፍርያቱ ዶቭ ሻምፖ፣ ሊፕቶን ከምኡውን ቫዝሊን እዮም። ናይ ዚ ትካል ፍርያት ኣብ ፕላስቲካዊ መቐመጢ ተዓሽጎም እዮም ዝሽየጡ። እዚ ትካል ዓመታዊ ክሳብ 700,000 ሜትሪክ ቶን ንመዐሸግ ዝኸውን ፕላስቲክ ይጥቀም። ጃን ኮይን ዝተባህለ ናይ ዚ ትካል ኣካያዲ ንሕና ከም ትካል ንፕላስቲክ ክነወግዶ ኣይንኽእልን ኢና፣ ምክንያቱ ዓለም ሙሉእ ፕላስቲካዊ ነገራት ተጠቒሙ እናጓሓፈ ንሕና ንበይንና ተጠቃምነቱ ብምቁራፅ እናምፅኦ ለውጢ የለን። ኣብቲ ናይ ዝተጓሕፉ ፕላስቲካት ኣብ ዝግበር ዳግመ ምስራሕ ግን ኣበርኩተና ከነዛይድ ክንፅዕር ኣለና ብምባል ከምዘየቋርፅዎ ይገልጽ። ካናዳውያን ንእገዳ ናይ ፕላስቲክ የተግብርዎ ኣለው። ትካላት ከ ከምቲ መንግስቲ ዘመሓላለፎ መምርሒ ዝኾነ ትካል ክሸይጥ ወይ ከፍር ዝተረኽበ ሓላፍነት ብምስካም ንጌግኡ ክቕፅዓሉ ምዃኑ ኣጠንቂቑ እዩ። ጋዜጠኛ ኣምና ነዘይዕግብ መግለፂ ኣብ ክንድነተን ከማኹም ዝኣመሰላ ፕላስቲካዊ መሳርያ ዝጥቀማ ትካላት ነዚ ንኸይጥቀማ ዝእገዳ ወይ ካልእ ኣማራፂታት ዝጥቀማ ነቶም ነዚ ፍርያትኩም ብምዕዳግ ዝጥቀሙ ሰባት ክጉሕፍዎ እንከለዉ ክጥንቀቑ ኣለዎም ኢልካ ምንቃፍ ኣየድልን እዩ ክትብል እያ። ነዚ ናይ ዩኒሊቨር ኣካየዲ ስራሕ ተቃውማ ክትገልጸሉ ተረእያ። ናቱ ግብረ መልሲ ግን ነቲ እነፍርዮ ፕላስቲካዊ መዐሸጊ ንዓና እንተ ኣኽሲብና ምስ ተጓሕፈ ክንዲ ፍርቁ እንተ ደኣ ዳግም ኣመስርሕና ኣብቲ ዝበሃል ዘሎ ፕላስቲካዊ ብከላ ዓብ ለውጡ ከነምፅእ ንኽእል ኢና ብምባል ኣብ ክንዲ ካብ መሰረቱ ነቲ ሓደጋ ዘምልፅእ ዘሎ ፕላስቲክ ምፍራይ ብምቁራፅ እንከላኸሎ ምስ ተሰርሐ ንዝግበር ምፍዋስ ምዃኑ ኣተኩሮ ብምግላጽ እዩ መኽሰቡ ጥራሕ ከም ዘገድሶ ዝገለጸ። ንሱ ወሲኹ እቲ ንሕና ናብ ዕዳጋ እንዝርግሖ ብፕላስቲክ ዝተዓሸገ ፍርያት ውሑድ እዩ። እተን ከምዚ ከማና ዝኣመሰላ ምስ ተጠቐምካ እትጉሕፎ ፕላስቲክ ዘፍርያት ትካላት ክሳብ ክንደይ ሚእታዊት ንሕብረተሰብ ክሃስያ ስለ ዝኽእላ ኢና እሞ ትካላት ክዕሸግ ወይ ክእገድ ኣለዎ ትብሊ ዘለኺ በላ እሞ ንሳ ድማ 40 ሚእታዊት ናይ ዝብከላ በዚዩ ዝስዕብ ምስ በለቶ እሞ ሕብረተሰብ ነቲ ሓንሳብ ተጠቒሙ ዝጉሕፎ ዝነበረ መሳርያ ከም ፕላስቲካዊ ከረፂት ዳግማይ ክጥቀመሉ ኣለዎ ብምባል እቲ ጌጋ ናብ ዓዳጎ ብምፅጋዕ ንትካሉ ነፃ ከውፃኢ ተራእዩ። እንተኾነ እዚ ክኢላ ኢንዱስትርያዊ ስነ ኣከባብ ዝኾነ ሮልንጋየር ከም ዝሓበሮ ግን ዳግመ ምጥቃምን ዳግመ ምምስራሕን ነዚ ፀገም ክፈትሖ ኣይክእልን እዩ። ብፍላይ 91 ሚእታዊት ካብዞም ፕላስቲክ ክምስርሑ ዘይክእሉ ብምዃኖም እዮም እብል። እዚ ሓቂ ነቲ ኣብ ዓለምና ብፍርያት ፕላስቲክ ኣብ ቀዳማይ ደረጃ ዝስራዕ ትካል ፀገም ፈጢሩሉ ይርከብ። እዚ ናይ ኮካ ኮላ ትካል እዩ። እዚ ትካል ካብቲ ነዚ ፍርያት ክሰርሓሉ ዝጀመረ ቅድሚ 133 ዓመታት ጀሚሩ ከምዚ ኣብዚ ዝካፋለ እንዕዘቦ ዘለና ዝተፈላለዩ መትሓዚ እዩ ተጠቒሙ። ጥርሙዝ፣ ሓፂን፣ ኣሉሚንየም ከምኡውን ፕላስቲካዊ መትሓዚ።

ኣብ 1978 እዩ ነዚ ፕላስቲካዊ መትሓዚ ክጥቀመሉ ዝጀመረ። ኣብዚ ሕጂ እዋን እዚ ትካል ኣብ ዓመት ክሳብ 120 ቢልዮን ኣብ ፕላስቲክ ዝተዓሸገ ኮካ ይሸይጥ። ነዚ ፕላስቲካዊ መትሓዚ ጎነ ንጎኒ ብምስራዕ ንዙርያ ናይ ዝኣነነብረላ ምድሪ 700 ግዜ ክጥቕልላ ይኽእል። ላዕለወይቲ ምክትል ፕረዚደንት ናይ ኮካ ኮላ ዝኾነት ቢ ፔርስ ክትገልጽ እንከላ ፕላስቲክ ዘስዕቦ ዘሎ ጸገም ዓብዩ፣ ንምፍትሑ ድማ ኩላትና ክንጽዕር ኣለና። ምድሪ እንተዘይረጊኣ፣ ሕብረተሰብ እንተዘይነቕሑ ዝዕወት የለን፣ ካላት ድማ ዕውታት ኣይኮናን እየን። ልክዕ ከምቲ ኣቐዲምና ዝተዓዘብናዮ ትካል ዩኒሊቨር፣ ናይ ኮካ ኮላ ትካል እውን ብፕላስቲክ ዝዓብለለ ኮይኑ ዘሎ 3 ሚልዮን ሜትሪክ ቶን ዝኸውን ፕላስቲክ ኣብ ዓመት የፍሪ። ቢ ፔርስ ከም እትገልጾ ቀንዲ እዚ ትካል ዝጽዕረሉ ዘሎ ኣብ ክንዲ ሓድሽ ፍርያት እነፍሪ ነቲ ቕድሚ ሕጂ ዘፍረናዮ ፕላስቲክ ዳግም ብምምስራሕ ጥራሕ ብቐጻሊ ክንጥቀመሉ ሓድሽ ፍርያት ካብ ምስራሕ ክንቁጠብ ከም ዘለና ኢና ኣብ ስምምዕ በጺሕና ዘለና ትብል ጋዜጠኛ ኣምና። ብምግራም 3 ሚልዮን ሜትሪክ ቶን ፕላስቲክ ኣዝዩ ብዙሕ እዩ። ስለዚ ኣብ ዓመተ 2030 ነዚ ቁፅሪ ንምቕናስ ክትበጽሕዎ ዘለኩም ዕላማ ኣሎ ድዩ ብምባል ምስሓተተታ ቢ ፔርስ ዝመለሰቶ፣ እቲ ቐንዲ ዕላማና ዘሎ ነቲ እነፍርዮ ቁፅሪ ንምቕናስ ዘይኮነ ነቲ ዘፍረናዮ ብዝሒ ፕላስቲክ ብቐጻሊ ዳግማ መስርሕና ክንጥቀመሉ እንተ ደኣ ክኢልና ሓድሽ ፕላስቲካዊ ፍርያት ኣይከነፍርን ኢና። ስለዚ ንኹሉ ዝተሰርሐ ንምስርሖ እንተ ደኣ ኮይንና ተጓሒፉ ብከላ ዘምፅእ ፕላስቲክ ኣይክህሉን እዩ። ኣብ ዓመት 2030 ነዚ ንምትግባር እዩ ዘሎ ቀንዲ ዕላማና ትብል። ቤን ጆርዳን ዝተባህለ ኣብ ኮካ ኮላ ዳይሬክተር ናይ ኣከባብያዊ ምሕደራ ዝኾነ ከም ዝሕብሮ ድማ መዓልታዊ 2 ቢልዮን ካብ ፍርያት ናይ ጥለብ። ነቲ ፍርያትና ብምስታይ ድማ እቲ መትሓዚኡ ይጓሓፍ፣ እዚ ጓሓፍ ዳግም ንኽምስራሕ ይምለስ። ከም ገለ ከይተረአየ ምስ ዝሓልፍ ድማ ኣብ ዘይማዕበላ ሃገራት ብሕጋዊ መገዲ ምድብ ስርሖም ጓሓፍ ዝኣራርዩ ሰባት ኣለዉ። እዚኦም ኣኪቦም ይሰድዎ። ንሕና ከም ትካል ነቲ ዘፍረናዮ ዳግም ብምምስራሕ ዘይንጉሕፎ እንተ ደኣ ኣለና ኮይንና ዕውታት ኢና ክብል ይዛረብ። ትካል ኮካ ኮላ ነቲ ዝሰርሕዎ ፕላስቲካዊ መትሓዚ ኣብ ዓመተ 2025 ሚእቲ ሚእታዊት ዳግም ክምስራሕ ዝኽእል ኮይኑ ክቐርብ ከም ዘለዎ እዩ ዕላማኦም ዘሎ። እዚ ብምትግባር ኣብ ዓመተ 2030 50 ሚእታዊት ካብዚ ዳግም ተመስሪሑ ኣብ መዓላ ክውዕል እዩ። ኣብ 2018 እዚ ሚእታዊት 30 ሚእታዊት ጥራሕ እዩ ነይሩ። ምክትል ፕረዚደንት ናይ ኮካ ኮላ ቀጺላ ዕላማናትና ነቲ ዘይተርፍ ክኸውን ዘለዎ ኣብ ግዜኡ ክማላእ ከም ዘለዎ ኢና ንፈልጥ፣ ምኽንያቱ ኣብ መጻኢ ዝነቐሐ ወለዶ እዩ ክመጽእ። ንሕና ከም ትካል ነቲ ንሕብረተሰብ ክጐድእ ዝኽእል ከነወግዶ እንተ ደኣ ዘይጸኒሕና ንሕብረተሰብ ብኣወንታ ዘይጸልዉ ትካላት ዝሰርሕዎ ፍርያት ኣይንዕድግን ኢና ዝብሉ ወለዶ እዮም ክመጹ። እዚ ንዓና እውን ሓሳይ እዩ፣ ምኽንያቱ ኣብ መጻኢ ንፍርያትና ዝዕድግ ኣይክህሉን እዩ። ስለዚ ካብ ሕጂ ነቲ ንሕብረተሰብ ይሃስዩ ዝተባህለ ፕላስቲክ ዳግም ብምምስራሕ ካብ ጎዳእነት ክንከላኸል እንተ ደኣ ጸኒሕና ንዓማዊልና ብዓብኡ ድማ ንሕብረተሰብ በብግዜኡ ከነሐጉሶን ክንጥንቅቐሉን እንተ ደኣ ጸኒሕና ኣብ ስራሕና እውን ብቐጻሊ ዓወት ክንረክብ ንኽእል ኢና ትብል።

ካልእ ኣብነታዊት ዝኾነት ትካል እዛ ኣብ ዓባይ ብሪጣንያ እትርከብ ትካል ኮይና እዚኣ ንዝተጓሕፉ ፕላስቲካዊ ነገራት ተጠቒማ ጽርግያ ክትሰርሕ ጀሚራ ኣላ። ንዝተጓሕፈ ፕላስቲክ ናብ ኣስፋልት ወይ ቅጥራን ብምቕያርዮም ስርሖም ዘጻፉ ዘለዉ ቶቢ ምካርኒ ዝተባህለ ኣካያድና ይዛ ሚክሪቤር ዝተባህለ ትካል ኣብ መግለጺኡ ዝተፈላለየ መጽናዕትታት ከም ዝሕብርዎ ፕላስቲክ ንኸሓቅቕ ኣማይት ዓመታት እዩ ዝወስደሉ። ስለዚ ንሕና ድማ ጽርግያ ከይተባላሸወ ነዊሕ ክጸንሓልና ኢና ንደሊ። ንጽርግያ ብፕላስቲክ እንተሰሪሕናዮ ድማ ነዚ ውፅኢት ከርእየና ይኽእል እዩ ይብል።

ትካል ዝበለፀ ሓሳብ ይምፅኡ ድሮ እውን ኣብ ብዙሕ ሰሪሕሉ እዩ። ግን እዚ ትካል ንበይኑ ነቲ ኣብ ዓለም ምሉእ ዝጓሓፍ ዘሎ ፕላስቲክ ኣብ ጥቕሚ ከውዕሎ ይክእልን እዩ። ካልእ ኣብዚ ሕጂ እዋን ንዝተጓሕፈ ፕላስቲክ ንምጥፋእ ዝካየድ ዘሎ መስርሕ ኣብ ፋብሪካ ምቅፃል እዩ። እዚ ግን ንባዕሉ መርዛም ዝኾነ ትኪ ናብ ኣየር ስለ ዝሰድድ ዓብ ፀገም ክፈጥር እዩ ዝረአ ዘሎ። ሞርጋን ቪክስ ዝተባህለት ተመራማሪት ክትገልጽ እንከላ ፕላስቲካዊ ጓሓፍ ኣብ ኩሉ ተዘርጊሑ ካብሃለወ ንዑኡ ዝምገቡ ባክተርያ ክፍጠሩ ግድነት እዩ። ስለዚ ባክተርያ ንጸገማትና ብዓቕሞም ዘፋኽሱ ክኾኑ ይኽእሉ እዮም። ኣነ ካብ ዝተፈላለየ ቦታታት ርስሓት ብምእካብ ንመርመራ ኣቕሪበዮ ኣለኹ በለት። ነዞም ካብ ብብዝሒ ርስሓት ዝርከብሉ ቦታ ዘምጻዕቶም ባክተርያ ኣብ ላቦራቶሪ ብምቕራብ ፕላስቲክ ጥራሕ ክትህቦም ተረኣየት። ከምቲ ናይ ጽሑፍ መጽናዕታ ድማ ነዚ ክምገብዎ ብግብሪ ተዓዘበት። ወላ እኳ እዚኦም ነዚ ፕላስቲካዊ ጓሓፍ ንምጥፋእ ክእለት እንተሃለዎም ግን ኣዝዩ ዝሑል እዩ። ስለዚ እዞም ባክተርያ ንክሃርፍዎ መታን ካብ መጀመርታ ፕላስቲክ ክስራሕ እንከሎ እንታይ ዓይነት ባእታታት ክኣትዎ ኣለዎ ከነጽንዕ ኣለና። እዚ ብምግባር ነቲ ክእለቶም ከነቃላጥፎ ንኽእል ኢና ትብል

ኣብ ዝተፈላለዩ ከባቢታት ገለ ሰባት በብውልቆም ፕላስቲክ ንምጥፋእ ኣበርክቶ ክገብሩ ይረኣዩ ኣለዉ። እዛ ክሪስ ዝተባህለት ዝተሰርሐት መሳርሒት ኣብ ባሕሪ እትቕመጥ መእከቢት ጉሓፍ ኮይና ንዝኾነ ኣብ ጥቓ ጸንበለል ዝብል ፕላስቲካዊ ጉሓፍ ብምስሓብ ትእክቦ። እዛ ንብረት መዓልታዊ ክሳብ 4 ኪሎ ግራም ዝኸውን ፕላስቲካዊ ጉሓፍ ክትእክብ ትኽእል።

ሎሪ ጎፍ ዝተባህለት መንእሰይ ድማ ፕላስቲክ ንምጥፋእ ካብታ ካፕቴን ፕላኔት እትብል ናይ ካርቱን መደብ ዝሰመዐታ ንብከላ ክትከላኸል እንተ ደኣ ደሊኻ እቲ ፍታሕ ኣብ ኢድካ እዩ ዘሎ እትብል ሓረግ ከም ዝተጸልወት ትሕብር። ንሳ ኣነ እውን ንዓለም ብኣወንታዊ ስርሐይ ንኽጸሉ ንዝኾነ ከይተጸቡኹ ክብገስ ግቡእ እዩ ብምባሌ ነዚ ሕጂ ሒዝዮ መጽእ ዘለኹ ሓሳብ ዘመሓላልፍ ትብል። ንሳ ነቲ ፋብሪካ ቢራ ተጠቒሙ ዝጉሕፎ ናይ ስርናይ ጐሓፍ ብምምስራሕያ ካብ ፕላስቲክ ነፃ ዝኾነ መጠቕለል ካሪመለ ዝሰርሐት። እዚ መጠቕለሊ ንባዕሉ ክብላዕ ከም ዝኽእል ድማ ትገልጽ። ነቲ እንዕሽጎ ካሪመለ ኣየባላሽዎን እዩ፣ ተግባራ እውን ዘየጠራጥርን እዩ፣ መርዛም እውን ኣይኮነን። ብዓብኡ ድማ ኮምፖስት እዩ፣ ማለት ብተፈጥሮኣዊ ነገራት ስለ ዝተሰርሐ ምስ ተደርበየ ወይ ምስ ተጓሕፈ ናብ ድኹዕ እዩ ዝቕየር ትብል ጋዜጠኛ ኣምና። ቐጺላ ምምሃዝን ምሕዳሽን ንጎኒ ገዲፍና መብዛሕትኡ ሰብ ፕላስቲካዊ ብከላ ንምጥፋእ ብወገኑ እንታይ ኣበርክቶ ክገብር ከም ዘለዎ ይሓትት እዩ። ክኢላታት ነዚ ግብረ መልሲ ክህብሉ እንከለዉ ብንእሽተይ እሞ ጀምር ድሓር ክትዓቢ ኢኻ ይብሉ። ቪኪ ፖፓ ዝተባህለት ኣደ ብመስተይ ሽሐያ ነዚ ለውጢ ጀሚራቶ። ንሳ ንኹሉ ኣብ ገዛኣ ዝነበረ ፕላስቲካዊ መትሓዚ ናብ ጥርሙዝያ ቀይራቶ። ንቱዝ ፔስት ማለት ሳምና ስኒ ብልሙዳ ፀዋውዓ ናይ ሃገርና ድማ ኮልጌት ዝበሃል ከይተረፈ ኣብ ጥርሙዝ ከተቐሙጥ እያ ትርያ። ንሳ ካብቲ ኣምቦክስድ ዝተባህለ ዓብ ድኳንያ ኣስቤዛ ትገብር። ኣብዚ ትካል ናትካ መትሓዚ ሒዝካ ብምምጻእ ኢኻ እትዕድግ። እንተዘይተማሊእካ ድማ መትሓዚ ዝኸውን በብዓቕን ዝሸየጥ ጠራሙዝ ይርከብ። ጋዜጠኛ ኣምና ነዚ ንምፍታን ናብቲ ድኳ ከደት። ዘድልያ ኣስቤዛ ካብኡ ድማ ዓደገት። ፕላስቲክ ዝበሃል ዘይብላ ናብ ገዛእኻ ተመልሰት። ብኣንጻሩ ኣብ ካልኦት ዓበይቲ ድኳናት ብምኽያድ ነተን ኣስቤዛ ኩለን ደገመተን። ኣብዚ ግን ኩሉ ኣስቤዛ ብጎማ ዝተዓሸገ እዩ ጸኒሕዋ። ክሳብ ክንደይ ብደቀቕቲ ነገራት ንህሰ ከምዘ